ኣብ ምኽቲ ከይትሓፅረ እውን ኣብ ዝተፈላለየ ከባቢታት እንተላይ ኣብ ማእከል ከተማ ኣስመራ ሓይሊ ኣየር ኢትዮጵያ ከይተረፈ ኣደናቕን ዕውትን ስርሒት ፈጺሙ። ሰራዊት ህዝባዊ ግንባር ኣብ 10 ዓመት ጽንዓት ኣብ ዘመናዊ ታሪክ ኣፍሪቃ እቲ ዝያዳ ተጸዋርነት ዘለዎ ተዋግኣ ሓይሊ ምዃኑ ብግብሪ ኣመስኪሩ።

0: ኣብ 1987 ህዝባዊ ግንባር ናብ ካልእ እስትራተጂ ሰጊሩ ካብ ምክልኻል ናብ መጥቃዕቲ።
1: ኣብዚ ቀብሪ ናቱ ከዓ ኩላትና ኣብቲ ናቱ ሓመድ ድበ ንምክፋል እቲ ተኣኪብና ዘለና ማለት እዩ።
2: ሓመድ ድበና ደው ንኽርክብ ይከኣሎ
0: በዚ ኸዓ እቲ ኣብ ከተማ ኣፍ ዓበት 10 ዓመት ዝዓስከረ ካልኣይ ኣቤታዊ ሰራዊት ኣብ ውሽጢ 72 ሰዓታት ሓንሳብን ንሓዋሩን ተደምሲሱ መራሕቲ ኩናትን ከበድቲ ኣፅዋርን ተማሪኹ። ኣብ መጋቢ 1988 ከተማ ኣፍ ዓበት ተሓረረት። ሓይሊ ህዝባዊ ግንባር ናብ ዝበርኸ ጫፍ ምብፅሑ ተረጋገጸ። ብድሕርዚ ነቲ ማዕበላዊ መጥቃዕቲ ደው ከብሎ ዝኽእል ሓይሊ ኣይተረኽበን። ፈንቅል መጺኡ ኩናት መሬትን ባሕርን። ኣብ ለካቲ 1990 ተጋደልቲ ንመእተዊ ቀይሕ ባሕሪ ሰጊሮም ንወደባዊት ከተማ ባጽዕ ተቖጻጺርዎ።

እቲ ጉዕዞ ከቢድ፣ እቲ መንገዲ በዳይ፣ ግን መንገዲ ጽንዓት ነበረ። ናብ ደቡብ ዝሰገረ ሓይሊ ግንባር ደቂ ኣምሓረ ኣቑሙ ወፈረ ኣሃዱ ናብ ከተማ ዓሰብ ገስጊሱ። ነቲ ሓይሊ ክመልሶ ዝኽእል ሓይሊ ኣይተረኽበን። ምልእቲ ሃገር ኣብ ወርሒ ግንቦት ካብ መግዛእቲ ሓራ ኾነት።

ግንቦት 1991 ዓወት ህዝቢ ኤርትራ ዘረጋገፀት ወርሒ ጥራይ የነበረትን ወታደራዊ ሓይሊ ወይ ደርግ ካብ ምሉእ ኢትዮጵያውን ካብ ስሩ ዝተማሕወሉ ወርሒ እዩ። ህዝባዊ ግንባር ነቲ ብደም ዝተጎናፀፎ ዓወት ብሕጋዊ መንገዲ ኣህግራዊ ኣፍልጦ ክህቦ ምእንቲ ብቐጥታ ናብ መደብ መሰር ርእሰ ውሳነ እዩ ሰጊሩ። ንክልተ ዓመት ምሉእ ዘካየዶ ሓያል ስራሕ ካብ 23 ክሳብ 25 መያዝያ 1993 መስርሕ ረፈረንዱም ኣካይዱ ኩሉ ኤርትራዊ ኣድሚፁ ብ99.83 ሚእታዊት እወን ናፅነት ኣድሚፁ። ኤርትራ ብ24 ግንቦት 1993 ኤርትራ ብወግዒ ናብ ማሕበረሰብ ዓለም ተፀንቢራ ባንዴራ ኤርትራ ኣብ ልዕሊ ሰማያት ኤርትራ ኣንበልበለት።

ዓት እንታይ እዩ? ናይ ዓወት ምጉርምራም ኣይኮነ። እቲ ቦምባ ድሕሪ ምቁራፁ ዝቕፅል ሕሽኽታ እዩ። ኣብ ትሕቲ ተኽሲ መዳፍዕ ንውላዳ ምንባብ እትምህር ኣደያ። ንሓዘን ናብ እስትራተጂ፣ ንፍርሒ ናብ ስነ ስርዓት፣ ስቓይ ድማ ናብ ምትሕግጋዝ ቀይሮ። እዚ እዩ እቲ ምስጢራዊ ዓወት። ስዕረት ጸላኢ ዘይኮነስ ህላወ ነፍሲ እዩ። መግዛእታዊ ሓይሊ ዑናታት ገዲፉ ህዝቢ ኤርትራ ካብቶም ዑናታት ብሕነ ምፍዳይ ዘይኮነስ ብጽንዓት ህዝቢ ሃኒጹ።

ኣብ ነብሲ ወከፍ ሓደ መስከረም ንፋስ እምባ ኣዳል ክሳብ ሕጂ ነታ ናይ መጀመርታ ተኽሲ ይስከማ። እቶም ተስፋ ዘይቈርፁ፣ እቶም ዝኸበደ ከውሒ፣ እቲ ፈጺሙ ዘይስበር ከም ዘይኮነ ዝዝክሩ፣ እቲ ድሕሪ ምብታኹ ክሳብ ሕጂ ንሓድሕዱ ዝሕዝ እዩ። ንሱ ድማ ጽንዓት እዩ። ንስኣ ኤርትራ

ፈንወይ ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሮም ረቡዕ 13 ግንቦት ሰዓት 5 ተዳለዎ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣለና ንምክታልኩም ብክብሪ ንዕድም ሮቤል በረኸት ምስ ኣቕረቤት ቋንቋ ምልክት ሰናይት በረኸት ብምዃይና ብቐንዲ ኣርእስቲ ዜና ንፍልም። ኣብ ዞባ ሰሜን ኣቕሒ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝምዝገን እጥፈታት ከም ተሰላሰለ ተገሊጹ። ኣብ ዞባ ደቡብ ኣቕሒ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ንኡ ዞባ ከርክበት ዕቃበ ኣግራብን እንስሳ ዘገዳምን ፅቡቕ ውፅኢት ተረኺቦ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልትታት ምብፃሕ ንምፍጻም ከተማ ቤጂን ኣትዩ። ፊሊፒንስን ጃፓንን ዝኸተመኦ ወታደራዊ ስምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬንዙዌላ ሃገሩ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቕ ከም እትኽእል

ንዝጋባሕ ዘሎ ፅንፅንታ ነፂግዎ። ዝርዝር ዜና። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ብዝተዓመ ዝምዝገን ስራሕ ብጠቕላላ ልዕሊ 54 ሚልዮን ሜትሮ ኩቦ ዝሕዛ ከዘንቲ ማይ ተሰሪሐን። ብዛዕባ ዝን ኣብቲ ዞባ ዝፈጠሮ ፅልዋን ወኪል ሪና ደምሳት ፀጋይ ዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደማርያም ክቕርቦ እዩ።

0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ትሕቲ ቅርፂ ሕርሻ ዝምስገን ንጥፈታት ከም ተሰላሰለ ካብ ጨንፈር ሕርሻዊ ትሕቲ ቅርፂ ዝተረኽበ ሓበሬታ ኣፍሊጡ ሓላፍቲ ጨንፈር ኣቶ ሰሎሞን ወልደ ሚካኤል ነኤረን ኣብ ዝሃቦ ሓበሬታ ልዕሊ 150,000 ሄክታር ዝለምዕ መእለይ ወሓይዝ ኣብ ጎላጉል ከም ተሰርሐ ከምኡውን ብጠቕላላ ልዕሊ 54,000,000 ሜትሮ ኩቦ ዝሕዛ ዝተፈላለየ ዓቐን ዘለዎን ከዘንቲ ማይ ከም ተሃንፃ ገሊጹ በዚ መሰረት ኣብ ንኡዞባ ናዕፋ ልዕሊ 2.3,000,000 ኩቦ ዝሕዛ 47 መጠነ ንኡስ ዲጋታት ኣብ ንኡዞባ ፍዓበት ልዕሊ 1,000,000 ኩቦ ዝሕዛ 7 መጠነ ንኡስ ዲጋታት ኣብ ንኡዞባ ጊንዳዕ ልዕሊ 700,000 ሜትሮ ኩቦ ዝሕዛ 15 መጠነ ንኡስ ዲጋታት ኣብ ንኡዞባታት ቃሩራን ኣደባሓን ድማ ልዕሊ 200,000 ሜትሮ ኩቦ ዝሕዛ ከዘንቲ ማይ ከም ተሃንፃ ረድዩ ኣቶ ሰሎሞን ኣስዒቡ ልዕሊ 50,000,000 ኩቦ ማይ ዝሕዝ ዲጋ ጋሕቴላይ እውን ኣካል ሕርሻዊ ትሕተ ቅርፂ እቲዞባ ምዃኑ ብምጥቃስ እተን ዝተሃንፃ ከዘንቲ ማይ ኣብ ምውሓስ ምንጪ ስተ ማይ ሰብን ጥሪትን ምርጋእ መሬትን ዓብ ኣስዋፅኦ ይገብረ ከም ዘለዎ ኣረድዩ ኣብ መወዳእታ ኣቶ ሰሎሞን ኣብ መስርሕ ህንፀት ናይተን ከዘንቲ ማይ ኣበርክቶ ህዝብን ኣባላት ሓይልታት ምክልኻልን ኣዝዩ ልዑል ምንባሩ ኣረጋጊፁ
1: ናብ ካልእ ዜና ምስ ንሰግር ኣብ ዞባ ደቡብ ኣቕሒ ባሕሪ ኣብ ዝተፈላለያ ንኡዘባታትን ዓድታትን ድሕሪ ዝተካየደ ተሃሳሳዊ መርመርታት ንልዕሊ 200 ዜጋታት ዕውት መፅባሕቲ ሓበላ ዓይኒ ተካይዱ ወኪል ኤሪና ዳንኤል ሃብቲኣ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ኣርሴ ማስመሮም ክተቕርቦ እያ
2: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር ኣብ ከተማ ዓሰብ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ኣካይዶም ሓላፊ ሃገራዊ መደብ ምቁፅፃር ዑረት ኣቶ ኣለም ዘካርያስ ኣብ ዝሃቦ ሓበሬታ ብሃገር ደረጃ ኣብ ውሽጢ 6ዱሽተ ኣዋርሕ 2925 መጥባሕቲ ሓበላ ዓይኒ ከም እተካየደ ብምጥቃስ እዚ ኣብ ዓሰብ ዝተካየደ ኣካልን መቐፀልታ ናቱ ከም ዝኾነ ገሊፆም ኣብ ሆስፒታል ብርሃን ዓይኒ ክኢላ መጥባሕቲ ዶክተር እዮብ በየነ ብወገኑ ኣብ ዞባ ደቡባዊ ቀይሕ ባሕሪ ብመልክዕ ወፍሪ መጥባሕቲ ሓበላ ዓይኒ ክካየድ እዚ ንካልኣይ ግዜ ከም ዝኾነ ብምጥቃስ ሳላ ምትሕብባር ኣብቲ ዞባ ዝነጥፉ ሞያውያንን ኣመሓደርትን እቲ መደብ ዕውት ከም ዝነበረ ኣብርህዮም ሜዲካል ዳይረክተር ሆስፒታል ዓሰብ ኣቶ ሓሰን ዓሊ ብወገኑ ኣቐዲሙ ኣብ 4ተ ንኡስ ዞባታት ኣብ 52 ዓድታት ዳህሳስ ከም እተገብረ ብምሕባር ብመሰረት እቲ ዳህሳስ ብቐሊሉ ዝፍወስ ሕማማት ዓይኒ ንዝፀንሖም መድሃኒትን መነፀር ዓይንን ከም እተዓደለ ነቶም መጥባሕቲ ዘድልዮም ድማ ቆፀራ ተዋሂብዎም ከም ዝፀንሐ ሓቢሮም እቲ ሆስፒታል ዓጢቕዎ ዘሎ መሳርሒታትን መሻርክቲ ኣካላት ዝገበርዎ ምድግጋፍን ኣብ ምዕዋት ናይቲ መደብ ዕዙዝ ኣበርክቶ ከም ዝነበረ እውን ኣቶ ሓሰን ኣረድዮም መጥባሕቲ ዝተገብረሎም ዜጋታት ብግድዮም ቅድሚ ናፅነት ኣገልግሎት ሕክምና ዓይኒ ንምርካብ ንዝገብርዎ ዝነበሩ ነዊሕ ጉዕዞን ወፃኢታትን ብምዝካር ኣብዚ እዋን ብዘይካቲ ኣብ ከከባቢኦም ዝረኽብዎ ዘለዉ ስሩዕ ኣገልግሎት ጥዕና ብመልክዕ ወፍርን ብነፃን ኣገልግሎት መጥባሕቲ ዓይኒ ምርካቦም እፎይታ ከም ዝፈጠረሎም ኣብርሃም
1: ኣብ ንኡዞባ ከርክበት ካብቲ ገረብን እንስሳ ዘገዳምን ንምዕቃብን ንምስሳን ዝካየድ ዘሎ ቁፅፅራዊ ስራሕ ፅቡቅ ውፅኢት ከም ትረክቦ ተሓቢሩ ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ኣቶ መሓመድ ዓብደላ ንኤሪና ኣብ ዝሃቦ ሓበሬታ ምስ ምስፋ ሕርሻዊ ንጥፈታትን ዓይነት መነባብሮ ሕብረተሰብን ተተሓሒዙ መጠን ዝቕረፁ ኣግራብ ልዕሉ እኳ እንተኾነ መረዳእታ ሕብረተሰብ ኣብ ውሕሉላ ኣጠቃቅማ ሃብቲ ገረብን ኣገዳስነት ምግራብን ብምዕባይ ግና መጠን ብርሰት ከም ዝነከየ ተርእዮ እንስሳ ዘገዳም ድማ ከም ዝሰሰነ ኣረዲኡ ሰገን ገታ ዒው ኢራብን መፍለስን ብብዝሒ ካብ ዝረኣዩ እንስሳታት ዘገዳም ብምዃኖም ከይህደኑ ድማ ልዑል ቁፅፅር ከም ዝግበር ዝጠቐሰ ኣቶ መሓመድ ምስ ምህናፅ ዴጋ ከርክበት ቁፅሪ እንስሳታት ዘገዳምን ኣዕዋፍን ከም ዝወሰኸ ብምሕባር ኣብቲ ገረብ ንምስሳን ኣብ መምሕዳር ከባቢ ሂምቦል ቀጨጭ 500 ሄክታር ንምሕዛእ መደብ ከም ዘሎ ገሊፁ ኣቶ መሓመድ ዓብደላ መወዳእታ ብኣባላት ቁፅፅር ሃብቲ ገረብን እንስሳ ዘገዳምን ዝካየድ ንጥፈታት ንበይኑ ኣኻለ ስለ ዘይኮነ ነብሲ ወከፍ ዓዲ ኣቦ ገረብ ብምቁፃር ከባቢኣ ናይ ምሕላው ሓላፍነት ክትወስድ ኣተሓሳሲቦ ኣብ ዞባ ማእከል ዝርግሐ ትካላት ጥዕና እናሰፍሐ ብትሕዝቶ ድማ እነማዕበላ ስለ ዝመፃ ኣገልግሎት ጥዕና ብዓይነትን መጠንን ከም ዝሰፍሐ ተገሊጹ ወኪል ኤሪና ናዝሬት በይን ዘዳለወቶ ፀብጻብ እስጢፋኖስ ግርማይ ክቕርቦ እዩ
0: ኣብ ዞባ ማእከል ዝርግሐት ትካላት ጥዕና ብምስፋሕ ምዕሩይ ተጠቃምነት ንምርግጋጽ ኣብ ዝሓለፈ 35 ዓመታት ናጽነት ዝተኻየደ ጻዕሪ ዝምስከን ፍረ ከም እተረኽቦ ሓላፊ ጨንፈር ጥዕና ኣቶ ተስፋይ ተስፋ ጽዮን ሓቢሮም። ብደረጃ ዞባ ዞባዊ መወከስ ሆስፒታል ሓዝሓዝ 3 ኮማዊ ሆስፒታላት፣ 7 ማእከላት ጥዕና፣ 25 መደብራት ጥዕና ከምኡውን 2 ማእከላት መመርምሪ ኤች ኣይ ቪ ኤድስ ብጠቕላላ 38 መንግስታውያን ከምኡውን 84 ብሕታውያን ትካላት ጥዕና ከም ዘለዎ ኣብሪሆም። ነቲ ኣገልግሎት ንምምዕባልን ንምስፋሕን ብዝተገብረ ወፍሪ ኣብ ርእሲ እቲ ዝተዓጥቀ ዘመናዊ መሳርሒታት ክኢላዊ ዓቕሚ ሰብን ዝተኣታተወ ኣገልግሎታትን ኣብ 225 ኮማዊ ሆስፒታል ጎዳይፍ ኣገልግሎት ሕርሲ ክጅምርን ከሎም መደበር ጥዕና ዓዲ ሓወሻ ኣገልግሎት ሕርሲ ንምጅማር ምድላዋታ ከም ዝጻፈፈታ ነጺሮም። ንኣገልግሎት ወለንታዊ ምርመራ ኤች ኣይ ቪ ኤድስ ብዝምልከት ድማ ኣብ ነፍሰ ጾራት እትሸፈነ 100 ሚታዊት በጺሑ ከም ዘሎም፣ መጠን መልከፍቲ ብደረጃ ዞባ ድማ ናብ ባዶ ነጥቢ 1 ሚታዊት ከም ዝነከየ ኣቶ ተስፋይ ገሊጾም። ሓላፊ ኣህዱ ሓበሬታን ጐስጓስን ኣቶ ሃብተ ገብረ መስቀል ብወገኖም እወንታዊ ናይ ባህር ለውጢ ንምምጻእ ዝተኻየደ ጐስጓሳት ጽቡቕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኣብ ምውጋድ ሓሳዊ ልምድታትን ምውሓስ ጽሬት ኣከባብን ተመዝጊቡ ዘሎ ገስጋስ ናቱ ውፅኢት ከም ዝኾነ ኣብሪሆም። ሓላፊ ኣህዱ ኣከባብያዊ ጥዕና ኣቶ ኣብርሃም በላይ ድማ ከም ኣብ ዝመርሖ ሓበራዊ ጽሬት ብዕቱብ ሳላ ዝተሰርሐ ኣብ 991 ካብ 200ታዊት ዘይሓልፍ ዝነበረ ሸፈነ ዓይኒ ምድሪ ኣብ 225 ናብ 89ታዊት ከም ዝበረኸ ሓቢሮም።
1: ቅነ ናጽነት ኣብያተ ትምህርቲ ንቕሓት ተምሃሮ ኣብ ሃገርን ሃገራውነትን ዝዕቢ ስለ ዝኾነ ብዝለዓለ ክስራሐሉ ኣገዳሲ ምዃኑ ኣዋሃቲ ናይቲ ብደረጃ ንኡ ዞባ ዓዲ ቀይሕ ዝካየድ ዘሎ መደባት ገሊፆም። እዚ ብ11 ግንቦት ኣብ መዋእለ ህፃናት ዝተኸፍተ መደብ ክሳብ 17 ግንቦት ኣብ ኩለን ናይ መባእታ ማእከላይን ካልኣይን ደረጃ ኣብያት ትምህርቲ ይቕፅል ከም ዘሎ ወኪል ኤሪና ሓቢራ። ሓላፊ ኣብያት ትምህርቲ ንኡ ዞባ ዓዲ ቀይሕ መምህር በየነ ተስፋይ እቲ ቕነ ተምሃሮ ብመልክዕ ጥበባዊ ውድራትን ምርኢትን ታሪክን ክብርታትን ዝወርስሉ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ ኣብርዮ። ናጽነት ረዚን ሓላፍነት እተሰክም ህያብ ስውኣት ምዃና ዝሓበረ ኣመሓዳር ንኡዝብ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበ ወገኑ ትርጉም ናጽነት ኣብ ቆልዑን ተማሃሮን እናሰረፀ ንክኸይድ ከምዚ ዓይነት መደባት ጽልኡ ቀሊል ስለ ዘይኮነ ክድፋኣሉ ከም ዘድሊ ኣብሪሆም። ቅነ ናጽነት ኣብያተ ትምህርቲ ንኡዝብ ዓዲ ቀይሕ ኣብ ኣብያተ ትምህርቲ መሶብና ፍቕርን ሰላምን ሚዐ መሓዛ መባእታ ዓዲ ቀይሕ ካልኣይ ደረጃ ዓዲ ቀይሕ ከምኡውን ኣብ ማእከላይ ደረጃ ቋሓይቶን ዑናቡርን ይካየድ ኣሎ። ኣብ ኣስመራ ንዝነጥፉ ወነንቲ ትካላት ወሃብቲ ኣገልግሎት ብማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ዝተወደበ ኣብ ድሕነት መግቢ ዘተኮረ ኣስተምህሮ ተዋሂቡ። ንጸብጻብ ወኪል ኤሪና ዮናታን ይዕብዮ እልልታ ሃብተ ማርያም ክትቐርቦ እያ።
3: ማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ኣብ ከተማ ኣስመራ ንዝነጥፉ ወነንቲ ትካላት ብ12 ግንቦት ኣብ ድሕነት መግቢ ዘተኮረ ጎስጓሳዊ ኣስተምህሮ ወዲቡ። ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ኣብ ዘስምዖ ቃል ወነንቲ ትካላት ወሃብቲ ኣገልግሎት ብሓፈሻ ወነንቲ ሆቴላት ኣብያተ ምግብን መስተን ድማ ብፍላይ ክንዮ መክሰብ ኣብ ድሕነ ዘዳልዎ ምግብን ጥዕና ሕብረተሰብን ከተክሩ ከም ዝግባእ ገሊጹ። ኣብቲ ኣስተምህሮ ኣባላት ጨንፈር ሚኒስትርታት ሕርሻን ጥዕናን ኣብ ድሕነት ምግቢ ብቐንዱ ድማ ስጋ ጸባን ውፅኢት ጸባን ከምኡውን ምህርቲ ዓሳ ኣሕምልትን ፍረታትን ዘተኮረ ብስእሊ ዝተሰነየ መብርህን ሞያዊ ምኽርን ሂቦም። ብደረጃ ዓለም 400 ተመሓላለፍቲ ሕማማት ብሰንኪ ዘይውሕስ መግቢ ከም ዝኽሰት ዓመታዊ ብሰንኪ ካብ ዝሓሙ 600 ሚልዮን ሰባት ድማ 30 ሚታዊት ትሕቲ 5 ዓመት ህፃናት ዝርከብዎም 420,000 ብሰንኪ ዝተበከለ መግቢ ከም ዝሞቱ ተገሊጹ። እቶም ሞያውያን ኣስዒቦም ወነንቲ ትካላት መግቢ ንምዕቃብ ዝጥቀምሉ ናውቲ ብግቡእ ክጥቀምሉ ዝሕግዝ ሓበሬታ ብዝርዝር ድሕሪ ምግላጽ ተሃዋስያን ከስዕብዎ ዝኽእሉ ብከላን ንምውጋዶ ክግበር ዘለዎ ጥንቃቐን ዝምልከት ስነ ፍልጠታዊ መረዳእታ ኣቕሪቦም። ሓላፊ ጨንፈር ፍቓድ ስራሕን ምቁፅጻር ትካላት ቱሪዝምን ዞባ ማእከል ኣቶ ተኽሊት ገብረ ልዑል ድማ ንኣገዳስነት ናይቲ ኣስተምህሮ ብምጥቃስ ወነንቲ ትካላት ኣብ ዕለታዊ ንጥፈታቶም ብግቡእ ክጥቀምሉ ተላብዩ።
1: እስዕብ ዜና ወፃኢ ንምክታልኩም ደጊምና ብኽብሪ ንዕድም።

ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኣብ ቻይና ናይ ክልተ መዓልትታት ምብፃሕ ንምፍፃም ሎሚ 13 ጉንቦት ድሕሪ ቀትሪ ከተማ ቤጂን ኣትዮም። ኣብዚ ናይ ክልተ መዓልትታት ዕለቱ ፕረዚደንት ትራምፕ ምስ ፕረዚደንት ሺጂፒንግ ኣብ ምዕባል ቁጠባውን ዲፕሎማሳውን ዝምድና ሃገራቶም ከም ዝዘራረቡ ይጋባሕ ኣሎ። እቲ ዝርርብ ኣብ መንጎ ቻይናን ኣሜሪካን ንዘሎ ፍልሊ ኣብ ምፅባብ እወታዊ ተራ ክህልዎ ትፅቢት ይግበር። ብዘይካዚ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ቅልውላው ዞባ ማእከላይ ምብራቅ ክዝትዩ ትፅቢት ይግበር። ፕረዚደንታት ዶናልድ ትራምፕን ሺጂፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተራኺቦም ከም እተዘራረቡ ዝዝከር እዮም። ፊሊፒንስን ጃፓንን ኣብዚ ወርሒ እዚ ንዝኸተምኦ ኣብ ምልውዋጥ ወተሃደራዊ ንዋትን ቴክኖሎጂን ዘተኮረ ስምዕ ካብ ፈለማ ዝመፅእ ዓመት ከም ዝትግበር ሓቢረን። ድሮ እውን ትግባረቲ ክልተ ወተሃደራዊ ስምዕ ንምቅልጣፍ እትሕግዝ ሓበራዊት ሓይሊ ዕማም ኣቑመን ምህላውን ኣፍሊጠን ኣለዋ። ጃፓን ንዓሰርታት ዓመታት ኣብ ሰደድ ኣፅዋር ኣፅኒዓቶ ፅንሐት እገዳ ኣብ ዝሓለፈ ወርሒ መያዝያ ከም ዘለዓለቶ ዝፍለጥ ኮይኑ እዚ ስጉምቲ እዚ ንተወሳኺ ወተሃደራዊ ስምዓት ባይታ ዘጣጥሕ ምዃኑ ተገሊጹ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ንፀጥታ ዞባ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ተንተንቲ ክእምቱ ፀኒሖም ኣለዉ። ጃፓንን ፊሊፒንስን ሓበራዊ ወተሃደራዊ ልምምድ ከምኡውን ፀጥታውን ሎጂስቲካውን ምልውዋጥ ከካይዳ ዝኽእልን ውዕል ኣብ ፈለማ ወርሒ ናይ 2026 ከም ተፈራርማ ፀብፀባት የርድኡም። ሩስያን ቻይናን ዝርከበአን ሃገራት ነዚ ጃፓን ወተሃደራዊ ኣቕማ ንምዕባል ምስ መሻርክታት ትገብሮ ዘለዋ ምንቅስቃሳት ክቃወምኦ ፀኒሐን ኣለዋ። ግዛዊት ፕረዚደንት ቬንዙዌላ ዴላስ ሮድሪገዝ ሃገራ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቅ ከም ትኽእል ንዝገባሕ ዘሎ ፅንፅንታ ነፂጋቶ። ኣብ ፈለማ 2026 ኣብ ቬንዙዌላ ወተሃደራዊ ስርሒት ብምክያድ ንፕረዚደንት ኒኮላስ ማዱሮ ኣብ ትሕቲ ቀይዲ ዘእትወት ኣሜሪካ ምስ ግዜ ከም ክፍለ ሃገር ክተመሓደራ ከም ትኽእል እዩ ግምታት ሓያለ ወገናት ፀኒሑ። ይኹን እምበር መንግስቲ ቬንዙዌላ ንልኡላውነትን ግዛኣታዊ ሓደነትን ሃገሩ ኣሕሊፉ ከም ዘይህብ ብምጥቃስ ምስ ኣሜሪካ ኪኖ ቁጠባውን ዲፕሎማሳውን ምትሕጋዝ ዝኸይድ ዝምድና ከም ዘይህልዎ ኣነፂራ። ኣብዚ እዋን እዚ መስርሕ መሸጣ ነዳዲ ቬንዙዌላ ዳርጋ ብምሉኡ ብመንገዲ ኣሜሪካ ይፍፀም ከም ዘለዮም ፀብፀባት ዝርድኡ። ኣሜሪካ ኣብ ልዕሊ ቬንዙዌላ ዘካየደቶ ወተሃደራዊ ስርሒት ብቐንዱ ፀጋታት ነዳዲ ንምቁፃር ዝዓለመ ምዃኑ ናይ ቀረባ ተዓዘብቲ ይሕብሩ። ሂዝቦት ሪፓብሊክ ቻይናን ታጃኪስታንን ኣብ 10 ፅላላት ክተሓገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምዕ ካብ 11 ክሳብ 14 ጉንቦት ኣብ ቻይና ዕውደ ዝፍፅም ዘሎ ፕረዚደንት ታጃኪስታን ኢማሞሊ ራሕሞን ሎሚ 13 ጉንቦት ምስ ፕረዚደንት ሺጂፒንግ ኣብ ዘካይዶ ዝርርብ እዩ ተኸቲሙ። ክልጤን ሃገራት ኣብ ንግዲ፣ ወፍሪ፣ ዕደና፣ ህንፃ፣ ትምህርትን ሰብ ስርሑ ብልሕን ኣብ ዝርከብኦ መድያት ብሓባር ክሰርሓ ምዃነን ኣፍሊጠን ኣለዋ። ብዘይካዚ ኣብ መዳይ ፀጥታ ከም ዝተሓገዛ ብምጥቃስ ሽበራ ንምቅላስ ሓበራዊ ፃዕረን ከም ዝሕይላ ረዲአን። ትግባረቲ ስምዓት ካብ ዝመፅእ ዓመት ከም ዝጅምር መራሕቲ ክልጤን ሃገራት ሓቢሮም ኣለዉ። መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድሚ ኩነት ኣቕሪቡ። እቲ ቅድሚ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል፣ ብመጥቃዕቲ ኣሜሪካን እስራኤልን ንዝወረደ ዕንወትን ክሳራታትን ካሕሳ ክኽፈል፣ ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎ ማላዊ ፀጋታት ኢራን ክለቀቕ፣ ኩሉ ዓይነት እገዳታት ክለዓል፣ ከምኡውን ልዕላውነት ኢራን ኣብ መፃወቦ ሆርሙዝ ኣህጉራዊ ኣፍልጦ ክወሃቦ ዝብል እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቀኛ ሰላም ኣብ ተሃዲድን ምስ ግዳድ ፖሊስታትን ክህነፅ ከም ዘይክእል ገሊጹ። እዚ ቅድሚ ኩነት መልሲ ናይቲ ብኣሜሪካ ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነየን ማዕከናት ዜና ኢራን ዝሕብራ ዘለዋ። ኣሜሪካ ዘቕረበቶ ናይ ሰላም እማመ ኢራን ኒኮላሳዊ መደባታን ምዕባል ዩራኒየምን ክተቋርፅ ዝጠልብ ነጥብታት ዘጠቃለዩ ነይሩ። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኖም ተንተንቲ ዝእምቶም። ሩስያ ትማልእ 12 ጉንቦት ዕውት ክትብል ዝገለፀቶ ሳርማት ዝተሰሜየ ኒኮላሳዊ ኣፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲክ ሚሳይል ከም ዝፈተነት ኣፍሊጣ። ሚኒስትሪ ምክልኻል ኣብ ዝዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምብራቃዊ ወሰናትን ሩስያ ንዝነበረ ዒላማ ብልክዕ ከም ዝወቅዐ ገሊፆም። እዚ መቐፀልታ ናይቲ ሓድሽ ዘመናዊ ኣፅዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰት ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባላስቲካዊ ሚሳይል ንምርግጋፅ ከም ተኻየደ ሓቢሩ። እንተኾነ ግን ምስ ህሉ ኩነታቲ ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካይዶ ተፈተነ
ምስ ካብ ምዕራብ ሃገራት ዝመፅእ ዘሎ ተፃብኦታትን ኔቶ ናብ ወሰናስን ዝገብሮ ዘሎ ምስፍሕፋሕን ዓቕማ ንምጉላሕ ዘካየደቶ ምዃኑ እዮም ዝገልፁ። ነቲ ፈተነ ዝተኸታተለ ፕረዚደንት ቭላድሚር ፑቲን እቲ እስትራቴጂካዊ ሚሳይል ካብቲ ሃገራት ምዕራብ ዝውንንኦ ብ4 ዕፅፊ ከም ዝሕኢልን ኣብ መወዳእታ ናይ ዝዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅምበረን ሓቢሮም። ኣህጉር ሰገር ባላስቲክ ሚሳይል ሳርማት ክሳብ 35,000 ኪሎ ሜትር ናይ ምጉዓዝ ዓቕሚ ከም ዘለዎ ፕረዚደንት ፑቲን ብተወሳኺ ነፂሩሎም። እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካን ሩስያን መጠን ዝውንንኦ ኒክሎሳዊ ርእሲ ኩናት ንምድራት ቅድሚ 15 ዓመታት ዝኸተመ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምብቁዕ እዩ። እቲ ኣብ 2010 ዝተኸተመ ውዕል ንብዝሒ ኒክሎሳዊ ርእሲ ኩናት ሩስያን ኣሜሪካን ናብ 1500 ዝድርትን እዩ። ሃይላ ኣየር ኦስትሪያ ብዘይፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስልያ ነፈርቲ ኣሜሪካ ኣጊቱ ከም ዝመለሰ ሓቢሩ። ሚኒስትሪ ምክልኻል ኦስትሪያ ኣብ ዝሃቦ መግለፂ ፒሲ 12 ዝዓይነተን ነፈርቲ ኣሜሪካ ንተኸታታሊ 2 መዓልትታት ብዘይሕጋዊ ፍቓድ በረራ ናብ ክሊ ኣየር ሃገሩ ከም ዝኣተዋ ኣረጋጊፆም። እተን ነፈርቲ ብሓይሊ ኣየር ኦስትሪያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም ተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሮም። ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዛጊት የለን። መንግስቲ ኦስትሪያ ኣሜሪካ ኣብ ልዕሊ ኢራን ኣብ ዘካየደቶ ወተሃደራዊ ስርሒት ክሊ ኣየር ሃገሩ ክትጥቀም ንዘቕረበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርስዓን። መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸስተ ብርቱዕ ዝናብ ዝዓብለሉ ኩነታት ኣየር ዘስዓቡ ሓደጋታት ዕልቕልቕ ንዘውረዶ ዘሎ ክሳራታት ንምቅላል ናይ ሓደጋ ድንጋጋ ኣውጁ። በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሲቱ ዘሎ ባህርያዊ ሓደጋ ሰባውን ንዋታውን ክሳራታት ከም ዝውረደ እዩ ዝቀላሕ ዘሎ። ሓያሎ ፅርግያታት ከም ዝዓነውን ድልድላት ከም ዝፈረሰን ዝሕብሩ ፀብፀባት ምስ ህንዳዊ ውቅያኖስ ዘዳውብ ምዕራባዊ ምብራቃዊ ወሰናስን እቲ ብዝለዓለ ዝተፀልወ ምዃኑ የረድኦም። ምስቲ ባህርያዊ ሓደጋ ብዝተኣሰር ብውሕዱ 10 ሰባት ክመቱ እንከለዉ ሓያሎ ካልኦት ድሃዮም ጠፊኡ ከም ዘሎን ልዕሊ 41,000 ከም እተመዛበሉን ማዕከናት ዜና የጋውሓ ኣለዋ። እቲ ብርቱዕ ዝናብ ንዝመፅእ መዓልትታት ክቕፅል ምዃኑ ዝእምት ትንቢታት ኩነታት ኣየር ከም ዘሎ ዝሕብሩ ዘለዉ ሰመዚ ምክታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መድያዊ ክሳራታት ብኡ መጠን ከይዛይድ ስጋኣቶም ይገልጹ ኣለዉ። ኣብዚ ሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕልቕልቕ ልዕሊ 106 ሰባት ከም ዝሞቱን ልዕሊ 10,000 በኣሎታ ከም ተፀልውን ፀብፀባት ይሕብሮም። ዜናት ንምዛ እምበኣር ኣርእስቲ ዜና ክደግመልኩም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝምዝገን እጥፈታት ከም ተሰላሰለ ተገሊጹ። ኣብ ዞባ ደቡብ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበለ ዓይኒ ተኻይዱ። ኣብ ንኡስ ዞባ ከርከበት ዕቃበ ኣግራብን እንስሳ ዘገዳምን ፅቡቅ ውፅኢት ተረኺቦ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልትታት ምብፃሕ ንምፍፃም ከተማ ቤጂን ኣትዩ። ፊሊፒንስን ጃፓንን ዝኸተመ ወተሃደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬንዙዌላ ሃገሩ ኣብ ትሕቲ ምሕደራ ኣሜሪካ ክትወድቕ ከም እትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ነዚ ሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ትርፍ መደባትና ንሓደገኩም ብወገነይ ሰናይ ምሸት።

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ኣብዚ ናይ 2 ሰዓት ዝቕፅል ናይ ኣየር ሸፈለና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ ዝኸበርኩም ተኸታተልትና ቅንያቱ ወርሓት ግንቦት እዩ ወርሓት ግንቦትን ክመፅእ ድማ ሓደ ካብቲ ርዝነትን ርእሰ ኩለን በዓላትና ዝኾነትን በዓልና ፅነት እያ ንሕና ድማ ኣዳለውትን ኣቕረብትን መደብ ማእገር ብምክንያት በዓልና ፅነትና ኣብ ቅድምን ድሕርን ትሕዝቶ መደባትና ንምድማቕ በዓልና ፅነት ካብ ዝዝውተሩ ሓደ ኣልባሳት ማልያ ካምቻ ከምኡ ድማ ሻርባ ናይ ደቂ ተባዕትዮን ናይ ደቂ ኣንስትዮን እዩ ንሕና ድማ ብወገና ኣብ ቀንዲ ጎደና ሓርነት ብምምፃእ ናብ መሸጣ ክዳውንቲ ብምእታው ብዛዕባ እቲ ብድሕሪ ትከታተልዎ ዘለኹም ንምስሊ ባንዴራን ካርታ ኤርትራን ዘንፀባርቕ ዝተፈላለዩ ቅዲ ዝወነነ ሕብራዊ ትርኢት ዘለዎን ባንዴራና ዘርኢ ማልያታት ዝሸጣ ትካላት ናብኣን እናኸና ብዛዕባ ምድላዋት በዓልና ፅነት እንታይ ከም ዝመስል ሓደ ብሓደ ቃለመጢቅ ክነካየደ ኣለና ደጊመ ንምክታልኩም ብክብሪ ንዓደምኩ ክሳብ ፍፃይም ድና ምሳና ክትፅንሑ ዕድሜና እዩ

0: እግዚኣብሔር
1: ይመስገን። ከመይ ኣለካ?
0: ብቕዓና ብቅንያት በዓልና ፅነትና ብቃዓና
1: እግዚኣብሔር ይመስገን። ኣሜን።
0: ብቅንያት በዓልና ፅነት ንርከብ ዘለና ብምክንያት በዓልና ፅነት ንምድማ እስከ ከምትካል እንታይ ከም ትዳለዉ
1: ማልያታት ናይ ቆልዑ ብማልያ ኣሎ ብቱታ ኣሎ ናይ ዓበይቲ እውን ከምኡ ብቱታ ኮምፕሊት ተዳልዩ ኣሎ ማልያ እውን ኣሎ ሻርባ ናይ ኣወዳት ኣደሬ ብደቂ ኣንስትዮ ተዳለወ ኣሎ እቲ ዝበዝሕ ትሕዝቶና ግን ዝትርእዮ ዘለካ ናይ ማልያታት እዩ
0: ሃረይ እዚ ከምዚ ንዕዘቦ ዘለና ብዝተፈላለዩ ምስልን ባንዴራን ዝወቀበ ማልያታት ኢኹም ኣብዚ ዓቂብኩም ዘለኹም ዋላ ሙሉእትታ ሻርባ እውን ክንዕዘብ ፀኒሕና ኢና እሞ ኣብ ቅንያት በዓልና ፅና ብዙሒ ካብ ንኣሽቱ ክሳብ ዝዓበዩ ኣቦታት ኣዴታት መንእስያት ከዘውትሮ ንዕዘብ ኢና ማልያታት ማዕረ ክንደይ ድምቀት ዝፈጥር እዚ ማልያታትና ንክትሪኦ እውን ኣዝዩ ባህታ ዝፈጥር እዩ ሞ ከመይ ትገልፂዮስ ከምወና ንትካ
1: ኣነ ብጣዕሚ ደስ ዝብለኒ ስለምንታይ ካብ ዝተፈላለየ ክዳን ዝክደን ሰብ እታ ባንዴራ ፍልይቲ ኮይና ብፍላይ እዞም ደቅና ሕጂ ዘለዉ ተምሃሮ ጉሩብ ኮይኖም ብሓንሳብ ሓደ ዓይነት መሲሎም ክኾኑ ከለዉ ፍቕሪ ኣለዎም ደስ ይብሉካ ሓደ ዓይነት ኮይኑ ክፅምብል ከሎስ ዝያዳ ዩ ድምዕርግ ቅድሚ ሕጂ እኳ ኣብ ካልእ ቦታታት ኢና ንሪኦ ነርና እዚ 4-5 ዓመት ግን ዝያዳ ጎሊሑ ተራእዩ ኣብ ኣስመራ ኣብ ካልእ ሃገራት እውን ይረአ እዩ ዝያዳ ግን ፅባቐ ገይሩ ወቂቡ እቲ ባንዴራና ውን ፅብቕቲ እንዲያ ብቀደማ ዝያዳ ካ ፀቢቐ
0: ከምዚ ክትገልፂ ፅናሕኪ ካብ ዓመት ናብ ዓመት ዝተፈላለዩ ቅዲ ዓይነትን ዝወቀቡ ማልያታት ናይ ኤርትራ ንዕዘብ ኢና እዚ ናይ ሎሚ ዓመት እውን ፍሉይነት ኣለዎ ድ ምስ ናይ ቅድሚ ሕጂ ዋላ ዝተደጋጋሚ ንሱ እዩ ዝመፅእ ከመይ ዝናኩ
1: ይፍለ እዩ ዲዛይን ሓድሽ ሓድሽ እንዳመፀ ብፍላይ እዛ ተኸዲንከያ ዘለካ እዚኣ ብዙሕ ሓደሽ ትመፂ ኣሎ እዛ መርከብ ንባዕላ ሓዳሽ ገና እንዳወሰኽና ኢና ውን ሓድሽ ሓድሽ እንዳመፀ እዩ እንዳፀበቀ እዩ ዝኸይድ ዘሎ
0: ኣነ ውን ከምዝትልዮ ዘለኺ እዚኣ ማልያ እዚኣ እዚ ከምቺ ዓይነት ምስ ረኣዋሲ ደስ ኢላትኒ ኣብ ከለኹ ንመደበይ ደይ ትኾነኒ ኢለ ገዚአ እያ ዘለኹ እሞ ስለዚ ኣዝዩ ደስ ብል እዚኣ ው ስለዚ መሰጠት እኒአ እስካ ሓራይ ኣብ ቅንያት በዓልና ፅነትና ከምዚ ወቂቡ ትካላት ክንሪኦም ከለና ማዕረ ክንደዩ ኣብ ናፅነትና ክብርን ርዝነትን ዘለና
1: ናፅነት ዓብይ ክብሪ እዩ ንዓና ብጣዕሚ ኣደሊልና ንረግፀሉ ባንዴራና ነርእየሉ ኩሉ እዩ ህውነትና ፍቕርና ሓድነትና መፃኢ ዕላማና ዘርእየና እዩ ሞ ነቲ ውቃበ ውቃበ ፅባቐ ገይርናሉ ኣለና ንብል ዝያዳ ከዓ ክነፅብቆ ከዓ በዓልቲ ተስፋ እዩ
0: ዓማዊልከ ማልያታት ክገዝኡ ጀሚሮም ዶ ከመይ ደሎ ተሃዋኹ ይመፅኹም ኣለዉ
1: ብጣዕሚ ብፍላይ ተምሃሮ ኢለቨንስ ካብ ቅድሚ ወርሒ ትሒዞም ማለት እዩ ኣዚዞም ኣለዉ ንሽዑ ክደንዎ ከዓ ንሕና እንዳምፃናሎም ኢና ፅቡቅ እዩ ዘሎ ንኤሬትራውያን ኮይኖም ኣብ ደገ ዝቕመጡ ብብዝሒ እዮም ዝወስድልና ዝያዳ ንህያብ ይኹን ካልእ ክዳን ካብ ምምላእ እሱ እዮም ዝማልኡ ንደቀም ውን ከርእዎም ባንዴራ እንታይነቱ መግለፂ ብብዝሒ እዮም ዝገዝኡ ናብ ደቀም ነቶም ዘይፈልጡ እውን ኣብ ዝተወልዱ ቆልዑ እታ ባንዴራ ንምርኣይ ካብዚ ዓዲጎም እዮም ዝኸዱ ኤርትራውያን ፃዓዱ ከዓ ወስዱልና እዮም ተመሲጦም እዮም ዝወስድዎ እውን ብፍላይ ነዚ ኣኼባታት ዝግበር ኣብ ፅምብል ዝግበር በዓላት ብዙሓት ወሲዶም ድማ ኣለ እቶም ነዚ ናፅነት ዝሃቡና ስዋኣትና ከዓ ንዘለኣሎም ክዝከሩ እቲ ኣካዳድና ከዓ እንዳፀበቕናዮ ክንከይድ ጌጋታት ተልዩ እንዳተኣራረብና ዝያዳ ከነወቅባ በዓልቲ ትምኒት ፍቕርን ሰላምን ከዓ ንዘለኣለም ይሃበና

0: ኣዋ
1: ዘ ሓ ነገር ዓለማ ይብሉካ
0: ኣፍኪኑ ዘቱ ጉሩሽ ካሽ ሓዘየለ ታጅር
2: بسم الله.

ብጀካ ማልያታት ከዓ ኣብ ቆቢዕ ከምዚአን ኣለዋ በቢ ሕብሮም ተዳልየን ኣለዋ። ኣሎ ዝተፈላለየ እዚ ናይ ኢድ ከዓ ዚኣ ማለት

0: ሓሙስ 7 ግንቦት 2026 ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ብዙሓት ኣብ ዝተፈላለያ ትካላትን ሚኒስትሪታትን ብምዃን ኣብ ልምዓታዊ መደባት ሃገርና እጃሞም ዘበርክቱ ዘለዉ መሃንድሳት ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝዕምብቡ ዘለዉ ተምሃሮም ሰበ ስልጣን መንግስትን ዕዱማት ኣጋይሽን ዝተሳተፍዎ መዓልቲ ምህንድስና ዝተሰሚየ ኣጋጣሚ ወዲቡ ነይሮም። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብ ዝሓለፈ ዓመት እዩ መዓልቲ ምህንድስና ዝበል ኣጋጣሚ ንመጀመርታ እዋን ወዲቦም። ካብ ዓመት ናብ ዓመት ተመክሮ እንዳደለበ ኣወዳድብኡ እንዳወርፀፀ ኸኣ ነዚ ንኻልኣይ ግዜኡ ዝካየድ ዘሎ ናይ ሎም ዓመት ኣጋጣሚ ከሰላስል ክኢሎም። እቲ ኣጋጣሚ ድማ መሃንድሳት ሃገርና ኣብ ሓደ መኣዲ ዘዕሰለን ልምዓት ሃገር ማእክል ገይሮም ፍልጠቶም ዘፍስሱሉን ብዝተፈላለዩ መሰናድኦታት ዝደመቐን ኮይኑ ከዓ ብውዕውዕ መንፈስ ተኻይዶም
1: ከባቢ 8 ድኾና ንኡሳን ኮሚቴ ኣዋፂና ነዚ ስራሕ እዚ ምስቶም መሻርክትና ብሎም ኣካላት ብቐፃል ርክብ እንዳገበርና ዘድልየና ነገራት ብምቅራብ ከምኡ ውን ቅድሚ 2 ወርሓ ኣቢልና ከዓ ኮል ፎር ኣብስትራክት ኢልና ናብተን ኩለን መሻርክትና ሰዲድና ማለት መፅናዕታዊ ፅሑፋት ከረክባና እሞ ኣብዚ እውን መማየት ኮሚቴ ገይርና ነዚ ዕለት እዚ ዝበቅዕ ምስቲ ቴማና ከዓ ዝኸይድ ማለት እዩ። ምክንያቱ ናይ ሎም ዓመት ቴማና ተበላሕነት ንሃገራዊ ምዕባለ ከምኡ ውን ንኮማዊ ፀገማት ምህንድስናዊ መፍትሕታት ኢልና ና ቀሪብና ዘለና ነዚ ቴማ እዚ ዝበቅዕ ወረቃቅቲ ቅድሚ 2 ወርሒ ኣቢልና ክንእክብ ቀኒና ማለት እዩ። ድሕሪኡ ከዓ ኣብዚ ኮሌጅ መፅኡ ተመሚዩ ተዳልዩ ነዛ መዓልቲ እዚኣ ከም ደርክብ ኮይኑ ማለት እዩ።

ኣብቲ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንከማዊ ብድሆታት ኣብ ትሕቲ ዝብል ቴማ ዝተኻየደ መዓልቲ ምህንድስና ተምሃሮ ጥራይ ዘይኮኑ ብዙሓት ኣብ ስራሕ ዝርከቡ ዓበይቲ መሃንድሳት መፅናዕታዊ ወረቐቶም ዘቕረብሉ ኣጋጣሚ ነይሮም። መሃንድሳት ሃገርና ኣብ ሓደ ቅርዓት ዓሲሎም ፍልጠቶም ኣብ ረብሓ ሕብረተሰቦም ዘውዕልሉ ንክኸውን ድማ ሰፊሕ ምድላዋትን ብዙሕ ጸጋታትን ዝተጓሳ

0: ወሰኢ ነይሮም።
1: ብቀዳምነት ክንሪኦ እንደሊ እቲ ተምሃሮና ኣብዚ ኮሌጅ እዚ ዝፈርዩ ዘለዉ ሲ ዓቕሚ ከም ዘለዎም ነቶም መሻርክትናን ካልኦት መንግስታውያንን ዘይመንግስታውያን ኣካላትን ክንሪኢ ንደሊ ማለት እዩ። ምክንያቱ ኩሉ ሻ ኣብዚ ክንምህር ከለና ሲ እቲ ቴዎሬቲካል ወይ ከዓ ግብራዊ ዘይተመልአ ድመስሎ ሰባት ብዙሓት ስለ ዘለዉ እቲ ኮሌጅ ግን ብዓቕሙ እቲ ዝርከቡ ትሕዝቶ ሒዙ እኹላት ወይ ከዓ ብቑዓት ንኮማዊ ፀገማት ክፈትሑ ዝኽእሉ መንስያት የፍሪ ከም ዘሎ ክነርኢ ንደሊ ማለት እዩ። እዛ ዓብት ዕላማና ነዚኣ ተሓቁፍ። ካልኣይ ከዓ እዘን መሻርክትና ንብለን ዘለ ኣካላት እንተው ሓደ ኣብ ዓመት ወይ ኣብ ክልተ ዓመት ከምዚ ዓይነት ስነስርዓት ፈጢርና ወይ ከዓ ሓሳባት ኣዋዲድና ንፀኒሕ ሞ ይመፁና ይህን ምሂን ንበሃል። ምክንያቱ ንሕና ነፍርዮም ተምሃሮ ኣብ መወዳእታ ነቲ ንሃገር ዘድሊ ወይ ከዓ ንሃገር ክትምዕብል ዝሕግዙ ናይ ምህንድስና ተምሃር እዮም። ተምሃሮና ወይ ዝሰደድናሎም ብቑዓት መንእስያት ይኾኑ ኣለዉ ዶ የበርክቱ ኣለዉ ዶ ብኡ መጠን እውን ንሕና ንምህሮ ካሪክለም ብቑዕ ኣሎ ዶ ምክላስ የድልዮ ድዩ ድኾነ ካልእ ካልእ ይህን ምሂን መባሃሊ ባይታ ከዓ ንፈጥር ኣለና ማለት እዩ።
2: እዚ ምርምራዊ ስራሓትና ንደገ ከመይ ገይሩ ይረአ ንምባል ምክንያቱ ንሕናስ ሰባት ዘይኮኑ ባዕሎም ደልዮም ክመፁና ንሕና ክንወፅእ ክንክእል ኣለና፣ ንሕናስ ዕድል ክንህቦም ኣለና ንክንረአ። ሕጂ ግድን ዘይኮነ ቦታኦም ከድካ ከምዚ ዓይነት እንታይ ዝበሃላት ፈጢርካ ኩነታት ፈጢርካ ነቲ ኩሉ ኣብዚ ናይ ኤርትራ ዘለዉ ብኢንጂነሪንግ ተመረቑ ድዮም ብካልእ ተመረቑ ድዮም ኣብዛ ዓብዱ ዝሰርሑ ነቶም ናይ ሓለፍቲ ኣብ ላዕለዎት ትካላት ትምህርቲ ጥራይ ዘይኮነ ኣብ ኩሉ ፅላላት ኣብ ሚኒስትርታት በሎም ኣብ ካልእ በሎም ነቶም ፖሊሲ ሜከርስ ዝበሃሉ ከዓኒ ብዝተኻእለ መጠን ከመይ ገይርካ እንታይ ኢና ንገብር ዘለና እቲ ተልእኾ ኸ ንገብር ዘለና ዩ ንገብር ንምውቋዕ
0: ነዚ ዕላማ ሒዞም ዝተበገሱ ሓለፍትን መምህራንን እዚ ኮሌጅ ድማ ውጥናቶም ብዝግባእ ኣፅፊፎም እዮም ነዚ ዝተጠቕሰ ዕላማ ንምትግባር ሰሪሖም። ኣብዚ ዕለት ክካተት ዘለዎ ትሕዝቶታት እንታይ ክመስል ኣለዎም? ብኸማይ ኣገባብ ከ ክካየድ ኣለዎም? ኣወዳድብኡ ኸ ዝብሉን ካልእን ሕቶታት ብዝግባእ ዘትዮም ድሕሪ ምብሳልዮም ከዓ ነዚ ዝተዓዘብናዮ ስራሓት ክዓሞኪ ኢሎም
1: ንግሆ ክንጅምር ከለና እቲ መእተዊ ስነስርዓት ወይ ከዓ መክፈተ ስነስርዓት ኣካይድና ከምኡ ውን ኪኖት ስፒከር ንብሎ ብዛዕባ ሬኖዋብል ኤነርጂ ኣክፈ ሓቢሉ ምስቲ ትምህርቱ ማለት ዶክተር ጥዑም ዝግኢ ተክለ ብርሃን ጥዑም ዝግኢ ዝበሃል ማለት እዩ ፅቡቕ ድኾነ ሓበሬታን መረዳእታን ሂብና ማለት እዩ። ስለዚ እዚኣ ቀዳመይቲ ክፋል ናይታ ፕሮግራምና ክትከውን ከላ ድሕሪኡ ከዓ ኣብቲ ናይ ንግሆ ካብ ሰዓት 10 ስጋብ ፋዱስን ፈረቓን ንቐፀለ ከዓ ብተምሃሮና ዝቀረበ ኤግዚቢሽን ማለት እዩ። እዚ እውን እቲ ዝዓበየ ክፋል ናይ ኢንጂነሪንግ ደይ 2026 ይሽፍን ማለት እዩ። ኩለን ኣብ ኮሌጅ ምህንድስናን ቴክኖሎጂን ዝርከባ ክፍልታት ወይ ከዓ ዲፓርትመንታት መሪፀን ነዚ መዓልቲ እዚ ይበቂዑ ምስታ ቴማና ይኸይድ ኢሉ እንዳሓሰብዎ ትሕሶታት ከምዚ ኣብዚ ኣዳራሽ ትርእይዎ ዘለኹም ብኤግዚቢሽን መልክዕ ቀሪቡሎ ማለት እዩ። ስለዚ እዚ ካልኣይ ትሕዝቶ ንብሎ። ሳልሳይ ትሕዝቶ ከዓ እዛ ናይ ድሕር ቀትሪ ዝውዓልናያ ካብ ዝተፈላለየ ሚኒስትሪታትን መሻርክትን ድመፁ ኣካላት ዘቕርብዎ መፅናዕታዊ ፅሑፍ ብመልክዕ ፕሬዘንቴሽን ማለት እዩ ዝቐረበ ሳልሳይ ትሕዝቶ ናይ መደብና ክኸውን ከሎ ግፍሕ ዝበለ ተሳታፍነት ነይርዎ ክንብል ንኽእል ማለት እዩ።

0: እቲ ኣጋጣሚ ተምሃሮ ምህንድስና ነቲ ኣብ ክፍሊ ብክልሲ ሓሳብ ዝምሃርዎ ብግብሪ ክርእይዎ ዕድል ዝፈጠረ ምንባር እውን ሓደ ብልጫ ናይቲ ኣጋጣሚ ነይሮም። ብዘይካዚ እውን ተምሃሮ ካልኣይ ደረጃ ናይተን ኣብቲ ከባቢ ዝርከባ ኣብያተ ትምህርቲ ነቲ ፍርያት ክዕዘብዎ ምኽኣሎም ከኣ ዝያዳ ዓቢራእን ዓሚቕ ኣፍልጦ ኣብተን ዓውድታት ትምህርቲ ምህንድስና ክህልዎም ዘኽኣለን ካልእ ዝበለፀ ብልጮ እዩ ነይሮም።
1: ንሕና ከም መምሃራ ናብዚ ኮሌጅ ዘለና ከዓኒ እቲ ዘሎ ጌጋታት ክእርምዎ ዘለዎም ገለ ኩሉ ንህቦም ኢና። ካብ ደገ መፂኦም እሞ ከዓ ናይ ብሓቂ ኣብቲ ዓውዲ ብተግባር ዝሰርሕሉን ዝረኣይዎን መፂኦም ሓሳባት ከካፍልዎም ከለዉን ነቲ ጌጋ ከምዚ ጌርኩም ኣርምዎ ነቲ ፅቡቕ ብከምዚ ቐፅልዎ ክብልዎም ከሎ ፍናን እዩ ዝስምዖም።
2: እታ ናይ 8 ዓይነት ምህንድስና ዓይነት ዝተፈላለዩ ዓይነት ፕሮጀክትታት ንርኢ ኣለና ማለት በዚ ተጀሚርና ሕጂ ብኣግሪካልቸር ወይ ሕርሻዊ ምህንድስና ተጀሚርካ ከም ፅበት ወይ ከዓ መሳጢት ነገርካ እዛ ኣብ ዘላ ፔዳል ኦፐሬት ማሽን ትብል ዳላ ማለት ንሳ ሕጂ እታ ማሽን እቲኣ ከም ዝረኣኹ ከምትንሶም ብገለፅለዩ ማለት እዩ እቲ እኽልን እቲ ሓሰሩን ወይ ከዓ እቲ ቅራፉን ፈፈለያ ተውፅእ ማለት እዩ። ካልኣይ ነገር ጥቕመ ከዓ ማንዋል ዘላ ምስ ናይ ኤነር ፀገም ኣለና ዝበልና ማንዋል ስለዝኾነት ዝኾነ ናይ ሓረስታይ

ክጠቀመልና ይኽእል እዩ ማለት እዩ። ካብኡ ቅፅላ ቢልካ ናብ ናይ ኬሚካል እንተኸድካ ከዓኒ ብዝተፈላለየ ብናይ ቅራፍ ናይ በለስ ገላዕታ ገይሮም ሲ ሓደ ባዮዲግራደብል ዝኾነ ፕላስቲክ ሰሪሖም ኣለዎ ማለት እዩ። ሕጂ ኣብ ሃገርና ዝርኦ ዘለና ፕላስቲክ ክጓሓፍ ኣለዎ ክለግስ ኣለዎ እንዳ ድኳናት ይኩልኩል ኢናበልና ብዙሕ ንዛረብ ኣለና። እዚ ከዓ ንዑ ክፈትሕ ዝኽእል ሽግር ሰርሕዎ ኣለዎ ማለት እዩ። ካብኡ ስግር ኢልና ከ ናብቲ ናይ ኮምፒተር እንተኸድና ከዓ ሓንቲ ናይ ዲዘርት ሎካስ ዝበሃል ወይከዓ እዚ ኣንበጣ ዝበሃል ዓድና ዘሸግረና ዘሎ ንዑ ብዛዕብኡ ሓበሬታ ወይከዓ ኣነፂራ እንታ ክመፅእ ኽእል ክመዘይ ክመፅእ ኽእል ፕሪዲክት ወይከዓ ክትንበ ትኽእል ኤኣይ መያሽን ተማሂዛላ ማለት እዩ። ካብኡ ቅፅሊልካ ከዓ ሴማፎሮ ዝበሃል ከዓኒ ንኣብነት እንታይ ንገብር ኣለና ኣብ ፅርግያ ክንከይድ ከለና ሲ ወላ ማካይን ዘይህልዋ ከለዋ 20-30 ሰከንድ ትፅበ ማለት እዩ ሰብ ፅቂኢሉ ፅበ ማለት እዩ። ንዕኡ ሶልቭ ክትገብርና ትኽእል ወይከዓ ክትፈትሓልና ትኽእል ኤኣይ ካብኡ ተማሂዛላ ማለት እዩ። በዚያ ካ ክድልካ በታ ናይ ማሪ እንተኸይድካ ከዓ ሓንቲ ዝተፈላለዩ ንኣብነት ንሕናስ ባሕርና ሃፍታማት ኢና ምሽ ኣብ ባሕርና ከዓ ዓሳታት ኣለና ማለት እዩ። ስለዚ ህዝቢ ብዓሳ ይቕለብ ማለት እዩ። ዓሳ ክሰርሑ ከለካ ግን ብዓታ ዓፀምቲ ዘለዎ ኣሎ ሰብ ምናልባት ብሰንኪ ጊዜ ክኸውን ኽእል ብካልእ ፀገማት ክኸውን ኽእል ነቲ ዓፅሚ ከውፅኦ ይሽገር እዩ። እዛ ማሽን ሰሪሖማ ዘለዉ ግን ነቲ ዓፅምታት ክተልግስ ትኽእል ኣላ ማለት ማሽን ኣብ ዲዛይን ገይሮም ኣብ ቀሪቦም ኣለዉ ማለት ሕዚ ነዚ ኩሉ ንሕን ክትዓዚብካ እንታይ ድዕዝበካ ነዚ ኣብ ዘሎ ናይ ኤርትራ ሽግራት ወይከዓ ኣብ ዘሎ ማሕበራዊ ሂወት ወይከዓ ክፈትሓልና ዝኽእል ነገራት እዩ ተማሂዙ ዘሎ ማለት እዚ ሕጂ ክንሪኦ ከለና ማለት ሕጂ ኣብ ውልካ እውን ተመፂና ነዞም ተምሃሮ ኣብ ዘለዉ ዕድል ንህቦም ኣለና። ሓደ ምስቶም ናይ ደገ ዝመፁ ዘለዉ ሰባት ኤክስፖዝ ንኽ ወይከዓ ንክረኣዩ ተመክሮ ንክቐስሙ ትገዲልዎም ዘሎ ስራሕ ንክፈልጡ ማለት ካልኣይ ነገር ከዓኒ ኣብ ሃገራዊ ካብ ናሽናል ለቨል ተሓሊሱ ንሃዮ እዚ ናይ ኢንጂነሪንግ ትምህርቲ ሲ ማዕርክ ተዓውድቲ ሰብ ይሰርሕ ከም ዘሎ ይመሃር ከም ዘሎ ይፈልጥ ከም ዘሎ ንክሳራ ከምዘይኮነ እቲ መንግስቲ ዝኸፍለልና ዘሎካ ይርዳእካ ማለት እዩ። ካብ ኩሉ ዝተፈላለየ ግን ትዕዝብተይ ግን ኣብዚ ደለዉ ስቴክ ሆልደራዊት ካብቶም ደገ መፅኦም ዘሎ ተመሲጦም እዮም ክርእዩ ውዒሎም ማለት እዩ። ካብቶም ናይ ዩኤንዲፒ ጀሚርካ ካልኦት ሃገራት ዘይፈልጥዎ ዝነበሩ ኣብዚ ትምህርቲ ከምዚ ዓይነት ኣሎ ድኢሎም ተመሳጦም ብብዙሕ እዮም ክዛረቡ ውዒሎም ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብዚ እዋን ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ኮምፒውተራዊ ምህንድስና፣ ኤሌክትሪካውን ኤሌክትሮኒካውን ምህንድስና፣ ምህንድስና ስነ ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዓደናን ነቶም ናይ ዲግሪ ፕሮግራም ተምሃሮ ብናይ 5 ዓመት ነቶም ናይ ዲፕሎማ ተምሃሮኣ ድማ ብናይ 3 ዓመት ብቑዕ ክልሲ ሓሳባውን ግብራውን ትምህርቲ ዘቐስም ዘሎ ኮሌጅ እዮም። ኣብዚ ኣጋጣሚ ድማ ተምሃሮ እዘን ኩለን ዓውድታት ትምህርቲ ንዓውደ ትምህርቶም ዝውክል ምርኢት ኤግዚቢሽን ኣቕሪቦም።
1: ጨና ደማ ኣብ ዓድና ብዙሕ ፍርያት ኣለዎ። እንደገና ኣዴታትና ሃኒ ብመፅናዕቲ ይኹም ብዘይመፅናዕቲ ንመድሃኒት ይጥቀማሉ እየን ማለት እዩ። ጨናዳም ሕጂ እዚ ከዓ ብሳይንቲፊክ ወይ ከዓ ክንገልፆ ንኽእል ኢና ማለት እዩ። ብሳይንቲፊክ ወይ ክንገልፆ ከለና ጨናዳም መድሃኒት ኣለዎ ዶ የብሉን? ተቐንዲስ ናይዛ ስራዕና ዕላማ ማለት እዩ ጨናዳም መድሃኒት ኣለዎ ዶ የብሉን ንምፍላጥ ማለት እዩ። ነዚ ናይ ጨናዳም ሊብስ ቆፅሊ ማለት እዩ ኣምፂና ኣንኬፅናዮ ኤክስትራ ክንገብር ከለና ሕጂ ሰለስተ ዓይነት ሶልቨንት ተጠቂምና ኣሕቀቕቲ ንብሎም ማለት እዩ። እዚ ሕጂ ሚታኖል ኢታኖል ኣሴቶን ዝበሃሉ ሰለስተ ኣልኮልስ ወይ ከዓ ኣሕቀቕቲ ተጠቂምና ማለት እዩ። ኣብ ሰለስተ እዩ ከዓኒ ኣሊኽናዮ ማለት እዩ። ንሰለስተ መዓልቲ ገለ ድሕሪ ምፅባይ ከዓኒ ምስ ሓቐቐ ሕጂ እዚኦም ባዮኣክቲቭ ኮምፓውንድስ ወይ ከዓ መድሃኒታት ንብሎም ዘለና ኣለዉ ዶም የብለውን ቸክ ክንገብር ማለት እዩ። ቸክ ክንገብር ከለና ሕጂ ክልተ ቴስትስ ተጠቂምና ኳሊታቲቭ ቴስት ወይ ከዓ ኳንታቲቭ ኤን ኳንቲታቲቭ ቴስት ማለት እዩ። ኳሊታቲቭ ሕጂ ብዝረአ ነገር ንኣብነት ኣብ ሓንቲ ቴስት ቲቲቡ ኣምፂና ካብ ዝናትና ኤክስትራክት ወይ ከዓ ካብ ዝናትና ዘምፃናዮ ፕሮዳክት ማለት እዩ ሓንቲ ቱቦ ኣምፂና ኣብኣ ንገብራ ማለት እዩ። ዘንሽዑ ኣይሮን ክሎራይድ ዝበሃል ኬሚካል ኣለና። እዚ ኬሚካል እዚ ድሮፕ ባይ ድሮፕ ንውስኸሉ ማለት እዩ። ካብ ቀጠለ ሕብሪ ናብ ብጫ ሕብሪ እንተተቐይሩ ናትና ባዮኣክቲቭ ኮምፓውንድ ኣለውና ማለት እዩ። ንኣብነት ፌኖል ዝበሃል ባዮኣክቲቭ ኮምፓውንድ ፕረሰንስናት ወይ ከዓ ኣሎ ማለት እዩ ኣብቲ ናትና ኤክስትራክት ዘን እዚ ባዮኣክቲቭ ኮምፓውንድ ከም ዘለዎ ኣረጋጊፅና ኣለና። እዚ ሕጂ ኳሊታቲቭን ኢና ኳንቲታቲቭ ክንብል ከለና ከዓኒ ብኤችፒኤልሲ ኤችፒኤልሲ ትበሃል መሳርሒት ሰፓሬት ብምግባር ናቱ ዌቭ ሌንግዝ ፈላሊና ኣቐሚጥና ኣለና ማለት እዩ። ዘንሽዑኡ እዚ ኤክስትራክት ገበርናዮ ወይ ከዓ እዚ ዝረኸብናዮ መድሃኒት ንምንታይ ይጠቕመና ክንብል ኮይና ሕጂ ንኣብነት ባክተርያ ክቐትል ይኽእል እዩ ካንሰር ዘምፅኡ ዋህዮታት ንምቕታል ይጠቕመና እዩ። እንደገና ከዓኒ ባክቴርያ ኣብ ኣካላት ናወደለዉ ባክቴርያ ከዓኒ ንምቕታል ካ ይጠቕመና እዩ ማለት እዩ። እዚኦም ባክቴርያታት ንምቕታል ሕጂ ቸክ ጌርና ወይ ከዓኒ ኣብ ክልተ ፔትሪዲሽ ወይ ከዓኒ ክልተ መሳርሒ መቐመጥ ምፂና ሓደ ኣሞክስሊን ኣምፂና ማለት እዩ። ኣሞክስሊን ሕጂ ከም ንፈልጦ መድሃኒት እዩ። መድሃኒት ስለ ዝኾነ ኣብ ሓንቲ መሳርሒት ኣሞክስሊን ኣቐሚጥና ኣብ ካልእ ከምዚ መትሓዚ ከዓኒ ካብ ዝናትና ኤክስትራ ዝገበርናዮ ወይከዓ ካብ ዝናትና ዝረኸብናዮ መድሃኒት ኣብኡ ቐሚጥና ማለት እዩ። ዘንሽዑ ባክቴርያ ዝተፈላለዩ ዓይነት ባክቴርያ ምፂና ኣብይ እቲናዮም ባክቴርያ ንብሎም ዘለና ቶም ሓሳው ኣብ ኣካላትና ዝርከቡ ማለት እዩ ኣብይ እቲናዮም መሰተናዮም ሕጂ እቲ ኣሞክስሊን ዝቐተሎምን እቲ ናትና ዘምፀናዮ መድሃኒት ዝቐተሎምን እቲ ኢፌክት ናቱ ወይ ከዓኒ ሓደ ዓይነት ለቨል ናይ ምቕታል ተኽእሎታት ኣለዎም ማለት እዩ። ብከምዚ ከዓኒ ባክቴርያ ከም ዝቐትል ኣረጋጊፅና ማለት እዩ።
2: ናና መፅናዕታዊ ፅሑፍ ሕጂ ካብ እሳተ ጎመራ ዝወፀ እምኒ ቮልካኒክ ስኮርያ ኢልና ንፅውዖ ንዕኡ ንፅርግያ ከመይ ከም ንጥቀመሉ እዩ ተሓሳብና ነይሩ ማለት እዩ። ተሓሳብ መበገሲና ሕጂ እዚ እምኒ እዚ ቮልካኒክ ስኮርያ ንብሎ ክሳብ ሕጂ ንወል ሓንቲ መዓላይ ንጥቀመሉ ኢና ዘለና። ኣብ ሃገርና ከዓ ከምዚ ብስእል ንሪኦ ዘለና ኣባንዳንቲ ካብ ባፅዕ ጀሚሩ ክሳብ ዓሰብ ብብዝሒ እሳተ ጎመራ ስለ ዘለና እዚ እምኒ እዚ ከዓ ብብዝሒ ኣብኡ ይርከብ ኣሎ ማለት እዩ። ስለዚ ንፅርግያ ከመይ ጌርና ክንጥቀመሉ ከም ንኽእል ኢና ክንሰርሕ ጀሚርና ማለት እዩ። ነስራሕ ክነበግሶ ከለና መጀመርታ ነዚ እምኒ እዚ እንታይ ዓይነት ባህርያት ኣለ ወይና ፈሊጥና እንታይ ዓይነት ባህርያት ኣሎ መፅናዕታ ጌርና ማለት እዩ። እዚ መፅናዕቲ እዚ ኣብ ኣስፔኮ ኣብ ትካል ኣስፔኮ ከና ኢና መፅናዕቲ ጌርና ናብቲ ካልኣይ ፌዝ ናይ ፕሮጀክትና ወይ ናብቲ ካልኣይ ገፅ ናብ ፕሮጀክትና ምስንኸይድ ከዓ ፕላስቲክ ሞዲፋይድ ቢትመን እዚ ማለት እንታይ ማለት እዩ ብፕላስቲክ ጌርካስ ንፅርግያ ከመይ ተመሓይሾ ማለት እዩ። ሕጂ ኣብ ዓድና ክስራሕ ከሎ ፅርግያ ኖርማል ፅርግያ እንታይ ኢና ንጥቀም ነርና ጆያ ቢትመን ኣስፋልት ማለት እዩ ካርታመ ንብሎ ካርታመ ኢና ፋይን ኣግሪጌት ከዓ ድኹም ሕፃ ከዓ ንጥቀም ነርና ማለት እዩ። ንሕና ከዓ ኣብ ክንዲ እቲ ጆያ ቮልካኒክ ስኮርያ ክንጥቀም ወሲድና ማለት እዩ። ነዚ ቮልካኒክ ስኮርያ ጌርና መሊስና ከዓ ፕላስቲክ ኣብ ዓድና ብብዙሒ ጓሓፍ ደሎ ስለዚ ነቲ ፕላስቲክ ንምጉዳል ፕላስቲክ ቮልካኒክ ስኮርያ ኤንድ ቢትመን ተጠቂምና መጀመርታ ነዚ ፕላስቲክ እንታይ ጌርና ኣምኪኽናዮ ኣምኪኽና ምስ መንታይ ሓዊስና ምስ ካርታማ ሓዊስናዮ ማለት እዩ ሽዑ ምስ ካርታማ ሓዊስና እዚ ቮልካኒክስ ኮርያ ከዓ መወዳእታ ሓዊስና እዛ ስፔሲመን ትርእዋ ደለኹም ዲፈረንት ሚክስስ 300ታዊት 400ታዊት 500ታዊት እንዳገበርና ዲፈረንት ሚክስስ ኣዳሊና ኣብ መወዳእታ እዚኣ መፅያ ተቕንዕቲ ማለት እዩ ስለዚ ካብ መወዳእታ እንታይና ክንድ ንኽእል ካብዚ እዚ ቮልካኒክስ ኮርያ ብዙሕ እዩ ዘለና ኣብ ዓድና ኣይንጥቀመሉና ኣለና ኣብ ከባቢ ዓሰብ ካብ ባፅዕ ናብ ዓሰብ ከዓ ኮንስትራክሽን ክንገብር ኢና ብሕጂ ማለት እዩ ብዙሕ ፅርግያታት ክንሰርሕ ኢና ስለዚ ካብ ከበሳታት ኣብ ክንዲ እማን ኣምፂና ንጥቀመሉ እዚ ቮልካኒክስ ኮርያ ኣብኡ ስለ ዘለና ኣብ ልበላና ኣብቲ ከባቢ ዓሰብ ካብ ባፅዕ ጀሚርካ ክሳብ ዓሰብ ብብዝሒ ስለ ዝርከብ እዚ ቮልካኒክስ ኮርያ ክንጥቀመሉ ከንኽእል ደምዲምና ማለት እዩ እቲ ካልኣይ ፌዝናና ከዓ ፕላስቲክ ኣብ ፅርግያ ንምስራሕ ዓብታራ ስለ ዘለዎ ፕላስቲክ እውን ንፅርግያ ምስራሕ ክንጥቀመሉ ከንኽእል ካብዚ መፅናዕታዊ ፅሑፍናና መደምደምታ ሂብና ማለት እዩ ሕጂ ፕላስቲክ ምግባርና ከዓ ቀዳማይ ነገር ኣሜሪካን ስታንዳርድ እናተጠቂምና ኣዋሽቶ ድበሃል ናይ ኣሜሪካ ስታንዳርድ እቲ ቴስትስ ክትገብር ከለካ ፈተናታት ክተካየድ ከለካ ማለት እዩ ፕላስቲክ ምስ እተናሉ ስቴቢሊቲ ናቱ ኢንክሪዝ ገይሩ ማለት እዩ ስቴቢሊቲ ናይቲ ፅርግያ ኢንክሪዝ ገይሩ ካልኣይ ተፃዋርነት ወ ዕድመ ኣለዎ ማለት እዩ ስለዚ እቲ ፅርግያ ኣብ ክንዲ ቀልጢፉ ድፋሓር ወይ ድፋሖ ፕላስቲክ ሞዲፋይ ምስ ገበርካሉ ንነዊሕ ዕድመ ክፀንሕ ይኽእል እዩ ማለት እዩ ከም ሳልሳይ ከዓ ካብ ካርበን ድወፅእ ካብ መካይን ካብ መካይን ድወፅእ ካርበን ኣብዞርብ ናይ ምግባር ናይ ምስሓብ ዓቕሚኻ ኣለዎ ማለት እዩ ፕላስቲክ ሕጂ ካብቲ ኣብ ዓለም ጥቐንዲ ኣፀጋሚ ኮይኑ ዘሎ ነገር እዩ ምክንያቱ ክምሽምሽ ስለ ዘይክእል ብባክቴርያ ዲኮምፖስ ክኸውን ስለ ዘይክእል ኣብ ዓለም ብብዝሕ ጓሓፍ ኣለና ማለት እዩ እዚ ከዓ ንላንድ ፖሊሽን ወይ ብከላ ናይ መሬት የስዕበና ኣሎ ስለዚ ነዚ ፕላስቲክ እዚ ኣብ ናይ ፀግያ መዓላ ተውዒልናያ ግን ኢንቫይሮመንታል ፖሊሽን ወይ ከዓ ብከላ ናይ ከባቢ ነውሕድ ኣለና ማለት እዩ
3: ሕጂ ኩላና ከምንፈልጦ ዋጋ ናይ ኣስቤዛ ኣብ ዓድና ይቀያየር ማለት እዩ ካብ ዞባ ናብ ዞባ ይኹን ከምኡውን ሲዝናል ቸንጅስ እንድሕራሉ እቲ ዋጋታት እንዳተቀያየረ እዩ ዝኸይድ ሕጂ ስጋብ ሕጂ ዝፀንሐቲ ሲስተም ማለት እዩ ብዓድና ሓረስቶት ይኹኑ ወላ ሸቀጥቲ ይኹኑ ነቲ ዋጋታት ብሓሳቦም እዮም ክግሙት ወድፉትን ነይሮም ማለት እዩ ሕጂ እዛ ናህና ሰርሕና ዘለና ፕሮጀክት ግን ብሓደ ርጉጥ ዝኾነ ወይ ድማ ፕሮባቢሊስቲክ ዝኾነ መገዲ እቲ ዋጋ ናይቲ ስፔዛ ክትፈልጦ ትፍትን ማለት እዩ ሕጂ እቲ ዳታ ዝወሰድናዮ ናይ ዝሓለፈ 5ሙሽተ ዓመት ኮይኑ ካብ ሚኒስትሪ ሕርሽታ ዝተዋሃበና ዳታ ኮይኑ እንታይ እንታይ ዝሓዘ እዚ ኣስቤዛ ምስ ናቱ ዋግኡ ከምኡውን እቲ ናቱ ዕለት ዋጋ ዝተወሰደሉ ኣለና ማለት እዩ ንሕና ሕጂ ነዚ ዳታ እዚ ኣፅሪና ፊቸር ኢንጂነሪንግ ዝበሃል ኣፕላይ ጌርና ናብ ሰሙናዊ ከም ዝእከብ ጌርና ማለት እዩ ካብዚ ሽዑ ነታ ሞዴል ኤክስጂቡስ ዝበሃል ሞዴል ማለት እዩ ትሬን ጌርናያ ትሬን ምስ ገበርና ከዓኒ ከምኡ ጌራ ነቲ ዝቤዛ ዋግኡ ክትግምቶ ትኽእል ማለት እዩ እዛ ስራሕ እዚኣ ከዓኒ ንመን እያ ትጠቅም

0: هاني قدامي نحرصت لمنتاي ندحر لنا زخونه ني واغا ندحر وسخ وي واغا ندحر قديلو اذا سيستم زي قديمات نغرو مالتي بس نغرو تخاني كاوت وسانيو بس يوصل مالتي نابنت اخبيرو ديك شطونت نت نبرت ابيك شطوي ابينا يزوبا ابينا ينوزوبا معلاخ نغرو مالتي كلاين من تقمتيلا نشقت نشقت تخاني كن منتاي نيت ديلينا زلنا اسفيزا كومط لون كومون بلان مخغوب ايدما كل تحسبات قوتو بزيع تحجزو مالتي سالساي ناي جوفرمنت ايجنس وين اي منجست نملو مالتي نتاو تقومو لا كله بوليسي نوضع ويكا حق نموضع تقومو لا كله تي مالتي زي نامنت اب غاليو بوتاتا برايت واغا مارا يوسخمو تسال كنسي مالتي نجي بازي مقردي حقيوتو تانسلات سالساي كاني كونسيومرز نحنا مالتي تم قزاتي ابينا قزي خنقزي خمدلنا تنقرنا نامنت شغرتي وي كوميدار اندحر وسيدنا تمت زلا سومون دا تحسر ويس دحري عزلا إلنا افتزحشت قزي مريتنا نقزي مالتي نحنا so ta system kan rekom ndar koyna qadama izya website ya the python stabahal language tasariha malati haji majemara it user tays gabr tetakamay malati kabze ina bizollo commodities eta deli wazollo kmerzay nabnet haji banana no sedmo kausho no zobakh merzina okay haji asmara selezelna bas merakh gabray kalaid salsay shuru eta somun malati haji week 1 week 2 week 3 levels ga week 53 tetha zahante malati ካብ ሎሞ ዓንቲ ዊክ ዋን ቴልና ትመት ዘላ ሰሙን ማለት እዩ ከምኡ ድሕርያ ዘላ ሰሙን ስጋብ ዓመት ክትግምት ትኽእል ያዋጋ ማለት እዩ እዚኣ ሲስተም ንኣብነት ዊክ ሰቨን ወሲድ ኣለኹ ኣብዚኣ ፕሬዲክት ማለት ገምት ማለት እዩ ገምት ምስ በልኳ እንታይ ትብለንላ እታ ፎርካስትድ ወይከዓ እታ ተገሚታ ዘላ ዋጋ 19 ንኣፋ ትብለንላ ብትሕትያ ኸሊ እታ ኣኪረሲ ናይ 99% ኣኪረት እያ ማለት እዩ ሕጂ ወላ 100% ኳ ሹር ኣይንኹን ከምኡ ምዃኑት ዋጋ ግን ሓደ ግምት ትህበና ኣላ ማለት እዩ እጂ ተሓረስታይ ድ ተሸቃጣይ ብኡ መሰረት እቲ ናቱ ውሳኔ በዚ ወስዶ
1: ኣብዚ ኣቕሪብናዮ ዘለና ከመይ ጌርካ ካብ ጉንድ ባናና ሓርጭ ከተውፅእ ትኽእል ማለት ናብ ዝብላዕ ክትቅይሮ ማለት እዩ ኣብዚ መጀመርታ ሰለስተ ሓሳብ ሒዝና ኢና ተበጊስና መጀመርታ እታ ጉንዲባናና ዘለላ ባናና ምስ ተውፀት እታ ገረብ ብምልእታ ካብኡ ንድሕር ስራሕ የብላን ትቆሪፃ ትጉንዳይ ይጉሓፍ እዩ ስለዚ ኣብ ዓለም ኣብ ዓመት ኣስታት 50 ቶን ዳኣክል ከም ጉሓፍ ኮይኑ እዩ ጉንዲ ባናና ዝቐርብ ዘሎ ስለዚ ቀዳማይን ዕላማና ከመይ ጌርካ ጉሓፍ ዌስት ናትናስ ጉሓፍ ናትና ናብ ዜሮ ንምምፃእ ማለት እዩ ወይ ከዓኒ ብምሉእ ክፋል ናይ ባናና ናብ ክብላዕ ዝኽእል ደረጃ ንምቕያር ማለት እዩ ካልይ ሓሳብና ከዓኒ ከም ባናና ብዙሕ ኒትሬንትስ ስለ ዘለዎ ከመይ ጌርካ ናብ ሕብረተሰብ ኣውሪድካ ንሕማማት ከም በዓል ዲያቤቲክ ማለት ሽኮርያ ፃጥ ደም ዘለዎ ፀፀር ኩሊት ንዘለዎም ሰባትን ንሕግዝን ምባል እዩ ሳልሳይ ሓሳብና ድማ ከመይ ጌርካ ሓደ ሓርስታይ ካብ ሓመድ ማይ ኒትሬንትስ ኢቨን ክሳዕ ማሽነሪታት ኣውፅኡ ግን ሓንቲ ዘለላ ባናና ሒዙ እዩ ዝተርፍ ስለዚ ከመይ ገይሩ እትወት ናቱ የኸዕበት ንብዝብል ሓሳብ ማለት እዩ ሕጂ መጀመርታ ጉንዲ ባናና ኣምፂና እታ ማእከል ፓርት ማእከለይቲ ወይ ከዓ ማእከለይቲ ክፋል ናይታ ባናና ነውፃ እዚ ሜካኒክ ማንዋሊ ወይ ብኢድና ወይ ከዓ ብማሽን ከነውፅኦ ንኽእል ኢና መሰውፃናያታ ኢነር ፓርት ወይ ከዓ እታ ማእከለይቲ ፓርት እዚኣ ሃብታም ብትሕዝቶን ሃብታም ብፋይበርን እያ ማለት እዩ ስለዚ ከሰለስተ ክሳብ 5 ሚሜ ቅጥሚ ዘለዎ ጌርና ብኻራ ይኹን ብዝተፈላለየ ነገር ብምቁራት ብድሕሪኡ ባናና ብገዛ ርእሱ ናይ ምፅላም ባህር ኣለዎ ምስ ኦክሲጅን ወይ ከዓ ምስ ኣየር ኮንታክት ምስ ፈጠረ ስለ ዝፅልም ሲትሪክ ኣሲድ ዝበሃል ባእታ ኢና ንእትወሉ ማለት እዩ እዚ ሲትሪክ ኣሲድ ካብ 0.5 ካብ 0.5 ሚእታዊት ኮንሰንትሬሽን ወይ ሕፍሰት ዘለዎ ኮይኑ ኣብ 1000 ሚሊ ሊትር ኣብ 1000 ሚሊ ሊትር 3 ክሳብ 5 ግራም ንእትወሉ ማለት እዩ እዚ ሕጂ ንኸይፅልም ተባሂሉ ዝግበር መሳርሒ እዩ ብድሕሪኡ ናብ ኦቨን ድራይ ማለት መንቀፂ ኢና ንኸይድ ን8 ሰዓት ወይ ከዓ ን10 ሰዓት ኣብ 60 ክሳዕ 80 ዲግሪ ሰንቲግሬድ ብምእታው ነንቅፆ ንቕፂ ምስ ወፀ ከምዚ ዓይነት ምስሊ ክሕዝ ብድሕሪኡ ተጣሒኑ ናብ ሓርጭ መልክዕ ይቕየር ማለት እዩ እዚ ሓርጭ መልክዕ ዘሎ ዝተፈላለየ ነገር ክስራሕ ይኽእል እዩ ንኣብነት መልክዕ እንጀራ ቅጫ ሽሮ ፓስታ ብሽኮቲ ጁስ ፈሳስን ክስራሕ ይከኣል እዩ ማለት እዩ ሕጂ እዚ ክንብል ከለና እዚ ሓርጭ ንብሎ ዘለና ብትሕዝቶ ብማዕድን ብዙሕ ክህልዎ ከሎ ዓቐን ሽኮር ናቱ ትሕዝቶ ዓቐን ሽኮር ድሕር መፂኻ ውሕድ እዩ ስለዚ ናይ ሽኮርያ ዘለዎም ሰባት ውሕድ ካርቦሃይድሬት ወይ ከዓ ውሕድ ዝበለ ሽኮር ክምገቡ ስለ ዘለዎም ካፊኖ ካብ በዓል ፓስታን ጉድል ድበለ ዓቐንቲ ሕዝቶ ናይ ሽኮር ስለ ዘለዎ ተመራፂ ይገብሮ ማለት እዩ ዝ ግላይሰሚክ ኢንደክስ ማለት ዓቐንቲ ሕዝቶናቱ ካብ 38 ክሳብ 42 ይበፅዕ ብመልክዕ ፈሳሲ እንድሕር ኮይኑ ከዓኒ ገና ከይነቐፀን ከሎ እቲ ናቱ ፈሳሲ ኮንተንት ተውፅኦ ማለት ብዙሕ ማይ ኮንተንት ስለ ዘለዎ ከም መልክዕ ፈሳሲ ኮይኑ ነቶም ፀፀር ኩሊት ዘለዎም ሰባትን ወይ እውን ሃይ ብላድ ፕሬሸር ማለት ፀቕጢ ደም ንዘለዎም ሰባት እንታ ሓጋዚ ኮይኑ ይርከብ ማለት እዩ ከም ሳልሳይ ሓሳብና እንታይ እዩ ነይሩ ከመይ ጌርካ እቶት ናትካ ተኸዕብፅ ሓደ ሓረስታይ ካብ ባናና ጥራይ ዘፍሪ በቲ ሓደ መልክዕ ካኒ ናብ ሓርጭ ቀይሩ ንገዛ ርእሱ ንሕብረተሰቡ ክጠቅም ይኽእል
2: እቲ ፍሉይ ነገር ናይዚኣ ዘብሎ ናይዛ ብሪጅ ካብቲ ቅድሚ ሕዚ ዝነበረ ማለት እዩ ሓደ ኣብዚ ሃገር ንመጀመርያ ግዜ ከምዚ ዓይነት ብሪጅ ዲዛይን ዝግበር ዘሎ ማለት እዩ በዚ ዓቕሚ ናይዚ ሃገርና ማለት እዩ መጀመርያ ኮይኑ ከዓኒ ኣብ ባይታ እውን በቲ ቅድሚ ሕጂ ካብታ ኣሸሊ ትበሃል ዝረኸብናይ ተመክሮ ዓብ ተመክሮ ስለ ዝኾነ እዚ ከዓ ኣብ ባይታ ክንሰርሖኹም ንኽእል ንኹሎም መሃንድሳት ዓብዪ መልእኽቲ እዙ ማለት እዩ ነቲ ሃገር እውን ክሰርሖም ዝኽእል ዓቕሚ መሃንድሳት ከም ዘለዎ ዘርእየና ዓብ መልእኽቲ የመሓላልፍ ማለት እዩ እዙ ሕጂ እዚ ብዕብታ ተመፂና እዛ ብሪጅ ዛብዝያ ዘላ 28 ሜትሮ ኣርኮ ኣለዎ ማለት እዩ ተደሚረን 112 ሜትሮ ይመፅእ ማለት እዩ ክልተ መካይን ድማ ክልተ ኣንፃር ክሕልፍ ዝኽእል ገይሩ እዩ ተዳልዩ ዘሎ ማለት እዩ ሕጂ እቲ ኤክስፐሪንስ ኣለና ማለት እዩ ብዓብዩ ተመክሮ ዘሎ ሓደ ፍሉይነት ዝገብሮ እቲ ቀንዲ ከዓኒ ሶሉሽን ነቲ ዘሎ ሶሉሽን ዘምፅእ ምኑ ፍታሕ ዘምፅእ ምኑ ከ ዝዓበየ ነገር ማለት እዩ ምክንያቱ ኣብዚ እንተ ኣናላይዝ ተገርና ወይ ድማ ናይዚ እተ ውህሉል መፅናዕቲ ተተገይሩ ዓመታዊ ክልተ መኪና ናይ ቢሻ እተ ድውሰዳ ኮይነን ተደሚሩ ኣብ ብዙሕ ዓመታት ክንደይ ክመፅእ ናይ ዲለይ ወይ ድንጓይ ኣብ ስራሕ ዘጋጥም ዘሎ ዓይነት ኢኮኖሚ ተመፂኻ ዓብዪ ክሳይ ኣለዎ ረብሓ ኣለዎ ማለት እዩ ብተወሳኺ ምስ ሱዳን ዘራኽብ እዚ ንመፅእ ማለት እዩ ኢንተርናሽናል ሮድ ስለ ዝኾነ እዚ ብዓብዩ እዚ ከዓኒ እቲ ኢምፓክት ወይ ድማ ፅልዋና እዚ ብሃገር ደረጃ ዓብ ዝኾነ ፅልዋ ኣለዎ ማለት እዩ ብሪጅ እዚ ማለት እዩ እወ ሕጂ እዚ ንባጀት ዝምልከት 4.4 ሚልዮን ዶላርስ እዩ ተቐሚሩ ዘሎ ንግዜ ንምስርሑ ዝምልከት ድማ 426 ናይ ስራሕ መዓልታት ገደብ የድልዮ ማለት እዩ።

0: ኮይኑ ግን እዞም ኣብቲ ምርኢት ኤግዚቢሽን ቀሪቦም ዘለዉ ብርክት ዝበሉ ምህንድስናዊ ፍርያት ኣብቲ ኣጋጣሚ ጥራይ ዘበቅዕ ከይከውን ዕምሮም ናብ ተጨባጢ ጸገማት ሕብረተሰብ ዝፈትሑ ግብራዊ ስራሓት ዝሰጋገረሉ መድረኽ ምፍጣር ኣገዳሲ እዮም።
1: እቲ ትሪኦ ዘለካ ምህዞን ሰንዓን ክኸውን ይኽእል፣ እቲ ኣብ ወረቐት ቀሪቡ ዘሎ መፅናዕታዊ ፅሑፍ ክኸውን ይኽእል። እዚ ብመፅናዕቲ ደረጃ ምቕራብ ዩንሕና ስራሕ ናይ መን ዕዮ እዩ ተሪፉ ዘሎ ሕጂ ምሳና ተዋሂዶም እቶም ዝምልከቶም ኣካላት ናብ መንግስታዊ ክኾኑ ይኽእሉ ዘይመንግስታዊ ክኾኑ ይኽእሉ ብዝዓበየ ደረጃ ፈርዩ ኣብ ዕዳጋ ባውዒሉ ኣርባሕ ክኸውን እየ ዝፅባአኒ ሕጂ
0: ሓሲብካ ክትውጥን ሓደ ነገር እዩ። ውጥንካ ተግቢርካ ግብረ መልሲ ክትዕቅን ድማ ዝበለፀዩ ዝበሉ ወደብቲ እዚ ኣጋጣሚ ካብ ተሳትፍቲ ኣዝዩ ፅቡቕ ግብረ መልሲ ከም ዝረኸቡ ይገልፆም። እዚ ድማ ነቲ ሓሊኖሞ ዘለዉ መፃኢ መደቦም ዝያዳ ድርኺት ከም ዝፈጥረሎም ይዛረቦም።
1: ዝሓለፈ ዓመት ኣብቲ ናይ ቀዳማይ ኢንጂነሪንግ ደይ ዝገበርናዮ ኣፅብብ ኣቢልና ዕዱማት ዳኣ ነይሮምና ካብ ደገ እምበር እቲ መብዛሕትኡ ትስራሓት ናይ ኮሌጅና እዩ ነይሩ። ሎሚ ዓመት ካብ ደገ ካብ ናይ መንግስቲ ኹን ናይ ዘይመንግስታውያን ትካላት እውን ከም ዝሕወስዎ ተገይሩ እዩ። ኣብ ፖስተር ፕረዘንቴሽን ኹን ኣብ ኢኖቬሽን ኹን ዋላ ኣብቲ ፕረዘንቴሽን ሕጂ ከዓ ብውሕዱ ዋላካ ኢንተርናሽናል ደቂ ካልኦት ሃገር ተዘይበልና ኤርትራውያን ኮይኖም ግን ኣብ ዳያስፖራ ዝነብሩ ዘለዉ ራብዓይ ግንባር ንብሎም ዘለና ንሳቶም ከም ዝሳተፍዎ ንምግባር እዩ ትዕላማ ኣብ ዝመፅእ ማለት እዩ። ካብኡ ሓሊፉ ግን ንሕና ኣብዚ ጀሚርና ኣለና ኣፅብብ ኣቢልና ጀሚርናዮ ናብ ሃገር ደረጃ ከነስፍሐ ኢና። ካብኡ ወፂና ከዓ ከምኡ እንዳበልና ምናልባት ናብዚ ዞባና ካብ ዞባና ወፂና ናብ ኣፍሪካ ካብ ኣፍሪካ ወፂና ከዓ ዓለምለኻዊ ክንገብሮ እዩ ትመደብ።
2: ኣነ መወዳእታ ክብርደሊ ቀዳማይ ነገር ንሕና መምህራንን እቶም ኣብዚ ንሰርሕ ሰራሕተኛታት ናይ ፋይናንስ በሎ ኣድሚኒስትሬሽን በሎ ስቱደንት ኣፌር በሎ ኩላና ዘለና ቶም ተምሃሮና ስለ ዘለዉ እዩ። ስለዚ ኩላና ከዓ ንተምሃሮና ኢና ዘለና ተምሃሮና ስለ ዘለዉ ንሕና ኣለና። ስለዚ ብቐዳምነት ተምሃሮና ነዚ ተረዲኦም ነዚ መዓልቲ እዚ ተገዲሶም ነዚ ኩሉ ዝረኣኹም ትሕቶሳት ስለ ዘዳለዉ ብሓቂ ልባም ኮነ ምስጋና ይከብፅሃለዎም ደሊ ማለት እዩ።

0: ከምኡውን እዛ መዓልቲ እዚኣ ከምዝበልኩካ ብዙሕ ነገራት ያጠልም ማለት እዩ። ሓንቲ መዓልቲ ትኹን እምበር ዝትሕዝቶ ከም ዝረእኻዮ ናይ ሰሙናት እውን ክኸውን ይኽእል እዩ። ስለዚ ነዚ ንምድላው ካብ እዚ ናይ ማሕበረሰብ ኮሌጅ ምህንድስናን ቴክኖሎጂ ማይነፍሒ ብሙሉ ካብ ላዕሊ ስጋብ ታሕቲ ብሕብረት ስለዝሰርሓና ናብዚ በፂሕና ዘለና ማለት እዩ። ብዓብዩ ከዓ ላዕለዎት ትካላት ትምህርትን ሚኒስትሪ ፋይናንስን ናሽናል ዲቨሎፕመንት ነዚ ክንገብር ብባጀት ይኹን ብሓሳብ ስለዝሓገዙና ብጣዕሚ ከመስግኖም ደሊ ማለት እዩ። ከምኡውን ብምልኦም ዳይሬክትሊ ኢንዳይሬክትሊ ዝተሳተፉ ኣብዚ መዓልቲ እዚ ልባዊ ምስጋናይ ከብፅሃሎም ደሊ።
1: ንሕና እውን ነቲ ኣብቲ ኣጋጣሚ ዝተዓዘብናዮ ደስ ዘብል ንልምዓታዊ ጉዕዞ ሃገርና ማርሻ ቐይሩ ንቕድሚት ዝደፍእ መደብ ኣብ ቀጻሊ ብዝሰፍሐ ትሕዝቶን ኣወዳድባን ዓመት መጽአ ክንሪዮ ተስፋ ንገብር።

0: ዝኸበርኩም ተኸታተልትና ደጊምና እንቋዕ ናብ ቅድሚያት ፅብል በዓልና ፅንሕና ኣብ ቃዓና እንዳብልና ትሕዝቶ መደብ ማእገር ከምዚ ኣቐድም ኣቢልና ክንሕብረኩም ፅንሕና ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ከባቢ ጎደና ሓርነት ዝርከባ ትካላት እናኸድና ኢና ምስ ናይ በዓልና ፅንሕና ድምቀት ዝፈጥሩ ዓይነት ትሕዝቶ ዘለዎም መደባት ነዳል ዘለና እሞ ካብዚ ቐፂልና ድማ ናብ ሓንቲ ትካል ኣምሪሕና ኣለና። እዛ ትካል ሕያቒፋቶ ዘላ ትሕዝቶ ድማ ብዛዕባ መፀባበቒ ንብረት ናይ መካየንያ ትሸይጥ ብዛዕባ ናይ ኣብ ዝተፈላለዩ እዋን ከም ዝተኸታተልናዮ ወይ ከም ዝተዓዘብናዮ ድማ ኣብ ናይ መካይን ታክሲ ናይ ውልቂ መካይንን ካልኦትን ዝልጠፍ ስቲከር ናይ ምስሊ ባንዴራ ኤርትራ ዘጉልሕ ካብቶም ዝሰርሑ ትካላት ውን ሓንቲ ኣብዚ መፂና ኣለና እሞ ምዚ ኣብ ጎነይ ዘሎ መንእሰይ ድማ ምስ ሓፂር ዕላል ከነካይድና ደጊምና ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ርሑስ በዓል ናፅነት ክንብል ንፈርቱ
1: ኤርትራናውልቅንላዕሊ
0: ሓዶ
2: ሰላማትስራሕ
0: ከመይ ኣሎ? እንኳዕና መበል 35 ዓመት በዓልና ፅነትከመይ ኣሎ ሃዋሁ
2: ብጣዕሚ ፅቡቅ
0: ባሕራይስ መጀመርያ ክንላለየካ ስምካ መን ክንብል ኣብ ምንታይ ዓይነት ስራሕ ኢካ ትነጥፍ?
2: ሽመይ ኣደም ኣሕመድ ይበሃል። ስራሐይ ከዓ ከምዚ ዴኮሬሽን ናይ መካይን ናይ ምፅባቅ
0: ሃራይስ ኣብ ናይ ምፅባቅ ናይ መካይን ተልና ኣብ ቅድሚያት በዓልና ፅነት ዝውትር ኣሎ ስቲከር ምልጠፍ ኣሎ ናይ ባንዴራ ኤርትራ ሞ ከመይ ስራሕካ መወከሲኻ ከመይ ኢካ ትገብር ብከመይ ኢካ ጀሚርካ ዮ?
2: እዚ ናይ ናፅነት እኳ ዝበዝሐ ኣብቲ መጀመርታ ወር 5 ክጅምር ከሎ ነዳል ወይና ዝበዝሐ ካ ኣብዘን ታክስታት ዝተፈላለዩ ዓይነት መካይን ይገብሩ ኢና ክንዳሎ ከለና ከዓ ዝኾነ ሳምፕል ተዳሉ ምሽ ንኣብነት ከምዚ ሕጂ ተዳሉ ከምዚ ምስ ዳለካ ሽዑ ቶም ዓማዊል መፂኦም ክሳ ይገብርዎ ማለት
0: እዩ
2: ይወስድዎ ይእዝዙ ከ ካልእ ዲዛይን ናቶም ደደልዮም ከዓ ናቶም
0: ሰርሕብመሰረጠለቦም
2: ከዓ ትኸይድ ይኸ
0: ሕጂ ኣብ ዝሓለፈ እዋናት ብብዝሒ ብፍላይ ኣብ ታክሲ እኒኸ ትዕዘቦ ኣብ ታክሲ ዝተለጠፈ ናይ ስቲከር ወይ ድማ ከምዚ ቴማ ዓይነት ንዕዘብ ኢና እሞ ማዕርክ እንደ ሃልክ ይወስደልካ ማዕርክ እንደ ክፅበቅ ኣለዎ ትብል ኣብ ማኪና
2: ሃልክ እኳ ዳሓኒ ሽወ ሃልክ ኣለዎ ንዲ ግን ብዝያዳ ኣብቲ መካይን ክትሪኦ ከለካ ከ ንዓኸርፍ ተፈጥረልካ ደስ ዝብለካ ማለት እዩ ማዕርክ እንደ ፀቢቑ ክትሪኦ ከለካ ደስ ዝብለካ
0: ኣብ ቅድሚት በዓልና ፅበስ ማዕርክ እንደ ክድምቀ ትፈጥር እዩ ትብል
2: ብጣዕሚ ብጣዕሚ ድምቀ ትፈጥር እዩ
0: ዝበዝሐ እጂ ኣብ ምንታይ ኢኻ ኣተኪርካ ትሰርሕ
2: ድበዝሐ ዚ ሓድሽ ሓሳብ መፅእ ምሽ ሓዋዊስካ ገለ ትሰርሖ ኣብ ልዕ ገለካ ዝበዝሐ ሰብ ጠልብ እዩ ወላዞም ዞባታት ዝተፈላለዩ ብብዝሒ እዙዝና እዮም ቤት ፅሕፈት ዘለዋ ናይ ዞባታት ሶም እዙና እዮም
0: ፅቡ ሕጂ ኣብ ቅድሚያት ግንቦት ኢና ዘለና ግንቦት ልካ ድማ በዓልና ፅነት ኢካ ትብል ሞ ዓማዊ ልመፁካ ደለዉ ወይ ትእዛዛት ኣውልካ
2: ኣለዉ ብጣዕሚ ሕጂ ክመን ክላግ ገብረለይ ፀኒ ሓደ ካስተመር ናቶም ይደዳል ዘሎ
0: ስርሐ ለኢልካ ክንደይ ዓመታት ነዝነጥፍካ ኣለካ እዚ ሙያ
2: ከባቢ 5 ዓመት ገለ ስርሐ ኣለኹ
0: ሕጂ ስኻ ዘፍረኻ እዩ ኣብ ማኪና ክትዕዘቦ ዶ ትሪኦ ዶ
2: ይርአ ኣብ ገለ መካይን ወላ ኣብ ዝተፈላለዩ ክትሪኦ ከለካ ደስ ዝብለካ
0: ሞ ትብል ንስኻ
2: ክትሪኦ ከለካ ኣብ ሓንቲ ስቴጅ ሰጊረ ከም ዘለኹ ትርዳእ ስኻ
0: ምክንያት በዓልና ፅነት ሞ ብዝጋጣሚ እዚ እንታይ ትብል
2: መጀመርታ ርሑስ በዓልና ፅነት ብመላስ ብኤርትራ ቀፂለ ዓማዊልና ንክሎም ከባቢ ባቢልዮን ዘለዉ ክብርቲ በዓልቲ ቤተይ ምስ ጓለይ ምስድራይ ንኩሎም ርሑስ በዓልና ፅነት
0: ሕጂ ሞ ኣብ ስራሕ ዲካ ተፀሚድካ ዘለካ እዚ ምልጣፍ
2: ኣብ ስራሕ
0: ኣለኢኻ
2: ዘለ ዓልና ፅነት ኮነ ዓልና ፅነት ሓራ ይቀኒ ኣሎ።

ዓመታዊ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተዋሂዱ ዝካየድ መደባት እዩ። ተምሃሮ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዞባ ደቡብ ይሳተፍዎ። ሃገራዊ ጥምረት ዘሕላገቱ ፌስቲቫል ተምሃሮ ኣብ ወርሓት ግንቦት ኣብ ቅንያት ፅምብል በዓል ናፅነት ብምክያዱ ሓደ ካብቲ ፍሉይ ድምቀት ዝፈጠረ እዩ ነይሩ። ትምህርታዊ ጥቀስ ባህላውን ስፖርታውን ውድድራት ዘጣመረ ቅነ ፌስቲቫል ተምሃሮ ዞባ ደቡብ ሎሚ ዓመት እውን ካብ ዝተፈላለያ ንእሳን ዞባታት ዞባ ደቡብ ወኪሎም ዝመፁ ተምሃሮ ንምስታፍ ኣብ ከተማ መንደፈራ ኣብ ዝተረኽብሉ ብክብ ዝበለ ስነ ስርዓት ተኻይዱ። ኣብያተ ትምህርቲ ኣብ ሕቕፍአን ዝርከቡ ተምሃሮ ዝተፈላለያ ክለባት ብምቓም ዘለዎም ዝምባለን ክእለትን ኣለልዮም ንኽዋስኡ ባይታ የጣጣሐየን። ኣብነት ናይዚ ድማ ቅነ ባህላውን ስፖርታውን ትምህርታዊ ጥቀስ ውድድራት ምክያድ እዩ። ከም ኣካል ትምህርታዊ መደባት ምዃኑ ዝስራሓሉ ተወሳኺ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ኪኖ ተወዳደርቲ ኮንካ ምቕራብ ውሽጣዊ ድሌታቶም ዘንጸባርቑሉን ስሞምን ስም ሃገሮምን ዘፀውዕሉ ተመክሮ ንኽድልቡ መድረኽ ዝፈጥርን ኣብ ርእሲ ምዃኑ ዓብ ቆላሕታ ተገይሩሉ ዝፀዓረሉ መደባት እዩ። እዚ ብጨንፈር ሚኒስትር ትምህርቲ ዞባ ደቡብ ተወዲቡ ዝተኻየደ ቅነ ፌስቲቫል እውን ነዚ ኣቐዲሙ ዝተጠቕሰ ዘራጉድ ኮይኑ ውፅኢት ተወሳኺ ንጥፈታት ተምሃሮ ንፃዕሪ ኣለይትን ኣሰልጠንትን መምህራን ኣጉሊሑ ዘንጸባርቕ እዩ። ዝሓለፈ ሰሙን ከተማ መንደፈራ ብተምሃሮ መንእስያት ማሚቑ ያቐኒያ። ካብቲ ካብ 1 ክሳብ 3 ግንቦት 2026 ዝተኻየደ ንጥፈታት ካብ ምፍላም ክሳብ ምዝዛም ኣብ ዝነበረሉ ሃዋህው ተምሃሮ ምስ ዝተፈላለየ ንጥፈታት ዝደመቐሉ ቕነ ኣብ ርእሲ ምንባሩ ንነፍሲ ወከፍ ዓይነት ውድድር ዝውክል ባህላዊ ክዳውንትን ስፖርታዊ ዕጥቅን ዝለበሱ ተምሃሮ ካብን ናብን ምንቅስቓሳቶም ከካይዱ ከለዉ ትርጉም ቅነ ፌስቲቫል ምስ ድሙቕ ሕብራዊ ትርኢት ሓድነት ተምሃሮ ዝጐልሓሉ ነይሩ።

ስሕበት ዓይኒ ዝማርኽ ድሙቕ ህዝባዊ ሰልፊ ናብ ምምሕዳር ከተማ መንደፈራ ኣብ ዝበጽሕሉ ሓላፊ ምምሕዳርን ፋይናንስን ዞባ መንደፈራ ኣቶ ገብረ ገርግሽ ገብረ ድንግል ናይ እንቋዕ ድሓን መጻእኩም ቃል ኣስሚዑ ኣስዒቡ መምህር በላይ ኑር ሑሴን ንዕላማ ትቕነ ዝገልጽ ሓጺር ጸብጸብ ኣቕሪቡ ኣብቲ ናይ መኽፈቲ ዕለት ብተምሃሮ ቀያሕቲ ዕምበባ መዘሙርን ደርፍታቱን ቀሪቡ

ቅነ ባህላዊ ስፖርታውን ትምህርታዊ ጠቀስ ውድድራትን ኣብ ቀዳምን ሰንበትን ኣብ ዝተኻየደ ንጥፈታት ኣጠቓሊልዎ ዝነበረ ዓይነት ውድድራት ኣብ ዓውዲ ስፖርት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዔት፣ ኣብ ስነ ጥበባዊ ዕዮ፣ ባህላዊ ንጥፈታት ሙዚቃዊ ትልሂት፣ ብሄረ ሳሆ፣ ድራማን ግጥምን ክቐርብ እንከሎ ኣብ ፍልጠት ጠቀስ ዓይነት ውድድራት ክትዕ ብቋንቋታት እንግሊዝን ትግርኛን ሓፈሻዊ ፍልጠት ከምኡውን ምህዞን ሰንዓን ውድድር ስእልን ቅብኣን ንኽልቲኡ ፆታ ኣጣሚሩ ብውዕውዕ መንፈስ ተኻይዱ።

0: ካብቲ ናይ ዓሚ ዝያዳ ፍልይነት ዝገብሮ ሓደ ኣብ ተሳታፍ ናይ ደቂ ኣንስትዮ ዝያዳ ክብ ኢሉ ካብ ናይ ዓሚ ማለት እዩ። ኣብቲ ናይ ትሕዝቶ እውን ዝያዳ ፍልይነት ኣለዎ ማለት እዩ። ተምሃሮ ልክ ኣብቲ ናይ ስነ ጥበባዊ ስራሓት ዝያዳ ድሂቦም ክስርሑ ከም ዘለዉ ክንዕዘብ ክኢልና ማለት እዩ። እዚ ከዓ እቲ ንህቦ ዘለና ዓመት ዓመት ስልጠናታት ነዚ ዝካየድ ዘለዉ ውድድራት ሓጋዚ ወይ ከዓ ደፋኢ ኮይኑ ረኪብና ኣለና ማለት እዩ። ብፍላይ ኣብ ብሄረ ሳሆ እዚ ሕጂ ክንሪኦ ፀናሕና ናይ ሳዕስዒት ናይ ሳሆ ዓመት ዓመት ናይ ምምሕያሽ መደባት የምፅእ ኣሎ። ልክ ከምቲ ናይ ዓበይቲ ሃገራዊ መደባት ዝመስል ውድድራት ክንዕዘብ ፀኒሕና ኣለና ማለት እዩ።
1: ዝበለፀ ኣብቲ ባህሊ ኣብቲ ስፖርት ናቲ ቆልዓ ብባህሉ ባህሊ እንተቢዶ ክብረታት ይዕቅብ ኣሎ፣ ባህሊ እንተቢዱ መንነት ይዕቅብ ኣሎ። ስለዚ ባህሊ ንመንነት ንክብሪ ኢና ንበገለ ንግና ስፖርት ኸ ኣካላዊ ናንፅ ኣለና። ስለዚ እቲ መንእሰይ ብኣካልን ብኣእምሮን ክምዕብል ኣለዎ። ስለዚ እዚ ኣካል ናይ ትምህርቲ ማለት እዩ፣ ትምህርቲ እዩ ኮካሪኩላ ኣክቲቪቲ ገልገልና ዝሰርሐ ዘለና ክሳ ገለ። ስለዚ እቲ መንእሰይ ብኣካልን ብኣእምሮን ማዕቢሉ ሃገር ንክሃንፅ ሓለፍንታ ክኾን ገለ ዝሰርሐ ዘለና ስራሕ ኣካል ናት እዩ ማለት እዩ።
2: ሰላም ከመለኹም ወ ኣቱም ተናፈቕቲ ሰላም ደኽብለኩም ደጊመ ደጋጊመ ካብ ርሑቕ የመፅ ኣይበልኩን ደኺመ ባህላዊ መሳርሒ ዳተይ ተሰኪመ ደበኽ ኢለ ንኽልኩም ኣዝያ የዒመ
3: ናፊቕናካ
2: ኣዲኽ ዝገብረት እዩ
3: ሰብይ ደይኮንካል ነዚ ክትሰብራ ይትኽእለ
2: ይርዳ ክሉል ኣብ መለካ ሲዓረካ ናይ ፍቅሪ ደብዳቤ ዝሓዘ ፅሑፍ ዛ ፀኒዓ
3: እንታይ ዝሓዝኩኸሞ ንሱ እንታይ ምዃኑ ከይፈለጠ ነዚ ውሳነ ዝውስእ
2: እማ እንተኾነ ግርማ ዘለዎ እማ ፍትሕ ሲ ፅቡቕ ፋለምፅኢካዮ ፍትሕ ዘይኮነ ሲ ድሕሪ ፍትሕ ዘሎ ፍትሕ ኣባጥቡ ኣይ ሸልካ ጀሚ ንሶም ብንሶም ከሚድ እትሮም ንሶም ደቆም ከየረክየክን ዘይፃርፍን
3: እንታይ ስሪሕካ ከምኡ
2: ውፅ ንዓናይ ንርዳ ናሓደ ቦታ ክወስደ
3: ብጨቕሉ
2: ኣብ ዛሕደ ኮይ ደፍን ክደይ ክኸፍሓካ ኣይትፀልማ።
4: ኣብ ውድድራት ሙዚቃዊ ድራማ ብመሰረት ኣቐድሙ ዝተኻየደ ናይ መጻረዪ ውድድር ንመዛዝሚ ዝሓለፈ 4 ንኡሳን ዞባታት ዝወከላ ኣብያተ ትምህርቲአን ውድድረን ኣቕሪበን ንምርኢት ዝቐረባ ድራማታት ኣብ ሓቀኛ ዛንታን ኣፈ ታሪኽን ዝተመርኮሳ ኮይነን ክብርታት ኣብ ምዕቃብ ንቕሓት ተምሃሮ ኣብ ምብራኽ ኣብ ታሪኽ ተስፋ፣ ጽንዓት፣ ተወፋይነት፣ ትብዓት፣ ጅግንነት፣ ባህልን እምነታትን ኣተኪረን መልእኽቲ ሓዘል ዘለዎን ምስ ብሉፅ ብቕዓት ኣወሳስኣ ተዋሕሊለን ቀሪበን ካብ ተዓዘብቲ ኸዓ ንኣዳዊ ሒለን
2: ኣልማዝ ገመል ይንኮ ዘዕርፎን ዝረግፍሉን ኣለዎ
3: እወ እታ ኸባይ ካብ ዕድላት ዘመለሰብ እቲ ብኣተሓሳስባይ ዝበለስኮ ገመል ኣዝ ይበልፅ
2: ኣልማዝ ከይተነገረ ዝፍታሕ ሽግርኩ የለን ንስኺ ብብሉፅነት ክኾነ ብተሳታፍነትኪ ኣንገርኮንክ ቤት ትምህርቲ ከምዘይወቀኪ ክኸብኮንክ ከምዘየብለጭለጭኪ ብሃንሳብ የወኮ ሃይስክን ዓሪክን ዘለኺ
3: መምረይ እበልን ሕጂ ክንኩል የለ
2: ኣሎ
3: የለ
2: ኣሎ ኣልማዝ
3: የለ እዚ የለ ኣለይ ዝበለኒ
5: ጎብዝ ከዓ እታ ጓላነታጣሕም ትርዚ ዘመሃላ ንርክዮ ዋ እታ ዘማ ኮይትግምት ማሓኒ
3: ኣታቶ ግደፍ ፅቡ ኣይኮነ
5: ዋ
3: ፈጣሪ ውይ ነይፈትወኒ ድሓር ከይትጣዓስ
6: እዚ ኸ እንታይ እዩ እዚ ጸሊም ሕብሪ ብጸላም እዋን ናይ ድንቁርና ጥፋት እዩ ዝገልጽ ኣብዚ መጀመርታ ሃሳስ ኣሃደይ ንኽጅምር ከሎ ቀስ ብቐስ እቲ ዝለዓለ ቅርቢ ምቅላጤ ካብ ሃሳስ እንዳደውቀት ፈይዘሎ ጸል
7: እቲ ልምምድ ኣብ ቤት ትምህርትና ናይ ካልኣይ ደረጃ ማለት እዩ ካብ ማይምን ኢና ትሬኒን ጌርና ነዊሕ ግዜ ኣብ ትሬኒን ጌርና እንዘን ኣብቲ ቀዳማይ ጣምራ ወይ ከዓ ኣብቲ ቀዳማይ ምድብ ኣብ ንእዞባ ዓዲ ኋላ ንዞባ እምኒ ሓይሊ ዝነበረ ውድድር ተወዳዲርና ማለት እዩ። ኣብዚ ውድድር እዚ ከዓ ዕዉታት ኮይና ናብ ዞባ ናብ መንደፈር ሓሊፍና ማለት እዩ። ናይ ብሓቂ ደኺምና ኢና ነዊሕ ግዜ ኢናወሲድና ትሬን ክንገብር ነዚ ስራሕ ከዓ ሲ ተሰዊኡና ኣለኢና ዋላ ቀዳሚት ወፅና ስ ቀዳሚት ይግባኣና እዩ።
8: ፌስቲቫል መበርሳርሲ ዓመተ ይመፅ ኣለኹ ቅድሚ ሕጂ
9: ኣብዚ
8: ዝተዋስኦ ኢና ንመፀ ነርና ኣብዚኣ ንዋሳእ ነርና ቅድሚ 3ለስተ ዓመት መፅ ነረ ጅውን ይቕፅሎ ኣለኹ ኣብዚ መፅ መጀመርታ ምስ ብዙሕ ሰብ ተፋሊጠ እዚ ተመክሮታት እውን ምስ ሰብ ከመይ ጌርካ ከም ትላለ ወሲደ ብሓፈሻ ከዓኒ ብቕዓት ከመይ ጌርካ ከም ትኽእል መድረኽ ከመይ ጌርካ ከም ትቆታተር ተማሂረ ካብ ቅድሚ ሕጂ ዝነበርኩ ኸዓኒ እቲ ጠባያት ሓደ ዓይነት እንደ በቃ ግን ኣብዚ

0: ትምሃር ናይቶም ካልእ ትርኢ ገለ በቃ ብጣዕሚ ብዙሕ ትምህርቲ ኢኻ ትድልባ ዚ ሕጂ እዚ ነዚ ሞያ እዚ ዝኾነ ሰብ ክስዕቦን ክምብሎን ከም ዘለዎ ክዛረብ ደሊ
1: ኣብዚ ክነሳተፍ ብጣዕሚ ልዕሊ መጠን ኢና ንደልዮ ስለ ንደልዮ ከዓ እንተ ፅዕርካ ክትበፅሕ ፅዕርና ከዓ በፅሕናዮ ማለት እዩ ኣብዚ ክንበፅሕ ብጣዕሚ ድሌታት ነርና እዩ ሃረርታ ፈለማ ተበግሶ ክምገስ ከለና ማለት እዩ ከም ተሓጒስና ብጣዕሚ ኒና ተሓጒስና ናብ ዞባ ምድያብና ማለት እዩ ኣብዚ ምስ መፃእና ካ ብዙሓት ንእሳን ዘባታት ምስ መፃ ምስረኣናየን መሊስካ ሓጎስካ ይውስኽ እቲ ውድድር ፀቢብ ውድድር ስለ ዝኾነ ከመይ ጌርካ ካብዚ ዕውት ይኸውን ኢልካ ከምዚ ንሕንሕ በቃ ተሪር ውድድር ስለነበረና ነዚ ኢና ከዓ ተወሲቡ ኢናሉ ማለት እዩ
0: ብፍላይ መምህረይ መምህርኖ ብጣዕሚ ኣብ ተኣላለዩ ብጣዕሚ ጉዱስ ካብዚ መፅ ኣብዚ ብጣዕሚ ብዙሓት ተዋሳእቲ ብሉጫት ካባይ ላዕሊ ዝበልፁን ረኺበ እዚ ካብቶም ምሳይ ዘለውን ካብቶም ምሳይ ዘለውን ላዕሊ ዝበልፁውን ረኺበ ከምዞም ኣብ ላዕሊ ደረጃ በፂሖም ዘለዉ ተዋሳእቲ ከምኦም ክኸውን ይምነ
2: ሕጂ እቲ ቀንዲ ዕላማናቲ ናይ ሚኒስትር ትምህርቲ ዓመት ዓመት ዝገበሮ ውድድራት ሓደ ጎኒ ጎኒ ምስ ምምሃር ምስትምሃር ዝከይደ ኣካዳሚያዊ ትምህርቶም ሓጋዚ ደፋእ ኣነቓቓሒ መታ ክኸውን ብቢልካ ከ እቲ ታለንት ቲዓቕሚ ናይቶም ተምሃሮ ፈሊጥካ ናብቲ ዝቕፅል መድረኽ ንምስግጋር እዩ ቀንዲ ዕላማና ሕጂ ንእዞዋመን ቀዳሚት ወፅያ ካቲ ንእዞዋ ዘቶም ክሃሎ እቲ ግራውንድ ናይቶም ተምሃሮ ዘሎም ታለንት ዘሎም ክእለት ኣብ ባይታ ምቕራብ እቲ ቀንዲ ዕላማ ናይ ሚኒስትር ትምህርቲ ከምኡ ክካይድ ፀኒሑ ማለት እዩ ዝያዳ ኣብ ሕጂ ዓበይቲ ስነጥበብያን ዝፈርዩ ዘለውን ካብዚ ንሪኦ ፀናሕና ውድድራት ዝፈረ እዮም ስለዚ ኣብቲ ተወዳርነት ደርጋ ኣዝዩ ኣሸጋሪ ዝኾነ ውድድራት ፅሪሕ ብፍላይ ኣብ ናይ ክትዕ ናይ እንግሊሽ ናይ ማእከላይ ደረጃ ናይ ካልኣይ ደረጃን ኣዝዩ ንተዓዘብቲ ኹን ንድያኑ ዘሸገረ ከባት ዘይኮነ ግን ኣዝዩ ተወዳድርነት ንክትፈልዮ ዘፀግም እዩ ዝኾነ ግን በቲ ዘሎ ናይ ዳነት ዝውሃበና ነጥቢ ክንፈልዮም ክኢልና ዘይኮይና ኣብቲ ተምሃሮ ዘሎ ተወዳድርነት ኣዝዩ ዝዓበየ ካብ ዝሓለፈ ዓመት ማለት
3: እዩ But we all know that in the formal way of education we are students are obligated to learn from 10 up to 20 years
4: about building those things and one of the infrastructures that's coming of your money is education
5: he got dropped off one semester I am here at this second I hear a word that say on one
6: ውድድር ክትዕ ብቋንቋ እንግሊዝ ተምሃሮ ናይ ቋንቋ ክእለቶም ንምብራኽ ሓሳቦም ንምግላጽ ሓፈሻዊ ኣፍልጦም ንምምዕባል ካብ ዝብል ዕላማ ዝነቐለ እዩ ነቲ ከም መካትዒ ኣርእስቲ ዝቐረበ ሓሳባት ደቂቕ መፅናዕቲ ብምክያድ ካብ ዝተፈላለየ ፅሑፋት መወከሲ ተጠቒሞም ብርእሰ ምትእማን ኣብ መድረኽ ደይቦም ዘቕረብዎ እዩ ነይሩ ናይ ነፍሲ ወከፍ ንኡሳን ዞባታት ዝወከሉ ተወዳደርቲ ተምሃሮ ካብ ሓድሕድ ዘየበላለፅ ዓቕሞም ዘረኣዩሉን ብምንባሩ ንተዓዘብቲ ዝመሰጠን ንብስለት ኣተሓሳስብኦም ዘንፀባርቐን ነይሩ
7: ተወዳደርቲ ብጣዕሚ ሓያላት ብፍላይ ደቂ ምሓሮ ማረ ሓያላት ነይረን ወላ ንሕና ንምዝነጋዕ ተመክሮ ንብርካ ተጠቂምናሉ ማለት እዩ እቲ ዝገበርናዮ መስዋእቲ ብዘይ ምግናንስ ንኣርባዕተ ወርሒ ትሬኒንግ ንገብር ነርና ንለማመድ ነርና ማለት እዩ ድሓር ወላ ኣርባዕተ ወርሒ ትሬኒንግ ጌርካስ ዓወታይ ትፅበይንኻ ግጥምካ ከይፈለጥካ ማለት እዩ ግን ሎማዓንቲ ብምውዕዋትና ፍሉይ ሓጎስ ይስማዓኒ ማለት እዩ
8: መጀመርታ ኣነ ካብ ቅድም ድቤት ድሌት ነርኒ ድሌት ነርኒ ግን ቀንዲ ዕላማ ከምዚ ንኤርትራስ ከበለ የደል ከፀውዕ የደል ነረ ቤት ትምህርቲ ሞ መጀመርታ ከፀውዕ ብድምሕሪኡ ድማ ሃገረይ ከፀውዕ የደል ነረ ምክንያቱ ንድሕር ኣብዚ ኮንፊደንስ ገይረ ተወዳዲረ ኣብ ዝመፅእ ዘሎ ከዓ ነቲ ናተይ መንእሰያት ንከማይ ዝኣመስሉ ኣቢለ ኢኖቬት ገይረሲ ሃገረዮም ከፀውዕ ዝኽእል እዎ ኣንፀባሪቀስ ዝማዕበለት ሃገር ክብሪ የለል
7: እጂ ኣብ ሂወት ካብ ጌግኡ ዘይምሃር ወይ ከዓ ዘይልወጥ ሰብ እንዲሰነፍ እጂ ኣብ ዝረኣናዮ ዓም ሕጂ ኣነ መፅ ተዓዊትና ነርና ንእዞ ባዓድቀይሕ ማለት እዩ ናይ ሎም ደቂ ምሓረ ተኻታዕቲ ሕጂ መራ ተለዊጠን ዋላ ኣነ ንባዕለ ዋላ ካልአተይ ናይ ንዘ ኣነ ሕጂ ካብ ናይ ዓም ዝነበረኒ ተመክሮ ፍሉይ ተመክሮን ዝበለፀ ምህርቲ ሒዘ መፅ ማለት እዩ ስለዚ ለውጢ ርኢና ኢና ዋላ እውን ኣብቲ ዳንነት ኣብ ኩሉ ነገር ማለት እዩ ትግራ መርገለ ብምስተውዓሎም ነቶም ድያኑ ከመስግን ደሊ ጌጋታት ነይሩ እዩ ምስ ተህዋክ ገለ እዩ ስለዚ እቲ መደብ ካብ ናይ ዝሓለፈ ዓመት ሎም ዓመት ከማን ፅቡቅ ነ
8: ቅድሚ ሕጂ ኳ ኣብ ዝሓለፈ ቤት ትምህርተይ ከለኹ ይበሃል ነይረ እንዴ ግን ሽዑስ ድሌት ኣይነበረን ሓቂ ዘርባ ሽዑስ ትምህርቲ ራይ ፎከስ ክገብር ደልየ ነረ ሕጂ ግን ድሌት ጌረስ ኤክስፔሪንስ ክገብር ለመጀመርታ መፅ ማለት እዩ መጀመርታ ዓመተይ ምስ ኢማን ከዓ ተመክሮ ደልየ መፅ ማለት እዩ ድመፅእ ዘሎ ዓመት ከዓ ካልኦት ንዓይ ዝመስላ ሒዘ ንቤት ትምህርቲ ንሃገር ከፀውዕ ወይ ንዝኡስ ዘባ ከፀውዕ ዝያዳ ክትተብዐ ማለት እዩ መፅእ

0: ብዘይካዚ ብቕዓት ተወዳደርቲ ዘጉልሕን ዝፍትሽን ውድድር ሓፈሻዊ ፍልጠት እውን ኣብ ትምህርታዊ መደባት ኣተኪሩ እዩ ንተምሃሮ ምስ ዝመሃሩ ዓይነታት ትምህርቲ ዝሳነ ሕቶታት ቀሪብሎም።
1: ቅድሚ ሕጂ ኣብ መጀመርያ እንከሎ ኣብዚ ዘለኸውን ሕጂ ቀዳሚ ነገር ናትካ ርእሰ ተኣማንነት ተልዕለኻ። ምክንያቱ ኣብቲ መጀመርያ ካ ዝነበረ ኣብዚን ካልኣይ ግዜ ተመክሮ ዲቦ ስለ ዘለኻስ ርእሰ ተኣማንነትካ ይውስኽ እዩ። ኣብኡ ዘለካ ምድላው ዝሓሸ ኸውን ካብቲ ዝነበሮ ማለት እዩ። እንደገና ድማ ኣብ ትምህርትኻ እውን ዝያዳ ኣብተን ኩለን ሳብጀክትሲ ኣብ ኩሉ ዓይነት ትምህርቲ ስለ ትሪዮ ዘለካ ንዓኻ ካልኣይ ግዜ ዲቪዥን ወይ ድግማ ይኾነካ ንምዳሎ ወላ ንሕጂ ንብሕጂ ዘሎ ናይ ማትሪክ ናይ ሃገር ናይ ካልኣይ ደረጃ ናይ ማትሪክ ናብኡ ዝያዳ ንምድላው ይሕግዘካ።
2: እንታይ ተወዳደር ንምፍጣር እዩ ቅዱስ ሕጂ ናብ ተርእናዮ ለውጥታት ይመፅእ ኣሎ ኣብ ሕጂ ተን ንእሳ ዝ ዝብሎ ባዓል ፀረና በዓል ማይ መመፅ ኣለዎ ይመፅ ኣለዎ ተን ዓበይቲ ርክስታይ ዝበል ካፋተተካ ይብል ኣለ ተወዳደርታ ይብል ኣለዎ ይብለን ኣለ ትርፍ ኣለ ሚዛናዊ ኮኑ ሕጂ ንኣብነት ዋንጭ ሕጂ ኣብ ተወሰነ ቦታ ኸይኑ ነሩ ሕጂ ግን ታርካ ሸር ገይረ ነ ኣለዋ ትክስታይ ትክስታይ ገለ ሕጂስ 8 ዋጫ ነረ ዘለናናይ ጌም ተመፅና ገለ ዳርጋ ሓንቲ ጥራሕ ክትወሲዳ እምበር ሓንቲ ሓንቲ እየን ተንእዘቦታት ንቕሪኦ ሕጂ እንታይ ማለት እዩ ኩሉስ የብሉ ኣሎ ተወዳዳርነት ኣማዕቢልና ኣላ ማለት እዩ ተን ዝብሕትኦ ነበራ ንሳተን ዳርጋ ወይ ሓንቲ ወይ ኩም ሰባት ማዕር መፅ ኣለዋ ስለንታይ ማለት እዩ ኣብ ኩሉስ ተወዳዳርነት ፈጥረና ማለት መምህራን ከዓ ሓላፍና ኮይኖ ሰርሑሉ ምክንያቱ መምህር እንተሰሪሑ ኣሰርሕ
1: ኣብዚ ክትሳተፍ ከለካ ውድድ ሕጂ ዝበዝሐ ሰብሲ ይፈርሕ እዩ ወይ ድማ ገሊኦም እውን ዝነዕቁ ኣሎ ኣነ ሕጂ ንኣብነት መፅሓፍ ትኾናስ ንመፅሓፍ ኢለ ክወዳደር ገለ ዝብሎ እዚ ውድድር ግን ነቲ ሽልማት ጥራይ ዘይኮነስ ወላ ነቲ ናትካ ንእዞባ ናትካ ንእዞባ ወኪልካ ኢኻ ተዋደደ ኣለካ ነብስካ ጥራይ ኣይኮነ ሕጂ ፍርሐን ገዲፈን ወላ ፍርሖም ገዲፎም ማለት ዝያዳት ማሲ ክፍትንዎ ኩሉስ ይፈርሕ እዩ ሳውን ዓሞም ንክፍትኑ ዝያዳ ኩለን ተምሃሮ ኣብ መፅናዕቲ ክገብሮ ዘለዎም ድማ ካብ ዝእከቦም ብሪጋ እዚያ ኣብ መጀመርያስ እንዳሸፈንዎ ተመፅ ሓይሽ
3: ኣምባላ ተካኒን ሓዶሰር ትገሕም ውዱናይ ተካኒን ሓፍተር ገገሕም ሶዲ ሽሜሕ ተካኒን ጋለየኮ ኣፋትገሕም ዓይደፊል ኣመጋ ከብልኪኒ ተላክ ማሕነም

0: ኣብ ቅነ ፈስቲቫል ተምሃሮ ዞባ ደቡብ ሓደ ካብቲ ድምቀት ዝፈጠረ እንተነይሩ ሙዚቃዊ ትልሂት ብሄረሰሆ እዩ። ኣብዚ ምርኢት ካብ ንኡሳን ዞባታት ዓዲ ቀይሕን ሰንዓፍን ዝወከላ የታዊ ጉጅለ ባህሊ ኣብያተ ትምህርቲ ተሳቲፈን ኣብ ሓፈሻዊ ትሕዝቶአን ባህላዊ ወግዕታት ዘተኮረ ሰፊሕ መጽናዕቲ ዝተኻየደሉ ነይሩ። ህዝቢ ኤርትራ ቅድሚ ናጽነት ብገዛእቲ ሓይልታት ዘሕለፎ ስቓይን መከራን ድሕሪ ናጽነት ዘስተማቐሮ ረሃዋን እፎይታን ኣብ ባህላዊ ኣነባብራና ተራን ኣበርክቶን መንእስያት ኣብ ግዜ ቀውዒ ዘካየድዎ ወፍራዊ ዓጺድ ኣብ ግዜ ክራማት ኣዴታት ዘካየድዎ ዕዮ ንሓድነት ህዝቢ ኤርትራን ካልኦትን ዝገልጹ ኣርእስትታት ብመልክዕ መዛሙር ሙዚቃዊ ድራማን ትልሂትን ደርፍን ተሰኒ ቐሪቡ።
1: እተ ፌስቲቫል ኣዴ ካደ እንቋዕ የሊና ሓቴም ዕንደትያ ነበትያ ሰይትያ ለብትያ ድርትዩ ድርትያ እንኮ ደዲኬ ኮየኮ ደይኬ ኮየኮ እንቋዕ ተደሴትሜክ ማንጉም ሲን ሃሽኩረ ካድያኬዶ እንሻላ ሰረ ዘበን ተጊና ዕንደትየ ነኬ ነበትየኬ ሰይትየ ለብትኬ እንኮ ተጊና ነኬክቴ ኒፍኬ ኒፊ ገረይኖ የለ ደረጀለ

0: እዚ ንምስታፍ ንገብሮ ፃዕሪታት ሓያሊ ቀንዲ ኣብ ባይታ ወረድና ኢና ሓሰሲልና ኢና ነምፆ ኣብተን ዓባይቲ ቀደም እንታይ ነይሩ እንታይ ባህልና ነይሩ ብናተወክልና ኢና ቀንዲ ንሰርሕ ሕጂ ኣብ ቀደም ኣቦታትና ኣብ ዓዲና እንታይ ይገብር ነይሩ ናይ ጓሶት ይኹን ናይ ካሊእ ናይ ምትቕባል ናይ ኣጋሽ ድዩ ገሊእ ኩሉ ናይ ባህሊ ዝነበረ ብሓፈሻ ነባይታ ወረድና ኢና እተን ዓባይቲ ታሪክ ዘለዎም ሰባት ሓትትና ኢና ንረኽቦ ዳሓርካ ካብም ዝረኸብና እንዳፅሓፍና ናብ ግጥሚ እንዳቀይርና ምስ ዘማ ድዩ ምስ ዘመናዊ እንተሽምገርናኻ ነቕርቦ ማለት እዩ
1: መምሃራን ማዕና ምዒንቲ እቲን ኣኸ ኣሽርሒኒኖ ነንየ እሱን ያከዶ ምዒቲ ነፊሻ ይኒን ሌል መምሃራን ምዒ መምሃራን ይኒኒ ምዒ ዳይሬክተር ምዕም ይኒን እንኮ እሱን ምዒ መረይኪኒ ምዒቲ ኮፍሽኒ ንኩለል ምዒቲ ሃብታ እቲን ሰበታ ሌል እንኮ የሊና ሓቴ አልሓምዱልላህ ምዒቲ ሃቢኒ

0: ትምህርቲ ምስ ግብሪ ዝተሰኒየሉ ምዞን ሰንዓን እውን ካብቲ ንኣብያተ ትምህርቶም ወኪሎም ዝመፁ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳተፍዎ እዩ። ነቲ ኣብ ከባቢኦም ዝረኸቦ ጥረ ነገራት ኣይጠቀምኒ ዝተባህለ ብጥበባዊ ክእለቶም ኣብ መዓላ ውዒሎም ዘቕርቦ ትሕዝቶታት ቀሪቡ ነይሩ።
1: መጀመርታ ቀንጠመንቲ ዝተጓሓፈ ገለ መልታት ጌርና ሰረይና እዮ ልሕ እዚ ዝተጓሕፈ ኩሉስ ትቦ ዝተበላሸወ ገለ መልታት ብናይ ጓሓፍ ኢና ሰሪሕና እዮ ትሕሳእ ከዓ ካብዚ ልቺ ዘይብሉ ቦታ እንድሕር ተኸይድናስ ንጥቀመላ ማለት እዩ ብሶራ ንጥቀመላ ማለት እዩ ብሉቱስን ኤፍኤም ገለ ንሰማዓላ ማለት እዩ ሶራር ከዓ ንጥቀመላ ማለት እዩ።
2: እዛ ሓሳብ እዚኣ ብኸመይ እያ ንቀኢላ ብኸመይ እያ ምፅት እንታይ ዝተዓዘብከ ነገር ስለ ዝነበረ እዩ
1: ቀንዲ እኳ ሓወ እዩ ምሳይ ኮይኑ ዝብል ማለት እዩ እሱ ሓሳባት ይበኒ ኣነ ከዓ ሓሳብ ይቦ ኩሉ ብሓንሳብ ኮይንና ሰሪሕና እዩ ማለት እዩ።
3: ዓመት ዓመት ይፅበየ እዚ መደባ እዚ ብፍላይ ኣብዚ ናይ ቅድነት ናፅነት ስለ ዝካየድ ዝያዳ ከዓ ንምስናይ መዓልቲ ናፅነትና ደባኢ ዝያዳ ሓጋዚ መዋዕውዒ ኢልና እውን ስለ ንጥቀመሉ ዝረአ ፀናሕና ናይ ሰልፊ ናይ ዕለት ሓደ ኣብ ከተማ ነበረ ሰልፊ ዝያዳ እሱ በዕሉ ማህሪ ማለት እዩ ህዝቢ ብምሉእ ካብ ከተማ መንደፈራ ኣብ ጎደና ወፂኢ ይርእዎ ማለት እዩ ምርኢታት እውን ኣብ ጎደና ነይሩ። ስለዚ ህዝቢ መንደፈራ ዓመት ዓመት ይፅበየ ማለት እዚ ውድድራ እዚ ኣብ ክልል ዞባታት እውን ከምዓይነ ተመሳሳሊ ዓመት ዓመት እንዳቀያየርና ስለ ንኸይድ ዝያዳ ግን ምስ ዘሎ ኣክሰሳት ኣብ መንደፈራ ካልእ ዓመትና ንግብር ኣለና ዓመት ዓመት ግን ኣብ ዝተፈላለዩ ከተማታት እውን ዝካየድ ማለት እዚ ውድድራ እዚ
1: ቀንዲ ከዓ ኤክስፖ ከይድና ነርና ኣብኡ ከዓ ብጣዕሚ ብፅቡቅ ርኢና ብኣቶም ከዓ ተመርኪስና ኣብዚ ከዓ ሳልሰይቲ ኮይኑ ደረጃ ወፂእ ኣለኹ ካብኣቶም ከዓ ብዙሕ ተማሂርና ፈለጥናየ ፈሊጥናስ ካብኣቶም ብዙሕ ተማሂርና ማለት እዩ።
0: ውድድራት ስፖርት ብመንፅር ኣገዳስነትን ዝህልዎ ናይ ተወዳዳርነት መንፈስን ልዕል እዩ። ኪኖዚ ብኣካልን ኣእምሮን ኣብ ምህናፅ ዝህልዎ ግደን ናይ ውድድር ርቤትን ተምሳጥን ፈጢሩ ሃገራዊ ፍቕሪ ዘሐይልን እዩ። ኣብዚ መዳይ ንማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝወከላ ጋንታታት ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዕት ብክልቲኡ ፆታ ኣብ ቤት ትምህርቲ ዓዲ ወግርን ስታድዮም መንደፍራን ንክልተ መዓልቲ ኣከታቲሉ ውድድራት ተኻይዱ።
4: እዚ ወዳድባ እዚ ካብ መባእታ ክሳብ ካልኣይ ደረጃ ኮይኑ ኣብ መባእታ ብዕድመ ደረጃ 11 ኣብ ውሽጢ ንእዞባ ብክላስተር ደረጃ ኣብ ነፍሲ ወከፍ ንእዞባ ቆይሙ ብክላስተር ደረጃ ዝውዳእ እዩ። ካብኡ ከዓ ናይ ማእከላይ ደረጃ ብክሊ ዕድመ 12-13 ብክልቲኡ ፆታ ናይ ኩዕሶ መርበብ ከዓ ብክልቲኡ ፆታ ኣብ ብደረጃ ክላስተር ካብ ቤት ትምህርቲ ጀሚሩ ናብ ክላስተር ካብ ክላስተር ነፍሲ ወከፍ ክላስተር ዝሓለፈ ከዓ ናብቲ ናይ ንኡዘባ መዛዘሚ ይበፅሓ ካብቲ ናይ ንኡዘባ መዛዘሚ ከዓ ብደረጃ ግንባር ኣብ መንጎ 3 ንኡሳን ዞባታት ኣብ ነፍሲ ወከፍ ዞባ ደቡብ ኣብ 4 ክላስተራት ተመቂሉ ከዓኒ ነፍሲ ወከፈን ውድድራት ብደረጃ ግንባር የካየዳ ብደረጃ ግንባር ዘካየዳ ከዓኒ እተ ናይ ማእከላይ ደረጃ ናብ ዞባ ይሓልፋ ማለት እዩ ናይ ክሊ ዕድመ 12-13 ብክልቲኡ ፆታ ኩዕሶ እግሪ ማለት እዩ።
5: ከመይ ስከ ኣብዚ ኩልና ተፃዊትና ገለ ኩሉ ዓወት

0: ነምፅን ኢና ነብል ዘለና በቃ እንደ ንክንፃወት በቃ ንነፍስና ዋላ ፌር ክንዘናጋ ኣላ ገለ ከምኡ ኢና ቀዳመ ካ ዓወት ነምፃ ኣሰልጣኝና ሰዓረ ካብ ልብኖ መስግኖ ኣብዚ እስኡ ኣብዚ ደረጃ እዚ ንክንበፅሕቲ እስኡ ፅዕርልና
1: ተወዳደርቲ ጋንታታት ብመሰረት ዝተረኽበ ውፅኢት ንደረጃን ንዋንጫን ተፃዊተን ደገፍ ውደሳ ጠቕዒትን ፊስካን ደገፍቲ ኣብዘየቋረፀሉ ህሞት ብሓያል ተወዳዳርነትን ናይ ዘይተሰዓርነት መንፈስን ዘንፀባርቐ ሰሓቢ ግጥም ተኻይዱ
2: ሕጂ ኩሉ ግዜ ልክዒቲ ተሳታፍነት ናይ ተምሃሮ ኣብነት ኣብዚ ናይ ስፖርታውያን ጥራይ ኣብዚ ሕጂ 432 እዮም እዞም 432 ብማዕረ ናይ ደቂ ኣንስትዮን ደቂ ተባዕትዮን ደቂ ኣንስትዮ 216 ደቂ ተባዕትዮ ከዓ 216 ካብ 10 ንኡሳን ዞባታት ተሳቲፎም ኣለዉ በቢ ዓይነቱ ማለት እዩ ታሓንቲ በቲ ትሓልፍ ታሓንቲ ብባስኬት ክትሓልፍ ከላ ታሓንቲ ከዓኒ ብኩዕሶ መርበብ ትሓልፍ ታሓንቲ ብኩዕሶ እግሪ ክትሓልፍ ከላ ናይ ደቂ ኣንስትዮ ታሓንቲ ብኩዕሶ እግሪ ናይ ደቂ ተባዕትዮ እንዳሓለፋ ካብ 10 ንኡሳን ዞባታት ኣብዚ ሎም መዓልቲ ዝተካየደ ውድድር ክሳተፋ ክኢለን ማለት እዩ
3: ቀዳምነ ድሌት እንዲ ድሌት ስፖርት ሕጂ ብድሌት ተመፅኸ የ ኩሉ ነገር ክኸውን ንኽእል ማለት እዩ እጂ ብፍላይ ኣብ ስፖርት ሕጂ ድልየት ዘለዎ እንዳሕርዳ ኮይኑ ኣነ ንዓያን ክላበዎ እንደለለ ክፅዕራሉ ነዚ ነገር እዚ ሸለል ክብሎ ከም ዘይብለኒ ማለት እዩ ኣብ ዝላዕለ ደረጃ የብፅሐን ወላ ትምህርተን ምስ ወዳእ ድዩ ኣብ ትምህርተን ከሎ ድዩ ኩሉ ነገር ሓገዝ ስለ ዝገብረለን ነቲ ድልየትን ተጠቒመን እቲ ደለዎን ግዜ ተጠቒመን ካእለ ኩሉ ነገር ማለት እዩ ወላ ሓደ ሓደ ስድራ ቤትካ ካ ይዛረብካ ንድ ወላ ንድልየተን ክብላ ንዕኡ ኣቢለን በቃ ንኺሰን ክፀወታ ከም ዘለዎን ኣብ ዝላዕለ ደረጃ ከብፅሐን ከም ዝኽእል ነን ይላውን ማለት እዩ
2: ዕባለ መገምገሚ እዩ ድማ ተን ደይነበራ ተን ዘይነበራ ኣብ ውድድር ናብ ውድድር ከም ዝመፃ ይኮና ኣለዋ ስለዚ እዚ እቲ ምዕባለ ካብ ግዜ ናብ ግዜ እንዳኸደ ይመፅእ ኣሎ ማለት እዩ
1: ቅነ ውድድራት ትምህርታዊ ጠቀስ ባህላውን ስፖርታውን ፌስቲቫል ተምሃሮ ዞባ ደቡብ ነቲ ኣብያተ ትምህርቲ ንኡሳን ዞባታት ዞባ ደቡብ ንዓመት ንመላእታ ክሰርሓሉን ክፅዕራሉን ዝፀንሓ ዝተፈላለየ ውድድራት ናይ መዛዝም መድረኽ ዝርያሉ ሰንበት 3 ግንቦት ሓለፍቲ ዝተፈላለያ ሚኒስትርታትን ትካላትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ዕውታት ጋንታታት ዝተዳለወለን ናይ ገንዘብ ሙሉእ ዕጥቂ ማርያ ኩዕሶን ዋንጫን ካብ ዕዱማት ሓለፍቲ ሽልማትን ተቐቢለን እቲ ን3 መዓልቲ ዝተኻየደ ቅነ ከዓ ብምዕሩግ ኣገባብ መጋረጅኡ ዓፂዩ
4: ሞራል ሞራል ሓደ ቀይሕ እንኳ ዓጎሰኩም
2: ሕጂ ሓደ ውድድር መለክዒ እንታይ እዩ ሓደ ስፖርት መለክዒ ውድድር እዩ ውድድር ንኣብነት ኣብዚ ካብ ንኡስ ዞባ ጥራይ ደሪትና ነርና እንተንኸውን ሕጂ ናብዚ ዞባ እዚ ክንበፅሕ ኣይንኽእልን ኣብዚ ከዓ ተወዳደርቲ ክንረክብ የሸግረና ማለት እዩ ስለዚ ነዚ ካብን ናብን እንዳኸደ ካብ ንኡስ ዞባ ናብ ዞባ ካብ ዞባ ከዓ ብደረጃ ሃገር ምዝህሉ ሓደ ተፃዋታይ ወይ ሓደ ኣትሌት ረኣይ ይህልዎ ማለት እዩ ስለዚ ኩሉ ግዜ ኣብቲ ዘለካዮ ጥራሕ ክትሓስብ ኣይክእለካ ንድሕር ደኣ ኣብ ቅድሚት ውድድር ኣለካ ማለት እዩ ስለዚ ብደረጃ ሃገር ውድድር ክስራዕ ኣብ ነፍሲ ወከፍ 2 ዓመት ሓደ ዓመት ለበዋ ኣለኒ ማለት እዩ
4: እንኮ ካዶ እንታለ እታ ፌስቲቫል ኣደተንስዮ ተፌታኔሚክ እንኮ ዕንደመራ ነበመራ እንኮ ንኡሰን እመን ዕንደ ዞባኮ ተሜቴ ታኔሚክ መንጉመካ ሽከሮ ፈራ ኣዳብ የደህኒም ሂሳበታ ታለ ላመማሕሽነ ገዳ እንኪ ምሻክል ሂኒ ንዕኪ ናዳ ውድዕነ ኣማገዳ ኣማጊን ኣልሚደ ዕንደመራ ያከዶ ነበመራ ያከዶ መንጉም ኣካሽከሮ ፈራ እንታይ ሌል እግደግዳ ነበ ደረጃ ለታውዖ እመን ጋቦኮ ዕንደትያ ነበትያ ሓቦኖ ሌል ንፈርፋንዶ ማለት እዩ
5: ሓድነታዊ ፍቕሪ ሃገራውነት ፍቕሪ ንምስራፅ ንገብሮ ዘለና ፃዕርታት ቀሊል ኣይኮነን ካብ ሰንዓፈ ካብ ማይምነ ካብ ዓረዛ ካብ ዝተፈላለየ ካብ ዘዋደቡ ተኣኪቦም ኣብዚ ናይ 3 መዓልቲ ውድድራት ክገብሩ ከለዉ ሓደ ክንዮቲ ውድድራት ዝፈጥሮ ኣብ መንጎኦም ሕድሕዳዊ ፍቕሪ ሌላ ተመክሮ እዚ ፈሊጦምን ኣጥርዮም ክኸዱ ስለ ዘለዉ ንቐፃሊ ኣብቲ ንገብሮ መደባት ይኹን ኣብቶም ናይ ተምሃሮ ውድድራት ኣዝዩ ሓጋዝ ደፋ እዩ ማለት እዩ ስለዚ ብመንፅር ናይ ውድድራት ዘይኮና ንሪኦ ብመንፅር ናይቲ ሓድነታዊ ፍቕሪ ናይ ሰብ ውድድራት ክንበፅሪሕና ማለት እዩ ዘይፈልጦ ሕብረተሰብ ኣብዚ ከተማ ዘሎ ነቲ ናይ ሰብ ውድድር ክንሪኦ ከሎ ብልዕሊ ዝኾነ እዩ ዝዕዘቦ ዘሎ ማለት እዩ ስለዚ እቲ ዕላማ ውን መንፈስ ብከምዚ ኢና ንዕቅኖ ነቲ ሚኒስትር ትምህርቲ ማለት እዩ
6: ብዝበለፀ ክንሕዩ ነ ቲ መዳባትና ምክንያቱ ተወስታይ ዝስራሕ እንታይ ገለ ቀንዲ ስራሕ ቤት ትምህርቲ ይስራሕ እዚ መዛዘም እዩ ተቐንዲ ግን ኣብ ቤት ትምህርትታት ግን ክንሕይል ክሳይቲ መደባትና ቤት ትምህርትና ሕይል ናት ክንሰርሐ ለና ኢና ዝግ ምክንያቱ ተዓወታይ ተዓወም ዘገድስ ክለባት እነዚኣተን እተን ክለባት ተምሃራይ ኣብ ነፍሰ ክፍ ክለብ ናት ክለብ ኣብልግሎ ዝንባለ ዘለለየሉ ፈጢርካ መስራሒ ተክስተ

0: ዝኸበርኩም ተኸታተልቲ መደብና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ነቕርበልኩም ዘለና ድማ ሕጂ መፂናያ ዘለና ትካል ድማ ሓቂፋት ዘለና ትሕዝቶ ብዛዕባ ናውቲ ስፖርት ዘጠቓለለ ኮይኑ ኣብዚ ናይ ናውቲ ስፖርት ድማ ሓደ ካብቲ ዝሽየጥ ኣብዚ ንምስሊ ባንዴራና ዘጉልሕ ማልያታት ዝሽየጥ እዩ ሞ ንሕና ድማ ምስ ኣብዚ ትካል ዝፅናሕና መንእሰይ ምስኡ ሓፂር ዕላል ክንካይድና ደጊምና ንምክታልኩም ብኸብሪ ኢና ንዕድም። ቅንያት በዓልና ፅነት ኢና ዘለና
1: ቅንያት በዓልና ፅነት ኢና ዘለና
0: እንቋዓ ብዝብቃዓና
1: ኣሜን ኣሜን ንክልሃና
0: ኣራይ መቸም በዓልና ፅነት ክመፅእ ከሎ ዓማዊ ዝገዝእዎ ኣሎ ንሱ ድማ ከምዚ ለቢስካየ ዘለካ ወያነ ለቢስ የ ዘለኹ ማልያታት ንምስሊ ናይ ኤርትራ ዘጉሊሕ እሞ ኣብ ቅንያት በዓልና ፅነት ከ ማዕር ክንደይ ዝብትሩ እዚ ማልያታት እዚ
1: እዚ ማልያታት እዚ ናይ ቅንያት በዓልና ፅነት ሓቂኻኻ ነቲ በዓል ንምድማቕ ኢሉ ኩሉ ሰብ ካብ ቆልዓ ዓብ ንእሽተይ መንእሰይ ኣዴታት ኩሉ እዩ ዝክደኖ በቃ ደስ እዩ ድብሎት ሰብ ነቲ በዓል ጥቡቅ ገሪ ደስ ሰማቕሮ
0: ሕጂ ብብዙሕ ዓማዊል ከይመፅኹም ዶ ከመይ ካብ ውሽጢ ሃገር ንወፃ እንዲም ንመፅኹም ትሶም ዝጠልብዎ ኸ ከመይ
1: እዩ ዓማዊል ብብዙሕ መፅኦም ካብ ደገ ብዙሕ መፁ ካብ ውሽጢ ዓዲ መፁ ኩሉ ብፍላይ ቆልዑት ብጣዕሚ እዮም ትፈትዎ ነቲ በዓል ዘንፀባርቕ ብዓብዩ ከዓ እዞም 11 ግሬድ ከዓ 11 ክፍሊ ከዓ እሳቶም ከዓ ብብዝሒ እንዳወሰዱ ነቲ በዓል የድምቕዎ እዮም።
0: ፅቡቅ ኣብ ቅንያት በዓልና ፅነት ዝውትር ማልያታት እዩ ከምዚ ጌርና ዘለና ኣዝዩ ኸ ደማዓርገልና ማዕር ክንደይ ክብርን ርዝመትን ዘለዎ እዚ ንምስሊ ባንዴራና ዘጉልሕ ማልያታት
1: ብጣዕሚ ኣለዎ እቲ ሰብ ነታ መዓልቲ ክትመፅእ ከላ ይቀራረብ ክክደኖ ደስ ዝብሎ ክገርዎ ከተማ ክወፅእ ኩሉ ክዛወር ደስ ስለ ዝብሎ ብጣዕሚ ነቲ በዓል ዘድምቆ
0: እዚኣ ባንዴራና ኣብ ማልያ ክትሪኢ ክላስ ኣዝያ ከምዚ ንፀብራቕ ትገብር እያ ስኻ ከመይ እያ ትስሕበካ
1: እዛ ባንዴራ ሓቂ ብጣዕሚ እዩ ዋላ ኩሉ ነገራት ደስ እያ ትብለካ ኣብ ዝተሰርሐት ማልያ ውን ዝኾነ እቲ ከለራ ብጣዕሚ ሰሓቢ መሳጢ እዩ ኩሉ ነገራ ስለዚ ኣዝያ ተወቅበ እያ ነቲ በዓል ማለት እዩ።
0: ዝበዝሐ ማልያታትና ኣብያ እዋናት ኢና ክነዘውትሮ ዘለና
1: ዝበዝሐ ምስ በዓላት እንዲ
0: ኣብ
1: ሃገራዊ በዓላት ከም ህያብ ጊፍት ንደግ ካብ ዲያስፖራ ዝመፁ ንደቆም ንቤተሰቦም ግራ ዝኾነ ነቲ ሰብ ሒዞም ዝኸዱ ደስ ስለ ዝብሎም ኣብ በዓላት ግዜ እዩ ሞር
0: ዝውትርብመልክዕ ህያባት ክዝውትር ኣለዎ ማለት እዩ
1: እዋ ብፍላይ ሕጂ እዞም ዲያስፖራ ሕጂ ብመልክዕ ህያብ ብሓንሳብ 3-4 ገለ እንዳገበሩ ንፈተቶም ንደቆም ንጎራብቶም ንኩሉ ከም ህያብ ሒዞሞ ዝኸዱ እዩ ማለት እዩ።
0: እዚ ዲዛይናት ኣብዚ ዝወፅእ ማዕር ክንደይ ሰሓብነት ኣለዎ ትብል ዝተፈላለዩ ዲዛይን ዘለዎ ዝተፈላለዩ ሕብሪ ዝውን
1: እዋ ዲዛይን ብጣዕሚ ስሕበካ እዩ ሰበብ ናቱ እዩ ዲዛይን ዝገብሮ ነቲ ባንዴራ ስለዚ ዝወፀ ዲዛይን እውን ብጣዕሚ መሳጢ እታ ባንዴራ ናይ ባሓቂ ደስ ዝብለካ ስለዝኾነት ኣብ ኩሉ ማልያ ናይቲ ሕብሪ ኣብዛእትኸያ ማልያ ናይቲ ሕብሪ ሲ ደሚቓ ናይ ምውፃእ ካራክተር ኣለዋ እሞ ኣዝያ ደስ ዝብለካ
0: ብምክንያት በዓል ናፅነት ምዚ ናይ ባንዴራን ምስልና ተኣሳሲርና ኢና ኣብ ትካላት እዳክንክንዘራርብ ፅኒሕና ንሳ ከንታይ ኣለካ መልእኽቲ ብምክንያት በዓል ናፅነት ንታይ ናይ ዮሃና ትሕልፎ ነገር
1: ንኩሉ ህዝቢ ኤርትራ

እምበኣርከስ ዝኸበርኩም ተኸታተልቲ ትሕዝቶም ብደማ እገር ኣብዚ ተዛዚምሎ ንስለ ምክታልኩም ኣዝና ክነመስግነኩም ንፈቱ ርሑስ ቅንያት በዓልና ፅነት ክኾነልና እንዳተመነና ምስ ሰኣላይ ሓበን ሃብቶም ብምዃኒ ሓቢረ ፀኒሐ ምስ ዝቕፅሉት ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

ሃገራት ከም ኣማጻጸኔን ዝነብራ ዝብል ረዚን ትርጉም ዘለዎ ኣባህላ ኣሎ። እዚ ባህላዚ እተን ኣንጻር ዓመፅን ዕብለላን ካብ ኩናትን ሓውን ወፅአን ክብረተን ዘረጋገጻ ኸም ወርቂ እተን ናጽነት ዝተተኽበለን መለቀብታ ኻልኦት ኮይነን ንማለቱ ሃገራት ዝበሃላ ኸዓ ከም ጨርቂ ዝሓስራ ምዃነን ዝገልጽ እዩ። እዚ ማለት ድልዱል መሰረት ዝሃነፀ ሃገር ህያው ኮይኑ ይሰርር፣ ከምኡ ዘይገበረ ኸዓ ይፈርስን ይብተንን። ኣብ ኣፍሪካ ካብ ቀቢላን ዓለይትን ሃይማኖትን ወፅአን ህዝበን ሃገራዊ ዛንታ ኸውግዕ ዝስምዓለን ሃገራት ኣለዋ ምባል ዘድፍር ኣይኮነን። ሃገራዊ ወግዕን ዛንታን ንሓደ ህዝቢ ልዕሊ ወርቂ፣ ኣልማዝ፣ ነዳድን ካልእ ባህርያዊ ትዕድልትን መሰረታዊ ጸጋ ምዃኑ እቶም ምስጠገለ ዘይብሉ ሃብቶም ኣብ ድኽነት ተደርብዮም ዘለዉ ህዝብታት ኣፍሪካ ዝደመቑ ናይ ዝሕማቕ ኣብነት እዮም።

ኤርትራ ብቁጠባ ምስተና ምምዕባል ዝርከብ ሃገራት እያ። ይኹን እምበር ጽባሕ መሰረት ሓያል ቁጠባ ክኸውን ዝኽእል እና ክትግንፅሎ ዘደንፁ እና ክትነግሮ ዘዅርዕ ብሃገራዊ ክብርታት ዝተሃንፀ ታሪኽ እትውንን ሃገር እያ። ወናኒት ዓብዛንታ

0: ሎሚ ብምኽንያት ዝኽሪ ቡራዊ እየቤልዩ ምምስራት ማእከል መሰልጠኒ ሃገራዊ ኣገልግሎት ሳዋ ውሑዳት ካብቶም ኣብ ናፅነት ዝተወልዱን ዝዓበዩን መንእሰያት ኣብ ቦታ ኤርትራዊ ዓብዛንታ ክበፅሑ ብኣካል ተረኺቦም ኣለዉ።
1: እዚ ንርእዮ ዘለና ታሪክ ኣብዚ ቦታ እዚ ዝፈፀምዎ ኣያታትኩም ኣቦታትኩም ኣሕዋትኩም ተባዕታይ ኣንስታይ ከይፈለዩ ኣብዛ ቦታ እዚኣ ክወጥቁ ከለዉ ነቲ ሓንቲ ረአይናቶም ዝነበረት ናባኸም ኣስጊሮም ንስኹም ከዓ ጨቢጥኩም ኣብዚ ድለ ቦታ ከም ተብፅሕዋ እናረጋገፁ እዮም ሓሊፎም። ንሆለ ከዓ ከምቲ ንሶም ኣሚኖሙ ዝሓለፍዎ ቀጥ ኣቢልኩም ስለ ዝሓዝኩሙ ሎሚ ኤርትራ ብኩሉ ኩርንዓ ደይትድፈር ትሕፈር ሃገር ኮይና ክትነብር ኣኽኢልኩም ኣለኹም ማለት ከምቶም ቀዳሞት ወለዶ እንታይ ይብል ነይሮ ኩሉ ነገር

0: ክትህልዉ እናተመኒኹ ንቕልኹም ክትቀጽሉ ይድል
1: ብምባል ገዲም ሓርበኛ ተጋደላይ መሓመድ ኑር እድሪስ ኣብተን ንኣስታት 4 ዓመታት ዘይተፈለዮ ክልተ መራኹሱ ተደጊፉ መሪቖም ሰፋነዎም እቶም መንእሰያት ንእምባ ደንደን ክድይቡ ተበገሱ። እቲ ኣብ ገጾም ዝነበረ ብርሃን ከይደብዘዘ ድማ ኣዋንጫ ዝተባህለ ክሳብ 1988 ድፋዕ ሕዝባዊ ሰራዊት ሓርነት ኤርትራ ዝነበረ ቦታ በጽሑ። ኣብ ዋንጫ ኣብ ዝገበርዎ ሓፂር ዕረፍቲ እቶም መንእሰያት ንዕላማ መምጺኦም ብምንጻር እቲ በጺሖምዎ ዝነበሩ ቦታ ከመይ ኣቢሉ ሰፈር ዓብዛንታ ከም ዝኾነ ባዕሎም መግለጽን ትንታነን ኣቕሪቦምሉ።
2: እዚ ከዓ ናብ ንግደት እዩ። ንግደት ከዓ ፍሉይ ካልእ ረዚን መልእኽቲ ዘለዎ ንግደት ኢኻ ትነግድ። ዳብ ሓጎና መፂናት የልና ሕጅስ ኣይክፋኣልናን እዩ ማለት እዩ። መበቆል ዓዲ ናይ 6 ሚልዮን ህዝቢ ሰብሲ መፂና ኣለና ነናህና መበቆል ዓዲ ኣለና። እዚ ከዓ ንኩላህና ብሓባር ሓደ ቦታ ዝብፅሓና መበቆል ዓዲ ስለዝኾነ ክነግድ መብፃዕኻ ከትሕድስ ካልእ ዝህበካ ብዙሕ ረዚን መልእኽቲ ውን ስለ ዘሎ ንዕውን ሪፍሬሽ ሓዲስካ ክትከይድ ንማለት ኢና ኣሎም መፂና ዘለና
3: ናቶም ኣሰር ንረግፅ ዘለና ኢና ኣሕዋቶም ኢና ደቆም ኢና ናቶም ወረስቲ ኢና ሶ ናይዚ ታሪክ እዚ ወይ ከዓ ናይዚ ፍፃመ እዚ ወነንቲ ኢና ኸዓ እቶም ኣያታትና ገበርቲ እንድሕር ኮይኖም ሶምቶም ፈፀምቲ እንድሕር ኮይኖም ንሕና ከዓቶም ሰዓብቲ ኢና እቶም ወነንቲ ኢና ኸዓ ሶ እዚ ትመንነትና ንዕኡ ክንምስክር ኢና መፂና ዘለና ነቲ መንነትና ብታሪክ ክንገር ፀኒሕ እዩ ብሜድያ ክንሪኦ ፀኒሕና ኢና ብግብሪ ከዓ ክንሪኦ መፂና ኣለና ኣብዚ ማለት እዩ።

0: ናብ ሰውራ ኤርትራ ንድሕር መፂናዮ ሰውራ ናይ ኤርትራ ኣብ መላእ ሃገር ዝተሰወረ ሰውራ እዩ። ብመላእ ህዝቢ ኤርትራ ከዓ ዝተዓየ ሰውራ ተባሂሉ ዝግለፅ ማለት እዩ። እዚ ዘለናዮ ቦታ ዝሳሕል ዝናቕፋ ከዓ ሕልፊ ካልእ ቦታታት ኣብቲ ምዕዋት ናይ ሰውራ ኤርትራ ኣበርክቶ ከም ዝገበረ እዩ ዝንገር ማለት እዩ። ተደጋጋሚ ከም ዝበሃል እዚ ናቕፋ ኣደ ፅንዓት ኣደ ሰውራ ርእሲ ከተማ ሰውራ ተባሂላ እውን ትግለፅ እያ። እዚ መግለፂታ እዚ ከዓኒ ብልክዕ ነቲ ቦታ ዝበቅዕ ወይ ከዓ ዝገጥም ስያሜ እዩ ማለት እዩ።
1: ከም ሓፂናዊ ብርዒ ዝሕሰብ እዚ ኣኽራናት እዚ ከዓ ሓደ ካፍቲ ንተጋደልቲ ዝሕግዞም ዝነበረ ማለት እዩ። ናቕፋ ክንብል ከለና መለለይ ብረታዊ ቃልሲ ህዝባዊ ግንባር ጥራይ ዘይኮነስ መለለይ ህዝቢ ኤርትራ መለለይ ብረታዊ ቃልሲ ህዝቢ ኤርትራ እዩ። ናቕፋ ክንብል ከለና ሓደ መቐይሮ ነጥቢ ሞተር ወይ ድማ ልቢ ናይ ሰውራ ዝነበረ እዩ። ብከመይ እንድሕሪና ከዓኒ ህዝባዊ ግንባር ወይ ድማ እቲ ህዝቢ ኤርትራ ዝበሃልሲ መሰሉ ዘረጋገፀሉ ህላውነቱ ሂወቱ ዘረጋገፀሉ ስለ ዝኾነ
2: ብልክዕ ናቕፋ ርእሲ ከተማ ጽንዓት እያ። እቲ ጽንዓት እቲ እንተ ዘይነብር ናቕፋ እንተ ትድፈር ከዓ ዓብዪ ይትረፍ ንኣሽቱ ጭርምራም ዛንታውን ኣይመትረፍናን። እዞም መንእሰያት ኣዕሪፎምሉ ዘለዉ ቦታ ባዕሉ ዝነግሮ ዛንታታት ኣሎ። ባይሂ ደብዳብ መዳፍዓትን ነፈርትን ኣግራቡ ነዲዱን ተበንቂሩን ኣኻውሕ ከዓ ተተንኪሑን ተፈሊጹን እዩ። እምባ ደንደን ኣብ 1979 መጀመርያ ከም ድፋዕ ክተሓዝ ከሎ ከመይ ከም ዝነበረ ዝምስክሩ ሰውዕሎ ምዞም መንእሰያት ተጓዒዞም ኣለዉ።
3: እዚ ደንደን በዚኣ ንዲና ንዲባ ነርና መጀመርያ ክንዲብ ከለና ደንደን ኣዝዩ ጫካ ካብ ቀረባ ንቀረባ ይትረአና ከነርካ ዋላ ዝግራብ ንማይ ክትወርድ ትከይድ ተኾንካ ወይ ምግብና ከዓ ንዓኻ መሪሕካ ዝኸይድ ምሳር ተሰኪሙ ዝኸይድ ኣሎ ኣግራብላ እንዳቆርፀልካ መገዲ ክፀርገልካ ማለት እዩ። ሕጂ ግን እንታይ መሲሉ ኣሎ? እዚ ከዓ በቲ ንድፋዕ ዘይኮነ ተቆሪፁ ደብዳብ ጥራይ ይቃፀል ቀፃሊ ከም ሓዊ ዝቃፀል ድ
0: እዚ ከባቢ ክሳብ ከምዚ ክንሪኦ ዝፀናሐና ኣብ ዘለዉ ብዙሓት ተሓፃውን ናይ ጠያይቲ

ማዕረት ይፀፀርን እምንን እዮም እዞም ክንሪኦም ፀናሕና ተተኩሶም ድዮም ዋላ ካብ ሰማይ ካብቲ መሽረብ ናይ ሰማይ ከም ማይ ፈሲሶም ዘደምፁ እዩ ማለት እዩ ነዚ ኩሉ ተፃዊሮም ግምቶም ተጋደልቲ ኣብዚ ንዓሰርተ ዓመታት ዝኸውን ኣትኪሎም ነቲ ናቶም ፅንዓት ክቁፅርዎ ብምክኣሎም ናቕፋ ኣደ ፅንዓት ኣደ ሰውራ ክትበሃል ከላ ብልክዕ ዝገጥማ ኣሰያይመ ኮይኑ ኢና ንረኽቦ ማለት እዩ።

0: እቶም ሰራሕቲ ናይቲ ታሪኽ ነቲ ኣብ ዝኽሮም ዝኸዘኖ ፍጻሜታት ከም ዘለዎ ኸዘንትዎ ኸለዉ እቶም መንእሰያትና ጽነት ዝኾኑ ወለዶሎሚ ግን ነቲ ዛንታ ተንቲኖም ንሎሚ ዝኸውን ምህሮን ኣመትን ክረኽብሉ ንሰምዖም ኣለና
1: እቶም ሰለስተ ነገራት ብሓንሳብ ተጣሚሮም ዝኸዱ ዝነበሩ ምምላስ ናቕፋ ወይ ከዓ ዳግማይ ምትሓዝ ናቕፋ ምድምሳስ ህዝባዊ ግንባር ምድምሳስ ሕቶናፅነት ህዝቢ ኤርትራ እዚአን ሰለስተ እየን ብሓንሳብ እየን ተጣሚረን ዝኸዳ ዝነበራ ማለት እዩ ከምኡ ስለ ዝኾነ እቶም ተጋልተን እዚኣ ፈሊጦማ እየን ዳግማይ ፀላኢ ናቕፋ ከይረግፃት ህዝባዊ ግንባር ምድምሳስ ንስ እዩ ህዝባዊ ግንባር ንሕቶ ደሚስዋ እቲ ሕቶ ናፅነት ናይ ህዝቢ ኤርትራ ኣብ ቅዕሎ ተደሚስሎ ማለት እዩ እዚኣ ንከይትኸውን ንዓሰርተ ዓመታት ኣብዚኣ ኣትኪሎም ተተኺሶም እዮም ማለት
2: እዩ ሎ ንዲብላዕ ካንሊ ዲቡ ሰየት ምይዓለግሎም ሃደፍ ምንይለዓለግሎም ደውለት ግልክለቆ በርናምጅ ምንይለዓለግሎም ዲብሊ ንሪኢ ዘለና ምድር ዲቡ መላል 10 ሰናት መላል 20 ሰናት መላል 30 ሰናት እግልስ በተው ይቃድርዎ ኣለዉ በለቶ
1: ፀላእ ዳግማይ ኣይረገፁ ናእፋ እናበለ እታ መዓልቱ ሓሊፋ ማለት እዩ ሓመድ ናእፋ ዳግማይ ከይረገፀ እዩ ፀላኢ ሓመድ ለቢሱ ንባዕሉ ማለት እዩ ፀላእ እውን ነዚ ሓቂ እዚኣ ይፈልጣ እዩ ነይሩ ነዚ ሓቂ እዚኣ ከዓ ፈልጣ እዩ ነይሩ ተደጋጋሚ ብዙሓት ዙርያታት ናይ ወራራት ኣስማትን ጭርሖ እንዳለዋወጠ ንናቕፋ ዳግማይ ንመሓዝ ፈተናታት ኣካይዱ እዩ ዓወት ክረክብ ብናይ ከኣለን ብዙሕ ወራራቱ ለኪሙ ከምዝኸይድ እቲ ታሪክ ንሪኦም
0: እዚ ቦታ ባህሪ ዝዓደሎ ግርማ ተደምሲሱ ወረርቲ ኣብ ልዕሊኡ ዘውረድሉ ዕንወትን በሰላን ሎሚ ድሕሪ 30 ዓመታት እውን ወጃሃቱ ዘይምምላሱ ነቲ ኣብ ልዕሊ እዚ ቦታ ዝነበረ ሰብ ግን ከዓ ልዕሊ ሰብን ፍጡርን በሪኹ ዝነበረ ተጋዳላይ ንዓሰርተ ዓመታት ዝተኸዓወ ረመፅ ማዕረኽን ደይፈታኒ ምንባሩ ንምግማት ኣይንሽገርን እቲ ኣብ ገጹን ከርሱን ሒዝዎ ዘሎ ዓብ ምስጢር ከዓ በዞም መንእሰያት እቲ ልክዕ ትርጉም ረኺቡሎ
1: ናቕፋ እውን ብተመሳሳሊ እንታይ ኢልና ክንገልፆ ንኽኢልና ነቶም ሂወት ናይ ተጋልጣ ይኮን ይዕቂቡ እዙ ነታ ቀንዴል ናይ ናፅነቱ ንኸይትጠፍእ ዝዕቆቦ ቦታ ኢልና እውን ክንገልፆ ንኽእል ኢና ንስ ምክንያቱ ቅድሚ ናፅነት ዝነበረ እዋናት እቲ ሰብራ ብዙ እዩ ተሓፂሩ ነይሩ እታ ቀንዴል ናይ ናፅነት ካ ኣብዚኣ ኮይኑ እያ ጭልምድም ትብል ነራ ድሓር ነቲ መላእ ሃገር ዘብርሀት እዛ ቀንዴል ናፅነት እዚኣ ንኸይትጠፍእ ከዓ እዚ ናቕፋ ኩሉ ትሳሕብ ማለት እዩ ብዝግባእ ሕቁባ ጉሩም ዝኾነ ሕቁባ ሂብዋ እዩ ማለት እዩ
3: እዛ ንሪኣ ዘለና ናቕፋስ ካብዚ ኣማን ጀሚርና ካብዚ ሓመድ ጀሚርና ኣግራብ ምእንቲ ርእሱ እቲ እንስሳታት ብምልእሲ ንሳውራ ኣበርክቶ ዘይገበረስ ኣይነበረን
4: ናቕፋ ክንብል ከለና ነቲ ፕራግማቲክ ዝኾነ ስነሓሰብ ናይ ህዝባዊ ግንባር ብክውንነት ኣብ ባይታ ስነመጎት እውን ክሰዕራብ ዘይክእለሉ ንመፃእ ማለት እዩ ክሰዕራብ ዘይክእለሉ ባይታ ዘብፅሐትና ስፍራ እያ ታሪካዊት እያ

0: ስርዓት ጽንዓት ጥራይ ኣይኮነን ኣረጋጊፁ። ካብዚ ጐዳጉዲ እዚ ሃገራዊ ኣተሓሳስባን ኣመለኻኽታን ወፂኡ ከም ዝደምቕን ከም ዝህነፅን እውን ኮይኑ እዩ።
1: ከም ቤት ሕፅቦ ሃገራዊ መንነት እውን ኢልና ክንገልፆ ንኽእል ኢና ማለት እዩ። ምስተፈለየ ባህላውን ቁጠባውን ደረጃ ናይ ሽዑ ዝነበረ ሕብረተሰብ ተኣሳሲሮም ዝመፁ ነቲ ዓብ ሃገራዊ መንነት ዝቃፀፁ ዝነበሩ ንኣሽቱ ደቃቕቲ መንነታት ኣብዚ ቦታ እዚኦም ተቐቢሮም ማለት እዩ። እዞም ዘለዉ ጎዳጉድ ብዙ ኣብኡ እቶም ዘየድልዩ ንኣሽቱ ደቀቕቲ መንነታት ነቲ ዓብ ሃገራዊ መንነት ዝቃፀፁ ደቀቕቲ ትሕቲ ሃገራዊ መንነታት ዝበሃሉ ኣብዚ ቦታ እዚ ኢና ቀቢርናዮም ማለት እዩ። ኣብ መወዳእታ እቲ ኤርትራዊ ሃገራዊ መንነት ዝበሃል ኣዝ ፅሩይ ንዕኡ ዝቃፀፅ ካልእ መንነት ዘየለ ኩሎም ቶም ሃገራውያን ኤርትራውያን ሃገራውያን ከዓ ብማዕረ ዝቋደስዎ ሃገራዊ መንነት እቲ መንነት እውን ናይ ኩሉ ከም ዝኸውን ኣብዚ ቦታ እዚ ናይ መወዳእታ ቁርፁ ከም ዝሓዘ ኢና ንርዳእ ማለት እዩ።

0: ሓፋሽ ስራሕ ታሪኽ እዩ ዝበሃል ንጭርሖ ጥራይ ኣይኮነን ብግዜን ቦታን ዝዕቀን ታሪኽ ዝሰርሐ ህዝቢ ተሓቢሩን ኮሪዑን ከም ዝነብር ህዝቢ ኤርትራ ብቐረባ ኣብነት እዩ ሓደ ካብቲ ንሓደ ህዝቢ ሓደ ህዝቢ እዩ ዘብሎ ናይ ሓባር ታሪኽን ዝኽርን ስለ ዝኾነ ንሕና ኤርትራውያን በዚ መስርሕ እዚ ንሓሊፍና
1: ናይ ሓደ ሕብረተሰብ ኩርዓት ካብ እዩ ዝፍልፍል ድሕሪኢልኒ ካብ ታሪክ እዩ ታሪክ ኣገዳሲ ቀለብ ወይ ከዓ ኣገዳሲ ትሕሶ ነቲ ናይቶም ዜጋታት መንፈስ ናይቶም ዜጋታት ኩርዓትን ርእሰብ ምትእማን ካብ ታሪክ እዩ ዝረኽብዎ ማለት እዩ እዞም ሕጂ ዘለና ናብ ድሕሪት ገጽ ናብ ቁሊሕ ድሕሪ ኢልና ኣዝዩ ዘኽርዕ ፍጻመታት እዩ ዘለና ማለት እዩ
2: ሓደ ናይ ሂስትሪ ተመራማራይ ዝነበረ ኤችኢ ካርል ዝበሃል እንታይ ኢሉ ነቲ ደብዛ ዝመጻ ኢኻ እንድሕር ክትብድሆ እንድሕር ኮንካ ነቲ ዝሓለፈ ህወት ነቲ ዝሓለፈ ታሪክካ ክትምዝምዞ ክትብርብሮ ኣለካ ኢሉ ልክ ንሕና ከም ኤርትራውያን ከዓኒ ነታ ኤርትራውያን ትብል ሽም ንክንረክብ 4 ዓመታት 6 ዓመታት ዝተቓለሱ ኣያታትና ፀኒሖም ከዓኒ ዋርሳይ ከኣለ ዝተክእዎም ናቶም ታሪክ ክትርኢ ከለካ ታሪክ ፍቅሪ ሃገር ታሪክ መስዋእቲ ታሪክ ጅግንነት እዩ ስለዚ ታሪክና ክንሕዞ ክንክእል ኣለና እንደገና ሰንሰለት ናይ ወረዶ ስለ ዝኾነ ክጠፊእ የብሉ
1: ከምናትና ኩርዓት ኮይኑ ከገልግለና ዝኽእል ዓበይቲ ዝበሃሉ ወታሃደራዊ ዓወታት ዝተኻይደሉን ኣብዚ እዩ መሰረት ኩርዓት ናይ ኤርትራውያን እዚ ቦታ እዚ ኮይኑ ክንረኽቦ ንኽእል ወይ ኣብዚ ቦታ እዚ ዝነፈርፀን ፍፃሜታት እዚኣቶም ከም መሰረት ኩርዓት ናይቶም ሽዑ ዝነበሩ ኤርትራውያንን ናይዞም ሕጂ ዘለና ናይዞም ብሕጂ ዝመፁን ኢልና ክንገልፆ ውን ይከኣል
0: ኣብዛ ንነብረላ ዘለና ዓለም ገለ ህዝብታት ሃገራቶም ኣፍሪሶም ናይ ዓለይቶም ቀቢልኦም ሃይማኖቶም ዝኣመሰሉ ትሕቲ ሃገር ዝወርዱ ንኣሽቱን ጭርምራምን ናይ መንነት ዛንታታት ዕብዮምን ኣንበድቢዶምን ኣብኡ ስሒኖም ዝመቑ መሲልዎም ዝበልዕዎ ሓዊ ተጣዒሶም ናብቲ ዝነበርዎ ምምላስ ከሊእዎም ከም ዘሎ ንሪኦን ንሰምዖን ኣለና ሰላሞም ዘሪጎም ካብ ቤቶም ሓንሳእ ንግዳም ምስ ወፁ መንፀፎም ኣማብርእሶም ተሰኪሞም መሕደሪኦም ከይፈለጡ ፅርግያ ህይወቶም ከድሕኑ እግሮም ናብ ዝመርሖም ዝኸድዎ ዘለዎ ጉዕዞ መወዳእትኡ ኣይፈልጥዎን እዮም እዞም ኣመና ንፋስ ኣትይዎምን ቆሪሮምን ንሪኦም ዘለና ህዝብታት ንዓና ነቶም ፀወት ሓዊ ኣፀቢቕና ንፈልጥን ካብ ሓውን ኩናትን ሃገራዊ መንነትና ዝሃነፅና ህዝቢ ከይተረፈ ዝጠቅም ምህሮ ኣለዎም
3: ዓብዪ ታሪክ ዘለዎ ሃገር እያ ናይ ጅግንነት ቅርሲ እያ ሃገር እዚኣ ንስኻትኩም ከዓ ኣብኣያኹም ዘለኹም እቲ ናታ ናይ ረህዋ ግዜ ከዓ ኣኺሊ እዩ ምክንያቱ ስዒራቶ እያ ዓዲ ማዕድን እያ ከዓ ዓዲ ጥራሕ ዓዲ ጀጋኑ ይኮነትን ዓዲ ሃብቱ እውን እያ ዓዲ ፀጋ እያ እዚ ሃገር እዚኣ

0: ስለዚ ከምዚ ዝኣመሰለ መንእሰይ ከዓ ልክዕ ከምኣ ክኸውን ኣሎ። መንእሰይ ዝቕበል ነቲ ጅግንኡ ጅግና ሓላፋ እዩ። ጀጋኑ ተጋደልቲ ሎሚ ብዕድመ እንዳሓለፉ ከዱ ኣለዉ። መን እዩ ዝቕበሎ መንእሰይ? መንእሰይ እንታይ ክኸውን ኣለዎ? በሊሕ ተማሃራይ፣ ንዓለም ክወዳደር ዝፍትን፣ ብትምህርቱ ሓያል፣ ብመንፈሱ ሓያል ክኸውን ኣለዎ። ብወጅ በርበር ዘይብል መትከሉ ገጥ ዘብል ኣብዚ ኮ ዝሃድም ነይሩ እዩ። ካብዚ ድፋዕ ዝሃደሙ ነሮም ኮይኦም ከዲዖም ዝኸዱ እኮ ነይሮም እዮም። ወደ ገባ ኮይኖም ዝለሓሱ ናይ ፀላእ እኮ ነይሮም እዮም። ካብቲ ፅንኩር ኩነታት ናይዚ እውን እኮ ዝኸደ ኣሎ እዩ። ሃገር ክጠፍእ ዝምነ ኣሎ፣ ብገንዘብ ዝሸጥ ኣሎ። ይሁዳ ከምቲ ናይ ይሁዳታት ብዙሓት ኣለዉ ሸየጥቲ ዓዲ። እዚኦም ሰባት እዚኣቶም ክደራገር የብሉን ሰብ መትከል ሃገር ሃገር እያ ሃገር ኣቦታት እያ ስዋኣት እዮም ዘለዉ። መቓብር ዝኸዓተልካ ምእንቲ ክትበልዕ ኢልካ ትኸዶን ኢኻ። ጀጋኑ ኣለዉኻ ብዝትንፋስ ኢኻ ትዛርብ። ንሶም ተዘየለዉ ትንፋሶም ኣብዚ ኣየር ኣሎ። ኩሉ ግዜ ሕሹ ክብለናይ እንታይ ትገብሩ ኣለኹም ኣታ ብለናይ ስጋና ክነስብሕ ክነመጭን ንሕልናና ክንቀትላ ይብልና። ንሕልና እዩ ዓብዪ። ሕልና ዘይብሉ ሰብ ዓሻይ ሃገር ከ እያ ሰሪሓትና ሕና ብደም ናብ ደም ካብ ደም ናብ ደም እናመፃና ዝኸደና ሰባት ኢና። ውፃእ መዓታት ኢና።
1: ዕድመ ንወለዶ ሓርነታዊ ቓልሲ ንሕና ብሓባር እንዝክሮን ንደግሞን ንሕበነሉን ኣብ ሕማቕ እዋን ከዓ ንድሕሪት ግልጽ ኢልና ንውከሶ ዓብ ዛንታ ኣለና። ከምኡ ዛንታ ስኢኖም ንድሕሪት ግልጽ ምባል ዘሕፍሮምን ዘይኮሉን ህዝብታትን ክንርኢ ከዓ ኣብ ኢድና ወርቂ እምበር ጨርቂ ዘይዓተርና ህዝቢ ምዃንና ዝያዳ ይበርሃልና።
2: ሕብረተሰባት ኣለዉ እዮም ናብ ድሕሪት ገጾም ክምለሱ እንከለዉ ወይ ንሕልፎም ክዝክርዎ እንከለዉ ዝስከፉን ዝሓፍሩን ሕብረተሰባት ኣለዉ እዮም። ንዓና ምንጭ ኩርዓትናትና ምንጭ ሓቦን ፍናንን ናይዞም ዘለናን ዝመፁን ክኸውን ዝኽእል ዓበይቲ ፍፃመታት ዝተፈፀመሉ ቦታ ስለ ዝኾነ እዚ ኣገዳስነት ኣለዎ ማለት እዩ።
3: ማሕበር ታሪክ ብድብና ታሪክና ምስሊ ሓቲ ዓይነት ታሪክ ሰብ መሻቀና ሓቲ ዓይነት ሓለት ሰበት ሓለፍና ሓቲ ዓይነት ክልፍየት ምስሊ ሰበት መፃና እግላ ሃቃሕርየት ዝብሉ ወቀት ሊ ኩሉ ልመሻክን ኩሉ ልትሓዲ ኣፈሽሉ ብል ሃለና ዲበ ዲብ ሰውራት ላዕባ ከምሰልቱ እግናምር ብድብ ንብ

0: እዞም ዝዓነዉ ዝመስሉ ድፉዓት ኣብ ልዕሊኦም ኮንካ እንተ ኣስተንተንካ ነቲ ሓቂ ክነግሩ ጌና ዘይዓነወ ረቂቕ ሓይሊ ኣለዎም። ኣካላዊ ምስሎም ዝፈረሰ ይመስል፣ ግን ከዓ መንፈስ ናይቶም ዝሃነፅዎም ዝተዋደቑሎም ጀጋኑ ሰብ ዓቕሊ ወኪሎም ኣለዉ። እዞም መንእሰያት ምስ እዞም ድፍዓት ድሕሪ ምዕላል ነዚ ዝስዕብ ተንቲኖም።
1: እቶም ኣገደስቲ ባሕርያት ኢልና ንገልፆ ከምዕኑድ ናይቲ ኤርትራዊ ሃገራዊ መንነት እውን ኢልና ንገልፆ፣ ሓደ ዓቕሊ ዝበሃል ኣሎ ኣብዚ ቦታ እዚ ንመጀመርያ ግዜ ቁርፁ ከም ዝሓዘ እውን ክንገልፆ ንኽእል ኢና ማለት እዩ። 10 ዓመታት ካብ ናትካ ድፋዕ ፈልከት ከይበልካ ክትቃለስ ንከለካ ማዕረ ክንደይ ዓቕሊ ኣለካ ማለት እዩ። እቲ ምፅማም ዝሓትት እዩ፣ እቲ ተስፋ ዝበሃል ዝሓትት እዩ፣ እቲ ፅንዓት ዝበሃል። እዚኦም ኩሎም እቶም ነቲ ሃገራዊ መንነት ናይ ኤርትራ ዝቆሙ ይዕኑድ ኣብዚ ቦታ እዚኦም ተመልሚሎም ወይ ከዓ ተኸስኩሶም ዓብዮም ክንብሎም ንኽእል ማለት እዩ። እዚ ዋላ ክሳብ ሕጂ እውን ክሰርሕ ይኽእል እዩ ማለት እዩ። ላ ሕጂ ብህንፃ ናይ ኣብ መስርሕ ህንፀት ናይ ሃገር እውን ፅንዓት፣ ተስፋ፣ እምነት፣ ፅንዓት፣ ዓቕሊ ዝኣመሰሉ እዚኣቶም ኣዝዮም ኣገደስቲ ምዃኖም ትናህናሕሉ ታሪክ ነግረና እዩ ማለት እዩ። እዚ ምዕባለ ዝበሃል ከም ጉያ ሓፂር ርሕቐት ብሽኳ ክትወፅሖ ከምዘይትኽእል ካብ ዝሓለፍ ናይ ውህሉ ተመክሮታት ክንግንዘብ ይከኣል ማለት እዩ።

0: ንዓሰርተ ዓመታት ኣብዚ ቦታ እዚ ዝተተፍአ ሓዊ ተምሳሉ እሳተ ጎመራ ምንባሩ ዝደጋገም ዘሎ መግለፂ እዩ። ኣብቲ እሳተ ጎመራ ሓምቢሱ ዝወፀ ውድብ ህዝባዊ ግንባር እሳተ ጎመራ ዝኾነ ህዝባዊ ሰራዊት ፈጢሩ ዓለም ዘነቓንቕ ዓብ ዛንታ ክሰርሕ ዝኸኣለ ካብዘን ጎዳጉድን ካብዛ ሳሕል ትበሃል ኣብ ሰሜን ኤርትራ ዘላ ኩርናዓን ተበጊሱ እዩ።
1: ስለዚ እዚ ደንደን እዚ ድፍዓት ኣምሳያ ናይ ፅንዓት እዩ። ሚዝዮም ይንባዕሉ ኣብዚ ነታ ክንዲገለት ኾነት ኢትዮጵያ እሞ ሓደሓደ ግዜ እቲ ዘድንቕ ነገር ዘራይ ንመን እዩ ዝዘሪ? ንዝሓመቐ እዩ ንዝደኸመ እዩ ዝዘሪ መስለኒ። ኣብዚ ግን ንመን ተዘሪሉ? ንጎልያድ ተዘሪሉ። እቲ ንኡስ ኣይኮነን ተዘሪሉ። እቲ ንኡስ ዋል ሓንቲ ዘይብሉ ብረት የብሉ ብገዛ እርሱ ውሑድ ቁፅሩ። በዚ ግን ኣሽሓት ታንክታት ሒዙ በዛ ሓሬና በዚ ሕዳይ እንዳ ወሓዘ ክመፁ ከሎ ምሰሽሓቱስ መን እዩ ዝተሓገዘ? ሩስያ ንዑ ሓጊዞሞ፣ ኣሜሪካ ንዑ ሓጊዞሞ፣ ሓፃውን ነፈርቲ ኩሉ ገይሮምሉ ኣይከኣለን። ኣኽራናት ይብል እዩ ኣኽራናት ናይ ናቕፋ ከቢድ ይብል። ግን እቲ ኽራናት ረእይዎ ሱውን ነይርዎ እዩ። ኣኽራናት ኣይኮነ ሰብ እዩ። ኣብ ውሽጢ እቲ ኽራናት ዝነበረ ጅግና እዩ። ኣብ ውሽጢ እቲ ድፍዓት ዝነበረ ብርቱዕ ተቓላሳ እዩ ወዱ ጓሉ።
2: ኣብ ናይ ወታሃደራዊ ታሪኹን እንድሕር መፂና ኣብ ደረጃ ዓለማዊት ካብ ጥንቲ ክሳብ ዘመናዊ ዓለም ኣዝዮም ሒደት መወዳድርቲ ጥራይ ክርከቦ ዝኽእል የብሉን እውን ክምሎ ንኽእልና ዓበይቲ ዝኾኑ ወታሃደራዊ ዓወታት ዝተመዝገበሉ ቦታታት እዩ። እዚ ኣብዚ ንዓሰርተ ዓመታት ዝፀንሑ ተጋደልቲ ካብዚ ኣብግስ ኢሎም ኣብዚ ዝሓለፍናዮ ናይ ናዶም ድምሳስ ናዶ እቲ ዝዓበየ ኣብ ዘመናዊ ታሪክ ጥራይ ዘይኮኑ ዋላ ከብ ቀደም እውን ዝዓበየ ወታሃደራዊ ዓወት ተባሂሉ ኣብ ታሪክ ተመዝጊቡ ዘለዉ ካብዚ ብምብጋስ ዝተበፅሐ ምዃኑ ኢና ንርኢ ማለት እዩ። ኣቐዲመ እንታይ ኢለ ነይረ ዝናቕፋ እቲ ስእሊ መጻኢት ናይ ኤርትራ ኣብ ቅድሚ ናፅነት ማለት እዩ ኣብ ዝናቕፋ ኮይኑ እቶም ተጋደልቲ ዝርእዋ ዝነበሩ ማለት እዩ። እታ ናይ መጻኢት ኤርትራ ተርኢ ዝነበረ ሽዑ እታ ቴሌስኮፕ ኣብዚ ተተኺላ ነይራ ማለት እዩ። ኣብዚኣ ኮይኑ ትርአ ዝነበረት እታ መጻኢት ናይ ኤርትራ ሕጂ ተመሳሳሊ እውን ንቅድሚት ንመፃና ማዕደና ኢና ንነብር ዘለና ናይ ቦታ ምቅያራት ተገይሩሉ ክኸውን ይኽእል ኸውን እዩ። ሕጂ እቲ መጻኢት ናይ ኤርትራ ኣብ ሳዋ ኮንካ ይረአ ኣሎ እንብሎ ንኽእል ኢና ማለት እዩ። እታ መጻኢት ናፃ ኤርትራ ኣብ ናቕፋ ኮንካ ትረአ ዝነበረ እያ። ናይ መጻኢት ምዕብልቲ ኤርትራ ከዓኒ ሕጂ ኣብ ሳዋ ኮንካ ትረአ ክንብሎ ይከኣል እዩ።
3: ኩሉ ልቡ ነብር ሃለና ዝብል ወቀት ለ ሸኮብ ለሃለና ቅያምና ኢና መዋቅፍና ኢና መባዲእና ኢና ዲብሊ ወቀት ለ ዝብሊ ሰዋትርና ይናቕፋ ለተወለዳ ወዲብል ኣሻቃ ከምሰልቱ ዘርእየና ትበለቱ

0: እዞም መንእሰያት ነቲ ህያው ደብሪ ሰማእታት ዝኾነ እምባ ደንደን ደይቦምን ልቦም ከፊቶም ሂቦሞን። ንስ ኸዓ ብግዲኡ ንዓሰርተ ዓመታት ደም ሰማእታት ዝሰተየን ዓጽሞም ዝበልዐን ምዃኑ ብምዝኽኻር ነቶም መንእሰያት ሰፍ ዘይብል ሓላፍነት ጽዒንዎም።
1: እቲ ቃልሲ ንናጽነት ንሓርነት ወይ ከዓ ንኽብረት ኤርትራውያን ዘበጋገሶ ቃልሲ ካብ ቅድሚ ምጅማር ብሮታዊ ቃልሲ ማለት ካብ ቅድሚ 1961 ካብኡ ትሒዞም ክኸይድ ዝጸንሐ ቃልሲ ሃገራዊ ቃልሲ ንሓርነትን ንኽብረትን ንናጽነትን ናይ መወዳእታ መልክዑ ዝሓዘሉ ቦታ እውን ኣብዚ እዋን እዚ እዩ ማለት እዩ። ኣብዚ ቦታ እዚ እንደገና ከዓ ምስ ምውላድ ናይ ህዝባዊ ግንባር እቲ ቃልሲ ናይ ኤርትራውያን ናይ መወዳእታ መልክዑ ሒዙ ሃገራዊ መልክዑ ሒዙ ፀፊፉ ማለት እዩ። ፅፉፍ ዝኾነ ሃገራዊ ቃልሲ ተኻይዱ ኢልና ክንዘራረብ ንኽእል ኢና ማለት እዩ።

ሕጂ እውን ሃገራትን ህዝብታትን ከም ኣማፃፅኦም እዮም ዝነብሩ። ኤርትራ ነዚ ዝሓለፈ 20 ናይ ኩናትን ተፃብኦን ዓመታት ክትምክቶ ዘኽኣላ ምስጢር እንታይ እዩ? ዓለም ሙሉእ

0: ናተጻብኦን ብኽሳዱ ንሓነቖን ቁንጣሮ ህዝቢ ምስ ንእሽተይ መሪሕ ውድቡ ከመይ ኣቢሉ ይሰርዕ
1: ንሓደ 56-7 ሚልዮን ሞዘየ ደቅሱ ጎረባብት ብዘለወሉ ግዜ ነዚ ክስዕር ዝኸኣለ መስተንክርን ተኣምርን እንታይ እዚ ናትኩም ታሪክ እዩ ወለድኹም ዝገበርዎ ጅግንነት ከመይ ገይሩ ይኽእልዎ ከመይ ገይሩ ፈፂሞዎ እንተየለና ኣብኡ ፅንዓት ኣሎ ኣብኡ ዓቕሊ ኣሎ ኣብኡ ምፅዋር ኣሎ ኣነ ብዙሓት ኢንተርቪው ዘግበርኮም ዋ ካብ ዩኒቨርሲቲ ገዲፎም እዮም መፅኦም ደቆም ከዓ ገሊኦም ሓደ ወዶም ንሱ ዩኒቨርሲቲ ወዲኡ ካብ ገጠር ዝጓስ ዝነበረ ኣብ ከመይ ዝኣመሰለ ደረጃ በፂሑ ነታ ገዛ ክቕይራ እንዳተሓስበ ከሎ በረኻ ውፅኢ መኒኖም እቲ ዝምኒ ንመን እዩ ገንዘቡ ገዲፉ ከመይ ዝኣመሰለት ጋራጅ ዝነበረቶ ገዲፉ ከመይ ዝኣመሰለ ትምህርቲ ዝነበሮ ገዲፉ ኣሜሪካ መሃር ነይሩ ብዝለዓለ ደረጃ ኣብ ካልእ በፂሑ ካብኡ ተመሊሱ ንኽጋደል ክመፅእ እንከሎ ካብ ኣዲስ ኣበባ ኩሉ ገዲፉ ክመፅእ ከሎ ካብ ሩስያ ኩሉ ገዲፉ ካብ ሱዳን ካብ ሃገራት ዕራብ ገዲፉ ክመፅእ ከሎ እንታይ ዓይነት ዓቕልን ክእለትን እዩ ዘሎ እንታይ ዓይነት ፅንዓት ዘሎ ፅንዓት ውግእ ጥራሕ እኳ ኣይኮነን ፅንዓት ኩሉ ነገር ምኽኣል እዩ ንኩሉ ዝኽኣሉ ጀጋኑ እዚ ሃገር ፈጢሮም

0: ናይቲ ምስጢር ስፍራ ንምብፅሕን ብኣካል ንምድህሳስን እዮም ከዓ መንስያት ናፅነት ደንደንደይቦም ዘለዉ። ክንዮም ምብፅሕን ምድህሳስን ንዖም እውን ከም ቀፀልቲ ወለዶ ንህላዊኦም ክውስን ምዃኑ ተረዲይዎም ኣሎ።
1: ሓይልና ኤርትራ ከባቢ ዝነቅ እንተዳ ኢልናዮ ካብ ክልተ ነገራት ክንብል ንኽእልና። እታ ሓንቲ ኣብ ሓድነት እያ ዘላ፣ እታ ሓንቲ ኣብቲ ኩርዓት እያ ዘላ። ኩርዓት ኣብቲ ርእሰ ምትእምን ኣብዘየን እንተ ናትና ሓይሊ ማለት እዩ። ነዚ ዝጠምሮ ከዓኒ ኣብ ታሪክ ናይ ብረታዊ ቃልሲ ብፍላይ ከዓ ካብ ምውላድ ናይ ህዝባዊ ግንባር ዝተፈጥረ ታሪክ እዚ ናይ ሓድነትን ናይ ኩርዓትን ናይ ርእሰ ምትእማንን ስለ ዝኾነ እዚኣተን እንተ ናና ምንጭ ሓይሊ ማለት እዩ። እዚ ታሪክ ማለት እዩ ኣብ ሕሉፍ ዝተፈፀመ ታሪክ ናይ ኤርትራ ኣብ መላእ ቦታታት ናይ ኤርትራ ብፍላይ ከዓ ኣብዚ ኣብ መስርሕ ናይ ህንፀት ናይ ሃገር እውን ኣገዳሲ ኣፅዋር ምዃኑ ምዝኻር የድልዮ እዩ እዚ ማለት እዩ። ኣገዳሲ ብዙሕ ፀጋታት ኣለና ናብ ህንፀት ናይ ሃገር ክውዕል ዝኽእል። እዚ ታሪክ ናይ ብረታዊ ቃልሲ ናይ ኤርትራ ግን ኣገዳሲ ፀጋ ንምዕባለን ብልፅግና ናይ ኤርትራ ጌርና እውን ክንጥቀመሉ የኽእለና እዩ ማለት እዩ። እዚ የኽእል እዩ። ኣብቲ ሓለዋ ናይ ታሪክ ገለ ሕጂ ኣብ ሕሉፍ ዝተፈፀመ ታሪክ ነዚ ናይ ምሕላው ሓላፍነት ከዓ ናይ ነፍሲ ወከፍ ዜጋ እዩ። ካብ ንታሪክና ምሕላው ዝዓቢ ካልእ ስራሕ ክህልወና ኣይክእልኒ። ምክንያቱ ኣብ መስርሕ ህንፀት ናይዚ ሃገር እዚ ኣገዳሲ ኣበርክቶ ክህልዎ ስለ ዝኾነ እዚ ታሪክ ናይ ብረታዊ ቃልሲ ማለት እዩ።
0: ሎሚ እውን ገለ ንድሕሪት ምልስ ኢሎም ኣብ መጻጻ ኤርትራ ከም ሃገር ከየጽንዑ ቀዳሞት ኣብ ዝኣተውዎ ዓዘቕቲ ክድመሩ ምዃኖም ፍጹም እንዶ ዘይብሎም ናይ ውሽጥን ግዳምን ወገናት ስራም መልእኽቲ ሒዞም በዝንበትን ክብሉ መንእሰያት ናጽነት ይዕዘብዎም ኣለዉ። እቲ ዘምፅዎ ሓድሽ ዝመስል ሜላ ነቲ ዓብዪ ናይ ሓበን ዛንታ ምዝራግ ምዃኑ እውን ኣስተውዒሎምሉ ኣለዉ። ነተን ህዝቢ ኤርትራ ምስ መሪሕ ውድቡ ህዝባዊ ግንባር ኮይኑ ነተን ዝነበራ ነቕዓት ልሒሙ ዓብዪ ሃገራዊ ዛንታ ብምፍጣር ቁም ነገር ዝገበረለን መድረኻት ከነውሩ ይፍትኑ ምህላዎም እውን ነቒሖምሉስ ካብ ደንደን መልእኽቲ ይሕልፉ ኣለዉ።
1: ንሓደ ህዝቢ ፋሕ ክተብሎ እንድሕር ደሊኻ ትገብረን ቀለልቲ ጥበባት ኣለዎ። እታ ሓደ ውዳቡእ ተፍርሰሉ፣ እታ ካልኣይቲ ከዓኒ ታናቱ ታሪክ ከተሕድጉ። እዚአን ክትገብር ንሕር ክኢልካ ነቲ ሕብረተሰብ ህዝቢ ከም ዘይከውን ፋሕፋሕ ከም ዝብል ክትገብሮ ዝከኣል እዩ ማለት እዩ። ሕጅቲ መጥቃዕትታት ናብ ታሪክ ናይ ኤርትራ ዝውወሩ ዘሎ ነዚ ክንፈልጦስ የድሊ ማለት እዩ። ናትካን ዘይናትካን ኣየናይ ምዃኑ ብቕልል ዝበለ ኣጋቢ ሕጂ ከነለልየሉ ንኽእል መድረኽ እውን ዝበፃሕና ኮይኑ ይስማዐን ማለት እዩ። ሕጂ ተእንኮ ተፀኒዓ ዘላ ጉዳይ እንታይ እያ? ነታሪክ ናይ ህዝቢ ኤርትራ ናብኡ ገፅካ መጥቃዕትታት ምክያድ ማለት እዩ። እቲ ኩርዓት ናይ ኤርትራውያን ካበይ ዝፍልፍል ዘሎ ተባሂሉ ሃሰስ ኢሎም ዝፈለጥዎ ጉዳይ ሕጂ እንታይ ኣብ ታሪኮም ካብ ታሪኮም ዝፍልፍል ዘሎ ማለት ኩርዓትን ርእሰ ምትእማንን ማለት እዩ። ሕጂ ነዛ ታሪክ እዚኣ ንዓኣ ከዓ ንምሕዳግ ናብኡ ወፁ ዝቐንዐ ብዙሕ መጥቃዕትታት ይረአሉ እዩ።
2: ኣብ ሰወራና እንድሕር ርኢኻስ ህዝቢ ናብ ሜዳ ክመፅእ ከሎ ብዙሕ ዓይነት ባህሊ፣ ልምዲ፣ ሕብረተሰብ፣ ሃይማኖት ዝነበሮ እዩ ነይሩ። ሰወራ ኤርትራ ግን ኣብ ሓደ ድስቲ ብምብሳል ሃገራውነት ንምዕጣቅ ሰወራዊ ኮይኑ ንመስዋእቲ ብጅዋት ከም ዝኾኑ ይገብሮም ነይሩ። ሰራሕተኛ፣ ተምሃሮ፣ ዶካትር፣ ምሁራን ይመፁ ነይሮም። እዚኦም ብምልኦም ናብ ሓደ መስመር ምፅኦም ነይሩ። እዚ ሕጂ ሓደ ካፍቲ ሓድነት ናይቲ ህዝቢ ኤርትራ ዘጠናኸሩ ዝነበረ ማለት እዩ።
3: እቲ ምረት ንሕና በዛ ንሓንቲ መዓልቲ ንባዕላ ነዚኣ ናብዚኣ ንክንዲባሲ ትንፋስና ሓሊፍና 10 ዓመት ከዓ ክንምንታይ ሰብ ትንፋስ ኣሕሊፋ ኣላ ምግምጋሙ ሳየሸግረና እዩ ማለት እዩ። ሕጂ እቲ ኣማፃፃእና ከምዚ ክብልዎ ዝፀንሑ እቲ ኣማፃፃእካ እንዲኻ እሱ መበገስ ስለዝኾነ ናብቲ ድሕሪት ተጠሚትካ ስለተብል ፃዕሪ ከም ድነበሮ ይርዳእካ። ኣደስቲ ፃዕሪ እያ ንክትሓርስ ከላ ንቡር ፃዕሪ እዩ። እቲ ፃዕሪ ንቡር ኣይኮነን ኦፍኮርስ እቲ ኖርማል ከማንሲ ንቡር ኣይኮነን ኣመና ፃዕሪ ዘለዎ እዩ። ንቡር ደይኮነ ፃዕሪ ኣሎ ኣተሓራርሳ ኣሎ ኣመና ፃዕሪ ዘለዎ ሕጂ ዝማፃፃ ንሕና ከዓ ክቱር ምሻሎ መጠኑ ደረቱ ዝሓለፈ ዓይነት ፃዕሪ ኒ ሓንቲ ደ ከምኡ ዓይነት ኣማፃፃኣ ዝመፃና ስለዝኮና ከዓ ክትርስዖ ከዓ ትፅገም ኣነስ ከምዚ ለተፃዒረ ወሊደካ ክትብል ከላ ሓንቲ ደሲ እንታይ ክትገብር ኢካ ትደሊ ኣትሊስት ኢዳ ክትከፍላ ገለ ክተጉህያይ ትደሊን ክሰርሕ ትደሊ ደሰይ ተመሳሳሊ ማፃፃ ኣለና ንሕና ከዓ እዚ ኩሉ ህዝቢ ብዚ ሕጂ ብፍላይ ዝናና ጀነሬሽን ዝናህና ወለዶሲ ብፃዕሪ ዝመፀ እዩ ሕማቕ ኦርዲናር ደይኮነ ማለት እዩ ሕጂ ንሕና ከዓ ንገብሮ ነገር ከዓ ኣለና ተዋሂብካ ስቕ ምባል ከዓ ኣይኮነ ትገብሮ ተበርክቶ ነገር ከዓ ኣሎ ኣብዚ ሎሚ ግዜያት ነቲ ፅቡቕ ሰረት ነቲ ፅቡቕ ወገን ነቲ ፅቡቕ ባህሊ መዝሚዙ ናባኻ ናብ ሕማቕካ ወይ ናብ ምብትታን ናብ ገለ ናብ ገለ ዝእንፍት ነገራት ዘፅልግልገና ነገራት ዘጠራጥረና መትከልካ መይቢ ዘለቕ ዘለቕ ደብለካ ነገራት ክትሰምዕ ትኽእል ኢኻ ኣብ ከይበፃሕካ ግን ትዕድመ ንባዕሉ ባዕሉ ክምኽረካ ይድግብኦ እቲ ዘለካዮ ደረጃ ትናህና ዕድመ ግን ብዘይ ምኽርሲ ትዕድመ ንባዕሉ ከተመዛዝን ዘዋፃእካን ዘይዋፃእካን ክትወስድ ኣናላይዝ ናይ ምግባእ እንታይ ኢና ናይ ምምዝዛን ብቕዓት ናይ ምሁር ብቕዓት ተምሃር ክንደይ ደረጃ ዕድመ ኣለካ ብዘይገድስ ናይ ምምዝዛን ብቕዓት ከም ደለካ ድነግረካ እዩ ማንም ሰብ ከይምኸረካ

0: ኣብዚ እዋን እዚ ጸላእቲ ኣነጻጺሮምሉ ዘለዉ ዒላማ ንሃገራዊ ኩርዓትን ሓበንን ኤርትራውያን ምዝራግ እዩ። ልዕሊ ዝኾነ እዋን ትኩራት ክኾኑ ዘተሓሳስብ ናይዞም መንእሰያት መልእኽቲ ካብ እምባ ደንደን ዝያዳ ናብ መዘናታቶም ዝቐንዐ እዩ።
1: ካብ ጉይ ምውዓል ስክሳድ ማሕ ዝበሃል ነዚኣ እያ ማለት እዩ። እዛ ኩርዓ እዚኣ ሃበያ ትመፅእ ዘላ ዘሎ ሓድነት ካበ እዩ መሰረቱ ኣብ ታሪክ። ስለዚ ናብ ታሪክ ከይድካ ናብ ሕሉፍ ከይድካ ኣብኡ ዘየለ ብከላታት ምፍጣር ማለት እዩ። ታሪክ ትብክሎ ትምርዞ ኣብ መወዳእታ ከዓ ነቲ ሕብረተሰብ ናብቲ ስኻ ደሊኻዮ ዘለኻስ ክተብፅሖ ይከኣል እዩ ማለት እዩ። ኣብ ሕሉፍ ዝተፈፀመ ታሪክ ብሮታዊ ቃልሲ ንኤርትራ ንጆጋኑ ንኤርትራ ድሒሩ ዝሰዓበ መኸተ ወራር ናይ ወያነ ነዚኣተን ከመራስሒ ዝፍትን ዝኾነ ሰብዚ ሕጂ ናህና ክኸውን ኣይክእል እዩ ማለት እዩ። ምክንያቱ ተን መሰረታት ናትና እዚአን ስለ ዝኾነ ተን መሰረት ነዚኣተን ንምንቕናቕ ዝግበር ሕጂ ኣብዚ ንቕሓት የድልዩ እዩ ማለት እዩ። ባዕዳዊ ገዛ ንነብረት
0: ሓያል ሃገራዊ መንነት ኣብ ምህናፅ ዝተርፈና እኳ እንተሎ እቲ ዛጊት ኣንፂፍናያ ዘለና ስረት ብመስዋእቲ ኣሽሓት ደቂ ህዝቢ ዝተረኽበ ጸጋ ምዃኑ ብምዝኽኻር መንእሰያት ናፅነት ብስራሕን ቃልስን ከማዕብልዎ ኣብቲ ሃገራዊ መንነትና ዝተጸፍየሉ ካናልን ኣንደርን ተረኺቦም መብፅዖኦም ይሕዲሶም።

0: ኣለዉ።
1: ካልኣይ ተሓድነት ዝበልናዮ እውን እቶም ናይ መጀመርያ ቀረፅቲ ሓድነት ናይ ኤርትራ እውን እዞም ኣብዚኣ ዝነበሩ ተጋደልቲ እቶም ተጋደልቲ ናይ ህዝባ ጉማር እዩ ማለት እዚኣ ዝነበሩ ንሳቶም ፋለጡ እዮም ናሪዶ ተሓድነት ትበሃል ኣብዚኣ እዮም ፈጢሮም ማለት እዩ። ብዙሕ ፍልያት ሒዞም ይመፅ እዮም። ኣብ መወዳእታ ኣብዚኣ 10 ዓመት ገብሩ ከለዉ ግን ሰብ ጥራይ እዮም ኮይኑ ኤርትራውያን ጥራይ እዮም ኮይኑ ማለት እዩ። እቶም ካልኦት ንኣሽቱ ንኣሽቱ ንዓቶም ዝውክልዎም ዝነበሩ ደቃቕቲ ምንኣስ ናይቲ ሃገራዊ መንነት ዝኾኑ መለለይታት ነዚኣቶም ኣብዚ ቦታ እዚ ቀቢሮም እዮም ኣብዚኦም ስዒሮምም ማለት እዩ። ኣብዚኦም ተሳዒሮም እዚ ተሓድነት ንብሎ ዘለና ዝተዋሃብናዮ ኣይኮነ ኣምፂናዮ ኢና ማለት እዩ ኣምፂናዮ ኢና ነዚ እዚ ሓድነት እዚ ንምምፃእ ኣብዚ ብዙሕ መስዋእቲ ከም ዝተኸፍለት ናሓና ታሪክ ይነግረና እዩ ማለት እዩ። ከምዛ ዘለናዮ ኮይና ኣይኮንና እንተፈጢርና ከም ዝኾነ ሕብረተሰብ ናይ ኣፍሪካ ምስ ብዝሕና ዝኸይድ ብዙሕ እቲ ብዙሕነት ዝፈጠሮ ብዙሕ ፍልልያት ነይሩ እዩ። ካብ ፍልልያትና ዘፀብናላን ነቲ ፍልልያትና ከዓኒ ዝደምሰስናሉ ግን ኣብዚ ቦታ እዚ ኣብዚ ዘለናዮ ቦታ እዩ ማለት እቶም ተጋደልታ እቶም ናይ መጀመርታ ቀረፅቲ ሓድነት ናይ ኤርትራ ኢልና ክንገልፆም ይከኣል እዩ። ሕጂ እቲ መሰረታት ናይ ሓድነት እዚ ንድሕር ኢልና እቲ ካልኣይ መጥቃዕቲ ኮይኑ ዘለዎን ሕጂ ነቲ ሓድነት ናይ ህዝቢ ኤርትራ ንምዝራግ እዩ ማለት እዩ። ነቶም ቀደም ሂወት ዝኸላእናዮም ነቶም ቀደም ዝቐተልናዮም ንኣሽቱ መንነታት ነዚኣቶም ንምጉልባት ንዓቶም ንምዕባይ ብኣንፃር ነቲ ሃገራዊ መንነት ከዓ ንምድቃቅ ዝግበር ዘሎ ብዙሕ ሓቂ ዝመስል ግን ሓቂ ዘይኮነ መዓር ዝተለበጠ መርዚ እውን ክንብሎ ንኽእልና ከምዚኦም ብዙሓት ዝተፈላለዩ መንገድታት ከዓ ይካየዱ ኣለዉ እዮም። ሕጂ እተን ቀንዲ ክሕልዋ ዝግበአን እቲ ሓድነትን ትኩርዓት ናይ ኤርትራውያንኒ ነዚ ንምሕላው ከዓ ነቲ ታሪክ ናይ ኤርትራ ብፅቡቅ ጌርካ ምፍላጥን መሓዝን ምሕላውን ከዓ ምክንያቱ ከምዛ ዝበልና ሓልዋ ዘድልዮም ብዙሓት ነገራት ኣለዉና እዮም። ቦታና ሓሊና ኢና ኣየርና ሕልው ተባሕርና እውን ሕልው ነቲ ታሪክ ናህና ከዓኒ ከም ሓደ ፀጋ ርኢና ንዑ ከዓ ብዝግባእ ሓለዋን ክትትልን ክንገብረሉ ከዓ ሓላፍነት ናይ ዞም ሕጂ ዘለና መንእስያት ኢና ማለት እዩ።
2: ናብቲ ሰፈር ዓብዛንታ ዝኾነ እምባደንደን ንምብፃሕ ዝተገብረ ፋልማይ መደብ ሓደ ነቶም መንእስያት ዘደንፀኦም ዛንታ እውን ተሰሪሑ እቲ ኣብ እግሪ ዋንጫ ብድሓን ተመለሱ ኢሉ ዘፋንዎም ስንኩል ሓርበኛ ተጋዳላይ መሓመድ ኖር እድሪስ ነቲ ነቶም መንእስያት ልዕሊ 2 ሰዓታትን ሓያል ሃልክን ረሃፅን ዝሓተቶም ዓቐብ እምባደንደን ካብኦም ተሓቢኡ ደይቡ ኣብ ዝባን ምፀንሖም ንምእማኑ ተፀጊሞም።
3: ኣነ ካብ ንጎሆ ትብገሱ ከለኹም ካብ ከባቢ ግሎብ ኣፋኒየኩም እየ ንደንደን ክትከዱ ብሰላም ኪዱ ብሰላም ምፅ ኢለኩም እየ ኣብኣ ከለኹ ካብኣኹም ተሪፌ ድሕሪኹም ተበጊሰ እቶም ሽዑ ደርከብክዎም ወናበኻ ቁሩብተይ ክወሳወስ እሞ ድሓር ካብዚኣ ክምለስ እየ ካብ ፍርቂ ገሌ እነበልክዎም ኸይድ ነይረ ድሕሪኡ እናሰጎምኩም ምስክትኮ ንስኹም ከይትርኢኒ እናተሓብዓኹ ንስኹም ከትክበሉኒ ከለኹም እናቐፀልኩ እየ መፅ እየ ኣብ መንጎ ኣርኪበልኩም ኣብ ሓንቲ ቦታ ኮፍ ኢልኩም ከለኹም ዳሓር ከዓ ሓሊፈኩም መሊሸ እውን ከይክልከል ኢለ ቅድሚኹም ከዓ ደንደን በፂሐ ፀኒሐኩም ማለት እዩ።
2: ንሱ ንምኽንያት መደየብኡ ክገልፅ ከሎ
3: ናተይ ንእሽተይ መልእኽቲ ከም መሓላልፍ ስለ ዝደልዮኹ እየ ንስንኩላን ኣብ ዝተፈላለየ ጥፈታት ከም ዝሳተፎ ፅቢእኩም ትፈልጡ ኢኹም ንዑ ከርኢ ኢለ ይኮንኮን ግን እንታይ ማለት እየ እቲ ሕልና ንሕና ኤርትራዊ ብዕድማ ዓብዪ ወዲ 65 ከምታ ዝበልኩኹም ከምኡ እውን ዋላ ስንክልና ኣብ ግምት ኢቲኻ ምስ ካልኦት እውን ተደረብቲ ሕማማት እውን ክህልው ይኽእሉ እዮም ነዚታት ኩሉ ኢቲኻ ስደንደን ሎሚ ክደይብ ኢልካ ብዙሕ ኣይትሓስብን ኢኻ ግን እቲ ሕልና ናይቲ ኤርትራዊ ኣብ ነፍሲ ወከፍ ከም ዘሎ ንምርኣይ ንዓኹም ደይኮነ ስ መልእኽቲ ነቶም ኣብ ርሑቕ ቦታታት ዘለዉ መንእስያት ክፈልጡ ኤርትራውሲ ሕልኑ ሓቡ ንሑ እቲ ኣብዚ ዝነበረ ስለዘይ ጽንቀቕ ኣነ ናቶም ሓደ ኣብነት ስለ ዝኾንኩ

ንዑም ኩሎም ወኪለ እዙዩ እቲ ነሕ ናይቲ ዝሓለፈ ወለዶ ፅብጢ ዶም ኣለኒ ስንክልና ኣሎ ዕድመ ምዕባይ ኣሎ እዚ ኩሉ ይዓገተኒ ማለት እዩ። ስለዚ ንዚ ኩሉ ፀይሩ ዝምርሽ ኤርትራዊ ወለዶ ከም ዝነበረ ኣብ ርሑቕ ዘሎ ኣፀቢቑ ክፈለጥ ግደፍ እዚ ሕጂ ሎሚ ዘሎ እዚ ሎሚ ዘሎ ወለዶ ልዕሊ እቲ ንሕና ዝሰርሓናዮ ክሰርሕ ሰሪሑ ከ እንድዩ እቲ ብሕጂ ዘለዎን ልዕሊ እቲ ንሕና ዝሰርሓናዮ ክሰርሕ ምዃኑ ማንም ሰብ ዝጠራጠር ኤርትራዊ የለን። ናይ ብሓቂ ኤርትራዊ እንተኮይኑ ማለት እዩ እንትርፎ እቶም ውሑዳት ዕሱባት ከምዚ ምስላ ኣቦታት ዝብልዎ ብቆርቦት ኣድጊ ዝተሰርሐ ከበሮስ ዝብ እንተነቀወ ይቐደድ ዝብል ኣሎ። ዕድለኛ እዩ እቲ ህዝቢ ኤርትራ ከ ናይ ብሓቂ ዕድለኛ እዩ። ምክንያቱ እዚኦም ክንደዮም እቶም ዝዋሕዱ እዮም እቶም ዝዋሕዱ እቲ ዝበዝሐ ኤርትራዊ ኣብ ሓንቲ ቀኒት ኣብ ሓንቲ መስመር መስመር ከይቆረፀ ካብታስ ቅድሚታ 61 ካብ ሰልፊታት ጀሚሩ ንመሰሉ ንክብረቱ መስርዕ ከይቆረፀ ዝመረሸ ኣብዛ ቦታ እዚኣ በፂሑ ሰብኣውን ንዋታውን ዓቕሙ እቲ ዝዋሕደ ዓቂቡ መንፈሱ መጢጡ ዓቕሙ ኣራቢሑ ንፀላእቱ ካብ ርሑቕ ዝመፁ ይኹን ካብ ቀረባ ስዒሩ ሓንሳብ ንሓዋሩ ከም ክንቲት በታቲኑ ንዶብ ኣሳጊርዎም እዩ። ኣተሓሳስቦም ስዒሩ ንዋቶም ስዒሩ እዩ ካብዛ ቦታ እዚኣ ለቂቆዎም ኣንቂልዎም ማለት እዩ። ሕጂ እንታይ ማለት ንርስዖም ጉዳያት ኣለው ደይ ንርስዖም ጉዳያት ኣለው ኣብ ነፍስና በሰላን ስምብራትን ዘተረፈ ጉዳያት ክንርስዖ ከም ዘይብልና ክንፈልጥ ክንክእል ኣለን። ሃገር እኳ ሰብ ኣለዋ ትብሉ ፀኒሕኩም ሃገር ልክዕ ሰብ ኣለዋ ምን እዩ እቲ ሰባ ሰባ ንክብራታ ዝከላኸል ንሓድነታ ዝከላኸል ድርህፅ ኣላ ዝስዋእ ኣላ ዝደኽመላ ዳሃንፃ ዝከላኸለላ ዋና እዩ ይዕቀባ እዩ ምክንያቱ ብፅሒቱ እያ። ስለዚ እዞም ድቀይ ናይ ብሓቂ ንስኹም ኣና እኳ እንታይ ኢለ ናይ ብሓቂ መግለፂ ስለዘይኽእል ብዕምቆት ዘለዎ ዛረባ ክዛረብን ክገልፅ ናይዚ ኮነታት እዚ ስለዘይኽእል ካባይ ንላዓሊ እዞም ዓንቶይ ክገልፁ ፀንሖም ጓሎም ወዶም ድሕር ፈላጥ ኣይትዛረብ ድሕር ህበ ኣይትልቀም ክብሎ ቦታ ትባሓቆም እዮም መዓት ሊቃውን ትባዮም ዘለውና ኢለ ዘቐስን ሕልና ናይ ብሓቂ መግለፂ ብውሽጢ ነዛ ሃገር እዚኣ ዝውክል ነዛ ሃገር እዚኣ

እዚ ሰላምታና ተቐበሉ ፈንዎ ናብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ንሎሚ ሮብ 13 ጉንበት ሰዓት 9 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብኽብሪ ንዓደምኩ ብቐንዲ ርእሰ ዜና ፍለም ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝተሰላሰለ ንጥፈታት ዝምስገን ውፅኢት ተረኺብዎ ኣብ ዞባ ማእከል ዘርግሐ ትካላት ጥዕና ብዓይነትን መጠንን ከም ዝማዕበል ገሊጹ ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕ ተሓበለ ዓይነት ተኻይዱ ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልታት ምብፃሕ ንምፍጻም ከተማ ቤጂንግ ኣትዩ

ፊሊፒንስን ጃፓንን ዝኸተመኦ ወታደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢረን። መንግስቲ ቬኔዙዌላ ሃገሩ ኣብ ትሕቲ ምሕደር ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ዝርዝር ዜና። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ብዝተዓመ ዝምስገን ስራሕ ብጠቕላላ ኣብ ልዕሊ 54 ሚልዮን ሜትሮ ክቦ ዝሕዛ ከዘንቲ ማይ ተሰሪሐን። ብዛዕባ እዚ ናብቲ ዞባ ዝፈጠሮ ፅልዋን ወኪል ኤርና ደምሳስ ፀጋይ ዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደማርያም ከቅርቦ እዩ።

ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ትሕቲ ቅርፂ ሕርሻ ዝምስገን ንጥፈታት ከም ተሰላሰለ ካብ ጨንፈር ሕርሻዊ ትሕቲ ቅርፂ ዝተረኽበ ሓበሬታ ኣፍሊጡ ሓላፍቲ ጨንፈር ኣቶ ሰሎሞን ወልደ ሚካኤል ንኤረን ኣብ ዝሃቦ ሓበሬታ ልዕሊ 150,000 ሄክታር ዝለምዕ መእለይ ወሓይዝ ኣብ ጎላጉል ከም ተሰርሐ ከምኡውን ብጠቕላላ ልዕሊ 54,000,000 ሜትሮ ኩቦ ዝሕዛ ዝተፈላለየ ዓቐን ዘለዎን ከዘንቲ ማይ ከም ተሃንፃ ገሊጹ በዚ መሰረት ኣብ ንኡዞባ ናዕፋ ልዕሊ 2.3,000,000 ኩቦ ዝሕዛ 47 መጠነ ንኡስ ዲጋታት ኣብ ንኡዞባ ፍዓበት ልዕሊ 1,000,000 ኩቦ ዝሕዛ 7 መጠነ ንኡስ ዲጋታት ኣብ ንኡዞባ ጊንዳዕ ልዕሊ 700,000 ሜትሮ ኩቦ ዝሕዛ 15 መጠነ ንኡስ ዲጋታት ኣብ ንኡዞባታት ቃሩራን ኣደባሓን ድማ ልዕሊ 200,000 ሜትሮ ኩቦ ዝሕዛ ከዘንቲ ማይ ከም ተሃንፃ ረድዩ ኣቶ ሰሎሞን ኣስዒቡ ልዕሊ 50,000,000 ኩቦ ማይ ዝሕዝ ዲጋ ጋሕቴላይ እውን ኣካል ሕርሻዊ ትሕቲ ቅርፂ እቲዞባ ምዃኑ ብምጥቃስ እተን ዝተሃንፃ ከዘንቲ ማይ ኣብ ምውሓስ ምንጪ ስተ ማይ ሰብን ጥሪትን ምርጋእ መሬትን ዓብ ኣስዋፅኦ ይገብራ ከም ዘለዎ ኣረድዩ ኣብ መወዳእታ ኣቶ ሰሎሞን ኣብ መስርሕ ህንፀት ናይተን ከዘንቲ ማይ ኣበርክቶ ህዝብን ኣባላት ሓይልታት ምክልኻልን ኣዝዩ ልዑል ምንባሩ ኣረጋጊፁ

0: ኣብ ዞባ ማእከል ዝርግሐ ትካላት ጥዕና እናሰፍሐ ዕጥቃን ድማ እናባዕበለ ስለ ዝመፀ ኣገልግሎት ጥዕና ብዓይነትን መጠንን ከም ዝሰፍሐ ተገሊጹ ወኪል ኤርና ናዝሬት በይን ንዘዳለወ ተጸብጻብ እስቲፋኖስ ግርማይ ካቕርቦ እዩ
1: ኣብ ዞባ ማእከል ዝርግሐ ትካላት ጥዕና ብምስፋሕ ምዕሩይ ተጠቃምነት ንምርግጋጽ ኣብ ዝሓለፈ 35 ዓመታት ናጽነት ዝተኻየደ ጻዕሪ ዝምስከን ፍረ ከም እተረኽቦ ሓላፊ ጨንፈር ጥዕና ኣቶ ተስፋይ ተስፋ ጽዮን ሓቢሮም ብደረጃ ዞባ ዞባዊ መወከስ ሆስፒታል ሓዝሓዝ 3 ኮማዊ ሆስፒታላት 7 ማእከላት ጥዕና 25 መደብራት ጥዕና ከምኡ ውን 2 ማእከላት መመርመሪ ኤች ኣይ ቪ ኤድስ ብጠቕላላ 38 መንግስታውያን ከምኡውን 84 ብሕታውያን ትካላት ጥዕና ከም ዘለዎ ኣብሪሆም ነቲ ኣገልግሎት ንምምዕባልን ንምስፋሕን ብዝተገብረ ወፍሪ ኣብ ርእሲ እቲ ዝተዓጥቀ ዘመናዊ መሳርሒታት ክኢላዊ ዓቕሚ ሰብን ዝተኣታተወ ኣገልግሎታትን ኣብ 225 ኮማዊ ሆስፒታል ጎዳይፍ ኣገልግሎት ሕርሲ ክጅምር ንከሎም መደበር ጥዕና ዓዲ ሓወሻ ኣገልግሎት ሕርሲ ንምጅማር ምድላዋታ ከም ዝፃፈፈታ ነፂሮም ንኣገልግሎት ወለንታዊ መርመራ ኤች ኣይ ቪ ኤድስ ብዝምልከት ድማ ኣብ ነፍሰ ጾራት እቲ ሸፈነ 100 ሚእታዊት በጺሑ ከም ዘሎም መጠን መልከፍቲ ብደረጃ ዞባ ድማ ናብ ባዶ ነጥቢ 1 ሚእታዊት ከም ዝነከየ ኣቶ ተስፋይ ገሊጾም ሓላፊ ኣህዱ ሓበሬታን ጐስጓስን ኣቶ ሃብተ ገብረ መስቀል ብወገኖም እወንታዊ ናይ ባህር ለውጢ ንምምጻእ ዝተኻየደ ጐስጓሳት ጽቡቕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኣብ ምውጋድ ሓሳዊ ልምድታትን ምውሓስ ጽሬት ኣከባብን ተመዝጊቡ ዘሎ ገስጋስ ናቲ ውፅኢት ከም ዝኾነ ኣብሪሆም ሓላፊ ኣህዱ ኣከባብያዊ ጥዕና ኣቶ ኣብርሃም በላይ ድማ ከም ኣብ ዝመርሖ ሓበራዊ ጽሬት ብዕቱብ ሳላ ዝተሰርሐ ኣብ 991 ካብ 200ታዊት ዘይሓልፍ ዝነበረ ሸፈነ ዓይኒ ምድሪ ኣብ 225 ናብ 89ታዊት ከም ዝበረኸ ሓቢሮም
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝተፈላለያ ንኡስ ዞባታትን ዓድታትን ድሕሪ ዝተኻየደ ዳሕሳሳዊ ምርምራታት ንልዕሊ 270 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ ወኪል ኤርና ዳንኤል ሃብታ ኣብ ብመልክዕ ጸብጻብ ዘዳለወ ትሕዝቶ ኣርሴማ ኣስመሮም ክተቕርቦ እያ
2: ጨንፈር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ምስ ሆስፒታል ብርሃን ዓይኒ ብምትሕብባር ኣብ ከተማ ዓሰብ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይኒ ኣካይዶም ሓላፊ ሃገራዊ መደብ ምቁፅፃር

0: ረት ኣቶ ኣለም ዘካርያስ ኣብ ዝሃቦ ሓበሬታ ብሃገር ደረጃ ኣብ ውሽጢ 6ዱሽተ ኣዋርሕ 2925 መጥባሕቲ ሓበላ ዓይኒ ከም እተኻየደ ብምጥቃስ እዚ ኣብ ዓሰብ ዝተኻየደ ኣካልን መቐፀልታ ናቱ ከም ዝኾነ ገሊፆም። ኣብ ሆስፒታል ብርሃን ዓይኒ ክኢላ መጥባሕቲ ዶክተር እዮብ በየነ ብወገኑ ኣብ ዞባ ደቡባዊ ቀይሕ ባሕሪ ብመልክዕ ወፍሪ መጥባሕቲ ሓበላ ዓይኒ ክካየድ እዚ ንኻልኣይ ግዜ ከም ዝኾነ ብምጥቃስ ሳላ ምትሕብባር ኣብቲ ዞባ ዝነጥፉ ሞያውያንን ኣመሓደርትን እቲ መደብ ዕውት ከም ዝነበረ ኣብርህዮም። ሜዲካል ዳይረክተር ሆስፒታል ዓሰብ ኣቶ ሓሰን ዓሊ ብወገኑ ኣቐዲሙ ኣብ 4ተን ንኡስ ዞባታት ኣብ 52 ዓድታት ዳህሳስ ከም እተገብረ ብምሕባር ብመሰረት እቲ ዳህሳስ ብቐሊሉ ዝፍወስ ሕማማት ዓይኒ ንዝፀንሖም መድሃኒትን መነፀር ዓይንን ከም እተዓደለ ነቶም መጥባሕቲ ዘድልዮም ድማ ቆፀራ ተዋሂብዎም ከም ዝፀንሐ ሓቢሮም። እቲ ሆስፒታል ዓጢቕዎ ዘሎ መሳርሒታትን መሻርክቲ ኣካላት ዝገበርዎ ምድግጋፍን ኣብ ምዕዋት ናይቲ መደብ ዕዙዝ ኣበርክቶ ከም ዝነበረ እውን ኣቶ ሓሰን ኣረድዮም። መጥባሕቲ ዝተገብረሎም ዜጋታት ብግዲኦም ቅድሚና ፅነት ኣገልግሎት ሕክምና ዓይኒ ንምርካብ ንዝገብርዎ ዝነበሩ ነዊሕ ጉዕዞን ወፃኢታቱን ብምዝካር ኣብዚ እዋን ብዘይካቲ ኣብ ከከባቢኦም ዝረኽብዎ ዘለዉ ስሩዕ ኣገልግሎት ጥዕና ብመልክዕ ወፍርን ብነፃን ኣገልግሎት መጥባሕቲ ዓይኒ ምርካቦም እፎይታ ከም ዝፈጠረሎም ኣብርሃም።
1: ዓለምለኻዊ መዓልቲ ጥዕና ቡቕሊ ብደረጃ ሃገርናን ዓለምን ትማል ተዘኪራ ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ዳናይት ግብሪ ሂወት ከተቕርቦ እያ።
2: ዓለምለኻዊ መዓልቲ ጥዕና ቡቕሊ ኣብ ትሕቲ ውሑስ ጥዕና ቡቕሊ መሰረት ውሕስነት ምግቢ ዝብል ቴማ ብ12 ጉንበት ብደረጃ ሃገርናን ዓለምን ንሓሙሻይ ግዜኣ ተዘኪራ። ኣብቲ ፅምብል ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ኣቶ ተክላ ምስግና ምሕላው ጥዕና ቡቕሊ ኣብ ውሕስነት ምግብን ቁጠባዊ ርግኣትን ወሳኒ ግደ ከም ዘለዎ ብምጥቃስ ብባልዓትን ሕማማትን ክመፅእ ዝኽእል ሓደጋታት ብምጉላሕ ኣቐዲምና ክንወስዶም ብዛዕባ ዝግባአና ስጉምትታት ከም ኮለላ ምርምር ምዕባይ ንቕሓት ሕብረተሰብ ከምኡ ውን ዘላቕነት ዘለዎ ሕርሻዊ ንጥፈታት ብዝለዓለ ክስርሓሉ ከም ዝግባእ ኣዘኻኺሮም። ሕርሻ ኤርትራ ብቐንዱ ኣብ ኣካል ኣሕምልትን ፍረታትን ስለ ዝምርኮስ ዝኾነ ሓድሽ ሕማም ወይ ባልዕ ምዝኣቱ ኣብ ቁጠባ ሃገርን መነባብሮ ህዝብን ሃስያ ከስዕብ ስለ ዝኽእል ኣቐዲምካ ንምክልኻሉ ንውሸባ ቦቕሊ ዝምልከት ህላወን ምሕያል ሕጋዊ መሳርሒታት ጥዕና ቦቕሊ ከምኡ ውን መምዘኒታትን ደረጃታትን ይፅናሓለይ ዘይበሃሉ ሃገራዊ ዕማም ስለ ዝኾነ መንግስቲ ኤርትራ ንውሸባ ቦቕሊ ዝምልከት ኣዋጅ ቁፅሪ 156 እዝባር 26 ኣውፅኡ ብግብሪ ከም ሰርሓሉ ኣረዲኦም። ወኪል ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣርኤላ ግሊኒ ብወገና ሕርሻ ዓንዲ ማእከል መነባብሮ ህዝቢ ቁጠባዊ ብቕዓትን ሃገራዊ ውሕስነት መግብን ኣብ ዝኾነላ ኤርትራ ምውሓስ ጥዕና ቡቕሊ እስትራቴጂያዊ ቀዳምነት ከም ዝኾነ ጠቒሳ ንሳ ኣስዒባ ምርግጋፅ ስነ ህወታዊ ድሕነት ቡቕሊ ብኽነት ፍርያት ዘራእቲ ከም ዘወግድ ብምጥቃስ ምርግጋፅ ድሕነት ቡቕሊ ዋሕስ ስርዓተ መስራሕ ፍርያት ስለ ዝኾነ ውሑስ ንግዲ ከም ዝፈጥር ከምኡ ውን ናብ ስግሮደባውያን ባልዓትን ሕማማትን ንዝህሉ ተቓላዕነት ከም ዘጉድል ሓቢራ። ኣብቲ ኣጋጣሚ ንድሕነት ቡቕሊ ኣስጋእነት ጉድለት ድሕነት ኣብ ምርግጋፅ ውሕስነት ምግቢ ኣግራብን ድሕነት ቡቕልን ግኑናት ሕማማትን ባልዓትን ኣብ ሃገርናን ኣህጉርናን ዝብሉን ካልኦትን ወረቓቕቲ ብኽኢላታት ቀሪቦም ሰፊሕ ዘተ ተኻይድሎም።
1: ኣብ ዞባ ዓንሰባ ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፍ ዓብዩ ኣሎ። ብዛዕባ ዝዓብ ገስጋስ ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ፀብጻብ ኣሎ ይስዕብ።
3: መንግስቲ ኤርትራ ንቅድመ ትምህርቲ ቀዳምነት ናይ ቀዳምነታት ሂቡ ሳላ ዝሰርሓሉ ሎሚ ኣብ ኩሉ ኩርናዓት ሃገርና ቅድመ ትምህርቲ ዘይብሉ ቦታ ምርካብ ዝከኣል ኣይኮነን። ሓደ መርኣያ ናይዚ ድማ ኣብ ዞባ ዓንሰባ ካብ ፈለማ ሓርነት ክሳብ ሕጂ ተዋሊዶም ዘለዉ ትካላት ቅድመ ትምህርቲ ምስ እዋን መግዛእቲ ዝነበረ ምንፅፃሮም ዝከኣል ኣይኮነን። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ናይ ናፅነት ዓመታት ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፊ ከም ዝዓበየ ሓላፊ ተሃዱ ቅድመ ትምህርቲ መምህርቲ ዕግስቲ መሓራ ሓቢራ። ንገስጋስ ናይዘን ትካላት ትምህርቲ ኣመልኪታ ንኤሪና ኣብ ዝሃቦቶ ሓበሬታ ቅድሚ 1991 ኣብ ከተማ ከረን ጥራይ ዝተወሰና 3 ትካላት ቅድመ ትምህርቲ ከም ዝነበራ ብምጥቃስ ድሕር ናፅነት ብምውሃድ ህዝብን መንግስትን ሳላ ዝተካየደ ሓያል ፃዕሪ ሎሚ ኣብ ኩሉ ኩርናዓት ናይቲ ዞባ ዝተዘርግሐ 304 ትካላት ከም ዘለዋ ገሊፃ። በዚ መሰረት ኣብ ንዞባ ዓድት የክሌዛን 22፣ ኣብ ንዞባ ኣስማጥ 45፣ ኣብ ንዞባ ዒላ በርዒድ 45፣ ኣብ ንዞባ ገለብ 46፣ ኣብ ንዞባ ሃበሮ 22፣ ኣብ ንዞባ ሓጋዝ 38፣ ኣብ ንዞባ ሓልሓል 25፣ ኣብ ንዞባ ሓመል ማሎ 28 ኣብ ንዞባ ከረን ድማ 33 ትካላት ተኸፊተን ምዕሩይ ኣገልግሎት ሂባ ከም ዘለዋ መምህርቲ ዕግስቲ ሓቢራ። ምስ ምውዳድ ትካላት ቅድመ ትምህርቲ ናብ ማኣደ ትምህርቲ ዝፅምበሩ ተምሃሮ እውን ቁፅሮም ናዓብየ ይመፅ ምህላው ብምጥቃስ ቅድሚ ናፅነት 353 ጥራይ ዝነበረ ናብ ኣስታት 19,000 ቁፅሪ መምህራን ድማ ካብ 13 ናብ 1220 ክብ ከም ዝበለ ኣነፂራ። ኣገልግሎት ቅድመ ትምህርቲ ኣብ ምምሕያሽ ብቕዓት ተምሃሮ ፀላው እዩ ዝበለት መምህርቲ ዕግስቲ ኩሎም ህፃናት ነዚ ዕድል ዝክረኽብሉ ዝኽእሉ ባይታ ክህሉ ከም ዝግባእ ኣተሓሳሲባ። ኣብ መወዳእታ ሳላና ፅነት ዝተረኽበ ዕድላት ቅድመ ትምህርቲ ብምዕሩይ ናብ ኩሎም ህፃናት ንምብፃሕ ምስራሕ ንመምሃራን ቅድመ ትምህርቲ ስልጠናታት ብስሩዕ ምውዳብ ከምኡውን ሱፐርቪዥናዊ መደባት ምስፋሕ ዘጠቓልል ናይ መጻኢ መደባት ስራሕ ከም ዝኾነ ገሊጻ።
4: ተረከብቲ ወለዶ ዝኾኑ ህፃናት ብብቕዓ ትምህርቲ ተሃኒፆም ነታ ኣብ ቀረባ መጻኢ ክንሪያ ንትምነያ ምዕብልትን ብልፅትን ኤርትራ ክውንቲ ክገብሩ ካብ ሕጂ ነስ ተፈጢሩ ዘሎ ዕድላት ተጠቀምትን ምግባሮም ብውህደት ክንሰርሕ ይግባእ። ምስኣላይ ኤፍሬም ተስፋ ብርሃን ቤትኤል ሰለሙኔ ካብ ኣገልግሎት ዜና ዘቦ ዓንሰባ። ርሑስ ቅንያት ናፅነት ንመላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ፅንዓትና ዋሕስና።
1: ኣብ ንኡዞባ ከርከበት ሃብቲ ገረብን እንስሳ ዘገዳምን ምዕቃብን ንምስሳንን ዝካየድ ዘሎ ቁፅፅራዊ ስራሕ ፅቡቅ ውፅኢት ከም ተረኽቦ ተሓቢሩ። ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ኣቶ መሓመድ ዓብደላ ንኤሪ ናብ ዝሃቦ ሓበሬታ ምስ ምስፋሕ ሕርሻዊ ንጥፈታትን ዓይነት መነባብሮ ሕብረተሰብን ኣተተሓሒዙ መጠን ዝቁረፅ ኣግራብ ልዕሉ እኳ እንትኾነ መረዳእቲ ሕብረተሰብ ኣብ ውሕሉል ኣጠቃቀማ ሃብቲ ገረብን ኣገዳስነት ምግራብን ብምዕባዩ ግን መጠን ብርሰት ከም ዝነከየ ትርእዮ እንስሳ ዘገዳም ድማ ከምዝሰሰነ ርዲኡ። ሰገን ገታ ዒው ኢራብን መፍለስን ብብዝሒ ካብ ዝረኣዩ እንስሳታት ዘገዳም ምዃኖም ከይህደኑ ድማ ልዑል ቁፅፅር ከም ዝግበር ዝጠቐሰ ኣቶ መሓመድ ምስ ምህናፅ ዲጋ ክርከበት ቁፅሪ እንስሳታት ዘገዳምን ኣዕዋፍን ከም ዝወሰኸ ብምሕባር ሃብቲ ገረብ ንምስሳን ኣብ ምሕዳር ከባቢ ሂምቦል ቀጨጭ 500 ሄክታር ንምሕዛእ መደብ ከም ዘሎ ገሊፁ። ኣቶ መሓመድ ዓብደላ ብመወዳእታ ብኣባላት ቁፅፅር ሃብቲ ገረብን እንስሳ ዘገዳምን ዝካየድ ንጥፈታት ንበይኑ ኣኻሊ ስለ ዘይኮነ ነብሲ ወከፍ ዓዲ ኣቦ ገረብ ብምቁፃር ከባቢኣ ናይ ምሕላዊ ሓላፍነት ክትወስድ ኣተሓሳሲቦም። ኣብ ዞባ ዓንሰባ ኣብያተ ትምህርቲ ኣብ ምእካብን ምምስራሕን ሓበሬታ ዓቕሚ ሰብ ንብረትን ገንዘባዊ ሕሳባትን ዘድሊ ዓቕምን ክድልባ ዝኽእል ስልጠና ስርዓት ሓበሬታ ካብ መላእቲ ዞባ ንዝተዋፅኡ 115 ርእሰ መምህራንን ሓለፍቲ ትምህርቲ ንዞባታትን ተዋሂቦ። እቲ ካብ 8 ክሳብ 12 ጉንበት ኣብ ከረን ዝተዋህበ ስልጠና ምሕደራ ትምህርታዊ ስርዓት ሓበሬታ ንምውርፃእ ዝዓለመ ኮይኑ ሓፈሻዊ ኣምር ስርዓት ሓበሬታ ዝርግሐን ተበፃሕነትን ትምህርቲ ምርጋፅ ብቕዓት ስርዓተ ትምህርቲ ከምኡውን መስርሕ ምእካብን ምምስራሕን ሓበሬታ ዘጠቓለለዩ ነይሩ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ዓቕምን ብቕዓትን ተምሃሮ ንምዕባይ ኣብያተ ትምህርቲ ብምትሕባርኮም ዘመናዊ ቴክኖሎጂ ዓጥቃ ስለ ዘለዋ እቲ ስልጠና ኣዝዩ ኣገዳሲ ከም ዝኾነ ገሊፁ። ኣዋሃዲ ናይቲ ስልጠና ዶክተር ዳንኤል ጃምቦ ብወገኑ ኣብ ሜላታት ምስናድ ምምስራሕን ኣተዓቕባን ዕለታዊ ንጥፈታት ኣብያተ ትምህርቲ ዝርዝራዊ መብርህ ድሕሪ ምሃብ ብደረጃ ሚኒስትሪ ትምህርቲ ተዋዲዱ ኣብ ኣብያተ ትምህርቲ ንክተኣታቶ ዝስራሐሉ ዘሎ ዳታ ቤዝ ኣብ መፈፀምቲኡ ይቀራረብ ስለ ዘሎ ቅልጡፍ ምልዋጥ ሓበሬታ ንክረጋገፅ እቲ ስልጠና ከም ተወደበ ረዲኡ። ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ምርምርን ስታስክስን ኣቶ ሃይሉ ስፋሃ መወዳእታ ኩለን ኣብያተ ትምህርቲ ኣብ ኣተሓሕዛ ገንዘባዊ ሕሳባትን ባጀትን ሕጋዊ መስርሕ ክኽተላ ከምኡውን ኣብ ቀዋምን ሃላኽን ንብረት ኣተሓሕዛ ሰነዳት ምእካብ ሓበሬታ ተምሃሮን መምህራንን ስሉጥን ፅፉፍን መስርሕ ክህልዋን ኣተሓሳሲቦም። ቅነ ናፅነት ኣብያተ ትምህርቲ ንቕሓት ተምሃሮ ኣብ ሃገርን ሃገራውነትን ዘዕቢ ስለ ዝኾነ ብዝለዓለ ክስራሓሉ ገዳስ ምዃኑ ኣዋሃድቲ ናይቲ ብደረጃ ንዞባ ዓዲ ቀይሕ ዝካየድ ዘሎ መደባት ገሊፆም። እዚ ብ11 ጉንበት ኣብ መዋእለ ህፃናት ዝተኸፍተ መደብ ክሳብ 17 ጉንበት ኣብ ኩለን ናይ መባእታ ማእከላይን ካልኣይን ደረጃን ኣብያተ ትምህርቲ ይቕፅል ከም ዘሎ ወኪል ኤሪና ሓቢራ። ሓላፊ ኣብያተ ትምህርቲ ንዞብ ዓዲ ቀይሕ መምህር በየነ ተስፋይ እቲ ቀነ ተምሃሮ ብመልክዕ ጥበባዊ ውድራትን ምርኢትን ታሪክን ክብርታትን ዝወርስሉ ስለ ዝኾነ ኣገዳስነቱ ልዕሉ ምዃኑ ይብርህቡ። ናፅነት ረዚን ሓላፍነት ተሰክም ህያብ ስዋኣት ምዃና ዝሓበረ ኣመሓዳር ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበወገኑ ትርጉም ናፅነት ኣብ ቆልዑን ተምሃሮን እናሰረፀ ንክኸይድ ከምዚ ዓይነት መደባት ፅሉኡ ቀሊል ስለ ዘይኮነ ክድፋእ ኣሎ ከም ዘድሊ ብርህቡ። ቅነ ናፅነት ኣብያተ ትምህርቲ ንዞባ ዓዲ ቀይሕ ኣብ ኣብያተ ትምህርቲ መሶብና ፍቕርን ሰላምን ንዕ መሓዛ መባእታ ዓዲ ቀይሕ ካልኣይ ደረጃ ዓዲ ቀይሕ ከምኡውን ኣብ ማእከላይ ደረጃ ቁሓይቶን ዕናቡርን ይካየድ ኣለዎም።

ዝስዕብ ዜናታት ሃገራት ወፃኢ ኩራ ተዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኣብ ቻይና ናይ ክልተ መዓልትታት ምብፃሕ ንምፍፃም ሎሚ 13 ጉንበት ድሕሪ ቀትሪ ከተማ ቤጂንግ ኣትዩ ኣብዚ ናይ ክልተ መዓል

ኣብ ምፅባብ ወታው ተራ ክህልዎ ትፅቢት ይግበር። ብዘካዚ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ቅልውላዊ ዞባ ማእከላይ ምብራቅ ክዝትዩ ትፅቢት ይግበር። ፕረዚደንትታት ዶናልድ ትራምፕን ሺጂፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተራኺቦም ከም ተዘራረቡን ዝዝከር እዮም።

ፊሊፒንስን ጃፓንን ኣብዚ ወርሒ እዚ ዝኸተምኦ ኣብ ምልዋጥ ወተሃደራዊ ንዋትን ቴክኖሎጂን ዘተኮረ ስምምዕ ካብ ፈለማ ዝመፅእ ዓመት ከም ዝትግበር ሓቢራን ድሮውን ትግባረ ተክልታዊ ወተሃደራዊ ስምምዕ ንምቅልጣፍ ትሕግዝ ሓበራዊት ሓይሊ ዕማማ ቆይመም ንህላውን ኣፍሊጠና ኣለዋ ጃፓን ን10ታት ዓመታት ኣብ ሰደዳ ፅዋራ ፅኒዓቶ ዝፀንሐት እገዳ ኣብ ዝሓለፈ ወርሒ መያዝያ ከም ዘለዓለቶ ዝፍለጥ ኮይኑ እዚ ስጉምቲ እዚ ንተወሳኺ ወተሃደራዊ ስምምዓት ባይታ ዘጣጥሕ ምዃኑ ተገሊጹ እዚ ከምዚ ኢሉ እንከሎ እቲ ስምምዕ ንፀጥታ ዞባ ኤስያ ፓስፊክ ባዕሉታ ክፀልዎ ከም ዝኽእል ተንተንቲ ክእምቱ ፀኒሖም ኣለዉ ጃፓንን ፊሊፒንስን ሓበራዊ ወተሃደራዊ ልምምድ ከምኡውን ፀጥታውን ሎጂስቲካውን ምልውዋጥ ከካይዳ ዝኽእለን ውዕል ኣብ ፈለማ ወርሒ ናይ 226 ከም ተፈራረማ ፀብፀባት ይረድኡ ሩስያን ቻይናን ዝርከበን ሃገራት ነዚ ጃፓን ወተሃደራዊ ዓቕማ ንምምዕባል ምስ መሻርክታት ገብሮ ዘላ ምንቅስቃሳት ክቃወማ ፀኒሐን ኣለዋ ግዜያዊት ፕረዚደንት ቨነዙዌላ ዴላሲ ሮድሪገዝ ሃገራ ኣብ ትሕቲ ምሕደር ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂጋቶ ኣብ ፈለማ 226 ኣብ ቨነዙዌላ ወተሃደራዊ ስርሒት ብምክያድ ንፕረዚደንት ኒኮላስ ማዶሮ ብትሕቲ ቀይዲ ዘእተወት ኣሜሪካ ምስ ግዜ ከም ክፍሊ ሃገር ከተመሓደራ ከም ትኽእል ግምታት ሓየለ ወገናት ፀኒሑ ይኹን እምበር መንግስቲ ቨነዙዌላ ንሉኣላውነትን ግዛእታዊ ሓድነትን ሃገሩ ሕሊፉ ከምዘይህብ ምጥቃስ ምስ ኣሜሪካ ኪኖ ቁጠባውን ዲፕሎማስያውን ምትሕጋዝ ዝኸይድ ዝምድና ከም ዘይህልዎ ነፂራ ኣብዚ እዋን እዚ መስርሕ መሸጣ ነዳዲ ቨነዙዌላ ዳርጋ ብምሉኡ ብመገዲ ኣሜሪካ ይፍፀም ከም ዘለዮም ፀፀዋ ዘርድኡ ኣሜሪካ ኣብ ልዕሊ ቨነዙዌላ ዘካየደቶ ወተሃደራዊ ስርሒት ብቐንዱ ፀጋታት ነዳዲ ንምቁፃር ዝዓለመ ምዃኑ ናይ ቀረባ ተዓዘብቲ ይሕብሩ ህዝባዊት ሪፓብሊክ ቻይናን ታጂክስታንን ኣብ 10 ፅላታት ክተሓጋገዛ ዝኽእለን ስምምዕ ተፈራሪማን እቲ ስምምዕ ካብ 11 ክሳብ 14 ጉንበት ኣብ ቻይና ዑደት ዝፍፅም ዘሎ ፕረዚደንት ታጂክስታን ኢማሞል ራሕሞን ሎሚ 13 ጉንበት ምስ ፕረዚደንት ሺጂፒንግ ኣብ ዘካየዶ ዝርርብ ተኸቲሙ ክልጤን ሃገራት ኣብ ንግዲ ወፍሪ ዕድና ህንፃ ትምህርትን ሰብ ሰርሖ ብልሕን ኣብ ዝርከቦም መዳያት ብሓባር ክሰርሓ ምዃነን ኣፍሊጠና ኣለዋ ብዘይካዝያ መዳይ ፀጥታ ከም ተሓጋገዛ ብምጥቃስ ሽበራ ንምቅላስ ሓባራዊ ፃዕረን ከም ዝሕየላ እውን ኣረዲአን ትግባረት ስምምዓት ካብ ዝመፅእ ዓመት ከም ዝጅምር መራሕቲ ክልጤን ሃገራት ሓቢሮም ኣለዉ መንግስቲ ኢራን ምስ ኣሜሪካ ካልኣይ ዙርያ ዝርርብ ንምክያድ 5 ነጥብታት ዝሓዘ ቅድሚ ኩነት ኣቕሪቡ እቲ ቅድሚ ኩነት ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ መጥቃዕትታት ደው ክብል ብመጥቃዕቲ ኣሜሪካን እስራኤልን ንዝወረደ ዕንወትን ክሳራታትን ካሕሳ ክፈል ኣብ ናይ ወፃኢ ባንክታት ደስኪሉ ዘሎ ማላዊ ፀጋታት ኢራን ክልቃቕ ኩሉ ዓይነት እገዳታት ክለዓል ከምኡውን ሉኣላውነት ኢራን ኣብ መፃወ ሆርሙ ዝሃጉራዊ ኣፍልጦ ክወሃቦ ዝብል እዩ ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዘረግሖ ፅሑፍ ሓቀኛ ሰላም ኣብ ተሃዲድን ምስግዳድ ፖሊሲታትን ክህነፅ ከም ዘይክእል ገሊጹ እዚ ቅድሚ ኩነት መልሲ ናይቲ ብኣሜሪካ ዘቕረበ 14 ነጥብታት ዝሓዘ እማመ ሰላም ከም ዝኾነ የን ማዕከና ዜና ኢራን ዝሕብራ ዘለዋ ኣሜሪካ ዘቕረበቶ ናይ ሰላም እማመ ኢራን ኒክሎሳዊ መደባታን ምምዕባል ዩራኒየምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለ ዩ ነይሩ ኣብ ጠለባት ክልጤን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኖዮም ተንተንቲ ዝእምጡ ሩስያ ትማሊ 12 ጉንበት ዕውት ክትብል ዝገለፀቶ ሳርማት ዝተሰሜ ኒክሎሳዊ ፅዋር ክስከም ዝኽእል ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ ሚኒስትሪ ምክልኻላ ብዘርግሖ ሓበሬታ እቲ ፈተነ ዝተኻየደሉ ሚሳይል ካብ ሰሜናዊ ምዕራብ ሩስያ ዝርከብ መደበር ተበጊሱ ኣብ ምብራቃዊ ወሰናስን ሩስያ ንዝነበረ ዕላማ ብልክዕ ከም ዝወቕዐ ገሊፆም እዚ መቕፀልታ ናይቲ ኣብ ሓድሽ ዘመናዊ ፅዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰቲ ሚኒስትሪ ታክቲካውን ቴክኒካውን ብቕዓት ናይቲ ባሊስቲካዊ ሚሳይል ንምርጋፅ ከም ተካየደ ሓቢሩ እንተኾነ ግን ምስ ህልው ኩነታት ዞባ ቅርበት ዘለዎም ተንተንቲ እዚ ሩስያ ዘካየደቶ ፈተነ ምስ ካብ ሃገራት ምዕራብ ዝመፃ ዘሎ ተፀ

ፀብኦታትን ኔቶ ናብ ወሰናስን ዝገብሮ ዘሎ ምስፍሕፋሕን ዓቕማ ንምጉላሕ ዘካየደቶ ምዃኑ እዮም ዝገልጹ። ነቲ ፈተነ ዝተኸታተለ ፕረዚደንት ቭላድሚር ፑቲን እቲ እስትራተጂያዊ ሚሳይል ካብቲ ሃገራት ምዕራብ ዝውንኦ ብ4 ዕፅፊ ከም ዝሕይልን ኣብ መወዳእታ ናይ ዝዓመት ናብ መሳርዕ ምክልኸል ሃገሩ ከም ዝፅንበርን ሓቢሮም። ኣህጉር ሰገር ባሊስቲካዊ ሚሳይል ሳርማት ክሳብ 350 ኪሎ ሜትር ናይ ምጓዓዝ ዓቕሚ ከም ዘሎ ፕረዚደንት ፑቲን ብተወሳኺ ነፂሩ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካን ሩስያን መጠን ዝውንኦ ኒክሎሳዊ ርእሰ ኩናት ንምድራት ቅድሚ 15 ዓመታት ዝኸተመ ውዕል ኣብ ዝሓለፈ ወርሒ ለካቲት ድሕሪ ምቁዕ እዩ። እቲ ብ210 ዝተኸተመ ውዕል ንብዝሒ ኒክሎሳዊ ርእሰ ኩናት ሩስያን ኣሜሪካን ናብ 1500 ዝድረት እዩ ነይሩ። ሓይሊ ኣየር ኦስትሪያ ብዘይ ፍቓድ ናብ ክሊ ኣየር ሃገሩ ንዝኣተዋ ናይ ስለያ ነፈርቲ ኣሜሪካ ዓጊቱ ከም ዝመለሰ ሓቢሩ። ሚኒስትሪ ምክልኻል ኦስትሪያ ዝሃቦ መግለፂ ፒሲ 12 ዝዓይነተን ነፈርቲ ኣሜሪካ ንተኸታታሊ 2 መዓልትታት ብዘይ ሕጋዊ ፍቓድ በረራ ናብ ክሊ ኣየር ሃገሩ ከም ዝኣተዋ ኣረጋጊፁ። እተን ነፈርቲ ብሓይሊ ኣየር ኦስትሪያ ድሕሪ ምዕጋተን ናብ ከተማ ሙኒክ ጀርመን ገፀን ክምለሳ ከም ተገደዳ እቲ ሚኒስትሪ ብተወሳኺ ሓቢሩ። ኣሜሪካ ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ዛጊት የላን። መንግስቲ ኦስትሪያ ኣሜሪካ ብ ልዕሊ ኢራን ኣብ ዘካየደቶ ወታደራዊ ስርሒት ክሊ ኣየር ሃገሮ ክትጥቀም ንዘቕረበቶ ተደጋጋሚ ሕቶ ከም ዝነፀጎ ኣይርሳዕን። መንግስቲ ደቡብ ኣፍሪቃ ኣብ ሰፊሕ ክፋል ሃገሩ ዝተኸስተ ብርቱዕ ዝናብ ዝዓብለሎ ኩነታት ኣየር ዘስዓቡ ሓደጋታት ዕለቕልቕ ንዘውርዶ ዘሎ ክሰራታት ንምቅላል ናይ ሓደጋ ድንጋጊ ኣዊጁ። በቲ ኣብ 6 ዞባታት ይቕሬታ በቲ ኣብ 6 ዞባታት ደቡብ ኣፍሪቃ ተኸሲቱ ዘሎ ባህርያዊ ሓደጋ ሰብኣውን ንዋታውን ክሰራታት ከም ዝወረደ ይዝቃላሕ ዘሎ። ሓያሎ ፅርግያታት ከም ዝዓነወን ድልድላት ከም ዝፈረሰን ዝሕብሩ ፀብፀባት ምስ ህንዳዊ ውቅያኖስ ዘዳው ምብራቃዊ ወሰናስን እቲ ብዝለዓለ ዝተፀልዎ ምዃኑ ይረድኡ። ምስቲ ባህርያዊ ሓደጋ ብዝተኣሳሰር ብውሕዱ 10 ሰባት ክመቱ ከለዉ ሓያሎ ካልኦት ዳህዮም ጠፊኡ ከም ዘሎን ልዕሊ 41,000 ከም ተመዛበሉን ማዕከናት ዜና ይጋውሓ ኣለዋ። እቲ ብርቱዕ ዝናብ ንዝመፅእ መዓልትታት ክቕፅል ምዃኑ ዝእምት ትንቢት ኩነታት ኣየር ከም ዘሎ ዝሕብሩ ዘለዉ ሰብመዚ ምክትታል ሜትሮሎጂ ደቡብ ኣፍሪቃ ኩሉ መድያዊ ክሳራታት ብኡ መጠን ከይዘይድ ስጋኣቶም ይገልጽ ኣለዉ። ዝሓለፈ ዓመት ኣብ ደቡብ ኣፍሪቃ ብዝተኸስተ ሓደጋ ዕለቕልቕ ልዕሊ 106 ሰባት ከም ዝሞቱን ልዕሊ 10,000 በኣሉታ ከም ተጸልውን ጸብጻባት ይሕብሩ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ትሕቲ ቅርፂ ሕርሻ ዝተሰላሰለ ንጥፈታት ዝምስገን ውፅኢት ተረኺቡ። ኣብ ዞባ ማእከል ዝርግሐ ትካላት ጥዕና ብዓይነትን መጠንን ከም ዝማዕበለ ተገሊጹ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ንልዕሊ 270 ዜጋታት መጥባሕቲ ሓበላ ዓይነት ተኻይዱ። ፕረዚደንት ትራምፕ ኣብ ቻይና ናይ 2 መዓልታት ንፃሕ ንምፍጻም ከተማ ቤጂንግ ኣትዩ። ፊሊፒንስን ጃፓንን ዝኸተመኦ ወታደራዊ ስምምዕ ዝመፅእ ዓመት ከም ዝትግበር ሓቢራን። መንግስቲ ቬነዙዌላ ሃገሩ ብትሕቲ ምሕደር ኣሜሪካ ክትወድቕ ከም ትኽእል ንዝጋዋሕ ዘሎ ፅንፅንታ ነፂግዎ። ነሳዕቲ እዚ ዝተዳለዉ ዜናታት ተዛዚምሎም ዝተረፉ መደባትና ንሓደገኩም ብወገነይ ሰናይ ምሸት።

0: ኣይ ዕጥቂ መዓንፃሸጥ ኢሉ ክላሽንካን ኣመንኩብዓስ ኢሉ ቀጢን ሕማላኻ ተወፅኡ ዳነጉኻ ጋምባላ ኣሲሩ ክትሃጅም ነድሪ ድልወትሩ ክትሃጅም ነድሪ ድልወትሩ ብሬኒ ኣምንን ኣባዳሪ በርብጂ ቀስንን ተርዋሪ ፍናኒ ጨቢጥ ኣሰር ሕድሪ ሓሞት እያ ዘላ ተዕጠቑ ነብሩ መዓንጣዩ ሒዙ ተሳባሪ መዓንጣዩ ሒዙ ተሳባሪ ጭካኒኻ መስተውዓላየናንተ ሓላሊኻ
1: ወዲ ኣዳም ሰብ እንዴ ዝጠምፅ ፀምእ ኣብራ ከይወለ ዝብለኒ ዘቅ ዝብል ፍጡር እንዴታ እ ድኻም ዘይንሕፈኒ
2: ከበሉ
1: ደኺመ ረኣ ዘይብል ጠሚየ ፀሚኤ ዘይወፀኒ
3: ኣብ 983 እዩ ማእከላይ ጉጅለ ባህሊ ህዝባዊ ግንባር ኣብ ግንባራትን ሰራዊት ባህላዊ ምርኢት ተቕርበሉ ዝነበረት እዋን ኣብ ሓንቲ ሙዚቃዊት ድራማ እቲ ኒሕከ እቲ ሓቦኸ እቲ ስኒ ምንካስከ ዝብላ ቃላት ነይረን። ነቲ ምርኢት ዝተዓዘበ ተጋደላይ ድማ ነዘን ቃላት እናደጋገመ ካብቲ ምርኢት ይፋኖ ነይሩ። ካብኡ ንነጀው ድኸም ንዝበለ ብጻይ ወይ እውን ዝሕጥ ክብል ንዝፈተነ እሂታ እቲ ኒሕከ እቲ ስኒ ምንካስኪ ኣበይ ኸይዱ ኣጆኻ እናበሉ ብፆቱ የተባብዕዎን ሞራል የስንቕዎን ነበሩ። እዘን ቃላት ዋላ እኳ ኣብቲ ግዜ እቲ ኣብ ሰራዊት እንተተዘውተራን እንተተደጋገማን ብግብሪ ግን ንጉዕዞ ሶራ ብሓፈሻ ብፍላይ ድማ ጉዕዞ ህዝባዊ ግንባር ዕጥቁ እየን ዝነበራ። ርግፅ ድማ ኩሉ ጉዕዞ ገድልና ብንሕ ዝተሓልፈ እኳ እንተኾነ ናይ ብሓቂ ስኒ ምንካስ ዘድልዮ ፍሉያት መድረኻት ግን ሓያለዩ ነይሩ። ሓደ ስጉምቲ ንድሕሪት፣ ክልተ ስጉምቲ ንቕድሚት። ተጋዳላይ ህዝባዊ ግንባር ኣብ 1978 እዩ ዝሰምዐንን ዘስተማቐረንን። ሽዑ ልዕሊ ሓያል ሕብረት ሶቪየት ነበር። ከምኡውን ኩለንተን ብስም ማሕበርነታዊ ደንበት ዝፍለጣ ዝነበረ ሃገራት ከምኡውን ናተን ፅልዋ ዝነበረን ጎረባብቲ ሶራ ኤርትራ ንብድምሳስ ኪዳን ኣትየን። ንስርዓት ደርግ እርቢ ዘይብሉ ኣፅዋርን ሰራዊትን ናይ ኩናት ኣመኸርትን ዓጢቐን ባሪኸን ዘበገሳሉ ግዜ እዩ ነይሩ። እዚ ህሞት እዚ ህዝባዊ ግንባር ዝሰፍሐ መሬት ኤርትራ ሓራ ገይሩ ናፅነት ሎምዶ ፅባሕ ትበሃለሉ ዝነበረት እዋን እዩ። ሽዑ ነቲ ዝመፅእ ዝነበረ ገዚፍ ዝዕጥቁ ወራር ፊት ንፊት ምግጣም ከም ምስ መንደቕ ምግጫው ማለት ስለ ዝነበረ እተን ኪንያ ማዕድን ዝጠመታ ሰብረኣይ ኣዕንቲ እቲ ውሕጅቲ ሓደ መዓልቲ ተጸፊዩ ክነጽፍ ምዃኑ እቲ ዝግደፍ ዝነበረ ሓርያ መሬትን ህዝብን ከኣ ክምለስ ከም ዝኾነ ኣይተጠራጠረን። በቲ ናይ ሽዑ ዋዕዋዕታ ሓጨውጨውን ህቦብላን ድማ ማእዝነን ኣይቀየራን። ሓደ ስጉምቲ ንድሕሪት ምምላስ ንዝያዳ ሓይሊ ንዝያዳ ናህር እምበር ምጥፋት ከም ዘይኮነ ኣሚነን ኣእሚነን ንዝነውሐን ዝመረረን ቃልሲ ድልዋት ኮይነን ስንንኺሰን ኣብዚ ናይ ተፈራረድ እዋን ተጋደላይ ህዝባዊ ግንባር ሳላ እምነቱን ጽኑዕ መሪሕነቱን እምንቱ ሓደ ስጉምቲ ንድሕሪት ክልተ ስጉምቲ ንቕድሚት ክትግብር ከም ዝኾነ ኣሚኑ ተጓዒዙ። ግን ወትሩ ምሉእ ዝበሃል ነገር ስለ ዘየልቦ ካብቶም ብዙሓት ቁንጣሮ ነዚ ናይ ሓይሊ ምቅያር ንድሕሪት ምምላስ ኩነታት ከም ስዕረት ነቲ ዝገጥሞም ዝነበረ ጸላእ እውን ከም ፍጹም ስለ ዝወሰድዎ ምጥርጣርን ሸታሕ ምባልን ኣይተረእየን ኣይኮነን። እቲ ዝሓየለን ዝጸንዐን እቲ ዝበዝሐ ስለ ዝነበረ ግን ንብዝሒ ጽዋርን ሰራዊንትን እምነትን ጽንዓትን ከም ስዕሮ ድሮት ወራር ብግስ ከይበለ ዝተጋህደ ሓቂ ነይሩ። ሽዑ ምክትል ዋና ጸሓፊ ህዝባዊ ግንባር ሕጂ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሓምለ 1978 ብዛዕባ እቲ ሽዑ ዝተፈጥረ ወተሃደራዊ ኩነታት ኣመልኪቱ ምስ መጽሔት መሪሕ ቁጥሪ 7 ኣብ ዝገበሮ ቃለ መጠይቕ ካብ ዝበሎ ክንጠቅስ፣ ን3,000,000 ህዝቢ ኤርትራ ንምጭፍላቕ ወይ ድማ ንምግጣም ይመፁ ከም ዘለዉ ብሩህ እዩ። ኣብቲ ወተሃደራዊ ግጥማት ኣብ ዝግበረሉ ግዜ ኣብ ሓደ ግንባር እቲሓደ ክደፍእ እቲ ሓደ ንድሕሪት ክምለስ ይኽእል ይኸውን። እቲ ኣንጻር መግዛእቲ ኢትዮጵያ ዝግበር

ወተሃደራዊ ቃልሲ ግን ኣብዚ ተወዲኡ ማለት ኣይኮነን። ምናልባት ሕጂ ደርግ ሓይሊ ተሰሚዕዎ ናይ ወተሃደራት ብዝሒ ናይ ኣፅዋር ብዝሕን ዓይነትን ስለ ዘስከሮ ዓበይቲ ዓወታት ዝፍፅን ዝመስሎ ይኸውን። ኣብ መወዳእታ ግን ሓፂር ናይ ምርብራብ ግዜ ምስ ሓለፈ እቲ ኩነታት ንረብሓ ሰውራ ኤርትራ ከም ዝቕየር ኣየጠራጥረን። ምናልባት እዚ ሕጂ ዘሎ ወራር ብዛዓበየ ዓቕን ክካየድ እኳ እንተኾነ ኣብ መወዳእታ ዝውስኖ ናይ ህዝቢ ኤርትራ ቆራፅነትን ናቱ ክምህ ዘይብል ተቃውሞን ጥራዩ። ከምቲ ዝተባህለ ድማ ዓበይቲ ግጥማት ተኻይዶም ጽዑቕ ናይ ምርብራብ ግዜ ሓሊፉ ደርግን መሻርክቱን ግን ኣይከም ዕጥቆምን ኣይከም ኣበጋግሶኦምን። ሳላ ጽንዓት ሳላ ምንካስን ተወፋይነትን ህዝቢ ኤርትራ እቲ ኩነታት ንረብሓ ሱራ ኤርትራ ተቐይሩ። ወራራት ክደራረቡ ተንኮላት ክፈሓሱ ዕረፍቲ ነበረን። ነዚ ዝመጸ ውዲትን እከይ ፍሕሶን ዝበትኽ ተጋዳላይን መሪሕነትን ስለ ዝነበረ ግን ውዲትን ፍሕሶን ኣይቀንዐን። ሓሙሽተ ዓመት ድሕሪ እስትራቴጂያዊ ምዝላቕ ዳግማይ ከምቲ ቐዳማይ ብዙሕ ጃህራን ዋዕዋዓታን ዝተገብረሉ ዓለም ዝባርኸቶ መሬትን ሰብን ዘናወፀ ተሃዲድ ዘዕጥቁ ናይ መወዳእታ ጥፍኣትና ዘበሰረ ወራር ተኣውጁ ሸርሻይ ወራር። ዓለም መሬት እንታይ ከም ትወልድ ክትርኢ ከም ጥንስቲ መዓልቲ ክትፅብፅብ ትረኣያ። በንጻሩ እቲ ንጥፍኣት ዝተፈርደ ተጋዳላይ ኩነታት ክፅንክር ዝያዳ ዝነቅሕ ሽግር ዝያዳ ዝብርትዕን ዝጸንዕን ባህሪ ስለ ዘጥረየ ዓቕሉ የጽበበን። ምስቲ ዝነፍስ ዝነበረ ህቦብላ ብሰሉኡ ኣይተጠውየን፣ መኣዝኑ ኣይቀየረን። ንዅሉ እንተታት ብጽሞና ድሕሪ ምግምጋሙ እታ ናይ ቀደም ዕጥቁ ስንምንካስ ተንቐኒቱ እቲ ወራር ከምቶም ቀዳሞት ክለምስ ምዃኑ ካብ እምነቱን ተመክሩኡን ኣረጋጊጹ ተበጊሱ ተዳልዩ። እቲ ወራር ገና ከይተበገሰ ቅድሚ 2 ዓመት ረኣዩ መጽሔት መሪሕ ቅጽ 5 ቁጽሪ 2 ሰነን ሓምለን 1980 ኣተንቢህዎ። ንጠቅስ፣ እቲ ንምቅርራብ ደርግ ኣተኪሩ ክከታተሎ ዝጸንሐ ህዝባዊ ግንባር ሓርነት ኤርትራ ነቲ ኣብ ዝኾነ መዓልቲ ክጅምር ዝኽእል ወራር መኪቱ ንምግጣሙ ተዳልዩሉ ኣሎ። ህዝባዊ ግንባር ንሓይሊ ጸላኢ ኣትሒቱ ዘይግምትን ዘየቆናጽብን ንሓይሉ ካብቲ ዝግባእ ግምት ንላዓሂቡ ዘይሰክርን ኣብ መስርሕ ናይ ህዝባዊ ሓርነታዊ ኩናት ተደጋጋሚ ምድፋእን ምዝላቕን ከም ዘሎ ኣዕርዩ ዝግንዘብ እኳ እንተኾነ እዚ ደርጊ ዝቀራረበሉ ዘሎ ሻድሻይን ቀቢፃውን ወራር ናይ መወዳእታ ሸትኡ ክወቅዕ ከም ዘይክእል ብምሉእ ርእሰ ተኣማንነት የረጋግጽ። ንሒደት መዓልታት ምናልባት እውን ንሳምንቲ ሰላማዊት ሃገርና ብፍላይ ከዓ ታሪኻዊት ሳሕል ብሓፃውንን እሳትን ጸላኢ ክትህወኽ ሰማያታ ሕጭጭ ብዝብላን ሞትን ዕንወትን ብዝዘርኣን ነፈርቲ ኩናት ክብፅበፅ ንጹህ ኣየራ ኸዓ ብመርዛም ጋዝ ክዕብሎኽ እዩ። ጸላኢ ንሰውራናነ ምድምሳስ ዝገብሮ ፈተነ ግን ከምጽኦ ዝኽእል ጥማዓዊ ለውጥታት ብዘየገድስ ኣብ መወዳእትኡ ኣብ ከውሒ ከም ዝወደቐ ብርጭቆ ክሕምሸሽ እዩ። በደኹም

0: ገድሊ ክትወሩ ትብገሱ ባሓይሊ በደኾ በደኾ ነዘመፅእ ወራር ቀፅመይነኹ
1: እቲ ወራር ቅድሚ ምጅማሩ እንታይ ከም ዝመስል መሬት ከም ኣፍ ዕንቁ ክትፀብብ ምዃና እናፈለጠ ኣብ ክዝወላወልን ዝጃጁን ብንጻሩ ክተብዕን ክንድርን ምዃኑ ተገሊጹ ንርእሱ ፍናን ርእሰ ተኣማንነትን ተቐኒቱ ንሰራዊትን ህዝቡን ፍናንን ርእሰ ተኣማንነትን ዘስንቕ መሪሕ ኣካል ስለ ዝነበረ እቲ ዕልብት ዘይብሉ ዳንኬራ ዝተገብረሉ ሻድሻይ ወራርን ድሕሪኡ ዝሰዓቡ ካልኦት ተኸታተልቲ ወራራትን ተሓምሽሾም ጥራይ ዘይኮነ ካብዚ ተመክሮ እዚ ብዝተጠሪ ሓይሊ ህዝባዊ ግንባር ተበግሶ ወሲዱ ንግንባር ናዶ ኣፍሪሱ ንባፅሕ ሓራ ገይሩ ድሕሪ ምሕራር ወደ ባፅዕ እተና ዓመታት እናሰምዓ ዝፀመማ እናረኣያ ዝዓወረ ዓይንቲ ዓለም ክርእያን ክሰምዓን ተቐሲበን ሒደት ሸፋቱ ዘይኮንና ንጹር ዕላማት ዘለና ዓርሞሸሽ ህዝባዊ ግንባር ምዃኑ ንኣሚነን እዚ ውፅኢት ናይቲ ኣብ ግዜ ምዝላቕ ሻድሻይ ወራርን ካልኦት ፈተንቲ መድረኻትን ዝተረኣየ ጽንዓትን ኣብ ኣዝዩ ተኣፋፍን ፈታንን እዋን ብግዜያዊ ጸገማት ተዳሂልካ ካብ ዝሓዝካዮ ቅኑዕ መኣዝን ዘይምእላይን ዘይምልጋስን ብናይ ገዛእ ርእስኻ ፖለቲካዊ ሓርነት ተመሪሕካ ናይ ምኻድን ባህሪ ዘምጾ ድምር ጽንዓት እዩ ኣብ ለካቲ 1988 ህዝባዊ ግንባር ንእዝናዶ ደምሲሱ ከተማ ፍዓበት ብምሕራር ኣንጻር መግዛእቲ ኢትዮጵያ ወተሃደራውን ፖለቲካውን ንጥፈታት እናዘያደ ክመጽእ ጀሚሩ እስትራቴጂያዊ ረብሓታት ስለ ዝተነቓንቐ ጉዳይ ኤርትራ ብፖለቲካውን ሰላማውን ኣገባብ ክፍታሕ ኣቓልቦ ዓበይቲ ሓያላን መንግስታትን ኮረባብቲ ሃገራትን ክኸውን ናይ ግድን ኮይኑ ብዙሓት እንተላይ ዓበይቲ ሓይልታት ኣውራ ሕብረት ሶቪየት ነበረን ኣሜሪካን ኣርእሞ ዘይፈልጡ ተገዳስነት ብዛዕባ ጉዳይ ኤርትራ ከርእዩን ምስ መራሕቲ ኤርትራ ክራኸቡን ክመያየጡን ቁርብነቶም ከርእዩ ጀሚሮም ካብዚ ብምብጋስ ብተበግሶ ፕሬዚደንት ጂሚ ካርተር ኣብ መንጎ ህዝባዊ ግንባርን ኢትዮጵያን ኣብ 1989 ናይ ሰላም ዝርርብ ተጀሚሩ ኣብዚ ዘተ ሰላም መንግስቲ ኢትዮጵያ ነቲ ንዓመታት ብስም ወንበዴታትን ወንበዴን ዝፅውዖ ዝነበረ ህዝባዊ ግንባር ንፈለማ ግዜ ኣብ ርክብ ኣትላንታ ህዝባዊ ግንባር ሓርነት ኤርትራ ኢሉ ከልዕሎ ተቐሲቡ እስትራቴጂያዊ ጥሙሓት ዓበይትን ንኣሽቱን ሓይልታት ዘመዛበለ ውፅኢት ሓይልን ጽንዓትን መሪሕ ውድብ ህዝባዊ ግንባርን ህዝብን ድማ እዩ ነይሩ ድምር ናይዚ ዘበገሶ ዘተ ሰላም ወላ እኳ ብወገን ፕረሲደንት ጂሚ ካርተር ተበግሶ ይወሰድ እምበር ኣብ ኣተሓሕዝኡን መርገጺኡን ግን ሸፈጥ ዝመልኦን ንህዝባዊ ግንባር መስመር ከስሕት ዝህቅን ከም ዝነበረን ናይ ሽዑ ሰነዳት ይምስክሮ ካብቲ ፕረሲደንት ጂሚ ካርተር ኣብ 1989 ኣብ ዝካየድ ዝነበረ መስርሕ ሰላም ዘካይዶ ዝነበረ ሽርሒታት ከም ኣብነት ንምጥቃስ ልኡኽ ህዝባዊ ግንባር ኣብቲ ዝካየድ ርክብ ውድብ ሕቡራት ሃገራትን ውድብ ሓድነት ኣፍሪቃን ከም ተዓዘብቲ ክቐርቡ ኣለዎም ክብል እንከሎ ፕረሲደንት ጂሚ ካርተር ግን ውድብ ሕቡራት ሃገራት ኣብቲ መስርሕ ሰላም ከም ተዓዛቢ ከይሳተፍ ብዙሕ ጻዕሪ ኣካይዱ ውድብ ሕቡራት ሃገራት እንተተሳቲፉ ንቃልሲ ህዝቢ ኤርትራ ከም ምእማንን ምቕባልን ስለ ዝውሰድ ህዝባዊ ግንባር ብወገኑ ውድብ ሕቡራት ሃገራት ኣብዚ መስርሕ እዚ ዘይምስታፉ ድልየት ፕረሲደንት ካርተርን ልኡኽ ኢትዮጵያን ዘንጸባርቕ ጥራይ ከም ዝኾነ እቲ ጉዳይ ብኸምዚ እንተቐጺሉ እቲ ዝተገብረ ርክባትን ስምምዓትን ውዱቕ ከም ዝኾነ ብትሪ ንፕረሲደንት ካርተር ኣነጺሩሉ ብሰንኪዝን ካልኦት ዓንቀፍቲ ጉዳያትን ድማ እቲ መስርሕ ሰላም ከይተዓወተ ተሪፉ ኣብዚ ግዜ እዚ ማለት 1989-1990 ስርዓት ደርግ ራስ ገዝ ቆላማ ደጋማ ብዝብል ስም ንኸባቢታት ዞባ ደቡባዊ ቀይሕ ባሕሪ ካብ ካርታ ኤርትራ ፈሊኻ ንኤርትራ ንምብትታኽ ዝዕላምኡ መደባት ክተግብር ዝፅዕነርሉ ዝነበረ እዋን እውን እዩ ነይሩ እዚ ብልሓት እዚ ብላዕሊ ላዕሊ ክርአ እንከሎ ቀሊል ዝመስል ግን ከዓ ነቲ ንነዊሕ ዓመታት ከርተርት ዝብል ዝነበረ ተጋዳላይ መተሃራረፊ ዓሰብ እንተሃብናዮምስ እዚ ቓልሲ ውድእ ይኸውን ዝብል ዝምባለ ክሕድር ነቲ ቓልሲ ከልምስ ዝነቐለ ሓደገኛ ግን ሕልማዊ ውጥን እዩ ነይሩ ከይተበገሰ ዝለመሰ ሸርሒ ኣብ 1990 ካብ ጥሪ ክሳብ ሰነ ኣብ መንጎ ዋና ጸሓፊ ህዝባዊ ግንባርን ፕረሲደንት ጂሚ ካርተርን ናይ ሓያለ ድብዳቤታት ምልውዋጥ ተገይሩ። ሎሚ ንድሕሪት ምልስ ኢልና እቲ ኣንጻር ህዝባዊ ግንባር ዝካየድ ዝነበረ ሸርሒ፣ ብሓደ ወገን መሪሕነት ህዝባዊ ግንባር ዝርአ ዝነበረ ዘይምድህላልን ጽንዓትን ድማ በቲ ኻልእ ምእንቲ ክበርህ ገሌ ካብቲ ናይ ሽዑ ኣብ መጽሔት ሓርበኛ ቅጽ 2 ቕፅ 2 1990 ዝሰፈረ ደብዳቤታት ከም ኣብነት ክነቐርብ። ለካቲት 8990 ናብ ዋና ጸሓፊ ኢሳያስ ኣፈወርቂ፣ ማእከላይ ሽማግለ ህዝባዊ ግንባር ኣኼቡ ዕውት ክኸውን ጽቡቕ ሙኔተ ይገልጸልካ። እቲ ናይ ሰላም መስርሕ ብቕልጡፍ ንክቐጽል ከም ዘጽድቕ ድማ እምነተ እዩ። ነቲ ብደርቂ ዝተጠቕዐ ሰሜናዊ ክፍልታት ረድኤት ብኣድማዕነት ከም ዝበጽሕ ናይ ምግባር ኣገልግሎትና ክንቅጽል ኢና። ብዛዕባ እቲ ህዝባዊ ግንባር ሓርነት ኤርትራ ባጽዕ ንምንብዳብን ኣስመራ ንምሓዝን ውጥን ከም ዘለዎ ዝገልጽ መግለጽታትኩም ኣህጉራዊ ማሕበራት ረድኤት ስግኣትን ገሊጸን ኣለዋ። ኣብ ኤርትራዊ ወተሃደራዊ ስርሒታት ክተኣታቶ እግደድ እየ። ካብ ምጅማር ዝርርብ ሰላም ኣብ ዝሓለፈ መስከረት ጀሚርኩም ዝምጐስ ዓቕሊ ኣርእ

ኢኹም። ንዓኹምን ህዝብኹምን ሓጋዚ ክኸውን ዝኽእል ብወገና እንታይ ተወሳኺ ስጉምቲ ምስ ዝውሰድ ምዃኑ ዝገልጽ ዝኾነ ሓበሬታ ክትቡኒ ንዓይ ሓጋዚ ክኸውን ይኽእል። ኣኽባሪኻ ጂሚ ካርተር። ለካቲት 14,990 ናብ ፕረዚደንት ጂሚ ካርተር ናይ ጥሪ 19 ለካቲት 8,992 ደብዳቤታት ምቕባለይ ኣረጋግጽ። ንኽብርነትኩም ብኽልቲኦም ወገናት ዝተፈረሙ ወግዓዊ ዕድመታት ናብ ኩሎም ዝተሓርዩ ተዓዘብቲ እንተላይ ሕቡራት ሃገራት ከይተላእኩን መልስታቶም ከይተፈልጠን ዝርርብ ሰላም ክንቅጽል ከም ዘይንኽእል ብተደጋጋሚ ሓቢርናኩም ነርና። እዚ ጉዳይ እዚ ብግቡእ ከይተታሕዘ ኸኣ ብዛዕባ ዝኾነ ምስኡ ዝተኣሳሰሩ ኣርእስታትና ርእቶና ክንህብ ከም ዘይንኽእል ክሕብረኩም እፈቱ። ንረድኤታዊ ጉዳያት ብዝምልከት ልኡኽ ህዝባዊ ግንባር ኣብ ኣትላንታ እንደገና ኸኣ ኣብ ናይሮቢ ናይ ጽቡቕ ድሌት መግለጺ ኣቕሪቡ ነይሩ። ክቡርነትኩም ሽዑ ኣብቲ ጉዳይ ግዱስ ኣይነበርኩምን፣ ስለዚ ኸኣ ምይጥ ኣይተገብረሉን። ሕጂ ብመልእኽትታትኩም ዝውሃብ ዘሎ ርእቶታት ከኣ ብዙሕ ኣድላይነት ዘለዎ ኣይመስለንን። ኣብ ክንዲ ኣቐዲሞም ዝተጐስዩ ጉዳያትን ሕጂ ኣድላይነት ዘይብሎም ሕቶታትን ምልዓል ቅድም ቀዳድም ነቶም ናይ መስርሕ ሰላም ዕንቅፋታት ኣብ ምእላይ ክነተኩር ይግባአና። ኣኽባሪኹም ኢሳያስ ኣፈወርቂ። ለካቲት 26,990 ናብ ፕረዚደንት ጂሚ ካርተር ክቡርነትኩም ንግዳያት ደርቅን ጥሜትን ዘለኩም ዕቱብ ሓልዮት ብመልእኽትታት ጥራሕ ኢኹም ትገልጹ። ካብ ሚያዝያ 1989 ጀሚርኩም ነዚ ኣርእስቲ እዚ ብምድግጋም ኣልዒልኩም። ይኹን እምበር ካብ ስግኣት ናጻ ዝኾነ ረድኤታዊ ንጥፈታት ኣብ ምቅልጣፍ ይኹን ረድኤታዊ ሓገዝ ኣብ ምርካብ ዝኾነ ግብራዊ ኣበርክቶ ኣይገበርኩምን። ኣብ ኣትላንታ ይኹን ናይሮቢ ኣብቲ ናይ ጽቡቕ ድሌት ወረቐትና ምስ ናይ ደርግ ናይ ምዕጋቱ መርገጺ ስለ ዝተሰማማዕኩም ክዝረበሉ እውን ኣይትኽኣልን። እዚ ኩሉ ድሕሪ ምግባር ብዛዕባ ህዝብና ካብ ህዝባዊ ግንባር ንላዕሊ ከም እትግደሱ ብዛዕባ ስቓዩ ኣምሪርኩም ክትዛረቡ ምፍታንኩም የገርመኒ። ከምቲ ኣቐዲመ ዝዘርዘርኩልኩም ካብቲ ቐጥታዊ ግዳይ ደርቅን ኩናትን ዝኾነ ህዝቢ ኤርትራ ዘይንጸር ኣካሉ ህዝባዊ ግንባር ንላዕሊ ግዱስ ክትመስል ምፍታን ንዝኾነ ወገን ግቡእ ኣይኮነን። እዚ ስለ ዝኾነ እቲ ናይ ለካቲት 24,990 ጋዜጣዊ መግለጺኹም ኣይመሰጠንን። ኣብቲ ጋዜጣዊ መግለጺኹም ናይ ፕሬዚደንት ኔሬረ ስም ምሕዋስኩም ከኣ ኣብቲ ጉዳይ ንዘሎና መርገጺ ኣይልውጦን። ፕሬዚደንት ኔሬረ ብዛዕባ ክሳብ ሕጂ ዝጸንሓኩም ተራ ብዙሕ ቀጥታዊ ፍልጠት የብሎምን። ኢሳያስ ኣፈወርቂ። መጋቢት 6,990 ናብ ኢሳያስ ኣፈወርቂ ንፕሬዚደንታት ቡሽን ጎርባቾቭን ንባይቶ ጸጥታ ሕቡራት ሃገራት ክምሕጸኑ ብግሊ ሓቲት እዮም። ሽሕኳ ዅሉ ትጻዕርታት ስቅያት ኣብ ክከላኸለሉ ዝኽእል ግዜ ይመጽእ እንተ ዘየሎ ፈተነና ክንቅጽሎ ኢና። እተቕርብዎ ውሱን እማመታት ከኣ ሓጋዚ ክኸውን ይኽእል። ውግእ ከም ብሓድሽ ምጅማሩ ሽሕኳ ዘሕዝን እንተኾነ ነቲ ልኡኽኩም ዝገበሮ ስምምዓት ብዝኾነ ይኹን መንገዲ ዝጥሕስ ኣይኾነን። ነቲ ናይ ነዊሕ ሸቶታትኩም ብዝመረጽኩሞ መንገዲ ክትክተሉ ሙሉእ መሰል ከም ዘለኩም ከኣ ብሩህ እዩ። ብንጻር ደርጋ ምላእ ዓለማዊ ተመክሮ ብረታዊ ግጭት ንጉዳይ ኤርትራ ክፈትሖን ንህዝብኹም ሰላምን ፍትሕን ከምጻሉን ይኽእል ይኸውን። እንተዘይኮነ ድማ ማሕበረሰብ ዓለም ነዚ ዕማም እዚ በዚ ድሮ ጀሚርናዮ ዘለና መስርሕ ሰላም ንኽትበጽሕዎ ክሕግዘኩም ድልው ክኸውን እዩ። ንመጻኢ ዘለኩም ድሌታት ወይ ጥሙሓት ምሳይ እንተ ትካፈልዎ ብጣዕሚ ሓጋዚ ምኾነ። በንጻርቲ ረብሓኹም ጌርኩም እተኣምልሉ ዝኾነ ነገር ኣባኻ ወይ ኣብ ዝኾነ ኣባል ህዝባዊ ግንባር ሓርነት ኤርትራ ብሓይሊ ናይ ምግዳድ ዝምባል የለን። ኣብ ልዕለይ ዘለካ ኩነኔ ወይ ነቐፌታ እንደገና ምድጋም ኣያድልን። መልእኽትኻ ተቐቢለ ኣለኹ። ዕርክነተይን ኣድናቖተይን ኣለካ። ኣኽባሪኻ ጂሚ ካርተር። ኣብ መወዳእታ ሕጥቦ ጽሑፍ ናይ ዛ ድብዳቤ ደጊምና ምስ ንርኢ ኣንጻር ረብሓኹም ጌርኩም እተኣምንሉ ዝኾነ ነገር ኣባኻ ወይ ኣብ ዝኾነ ኣባል ህዝባዊ ግንባር ብሓይሊ ናይ ምግዳድ ዝምባለ የለን ዝብል ኣለዎ። ብርግጽ እቲ ሓያል ጎኒ ህዝባዊ ግንባር እዞም ጓኖት እምኻልል ሓያላን ዝኣመኑሉ መርገጽ እዩ። ኣንጻር ረብሓ ኤርትራ ንዝኾነ ዕላማ ዝኾነ ወገን ብሓይሊ ከስገድደና ከም ዘይክእል መልእኽቲ ፕረዚደንት ጂሚ ካርተር ከይተረፈ ኣረጋግጽ።

ረጊፅዎ ኣሎ። ሚያዝያ 14,909 ፕረስደንት ካርተር ኣብ ሓደ ጋዜጣዊ ዋዕላ ኣብ ኖርዌይ ኦስሎ መንግስቲ ኢትዮጵያ ናብ ዝርርብ ሰላም ንኽምለስ ንዝቐረበሉ ዕድመ ተቐቢልዎ፣ ካብቲ ኤርትራዊ ወገን ግን ተቐባልነት ኣይረኸብናን ኢሉ። ሚያዝያ 16,909 ክቡር ፕረስደንት ካርተር፣ ኣብ ኖርዌይ ኣብ ዝገበርኩምዎ ጋዜጣዊ ዋዕላ ህዝባዊ ግንባር ሓርነት ኤርትራ ምጽዋዕ ብምሓዙ ንመስርሕ ሰላም ዓንቂፉ መንግስቲ ኢትዮጵያ ንምቕጻል ዝርርብ ሰላም ንዝቐረበሉ ዕድመ ብኣወንታ መሊሱ። ህዝባዊ ግንባር ሓርነት ኤርትራ ግን ገና ክምልስ ኣለዎ ዝኣመሰሉ መሰረት ዘይብሎም ክስታት ኣንጻር ህዝባዊ ግንባር ኣቕሪብኩም። ጉጉይ ርእቶ ሒዝኩም ከም ዘለኹምን ከምዚኦም ዝኣመሰሉ መሰረት ዘይብሎም ክስታት ኣንጻር ህዝባዊ ግንባር ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ግምት እንተልዩኩም ድማ ናብ ጌጋ ክትወድቁ ምዃንኩም ንኽቡርነትኩም ከረጋግጸልኩም ፈቱ። ብተወሳኺ እዛ መልእኽቲ ነቲ ህዝባዊ ግንባር ዝርርብ ሰላም ናብ ቀንዲ ጉዳያት ንኸይሰግር ክሳብ ሕጂ ዝዕንቅፍ ዘሎ ሓጹራት ንምእላይ ዝገብሮን ዝቕጽሎን ዘሎ ኩሉ ጻዕርታት ትጐሲ። ከምዚ ዝኣመሰለ ምትላል ንጠቓሚ ዕላማ ኸገልግል ከም ዘይኽእል ንክቡርነትኩም ከዘኻኽር ደሊ። እቲ ቀንዲ ዛዕባ ናይቲ ዝርርብ ዕንቅፋታት ምእላይ ክኸውን ደጋጊመ ኽገልጽ ፈቱ። ዝኾነ ካልእ ምይጥ ትርጉም ዘይብሉን ከንቱ ምውስዋስን ክኸውን ምዃኑ ጸቒጠ ክገልጽ ፈቱ። ኢሳያስ ኣፈወርቂ። ኣብዛ ደብዳቤ እዚኣ እንትርኢና ፕረስደንት ጂሚ ካርተር ንህዝባዊ ግንባር ዝርርብ ሰላም ከም ዝነጸገ ገይሩ ምቕራቡ ንህዝባዊ ግንባር ካብ ማሕበረሰብ ዓለም ጸቕጢ ክግበረሉ ዝእምት መግለጺ እዩ ነይሩ። መልሲ ህዝባዊ ግንባር ግን ከም ቀደሙ ንጹር እዩ። መሰረት ዘይብሎም ክስታት ብምቕራብ ኣንጻር ህዝባዊ ግንባር ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ግምት እንተልዩኩም ድማ ናብ ጌጋ ክትወድቁ ምዃንኩምን ንኽብርነትኩም ከረጋግጽ ፈቱ ዝብል እዩ። ነዚ ኩነታት እዚ ምዝ ዘለናዮም መድረኽ ክነዛምዶ ድማ ይከኣል እዩ። ሓቅን ናጐሶኻን ዝተፈላለየ ጸቕጢ ናካየትካን መንግስቲ ኤርትራ መርገጺኡ ክቕየር ይፍተን ኣሎ። እቲ መልሲ ግን ከምቲ ናይ 1990 እዩ። ኣንጻር መንግስቲ ኤርትራ ከም ናይ ጸቕጢ ስልትታት ከገልግሉ ይኽእሉ እዮም ዝብል ሜላታት ሒዞም ንዝሰርሑ ዘለዉ ወገናት ናብ ጌጋ ትወድቁ ኣለኹም ምባል ኣኻል እዩ። ምሕራር ወደብ ባጽዕን እቲ ድሕሪኡ ዝቐጸለ ወተሃደራዊ ምንጥጣፍን ሓይሊ ህዝባዊ ግንባርን ኣብ መት መጻኢን ስለ ዘጉልሐ ማሕበረሰብ ዓለም ንጉዳይ ኤርትራ ከምቲ ናይ ቀደም ዕሽሽሉ ክሓልፎ ይከኣለን። ህዝባዊ ግንባር ንነዊሕ እዋን ክጉሰ ድሕሪ ምጽናሕ ብሓይሉ ንቆላሕታ ዓለም ክስሕብ ክኢሉ፣ እቲ ኣብቲ ግዜ እቲ ኣብ ኢትዮጵያን ኤርትራን ዝተጋህደ ደርቂ ድማ ነቲ ኣቓልቦ ኣራጒድዎ። ምኽንያቱ እቲ እንኮ ፍታሕ ወደብ ባጽዒ ምጥቃም ጥራይ ስለ ዝነበረ፣ ወደብ ባጽዒ ከዓ ኣብ ትሕቲ ህዝባዊ ግንባር ስለ ዝነበረት ፈትዮም ጸሊኦም ምስ ህዝባዊ ግንባር ክላዘቡ ግድነት ኮይንዎም፣ ብድሌት ህዝባዊ ግንባር ድማ ረድኤት ብወደብ ባጽዕ ክመሓላለፍ ጀሚሩ። ካብዚ እዋን ዝነነጀው ኣብ ማሕበረሰብ ዓለም ተኽእሎ ናጻ ሃገረ ኤርትራ ብሩህና ኾነ መጺኡ። ኣብቲ ዓመቲ መወዳእታ ግንቦት ክሳብ ፈለማ ሰነ 1990 ፕረስደንታት ጋርባቾቭን ጆርጅ ቡሽን ብዛዕባ ጉዳይ ኤርትራ ብምዝታይ ናይ ሓባር መግለጺ ውፅኦም። እዚ ርክብ እዚ ውፅኢቱን ትሕዝትኡን ብዘየገድስ ክልተ መራሕቲ ልዕሊ ሓያላን ብዛዕባ ጉዳይ ኤርትራ ልዒሎም ምዝታዮም ጉዳይ ኤርትራ ተጐሲዩ ክሕለፍ ዘይከኣል ኣህጉራዊ ኣገዳስነት ከም ዝሓዘ ኣመስኪሩ። እቲ ብኣሜሪካን ሕብረት ሶቪየት ነበርን ዝወፀ መግለጺ ጉዳይ ኤርትራ ውሽጣዊ ጉዳይ ኢትዮጵያን ልዕልነት ኢትዮጵያን ዘስምዕ ስለ ዝነበረ ሽዑ ህዝባዊ ግንባር 6 ነጥብታት ዝሓዘ መልስታት ይብሉ እዩ። ህዝባዊ ግንባር ኣብ መግለጺኡ ጉዳይ ኤርትራ ውሽጣዊ ጉዳይ ኢትዮጵያ ከም ዘይኮነን መሰር ርእሰ ውሳኒኡ ብረፈረንድም ክረጋገጽ ከም ዘለዎ እንድሕር ምጥቃሱ ኣብ መወዳእታ ንጠቅስ ንመንግስቲ ኣሜሪካ ክነዘኻኽሮ ንደሊ ንሃገራዊ መሰልና ብዝምልከት ዋጋ ዕዳጋ ክንገብር ወይ ኣብ ልዕልና ዝግደድ ፍታሕ ክንቅበል ቅሩባት ከም ዘይኮንና እዩ። ሓናጺ ምትሕግጋዝ ክልቲኦም ሓያላን ንምነን ንድግፍን እኳ እንተኾንና ንጋርባቾቭ ካብ ዘለዎ ገማት ንምግልጋል ተባሂሉ
مثلنا أو قاعدة

ዕዳጋ ክኣቱ ወይ ግዳያትና ሓያላን ዋጋ ዕዳጋ ክንከውን ኣይንደልን ኢና። እዚ መደምደምታ እዚ ንመርገፂና ብንጹር ስለ ዘብርሆ ካብኡ ንላዕሊ ምዝራብ ኣየድልን ዝብል እዩ ነይሩ። እዚ መልሲ እዚ ምስቲ ሕጂ ዘለናዮ ሃዋህ ዝመሳሰል እዩ። ምስቲ ወያነ ካብ ዘለዎ ጸገማት ንምድሓን ንጉዳይ ዶብን ልኡላውነትን ኣብ ዋጋ ዕዳጋ ክነእቱ ዝህቀን ዘሎ ዲፕሎማስያዊ ተሃዲዳት ክዛመድ ይከኣል። እንተኾነ ኣብ ኩሉ መድረኻት ከም ዝተኸታተልናዮ ህዝባዊ ግንባር ብታህዲድን ጥበራን ዝኾነ ወገን ወይ እውን ግዜያዊ ረኽባን ምሉእ ዘይኮነ ፍታሕን ተደናጊሩን ተጠቢሩን ንመሰልን ክብርን ሃገርን ህዝብን ኣብ ዋጋ ዕዳጋ ክኣቱ ሓሲቡ ይፈልጥን። ላዕለዋይ ኢድ ኣብ ጭብጠሉ እዋን እንተከይተረፈ ንጉዳያት ሓዲኡ እምበር ብታህዋ ክወሲኑ ይፈልጥን። ንነባሪት ሰላምን ረህዋን ቅሳነትን ስለ ዘማዕዱ ናጽነት ኤርትራ ብወታደራዊ ሓይሊ ምስ ተረጋገጸ ከይተረፈ ብዓወት ዝኸይዱ ተቐዳዲሙ ናጽነት ኤርትራ ኣይኣወጀን። ህዝቢ ኤርትራ ናጽነቱ ብመንገዲ ረፈረንድም ክረጋገጽ ከድምፅ ኣለዎ ኣብ ዝብል መርገጺ ጸኒዑ።

ኤርትራን ኣስወሊዳ ብእውነት ኤርትራን ኣስወሊዳ ብእውነት ወላሓ ወይ ኤርትራን ኣስወሊዳ ብእውነት ኣቡኑ ሴፈይ ንኽደበል ሶደበሳ ማኸል ክሓደ ዝዝበይ ኣቡኑ ሴፈይ ንኽደበል ሶደበሳ ማኸል ክሓደ ርምስ ዝበይ

ዓስ ሰልሚ ንዎሞ ከምቲ ማሊ ኣሚነ ኣበኒ መሬቱ ንዓኻ ሒዘ ኣሲድ ኣሚነ ኣበኒ መሬቱ ንዓኻ ሒዘ ኣሲድ ኣበኒ መሬቱ ንዓኻ ሒዘ ኣሲድ ኣበኒ መሬቱ ንዓኻ

0: እግርኸ መሊእ ክርገጽዮ ብዘይ ሽቑረራ ካብ ርእሲ ምድሪ ክሳብ ጎርጉስም ከም ልቢ ክተዛውርስከ።
1: ንስኻ እውን ካብ ሕሽኽሽኽ ወፂእካ ከም ልቢ ኸዓው ኢልካ ተዛርብ።
0: ኣድያም ዓይነይ እዚ ና ኣብያ ድያ ኣይ ዓውሉ ነዛረብ ዘለኹ ሕሽኽሽኽ ደይለየ
1: ሕጂ ላይ እንታይ ሕሽኽሽኽ እንታ ሙስየ ናይ ቅድሚ 31 ዓመት ዝበልኩ ኸ ዘኪር እየ ዛርብ ዘለኹ።
0: ኣይዋ ነሽዑስ ሓቂኻ ኣድያም እዩ። ንስኺ ቀስበል ክትብሊ ኣነ ብስምዒት ተመርሒ ኣውዓብ ክብል እንኳዕ ንብላሽ ዓረብናየ ዘብል
1: ንስ እየ ዝብል ነይረ ሽዑ ዓውዓው ኢልና ብምዝራብና ኣብ ቀይዲ ጸላእ እንተንወድቕ እዚ ብግብሪ ተቓዲስና ዘምፃናየ ፍረ ክንሪዮ ይምኽኣልና።
0: በዚ ኢልኪ በቲ ማርያም ኣሰርእዮ ክነግዳ ኢልና መጺና ኣሕሊፋ ሃበትናን
1: ብልክዕ ምስቶም ቅዱስ ዕላማ ሒዞም ንፍትሒ ውፅዕ ህዝብን ናጽነት ሃገርን ዝቃለሱ እያ ጸሚራትና።
0: ኣብ መጻጻና ኸ ትዝክርዮ ዶ?
1: ኣብ መጻጻና ደኣ ንእስነት ዕዳን ድዩ ብፍቕሪ ሳቢብና ብዘይ ፍቓድ ወለድናን ትምህርቲ ገዲፍናን እንዲና መጺና
0: ኣየወት ዕድመቲ ሓቀሚ ውዒ ዕድመ ክብልዎ ሕጩ ኮይኑ እኳ ተርኣይኒ

0: ኣታኣዲ ሽኮር ረአዮ እሞ እዚ ባሕርናስ ክንደይ ደስ ክብለካ እዩ።
1: ኣይካ መዓሞ ልበይኒ ንዕዝዕዝብ ዘለኹ ብዓበይ ድማ ኣብ ሕቕፍኻ ኸይነ ክሪኦ ምብቅዐይ ህይወተይ ፍስሓ ወሪስዋ መንፈሰይ ተሓዲሱ።
0: እዚ ዝመስል ሃብታም ተፈጥሮ ዓዲልናስ ቀሲና ሸለብ ገለብ ከይበልና ብዘይ ፍርሕ ከይተሸቆርና ክንድነዝተማቕሮ ብመግዛእት ኣደራዕ ወርደና ኣሎ።
1: ኣታ ብጃ ክስቕበል ከይሰምዑኻ ኣብ ዝጠኣኖ ኮዮም ዘለዉ ዘወርድያ
0: ክላስ ቕበሊ እዚ ባሕርዝስ ዋናታቱ ክነስና ኣብ ትሕቲ ገዛእ ተወዲቑ ተሸቆርና ክንጥምቶ
1: ኣታ ሙሲሓ ወይ ይርዳኣኒ እዩ ግንስ ቀሲልካ ተዛርብ ዝብለካ ዘለኹ
0: ኣዱ ሓደ ይሕልፎት እዚኦም ካብ ምድርን ባሕርን ኤርትራ ተሓግሒጎም ከይወፁ እዚ ረዓድን ሽቆራራን ተቐንጢጡ ማለት ዘበት
1: ኣንታ ንሱ ዶኣነ መን ይጠፍኦ በጃኻ ካብ ዝቦታ ንተኣለ ይሰምዑ ንኸየሉ ዞም ወርድያ

0: ምስሓቅ
1: ናይ ሽዑ ድማ ቀንዲ ተረእኒ
2: ከም ሽዑ ጌርክ ተዳሃይልክን ፈሪሕን ርአክ ይፈልጥን
0: ኣንታ ሓወይ ሽዑ ኮ ተኽሲ ንፈልጥ ገለ ንፈልጥ ገባር ኢና ነርና
1: እሞ ክሳብ ኩንዱ እግርኪ ምእሳሲ እንኪ ንስ ክትወድቃ ኣነ ክተሰኣኩ ኮይና ተረባሪብና
0: ሰይ ብኣፍን ፀብ ብእግሪ ንደርገፍ ክበሃል ስባሓቂ እዩ
1: ይታ ከምኪ
0: እንተሓሰትካ ገሪብ ንወደይ ንስኻሳ ተስኢካኒ ብማዕዶ ኮንካ ኣጆኹ ካብ ምባል ሓሊፍካስ ዋ ጥቃይ ክቐሪብካ ዲኻ
1: እቲ ኣጆኹ ዝረኸብከዮ እውን ኣመስግኒ ሰሚዕናዮ ዘይንፈልጥ ድምፂ ከቢድ ብረት ኣእዛና ምሰና ወፅኦ ኣይልብና ንጠፊእና
0: ምጥፋእ ጥራሕ ብስምባደን ፍርሕን ንዓይ እጋሪ ምእዛዝ ክኣብየኒ ከሎ ንዓኻ ከዓ መልሓስካ ምእዛዝ ኣብያትካ ወታእታ ክሳብ ትብል ኢኻ ኮንካ
1: ኤሀ ኣይተጋነኒ ብኣዱ ክሳብ ክንዶወሳይ ክፋእኹን
0: ድሓን ኣኽፊእካ ዲኻ ይኽፋእካን ናይ ቅድሚ 31 ዓመት ኣብ እምሮካ ተኸዚኑ ዘሎ ፋይላትካ ገንፅል ከመይ ከም ዝነበርካን እቶም ተጋደልቲ እንታይ ኢሎም ከም ዘተባብዑካን ክዝከር

0: ኣዱ ብቤን ደኣና በስ መራ ክንምለስ ኢና መገዲ እኮ ኩሉ ተዓፂ እዩ
1: ወ እንድዕ በዓል ፈለጥ ጥራይ ህወትና ንቐድም ብኸመይ ና ክንድሕን
0: ብዛዕባኡ ዳ ድሓን ኣጆኺ
1: ንባዕልካ ፍርሒካ ወታእታ እንዳበልካስ ኣጆኺ ካ ትብለኒ
0: ፍርሒ እኮ ኣይኮነም ቁሪ እዩ ኣመናይ ቆሪረ ዘለኹ
1: እምበኣር ቁሪ ዝተርህፅያ ብርሃፅ ነብስኻ ዝተሓፅብካ መሲልካ እንዳረኣኹ ኳስ ፈርሒ ገዲፍካ ቆሪረ ትብል
0: ምፍራሕ ዳእታ ኮይነ ዝፈርሕ ኣብ ባፅዕ ዝነበረ ፀላእ እኮ ኩሉ ዝመውት ሞይቱ ዝማርኽ ተማሪኹ ባፅዕ ካብ ባዕዳውያን ነፀያ ኮይና ዘላ
1: እሞ እዚ ደብዳብ ናይ ነፈርቲ ኣይቀትልና ንትብሎ
0: ክሳብ ዝኾነ ዝኸውን ኣብ ገለ ቢንቶታት ወይ ገለ መፀጊዕ እናተሓባእና ክንሕልፎ ኢና
1: ስኢልካ እኳ ኸ ካብቲ ገዛ ውፅኢኻና
0: ኣተኣዱ ኣይፈልጡና ኣይጥይቑና ክሳብ መዓስዮም ከፀጉዑና ኢለ እንደ ተሰኪፈ
1: እንታይ ደሰኪፋ ኣለካ ኣጋይሽኹም መእተው የብልኩምን ኢሎም ባዕሎም ዶይኮን ንዕቂቦምና
0: እወ እዚ ኩነታት ግን ከም ትሪዮ ዘለኹ እዩ ዝሽመት የለ ዝዕደግ የለ ካብታ ዝነበረቶም እዮም ክቕልቡና ቐንዮም ዳሓር ከዓ ንሶም ትግርኛ ይሰምዑ ንሕና ዓፋራይ ንሰምዕ ተምሕትም ኮይኑ
1: ንሱ ዳ እንታይ ዓሸ ፅቡ ጌራ ትግርኛ ስለ ትመልኽ ሓሳብና ክርድዎን ክንርድኦን ፀገማይ ምነበሮን
0: በላ ዓሻስ ናባና ገጻ ትመፅእ ኣላ
1: እውይ ከይነገርናያ ስለ ዝወፀና ተሸቂለያ ትኸውን
2: ይኣላህ ኣንታ ናበይ ዳኣ ኸድኩም ንዕኹም ክደሊ ዘይበፃሕ ክዎ ቦታ የለን
0: ዘወር ክንብልልና እንዲና ወፂና
2: እሞ እኽሊ ከይለኸፍኩም ክትወፁ ተሰኪፍኩም ከይኹም
1: ድሓይና እኳ ዓሻ ኣይጠመናን ከዓ
2: እንታይ ክንኩም ዘይትጠምዩ ኣበይ ዶ ዝብላዕ ክትረኽቡ ኢኹም ክሳብ ዝኾኑ ዝኸውን እታ ዘላ ተኻፊና ንበልዕ ብድሕሪኡ ከዓ ረብል ዓለሚን ኣሎ ሃያ ንዕናይ ንገዛ
0: ኣቲ ዓሻ ንባዕልኹም ኣብ ሽግር ከለኹም ሲ ተደራቢ ፀርዶ ኮይናኩም
2: ኣብ ሽሩ ህዝቢ ባፅዕ ተቐባል ጋሻ እዩ ገዛ ገዛ ረቢ ኣብ ርዝቕ ርዝቕ ረቢ ኢሉ ዝኣምን ሕብረተሰብ ይዕብና ፅቡቑ ሕማቑ ብሓንሳብ ክንሰግሮ ኢና ኣይትሰከፉ የላ ንዑናይ ንዑናይ
1: መፃና ዓሻ ሓፍተይ ኪድሕለፊ ክነርክበኪና

0: ያ ጀምዓ ካብ ክሳፋ ኣባ ክውልበሉ
1: ሓቂ እዩ መናእሰይ ዕላል እዋን ይኮነን መሬት ምስ ረጋ ኸተር ክብሉ ኢኹም ሕጂ ግና መዕቆብ ኢኹም እተው
2: መዕቆብ የብልናን
0: ያኹዋና ዘረባ ሰብ እንደስምዑ ካብቲ ቓልዕእል ይበሉ ንብለኩም ኣለና
1: እዘን ነፈርቲ ዕምባባ ዘይኮና ሓወይእን ዝንስንሳ ዘለዋ ያላ ተበገሱ ገዛኹም እተው
2: ደቂ ባፅ ኣይኮናን ማርያማ ዝተሪኦ ክንነግድ ኢልና ካብ ኣስመራ ዝመፃና ጋይሽ ኢና
1: እምባር ካብ ኣስመራ ዝመፃኹም ኣጋይሽ ኢኹም
3: እወ ዕረፍቲ ናይ ትምህርቲ ስለ ዝነበረና ኣስተሪኦ ክንነግድ ኢልና ኢና መፂና
2: ትምህርቲ ከጀመረ ኩሉካ በቃ ግድን ክንምለስ ኣለና
1: ዝኸዱ ሰባት ተረኸብና ምስኣቶም ከነተኣሳስረኩም ኢና ወጅምዕ ሰምዓኒ ዘለኻ
0: ኣይዋ ንግዜ ምሳይ ዲኻ
2: ንግዴ ድ ሽምካ
1: ላ ንግዜይ
0: ሽሙ ይኮነን ሳጓ እዩ ሳጓ
3: ሳጓኻ ድዩ ብኸመይ ደኣ ንግዜይ ዝብል ሳጓ ወፂካ
1: ንግዜይ ብዙሓት ዓበይቲ ምሁራት ምኩራትን ተጋደልቲ ንግዜኦም ብዝግባእ እናተጠቀሙሉ ኣብ ግዜኦም እናነበሩን ቅድመይ ዝሓለፉን ዘለዎም ብዙሓት እዮም ኣነ እውን ካብኣቶም ተማሂረ ንግዜይ ክጥቀመሉ ኣለኒ እናበልኩ ስለ ዝዛረብን ብግቡእ ስለ ዝጥቀመሉ ንያዛ ሳጓ ለጊባትኒ
0: ኣሃ እንታይ ኮንኩም ዳ ከም ብጋይት በገይ በገይ ትብሉ
1: ስለ ዘይለመዶ እዮም ጅምዕ ገበር ተማሃሮ ምዃኖም ባይትረስዕ ፋልማይካ ኸምኡ ደይኮንካ ነርካ

0: ዕላል ንግዜ መሳጥን ዘይሰድድን እዩ ነይሩ።
1: ከምኡ ስለ ዝኾነ እንዲ ደኣ ነስመራ ዝሓሰብናዮ በቲ ናይ ብፆቱ ዘዕለለና ጅግንነት ቀኒእና ኣይንኸይድን ኢና ክንጋደል ኢና ዝበልናዮ።
0: ምስኣተናዮ ከዓ ዝያዳ ፈቲናዮ።
1: ይ ደኣ ተኽሲ ሰሚዕና በገይ በገይ ንብል ከምዘይነበርና ወይ ዳሓር ጓይለና ገይርናዮ።
0: ትብዓት፣ ንቕሓት፣ ሓልዮት፣ ሓድነትን ሃገራውነትን እዞም ኩሎም ኣብ ሜዳ ገድሪ እናረኺብና እዮም።
1: እቲ መጀመርታ ባህር ገድልን ተጋደልትን ከይፈለጥካ ዝበልካየስ ትዝክሮ ዶ?
0: እንታይ ኢለ ደ
1: ሕፅያት ስለ ዝኾናስ ብሓደ ወዝዑና ደ ይበልካ እዮም።
0: ናይ ሽዑስ ገዲብ ግባ ተዛረቢ ስድራኸም ምምራዖ ስለ ዝኣበይኹም ሓዳርኩም ክትፈልዩድ ይኹን ሜዳ መፅኹም ኢሎም እኳ እዮም ጨሪቖምለይ
1: ከይሃፈርካ ከዓ እምበር ክንፈራለዩ ንኽእልን ኢና ኢልካ እዮም።
0: ኣነስ እኳ ከይነቃዕኹ ቅድሚ ተዓሊም ይኹም ኢለ ንስኽኸ
1: ወሪድኒ ኣነ ዳ እንታይ ደለየ ቃል እኳ ዘየምለቕኩም
0: እንበኣር ድሕሪ ንቕሓትን ተዓሊምን ዝበልክ ይረሲዕኸዮ።
1: እቲ ንምፍላይ ኣይትሃወኽ ዝበልኩካ ድዮ
0: ድሓንሱሲ ኩሉ ሽዑ ዝበልክኒ ኣብ መጥኩከይ ምስ

0: ብዘይተኣዱ ድሮ ተዓሊም ተወዲኡ ምውዛዕ በፂሕና ኣለና። ኣበይ በፂሕኪ?
1: ኣብ ናቕፋ ብፂሕምን ኣለዉ። ካብዚ ኣነ ቤ ከም ዝወስትና ከዓ ገና ኣይፈለጥኩን። ንስኻኸ?
0: ኣነ እውን ኣይፈለጥኩን። ቅድሚ ነና ብ ዝተወዛዕና ይምብፃሕና ኣብዚ ከም ዘለኽ ስለ ዝፈለጥኩ የ ግድን ክረኽበክልን ኢለ ኣፍቂደ መፀ።
1: ሕጂ ድማ ክንፋላለ ማለት ዲ?
0: ኖኖ ኣብዚ እምበር ግራውንድ ፕላስ ዋን ፓላሶ ሰሪሑ ምልና ሕፅኖትና ደርሆ ምስ 12 ዓሳኽራ ገለመለ
1: ኣታይትላ ገጽ እንዶ ናይ ልበይ ኳ ይዛርብ ዘለኹ
0: ኣታ ኣዲ ሽኮር እንታይ ሞክብለኪ ኣብዚ ኮ ዕማም ውድብ እምበር ዕማም ፍቕርን ውልቃዊ ህይወትካን ከምዘየለ ኣብ ተዓሊም ነጊሮምና እዮም
1: ነጊሮምና ወ ግንሲ ምሽ ኣለካ ብሓደ ግበሮና ኣለና ክልቴና ድ ንዛርቡ
0: ይፍትሓላ ኣነ የለኹላን ካልኣይ ግዜ ውርደት ተስክም ንደሊኺ
1: ዳሓ እምበር ኣብ ዘለናዮ ኮይና ደብዳቤ መፅሓፍ ኣይንሕማቕ
0: ኣጆኺ ኣብዚ ተመደብናይ ጥራይ ዘይምሕማቕ ከደ በለ
1: ኣታ ሙሴ ሓዊ ሓንሳ ንዶ ፅናሕ ንምፍላይ እስክንዲ ዝተዋኽ
0: ታዊኸ ዘይኮንኩ ተበገሰ ተባሂሉ ስከ የስእኑኒ
1: ናባይልካ ምሻ ፍቂድካ መፂኻ
0: ብፍቃ ዳ ወፍቂደ ተኣዱ
1: ምንታይ ዳ ደሊኻ ሓንሳ ንዶ ፅናሕ
0: ብፀይ ተኣዱ ክሳብ ሕጂ እኮ ኣብ ትሕቲ ክፍሊ ተዓሊም ኢና ዘለና ኣሽንኳይ ሰብ ክትረክብ ክሸን ከማ ንሓይሊ ምልእቲ 10 ደቂ እንድያ ግዜ ትዋሃበካ
1: ንሱ ደኣወ
0: በቃ እሞ እንታይ ዳ ደሊኺ ከይደ ግዳ ቻው
1: ሓራ ይበል

0: ሕጂ ካሓስቦ ከለኹስ ግርም እኳ እዩ ዝብለኒ
1: ንናይኺ
0: ነቲ ደብዳቤ መፅሓፍ ቻው ኢልካ ንምስከድካ ሸዓ እኳ እየ ዝናፍቐካ ፍቕረይ ዶ ብዓይነይ ክትወፅ ደሊኻ ገለ መናይ ለፅሒ ፈሪቃ
1: ነባይ ድሕሪ ሰለስተ ቐናያ በፂሓ ዝፀሓፍ ኩሉ ሰዓትን ዕለትን ምስ ረእኸዎ ግን ብሓደ ከለነ ደረኣ ፅሒፋቶ ኢለኳ የተገሪመ ምክንያቱ እታ ዝተፈላለናላን ሰዓትን ዕለትን እያ ተፃሒፋ
0: ኣይ ሸዓ ግልብጥ ኢለ ኸይደን የፅሒፈ እያ
1: ብዝኾነ ናይ ደብዳቤ ሓዳር ሓሊፉ ድሕሪ ገዝሚ ናፅነት ናብ ናይ ኣካል ሓዳር እዩተቐይሩ
0: እታ ናይ መጨረሽታ ዝሰደድካያ ጥዑም ፋል ዝሓዘት ደብዳቤኻ ኣንቢባ ክውድኣን መሬት ብተወሰ ቐውጥኩ ትከውንኩ ሓደ እዩ
2: ናብ ዝኸበርኪ ፍቕረይን ናይ ቃልሲ ብፀይተይን ኣድያም ከመይ ቀኒኺ ብወገነይ ኩሉ ዕርዩ ዘሎ ዓወትና ዝተቓረበዩ ዝመስል እዚ ናይ ደብዳቤ ሓዳር ናብቂዑ ኣብታ ተበገስና ላስመራ ብናይ ኣካል ሓዳር ክትካእ ናይ ቋሕሰም ግዜ ተሪፉ መስዋእትን ስንክልናን ከም ውህብ ወሲድና ማለት እዩ
0: ናይ ምንታይ ተኽስዳሉ ዝጓል ቅጭነ
3: እንድዒ ፅንሕስ ካብ ዘለኽዮ

0: ይህ ጓል ቁጭነ ናይ ምንታይ እዩ
1: ናፅነት ኮይኑ ኣዱ ህዝባዊ ሰራዊትና ንከተማ ኣስመራ ንመላእ ኤርትራን ሓራ ውፅዮማ
0: ኣትኻ ትብል ዘለኺ ሓቂ ኸዲኺ
1: ወላ እንደ ዝብለክ ዘለኹ ድንዛ ሓፋሽ ኩያኹም ትብል ዘላ
0: ኣጆኺ ንዓመታት ሃረር እናበልክ ተፀብኽ እያ ንዓኤልክ ዝተጋደልክላ ናፅነትካ የመፅያ ድሕር ባፅ ኣስመራ ምዃና ደኣ ቀፃሊ ትዕልልና ዝነበርክንድ እዩ ምፅዋዕ መሓዝ እኮ ክሳት ፀላእዩ ምሕናቕ ኢዶ ትብልና ይነበርክን ንዕናይ ጥራይ ንዕናይ ንብረትና ንጠናድፍ ተበግዝ ትብል ትእዛዝ ከ ይመፅእ

0: መቸም እታ ናይ ሸዓ መዓልቲ ዝነበረ ስምዒት ብቓላት እውን ክግለጽ ኣይክእልን።
1: ኣነስ ዝተፈራረቐ ስምዒት እዩ ነይርኒ። ብልቀ ተሓጐስ ወሰን ኣይነበሩን። እንተኾነ ግን እቲ ንኽጋዛል መንገዲ ዝኾነኒ ድሕሪ ተዓሊም ከዓ መራሕ ሓይለ ኮይኑ ሞራል ኣስኒቑ ልክዕ ከም ወላዱ ኮይኑ ዝኣልየኒ ዝነበረኒ ግዜ ኣብቲ መወዳእታ ናይ ቃልሲ ምዕራፍ ኣፍ ደገ ናጽነት ተሰውዩ። እታ ዝምነያ ናጽነት ክርያ ዘይምብቅዑ ብሓቂ ተሰሚዐኒ።
0: ህዝቡ እምበር ንስ ክርኢ ኣይኮነን ተቓሊሱ። ከም እምነቱ ከዓ ዕላምኡ ወቕዒ እዩ።
1: እወ ንህዝቢ ኢሉ ስለ ዝወፅእ ዕላምኡ ወቕዒ እዩ። ግን ወላ ንሓጢር ግዜ ፍረ ቃልሱ ክርያ ነይርዎ።
0: ሙሴ ንድሕሪ ተመሊስካ ኣባ ዘክር፣ ክንደይ ጀጋኑ ድዮም ሓድግና ባንዴራና ኢሎም ብዘይ ሓድጊ ተሪፎም? ንግዜ ግን ኣብ ልዕሊ ዕላምኡ ምውቃዕ ፍረ ቃልሱ ብመገዲ ፍረ ዘርኡ ርእዋ እዩ።
1: ፍረ ዘርእውን እኮ ኣብ መሃፀን ከሎ እምበር ኣብ ዓለም ከም ዝመፀ ከይፈለጠ እዩ ተሰውኡ። ምክንያቱ እታ ብሰላም ተገላጊለ ትብል ደብዳቤ ናይ በዓልቲ ቤቱ ኣነ የተቐቢለ እያ። ከብ ፀሓሉ ኢለ ናብ ሕክምና ምስ ከድኩ ምስ ባእቱ ሰሚዐ ድሓርታ ደብዳቤ ከፊተን ቢበያ። እንተ ዘይስዒበዮ ንውሉዱ ኣቦ ክኾኑ ከዓ ምስ ነፍሰይ ቃልኣት እየ።
0: ቃልካ እሞ ተግቢርካያ እንዲኻ
2: ከመይ ሓዲርኩም?
1: መርሓባ እዚኦም ደቀ ከመይ ኢልኩም ሓዲርኩም?
0: ወይለይ እንታይ ደኣ በይንኹም? ኣቦኹም ጅምዑ ከመይ ገዲፍኩሞ?
3: መኪና እንተ ትህሉ እምበር ብእግሪ ሳይክል ኢነ ኸይዱ በፂሕኩም ውፁ ኢሉና።
1: መኪና ደኣ ሰላ ኮረና ኣበይ ተረኺባ ኢልካያ ኢኻ?
4: እሞ ብመኪና ምንቅስቓስ ከምዘይፍቀድ እንዳፈለጥኩም ንምንታይ ኣብ ተጠቓመ ቀሲና ዘይቆፀርኩምና?
1: ሓቂ ከለኸ ናፅነት ጓለይ እንተኾነ ኣነ ኣዲኽን ምሰቦ ዓወትን ምጅምዕን ኣብዚኣ ኢና ተላሊና። ስለዚ ተዘክሮታትና ክንሓደስን ታሪክና ክነዘንትበልኩም ኢልና ኢና ኣብዛ ቆፂርናኩም።
3: ምሰቦይ ኣብዛ ቦታ እዚኣ ክንተላለኹም ቅድሚ ሕጂ እውን ዓሊልካኒ ነርካ።
0: እወ ቅድሚ 31 ዓመት ኣብዛ ቦታ እዚኣ ኢና ተላሊና።
1: ጅምዕ እንተዝህሉ እኮ እቲ ዕላልና ዝያድ ኣብ መቀረ ነይሩ።
0: እቲ ቦታ ሪኦሞ ስለ ዘለዉ ዕላልና ጅምዕ ዘለዎ መታን ክኸውን ኣብ መደቀሲ ኢና ዘይንገብሮ።
1: ዝድገፍ ሓሳብ እዩ እሞ ሰለይ እንዳበልና ናብቲ ጅምዕ ዘለዎ ንኺድ።
3: ጉዳይ ቃል ኪዳንና ኸ ከመይ ኢና ክንገብር?
0: ምዝ ዘሎ ተላባዕ ሕማም ዳስ ተኺልና ሰብ ዓዲምና ክንገብሮ ስለ ዘይንኽእል ኣሕፅር ኣቢልና ኢና ክንገብሮ ዓወት ወደይ።
1: እወ ሎሚ ብሓባር ፈንቅል ኣብዒልና ሰንበታ ቤተ ክርስቲያን ከይና ኣነ ኣቦጓል ጅምዕ ድማ ኣቦ ወዱ ኮይና ቃል ኪዳን ክንእስረኩም ኢና።
3: እዚ ኩሉ ከም ኣቦ ኾንካ ተኸና ኸንካዕቢ ኢኻንስ ኣብ መወዳእትኡ እምበኣር ኣቦጓል ኢልካ ናብታ ናይ ስጋ ጓልካ ዛዚኻ
1: ኣይፋሉ ልዕለይ እኳ ነቦኻ መማኽርቱን ዓርኩን ዝነበረ ጅምዕ እዩ።
3: እፈልጥ ከዛርበካ ኢለ እየ እምበር ክልትኹም ቃል ኣቦይ ኣኽቢርኩም ተኸናኺንኩም ዘዕበኹም ንቦታት ኢኹም ብማዕረ ኢኻ እየ ዝርእየኩም።
1: ዓወት ወደይ በዕል ኣቦኻ ናይ ፅባሕ ነርክበሉ ሎሚ ግን ስለ ዘይትምለሰና ንስራሕ ንጠቀመላ ኢሎም ንግዜ ብግዜ ወዲኖም ኣብታ ዝነብሩላ እታ ክገብርዋ ዝግብኦም ገይሮም እዮም ሓሊፎም።
0: እቲ ዝሰዓበ ተጋዳላይን ዋርሳይን ከዓ ኣሰሮም ተኸቲሉ ንግዜ ብግቡእ ስለ ዝተጠቐመሉ እዩ ነዚ ናፅነትን ውሑስ ሰላምን ኣምፅ እዩ።
1: ንስኹም ድማ ንምዕባለ ዝሃገርን ንሓለዋ ዝሉል ዝኾነ ባሕርን ለይትን መዓልትን ከይበልኩም ብግቡእ ግዜኹም ተጠቀምሉ ወድሓንኩም። ሕጂ ጅምዕ ከይፅምዎ ንኽዳኡ ኮይና ዕላልና ንቐፅል።
3: ዕራይ ክንከይድ ኢና። ቅድሚኡ ግን ከምቲ ቓልኩም ኣጽኒዕኩም ፍቕሩኹም ናባና ናብ ደቅኹም ዘሰጋገርኩሞ ንሕና እውን ከማኹም ቃልና ጽኒዕና ናብ ደቅና መታን ከነሰጋግር ኣብዛ ናይ ሌላኹም ቦታ ኢና ቓል ኪዳን ንኣስር።
0: ግርምዞም ደቀ ቅዱስ ቃል እዩ።

0: ኣነ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት ያ ዘላ ዋርድያ ኣለዋ ክቱር ሓላዋ እዩ ነይሩ ኣብኡ እታ ደሴት እኣ ዝኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእ ከለና ገሊአን ትፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሻ ንዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሪአን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊብ ፀኒሕና ንዕኡ ዓንዲድና ንመሬት ውን ቢኤም ነይሩ ቢኤም ተኪስና ገለ ተኪስና ኣርባዕተ ኣፉ ቢኤም ገርና ነርና ደብዲብና ነታ ካሊብ ዓንዲድና ጃልባን እሽቶ ፈጣን ነራ ምስኣ ብድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብካይ ነጋጥመና ብሰላም ስለ ዝወፃና ነዚኣ ድሓንግደፋ ኢሎም ምስታ መርከብያ ተእሲራ ብድሕሪት ንደየ ሕጂስ በቲክና ገመድ ክንወስዳ ተባሃልና ኖ ግደፍዋ ኣብ ካልእ ስርሒት ክንዳሕርኣትና ሕጂ ካልእ ሓደጋ ከይኣጋጥመና ንውፃ ጥራሕ ኢልፍሳ ብኣ መሰረት ከ እታ መርከብ ኣባ ተቃቲላ
0: ድሕሪ መጥቃዕቲ ጢዖ ድሕሪ ክልተ መዓልቲ

ኣቢሉ ምንቅስቃስ ስላያ ፀላእይ ንምክትታል ኣብ ፊት ራሻን ኣልውልን ዝበሃላ ዓድታት ሓንቲ ሓዲርና ነርና ንግሆ ሰዓት 10 ከባቢ ይኸውን እታ ንጥባይ ዝነበርና ናይቶም ስላያ ሳምቦቅ እያ ፈለጥቲ እያ ናቶም ሰም ዝስልዩላ ሳምቦቅ ከምዘናይ ገባር እያ ሓላፊ ናይቲ ስላያ ኣብ ዓምራ እዩ ዝበሃል ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢና እዩ ናብቲ ዓዲ እንዳሓለፈት ርኢና ተጃላ ናብቲ ዓዲ ዓሺጉ ኣትዮም እቲ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ከኢና ንመፅኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቅ ዓሺግና ኣብኣ ምስ ዓሸግና ሓድሽ ብረት ደይ ተተንከፈ ዓይነት ብሮሶ ተሸፈነ ገለ ቀይሕ ልዓት ኩሉ ሓድሽ እዩ ኣርበጂ ብሬን ኣከላሽንኮፍ ሓደን ኣከላሽን ሓደን ኣርበጂ ገለ ብሬን ክንሕድ ንከለና ፈሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕ ኢና ክንወስድ ኢሉና ሸኡ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲ ኣብኡ ዝነበረ ወረቕቲ ወሲድና ኣብታ ጀልባ ነገርና እታ ጀልባ ንፃይ እስቴፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠውዩ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይነፍቀደልኩምንና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ካባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራ ምስ ኣባላቱ ኣብታ መቃበሊትኩም ኣብታ መቃበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ነቐርብ ንስኹም ትቐርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም እውን ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ድቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነድሕናትና ነድሕናትኩም ተመለሱ ኢሎም ፍሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ከባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ዋላ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጠንቢርና ኣብ ዓምራ ኣብዓላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብላዓሊ ሸሚስ ከሚቻ ማለት እዩ ሸባጥካ ኖርማል ሸባጥ ኣላና ኣነን ፍስሓ ድማ ኣብቲ ደይፍተሽ ኣብዚ ትሕተ ፎጣ ከይፍተሽ ከባቢ ሓንቲ ሸጎጣ ጠየቅና ኣለና ካ ኣብኡ እንዳዓለና እንከለና ኣብቲ ደገ ግን ይሽገሩ ገለ ነገር ደልዮም ከም ዝኾኑ የዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎም እቲ ምሳሕ ኣኪሉ ኣሎ ኣብታ ግዜ እዚኣ ምሳሕ ድረስ ኣኩልካ ምሳሕ ብሓደ ኢና ተመስሒና በቢ ዓይነቱ ናይ ጉቡጃ ናይ ሓላፊ ተባሂሉ ዝቀረበ ነይሩ ንዓና እውን ፅቡቅ ይቐርቡልና ነይሮም እዚ ግን ድያዳ ኣበቢ ዓይነቱ ስጋን ወላ ዓሳ ኩሉ ርውዝ ገለ ኣለዎ ኣብዚ ግዜ እዚኦም እቶም ገባር ገለ ነገር ከም ዘለዩ ኮይኑ ሰሚዒኒ መፅአ እንታይ ትበልኩም እቲ ብፃይኩም ምሳሕ ንሕና ዘና ከናብፅሓሉ ወይ በዓልኩም ተብትሕሉ ይብሉ ንዓይ ወላ ሓንቲ ኣይትገደሰሉ ግደፉ ጥራሕ ኢለ ተመሊሰ ብሳ ከዓ ጉድጉድ ኢሉኒ እንታይ ይብሉ ኣለዉ ይብለኒ ከምዚ ይብሉ ኣለዉ ምስ በልኩ ዋላ ሓንቲ ኣይትገደሰሉ ጥራሕ በሎም ኢሉ ሳቅ እንዳበለ ኣብዛ ግዜ እዚኣ ነዚ ተዓደበይ

መስለኒ ኣብ ዓምራ እዝን እዝን እዝን ንዓይ ንፍሳ ንእድሪስ ዓፋ ኣመልከተ ካበይ መፅኦም እዚኦም ደቂ እዚኦም ኣብዛ ዓዲ ኣይፈልጦም እኒአ ካበይ ዝመፁ እዮም ኢላሕቲቱ ኣብ ዓምራ ንዓና ይትፈልጠና ንኻ ኢልዎ ፍሳ ባ ንከሎ እንተሳሓቀ ንስኻ ከ ንዓይ ትፈልጠኒ ኢልዎ እዎ ይፈልጣካ ኣብ ዓምራ እንተኻ ኢልዎ ንስኹም ንዓይ ፈለጥኩምኒ ኣለኹም ኣነ ግን ኣይፈለጥኩኹምን ደቂ ምን እዮም ኢልዎም ነቶም ገባር ሕታ ኣቅርበ ኣሎ እወ ኩላትኩም ንኣሽቱ ደቅናኹም ጭሕሚ ክስታይ ዘለዎም ሽማገለ እዮም ንሕና እዮም ዝጥቀሙ ንስኹም ኩላትኩም ደቅናኹም ንሕና ኢና ክንኣላልየኩም እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዛ ዓዲ ኣይመጠንሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖምካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲም እማይ ድሒና ዕላ ናይዚ ዓዲ ትፈልጦ ኸ ርሑቕ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቕ ዕላ እንዳኣመላለሱ ማይ እዞም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሉ ይረድኡ ምትውልጦም ድማ ፅቡቅ ኣለኻ ትግራወት እዮም ኢልዎ ከምኡ ዘይትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮም ኢሉ ናብ ዕላሉ ተመሊሱ ብድሕሪ እዚ ቁሩብ ከይፀንሐ ንዓና ሓዊሱ ማለት እዩ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሑኒ ክመፀኩም እየ ኣኬባ ኣለና ይብላና ንሕና ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢና ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ወፂና ኮፍ ኢና ምስኦም ምስ መፂና ገለ ካብ ደረብኡ ዝዝክሮ እንታይ ይብላና ስምዑ ክሓተኩም ሰብ ናብ ኣዲኡ ሓደ ወዲ ሰብ ናብ ኣዲኡ ጠላኢ ይሕልፍ ድዩ ይብላና ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ጠላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ጠላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ ስለምንታይ ናብ ኣድና ጠላኢ ንሕልፍ ዳሓለፈ ድሓን ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ግቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ ሓበሬታ ኣይነበረኩም ከውን ዝኮነ ምንቅስቃስ ናይ ወንበዴ ኣብቲ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና ትክኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ ነቲ ዋርድያ ምስ ሓበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንክእል በዚ መንገዲ እዚ ካሊእ ጃልባ ከሸግረኩም ይኽእል በንዲና ክትረኽቡ ኣይትኽእሉን ረበል እውን ከሸግረኩም ይኽእል ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ሓደ ምልክት ስለ ዘለና ንዑ ትሕብሩ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብላና ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ ምሎቕ ምሎቕ ምሎቕ ኢና ከይድና እታ ብድሕሪ እምኒ ዝነበረት ንእሽተ ጀልባና ብጣይ እስቴፋኖስ ሬድዮ ርክብ ሒዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢና ወፂና ሽዑ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂብዎ ብድሕሪ እዚ ናብ ካሊእ ስርሒታትና ወፊርና ራስ ዕንድዳይ እውን ብድሕሪኣ ንዕና ንባዕለና ዋርድያ ክንኮናላ ጀሚርና ምንቅስቃሳቶም ክንዕደ ብባሕሪ ይኩን ብመሬት መቆጣጠሪት ቦታ እያ
በዓለና ብለይቲ ክንሓድረላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና።

0: ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተነይሩ ግን መራኽብ ካብ ዳህላክ ወፅን ንባፅዕ ምትብታል
1: ዕለት 1ሰ ናይ ንግሆ እታ ናይ ስለይ ኣሃዱ ራስሃር ብያ ትመፅእ ወደቕላት ኣለዎ ስውእ ፍስሓ ገርመስቀል ኣሎ ስውእ ዘርእጋብር ገብራይ ኣሎ እድሪስ ዓፋ ኣነ ወዲ የማነ ወልደ ስላሴ ወዲ ባሊላ ስውእ ኢና ነርናዎ እዚ እዚኣ ፍፃሜ እዚኣ እታ መስዋእቲ ናይ ወዲ ባሊላ ወይ የማነ ወልደ ስላሴ ዘጋጠመህና ማለት እዩ ኣብኡ ውዒልና ኢና እቲ ኩነታት ካብኡ ቀረባይ ዘሎ ምክትታል እዩ ነይሩ ባሕሪ ብኩሉ ኢካ ትከባተሎ ብማዕበል ትከባተሎ ብጥበብ ትኸዶ ምንቅስቃሱ ኩሉ ኢካ ክትፈልጥ ዘለካ ኣብ መወዳእ እንታይ ይገብረና ግን እታ ጃልባ ሳዕ 6ዱሽተ ክትወፅእ ነይርዋ ካብኡ ሳዕ 6ዱሽተ ክንብገስ ነርና ኣይተበገስናን ከይድና ርእናያ መሬት ሒዛ ፀኒሓ ባሕሪ ገዲፍዋ ክኢዱ ኣብ መሬት ኮፍ ኢላ ስለዚ 4ባዕተ ሰዓት ክንፅበ ኣለና እዩ እዚ 4ባዕተ ሰዓት እዚ ከዓ ክመልእ ኣለዎ ድሕሪ 4 ሰዓት እዩ ዝመልእ ሰዓት 10 ክኸውን ነይሮ ሰዓት 10 ከዓ ክርኣይ ለኣነ ኸይድ ማለት እዩ ክርኣይ ለመስኮትኩ መሊኣ በፂሕዋ እዩ እቲ ባሕሪ በፂሕዋ ደፊእና ስክነውፃ ንኽኢልና ርእያ ውርድ ኢለ ከይድ ከለኹ ሕጂ ኣብቲ ቅድመይ ዘይተኸታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ ኣብዚ ተኽስ ፍጠር ተኽሲ ምስ ተፈጥረ ኣነ ብሓደ ቦታ ከይደ በጢ ኢለ እውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ ካብኡ በታ ዝመፅ ኣኹዋ ተመሊሰ እቲ ቦታ ምስከትኩ እቶም ናህና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ ሕጂ ዳሓር ወዲ ባሊላ ሽዑ ይድህረም ኦፕሬተር እዩ የማነ ማለት እዩ ኣብኡ ኣይድህረም ሰዓት 10 ካ ሰው ምሸት ማለት እዩ
0: ምሸት ምሸት ወፂኡኹም ነዘን መራኽብ ውወፅን ካብ ዳህላክ ንባፅዕ ድድብድባ ዘለዋ ህረምዎን ተኸታተልኩም ተኸትሎ ገበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበይ ኣብዛ ኢንገል ጎበላ ኣብኣ ኮይና እያ መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባይና ንወፅእ ሓንቲ 14.5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ወዲ ገሬ ዝጥርንፈና ነይሩ ተተሓሒና ሰለስቲኤን ጀላቡ ንወፅእ ኣብ ከባቢ ኢንቴርያ ምስ ወፃእና እዚ ኢንቴርያ ኣተዓተገ ናይ ባብ ናይ ዳህላክ መእተዊ ደሴት ኣላ ኢንቴርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናዉ ኣንከት ግር በፂእና ተፀጊዕ ኒአ ኣይሰማዓና በሉ ንህሮሞ ንህሮሞ ኢልና ተገዲምና ንሃርሞ ክሳብ ቡምባላ ንውድእ ሃሪምና ዋላ ምንዳድ ኣብዩ ኣይነድት ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ከ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየኖኦ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብሙሉእ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምና ኢና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 136 135 137 138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
2: ሓይሊ ባሕሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰራሒታት ብሓሙሽተ ሓምለ 1990 ኣብ ከባቢ ናኹራ ኢንትራ ኣብ ዝተባሃለ ቦታ መጥቃዕ ተፈፂሞም
0: ዕለት 5/7 ሓደ መደብ ወፂኡ ብሓይሊ ባሕሪ ደረጃ እታ ሓይሊ ብምልእታ ከም ትወፅእ ተገይሩ ሕጂ እቲ ኣወዳድባ እታ ኣብታ ቀዳመይቲ ጉጅለ ኣብርሃም ተክለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚኣ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ዓገባ ተክለ ደብረፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘት እያ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ከዓ እዚኣ ተላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳሕላክ መጥቃዕቲ ንክግበር እዩ ተወሲኑ። ሕጂ ንብገስ ወዲ ኣብርሃም ተክለ ሒዙና ቀዳማይቲ ጉጅለ ኣብ ኢንቴርያ ምስ በፃሕና ውሽጢ ዳሕላክ ዝፀንሐ መርከብ ክወፅእ ከም ፅብብ ኢላታ ናይ ባብ ናይ ዳሕላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳሕላክ ኣሎ ሕጂ ከምዚ ዕሙቕ ኢለያ ኣብኣይ ፀኒዑ ሕጂ ካብኣ ክወፅእ ኣለዎ

0: ቀዲምና እታ ቦታ ዓፂና ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠው ኣቢልና እዮ ሕጂቲ ዙ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዕን እተን ጠያይቱ ወዲእወን ንሕና ከዓ ተን ዝነበረና ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኣሜሪካ 75 ድ ዓረር ኣለዎ ዓረር መሊእዎም እንትኳሳ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ ንድሕር ድኸይድ ኮይኑ ወዲ እያ ሰኣነ ከዓ ከይድ ምስ መጥፋዓ ጅጂ ዳዊት ወልዲ የሱስ ትባሃል እዩ ዘሎ እዚ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስኡ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ የሃርመነ ዛ መርከብ ሓዊ ትሕዝ ሓዊ ምስ ሓዘ እዚ ሳኣላይ ብድሕረ እዩ ዘሎ ወዲያሱ ብለኒ መርከብ ብለኒ መርከብ ዛ እንህሎ ነድድ ብሎ ከዓነ ወዲ ያሱ ብለኒ ኣታታ ኮንካ መርከብ ካ ብድሕርና ክለ ግፀና ደል ርኢ ተበልኩስ ፍርጌት ዘይተኣደነ ፍርጌት ብልዕለና ቁሩብ ተሪፎ ክረ ግፀና ኣመራፂ ኣለ ናብዚ ከተብላ ይትኽእል ናብዚ ከተብላ ይትኽእል ወዲ ባፅዕ ኣብቲ መርከብ እቶ ኣብቲ ድነት ዘሎ ትኽኢልካ ናብኡ ተፀጋዕ እወ ብለኒ እወ መርከብ ድሕርካ ዘሎ ትሪኢ ኣለካ እዚ ክረግፀና እዩ ሓንቲ ክንገብሮ ስለ ዘይንኽእል ተኺልካ ጥራይ ናብቲ መርከብ ጥራይ ተፀጋዓ ማርሻ ህባ ቢሉ ኣብዛ መርከብ እናተፀጋዓ ከሎ ደው በለለ ይብሎ ከዓ መሽሙ ዳዊት ደው በለለ ይብሎ ደው እሱ ከዓ ናይ ካልእ ኣይሓስብኒ ዘሎ ከመይ ገይሩ ቡምባ ኣብ መርከብ ዕልብ እዩ ዝብል ዘሎ ከዓ እሱ ከዓ ናቱ ውራይ እዩ ደው በለለ ደው በለለ ኢሉ ስኻ ጠጠው ኢሉ ሎ ይዱ ኣብኣ ከሎ ካ መሊሽ ደግሞ በል ተፀጋዕ እዮ ናይ ኣጋጣሚ ነገር ሕጂ እቶም ብኣንፃር ዝትኩሱ ዘለዉ ባዕለ ወዲ ዓገባ ጥይት ክቕይሩ ድኦም ካዝዳ ክቕይሩ ድኦም እንታይ ክገብሩ ድኦም ዶ ንሕና ብዛ መርከብ ተፅጋዕ ትኽኢልና በፍንጮኦም መፂና እዮ ንሶም ከዓ ከምዛ ንዓና ዝፅበይ ዝፀንሑ ኣታ ቤን ፀኒሕኹም በዚ ምስቲ መርከብ እንታኩምኩም ዛ ዘይተኮስኩም ክንቅይር ናይ ኣጋጣሚ ወፂና ኣለና መፅ ኢሉቲ መርከብ እሶም ከዓ ጠያይቶም ወዲኦም ፀኒሖም ነታ መርከብ ትክ ገይሩ ጉልባብ ገይሩ ሸፊንዋ ንሕና ተተሓሒዝና ከዓ ንቦታና ተመለሽና
1: እዚ ከምዚ ኢሉ እንከሎ ሓይሊ ባሕሪ ኤርትራ ኣብ ወርሒ ጥቅምቲ 1990 ካብ ናኹራ ዝወፀ ናይ ውግእ መርከብ ፀላእ ንምጥቃዕ ብፈጣናት ጀላቡ ሓያል ፀረ መጥቃዕቲ ፈፂሞም ኣብቲ ምስ ፍርጌት ተባሂሉ ዝፅዋዕ ዓርሞሸሽ መርከብ ውግእ ዝተካየደ ጥምጥም እቲ ጅግና ጎይታ ባሕሪ ኤርትራ እናተባሃለ ዝዝከር ሓላፊ ስለ ሓይሊ ባሕሪ ኤርትራ ዝነበረ ፍሳሃገር መስቀልን ጅግና ሳሙኤል ምሕረትኣብን ብጅግንነት ተሰዊዮም
2: ዕለት 12 ወርሒ 10 9 ፀሓይካይ ጠለቐት ከላ ናይ ሰዓት 5 ከባቢ ወፂና እታ መውፃና ሕጂ 3 ሃዋርአን ነረን 275 ሓንቲ ረሽራሽ ሕጂ ብለይቲ እንድሕሪ ኮይኑ ጃልባ ትመፆ ከም ደላ ይድርኢ እምበሪ እንታይ ፅዒናላ ኣይርእን እዩ ብለይቲ ተኮይኑ ጃልባ ጥራይ ድርኢ ኣብታ ግዜ እቲኣ ግን ቀትሪ ስለ ዝነበረ ብክሻፋ ኩሉ እንታይ እቲ ብረትና ክሪኦ ስለ ድኽእል
3: መርከብ ወፂኡ ሎ ባሃል ብንግሁ በሉ ክይድዎ ባሃል ሕጂ ኣነ ብፃይ ፍስሓ ገብረ መስቀል ዘለዎ ኣነ ዘለናዮ በዚ ባፅ ኸልና ክንሃርሞ ንዳሎ ንሕና ኣጋጣሚ ብፃይ ፍስሓ ኣቲ 5 ንበገስ ብለና ብብርሃኑ ሕጂ ንብገስ መርከብ ውን ኣብ ፀንሓና ማለት ፍርጌት ኣብታ ናይ ተኽሲ ቦጣ በፂሖም በለና ዘሎ ጠያይቱ ነግፈና ብዝኾነ ንሕና ውን ኣብቲ ዋን ተማራፂ የብልናን ቀሪብካ ጥራይ ምጥቃዕታ ተዋፃና ንሱ ውን ናይ ከምዚ ይኮለን ብለና ኣብቲ ባሓሪ
2: እተን ሰለስተ ምስ ረአየን ቀንዲ ነታ

0: ረሽራሽ ይፅዕቀላ። ምክንያቱ ረሽራሽ እንድሕሪ ወጊንዋ ተቃውሞ የብሉን መድፍዕ ከም ድሌቱ ተሽምኦ ክብሎ ይክእልኒ
1: ረሻሽ ነራ ብናይ በዓል ወዲ ሳሚ ብድሕሪት እያ ነራ ንሳ ንሕና 275 ብቕድሚት ኢና ነርና ማደ ማለ እታ ረሻሽ ፈልዮም ነታ ረሻሽ ክኣቱ እንከሎ ከምዚኣ ኢላ ሸሞቆ 23 ላዕሊ ሓፍ ኣቢሎም እከሎ ይኣትዉ ነይሮም ንተኩሲ ተዳልዮም ነታ ረሻሽ ፈልዮም ሃሪሞማ
2: ሕጂ ኣብኣ ከለና ሓሙሽ ሰባት ነርና ተጃልባ ሕና ዘለናይ ማለት ዘለኹዎ ማለት እዩ ኣብ ናይ ተኽሲ ቦታ ምሳእተን ኣብ ትሕቲ ቁፅሩ ሕና እውን ኣይ ሓመቕናን ናብ ትስእ ነጥራያትኢና እዮ መላት ማረፅ የበና ክንብለካ ንትሕሪ ክንብለሳ ንትሕሪ ተመሊስና እውን ከረቅጠናይ ንሱ መሪህሉ ዩ መሬትካ ፅቡዕ ዘለጋጢሙ ወይ ኣብዚ ከምዚ ሞት እናከለና ኣብ ናይ ተኽሲ ቦታ ምስ መፅሓና ሓደ ብፃይና ካብቶም ነበርኩዋ ጀልባ ጀልባ ንሓ ነበርናያ ሳሙኤል ምሕረት ኣብ ቅድሚት ነይሩ ኣብ ተጀልባብቲ ቅድሚያ ንዓብ ዝድሕሪት ኩን ይዕብት ብሎ ዝብ ሕ ሓደ ተሓስብኳ ዝነበረ ወይ ተጀልባ ዝመርሓ ዝነበረ ንዓጥቑኹ ንብሎ እሱ ናባና ክመፅእ ንሕና ከ ንተብረትና ናይ ምትኳስ ኣብ ናይ ተኽሲ ዝበፅሓና ስለ ዝቐርብና ትመርከብ ተኽሲ ክንጅምረሉ ነዚ ብፃይናን ንተጀልባናን ብሓንሳ ቢሃርማ ማለት እዩ እቲ ብፃይና ሰማይ ምሕርታብ ክልተ ኢዙ ዚአን ክልተ ኢሉ ዚአን የረማ ኣዳ ፅቡቅ ዕድል ኣብ ተጀልባ ወጥቀልና ንሱ
1: ተረሻሽ ተሃሪማ ደው ኢላ ምክንያቱ ረሻሽ ኣይፈትዋን እዮም ንሶም ረሻሽ እንተሃልያ ርእሰን ስለ ዘእድነና ማለት እዩ ኩሉ ግዜ ንዓ ፈልዮም ረኪቦማ ደው ምስ በለት ወዲ ሳሚ ናብ ፍስሓ ሬድዮ ገይሩ ተኣቢለ ኣለኹ ቁርብተይ ኢልዎ እሞ ነድሕሪት ጋጥካ ክትቕብል ትኽእል ድኻ ኢልዎ እወ ኢልዎ እሞ ናብቲ ዝነበርናዩ ጋጥካ ኣብል ምስ በሎ ተመሊሱ ንሕና ድማ ጉልባብ ደይብና በተን 275 ገጢምናዮም

0: እጂ ክልተ መድፍዕ ሒዝና ኢና ናእቱ ዘለና መድፍዕ ስጋዕ ቦምባ ተወቱ 75 ስጋዕ ተውፅእ ድልየ ተኽብለካ ክእል ኩሉ እቲ ብላዕሊ ድትኮስ ተኩስልና 23 ነይርዎ 76 ነይርዎ ቢኤም ኣለዎ ሮኬት ኣለዎ
1: ኣነ ባዕለ ካብ ሳንዶቕ ኣውፅአ መንሽሙኒ ለገሰ ብኣበልኩ ለገሰ ዝተኳሳ ቦምባ ነቲ ብሪጅ ከባቢ ቃልቃል ደበለቶ መጀመርታ ለገሰ እዩ ተኪስዋ በዝሕሪኡ እዚ ዘይበሃል ተኩሲ ብፍጡም ኣብ ምንታይ ከም ዘለካ ኮነ ተጋደላ ኣብ ምንታይ ከም ዘሎ ብጃክ ከም ትኳስ ይፍለጥኒ እዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቦምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ እርብጀ ሒደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናጋጣምካ ቦምባ እንዳውፃእካ 11 ቦምባ ዝኸውን ካብ መንኮብካ ከየውረትካ ምትኳስ እድነይ እውን ሽዑ ከም ንጠማመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳ መቶረ ወይ እንዳ ነዳዲ ክንረክብ ኢና ኢሉ ፍፃ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትና ነርና ሓንቲ ህሪ ኣትያ ትሃርም ትወጢእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ሸዓ ንኣሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ሰቡንበ ናይ 75 ኣብ ሰጋጥ የእትዩ ኣጉሪሱ ሰጋጥ ክዓፀ ንክብል ብላዓሊ ተቐልቂለን ቦምባ ተፈንጫሊ ዓይነት ቦምባ ናይ ኣርበጂ ተኩስንኣሉ
0: እዚ መርከብ እዚ ሲ ኣስታ 9 ሜትሮ ይቁመቱ እታናህና ድማ 7 ሜትሮ እያ እንታይ ኮይንና ሕጂ ተፀጊዕና ዮ ኩሉ እቲ ዓበይቲ ፅዋር ገዲፉ በርቤጂ እዩ ጀሚሩ ሽዑ በርቤጂ ድማ ክልተ ርቤጂ ካብ ቀዳመይ ተርቤጂ ምስተኮሳ ብታሕቲ እያ ተሃሪማ ናሕና ዋላ ዳሓር ምስ ወፀት ዝረአነ ማይ የእትያ ማይ ምስእትወት ፒስቶ ነተኩስ ሞተር እታ ካልአይቲ ኣርቢጂ ኣብታ ናይ ቅድሚ ተሃሪምዋ
1: ኣብኣ ተኩሶም እታ ቦምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፃወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ መሲሎም ስኮጆታት እውን ኩሎም ተተናኪፎም ነይሮም ኣብዛ ግዜ እዚኣ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣብ ኣርበጂ እንዳገባናሉ እዩ ኣትዩ ነይሩ ብጣይ ናይ ጀልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ብፅት ኣነ እውን ኣይፈልጥ ኒ ጥራሕ ሓሸዋ ከይረክበኩም ኣስተኻኩሉ ለይ ኣንፈት ህሪ ጥራሕ ድብል ነይረ ብጃካ ተኩሲ ወሓንቲ ሽዑ ግዜ ኣይርዳእካ ኒ ክሳብ መከላከሊ ናይ ድምጢ ጦጥ እውን ተዋሂቡና ነይሩ ኣብ ግዜ ተኩሲ ክንጠቀመሉ ናናጢሩ እንዳኸደ ኣይትግደሰሉ ንኻ እድነይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጠማማት ብሆቆካ እንዳጠፍጠፉ ተኩሲ ኣቋርጥ ምልክት እዮም ንገብሩልካ ከምኡ ገይሮም ምስ ኣወኩ ኣርበጂ ኣብ መንኩባ እዮም ከሎ ናብቲ ናይ በዓል ፍሳ ተሃሪማ ዘላ ጀልባ ዓሽጎምኒ በተ ጀልባ ማለት እዩ
0: እቶም ክልተ ሰብ ድማ ኣብኡ ተወጊእና ማለት እዩ እጂ ወላ ክንከይድ ከለና እታ ጀልባ ማይ ስለ ደእተወት ክትከይድ ኣይከኣለትን ነታ ካልአይቲ ነበረት ፀዊዕናዮ ማለት እዩ እሳይ ተፀጊዓትና
1: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ድወሳ እታ ጃልባ እውን ነኩኢላ እንዲኣ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እየ በፂሓ ማይ ባሕሪ ሽዑ ከም ስጉምቲ ድወሰድናያ ትኽኢና ነቲ ብረት መፍትሐን ናብታ ጥዒቲ ጃልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝደመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገለ ደቃይቅ ብክልተና ዝኮነ ተኩስ ደው ኢሉ መርከብ ኣንከር ከውፅ እንከሎ ንሰምዖም ኣለና እቲ ሰንሰለት ከርከርለው ከርከርለው ክብል እንከሎ ንሰምዖ ኣለና ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና እሞ ዳታ ኣንኮሩ ኣውፅኡ ናባና ገጡ ክረቅጠና ኣብል እንከሎ ምፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ ተሓስብካን እዩ ነይሩ ናይ ተሃርመት ጀልባ ንዓ እታ ጀልባ ግዛፋ ተጥሕላ ኣላ እዚኣ መርከብ እውን ክትረቅጣና መፅያ ኣላ ንዓ ግዛፋ ስገር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ከይድ እየ እስኹም ከይዱ ምስ ተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነ ኣቅቢጡና እዩ ከይንገድፎ ኣይ ከኣልናን ከይንፀበ ድማ እቲ መርከብ ክረቅጣና ቀሪቡ እዩ ኣብዚ ህሞት እዚ ከባቢ ኣንካላ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መጢኦም ብድሕሪት ነቲ ንዓና ክረግጥ ዘልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፎም ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ ንሕና ድማ ሳላ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጀልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልን እዩ ከጥሕል እንዳመሰለት ኣይትሓለትን እንዳ ጓታትናያ ባታ ጥይቲ ሰለይ እንዳበርና ኣንፋትና ንባፅዕ ጌርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት ሓኪም እዩ ነይሩ ሳንጣ ናይ ሕክምና ኣበየላ ኢለዩ ኣብ እስቲባ ኣላካ ይብለኒ ካብታ እስቲባ ውፅየ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክመካ ትበልኩ ፅራሕ ንኦም ሓክሞም ንፍስሓ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ እየ ኢሉ ኣብኒ ፍስሓ ሂወቱ ትንፋሱ ነይራ ኣብ መወዳእታ ቃሉ ግን ጎረርኡ ስለ ዝተሃርሜ ብፍላይ እተን ዝሃሰያኑ ክልተ ብዙሕ ማህረምትታት እዩ ብብዙሕ እዩ ተረኺቡ ነይሩ ፍስሓ ብፍላይ እተን ሂወቱ ሓልፋ ከም ካራ ተመሲለን ድሓረድኦ ክልተ እስኮጆ ነይረ ብየማን ብፀጋም ሓሪደንኦ ተራኺበን ከም ካራ ዓይነት ጎረርኡ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበላና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረበን ኣብ ፍርቂ መንገዲ ፍስሓ ተሰዊኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤናዮ ጥር ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍስሓ ሎሚ መራክብ ደርጊ በቦ ጠንሳት ሓትካዮን ዶ ገዲፍካና ከይድካ ኢሉ ብፃይ ደረአ ጋብር ጋብራ ብሻቃ ኣብ ቦታና ገዲፍና ይስለዘመና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥ ናይ ፍስሓ ኣና ጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍስሓ ኣበይ ኣሎ ኢሉ ባህንዘበት ፍስሓ ብ ሕክምና ውሪድና የለና ኢለዩ ብጉያ ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይድ ኣብኣዩ ብኩሎም ሓለፍቲ ሃይሊ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎየን ስለ ዝዓረፈ ክልቲኦም ብኣዮም ተቐቢሮም

0: መዓል ካበርህ?
1: እግዚአብሔር ይመስገን።
0: ዶንጌካ ዶ
1: እዋ ምድንጓይ እኳ ዶንጌካ እንዲኻ ግን ድሓን ካብኡ ዝዓቢ ጉዳይ ስለ ዘለናስ ናብ ጉዳይ ናርኣነቶ
0: ሓራይ ግረ
1: በልከ እንታይ ሓድሽ ስለ ዘሎ ኢኻ ዳ ቕልጥፍ ኢልካ ምፀኒ ኢልካ ዝለኣካለይ
0: ሓድሽ ዳኣመል እዩ ነቲ ሓዎም ረኺበ ዘራሪበዮ ነይረ እዛ መረባዕኩም ካብ ዘይትዛዘምን እዚ ሰፊሕ ናይ ሕርሻ መሬትኩም እውን እቲ ኸእትዎ ዝግብኦቶት ካብ ዘይእቱን መዋእል ኮይኑ ኣሎ። ስለዚ ንስኹም ብመሬትኩም ንሕና ድማ ብገንዘብና ተሓባቢርና ንህነፆ ነልማዓዮን እሞ ብድሕሪ እሲ ተሓቋቒፍና ንማሚቕላ ንነብር ኢለእሚነ ኣለኹ።
1: ኣራይ ግርም ገበርካ እሞ እንታይ ዳ በለካ?
0: ዋ ኣብቲ ፈለማ እኳ ብዙሕ ኣይተዋሕጠሉን ነይሩ። ዳሓር ግን ንዝኾነ ክኾነ ካብ ብርክት ዝበለ ገንዘብ ክንበካ ኢና ምስ በልክዎስ ኣይተማተአ ኣብኣ ከሎ ኮ ይሕራ ኢሉ እንታ እዚ ገንዘብ ድብልዎ ሰራሚ ክብልዎስ እንካን ሓቆም እየ። ስለዚአ ኸዓ ብርክት ዝበለ ገንዘብ ሒዝካ ናብዚ ክትመፅእ ዝቆፀርኩኻ ንዕኡ እውን ናብዚ ንኽመፅእ ቆፂረዮ ኣለኹ።
1: እሞ እንድሕር ቆፂርካ የዳ እንታይ ክንዲ ዚ ሰዓታት ኣደንጎዮ እንድዕኸ እዚ ጉዳይ ግን ይሰልጠና ኢልካ ዶ ትሓስብ? እዞም ገዛ ጽኑዓት እዮም፣ ብገንዘብ እኳ ዝሰልጠና ኣይመስለንን። ገለ ሜላስ ክንሓስብ ኣለና ባህላየ።
0: ግድብልካ ገረ ብሓኽላ ከም ዝበሃል ድሮ ኮደት ምን ኣስሓዊ እሚንዎ ኣሎ። ሕራይ ምባሎም ስ ዘይተርፍ ኢታ ይግድኸ
1: ሕራይ ድሓ ንርእዮ
0: ንህልካ እኳ መፅኡ
2: በርሀ ገብረ ሓደ ውዒልኩም ከመ ኢልኩም ውዒልኩ
0: መስጎኖ ጓዕዳሓን መጻኸ
2: ቋድሓን ፀናሕኹም ቋድሓን ፀናሕኹም ትምብሩኸን
0: እሞ ብዛዕባ ዝተባሃልና ዳ እንታይ ገበርካ?
2: ኣይናኡ እንዴ

0: ሕጂሲ ዝተረፈኒ የለን ኣብ ጫፍ ናይ ተዓወት ዳርጋ በፂሐ እቲ ዓበ ሓወይ ጥራይ ትርፈኒ ናእቲ ኸዓ ፀገመ ብሉን እምበር ከምቲ ብኣእምር በልኩኻ ናይቲ ምናእሰይ ዳርጋሚ ነወዲ እየ
1: ሓራግረን ርየኻለኻ ረዘነ ብዝኾነ ነገር ቅልጥፍ ኢልካ ተገበርካዮ እዩ ዘዕውተካ
0: ሓቅኻ ኣይ ሓቅኻ እንዲኻ
1: ሓራይ ግርም እንካ ሞዚ ንዝኾነ መሳለጦ ኾነካ እዩ
0: ኣይ ኣታ ሰኪፍናኩማ ኣይ ሓራይ በለስከ ዋይ
1: እዚ ኸዓ ነቲ ምናኣስሓብካ ሃቦ ንዕው ንዝኾነ ኾነ እዩ
0: ኣታ በዝሓና ኣሎታ ዋይ ሓራይ በለስከ ዘውፃኹምሞ ተከኣልኩም እሞ ህጐትፈኩም ከምቲ ዝበልኩም ንኽገብር ነቲ ዓብኻ ወይ ክረኽቦ ብሩኽ መዓልቲ
1: ኣራይ ብሩኽ መዓልቲ
0: ብሩኻ ከይድና ወለስከ እምበር ሓጒስና ኢና ሓጐስና ወሰነ የብሉን ብሩኻ
1: እንታ በርሀ እሞ ከመይ ረኺብካዮ ዝጉዳይ
2: እዋ እንታ ገብር ሓወ እዚኣ ዳ ዳርጋ ተወዲኣ እንዲያ
1: እንታ በርሀ እንታይ ዳርጋ ዳ ተወዲኣ ተጠሪሻ በላ እምበር እንታይ ዶ ዝተርፈና ኣለናይ ሕጂ እኮ መዓልቲ ፈሊኻ ሓጐስካ ምብዓል ጥራይ እዩ ሃየ መዓልቲ ንፍሎ እሞ ነቲ ዓወትና ብሓጐስ ንፅምብሎ
2: ሕራይ ግረ በልመዓልትን ግዜን ፈሊኻ ለኣኸለኻ እሞ ክመፀካ የ ሕጂ ግን ክገድፈካ ሰዓት እናኣኸለኒ እዩ ብሩኽ መዓልቲ ገብረ ሓወ
1: ሕራይ ብሩኽ መዓልቲ
3: ሓድጉ ሓድጉ ሓድጉ ንዓኸ እንዴ
4: ኣብየት ኣደ ድሓ ንዲ ኽዳል
3: እንታ ኸድሕናታ ሓድጉ ወደይ
4: ይህ እንታይ ተረኺቡ
3: ንስኻስ ብእኹሪ ገዛ ኢኻ ንሱ ጥራሕ ዘይኮነ ኸዓ ለባምን መስተውዓልን ኢኻ ነርካ
4: እዋ እሞ ሕጂ ኸ እንታይ ደጕጅል የ ትደ
3: ፀጕደል ካየዳ መን እዩ ወደ እንታይ ወሪድካ ኸዓ መዘን ሕዋትካ ዘይትገብር
4: ይህ ድሓና ኣይኮኑ እንዴ ረዘነ ሓወ ይሓሾ እንዲ
3: ብኢስዎ እምበር ኣበይ ክሕሾ ዳ
4: ደገ ደገ ምባል ዲኺ
3: ካብኡ ዝዓቢ ሕማም ዳሃልዩ
4: ድሓን ብኡስ ብዙሕ ዘጨንቕ የብልክን
3: ዘይጨነቕ የብልክን ብኣኻን ብሕዋትካን ዘይተጨነቕኩ ዳ ብመን ክጭነቕ ብጀካኹም ዶመን ኣለኒ እዩ
4: ይርዳእኒ ትደ እንተኾነ ግን ምረት ደገ ምስ ፈለጠ መቐረት ገዙ ተሰቂርዎ ክምለስ እዩ ማለት እየ
3: ኣየ ሓድጊ ወደይ ኣይትብከይ ዘብከኒ ድዮም ዝበሉ ኣመት ሕዋትካ ይትገብርና ኣለኻ ዘበለንዳ ንሱ እንድዩ
4: ይህ እንታይ ዘይፈለጥኩ ሓድሽ ነገር ኣሎ ድ
3: መቐረት ገዝኡ ተሰቂርዎ ክምለስ ዶ ትብለኒ ኣለኻ
4: ኣይ ንሱ እንዲ እሞ ተሓቂ
3: ኣበይ እሞ ተስተውዕለሉ ኣለኻ
4: እንታይ እቲ ዘየዝተውዓል ኩሉ ነገር ግልፅልፅ ኣቢልክ እንደንገርኒ
3: በልክ ትፈልጥ ኣይኮነ እንዶ ንሱ ክምለስ በተንቑ መፅመፂ ኢሉ ብደገ ዝረኽበን ቁሩብ ቁራቦ ንዓብለሎም ሓውኻ ደገ ደገ ንኽብል እዩ ዘስትዑ ዘሎ
4: ንዑዲኺ ናቱ ዝሓንቲ ዓዚብ የሎ ክግዲ ይብልከን ካልእ ዘይፈልጦ ይተምፅእ መሲልኒ ነይሩ
3: ኣይ እምበር እንዳፈለጥካ ኢኻ ትምሚልካ ትርእዮ ዘለኻ
4: ኣደ ተሃዊኸን ይኽዕዎ ተደቢረን ይሓፍሶ ኸይኮነና ትዕግሥቲ ኸድሊ እዩ
3: ክሳብ መዓስ ሞት ትዕግሥቲ
4: ክሳብ ናብ ልቦም ዝምለሱ ኩሉ ብሜላን ብትዕግሥትን እዩ ዝኸውን ከመይ ኢለ ነቲ ዝሸፈተ ልቦም ከም ዝመልሰኻ ኩሉ ብዘገምታ ኸርእክ የ
3: ዘይንሱ እንታይ ይደሊ ኣምላኽ ይሓግዝካ
4: ኣሜን ከምኡ ኢልክ ጥራይ መረቒ
3: እዋሓድጎ ወደይ እዛ ኣቦኹም ዕድሚኡ ዘብለየላ መርባዕና ተሰሪታ ካብቲ ፈረቕ ዓመታት ገይራ ኣላ ንሱ ጥራሕ ዘይኮነ ኣብ ዝርያ ከመይ ዝበለ ተፈጥራዊ ፈልፋሊ ማይ ንጀርዲን ዝኸውን ሰፊሕ መሬት እውን ኣለዋ ኢደይድ ካልኩም ዘዝምዋ እሞ እፎይ ኢልና ኸዓ ንነብር
4: እፎይ እፎይ ድኣመን ጸላኣ ትደ እንተኾነ ግን ብዙሕ ዘይተረዳእክ ነገር ኣሎ እምበራኒ ድኣ ምስዞም ዝፈትዎም ኣሕዋት ኣብ ትሕቲ ጽላል ከማሚቕና ክንነብር መዓጸለ እየ
3: እንታይ ደኣ ኣሎ ሞ ዝዕንቅፈካ ዘሎ
4: ዓንቃፍ ዳኣ ክንደይ ክትብል እዮ እዛ መረባዓና እዚ ሰፊሕ ናይ ሕርሻ መሬትና እዚ ተፈጥራዊ ፈልፋል ዒለና ባህጊኡ በዚሒ በጃኺ
3: እሱ ዝፈልጥ ይሓድጊ ወደይ ኣቦኻ እውን እኮ ብኸንዳይ ቃልሲ እዩ ሰሪትዎ
4: ንሕና እውን ኣይክንሓምቕኒ ኢና ነቲ ዓንቃፍ ኣሊና መፈጸምታ ክነብጽሓ ኢና
3: ኣምላኽ ሓግዝኩም ዝወደይ በል ነዚኣ ኽብል ኢለ የተዳሄካ ከየብኩረካ ብሩኽ መዓልቲ
4: ኣራይ ብሩኽ መዓልቲ

0: ማዓልጋ ሓድጋሓወ ንሓንደ ውዒልካ ከመኢልካ ውዒልካ
1: ማዓልጋ ረዘነ ብእምብ እንዳልካ ጽኒሕኻ
0: ኣይ ስራሕ ወፊረ ምስ በዓልኩ እንዴ ነዛ ዋኒነይ ጥንጥን ኣቢለ መጽአ
1: ዋኒንካ ዘ ጥንጥን ዳ እንታይ ተረኺቡ ድኻም ድ ትህኪት
0: ኣይ ኣይፋሉ ድኻምሲ የብለይን ትህኪትካ ጥቓይ ትቐርብንያ
1: ዶ
0: የግዳ ሓድግሓወይ ክረኽበካ ኢለ ይመጽአ
1: ቀዳዊና ይግበሮ ብድሓንዳ ክትረኽበኒ

0: ኣዝማ እሞ እንታይ ደኣልካ ትብል ዘለኻ? እዚ ግዜ እኳ ከም ቀደመ ኣይኮነ። ተላፊንካ እንተሓዋቒፍካን እዩ ዝሕለፍ ዘሎ።
1: እንታይ ማለት ኢኸ ተላፊንካ እንተሓዋቒፍካን?
0: እወ እንታይ መሲልካ ሓድጋሓወ? ንስኹም ብመሬትኩም ንሕና ኸዓ ብገንዘብና ተላፊና ክናንጸልኩም እሞ ሽዑ ብሓባር ተላፊና እንተሓዋቒፍና ንነብር ዝብሉሲ ብዙሓት እዮም ዘለዉ
1: ዶ?
0: እወ
1: እምበኣር ከምኡ ዝብልካ ኣለዉ?
0: ኣለዉ ኣለዉ። ርሑቅ ከይከትካ ኸማን እዞም ሃብታማት እዞም ርባሓት ሰብ ጸጋ ንሶም ኣለዉ።
1: እሞ ዝርስቲ ናይ ኣቦናሲ ኣስሒና ክንቲ ንነብረሉ ሲ ጓና መላፍንቲ እቲናስ ከም ተኻረይትኹን ኮርመድ ይበሃላኻ
0: ግድን ወይ ጎቦኹን ወይ ምስ ጎበተ ጸጋ ኣይዘበኑ
1: ወዮ ደኣ ዘይርዳእካ ኮይኑ እምበር ኣበይ ነርና ኣበይ ኣለና ስስሕቶ ይብል ነየ። እሞ በዓልና ደኣ ጎቦ ንኸውን እምበር ጎቦ እንዳማትና ክነቋም እቲ ዓይንና ይቁልዕን እዩ።
0: ዋይ በይነይ ዓቕምናኢና እሞ ጎቦ ክንከውን ዋይ ስኢልካ
1: ሓደ ኢድ ኮይንና ተፂዕርና ልዕሊ ዘን ትብለን ዘለኻ ጎቦ ክንከውን ንኽእል ኢና።
0: እዚ ትብሎ ዘለኻ ክኸውን ዘይክእል ባዶ ትምኒት እዩ። ኣብ ሕልሚ እምባር ገሪፍና ግዳብ ጋህሪ ዘይነብር
1: ኣብ ገዛ ርስኻ ፅግዕተኛ ኹን ካብ ምንባር ድ ትጋደ ትብሎ ዘለኻ
0: እወ ካብ ብስሪ ዓቕሚ ካብ ፀላም ምንባር ተፀጊዕካ ትረኽቦ ምርሃር እዩ ዝምርአ ፅብል ኣለኹ። ኣታ ሓድግሓ ወይ ኣፈትኑና እንደዛብራና ሓቢርና እንደንፈትና እታበጃኹም
1: እንታይ
0: መረባዕና ተሃኒፃ ክትዛዝም እንተኮይናሲ ምዞም ሃብታማ ሰብ ፀጋ ምፍቓር ንምልፋን ንኸድልየና የ ዝብል ዘለኹ
1: ስቕበል ብቱኽ ተስፋ ዘይብሉ ኣታ ኣታ እምበር ተንስኻ ዘርእና ኢኻ
0: እዚ ሓሳብ ዝኮ ናይ በይነይ ሓሳብ ኣይኮነን ኣብ ለሎም ሓወይ
1: ስቕበል
0: ከምኡ ደሎ ሓሳቡ
1: ኣቦናኸ ወለዱ ተረኪቡ ዋጋ ዝኸፈለላ ርስትስ ንንዳማትና ሓሊፍና ክንህባ ድሕርዛ ሕጂ እዛ ቓል እዚኣ ክሰምዕ ኣይደለን እየ ወድ ሓንካ
0: ሓድጉ ሓድጉ ንዓባ ስምዓኒ ኣንታ ስምዓኒ ባመጃኻ ዳሓን እዚ ሓሳብ ዝኸውን እንተ ዘይኮይኑ ረዘነይኩ እዛ ዝረይ ዘይመለስኩ ዳሓን ክዓየልካ እንዴ ከማይ ማይ ንርስ እዙ ድሓን ይፍርእኒ እዩ።
2: መዓልካ ረዘነ ሓወይ
3: ኣብ ለሎም ሓወይ ከመልካ ውዒልካ
2: ግርም እንታይ ደኣ በይንኻ እትዛረ ኣይደሓንካ እንዲኻ
0: ከመይ ለ ክድሕን ምዘሾክ ሓውና ደሓን ኣሎ ደሓን ኣሎ ድ
2: ክሳብ በይንኻ ዘዛርብ ደኣ እንታይ ግዲ ኢልካ
3: በዓል ፈልጥ እቲ ብኣእሞ ምሳኻ ተባሃልናዮ ነጊረ ዮ
2: እሞ እንታይ ደኣ ኢለካ
0: ኣይንርአዮ ነዛ ክጥሕረኒ ናብዛ ሓራስ ነብሪ ተቐይሩታ
2: እንታይ እሞ ማዕሮ ክንድኡ ዘጨንቕ ኣለካ እዚ እኮ ብሓደ ምዕልቲ ዝኸውን ነገር ኣይኮነ ኩሉ ነገር ብዘገምታ እዩ
0: እሞ እዞም ሃብታማ ሰብ ፀጋ ንዮም ዝርብሽኑ ዘለዉ
2: ሃታ ሃታ ኢልካ ዝኸውን ኣይኮነ ዓቕሊ ግበርዎ ኣሎ
0: ዓቕሊ ክሳብ መዓስ ዓቕሊ እዚ ርጉም ሓውና ኣይከውን ኢሉ ተቕበፀናኸ ሀ እንታይ ክገብር እንታይ ክገብር እስገ
2: ተቕውጭ ዳ እንታይ ክትብል ኣይሰለጠንን ኣይተሓዝለይ ትብሎም
0: ዶ ንሶም ከ ዝምሕሩኑን ዝድቁስሎይ እንዶ መስለካ
2: ክላት እምበል እንታይ ክገብሩ ኢኻ
0: ወይ እንታይ ከይገብሩ ዋ እንተ ክቢፅ እዮም ርሒ ካብፅኒ የቃብፅኑታ ዋ ዳሓርካ ዝኣክል ዝመስል ጉኑዕ ኮ በልዐ ስማዓስከ ኣብ ለሎም ሓወይ እዚ ኩሉ እልብ ደይብሉ ገንዘብ እልብ ደይብሉ ገንዘብ ኣውፅኦም ንኸብቅዑሲ ኣይ

0: ከውኒ ውተይልዮም ዝምሕሩ መስለካ
1: ወይለ እምበኣር ከፊሎም ኸ ዮም
0: ከፊሎም ንወ ዘይንሱረኣ እንታይ ኣፍርሓን ኣሎ
1: ስማዕ እስኪ ክኸፍሉና እዮም እምበር ከፊሎም ንግን ኣይበልካኒ
2: ዓብለሎም እዚ ጉዳይ እኮ ሕጂ ኮይኻ ትፅምብሮ ዘለኻ እንታይ ኾንከኻ ህቡህቡ ክትብል
1: እሞኸ
0: ከም ትሕግዘኒ ዘለኻ ነጊር እዮም ኣለኹ ናትካ እጃዊን ኣዳልዮምልካ ኣለዉ እምበር ዓብለሎም ሓወይ እዚ ኣዳልዮምልና ዘለዉ ገንዘብ ኣብ ኢዳ ተኣት እዩ
2: ዋ ሃፍቲብና ረቢሕና ኮመሽታ ተኺድና
1: እወ
2: ስዋና ሰቲና ጣጥ
1: ከዘኒ ሓወይ ከምዝሕግዘካ ዘለኹሲ ነጊርካ እዮም ኢኻ
2: ነጊረ እዮም እንታይ ርየ ዝብለካ ዘለኹ ናትካ እጃወይና ኣዳልዮምልካ ኣለዉ ካ ይደብለካ ዘለኹ
1: ፅቡቕ እሞ እንታይ ተገበርና እዩ ዝሓይሽ
0: እወ ሕጂ ኣብዚኣ ንያታ ምምኽኻርን ምውሓጥ እንተድልያ
1: ወ
0: ሕጂ እታ ክንገብር ኢና መሲልካ ካብ ንቃበፅሲ ከነቃበፅ ይደለና
1: ንመን ከነቃበፅ
0: ነቲ መንገዲ ጀራና ኮይኑ ዕንክፋድ ይኮነና ዘሎ
1: ንሓድካ ሓውና
2: ዊ ኣታ ዋ ነብስኻዶ ቅርበካ ሓውኻ ንእሱ እተዘይተቃቢፁ ንሕና ከም ንቃበፅ ፍለጥ ብለካ ኣለኹ
1: ተታይ ስምዕ እዩ ሓራይ ንዑሱ ኣቃበፅናዮ ጉዳይ ትምኒት ሓፍትናኸ
0: ኣብ ሓሳብና ተረዓመት ጉናዓ ኣነህባ
2: ኣነ ዛይፈሉን ኣይዞምዓኩም ኒ
0: ትብልተ ኾይና ኣስርሓ ዋነስ
1: ዋዕ
0: እወ ካልእ ኣማራፂ ድባሃለ የብልናን ብዝኾነ ክገትፈካ ምዞም ሃብታማ ሰብ ጸጋ መኺረ ሓድኡ ክገብር ብሩኽ መዓልቲ
1: እንታታ እዩ ዝግበሮ
0: ብሩኽ መዓልቲ ባዕ
2: ወይለ ዓብለሎ ኣታ ዓብለሎ ሞይ ሓዊስካ ፈሪሕኻ ዲኻ
1: እወ ፈሪሐ ፍርሀይ ግን ንሓድጉ ምቕታልን ዘይምቕታልን ኣይኮነን
2: እውይ ካልእ ዳ እንታይ ዘፍርሕ ኣለካ
1: እወ ተረዝነ ነዞም ሰብ ጸጋ ኣመናት እሞኖም ይኸዋዕ
0: ኣታ ዓብለሎም ሓወይ
2: ናይ ምእማን ዘይምእማን ጉዳይ ኣይኮነን ገጢምና ዘሎ ናይ ምንባር ዘይምንባር ሕቶ እዩ ኣታ በጃኻ ባ ተረዳእኒ
1: ተረዲዕካ ኣለኹ ግን ኣብ ምስኦ ምምኻር የድልን እዩ
0: እዩ ስለምንታይ
1: ግርም ኩንቆትሎ ኢና ኢልና እንተረኣካፊልናዮ ኩሉ ሓሳብና ንዑ ብምንጋር ነንሕድሕድና ከየፋልሱና ምጥንቃቅ ከገድስ እዩ
0: ዶ እዚ ኣባ ሓሲበላ ርኢ ጽናሕኹ
1: እወ
0: እሞ እንታይ ተገበርና ዳ እዩ ዝሓይሽ
1: ግርም ንስኻ ጉዳይ ክፍሊትናን ውዕልናን ጥራይ ግበር ናይ ሓድጊ ጉዳይ ናባይ ግደፎ ኢኻ ባዕልኻ ትኸትሎ ተንኪለ ድሕር ከም ዘይብል ጽቡቅ ጌርካ ትፈልጥ ኢኻ
0: ሰይዝሓወይ ሰይዝሓወይ ኣንበሳ ኣንበሳ ምዃንካ ዳ ፈልጥ ኒ ግርም ግርም ዝሓወይ እሞ እዚ ጉዳይ ጥንቅቕ ኢልካ ዛዝሞ ኢኻ
1: ዳሃንዳሃና ጆኻ
0: ኣነ ከምቲ ዝበልካ ንኽገብር ናብቶም ሃብታማ ሰብ ጸጋ ኸይድ
1: ብሩኽ መዓልቲ ብሩኽ መዓልቲ
0: ሰይ ዝሓወይ ኣንበሳ ብሩኽ መዓልቲ
1: ኣታታ እዩ
3: እንታይ ደኣልኩም ዓውዓው ክትብሉ ጸኒሕኩም ድሓን ዲኹም
1: እንታይ ምልከተኪ ጣውላ ተምልከ ስራሕ ክደይ ትሰርሐ
3: ኣይ ምስማዕ ዳኣ ሰሚዐኩም እንዴ ባዕልኻ እንተ ነገርካ ንሓይሽ ኢለ እንዳኣለይ
1: ከመይ ስምዐት ንጠብኪ ጓለይ እንታይ ኢኸኸ እቲ ትሰምዕዮ
3: ዝረኣነየ ዛርበና በለት ክብጥሽ ድበሃል እንታይ ጥዑም ስማዕ ኮይነ እሞ ክደግሞ
1: ዋ ኣቲ ቆልዓ
3: ቆልዓይ ትበለኒ ኩሉ ዝፈልጥን ኩሉ ዝርዳን እኽል ትጎርዞ እዩ ገጽረ ዘይኮን ጎርዞ ኳዳ
1: መን ኸቲ ገጽረ
3: ዋይ ፈሪሕና ርኽሞት ኮይና ኢና ንስኻ ንስኻ ዕብለሎም ኢኻ ገጽረ
1: ኣነ ዶ ኣትስዲ ኣነ እኳ ዓባሃውኹ እየ ክተኽብርኒ እዩ ዝግባአኪ
3: ዕድመ ዘይኮነ ግብሪ ዘኽብርን ዘድፍርን ብግብርኻ ኸዓ ትድፈር
1: ዋሓጢ እንተብልኳ ስትገስሞ እንታይ ሕማ ግብሪ ገይረ
3: እንታይ ክኽደግም مس رزن خن كبز ابو حدكم مس حدكم كبز عبر رزن الزربه كل سمعيه يحمق يتطبق مس حد اوكل تبع

0: ራ ሓይሞተ ላንጋ ላንጋ ሞተ ከም ዝበሃል ከይትኸም
1: ኣትለቕማጥ ትምኢልካ ኣብ ክድሃበኪ ትዛርብ
0: ኣፈይ ዝሃበኒ ኮነን ግብርካ እዩ ዝገልፀልካ ዘለኹ ኣይ ፃዕዳ ኣይ ፀሊም ሓሙክሽተይ መርገፂ ሒዝካ ንክልቲኦም ተናቕሶም ትሓስብ ከም ዘለካ ሃይሊ ክዛርቦም እዩ
1: ክላትንበሊ ማዕሩክ ንዶ ዕድል ትረኽቢ ይመስለኒ
0: ዋይ ትምኒት ድሓ ንሱስ መን ክኽልክለኒ
1: ባዕለይ ከደይ ሳሃለክ ትስዲ ስድዎ ስዲ
0: ግደፈኒ ግደፈኒ ተኣለ ፈንወኒ
1: እሂ ውዲታይ ክተፍሲልኒ ኢለ ረገድፈኪ
0: ክልተ ኣሕዋት ነንሕዶማ ጣፊካ በይንኻ እምበሪ ትውሪ
1: እዚ ትብልዮ ዘለኹ ውዲት ሎሚ እዩ ክዛዘብ ኣፃፊፎ ክሳብ ዝውድእ ድማ ምስ ወደ ሓደ ሰብኣይ ክትራኸብኒ ኸ ኣፍካ ዓብሰ ኣዳው ኩን ኣጋር ክንኣሲረ ኣብቲ ጸላም ዳ ምራኽት ክዳጉነኪ ሕለፊ
0: ፈንወኒ ግደፈኒ ተኣለ
1: ሕለፊ
0: ሕለፊ ታሌለ ግደፍሎ

0: መን ኢኻ?
1: ረዘነ ረዘነ።
0: ወይለ ረዘነ ዲኻ? እቶ
1: ከበልካ ቀኒኻ? ሓንደ ቀኒኻ?
0: ኣምላኽ መስገን እንጓዕ ድሓን መጻኻ።
1: እንጓዕ ድሓን ፀናሕኻ። ታብሩኽ ብሩኽ ሕያዋይ
0: ንበር እስኪ
1: ሓራይ ብሰማይ ብሰማይ ኣታብሩኽ ብሰማይ
0: ኣራይ እምበዓር ብዛዕባ እቲ ውዕል ወረቐት ከም ውዕልና መሰረት ስለ ዘዳለኹ ወየ ፀዊዐካ።
1: ግርም ድልካ ይኹን።
0: ብዛዕባ እቲ ዓባ ሓውካ እንታይ ገበርካ?
1: ናቱሲ እንታይ ክሰምዓሉ ከምታ ዝበልኩምና እሪ ቁፅር ኣቢልና ኣነጊርናዮ ክሳደይንኸራ ኢልዕጭ ሓንፊፉ ታኸራ ከብደለያ ግን ምስቲ ምን ኣዝሓወይ ግርም ድኾኑ ምህዞም ሒዝና ኣለና ድረኸማን ተእዛዚ ምኸውን እዩ
0: ኣራይ ግረ እሞ ንስኻ ብዚ ክትፍርም ኢኻ። እቶም ዝተረፉ ኣሕዋትካ ኸዓ ድሓር ነስዕቦ።
1: ሓራይ ሓራይ ግርም
0: እሞ ታ ኢድካ እሞ እዚኣ ጥምዓያ
1: ኣበያ
0: ኣብዚኣ ጥምዓያ
1: ሓራይ
0: ሕጂ ኣብዚኣ ፈርም
1: ሃብኩኸይ ግርም ዶ ኮይና ኣድሚ ቀያ እንዴ
0: ወግርም ጌርካ ኣለኻ እሞ ኣነ ዘይወዳእ እኳ ንእሽተይ ጉዳይ ስለ ዘላትኒ ንዓ ክዛዝማ
1: ሓራይ ሞክገት ፈካ በል ብሩኽ መዓልቲ
0: ሓራይ ብሩኽ መዓልቲ
1: ብሩኽ ሕያዋይ በርታ ሓጒስና ኢና ግርም ሓራይ በል

0: ገብረ መዓልካ እንታይ ደኣ ኻ በርተክ በርተክ ትብል ድሓ እንዲኻ
1: እንድ ኣነስ በይን ኣቲኻ ኢለ
0: እዋ ብማዕፆ ግዲ ኣይተራሒ እንዲ ደሎ ማዕፆኻ
1: ዶ ብልከ ድሓ እንኳዕ ድሓ ንመፀኻ
0: እንኳዕ ድሓ ንፀናዕኻ ገብረ ሓወይ
1: ንበር ንበር እስኪ ንበር
0: ሰማይ ሰማይ ክበር
1: እዚኣ ኸዓ ነዚ መዓልቲ ሓጎስና ክትከውን ኢለ ዘዳለኹዋ
0: ግርም ገበርካ ገብረ ሓወ ክገርመካ ኣነ ነዛ መዓልቲ እዚኣ ከመይ ብሃንቀውታ ፅበያ ነይረ መስለካ
1: እንካስካ ሓዚ በርሃ ሓወይ
0: ችርስ
1: በርሀ ነዚ ጉዳይ ዝኽውን ንምግባር መዋእለይ ሰለም ከየበልከ የሕሊፈ እዩ ሕጂ ከምዚ ኢልና ብዓወት ምብፃሕና ሓጎሰይ ወሰን የብሉን
0: ኣነ እውን ሓጎሰይ ወሰን የብሉን ገብረ ሓወ ንዓስከ ሰዓመኒ እንታ ብሩኽ ገብረ ኣነ እውን ነዛ ፍፃመ እዚኣ ክፍፅም ሰላም ከየበልኩ የ ሓዲረ መዋዕለይ ሰመነኽዋ መረባዕ ትማል ትማል ብድሕሪ ሃፍቲምካ ክትጫረተኒም ሕሳብካ ሓንትን ዝዓበየትን ጌጋኻ እያ ነይራ ፍርዳ ድማ እዚኣ እያ እንታይ ድዓ ይድኹ
2: ዓብለሎ ረዛነ ኣታይ ኣለኹም እንዲኹም
3: ይሓድ ጎደይ ኣይደሓና እንዲና
2: ንሕና ዝደሓኒ ኢና እዞም ደለይቲ ዘይናቶም ግን ነንሕድሕሎም ተዋዲኦም
3: ዶ ትብለኒ እማ ዞም ቆልዑ ዳኣናብየ ኣቢሎም
2: ኣይነዕኦም እንድ ዳዮም ክገብር ኢለ መፅ
3: የሎ እውን ኣብዛ ገዛ በይነ የደለኹ እታ ትምኒት ሓፍትኻ ከኣበየን ከም ዝወፀ ሽርብ ኢላ ውዒላ
2: ትምኒት ሓፍተይ ዳ ካብዚ ገዛ ሓሊፋ ናበይ ከይትኸይድ ኢልክያ
3: ኣንታ የላ እንዲ ዝብለካ ዘለኹ ኣንታ ፈጣሪ ሕማቕ ናይዞም ደቂ እየ ተርእየኒ ወይ ጓለ ኣንቲ መን ኣሲርኪ ወዲኺ ዓብለሎም ወዲኺ ኣሲርኒ ዓብለሎም ወደይ እንታይ ኮይነ ኢሉ እንታይ ስለ ዝኣበስካ ኣሲርኪ
4: ምስ ረዘኒ ኮንካ ብዛዕባ ሓድጉ ምስ ሓድጉ ኮንካ ብዛዕባ ረዘኒ ሕሽክሽክ ትብሎ ዘለኻ ኣይተበረሃኒን ተበልኩ ኣሲርኒ
2: ሓድጉ መፅ ኣለኹ
4: ዋ ኣተካዕዶ እንታይ ክትገብር መፂኻ እንታይ ዝበልዐት ክድ ኣለኹ ዓጢቕ ዘሎ
2: ጓዓ ብድሓን መፀኸ
4: ከይትኸርቦ ካራ ዓጢቕሎ ናይ ምንታይ ካራ ኣንታ ናይ ምንታይ ካራ እዩ
2: ንሓድጊ ሓወይ ክቐትለላ ካብዞም ጓሓላሉ መንገዲ ረዘና ሓወይ ዝተረከብክዎ ኸርአ
4: እንታይ ሓውኻ ክትቀትል
2: ኣይውዕሎ መዓስ ዓቢዱ
4: ኣንታ ትዕዲኻ ኣፍ መሊሎ በዓል ብለካ የለን
2: ኣትቆልዓ
4: በዝጌረ ፈጣዕ ከብለካ
2: ትሚት ኣይተሃወኺ ረዘና ሓወይ ብጥቕሚ ተደሊሉ ምምላስ ምስ ኣብየና ካብ ንኸስሪ ክንጥቀመል ኢና መሪፅና
4: ከምቲ ኮይኑ ዳ እሞ ንምንታይ ንዓ ኣሲርኒ
2: መስክልቲኣቶም ክትዕሊ ሰሚዐካ ስለ ዘልክን
4: ሰሚዐካ እንደ ሞ
2: እዎ ሰሚዕክኒ እንተኾነ ግን እቲ ምስ ሓድጉ ዝዕለልናዮ ንረዘኒ ኸይድ ክኸይትነግርዮ ስለ ዝሰጋእኸየ ኣሲረ ዳጉነኪ
4: ኣልዕል ኣቢልካ ኢኸ ሓሳዊ
2: ሓሶት ኣይኮነን ሓቂ ይዛርብ ዘሎ
4: ኣንታ ርዳእካሎ ድዩ ንረዘነ ዘይኮነ ንዓኸ ከይነግርካ ኣሲርኒ ንኮ የድብለካ ዘለኹ
2: ይርዳእኒወ ኣነ እውን ከምዝኣሰረ ክፅቡግ የረፈልጥ እየ ኣደ የላ እንዳበለት ንኻብቲ እንዳምራኾታ ኣዳው ክን ኣጋር ክንፈትሐ ዞም ፃኽኹ ኣብኡ ከም ዘለኽ ስለ ዝፈልጥ ዘይኮንኩን
4: ወኢለ ከለይ ሰምዖ ዘይብለይ ረዘና ክሕጅበይ ኣሎ
2: እዞም ጓሓላሉ ነንሕድሕዶም ምስተዋዱ ንሱ ድማ ማይ ዓሚኹ ተሪፉ ነዛ ንዓይንና ክረዓቐም ምስኮኖ ሃፂሉ ጠፊዩ
4: ከስዕደ ጉራጉራ ክበሃል ናይ ሓቂ እንድዩ ካባኹም ሕዋትስ ውልቃዊ ረብሒኡ ቐዲሙ
2: ንታይ ሞ ክንብልና ትድእ ብዝኾነ ኩሉ ተረዲእዎ እንተጣዒሱን ይቕረበሎ ኢልምለስ ይኸውን እንታይ እሞ ክንብል ኢና ሕማቕ ጥሪትካ ዝሸጦ ትልውጦ ሕማቕ ሓዊኻ ከንመን ትህቦ
4: ግድም ኣለኻ ሓድጎ ወደይ ሓዊኹም ሓዊኹም ምዃኑ ይተርፎን እዩ ንመን ዳኣ ክትህብዎ
2: ሓድጊ ሓወይ እታ መቕተሊትካ ዝተሓሰበትካራ መካላኸሊ ክትኮነካን ከተቐበለኒ
4: ነይበላእ መዘዝከይ ተምፀልና ድሓርካ ኣቦታትና ዘእረሱና ሓደ ሓቂ ኣሎ ዘይናህና ይንደልን ናህና ኸ ኣሕሊፍና ይንህብ
2: ልክዕን ሓቅን ዘረባ እዩ ኣብ ናህና ኾይንና ንናህና ንኹን
1: ደጊም ዘራግ ስለዘየለ እዛ ርእሲ ናይ ኣቦና ዝኾነት መረባዕ ክና ህንፃን ከነ ማዕርጋ ሓቦ ንበል ልክዕ ኣለኻ ሓድጊ ሓወይ እቲ ግዜ ሕጂ እዩ
3: ዓብለሎም ሓወይ መሲልኒ ደፊረካ እዮ እሞ ይቕረ ግበረለይ
1: ይቕረ ኹንኩ ትምኒት ሓፍተ ሓፈሊት ደፊ
4: ተመስገን ፈጣሪ ኩሉ ዓለም

0: عزو سلامتنا تقبلوا فنو ارتي باب مكتال تشوكو بزغوركم تعزبتنا كم يتوعلو لو محامس عصوت ربعات القنبوت زي تدالو زيناتات وشتن وطان حزلكم قريبا لغو نمكتالكم بغب زعد مساعدكم تسنح ميكايل حرقو فنو ماقم بكأنت وطاتو فيلم لو خير تراب مبلسون شوعات وعلا كومشن سبعون هزباون السلات افريكا مدرس ميهو ሚኒስተር ትምህርቲ ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እትዓመ ገሊጻ ኤርትራ ኣብ ናይሮቢ ኬንያ ብዝተቓንዐ ዋዕሊ ኣፍሪቃ ንቕድሚት ተሳቲፋ ኣብ ዜናታት ወፃኢ ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ንክልተ ሰዓታት ዝቐጸለ ዝርርብ ኣካይዶም ቀዳማይ ሚኒስትር እስራኤል ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ከም ዝፈጸመ ተሓቢሩ ሩስያ ናብ ኤሮጳዊ ሕብረት እትገብሮ ሰደድ ባህርያዊ ጋዛ ብቀዳማይ ርብዕ ዓመት ክብሪ ወሰን ናብ ዝሓዘ ደረጃ ዓሪቡ ዝርዝር ዜና ልኡኽ ኤርትራ ኣብ መበለ 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ ካብ ጋምቢያ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ ዳናይ ተስፋ ዝጊ ከተቕርቡ እያ
1: ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ናብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ ልኡኽ ኤርትራ ብ13 ግንቦት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት ናጽነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናጽ መብፅዓ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ፀቕጥን ተፃዊራ ኣብ ብዙሕ ፅላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መርግጋስ ቀረብ ፅሩይ ዝስተማይ መግቢ ውሑስ ኣከባቢ ትምህርቲ ጥዕና ፀዓት ሕጋዊ ስርዓት ሓገዝ ንፅጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበፅሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኩሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መፃ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕፃልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ፃዕራ ቀፃሊ ምዃኑ ኣብሪሁ ልኡኽ ኤርትራ ብተወሳኺ ምርግጋፅ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ
0: ናብ ካል ዜና ብዝንሰግር ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እትዓመ ገሊጾ ጋዜጠኛ ሳሙኤል ሃብተ ሚካኤል ሚኒስትር ሓሊማ መሓመድ ኣዘራሪቡ ብመልክዕ ፀብጻብ ዘዳሎ ትሕዝተሎ ግረ መስቀል ገረዝጌር ካቕርቦ እዩ

ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓመ ኣድማዕ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡ ውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምኽንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርናዕ ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኩሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝተቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል ዝጥመት ከም ዘይኮነ ኣነፂራ። ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 225 ብ544 ሚእታዊት ዓብዩ 1952 ከም ዝበፅሐ ብምጥቃስ ከም ውፅኢቱ ቁፅሪ ተምሃሮ ካብ 6461 ናብ ልዕሊ 100,000 ከም ዝበረኸ ገሊፃ። ብዘይካዚ ቁፅሪ ኣብያተ

ካብ 105 ናብ 132 ክብ ከም ዝበለ ኣፍሊጣ ንቁፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991-1992 ኣብ ኩለን ደረጃታት ልዕሊ 267,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224-225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29,448 ከም ዝዓበየ ሓቢራ ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቁፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቁፅሪ ነቕጠታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክት ኣረድያ ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምሃራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣብ መሃራን ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መፀኢ መደባት ከም ዝኾነ ኣብሪሃ።

0: ኤርትራ ኣብ ናይሮቢ ኬንያ ብዝተቓንዐ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽርክነት ንምምስራት ዝዓለመ ዋዕላ ኣፍሪቃ ንቅድሚ ተሳቲፋ ከምኡ ውን ኣብ ቤልጅም ሽወደንን ሆላንድን ዝነብሩ ድማ ኣብ ዝተፈላለየ ንጥፈታት ኣካይዶም ሙሉእ ትሕዝቱ መልክዕ ፀብጻብ ተዋሂዱሉ ኣርስዮም ኣስመሮም ከተወርውያ
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11 12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቅድሚት ተሳቲፎም እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስትራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ እቲ ዋዕላ ብቐንዱ ኣብ ሓባራዊ ረብሓ ምትእትታ ሓሲ ቴክኖሎጂታት ምስፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ ውሕስነት መግቢ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም ብካልእ ወገን ኤርትራውያን ነበርቲ ቤልጅም ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናፅነት ፀንቢሎም ፀሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ሂወት ኣብ ዘስምዐ ቃል ብመስዋእቲ ዝመፀትን ዝተዋሕሰትን ናፅነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊፆም ቀዳማይ ፀሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላፅ ነዚ ንኣትዎ ዘለና ናይ ልምዓት መድረክ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቀሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ፀሓፊ ሚኒስትሪ ጉዳያት ወፃኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ሽወደን ኣብ ኤርትራን ዕውት ርክባት ኣካይዱ ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምይይጥ ድሕሪ ምክያድ መንግስትታት ሽወደንን ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበፂሑ እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካያድስ ኣካል መሪፆም
0: ዓለምለኻዊ መዓልቲ ጥዕና በቕሊ ብደረጃ ሃገርናን ዓለምን ተዘኪራ ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ሓበሬታ መልክዕ ፀብጻብ ተዋሂዱሎ ዳናይት ገብሪወት ከተቕርበያ
2: ዓለምለኻዊ መዓልቲ ጥዕና በቕሊ ኣብ ትሕቲ ውሑስ ጥዕና በቕሊ መሰረት ውሕስነት መግቢ ዝብል ቴማ ብ12 ጉንበት ብደረጃ ሃገርናን ዓለምን ንሓሙሻይ ግዜኣ ተዘኪራ ኣብቲ ፅምብል ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ኣቶ ተክላ ምስግና ምሕላው ጥዕና በቕሊ ኣብ ውሕስነት መግብን ቁጠባዊ ርግኣትን ወሳኒ ግደ ከም ዘለዎ ብምጥቃስ ብባልዓትን ሕማማትን ክመፅእ ዝኽእል ሓደጋታት ብምጉላሕ ኣቐዲምና ክንወስዶም ብዛዕባ ዝግባአና ስጉምትታት ከም ኮለላ ምርምር ምዕባይ ንቕሓት ሕብረተሰብ ከምኡውን ዘላቕነት ዘለዎ ሕርሻዊ ንጥፈታት ብዝለዓለ ክስርሓሉ ከም ዝግባእ ኣዘኻኺሩ ሕርሻ ኤርትራ ብቐንዱ ኣብ ኣካል ኣሕምልትን ፍረታትን ስለ ዝምርኮስ ዝኾነ ሓድሽ ሕማም ወይ ባልዕ ምዝኣቱ ኣብ ቁጠባ ሃገርን መነባብሮ ህዝብን ሃስያ ከስዕብ ስለ ዝኽእል ኣቐዲምካ ንምክልኻሉ ንውሸባ በቕሊ ዝምልከት ህላወን ምሕያል ሕጋዊ መሳርሒታት ጥዕና በቕሊ ከምኡውን መምዘኒታትን ደረጃ

0: ራታትን ይጽንሐለይ ዘይበሃሎ ሃገራዊ ዕማም ስለ ዝኾነ መንግስቲ ኤርትራ ንውሸባ ብቕሉይ ዝምልከት ኣዋጅ ቁፅሪ 156 እዝባር 26 ኣውፅኡ ብግብሪ ከም ዝሰርሓሉ ኣረዲኡ። ወኪል ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣርኤላ ግሊኒ ብወገና ሕርሻ ዓንዲ ማእከል መነባብሮ ህዝቢ ቁጠባዊ ብቕዓትን ሃገራዊ ውሕስነት መግብን ኣብ ዝኾነላ ኤርትራ ምውሓስ ጥዕና ብቕሊ እስትራቴጂያዊ ቀዳምነት ከም ዝኾነ ጠቒሳ። ንሳ ኣስዒባ ምርግጋፅ ስነ ህወታዊ ድሕነት ብቕሊ ብኽነት ፍርያት ዘራእቲ ከም ዘወግድ ብምጥቃስ ምርግጋፅ ድሕነት ብቕሊ ዋሕስ ስርዓተ መስራሕ ፍርያት ስለ ዝኾነ ውሑስ ንግዲ ከም ዝፈጥር ከምኡውን ናብ ስግሮደባውያን ባላዕትን ሕማማትን ንዝህሉ ተቓላዕነት ከም ዘጉድል ሓቢራ። ኣብቲ ኣጋጣሚ ንድሕነት ብቕሊ ኣስጋእነት ጉድለት ድሕነት ኣብ ምርግጋፅ ውሕስነት መግቢ ኣግራብን ድሕነት ብቕልን ግኑናት ሕማማትን ባላዕትን ኣብ ሃገርናን ኣህጉርናን ዝብሉን ካልኦትን ወረቓቕቲ ብኽኢላታት ቀሪቦም ሰፊሕ ዘተ ተኻይድሎም።
1: ኣብ ዞባ ዓንሰባ ቁፅሪ ትካላት ቅድሚ ትምህርቲ ብልዕሊ 100 ዕፅፊ ዓብዩ። ብዛዕባ እዚ ዓብዪ ገስጋስ ወኪል ኤሪና ቤትኤል ሰሎሞን ዘዳለቶ ፀፃ ይስዕብ።
2: መንግስቲ ኤርትራ ንቅድመ ትምህርቲ ቀዳምነት ናይ ቀዳምነታቶ ሂቡ ሳላ ዝሰርሓሉ ሎሚ ኣብ ኩሉ ኩርናዓት ሃገርና ቅድመ ትምህርቲ ዘይብሉ ቦታ ምርካብ ዝከኣል ኣይኮነን። ሓደ ምርኣያ ናይዚ ድማ ኣብ ዞባ ዓንሰባ ካብ ፈለማ ሓርነት ክሳብ ሕጂ ተዋሊዶም ዘለዉ ትካላት ቅድመ ትምህርቲ ምስ እዋን መግዛእቲ ዝነበረ ምንፅፃሮም ዝከኣል ኣይኮነን። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ናይ ናፅነት ዓመታት ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፊ ከም ዝዓበየ ሓላፊ ተሃዱ ቅድመ ትምህርቲ መምህርቲ ዕግስቲ መሓረ ሓቢራ። ንገስጋስ ናይ ዘን ትካላት ትምህርቲ ኣመልኪታ ንኤሪና ኣብ ዝሃቦቶ ሓበሬታ ቅድሚ 1991 ኣብ ከተማ ከረን ጥራይ ዝተወሰና 3 ትካላት ቅድመ ትምህርቲ ከም ዝነበራ ብምጥቃስ ድሕሪ ናፅነት ብምውሃድ ህዝብን መንግስትን ሳላ ዝተካየደ ሓያል ፃዕሪ ሎሚ ኣብ ኩሉ ኩርናዓት ናይቲ ዞባ ዝተዘርግሐ 304 ትካላት ከም ዘለዋ ገሊፃ። በዚ መሰረት ኣብ ንዞባ ዓድ ክሌዛን 22፣ ኣብ ንዞባ ኣስማጥ 45፣ ኣብ ንዞባ ዒላ በርዒድ 45፣ ኣብ ንዞባ ገለብ 46፣ ኣብ ንዞባ ሃበሮ 22፣ ኣብ ንዞባ ሓጋዝ 38፣ ኣብ ንዞባ ሓልሓል 25፣ ኣብ ንዞባ ሓመልማሎ 28፣ ኣብ ንዞባ ከረን ድማ 33 ትካላት ተኸፊተን ምዕሩይ ኣገልግሎት ሂባ ከም ዘለዋ መምህርቲ ዕግስቲ ሓቢራ። ምስ ምውዳድ ትካላት ቅድመ ትምህርቲ ናብ ማኣዲ ትምህርቲ ዝፅምበሩ ተምሃሮ እውን ቁፅሮም ምናዓብየ ይመፅእ ምህላው ብምጥቃስ ቅድሚ ናፅነት 353 ጥራይ ዝነበረ ናብ ኣስታት 19,000 ቁፅሪ መምህራን ድማ ካብ 13 ናብ 1220 ክብ ከም ዝበለ ኣነፂራ። ኣገልግሎት ቅድመ ትምህርቲ ኣብ ምምሕያሽ ብቕዓት ተምሃሮ ፀላውዩ ዝበለት መምህርቲ ዕግስቲ ኩሎም ህፃናት ነዚ ዕድል ዝክረኽብሉ ዝኽእሉ ባይታ ክህሉ ከም ዝግባእ ኣተሓሳሲባ። ኣብ መወዳእታ ሳላ ናፅነት ዝተረኽበ ዕድላት ቅድመ ትምህርቲ ብምዕሩይ ናብ ኩሎም ህፃናት ንምብፃሕ ምስራሕ ንመምሃራን ቅድመ ትምህርቲ ስልጠናታት ብስሩዕ ምውዳብ ከምኡውን ሱፐርቪዥናዊ መደባት ምስፋሕ ዘጠቓልል ናይ መጻኢ መደባት ስራሕ ከም ዝኾነ ገሊጻ።
3: ተረከብቲ ወለዶ ዝኾኑ ህፃናት ብብቕዓ ትምህርቲ ተሃኒፆም ነቲ ኣብ ቀረባ መጻኢ ክንሪያ ንትምነያ ምዕብልትን ብልፅትን ኤርትራ ክውንቲ ክገብሩ ካብ ሕጂ ነስ ተፈጢሩ ዘሎ ዕድላት ተጠቀምትን ምግባሮም ብውህደት ክንሰርሕ ይግባእ። ምስኣላይ ኤፍኤም ተስፋ ብርሃን ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ዓንሰባ። ርሑስ ቅንያት ናፅነት ንመላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ፅንዓትና ዋሕስና።
1: ነመስግነኪ ጋዜጠኛ ቤትኤል ሰሎሙን። ካብ ዜና ዞባ ዓንሰባ ከይወፃና ቤተ ትምህርቲ ኣብ ምእካብን ምምስራሕን ሓበሬታ ዓቕሚ ሰብ ንብረትን ገንዘባዊ ሕሳባትን ፅርድል ዓቕሚ ንክድልባ ዘኽእል ስልጠና ስርዓት ሓበሬታ ካብ መላእቲ ዞባ ንዝተዋፅኡ 115 ርእሰ መምህራንን ሓለፍቲ ትምህርትን ንኡዞባታትን ተዋሂቡ። እቲ ካብ 8 ክሳብ 12 ግንቦት ኣብ ከረን ዝተዋሃበ ስልጠና ምሕደራ ትምህርታዊ ስርዓተ ሓበሬታ ንምውፃእ ዝዓለመ ኮይኑ ሓፈሻዊ ኣምር ስርዓተ ሓበሬታ ዝርግሐን ተባፅሕነትን ትምህርቲ ምርጋፅ ብቕዓት ስርዓተ ትምህርቲ ከምኡ ውን መስርሕ ምእካብን ምምስራሕን ሓበሬታ ዘጠቓለለ ነይሩ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ዓቕምን ብቕዓትን ተምሃሮ ንምዕባይ ኣብያተ ትምህርቲ ብምትሕባር ኮም ዘመናዊ ቴክኖሎጂ ይዓጥቃ ስለ ዘለዋ እቲ ስልጠና ኣዝዩ ኣገዳሲ ከም ዝኾነ ገሊጾ፣ ኣዋህዲ ናይቲ ስልጠና ዶክተር ዳንኤል ጃምቦ ብወገኑ ኣብ ሜላታት ምስናድ ምምስራሕን ኣተዓቓቕባን ዕለታዊ ንጥፈታት ኣብያተ ትምህርቲ ዝርዝራዊ መብርሂ ድሕር ምሃብ ብደረጃ ሚኒስትሪ ትምህርቲ ተዋዲዱ ኣብ ኣብያተ ትምህርቲ ንኽተኣታቶ ዝስራሐሉ ዘሎ ዳታ ቤዝ ኣብ መፈፅምቱ ይቀራረብ ስለ ዘሎ ቅልጡፍ ምልዋጥ ሓበሬታ ንኽረጋገጽ እቲ ስልጠና ከም ተወደባ ረድዩ። ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ምርምርን ስታትስቲክስን ኣቶ ሃይሉ ኣስፋሃ ኣብ መወዳእታ ኩለን ኣብያተ ትምህርቲ ኣብ ኣታሓሕዛ ገንዘባዊ ሕሳባትን ባጀትን ሕጋዊ መስርሕ ክኽተላ ከምኡውን ኣብ ቋምን ሃላኽን ንብረት ኣታሓሕዛ ሰነዳት ምእካብ ሓበሬታ ተምሃሮን መምህራንን ስሉጡን ፅሑፍን መስርሕ ክህልዎን ኣተሓሳሲቦም ኣባላት ማሕበሩ ወነንቲ ትካላት ትምህርቲ ምምራሕ መኪና ዞባ ማእከል ብ12 ግንቦት ንመጀመርታ ግዜኦም ብጥርንፍ ብዝወሰሩ ተበግሶ 45 ከረፂት ደም ለጊሶም ኣዋህርቲ ናይቲ መደብ ኣብ ዝሃቦ ሓበሬታ ደም ልጋስ ፃውዒ ዘየድልየሉ ሰናይ ተግባር ምዃኑ ብምግንዛብ ተጠርኒፎም ነቲ መደብ ከም ዘበገሱን ኣባላት ብንቕሓት ከም እተቐበሉዎን ገሊፆም ኣባል ሃገራዊ ባንክ ደም ነርስ ኣብርሃም ተክለ ብርሃን ወገኑ ብውልቂ ይኹን ብጥርንፍ ዝልገሱ ወገናት ኣብ ድሕነ ዜጋታት ዓብዪ ኣበርክቶ ይገብሩ ከም ዘለዉ ብምጥቃስ ብሰፊዑ ክድፋሉ ተላብዩ ለገስቲ ቦጎኖም እቲ ዝገበርዎ ልግሲ ኩነታት ጥዕኖኦም ክፈልጡ እውን ከም ዝሓገዞም ብምሕባር ኣብ እዋን ሓደጋን ሕርስን ዝፈስስ ደም ንምትካእን ሂወ ዜጋታት ምድሓንን ብቐፃሊ ክልግሱ ድልዋት ምህላዎም ኣረጋጊፆም ኮሚሽን ባህልን ስፖርትን ጨንፈር ዞባ ደቡብ ብምክንያት ፅምብል መበል 35 ዓመት ናፅነት ዝወደቦ ሓበራዊ ጉያ ዝመፅእ ሰንበት 17 ግንቦት ኣብ ከተማ ደቀ መሓረ ካይድ እዮም እዚ ብደረጃ ንኡ ዞባ ንሓምሻይ ብዞባ ደረጃ ድማ ንካልኣይ ግዜኡ ዝእንገድ ዘሎ ጉያ ናፅነት ምስ ዛዛሚ ኩናት ደቀ መሓረ ብምትእሳር ዝካየድ ኮይኑ ሓደስቲ ኣትሌታት ዝፈሪሉ መድረኽ ፈጢርካ ታሪክ ተጋድሎና ናብ ተምሃሮ መንስያ ንምትዕላፍ ዝዓለመ ከም ዝኾነ ወደብቲ ገሊፆም ሓላፊ ኮሚሽን ባህልን ስፖርትን ኣብ ንኡ ዞባ ደቀ መሓረ ኣቶ ኪዳነ ፍሳሐ ካብ ዕለት 19 ክሳብ 22 ግንቦት ኣብ 1991 ዝተኻየደ ሓያል ምርብራብ ዝነበሮ ዛዛም ኩናት ደቀ መሓረ በሪ ናፅነት ዘረሓወ ኣጋጣሚ ብምዃኑ ንዝኽሩ ዝውደብ ሓበራዊ ጉያ ረዚም ትርጉም ከም ዘለዎ ሓቢሮም ኣቦ ወንበር ፌደሬሽን ኣትለቲክስ ሳብቲ ንኡ ዞባ ኣቶ ሳምሶም ተኽለ ሃይማኖት በጎኑ እቲ ውድድር 3 ደረጃታት ማለት ናይ 3 ኪሎ ሜትር 5 ኪሎ ሜትር ከምኡ ውን 15 ኪሎ ሜትር ከም ዘጠቓልል ብምግላፅ እዚ መደብ እዚ ኣብ መጻኢ ደረጃ ሃገር ንምውዳቡ ክሕሰብ ተላብዩ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደግመ ብቐብሪ ዕደም ዜናዊ መሰናዶ ኤርቲቪ እናቐፀለ እዩ ዝኸድኩም ተዓዘብቲ ስለ ምክታልኩም ኣዘየመስግን ዜና ወፃኢ ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ሎሚ 14 ግንቦት ኣብ ከተማ ቤጂንግ ንኣስታት 2 ሰዓታት ዝቐፀለ ዝርርብ ከም ዘካየዱ ተቓሊሖም ክልቲኦም መራሕቲ ኣብ ርክቦም ኣብ ክልታዊ ዞባውን ኣህጉራውን ጉዳያ ከም እተመያየጡ ተገሊጹ ብዘይካዚ ሃናፂ ስትራቴጂያውን ርጉእን ዝምድና ንምምስራት ኣብ ምርርዳ በፂሖም ፕረዚደንት ሺ ጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ዘራኽበን ናይ ሓባር ረብሓታት ከም ዝዓዝዝ ከምኡውን መሻርክቲ እምበር መቀናቕንቲ ክኾና ከምዘይግባእ ሓቢሩ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተታሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕረዚደንት ሺ ብተወሳኺ ኣጠንቂቖም ፕረዚደንት ትራምፕ ብወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ንላዕሊ ዝሓሸ ከም ዝኸውን ብምግላጽ ቻይና ዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክትሽምትን ጸዊዑ ቻይናን ኣሜሪካን ኣብ መንጎ ንዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመ ዘካይዶ ተኸታታሊ ርክባት እወታዊ ውፅኢት ክርከቦ ከም ዘይከኣለ ጸብጻባት የረድ በዚ ድማ ርክብ መራሕቲ ክልቴን ሃገራት ነቲ ንኣህግራዊ ንግዳዊ ንጥፈታት እውን ብኣሉታ ጸልዩ ዘሎ ንግዳዊ ምትፍናን ኣብ ምፉኻስ ኣበርክቶ ክገብር ትፅቢት ይግበር ፕረዚደንታት ዶናልድ ትራምፕን ሺ ጂንፒንን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ ናይ መወዳእታ ዜና ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁ ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ብምፍጻም ምስ ወራሲ ዓራት ሕቡራት ኢማራት ዓረብ ሼክ መሓመድ ቢን ዛይድ ኣልናህያን ተራኺቡ ከም ተዘራረበ ተሓቢሩ እቲ ንሓያሎ ሰዓታት ዝተኻየደ ርክብ ኣብ ዝምድና እስራኤልን ሕቡራት ኢማራት ዓረብን ታሪኻዊ ምዕራፍ ከም ዝኸፈተ ቤት ፅሕፈት ቀዳማይ ሚኒስትር እስራኤል ገሊጹ ይኹን እምበር መንግስቲ ሕቡራት ኢማራት ዓረብ ቀዳማይ ሚኒስትር ነታንያሁ ናብ ሃገሩ ዕለት ከም ዘካየደ ብእስራኤል ንዝተዋሃበ ሓበሬታ ነፂግዎ ኣሎ ሚኒስትሪ ጉዳያት ወፃኢ ሕቡራት ኢማራት ዓረብ ብማሕበራዊ መራኸቢታት ኣብ ዘርግሑ ፅሑፍ ሃገሩ ምስ እስራኤል ዘለዋ ዝምድና ብህዝቢ ዝፍለጥን ብመገዲ ኣብ 2020 ዝተኸተመ ውዕል ኣብርሃም ዝምራሕን እምበር ምስጢራዊ ከም ዘይኮነ ኣፍሊጡ ሕቡራት ኢማራት ዓረብ ንቀዳማይ ሚኒስትር እስራኤል ብምስጢር ተቐቢላ ዝብል ሓበሬታ ካብ ሓቂ ዝረሓቐ ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣነፂሮም ሚኒስትር ጉዳያት ወፃኢ ኢራን ዓባስ ዒራቂዲ ነቲ ጉዳይ ብዝምል

ገታ ኣብ ዝሃቦ መግለፂ ኣንጻር ሃገሩ ምስ እስራኤል ዝካየድ ምትሕባር ይቕረ ዘይበሃሎ ገበን ከም ዝኾነን ከቢድ ዋጋ ከም ዝኸፍል ኣጠንቂቑ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣምባሳደር ኣሜሪካ ኣብ እስራኤል ማይክ ሃንካቢ እስራኤል ንመጀመርያ ግዜ ስርዓት ምክልኻል ኣየር ማለት ኣይሮን ዶም ንዓሰርተታት ኣባላት ሰራዊትን ናብ ሕቡራት ኢማራት ዓረብ ከም ዝለኣኸት ድሕሪ ምሕባር እዩ። እስራኤልን ሕቡራት ኢማራት ዓረብን ናብ ወርሒ መስከረም 220 ዝምድነአን ንምምሕያሽ ከም ተሰማምዓ ፀብጻባት የረድዎም። ዜናታት ንምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ልኡኽ ኤርትራ ብመበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እተዓመ ገሊጻ። ኤርትራ ኣብ ናይሮቢ ኬንያ ብዝተቐንዐ ዋዕላ ኣፍሪቃ ንቕድሚ ተሳቲፋ። ኣብ ዜናታት ወፃኢ ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ንክልተ ሰዓታት ዝቐፀለ ዝርባ ኣካይዶም። ሩስያ ናብ ኤሮጳዊ ሕብረት እትገብሮ ሰደድ ባህርያዊ ጋዛ ብቀዳማይ ርብዕ ዓመት ክብሪ ወሰን ኣብ ዝሓዘ ደረጃ ዓሪቦም።

ዝኸብርኩም ተዓዘብትን ሎም ቀትሪ ዝተዳሎ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን መሳርሕተይ ጋዜጠኛ ስፖርት ሙሴ ገብሪ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገነ ግን ሰላም።

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ሰናይ ምቅታል።
1: ኤርትራዊ ተቐዳማይ ክለብ ኣስታና ሂኖክ ሙሉ ብርሃን ትማል ረቡዕ ኣብ ራብዓይ መድረኽ ኣዘርባጃን ካልኣይ ብምእታዊ መድረኽ ደይቦም መራሒት ጉጅለ ነዚ 152.8 ኪሎ ሜትር ዝሸፈነ ውድድር ብ3 ሰዓት 11 ደቂቕን 46 ካልኢትን ኣብዛዘመትሉ ኣባል ክለብ ባርዲያኒ ማርኮ ማኔንትዩ ብሽኳር ትዕዮ ቀዳማይ ኣትዩ ሂኖክ ብፀቢብ ፍልልይ ካልኣይ ደረጃ ሒዙ። በዚ ውፅኢት ሂኖክ ኣብ ናይ ግዜ ውድድር ካብ መራሒ ወዲ ጋንቱ ዩጉኖቨይ ቨዶሮቭ 8 ካልኢት ድሒሩ ሳልሳይ ተቐሚጡሎ ንናይ ሽኳ ማልያ ማርኮ ብሳን 2 ነጥቢ ክለብሳን ከሎ ሂኖክ 47 ነጥቢ ዋሂሉ ካብ መበል 11 ናብ 50 ሓኺሩሎም። ንነጋንታ ውድር ኣስታና ትመርሐላ ክለብ ባርዲያኒ 9 ካልእ ድሒራ ትስዕባ። እዚ ውድር ሎሚ ሓሙስ ኣብ 50 መዛዘመን መድረኽ 181.5 ኪሎ ሜትር ክሽፍን እዩ። ሊግ ዓንሰባ ዝሓለፈ መዓልትታት ኣብ ስታድዮም ከረና ብዝቐፀሉ ኣልነስርን ዓንሰባ ነጥቢ ኸሲረን። ኣብ ድሕሪት ሴሌዳ ዘላ ሕውነት ምስታ ብቕዓታ መሊሳ ሳሳይ ደረጃ ሒዛ ዘላ ኣልሂላል ተጻዊታ። ኣልሂላል ኣብ ካልኣይ እብረ ኣካቲላ ኣመበሳን 3 7 3 ከምኡውን 81 ደቓይቕ 2 ካብ ረዳ ወልደ ሚካኤል ሓንቲ ካብ ሚካኤል መሓሪ ሸቶታት ኣመዝጊባ 3 ባዶ መሪሓ። ሕውነት እንተመዝገባ ሸቶታት ምሕዋይ ፃዕርታት ኣካይዳ ግዜ ኣብ ምእካሉ 2 ሸቶታት እኳ እንተመዝገበት ካብ ስዕረት ብኣልሂላል 3 ብ2 ግና ይምለጠትን። ኣብ ቁምና ዝርከብ ረዳ ወልደ ሚካኤል ብሉ ተጻዋታይ ናይቲ ፀወታ ተባሂሉ መራሒት ሊግ ዓንሰባ ዘላ ኣልንስር ንላሳለ ኣብ ተፋለመትሉ ኪንዮ ፈተንታት ሸቶ ይትረአየ ፀወታ ኣካይደን ሓሓንቲ ነጥቢ ትማቒለን። ኣልንስር 2 ነጥቢ ብምኽሳራ ድማ ነታ ድሕሪኣ ትፃወት ነበረት ዓንሰባ 40 ነይሩ። ናይቲ ግጥም ብሉ ተጻዋታይ ስምኦን ሕድራይ ካብ ላሳለ ይተፀዊዑ። ሰንበት ቀዲመን ጋሽን ደንደን ብሉፅ ምንቅስቓስ ዘርኣየሉ ፀወታ ጋሽያ ቅዳማ ዕብረ ክዛዘም 5 ዳቂ ምስተረፎ ብመንገዲ ሲራክ ሶሎሞን መሪሕ ነዘት ሓዘታ ሸቶ መዝጊባ። ካልኣይ ዕብረ ደንደን ብዙሕ ፃዕሪ ካይዳ ብተመዝገን ህብቲ ዝጊ 2 ሸቶታት ኣመዝጊባ ካብ ድሕሪ ተበጊሳ 2 ባሓለ ተዓዊታ። ተመዝገን ድማ ብሉ ተፃዋታይ ናይ ትግጥም ተፀዊዑ። ፀወታ ዓንሰባን ኣልሳሕልን እውን ኣካል ትዕለት ነይሮም። ዓንሰባ ቅድሚ ሓደ መዓልቲ መዋድርታ ኣልነስር 2 ነጥቢ ከም ዝኸሰት ምርኣያ ንዓወት ዝያዳ ደልያታ ጀሚራ እንተኾነ ኣልሳሕልያ ኣብ ሳልሰይቲ ደቂቕ ብቕልጡፍ መልሰ መጥቃዕቲ ብመንገዲ መሓመድ ኣሕመድ መሪሒ ነዘት ሓዘታ ሸቶ መዝጊባ። በዚ ሰንበድ ዓንሰባ መጥቃዕታ ሓይላ ሸቶ ግና ክሰልጥ ኣይከኣለን ንዕረፍቲ ብመሪሕነት ኣልሳሕል ሓደ ባዶ ወፅአን። ዓንሰባ ድሕሪ ዕረፍቲ ተመዓርያ ሸቶ ብመንገዲ ኣይመን ጣህር ብልጥ ሸቶ መዝጊባ። ምዕወት ሸቶ ክተመዝግቡን ሰሪሓይ ሰለጣን ሓደ ባሓደ ተፋልየን። ነቲ ፀወታ እንተ ትዕወተሉ ነይራ ምስ ኣልነስር ዘሎ ፍልይ ናብ ሓንቲ ነጥቢ ክተጉድሎ ትኽእል ነይራ። ሓላ ውልዳት ኣልሳሕል ዓብዱ ህያብ ብዞም ኮኖም ፈተነታት ብሉ ተፃዋታይን ትግጥም ተፀዊዑ። ኣብ ሓያል ጥምጥም ዝርከብ ሊብ ዓንሰባ ዝመፅ ሰሙን ክቕፅል ምዃኑ እውን ካብቲ ፌደሬሽን ዝበፅሓና ሓበሬታ ይረድም። ብዘይካዚ ኣብ መንጎ 12 ጋንታ ደቂ ተባዕትዮን 8 ጋንታ ደቂ ኣንስትዮን ብምክንያት በዓልትና ፅነት ዝሰላሰል ዘሎ ስፖርታዊ ውድራት ኩዕሶ ከተማከረን ዝሓለፈ መዓልትታት ቀፂሉ።

0: سلام اب كله خرنا اتعلم بمخان نمدبات اير تي في بحفشا بفلاي دما ان وددر تاريخا وفلطت بويات كاتاتولو دالهم كبرات هاتاتلتنا كم يالهم باركس نلومي كما قلت انا يتزحلفه ناي قداماي مدرخ كلا اي زورو وددرينا حزنا لكم مزينا زلنا ناي لومي وددر تاريخا وفلطت بويا اب كتما اسمرا مس من اسيا سرحتنياتات منستر هرشا بمخانينا كان اقرب لكم እዚ መደብ እዚ ብምትሕብባር ሃማተን ሚኒስትር ሕርሻን ዝዳሎ ዘሎ ኮይኑ ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ ምሳና ፅንሑ ሓራይ ክቡራት ዕድማትና ተወዳደርቲ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ ቀዳማይ ተወዳዳሪ ቢንያም ብርሃነ ካልአይቲ ተወዳዳሪት ሳባ ገብሪ ህይወት ሳልሳይ ተወዳዳሪ ኬብሮን መሓሪ ራብዓይ ተወዳዳሪ ኤፍሬም ገብረ የሱስ ሓራይ ተወዳደርትና እንኳዕ ድሓን መጻኹም ቢንያም ብርሃነ ብኣኸይ ክጅምር ቀዳማይ ተወዳዳሪ ኢኻ ዘለኻ መጀመርታ ምስ ነብስኻን ብዛዕባ ስራሕካ ወይ ድማ ዘለኻዮ ክፍሊ ሓፈሻዊ መብርህ ክትበና
1: ሓራይ እንኳዕ ድሓን ፀናሕኩም ሽመይ ቢንያም ብርሃነ ባሃል ካብ ሃገራዊ ትካል ሕርሻዊ ምርምር ማለት እዩ ድነጥፈሉ ስራሕ ከዓኒ ኣብ ምርምር ኣሕምልትን ፍረታትን ኮይነ ይሰርሕ ማለት እዩ
0: ካበይ ቦታ ማለት እዩ
1: ካብ ሓልሓለ
0: ካብ ሓልሓለ ሕራይ ፅቡቅ እዚኣ ክትብለና ድፀናሕካ ክፍልኹም ወይ ድማ እዚኣ ጨንፈር ሓፈሻ ወይ ኣብዚ ሚኒስትሪ ሕርሻ እንታይ ዓይነት ዕማማት እዩ ደለዋ ወይ ከመይ ይመስል ትስኻትኩም ትሰርሕዎ ስራሕ ማለት እዩ
1: መጀመርያ ኣብ ኣሕምልትን ፍረታትን ዘተኮረ ምርምራዊ ንጥፈታት ነካይድ ካብኡ ምሩፅ ዘርኢ ከዓ ናብ ኤክስቴንሽን ንዝርግሕ ማለት እዩ ናይ ኣሕምልትን ፍረታትን
0: ሓራይ ፅቡቅ እሞ ናብ ሕቶካ ክንቅፅል ኢና ተዳሊካ ድካ ፅቡቅ ቀዳሜይቲ ሕቶካ ምረፅያ ክትከውን ስለዚ ሓንቲ ዕድልያ ክትህልወካ ኣስተውዒልካ መልስ ብ19 ሓምለ 1955 ብንጉስ ሃይለስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም ለ መሓመድ ብርሃኑ ሐ ኢብራሂም ሱልጣን ما شيخ محمد عمر اكيتو
1: ها ملاك سلام ديمتروس جبر مريم
0: ملو ملسي رخيم صالحا بينام حتوخه ب 19 حمله 1955 بنغوس هايله سلاسي كاب استتصوعو 10 ابالات بايتو كاب سيلفي ديموكراسي ارترا زينبرو فليخا اوصيات بالنيرا ها ملاك سلام ديمتروس جبر مريم لا محمد برهانو ح ابراهيم سلطان ما شيخ محمد عمر اكيتو اني رنتن مرض سلازي تاملسي ملاك سلام ديمتروس جبر مريم بحث شابت بايتو زتتصوعو 10 توكلتي ام نيروم نساتهم دما قادي علي عمر دقيات برها اسبروم قادي موسى عمره ملاك سلام ديمتروس جبر مريم شيخ ابراهيم سلطان شيخ ادريس محمد ادم شيخ محمد عمر አኪቶ ባሻይ በእምነት ተሰማ ሰይድ ሰይድ ስፋፍን አቶ መሐመድ ብርሃኑን እዮም ነይሮም ካብዚ አቶም ድማ ብዘይካ ዲሜጥሮስ ገብረ ማርያምን በእምነትን ካሎት ብምልኦም ቶም ስተረፉ አባላት ሰልፊ ዲሞክራሲ ኤርትራ ነይሮም ማለት እዩ ብሓፈሻ መልኣከ ሰላም ዲሜጥሮስ ገብረ ማርያም ድማ ካብ ማሕበር አንድነት እዩ ነይሩ ማለት ስለዚ ምሉእ መልሲ ረኺብካ ኣለካ ቢንያም ካብ ሓጎሰካ ሓራይ ካልእቲ ተወዳደሪትና ሳባ ከመይ መፂኺ ከመይ ይጅመር ኣሎ መደብ ሓራይ ሓፈሻዊ ብዛዕባ ነፍስኽን ብዛዕባ ዝመፃኽሉ ክፍልን ከተላሊና
2: ኣራይ ሽመይ ሳባ ገብሪ ህይወት ይበሃል ኣብ ሚኒስትሪ ሕርሻ ከዓ ኣብ ጨንፈር ምምዕባል ኣቕም ሰብ ይሰርሕ
0: ካበይ ቦታ ማለት እዩ
2: ቪላጆ
0: ኣብ ቪላጆ እዮ መፅ ሓራይ ፅቡቅ ምድላዋት ከመይ ዘሎ ነዚ ውድድር
2: ፅቡቅ
0: ፅቡቅ ተዳሊ ክዲክ መፅኺ ሓራይ እምበር ናብ ቀዳሜይ ትሕቶኺ ክንሰግር ኢና ከምቲ ዝሓለፈ ቅዳሜ ትሕቶናትኩን ምርጫ ክትከውን ስለዚ ሓንቲ ዕድል ያደላትከ ኣስተውዕል ኣቢል ክመልስ ኸ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ ሀ ቡጥሩስ ቡጥሩስ ጋሊ ለ ባንኪሙን ሐ ኡታንት መ ትሪጊቭሊ
2: ኡታንት
0: ኣይ ረኸብክያን እታ ሕቶ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ እያ ትብል ነይራ መልሲ ድማ መ ትሪጊቭሊ ኣትኸውን ማለት እዩ። ስለዛ ይረኽብክያና ኣለኺ። ናብ ሳልሳይ ተወዳዳሪ ክንሰግር ኢና። ኬብሮን መሓሪ ከመይ ይጅምር ኣሎ ውድድር? ኬብሮን
3: ድሃኒ
0: ሓራይ ፅቡቅ። መጀመርታ ምስ ሽምካን ድመፀኻሉ ብራንችን ከተላልየና።
3: ስመይ ኬብሮን መሓሪ ይበሃል። ካብ ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ መፅእ ኣለኹ። ካብ ገጀረት ማለት እዩ።
0: ኦኬ ካብዚኻ መፅኻ ማለት እዩ። እንታይ እዩ ዕማምኩም ጨንፈር ምምሕዳርን ፋይናንስን?
3: ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ እንዲና ምምሕዳር ኣምሰብ ከምቲ ኩሉና ንፈልጦ ማለት እዩ። ኩሉ ትካላት ዘሎ ሰብ ካብ እቲ መጀመርያ ካብ ምደባ ወይ ምቁፃራት ሒዝካ ክሳብ ኣብቲ ናይ ኣብ ስራሕ ግዜ ዘሎ እቲ ኩሉ ንዕኡ ዝምልከት ስራሕ ንሰርሕ ማለት እዩ። ካብ ምዳቡ ጀሚርካ ክሳብ ምውዳእ
0: ሓራይ ፅቡቅ። ኬብሮን ናብ ቀዳመይ ትሕቶካ ክንሰግር ኢና። ተዳሊኻይ ሃምሽ ሓራይ ናትካውን ምረፅ ያ ክትከውን ቀዳመይ ትሕቶካ ሓንቲ ዕድልያ ደላትካ ኣስተውዕላ ቢልካ መልስ። ማሕበር መንእሰይ ፌደራሊስት ኤርትራውያን ወይ ድማ ማመፈኤ ማዓስ ቆይማ ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 መ ሓደ ሰነ 1955
3: ሸዓተ ታሕሳስ 1952
0: ኣይ ረኸብካያን ኣለኻ። ሕቶኻ ማሕበር መንእሰይ ፌደራሊስት ኤርትራውያን ማዓስ ቆይማ እያ ትብል ነይራ። ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 መ ድማ ሓደ ሰነ 1955 እያ ነይራ። መልሲ ሓሙሽተ መስከረም 1954 እያ ትኸውን ማለት እዩ። ዕላማታት ናይዚ ማሕበር ዝቆመሉ ድማ ሓደ ብዛዕባ ናይ ስራሕ ዕድላት ክኽፈተሎም ወይ ድማ ዝለዓለ ናይ ስራሕ ዕድላት ንክረኽቡ እዩ ነይሩ። ካልኣይ ብዛዕባ ቃልሲ ይዘራረቡ ወይ ድማ ዕላማታት የውፅኡ ነይሮም ማለት እዩ። ከምኡ ድማ ኣብ መነባብሮ ወዘተ ዘተኮረ ዕላማታት ነይርዋ እዛ ማሕበር ማለት እዩ። ኤፍሬም ከመይ መፂኻ?
4: ፅቡቅ ምናመስከር።
0: ከመይ ኣሎ ክሳብ ሕጂ ተወዳደርቲ ከመይ ረኺብከም?
4: ድሓና ኣሉ ዝጋብጅስ
0: ፅቡቅ። ሃራይ ብሓፈሻዊ መብርሃ ሃበና በል ብዛዕባ ስራሕካ ወይ ዘለኻዮ ጨንፈር።
4: ኣራ ስመይ ኤፍሬም ገብረስ ይበሃል። ካብዚ ማእከላይ ቤት ፅሕፈት ገጅረ እየ። ካብ ምምሕዳር ኣምሰብ ማለት እዩ።
0: ብሓንሳብ ይኹም ማለት እዩ ምስ ኬብሮን። ሃራይ ፅቡቅ ተዳሊ ሓሪኻሞ ናብ ሕቶና ንሰግር። ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ? 32 2 15 19 ተሕቶ ከብረሃልካ ባይቶ ኤርትራ ኣብ 1952 ክቐውም ከሎ 68 ወናብር እዩ ነይርዎ። ስለዚ ካብዘን 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ትብል። ኣይ ረኸብካ ያን ኣለ። ሕቶኻ ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ነይራ? 32 2 15 መ ድማ 19 እያ ነይራ። ስለዚ እታ መልሲ መ 19 እያ ትኸውን። ናብ ቀዳማይ ተወዳዳራይ ክንምለስ ኢና። ቢንያም ብርሃነ ንኻልኦት ሕቶኻ ተዳሊኻልኻ ኣራይ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀጽ ብይን ክንደይ እዩ?
1: ዓንቀጽ 182 ብይን 53
0: ፈትን ዕድል ኣለካ።
1: ዓንቀጽ 182
0: ታሕቶ ክደግ መልከየ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀጽ ብይን ክንደይ እዩ? ኣይረኸብከያን ኣለኻ ቢንያም። ሓፈሻዊ ባይቶ ሕብራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ኣንቀጽ ብይን ክንደይ እዩ? መልሲ ኣንቀጽ 390 ኣርቲክል 5 እያ ትኸውን ነይራ። እዚ ድማ ብክልተ ታሕሳስ 1950 ከም ዝተወሰነ ይፍለጥ ማለት። ስለዚ ኣየረኸብከያ እንታ መልሲ ሰባ ናባ ክተመሊስና ኣለና። ከመይ ኣሎ ውድድር ናብ ካልአይቲ ሕቶ ክንዘግር ኢና። ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻኢ ዕድል ኤርትራ ትርከበን ግዛኣት ኢጣልያ ዝነበራ ሃገራት ሓላፍነት ተቐቢለን ዝነበራ ክንደይ እየን ስመየን?
2: ኣርባዕተ
0: ኣረ ስመየን?
2: ፍራንስ፣ ብሪጣንያ፣ ሕብራት መንግስታት ኣሜሪካ።
0: ሓንቲ ተሪፋት ክላ ኣጀኸ
2: ኢጣልያ
0: ሙሉእ ነጥቢ ኢሎም ክለዉ ደያኑ። ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻኢ ዕድል ኤርትራ ትርከበን ግዛኣት ኢጣልያ ዝነበራ ሃገራት ሓላፍነት ተቐቢለን ዝነበራ ሃገራት ክንደይ እየን ስመየን እያ ነይራ ታሕቶ? ኣርባዕተ እየን፣ ፈረንሳ፣ እንግሊዝ፣ ሕብረት ሶቪየት ከምኡ ድማ ኣሜሪካ። ካብዚአን ሰለስተ ስለ ዝረኸብኪ ደያኑ ሙሉእ ነጥቢ ሂቦም ክለዉ። ናብ ሳልሳይ ተወዳዳሪ ኬብሮን መሓሪ ክንሰግር ኢና። ካልይቲ ሕቶ ከያ ክትከውን ኬብሮን፣ ከመይ ኣሎ ምድላዋትካ?
3: ፅቡቅ
0: ሃራይ። ክንቅፅል ኢና። ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ ነይሩ?
3: ንኤርትራ ጎዛዚኻ ነቲ ምዕራባዊ ቆላ ናብ ሱዳን ንምሕዋስ ዝተረፈ ክፋል ናይ ኤርትራ ድማ ምስ ኢትዮጵያ ንምሕዋስ።
0: ሙሉእ መልሲ ረኺብካ ኣለኻ ኬብሮን ሃራይ። ሙሉእ መልሲ ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ እዩ ነይሩ? ምምቃል ምዕራባዊ መታሕቲ ኤርትራ ንሱዳን፣ ደቡባዊ ክፋል ድማ ንኢትዮጵያ። እዚ ኣብ መንጎ ጥልያንን ብሪጣንያን ዝተኣትወ ስምምዕ ኮይኑ ንኤርትራ ንምምቕቓል ዝዓለመ ከም ዝነበረ ድማ መዛግብቲ ታሪክ ይሕብሩ ማለት እዩ። ኤፍሬም ገብረ የሱስ ውድድር ከመይ ኣሎ?
4: ፅቡቅ
0: ሃራይ። እዛ ጨንፈርኩም ክትነግሩን ዝፀናሕኩም ናይ ምምዕባል ዓቅሚ ሰብ ማለት እዩ። ኣብ ትሕቲ ሚኒስትሪ ሕርሻ ምህላዋ ትቐንዲ ዕላማታታ እንታይ እዩ?
4: ጨንፈር ምሕዳር ዓም ሰብ ኣብ ትሕቲ ምሕዳር ፋይናንስ ንትርፍ ማለት እዩ። እጂ እቲ ናቱ ንጥፈታት ብሓፈሻ ኣብቲ ናይ ዓቅሚ ሰብ እዩ ዘተኩር። ዓቅሚ ሰብ ከዓ ካብ ምደባ ጀሚሩ ንዑ ዘድሊ ኣገልግሎታት ከዓ እህብ ከም ኣባል ዘድልየ ኣገልግሎት እንድሕር ኮይኑ ናብቲ ጨንፈር ይመፅእ ዘድልየ ኣገልግሎት ከዓ እህብ። ካልእ እውን ካብቲ ናይ ኣባላት ምምዳብ እቲ ዝመፅእ ኣባልሲ ብሞዩ ኣብቲ ከድማዓሉ ዝክእል ቦታ ከዓ ክምድብ ከዓ ናቱ ስራሕ ይኸውን ማለት እዩ።
0: ስለዚ ንኣባላት እዩ ዘገልግል ማለት እዩ። ቀንዲ ዕላም ውስ
4: ዋሃብ ደገፍ ማለት እዩ።
0: ዋሃብ ደገፍ እዩ ሃራይ። ፅቡቅ ሞ ናብ ካልእ ትሕቶካ ንሰግር ኢና። ከመይ ኣሎ ምድላዋትካ?
4: ምድላዋት ፅቡቅ
0: ሃራይ። ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ መን እዩ?
4: ተድላ ባይሩ።
0: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም። ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ ተድላ ባይሩ እዩ። እዚ ድማ ሃይለስላሴ ዝረቕሖ ወይ ድማ ዝመረፆ ዘይኮነስ ብባይቶ ዝተመርፀ ኮይኑ ኣብ 1955 ሃይለስላሴ ናብ ኣዲስ ኣበባ ፀዊዑ ስልጣኑ ብኣስፋ ወልደ ሚካኤል ከም ዝተክኦ ወይ ድማ ንኣስፋ ወልደ ሚካኤል ከም

0: ቢንያም ናባኸ ኢና ክንምለስ። ቅድሚ ናብዛ ሳልሰይቲ ሕቶካ ምስጋርና ግን ገለ ብዛዕባ እዚ ሚኒስትርኹም ወይ ድማ ብዛዕባ ሚኒስትር ሕርሻ ሕቶታት ተሓተትኩካ ከመይ ይመስለካ?
1: ኣርሒ ፅቡቅ።
0: ኣነሲ ሓንቲ እንታይ ኣላ ተተሓሳስበኒ ነገር፣ መብዛሕትኡ እዚ ሕብረተሰብና ማለት እዩ ብጥረ ስጋ ብምብላዕ ወይ ድማ ብግቡእ ዘይፈልሐ ፀባ ብምስታይ ኣብ ሕማማት ይወድቕ እዩ ሓቂ። እዚ ሕጂ ምስ ሚኒስትር ሕርሻ ከመይ እንታይ ዓይነት ኣስተምህሮ ትህብሉ ወይ ብከመይ መንገዲ ኢኹም ትቋፃፀርዎ?
1: ሕጂ ክፍሊ ሕጋጋትን ቁፅፅርን ዝበሃሉ ኣለዉ ብዝያዳ ከሎ ዝኸባቢ እሶም ክምልስዎ ይግባእ ነይሩ። ግን ሓፈሻዊ ክፍሊ ሕጋጋትን ቁፅፅርን ኩሉ ሻዕ ኣብ ማሕረድ ስጋ ኣብ ፅባ ክዕደል ከሎ ቸክ ገብር እዩ ማለት እዩ። ናይ ሕማም ይኹን ቅምሶ ወሲዱ ነቲ ጥዕና ናይቲ ውፅኢት ስጋን ፀባን ይምርምሮ ማለት እዩ። ሽዑ እንድሕር ሓሊፍ ተቐባልነት ኣለዎ ናብ ዕዳጋ ይቐርብ ማለት እዩ ብከመይ ቁፅፅር።
0: ስለዚ ኩለን ትካላት በቲ ክፍሊ ቁፅፅር እየን ዝሓልፋ ማለት እዩ። ራይ ፅቡቅ ሞ ናብ ሳልሰይቲ ሕቶ ክንሰግር ኢና።

0: ጆሆ ሳባ
1: መሓመድ ዓሊ ይረደይ
0: ቆረብስካ ኣመሓይሻ ሙሉእ መልሲ ረኺብ ክላ ሳባ ኣባይቶ ሕብራት ሃገራት መቕሊ ኤርትራ ዝሓተተ ኣብቲ እዋን ዋና ፀሓፊ ኣራቢጣ ኣልእስላምያ ምዕራባዊ ቆላ ዝነበሩ መን እዮም እያ ትብል ነራ ዓሊ ረድኣይ እያ እታ መልሲ ስለዚ ረኺብከ ኣለኺ ኬብሮን ናባኻ ተመሊስና ኣለና ንሳልሰይ ትሕቶኻ ከመይ ተዳሊኻላ ኣለኻ
2: ተዳልየላ ኣለኹ መቸም
0: ሓራይ ፅቡቅ ብሪጣንያ ነቲ ንህዝቢ ኤርትራ ዝኣተወሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ
2: ንጥቕሚ ሕቡራት መንግስትታት ኣሜሪካ ክበሃል ኤርትራ ርእሳ ንከይትኽእል ኣብ ዝተናውሖ እዋን ብጎበጣ ናብ ኢትዮጵያ ንክትሓብር
0: ሕጂ እቲ ምክንያት ብንፁር እስከ ረኪብካዮ ኣለካ እንዲሃ ተናኺፍካዮ ኣለካ ትመልሲ እቲ ምክንያት ንሶም ዝሃብዎ ወይ ድማ ብሪጣንያ ዝሃበቶ ምክንያት
2: ኤርትራ ብቁጠባ ርእሳ ክትክእል ስለ ዘይትኽእል ኣብዚ ሕጂ ግዜ ምስታ ዓባይ ኢትዮጵያ ትጠርነፍ ኢሎማ ትተሓወስ
0: ፈታትንስኣብ
2: ውሽጢ ኤርትራ እውን ብዙሕ ምፍልላይ ኣሎ ዝብል ዘቕርብዎ ምክንያት ነይሩ ብዙሕ ምፍልላይ ግርግር እውን ኣሎ ስለ ዝበሉ በዘ ምክንያታት እዚኣትን ያኑ
0: ሙሉእ መልሲ ረኺብካ ኣለካ ኬብሮን ብሪጣንያ ነቲ ንህዝቢ ኤርትራ ዝኣተወትሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ እያ ትብል ነራ እቲ ምክንያት ኤርትራ ብፖለቲካን ቁጠባን ርእሳ ኣይትኽእልንያ ብዝብል ምስምስ እዩ ነይሩ ስለዚ ብሪጣንያ ብዙሕ መብፅዓታት እያ ኣትያ ነራ ንኤርትራና ርእሳ ዝኽኣለት መንግስቲ ንክህልዋ እንተኾነ ግን ኣይተግበረቶን እዚ ምስምስ እዚ ብምምፃእ ኣይተግበረቶን ማለት እዩ ራይ ኤፍሬም ናባኻ መፂና ኣለና ቅድሚ ሳልሰይቲ ሕቶኻ ምሕታትና ብሚኒስትሪ ሕርሻ ዝዳሎ ባህርያዊ ድኩዒ ኣሎ ዶ
3: ኣሎ
0: ብኣኹም በዚ ትካል እዚ ዝዳሎ ማለት እዩ
3: ትካል ዝዳሎ ሳብቲ ባሕሪ እውን ተሻሪካ ስራሕ እውን ኣሎ
0: ብኸመይ እዩ ዝዳሎ ወይ እንታይ እንታይ መስርሕ ሓሊፉ እዩ ዝዳሎ
3: እቲ መስርሕ ምናልባት ከይስተኸይግብሮ ግን እቲ ናይ ኮምፖስት ዝበሃል ብባህርያዊ ድኩዒ ናይ ዝተፈላለየ ውፅኢት ናይ ገረብ ኮናይ ዝኾነ ኣኪብካ ዝግበር ናይ ኮምፖስት ኣሎ ካልኦ እውን ምስ ናይ ሃብቲ ባሕሪ ናይ ዓሳታት ሰብራሪኹ ናይ ሲን ናይ ባሕሪ ኣብዚቲ ጌርካ ተዋሂ ስራሕ ከም ዘለዎ ስለዚ

0: ተፊሑ ማለት እዩ ካብ ሚኒስትሪ ሃብቲ ባሕሪ ኣሎ ዋላ ብዚ ሚኒስትር ሕርሻውን ዝዳለሎ ማለት እዩ
1: ዝዳለሎ
0: ብመንፅርቲ ምስፍሑ ኸ ኣብ ህዝቢ ወይ ድማ ኣብ ሕርሻ ሃገርና መዓላ ይውዕል ኣሎ ዶ ትብል ከመይ ይኸይድ ኣሎ ይጥቀመሉ ዶ ሰብ
1: ይጥቀመሉ ሕጂ እቲ ኣዌርነስ ሕጂ ህዝብና ዳርጋ ዝበዝሕ ህዝብና ሕጂ ንዑ ጥቀመሉ እዩ ጀሚሩ ዘሎ ምክንያቱ እቲ ኩሉ እቲ ክኢላዊ ናትና ክኢላ ማለት እዩ ኣብቲ ዞባ ስጋብ ዓዲ ወሪት ኣስተምሮም ስለ ዝህብ ብኡ መንፅሪ ሕጂ እቲ ዘመናዊ ዶ ዝበሃል ብይ ዝጥቀም ዘሎ ምክንያቱ እቲ ናይ ቀረብ ዝነበረ እዚ ከምዚ ነምፆ ዝነበረ መዳበርያ ገለ ዝበእሶ ተሪፉ ስለዝኾነ ሕጂ ኩሉ እቲ ሓረስቲ ሕጂ ኣብዚ እዩ ኣተኪሩ ዘሎ ኣብቲ በዕሉ ክገብሮ ዝኽእል ኣብ ኢድ ዘሎ ክሳብ ዝኾነ እስኡ ሕጂ እቲ ሓረስታ ናይ ትጥቀመሉ ዘሎ ማለት እዩ
0: እቲ ኬሚካላት ካብ ኬሚካላት ዝስራሕ ስለዝኾነ ሳይድ ኢፌክቱ ንበዝሕ ማለት እዩ
1: እቲ ኬሚካላት ተሪፍ ስለዝኾነ እጂ በቲ ባህርያዊ በቲ ኣብ ቀረባዮን ክረኽቦ ዝኽእል ማለት እዩ ና
0: ራይ ፅቡቅ ናብ ሳልሰይቲ ሕቶካ ክንሰግር ኢናበል ኤፍሬም እቲ ኣብ መጋቢት 9949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ ኣስታት 325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ
1: ሓደ እቲ ናይ ደሞዝ ማለት እዩ ደሞዝ ሰራሕተኛ ካልኣይ ካ እቲ ናቶም መድሕን ሂወት ማለት እዩ ናይ ኢንሹራንስ
0: ወስኽ እስከ ካልእ ተሃልዩ ክልተ ጥቐስ እንዳ ግን ድሓን ወስኽ
1: መሰል ከዓ መሰል ናይ ሰራሕተኛ ክሕሎ ኹን ዝብል ማለት
0: እዩ ከመይ ማለት መሰል ክሕሎ
1: ማለት እቲ ሰራሕተኛ ሲ ኣብቲ ስራሕ ትካል ስናቱ ዘድልዮ መሰላት ስክመልእ ኣሉ ዘድሊ ነገራት ማለት እዩ
0: ኣራይ ፅቡቅ ካልእ ከ ግዜ ኣኺላ ኣላ ሰለስተ ነጥቢ ሂቦም ካለዉ ድያኑ እቲ ኣብ መጋቢት 9949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ ኣስታት 325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ እያ ትብል ነይራ ሓደ ኤርትራውያን ምስ ኢጣላውያን ማዕረ ክፍሊት ክህልዎም እዚ ከምቲ መሰል ዝበልካዮ ማለት እዩ ሓደ ካብቲ መሰላት እዩ እዚ ካልኣይ ዝበዝሐ ናይ ስራሕ ቦታታት ብኤርትራውያን ክትሓዝ ዝብል ጠለብ ነይርዎም ምምሕያሽ ቦታ ስራሕ ወዘተ ነዚታት የጠቓልል ነይሩ ማለት እዩ ስለዚ ሰለስተ ነጥቢ ረኺብካ ኣለኻ ኤፍሬም ቢንያም ናባኻ ተመሊስና ኣለና ራብዒትን ናይ መወዳእታን ሕቶ ኸያ ክትከውን ቅድሚ ምውዳእኻ ውድድር ከመይ ፀኒሑ
2: ብጣዕሚ ፅቡቅ ድሃኒ
0: ትፅቢትካ ከመይ እዩ ዘለዎ ኣብዚ ውድድር
2: ፍልጠት ንቐስም
0: ፍልጠት ንቐስም ብዓብዩስ እዩ ተዓዊትና ኸይ ንፀልእን ምሽ ኣራይ ፅቡቅ ራብዒቲ ሕቶኻ ኣብቲ ካብ 8890 ክሳብ 9909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 8894 ክሳብ 8895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ 300,000 ዝኸውን ሕራይ ሙሉእ መልሲ ረኺብካ ኣለኻ ኣኒያ ኣብቲ ኣብ 8890 ክሳብ 9909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 8894 ክሳብ 8895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ እያ ትብል ነራ ተሕቶ ናይ 66 ዓድታት ብድምር 300,000 ሄክታር ዝኸውን መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ ስለዚ ስፍሓት መሬት ስለዝተሓተትካ እታሳኻ ረኺብካ ኣለኻ ሙሉእ መልሲ ኮይኑልካ ኣሎ ማለት እዩ ሳባ ናባኺእና ክንምለስ ራብዒቲ ሕቶ ኸያ ክትከውን ቅድሚ ራብዒቲ ሕቶኽ ግን ሓንቲ ናይ ሕርሻ ሕቶ ክሓተኪ ኣብዚ ሚኒስትሪ ሕርሻ ብዛዕባ ምቁፅፃር ሕማማት ከም ትነጥፉ ወይ ድማ ከምትሰርሑ ኣቐዲመ ሰሚዐ ነይረ ንእንስሳታት ኣብ ዝወሃብ ናይ ሕክምና ኣገልግሎት ኣብ ትሕቲ ሚኒስትሪ ሕርሻ ድዩ ብኸመይ እዩ ዝተሓዝ ወይ ድማ ብኸመይ እዩ ዝካየድ
3: ሕጂ ብሓፈሻ ኣብዚ ማእኸላዊ ቤት ፅሕፈት እንተደኣ ኮይኑ ክሊኒካት ኣለዋ ካብ ክሊኒካት እቲ ዝተረእየ ሕማማት ናብ ላቦራቶሪ ኣብ ቪላጆ ዘሎ ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልና ኣሎ ንፃረ ናይቲ ሕማም እቲ ሳምፕላት ናብኡ ይስደድ ተሰሪሑ ከዓ ነቲ ዝምልከቶ ኣካል መልሲ ምስተዋህበ ከዓ እንታይ ዓይነት ስጉምታት ክውሰድ ኣለዎ ከዓ ይሕበሮ ማለት እዩ
0: جزء اب حفشه وياب كفتي وياب طريتي
3: حفشه اب ني انسسان ديك زارب صني

0: ኣብ ናይ ኣትክልቲ ከዓ ዝበዝሐ ወይ ብክፍሊ ሕርሻዊ ኤክስቴንሽን ወይ ብክፍሊ ሕጋጋትን ኣቆፅፅርን ብዝለኣኽ እዩ ዝስራሕ። ገለገለ ሓረስቶት ከዓ ዳይረክትሊ ሒዞሞ ናብቲ ላቦራቶሪ ይመፁ፣ እቲ ዓይነት ሕማም ተሓቢሮም ከዓ መድሃኒት ይወሃቦም ወይ እንታይ ክገብርለዎም ከዓ ይንገሮም ማለት እዩ።
1: ኦኬ፣ ፅቡቅ። ድሙ ወይ ከልቢ ተሓሚሞም ናኸነምፅኦም ንኽእል ኢና? ፍቀደና ድዩ?
0: ፍቀደኪ።
1: በቃ ፅቡቅ፣ ሒዝናዮም ክንመፅእ ማለት እዩ። ሕራይ ናብ ራብዒቲ ሕቶ ክዩ ክንሰግር ኢና። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ።
0: ጎላጉል ሳሕል፣ ኣልጌን።
1: ፅቡቅ።
0: ከባቢ ማርሳ ተኽላይ።
1: ፅቡቅ።
0: መልዒት ይበሃል።
1: መልዒት። ወሰኺ ተሃሊ ክዳ ወሰኽልና ኣይንፀልን ኢና
0: የብለይ ን
1: ሓራይ ሙሉእ መልሲ ረኺብ ክላኺ ሰባ። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ እያ ነራ ትሕቶ። እቶም ሓደስቲ ናብ ጨንፈር ሕርሻ ተመደቡ ተጋደልቲ ፈለማ ኣብ ጎላጉል ሳሕል ከባቢታት ኣልጌን፣ ኣስራይ፣ መልዒት ወይ ድማ መርሳ ተኽላይ፣ በሪጠ፣ ወድጋን እዮም መፅናዕቲ ኣካይዶም ማለት እዩ። ስለዚ ረኺብከ ያለ ክታ መልሲ። ኬብሮን መሓሪ ናብ ናይ መወዳእታ ሕቶኻ ቀሪብና ኣለና። ቅድሚኡ ግን ሓንቲ ሕቶ ክሓተካየ ኣብዚ ቅሩብ ግዜ ንርቃሕ ገለ ትብል ቃል ብዙሕ ግዜ ክትደጋገም ሰሚዐ ነይረ። ብዛዕባ ገለ መብርህዶ ክትበና?
2: ንርቃሕ ንኡስ ርቡሕ ቃፅኦ ሕርሻ እንድዩ ዝዝርዘር ኣብ ከበሳ ኣብ ሰለስተ እብረ ዝካየድ እዩ። ኣብቲ ሓውሲ ደረቕ ቦታታት ድማ ንክልተ ግዜ ብዓመት ዝካየድ እዩ ማለት እዩ። እዚ ኣብ 1000 ሜትሮ ዝካየድ ንጥፈታት ማሕረስ ኮይኑ ብምሩፃት ኣዝርእቲ ብምጥቃም ብመስመር ብምዝራእ እቲ ኩሉ ናቱ ኣሰራርሓ ኣለዎ ናይቲ ሳይንሳዊ ኣተዓባብያ ናይቲ ተኽሊ ኣብኡ ኤክሰርሳይዝ ጌርካ ኣብኡ ተጠቒምካ ዝለዓለ ውፅኢት ንምግባር ዝስራሐሉ ዘሎ እስትራቴጂ
1: ኣብ ንእሽተይ መሬትሲ ብዙሕ ምህርቲ ምሕፋስ ማለት እዩ።
2: እወ
1: ትዕላምዎ ከምኡ ድዩ?
2: እወ ንስ እዩ።
1: ራይ ፅቡቅ። ሞ ናብ ራብዒት ሕቶካ ክንሰግር እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደይኦም ጥቐሶም?
2: ሰለስተ እስትራቴጂ ኣለው። ሓደ ካብኡ እዚ ናይ ንርቃሕ ክንብሎ ፀናሕና ንኡስ ርቡሕ ቃፅኦ ሕርሻ።
1: ፅቡቅ።
2: ካልእ እስትራቴጂ ንኡስን ማእከላይን ማእከሎትን ንግዳውያን ሓረስቶት ዝብል እስትራቴጂ ኣሎ። ካልእ ድማ ሚያብ ኣሎ። ንኡስ መደብ ንኡስ ስድራ ቤታዊ መደብ ሕርሻ ዝብል ሰለስተ እስትራቴጂታት ማለት እዩ።
1: ሙሉእ መልሲ ረኺብካ ኣለካ ኬብሮን። እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደዮም ጥቐሶም እያ ነራ ትሕቶ። ሰለስተዮም ሓደ ንኡስን ርቡሕን ቃፅዖ ሕርሻ ንርቃሕ፣ ካልኣይ ንኡስን ውሁድ ስድራ ቤታዊ መደብ ሕርሻ፣ ሳልሳይ ድማ እስትራቴጂ ንኡስን ማእከሎትን ንግዳውያን ሓረስቶት እዮም ዝበሃሉ። ስለዚ ሰለስተዮም ረኺብካዮም ኣለኻ። ኤፍሬም ናይ መወዳእታ ተወዳዳሪና ምስ ናይ መወዳእታ ሕቶ ኢኻ ክትከውን ከመይ ኣሎ እዚ ምውድዳር?
3: ፅቡቅ ኣሎ። ተወዳዳሪነት ኣለዎ።
1: ፅቡቅ ኣስተማቂርካዮ ኣለኻ ምሽ?
3: ፅቡቅ ኣለ።
1: ሓራይ ናብ ራብዒት ሕቶካ ክንሰግር ኢና። ኣብ ሳልሳይ ገፂ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲት 1926 ዝወፀ ንጉሳዊ ኣዋጅ እዩ። በዚ ኣዋጅ እዚ መሬት ኤርትራ ብኸመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ?
3: እቲ ምብራቃውን ምዕራባውን ናብ ኢጣልያውያን ሓረስቶት ማለት እዩ። እቲ ናይ ዝተረፈ እቲ ናይ ንከበሳ ዝ8 ቢትን 50 ትሕቲ ፅሕፈባር ዝርከብን 2 ቢትን 50 ዕፅባር ዝርከብ ከዓ ንኤርትራውያን ዝብል ተዋሂቡ ነይሩ።
1: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም። ሕቶኻ ኣብ ሳልሳይ ገፂ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲት 1926 ዝወፀ ንጉሳዊ ኣዋጅ እዩ።

0: ኣብዚ ካልኣይ ክፋል ናይዚ ተላዒሉ ዘሎ ኣርእስቲ እቲ ዓብ ዛንታ እዞም ናብቲ ሰፈር ዓብ ዛንታ በፂሖም ዘለዉ መንእሰያት ኣብ ሓንቲ ኣብ 1980ታት ብተጋደልቲ ዝተሃንፀት ናይ ትሕቲ መሬት ቤት ማለት ኣንደር ክርእዩ መጺኦም ኣለዉ። ኣብ ከባቢ ናቕፋ ክሳብ 1500 ዝኸውን ከምዚኣ ኣንደራት ከም ዘለዋ ሓበሬታ ኣሎ። እዞም ደቂ ናጽነት በፂሖማ ዘለዉ ናይ ትሕቲ መሬት ህንፃ እቶም ዝሃነፅዋ ተጋደልቲ ኣብቲ ነታ ህንፃ ተሰኪሙ ዘሎ ዓንዲ ዓወት ናትናዩ ዝብል ጽሑፍ ሓድጊ ገዲፎም ኣለዉ። ተጋደልቲ ህዝባዊ ግንባር ሓርነት ኤርትራ ካብ ኣስመራ ናብ ሳሕል ምሳ ዝለቑ ኣብቲ መጀመርያ እዋን ኣብ ናቕፋን ሰሜናዊ ምብራቕ ሳሕልን እዮም ዓሪዶም። ኣብ እዋን እቲ ሓያል ጥምጥም ስኖም ነኺሶም ብርሃፆም ደሞም ንምዕቃብ ይተሃላለኹ ምንባሮም እቶም ብሂወት ዘለዉ ተጋደልቲ የዘንትው እዮም። እዛ ዓወት ናትናዩ ትብል ጽሕፍቲ ግና ኣብ ውሽጣ ዘሎ ምስጢር ንምፍላጥ ከድሊ እዩ። ኣብቲ ኸቢድ ጥምጥም ከም ዝተጻሕፈ ዝነግር መንፈስ ናይቶም ጀጋኑ ክሳብ ሕጂ ሕያው ኣሎ። ምስቶም መንእሰያት ተጓዒዞም ዘለዉ ናይ ሽዑ ሰብ ውዕሎ ነታ ጽሕፍቲ ምርኩስ ገይሮም ነቲ ናይ ሽዑ ዓብ ዛንታ ከዘንትውዎ ኸለዉ።
1: እዛ ጥቕሲ እዚኣ ከዓኒ ንኹሉ ነቲ ንኸዶ ዝነበርና እዚ ዝቐንኹሞ ውዕሎታት ናቱ ኣጠቃሊላ ከም መግለፂ ኮይና ኣብዚኣ ፅሒፎማ ዘለዎ ቀዳሞት ብፆትና እዛ ዓወት ናትና እያ ትብል ጥቕሲ እዚኣ ኣብ ትሕቲ መሬት ኮንካ ከምኡ ክትብል ከለኻ እንታይ ስለ ዝረአኸኻ ዝብል ብዙሕ ህቶታት እያ ተላዓለልካ። ነዚ ንምምላስ እንድሕር ኮይኑ ሕጂ እቲ ናይ ወገን ሓይልን እቲ ናህና ሓይልን ክልቲኡካ ትርዮ ማለት እዩ። እቲ ናይ ፅላእ ሓይሊ ክትርኢ ከለኻ መወዳእታ ዘይብሉ ብዙሒ ሰራዊት፣ መወዳእታ ዘይብሉ ብዙሒ ኣፅዋር፣ መወዳእታ ዘይብሉ ሶቤት ሕብረትን ሰዓብታን ሓገዝቱ ምዝ ኩሉ ኣፅዋሩ ዝጎቦታት ደላኹመስ ኮጆ መልዩ ዝነበረ ምዝ ኩሉ ኣፅዋሩ ሓያል ዝኾነ ምርብራብ እዩ ዝካየድ ነይሩ። ብወገን ሓይሊ ናይ ህዝባዊ ግንባር ተሪኢኻ ከዓ ብዓቕሚ ሰብ ውሑት፣ ብስንቂ ትሑት፣ በፅዋር ትሑት፣ እዚ ኩሉ ከሎ እንታይ ዳ እዩ እቲ ምስጢር? ኣብ ትሕቲ መሬት ኮንካ ሲ ዓወት ናትናይ ክትብል ከለኻስ እንታይ እዩ እቲ ምስጢር? እቲ ምስጢር ኣብዚ ዝገሃደልካ እዛ እንደር እዚኣ መቐፀልታ ናይቲ ኣንደር ኣብቲ ድንያ እድረኣኹሞ ኣብ ኣንደር ኮይኖም እዋግኡ፣ ኣብ ኣንደር ኮይኖም ሕንፅፁ፣ ሓለፍቲ ሓንፀፅቲ ዝነበሩ ከ ኣብዛ ኣንደር ዝኮይኖም ሕንፅፁ፣ ኣብዛ ኣንደር ዝኮይኖም የረዱ፣ ኣብዛ ኣንደር ዝኮይኖም ከ ይእክቡ ነይሮም። ሕጂ እዚ ምስጢር እዚ ዓወት እዚ ተጋዳላይ ህዝባዊ ግንባር እዩ። ተጋዳላይ ህዝባዊ ግንባር ትእዛዝ ኣየድልዮ እንታይ ዳ ኣይደድልዮ ነይሩ ሓበሬታ ጥራሕ እምበር ትእዛዝ ዝግበር ዝበሃል ኣይነበረን። ተጋዳላይ ህዝባዊ ግንባር ሓደ ሰብ 10 ሰብ እዩ ዝኸውን። 10 ግዜ እንተተወጊኡ ቁስሉ ከይሓወ 10 ግዜ ኣብታ ድፋዕ መላለስ።
2: ብመሰረቱ እዛ ጨርሖ እዚኣ ናይ ብሓቂ ናይ ንውሕ ጎዕዞ ትትርፍ ኣብዛ እንደር ኣይኮነት። እዛ ጨርሖ እዚኣ ትማል ነይራ ሎምላ ፀባሓላ እታ ዓወት ናትና እዩ። ኣብቶም ዝፀንኩሩ ወራራት ከይተረፈ ዋላ እቲ መወዳእታ ወራር ሓንሰብ ናሓዋሩ ተጋዳላይ ኤርትራ ምቕባር ኣኺሉ እዩ ኢሎም ዋላ ክብገሱ ከለዉ ቀይሕ ኮኸብ ዘመቻ ኣበጊሶም ኩሉ ጁጅማጁጆም ሒዞም መፂኦም ክብገሱ ከለዉ እቲ ተጋዳላይ እንታይ ብን ነይሩ? ሕጂ እውን እቲ ዓወት ናትና እዩ። ምኽንያቱ እንታይ ስለ ዝኣመነ ሓያል ረአይ ስለ ዝነበሮ እምነት ናይ ሃገሩ እምነት ናይ ህዝቡ እቲ ክበፅሕዎ ዘይክእሉ እዛ ንርእያ ዘለና ሳሕል ዋላ እቶም ካህናትና ዋላ እቶም መሻየኽና ብእግዚኣብሔር ዝተቐብአት ሳሕል ኤርትራ ብሙላ ብእግዚኣብሔር ዝተቐብአት ሃገር እዚ ስለ ዝኾነ እቲ ረቂቕ መንፈሳዊ እምነቶም ከይተረፈቶም ተጋደልቲ እቲ ረቂቕ መንፈሳዊ እምነት ከይተረፈ እቲ ክበፅሕዎ ዘይክእሉ ጸላእቲ ከይተረፈ እምነቱ በታ ሃገሩ እዛ ሃገር እዚኣ ሓንሰብ ንሓዋሩ ሓራ ክትወፅእ ምዃና ኣሚኖም እዮም ዝሓልፉ ነይሮም። ካብዚ ውሽጢ ረቂቕ መንፈሳዊ እውነት እዚ ተበጊሶም ኤርትራ ኣብ ዝመፀ እንተመፀ ዝወረረ እንተወረረ እቲ ዓወት ናይ ኤርትራን ናይ ህዝቢ ኤርትራን እዩ ዝብል ሓያል ውሽጣዊ እምነት ሰኒቆም ስለ ዝነበሩ እዩ።
1: እዚ ንድሕር ትገብር ኮንካ ሲ ዓወትካ ናይ ግድን ዘይከውን እንታይ እዩ
2: ንጸላእቲ እቲ ፍልሊ ኣብ መንጎና ኣብ መንጎም እቲ ዝመፅእ እንተ ብደገ እንተ ብኢትዮጵያ እቲ ዕሱብ ሰራዊት እዩ ኣብዘይ ዓላሙ ኣብዘይ መሬቱ ክዋጋእ ዝብገስ እዩ። ንድሕሪት ግልጽ እናበለ እዩ ናብቲ ወደይ ክምለስ፣ ናብታ ጓለይ ክምለስ፣ ናብታ ተሰበይተይ ክምለስ፣ ናብቲ ክምረሕባር ረብሓይ ክምለስ ዝብል እዩ። እቲ ተጋዳላይ ግን ሓንሰብ ንሓዋሩ ነቒሉ ሕሰም ናይ ኤርትራ መንግዛእቲ ኣብ ልዕሊ ኤርትራ ዘሎ ንኤርትራ ንህዝቢ ኤርትራ ደሳቀየ ሓንሳብ ንሓዋሩ ሓግሒገ ዶብ ከሳግሩ እዩ።

0: ብሓያላት ተዘሪኻ ምስ ሓፂነ መፂኑ መሬት ዝእኩት ሽሾ ሰራዊት ጸላኢ ፈሲሱካ ካብ ኣፍ ደገ ሙሉእ ዓወትን ካብ ልዳት ኣስመራን ልዕሊ 230 ኪሎ ሜትር ተደፊእካን ኣብ ሰሜን ኤርትራ ተኾርኒዕካን ከመይ ኣቢልዩ ዓወት ናትካ ዝኸውን? እቲ ምስጢር እዚ ክንሰምዖ ጸንሕና እዩ። ናይቶም ተጋደልቲ ዘይጽንቀቕ ተስፋ ምስተውዓሉ ከድልዩ ዝበሉ መንእሰያትና ጽነት ካብቶም ናይቲ እዋን ተጋደልቲ ዝያዳ ምስክርነት ክሰምዑ ምድላዮም ምልክት ናይቲ ተሰኪሞሞ ዘለዉ ሕድሪ እዩ።
1: ስለዚ እዛ ጥቕስ እዚኣ እንታይ እያ ካብዚኣ ንመሃረላ እንተልዩ ዓወትና ናይ ግድን ክብል ከሎ ጸልማት እኳ ኣብ ትሕቲ መሬት እኳ እንተለና ጽባሕ ንጎ ግን እዚ ትሕቲ መሬት እዚ ኣብ ልዕሊ መሬት ብርሃን ኤርትራ ክንኩላ ዓይና ደስምዕ ቃል እዩ ማለት ጥቕስ እዩ።
2: እቲ ተጋዳላይ ሓያል ዝኾነ እምነት ስለ ዝሰነቐ ኣብ ኩሎም ዝመፁ ዝነብሩ ወራራት እቲ ዓወትና ሕጂ እቲ ዓወት ቅድም ከምዚ ተባሂሉ ሕጂ እውን እቲ ዓወትና እናዩ ድሕርና ፅነት እውን ኩሎም ካብ ርሑቕ ይኹን ካብ ሙሉእ ዓለም ዝኹን ወሪሮምና እቲ ዓወትና እናዩ ነበርና ቐፂልና ተዓዊትና ኸ ሕጂ እውን እቲ ዓወትና እናዩ ንቐፃሊ ኤርትራ ብልፅግትን ስልጥንትን ሃገር ክትከውን ድወዳቓላ ራእዩ ቐፂሎም ጋህዲ ክግብርዎ እዮም። እዚ ስለ ዝኾነ እቲ ዓወት እውን ብሕጂ እውን ናይ ህዝቢ ኤርትራ እዩ።
0: ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ዝነበረ ብፃይ ኣፈወርቂ ሃይለውን
3: እዚኣ ፅሕፍቲ ኣብዚ ፀኒሐትና ላ እታ ዓወት ናትና እዩ ትብል ሕጂ እታ ዓወት ናትና እዩ ነይራያ።
0: እዛ ፅሕፍቲ እዚኣ ኣብቲ ድሕሪ ምዝላቕ ዝነበረ ጥምጥም ከም ዝተፃሕፈት ድሕሪ ምምስካር እቲ ዓወት ናትና እዩ ምባል ኪኖቲ ሽዑ ዝነበረ ጸልማት ብርሃን እተማዕድወሉ መንፈሳዊ ትብዓት ዘመንጩ ጭርሖ

0: ምንባሩ ገሊጹ። ኣስዒቡ ድማ እቶም ኣብ መጀመርያ ሰብዓታት ኣብ ሩባታትን ጎቦታትን ሳሕል ተቐርቂሮም ዝነበሩን መጽለል እኳ ዘይነበሮም መሰረቲ ናይቲ ውድብ ውሑዳት ተጋደልቲ ኣብ ሩባ ገረግር ኣስመራ ኣብ ከውሒ ብኢዶም ወቒሮም ዓወት ንህዝባዊ ሰውራ ኢሎም ሓድጊ ገዲፎም ምህላዎም እቲ ውድብ ገና ብዕሸሉ ኸሎን ገና ነዊሕ ጉዕዞ ተሪፍዎ ኸሎን ብተስፋ ንዂሉ ክበጽሖ ምዃኑን እቲ ኣንቂልዎ ዝነበረ ዕላማ ድማ ክዕወት ምዃኑን ብዓንተብኡ ኣስተውዒልዎ ምንባሩ ንደቂ ናጽነት ኣዕሊልዎም። ናትና እዩ ንሽዑ ጥራይ ሰሪሑ ዝተረፈ ጭሩሕ ኣይኮነን። ሎሚ እውን ኣብዛብ ዓመፅ ዝተጠናነገት ዓለም ንቕኑዕ ሕልናኻ ክስዕብ ናይ ነዊሕ ራእይኻ ኸተተግብር ዓወትናተይ ዩልካ ብተስፋ ኽትከይድ ሕጂ እውን መመሊሱ ዝሕደስ ናይ ዓወት መርሓ እዩ። እዞም ሎሚ ነዚ ሃገር ኣብ እንግድዖም ተሰኪሞማ ዘለዉ መንእሰያት ድማ ንሕድሪ ኣቦታቶም ንምትግባርን ኣብ ዕላምኦም ንምብጻሕን ብተስፋዮም ተበጊሶም ዘለዉ።
1: ብዛዕባ እዛ ኣንደር ወይ ከዛ ዘለናይ ሕያው ቅርሲ እንዲና ክንዛረብ ልዕሊ ኩሉ ከዓ እታ ኣብ ኣደላ እታ ዓወትና ህና እዩ ትብል ከምታ ክትበሃል ፀናሐት ነይሩ እዩ። እታ ዓወትና ህና እዩ ክትፅሓፍ ኮላስ መሰረት ኣለዋ መምፅእ ኣለዎ እቲ ሰብ ክፅሕፋ ኮሎስ እቲ ታሪክ መሰረት ኣለዎ መምፅእ ኣለዎ ተኣማሚኖም እዮም ፅሒፎማ። ልዕሊ ኩሉ እንታይ እቲ ተፃብኦታት ካብ ቅድም ዝፀንሐ እዩ እንድሕልና ታነታ ተፃብኦ ታቐንዲ እታ ርእሰ ምርኮሳ ወይ ከዓ መንነት ኣለኒ ኣብ ካበይ ከም ዝመፁ ክፈልጥ እየ ናበይ ከም ዝኸይድ ከዓ ፈልጥ እየ ዝብል ህዝቢ ነዚ እዩ ተቃወሞ መፅ ካብ ቀደማት ሒዙ ማለት እዩ። ስለዚ ብመንነቱ ዝተኣማመን እንድሕር ኮይኑ በቲ መበቀሉ ዝተኣማመን ንድሕር ኮይኑ ነፍሰይ ክኽእል እየ ወይ ከዓ ርእሰይ ክኽእል እየ ዝብል ህዝቢ እንድሕር ኮይኑ እሳያ እቲ ናይ ዓለም ኣካይዳ ነቲ ዝደቀቀ እቲ ዝፈረየ ነቲ ዝደቀ ምቕምላዕ እዩ ከምዚ ደቂቁ ይረኣዮ ነይሩ ክኸውን ይኽእል እዩ ምናልባት ህዝቢ ኤርትራ ካብ ቀደም ግን ታቲ ዝተኣማመለላ ነገር ግን ኣለዎ መንነት ኣለዎ መበቆል ኣለዎ ስለዚ ክቕፅል ዝኽእል እዩ ከዓ።
0: ሕጂ እውን እቲ ዓወትናትና እዩ ምባሎም ድማ ብርግፅ ከምቲ ኣቦታቶም ዝተዓወትዎ ክዕወት እዮም።
1: ወረስትናቶም ክሳብ ዝኾና ካብዚ ታሪክ እዚ ክሳብ ዝመፃና ካብዚ ታሪክ እዚ ክሳብ ዝመፃና ናቱ ወነንቲ ወይ ከዓ ናቱ ውላድ ክሳብ ዝኾና ናቱ ውፅኢት ክሳብ ዝኾና ከም ዝበልናያስ ኣቐዲሙ ዝተባሃለስ ንክሕዶ ነገር ኣይኮነን ዝከሓል ነገር ኣይኮነን። ስለዚ ካብኡ እንድሕር መፂና እቲ ዓወትናትና እዩ እቲ መንነትናትና እዩ እቲ ክልሳ ሓሳብ እውን ናትና እዩ ስለዚ ተዓወትካ ግድናትና እዩ ማለት እዩ።

0: ኣብዚ ንኻልኣይ መዓልቲ ኣብ ሰፈር ዓብዛንታ ዝግበር ዘሎ ዑደት መንእሰያት ናጽነት ከም መቐጸልታ ናይ ዛዕለት መደቦም ኣብ ድፍዓት ከባቢ ፊደልፔን በጺሖም ዘለዉ ኣብ መቓብር ሰማእታት ብዝክረ ሰማእታት ድማ ዮም ፈሊሞሞ
1: ረኺበዮ ዓጽሚ ረኺበዮ ዓጽሚ ረኺበዮ መዘና ረኺበዮ ንኡስ ረኺበዮ ጅግና መንዩ ዝንውንወኒ ልዋመይ ዝቕስቅስ ስው እዩ ዝብል ዘሎ መንዩ ዝንውንወኒ ልዋመይ ዝቕስቅስ ንመቓብር ዕፅንተይ ነውኒዉ ዝቕስቅስ መንዩ ዝዛረብ ንጾሮይ ኣፍኪሱ ዝጠቅስ ንሱር ጽንዓት ዓቕለይ ዝደሊ ክብንቁስ መንዩ መንዩ ንረሃፀ ደም ምኾነ ኢሉ ኣብ ምቾት ዝድምድ መንዩ ብቓና ግምጃዌ ብቓላት ዝሕድም ትማሊ ረሲዑ ንነውሪ እዩ ዝኽድም መን ይዛረብ ኣለኹ ስውእ ይዛረብ ኣለኹ ሕሉፍ ጅም ሂም ኣጽሔ ዘሕልፍ መሪርን ተሪርን ብደመይ ዝኸልፍ ኣነ ደንደን ኣነ እንዴ ስው ኣነ ጉሎቤ ኣነ እንዴ ስው ኣነ ፊደል ፔ ሪጎሬ ኣነ እየ ስውእ ንኽብሪ ኤርትራ ኣድምቑ ዘውዓውዕ ንህዝበይ ንሃገረይ ብታሪክ ዝፀውዕ ኣነ እየ ስውእ መንዩ ዝትንክየኒ ስግር ኮይኑ ማሙቕ ከም ይሁዳ ኣርዮስ ብሽልን ዝዕነቕ ኣብ ሂምታታት ገዲፉኒ ክመልቕ ኣይከኣልን ኢሉ ኣብ መንጎይ ክጸልቕ ካብ መንጎይ ክጸልቕ ትማል እንዲ ነይሩ ትማል ዶ ርሳዕ ብሰነፍን ጸያፍን ታሪኽ ዶኹምሳዕ ሓጺን መጺን ገጢሙ ቤቱ ገይሩ ድፋዕ ፀሓይን ዝናብን ክድረር ክምሳሕ ንዓኻ እንዴ ታንኡስ ወሲነ ኽስዋእ ንዓኻ እንዴ ታዕሸል ወሲነ ኽስዋእ ንዓኻ እንዴ ወደይ ንዓኻ እንዴ ጐንበለ መዓንቲ ኣይተዘሪቑ ግምባረይ ዝነሃለ ስለኻ እንዴ ካናለ ገይረዮ መንገደይ ስለኻ እንዴ መንእሰይ ጅባታት ወሲደዮ ዓደይ ቀስ ኢልካ ርገጸኒ ኣሕፅንተይ ሃይከ ይብል ቀስ ኢልካ ርገጸኒ ኣነ የ ተወልደ እድሪስ ኣነ የ ሓሊማ ትርሓስ ቀስ ኢልካ ርገጸኒ ኣነ የ ሃይለ መሓመድ ኣነ የ ኣምና ፍረወይኒ ተቐቢረ ኣነ የ ኣብ ማህፀነይ ዝተኸልክዎ ዕሸል ምውላደይ ኮሊፈ መረፀ ክጋደል ኣብ ማህፀነይ ዝተኸልክዎ ዕሸል ምውላዱ ኮሊፈ መሪፀ ክጋደል ምህላው ፈኒፊነ ኣቲ ኣብ መቓብር ንኡስ መንእሰይ ንስኻ ክታፅር ተሓበነሉ ንደንደን ንግሎብ ናቕፋ ኣነ ኸለኹ ተንከሲሉ ከይሓልፋ ትንፋስን ንፋስን ተኒኑ ከም ሓፋ ሳላ ጽንዓት ወለድኻ ኤርትራ ተሪፋ ዘርካ ዶ ትቦታ ዓጽመይ ኣሎ ርግእ በል ዝግ ናጽነት ክትፈልጦዋሉ ተዛረብ ምሳይ ከፊለየ የዲኻ ተዛረብ ምሳይ ከፊለየ ኣቦኻ እቲ ሓጺን መጺን ምህርተይ እተሻቆጦ ኽልውግእ ተሓበን ንኡሰይ ምስ ታሪኽካ ኣውክእ ህያብ ህያብ ስዉ ኣይትበል ሰጋ ሓበኒ ሚልዮን ሚልዮናት ዝዓገትኩ መሪር ግዛኣት ብጽንዓት ዝገታእኩ ተሓበን ንኡስ ሕሹኽ በለኒ ስው የቦኻ በቲ ናይ ሽዑ ዕድሜ ነይረ መዘናኻ ተሓበን ኣለኒ በል ዓጽምተይ ተለ ሽዋሕዋሕ ኣነ እየ ቀስ ኢልካ ርገጸኒ ንቓሕ ኣነ እየ ኣባኻ እየ ኣነ እየ ኣቦኻ እየ ኣዴኻ እየ ከጣጣሓልካ ኽርኳሕ ኣስተንፍሰኒ ኣይትውሰድ ንፋስ ማእዝን መንገድኻ ክትቅልስ ተወጃቢሩካ ድሓር ከይትምለስ ትክበዚሑካ ብዘራገቦ ከይትኹለስ ትንፋሰይ ኣስተንፍስ ቦታ ስዋኣቲኻ ዘለኻ ርገጸኒ ጥንቅቕ ኢልካ ጥንቅቕ ግን ከዓ ኣስተንፍሰኒ እሞ

0: እዞም መንእሰያት ንጽንዓት ህዝቢ ኤርትራ ንምፍታሽ ጌና ብዙሕ ክህድስስ እኳ እንተኾኑ ሓደ ካብቲ ንህዝቢ ኤርትራ ጽኑዕ ህዝቢ ክኸውን ዘኽኣሎ ምስጢር እቲ ኣብዚ ቦታ ብተጋደልቲ ደቁ ዝተረኣየ ጽንዓት ከም ዝኾነ ባዕሎም ብዝገብርዎ ዘለዉ መጽናዕትን ምርምርን ናብ መደምደምታ በጺሖም ኣለዉ።
1: እዛ ሃገር ሰብ ኣለዋ፣ ሕጂ እውን ሰብ ኣለዋ። ሎሚ መቐጸልታ ናይቲ ትማሊ ኣብ ዝድሕሪና ንሪኦ ዘለና ዓብዪ እምባ ደንደን ዋንጫ ዝተገብረ ውዕሎ ናይዞም መንእሰያት ውልዶ መንእሰያት መብዛሕቶም ድሕሪ ናጽነት ዝተወልዱ ኣብቲ መሰረትና ክንከይድ ኢና ብምባል ነቲ ክልተ ኣገልግሎታት ማለት ነቲ ቀዳማይ ኣገልግሎት ኣብዚ ዝተወድአን ነቲ ካልኣይ ኣገልግሎት ብሳዋ ዝጀመረን ንዕኡ ንምልጋብ ኣብዚ ቦታ እዚ በጺሖም ኣለዉ።
2: ስመይ ኣማኒኤል ዘካርያስ ይበሃል። ዝሰርሐሉ ትካል ከዓ ብሚኒስትሪ ወፃኢ ጉዳያት ማለት እዩ።
1: ኣማኑኤል ብሓንቲ ሕቶ ክጅምር ክንደይ ይኸውን ዕድሜኻ?
2: ዕድመይ 28 ዓመት ገይረ ኣለኹ።
1: ኣብዚ ስኻ ክዝክረሉ ዝጀመርካ ዕድሜ ኣብዚ ሰብኣይ ኮይነ ጎቢዘ ዓብየ ዝበልካሉ ዕድሜ ኣብ ሓደ ዓብዪ ረዚን ዝኾነ ስራሕ ርእካ ኣለኹ ስለምንታይ?
2: ውሕጅ ልክ ኣኹም ዝኾነ ኤርትራ ውሲ ኣብ ዝኾነ እዋን ሕቶታት ኣለና ውሽጥና ሕጂ ትሕቶታት ካ እንታይ እዩ ምስለካ? ህዝቢ ኤርትራ ስለምንታይ ዝፅንዑ ኮይኑ ህዝቢ ኤርትራ ስለምንታይ ሓቦኛ ኮይኑ እቶም ንዑ ዝኣልይዎን ንድውድኖዎን ኣለይቲ ኸ ስለምንታይ እዮም ማለት ኣጠማምቶኦም ሲ ኪኖ ኣዝዩ ርሑብ ዝፀመተ ዝኸውን እንዳበልና ስናሓትትና ኣብ ዝኾነ እዋን ማለት እዩ ሕጂ መበገስ ኣለዎ እንዳበልና ንምልሰሉ ሕጂ እቲ መበገስ ግን እንታይ ኣብ ትብለሉ እዋን ኣብ ሓደ እዋን ኣብ ሓደ ወቕቲ ኣብ ሓደ ቦታስ ሓደ ዓብ ስራሕ ተሰሪሑ ነይሩ ማለት እዩ እንዳበልና ብውሽጢና ክንምልስ ንፍትን ማለት እዩ ሕጂ ትዕዘብ ኢኻ ናብነት ድሕር ናፅነት ብዙሕ ጅግነት ትዕዘብ ኣብ ዝተፈላለየ ክፋላት ናይ ዓለም ኣብ ሽንኳይ ደቡብ ኤርትራ ካብ ኤርትራ ወፃኢ ኤርትራውያን ጀጋኑ እሲ መለለዮም እዩ ሕጂ ስለምንታይ እንዳልካ ኣብ ተሓተሉ እዋን ናብ ታሪክ ሽዑ ትምለስ ሕጂ ኣብ ታሪክ ከዓ ብግዜን ብጂኦግራፍን ኢኻ ትምለስ ቀዳማይ ብግዜ ክትምለስ ከለካ ማዓሲ እቲ ጅግነት ተገይሩ ማዓሲ ተሃኒፁ መን እዮም ኮቶም ተግበርቱ ትብል ኣብ ጂኦግራፍ ክትምለስ ከለካ ኣበናይ ቦታ ኢኻ ተፈፂሙ ትፍፃሜታት ትብል ሕጂ እዚ ኩሉ እንዳ ኣካባቢስካ ከለካ ሽ ኣብ ሓንጎልካ ድምፀልካ ቦታእንታይ እዩ ዘለና ቦታ ናቕፋ ማለት እዩ ናቕፋ እዩ ሕጂ እቲ ፅኑዕ ንክኸውን ነቲ ህዝቢ እቲ ሓቦኛ ንክኸውን እቲ ህዝቢ እቲ ንሽግራት ብዓቕልን ብትግሃትኒ ብፈጠራውነት ንኸሰግሮም እቲ ህዝቢ ሲ ልክዕ ኣብዚ ቦታ እዚ ተማሂርዎ ዘብል ሕጂ ኣብዚ ዓበይቲ ነገራት ይፀንሑካ ማለት እዩ እሱ ዩዛረበካ እ ድፋዕቲ ዩዛረበካ ስኻ ይትዛረብኒኻ እቶም ኣግራቢ ይዛረቡካ እቶም የእማን ይዛረቡካ መን ኢኻ ስኻ ይብሉካ ከምዚ ከምሃ ሰባት ኣብ ሓደ እዋን ኣብ ሰለስተ መዓልቲ ሓንሳብ እንዳበልዑስ ከምዚ ይገብሩ ነይሮም ንሳኻታይ ትገብር ኣለካ ይብልካ ሕጂ ክትምልሰሎም ይኸብደካ እዩ ረዝን ረዝን መልእኽቲ ዘመሓላልፈልና ዘሎ እዞም ድፋዕ እዚኦም ሲ መን እዮም ሰሪሐሞም መዓዝ ሰሪሐሞም እቲ ዓይነት መንደቕ መነዲቕዎ እሞ ኣብ ከምዚ ዓይነት ክዋሕ ቦታ ኸ መዓልታዊ ብዘይ ዶዘሩ ብዘይ ዝኾነ ይኹን መሳርሒ ክትኩዕትን ሞከዓ በዝኻ ፀላእ እንዳሃጀመካ ምስኡ ትተላለኽን ክትነብር ምዃን 10 ዓመት ኣዝዩ ቆራር ቦታ ሲ እንታይ ዓይነት ሰባት እዮም ናይ ብሓቂ ሰባት ድዮምከ ፍጡራት ድዮምከ እንታይ ዓይነት ሓሳባት ነይርዎም ናቶም ክነትኦምሮ እንታይ መስል እናበልና ሕጂ ብውሽጥና ንሓስብ ኣለና ማለት እዩ ሕጂ ኣብ መወዳእታ ነቲ ቦታ እተያ ዝብሉ ሕጂነ ኣብቲ ዝፀንከረ ፈተነ ወይ ካብቲ ዝፀንከረ መድረኽ ናይ ህዝቢ ኤርትራ ዘዕቆበ ቦታ ስለ ዝኾነ እዚ ናይ ብሓቂ ክቡር ቦታ እዩ እቶም ነዚ ቦታ እዚ መሪፆም ህዝቢ ኤርትራ ናቱ ኣተሓሳስባን ናቱ ኣመላኻኽታን ናቱ ክነት ኣእምሮን ንክቕፅል ንክዓቅኹን ኣብዚኣ ዝኽኣሉ ዓበይቲ ኣቦታት ንኸዓ ክቡራት መምሃራን እዮም ይብል ማለት እዩ ኣብ መወዳእታ ከዓ እዚ ቦታ እዚ ናይ ብሓቂ ሃወልቲ እዩ ንዘለኣለም ከዓ ሃወልቲ ኮይኑ ንክቕፅል ማለት ሲ እቲ ቦታ ወላ ከም ቦታ ጥራሕ ዘይኮነስ እንተለይ ኣብ ልብና ስለ ዘሎ ዝኾነ ዜጋ ብተገዳስነት ክበፅሖን ከም ደብሪ ዓመታዊ ኢት ክነስኣሉን ለባዊ መሓላለፍ ማለት እዩ
1: ሓቂ ካብዚ ንላዕሊ ረዚን ቋንቋ ብዛዕባ እዚ ቦታ እዚ ክንሰምዓ ይንኽእል ኢና ንሕና እውን ክንዛረቦ ይንኽእል ኢና ምክንያቱ እዚ ትማሊ ምስ ናፅነት ዝተወልደ መንእሰይ ነዚ ሓላፍነት እዚ ተሰኪሙ ምስ ካልኦት መማፀቲ ኮይኑ ምስ ኩሎም እዞም ትሪእዎም ዘለኹም ኣብዚ ከባቢ ዘለዉ ንኣሽቱ ነዚ ሓላፍነት ዝክስኮም ኢሎም መፂኦም ዘለዉ

ህፃና ዘ ንቅዮም የበሻ ቤት ለበነይቱ ንትርእኒ ብዙሕ ቅዮም በነት እዚ ቅዮም ንብል እንዳለና ብዕንካ ለይትር እዩ ዚ ከለይ ፀበጠ ሓጀት ባውቀት ለሎምና ድልዩ ብላሽ ያለ እዳምነው ምለ ልብል ዝቕራት ዓረብዛ ግድላና ረይም ወመሪር ኣውቴና ላኪን ኣኪድ ትብላ እዚ የላ ምትሸርሕ ግልና እክለይ ዝበቀዮም ኣማነት ካርያም ክማዕሎት ሸርሕ ግልና ለ ኣማነት ብር ምብላ ዘ ኣማነት ዲብ ነፍሱ ነፍሱ ኣማነት ዲብ ሃገፉ ኣማነት ዲባ ሜርሓትና እዩ ሜርሓት ናይ ለተንዚም ኣማነት ዲብ እስትሻሃድ ወለደፍዋዕ እውን ዲብል ኣማነት ምል ከራቱ ጠብዓ ናላዕለ ብዙሕ ቅየም ባና ዲብሊ እዛ ነምና ቅየም ብዙሕ ዝሓፍድ እንዳንተከክደርያ ለመሰባ ኣለ እደ ማለክ መሪ ሸራሕ ግልዳዕላ ኣለ ወይ ነፈር ምራ እ ገለዮ ኣዳም ክነ ድፋዕ ጠንሐዮም ከዲቡ ገበውሌታ ከምናሓረቦ መለ ልሰምቅ ንህለቐለ ከም እርድ ብራቆ እንደፀንሓኒ ላኪን ዲብሊ ሸክል ብልግትብለሱ ግን ድፋዕ ጎን ምትፈራር ከም ንገቢ ደቡት ሸቀ ኣላት ወፈራግት ከም ንገቢ መለ ሸ ይትቀጥ ሓቲ ኣላት ውፉር ይኮን ካሊእ ፈራቅ ናይ ዘመን ኣሎ ብዛዕ ዴካ ሓተ ትለክፍባ ወዴካ ሓተ ትሓፍርባ ሰበት ላና እለመሰባል ነትብል ከሊመት በደል ቁቱ ብዕድ ሸርሕ ሸርሓ ዓመተን ዲብል ድፋዓት ናይ ርያ ንግስና ንንርያ ወፍንቱ ዲብል ድፋዕ ናይ ናቕፋ ወናይ ድፋዕ ወሰባተት ወሃጠር ለትበረሰብ ንድፋዕ ሰበት ዲብል ድፋዕ ንመፀና ክምሰል መድረሰት ናይ መሰባል ናይ ፍዕል መድረሰት ናይ መሰባል እንገባ ሰባ

እወ ተስፋ ብእምነት እትሕሎ ቀንዴልያ እምነት ንዘንበርካልዩኻ እትትስፎ ሎሚ እውን ኣብ ናጽነት ጸላትና እምነትና እንተሕዲጎምና ተስፋና መንጢሎምና ማለት እዩ ኣብ ልዕሊ ተስፋ ዝግበር መጥቃዕቲ ነቲ ብተስፋ ዝነብር ህዝቢ ጎረሩኡ ምብታኽ ማለት እዩ ኣካልና ብስሕለት ተወቒዑ ሙማት ምሰቕበፀ መሬትና ከም ሕምባሻ ንግደት ቆሪስካ ዘይውሰድ ምዃኑ ምስ ተረጋገፀ ተስፋና ንምስንኻል እንተቐኒዑ ድማ ንመቕታል ዘይተገብረን ዘይተባህለን የለን።

ከምዚ ዝዓይነት ዑደት መዓልታት ዘይኣኽሎ እኳ እንተኾነ መንስያት በጻሕቲ ሰፈር ዓብዛንታ ኣብተን ሒደት መዓልታት ጽዑቕ መደባት ሰሪዖም እዮም ተንቀሳቒሶም። እቲ ኣብ ውሽጦም ዝነበረ ድሌት ክቱር ይደፍእ ምንባሩ ኣብ ምንቅስቓሶም ንዕዘቦ ዝነበርና ጉዳይ እዩ። ካብ ከባቢ ፊደልፔ ናብ ማእከል ናቕፋ ናብ ዝርከብ ቤተ መዘክር እዮም ተጓዒዞም።

0: ጸላትና ንምንጭ ኃይልናን ሓድነትናን ንምጥፋእ ከምዘይ ንጥጥዕ ሱርና ኩዒቶም ክምንድቡና ኣንቂዶም። ንሕና ግና ካብ ትሕቲ መሬት ወፂና ንዕኦም ትሕቲ መሬት እቲናዮም ነተሓድሽ ጉዕዞ ክንቅጽሎ ድማ ብተስፋ ነቒልና። ሎሚ ልዕሊ ዝኾነ እዋን ተስፋና ኣጽኒዕና ክንሕዝ ከዘኻኽሩና እዞም መንስያትና ጽነት ኣዕጽምቲ ናይቶም ትእምርቲ ተስፋ ዝኾኑ ሰማእታትና ክበጽሑ ናብቲ ሰፈር ዓብዛንታ ዝኾነ ቤተ መዘክር ከተማ ናቕፋ በጺሖም ኣለዉ። በቲ ንዕኦም ዝርድኦም ቋንቋ ድማ ክገልጽዎ ሰሚዕና።
1: ካብ ቦታ ጅግንነት ናብ ቦታ ጅግንነት ኢና ገና። ካብታ ቦታ ጅግንነት ኣይወፀናን፣ ካብ ቦታ ጽንዓት ኣይወፀናን፣ ካብ ቦታ ድፍዓት ኣይወፀናን፣ ካብ ቦታ ስውኣትውን ኣይወፀናን ገና። እዛ ቤት መዘክር እዚኣ መይ ብፅላል ቀይር ክኸውን ክእል፣ ገዛ ቀይር ክኸውን ክእል፣ እቲ ንብረት ንስ እዩ፣ እቲ ጅግንነት ንስ እዩ፣ እቲ ጽንዓት ንስ እዩ። እስና ዲስፕሌይ ኮይኑ ወይ ከዓ ንክስታይ ቀሪቡ ዘሎ ማለት እዩ። ሕጂ እንታይ እዩ ንብረት ንርኢ ንህሉ፣ ምክንያቱ ቤት መዘክር ናይ ንብረት መቐመጢ እዩ። ድሕርቲ ንብረት ዘሎ ወይ ከዓ ድሕርቲ ጠረ ነገራት ዘሎ ታሪክ እዩ ዘገድስ ማለት እዩ። ንዕኡ ንምዕቃብ ካ ኣብዚ መፅ ዘሎ ብምልአን ኣብ ዝደልዋ ንብረታት እንድሕርኢና ካብቲ ጃኬታት ጀሚርና ካብቲ ቀንዲ ዓበይቲ ጭሩሖ ናይ ህዝባዊ ግንባር ዝነበረስ ንፀላኢ ብጥይቱ ብንብረቱ እዩ ዝብል ነይሩ። ብክዳኑ እውን ነይሩ እዩ። ክዳውንቲ መንጢልካ ትቃለሰሉ ማለት እዩ። በቲ ክዳውንቱ ስቲልካ እቲ ንፀላኢሉ ዝመፀ ንብረት እስኻ ተኸዲኖሞ እሶም ተኸዲኖሞ ተዋጊኦም ተቓሊሶም ተሰዊኦም ከዓ ሒዞሞ ከዓ ስቲልካ እትናቶ ኣሰራት ከዓ ተረኺብሎም ማለት እዩ። ነፍሲ ወከፍ እንድሕርኢናያስ ሓንቲ ክዳን፣ ሓንቲ ጫማ፣ ሓንቲ ኮስትሞ፣ ሓንቲ ዕጥቂ ነልዕል ብድሕሪያ ዛንታ ኣሎ። ሓንቲ ኮንጎ ክትርኢ ከለካ ስትል ቅብቃብ ኣለዋ። ክልቅባ ከሎ እቲ ዛንታ ይረኣየካ እዩ። እቲ ሰብ ትስእሎ ኢኻ ከላግብዋ ከሎ ሕጂ ንስ እዩ ርኢ ምሰበልካዮስ እዚኣስ ክትስራሕ ኮላ ከመይ ነራ ትኸውን፣ እትተጋዳላይ ክጋደለላ ከመይ ነራ ትኸውን፣ ከመይ ገይሩ ዕርያ ነሩ ትኸውን። እቲ ስእሊ ብሙሉ እዩ ዝመፀልካ። እቲ ፅንዓት፣ እቲ ጅግንነት፣ እቲ ሓርፋፍ መነባብሮ ዝበልናዮ ንባዕሉ ዝተመከተ ሓርፋፍ መነባብሮ ኣብቲ ቦታ እቲ ዝቐነናዮ ቦታ ወይ ኣብቲ ዝረኣናዮ ቦታስ እቲ ዝነበረ ንብረት ይመፅእ ዘሎ ካብ መጀመርያ ካብቲ ገድሊ ክጅምር ከሎ ነይሩ ክቃለሱ ከለዉ ክውግኡ ከለዉ ነይሩ ምስኦም ክስውኡ ከለዉ ከዓ ምስኦም ነይሩ ማል ገሊኹም ብተመስጦ ትዝክርዎ ነርኩም ዓፅምቲ ትረክብ ኢኻ ኣብዚ ከድካዮ ቦታ ኣብ ሓደ እዋን ነይሩ ብዚ ከባቢ እዚ ኦፕሬሽን መጥባሕቲ እንዳተገበረ ምስ ጓንቱ ዝተረኸበ ኣስከሬና ተእዳው ነይሩ ትስእሎ ኢኻ ንዑ ሓንቲ መጥባሕቲ እንዳገበረ ሓደ ሓኪም ምስታ ጓንቱ ክስዋእ ከሎ ተቆሪፃታ ኢድ ንበይና ክትርከብ ኮላ እሞኻ ስቲልካ ፍልሖ ከይተበልዐ ገለ ነገር ከይኮነ ድሕሪ 34 ዓመት ክፀንሓካ ከሎ ኣሎ ዝሓድረልካ ገለ ነገር ኣሎ ክትሪኦ ከለኻን ክትዕዘቦ ከለኻን ክትሰምዖ ከለኻን በበይን እዩ ዝኾነ ነገር ማለት እዩ። ዋንነት ይስማዓና ዶ ናይዚ ናይቲ ዝፀናሕናዮ ድፍዓት ዋንነት ይስማዓና ዶ? ሕጂ ትሕቶ ናባና እዩ ዝመፁ ዘሎ ነቶም ዝሰርሕዎ ኣይንጠራጠርና። ምክንያቱ መስሪቶም እዮም ትንፋስ ሰኪዖምሉ ይዕኺኮሞ ኣዕብዮሞ ውፅኢት ኣምፅዮምሉ ናይዚኦም ኣየጠራጥርን እዩ። ንሕና ከ ዋንነት ይስማዓና ዶ? እቲ ምስግጋርካ ኣሎ ዶ?

እታ ባህላዊ ውርሻ ዝበሃል ንባዕሉ ተጨባጥን ዘይተጨባጥን ባህላዊ ውርሻ ተባሂሉ እዩ ዝምቀል ተረቂቕን ዘይረቂቕን እቲ ተጨባጥ ንብሎ ትንሪኦ ዝፀናሕና ድፋዓት ብፍላይ ከዓ ኣዚ ብሙሉእ ህዝቢ ኤርትራ ኣብ ሙሉእ ኤርትራ ንድሕር ኬናስ እልቢ ዘይብሉ ተጨባጥ ባህላዊ ውርሻታት ኣሎ ናይ ግንባር ናቕፋ ጥራይ ኣይኮናን ክንብል እተን ግንባራት ንድሕርና ናይ ሓልሓል ናይ ሰሜናዊ ምራቕ ሳሕል ተጠቂሱ እዩ እዚ ተጨባጥ እዩ እቲ ትሪኦ እዩ ሶ እቲ ንዕኡ ንምስራሕ ዝተገበረ ተጨባጥ ብሉ ሻዕ ንምንታይ ተጨባጥ ትደሊ ንድሕርናስ ኣብ ናይ ስነቅርሲ ክኢላታት ንሪኦ ኢና ምሽ ስለምንታይ ማተርያል ትደሊ ስለምንታይ ሓደ ጥረ ነገር ትደሊ ካብኡ ዛንታ ንምስራሕ እዩ ካብኡ ዛንታ ሪኮንስትራክት ዳንጉም ምስራሕ ዝነበር ከምዚ ነይሩ ኢካ ትብለና ንሓና ግን ኦሬዲ ተፃሒፉ ኣሎ ነቲ ዝተፃሕፈ ግን ከምቲ ዓንተ ትብልዎ ነበርኩም ብቦታን ብግዜን ኢኻ ብግዜን ቦታን መዓስ ተሰሪሑ እቲ ዛንታ ተፃሒፉ ኣሎ ኣበይ ንዝብል ሕቶ ድሕሪ ቅርብ ዓመታት ኣበይ ተሰሪሑ ኢልካ ምስተሓተትካስ ክንምልሶ ንኽእል ዶ እዚ ድፍዓት ዝፀንሓና ዶ ከምቲ ዝበልክዎም ነፍሲ ወከፍ ዛንታታት ኣሎ ኣብቲ ውሽጢ ኣሎ ኣዕፅምቲ ኣብዚ ኣላ ጥቕሲ ሸዓ ትንፋስ ተዝህልዎንስ ሸዓተ ሸዓተ ስአ ምሞት ኩላ ግን ተሲኦም ኣይሞቱ እንዮም ተሲኦም ኣብቲ ሬሳታት ዚ ስኪጆ ኣሚን ሓፂን መጥባሕቲ ተገይሩሎም ተሓፃዊን ጋንሾ መእሰሪ ኣብኡ ይርከብ ኣብቲ ኣስከሬናት ክልዓል ከሎ ኣስከሬናት ዘሎ ኣስከሬናት ሰለስተ ሻዕ ኣርባዕተ ሻዕ ተለቂቡ ከምዚ ከም ንብረት ሪሳይክልድ ኮይኑ ኣይተዋግአ እዩ ተዋጊኡ ከተእምንቲ ኾንካ ከዓሱ መእመን ክህልዎ ኩሉ ሻዕ እንታይ ደቂ ሰባት ካብ ምስማዕ ንላዕሊ ምርኣይ እዩ ዘእምነና ሞ ክንሪኦ ክንድህስሶ ከለና እቲ ናሃና ኪሮሲት ወይከዓ ትተርባፅሲ ኣብ እዩ ዘሎ ክትሪኦ ክንድህስሶ ከለካ ሓደ ነገር ኩሉ ሻዕ ብብዝሒ ወይከዓ ብሓይሊ ተኣማኒ ይኸውን ምስ ረኣናዮስ ናይ ብሓቂ እዩ ነይሩ 3ሸ4ተ ሻዕ ትንፋሳ ሓለፈ ንኸውን 3ሸ4ተ ሻዕ ተለቃቂቡ ክሳብ 7ዓተ ሻዕ ተለቃቂቡ ኣብ መወዳእታ ዝሓለፈ ትንፋስ ኢሉን ዘሎ ማለት እዩ ንዑ ኢንዲቴይልስ ከምዚ እንዳስቆርቆርና እንዳስተንተና ነፍሲ ወከፍ ንብረት ዛንታ እንዳሰርሕና ኣላ ክመፀና ይባዕሉ እንታይ ዓይነት ዛንታ ነይሩዋ ኸውን ንኽእል እንዳበልናስ ክንሪኦ ንፍትን ማለት እዩ።

0: እዚ ካብ ሰማዕታት ተሪፉ ዘሎ ሓድጊ ሎሚ ብትርኢት ክትርዮ ከለኻ ብላይን ዝተመናንህን ይዝመስል። እቲ ኣብ ኮርሱ ዘሎ ትንፋስ ህይወት ተረዲእካ ክተዛርቦ ምስ ቀረብካዮ ግን እቲ ትርጉም ክግንፀል ይጅምር።
1: ንገለ ዝዝንትዉ ዛንታታስ ብመልክዕ ፅንፅዋ ጌርካ ትሪእሉ እዋን ኣሎ ክሳብ ዘይረእኸዩ ክሳብ ዝጭበጥ ነገር ዘይረኽብካሉ ናይቲ ዝዝንቶ ዘሎ እዋን ማለት እዩ። እዚኦም ምስቲ እዋንቲ ካብ ምትእስሳር ሓሊፉ ስምዒትካ ውን ክቁስቁስልካ ዝኽእሉ ንብረታት እዮም ማለት እዩ። ሕጂ ዛዕርቢ መልእኽቲ ኣለዎ ምስ ስምዒት ከይተኣሳሰርካ ዝኾነ ታሪክ ክትኣምነሉ ይትኽእልን ኢኻ። ስለዚ ስምዒትካ ክበራበር እንድሕር ኮይኑ ክትሪኦም ኣለካ ነዚኦም ቀርቦም ኣለካ ክትፈልጦም ኣለካ ማለት እዩ።
2: መጀመርያ ኣብዚ ቦታ ፅንዓት፣ ቦታ ክብሪ፣ ቦታ ፍቅሪ፣ ቦታ ናይ ምትሕግጋዝ ሰብ ዝተሰርሐሉ ቦታ ናይ ዲስፕሊን ቦታ ኮይኑ ክዛረብ ከሎ ብስማዕኒ ሓጎስ ጥምዕቀን የብሉን። ምክንያቱ ኣይኮነን ዶብቲ ቦታ ዝኽሪ መፂኻ ብኣንቢብካ ብማዓዶ ሰሚዕኻ ውን ብዙሕ ዝስማዕካ ኣብዚ ብኣካል መፅ ነዚ ኩሉ ኩነታት ክሪኦ ምኽኣለይ ግን ክገልፆ ዘይክእል ኣብ ውሽጠይ ገለ ነገር ስማዓኒ ኣሎ። ስለዚ እዚ ሂወት ዘለዎ ነገራት ኢና ኣብዚ ንርኢ ዘለና። እቶም ኣብቲ ድፋዓት ዝነበሩ ንዓሰርተ ዓመታት ዓሪዶም ንኤርትራ ዝሃነፁ ንኤርትራ ዘምፁ ንኤርትራ ህይወት ዘልበሱ ሓራ ዘውፁ ሰማእታት ገሊኦም ገለ ኣካሎም ዝገደሉ እናቶም ምልክት እዚ እናቶም መግለፂ። ስለዚ እዚ ከምዚ ኖርማል ማቴርያል ጥራይ ኣይኮነን ወይ ነገር ጥራይ ጨርቂ ጥራይ ኣይኮነን እ ኣብቲ ውሽጢ ሲ ኣለዎ ሂወት ኣለዎ መንፈስ ኣለዎ። ስለዚ ቀሪብካ ምስኡ ከተዕልል ቀሪብካ ምስኡ ክትዘራረብሲ ዝድረ

እዚ ንሪኦ ዘለና ሓድጊ ሰማዕታት ሓድጊ ጀጋኑ እቶም ትማሊ ምእንቲ ናፅነት ኤርትራ ምእንቲ ልእላውነት ኤርትራ ዝወደቑ ጀጋኑ እዩ ዘርእየካ ሓድጊ ናቶም እዩ። ንሶም ብኣካል ትሪኦም ዘለካ ኮይኑ ስማዓካ ምናልባት እዚ ዕጥቂ እዚ ሽዳ እቲ ክዳን ደም ኣለዎ ዘይነቐፀ ደም ክሳብ ሕጂ ህያው ዝኾነ ደም ማለት እዩ። ስለዚ እዚ ቅርሲ እዚ ሓድጊ ናቶም እዩ፣ ውርሻ ናቶም እዩ። ልክዕ ምስቶም ሰማእታት ዘለና ኮይኑ ይስምዓና ነዚ ብምርኣይ ከም መቐፅልታ ናይቲ ክንሪኦ ዝባዓልና ድፍዓት ማለት እዩ ሓደ ዘለዓልልካ ሕቶ ኣሎ ኣነ መን እየ ዝብል ሕቶ ይለዓለካ ሓደ ቀሊል መልሲኻ ትረኽበሉ። ንሱ ከዓ ወድቶም ጀጋኑ ወድቶም ሰማዕታት ወድቶም ትማሊ ዝበለፀ ዕድል እንከለዎም ዕድሎም ንህዝቢ ንሓፋሽ ዝወፈዩ ነዚ መድረኽ እዚ ነዚ ሰላም እዚ ንኽመፅእ ትንፋሶም ዘይበቕቑ ሰማዕታት ምዃኒ መልሲ ህበኒን ዓይ ማለት እዩ እዚ ሓድ ግዜ ኣነን ምስዋእቲ ምስ ሽምዓ እየ ዘመሳስሎ። እንተ ፀልሚት ካ ሽምዓ ትውልዕ ብርሃን ከዓ ትረክብ። እታ ሽምዓ ግን ንበዕላት መክኽ መወዳእታ ብርሃን ለጊሳ ንበዕላት መክኽ ማለት እዩ መስዋእትካ ኸምኡ እዩ። ስለዚ ንሕና ከም ወለዶ ነቲ ዘሎ ናፅነት ክንዕቅብን ሕድሪ ሰማዕታት ክንትግብርን ኣለና ማለት እዩ።

0: ብልክዕ ኣፋውፂኡ ዝዛረብ ሓድጊ እዩ። ከም ዝኾነ ግዛዕ ተኣኪቡ ዝተኸዘነ ኣይኮነን። ከምኡ ስለ ዝኾነ ዮም እዞም ወረስቲ ብምስትንታን ምስኡ ክዛረቡ ንርእዮም ዘለና። እዚ ግና ነቶም ዘፍቅርዎን ዘኽብርዎን እምበር ነቶም ዝኽሕድዎስ ግዲ የብሉን።
1: እልልዮ ንሪኢ ልለየና ናዮም ክፋል ጎረቦም ለልባሶም ለእስእኖም ለዓጥሞታት ንረዲ ብለየና እሊ እግልኩም ሓደግናሁ እንቱም ወንሕና ኣስተሻድነ ጀላ ወጠን ፍዛ ገባና እሊ ማ ምስና ግን ንቀበሩ ብዩ ካሕኮ ንቀድር ንስኡ ምን ኢና ከውሮሱ ወኣውሩሱ ሰበት ቤላውና ኣለሰማዕተና ኣና ኮንዶእ ማረ ምነ መራቐበቸ ወልዓል ገበት እትረስዓ ይመስል ድ ብየ ወቀደምላ ብኣማን እለ ን ቤት መዘክር እንደይአተ ሓልፍ ላዓልኮ ዘመን ዋላ እዘከሮማ መን ዓለይኩም ዋለ ጠልሞም ላዓልኩ እነገባ ሰምዐኒ ከፎ ኣስቡሕ ኣስቡሕ ሰኒ ምይት ገልባ ላዓለት እየ ሕቶም እንደነብረ ድ ይባ ልልብል ሕሳባት ትሓንገለ ሰበታኣትየኮ ክምካላ ሓሰብኩዋ ከእስካ ተረኬት መፅእ ገለ ታዋጊ ወለ ሰምዒከ ገለ ሽራሕ ብቐማን ሻፍ ገት ዓልኮ ባለቶ እግል ሎም ለልትበርዕ ኣነ ከፎ ሸርሓኩ እሎም ኣነ ኦሮት ሕውየቱ ኦሮት ኣቡየቱ ኦሮት ሓልየቱ ኦሮትማ ሕቸ ገቢእ ሕቸ ወኣቡየ ወሓልቸ ተኣሪኮም ድፉና ምእንቶም ሓንቲ ኣሪድ እግሎም ለልበርዕ ምንጅዋ ስምዒት ኣለውት ሓተ እይሸቃ በሃለቱ ይትዓባ ዲባ ሓጀት እተለተ ትዕብዲማ ይትፋማካኒ እትግሳየ ማይ ዶልእሰትዩ ባርዳ እቸ ሓፍና እቸ እብል እንዳተዓብኮ ዲቡ ላኪን ወናየቱ ናየ ገበት መንጋ ሓጀት መሃላ ሽዑር ኣላ ወለ ሽዑር እትርሕከ ይትሓድዩ ናይካ ገበት መንጋድ ሓጀት እሎም ለልበረ ኣነ ምእት ምእት ኤርትሪ ኮለ ስምዒት ናይ ኤርትራውያን የለቡታ ይብል

ብግጽ ዝሃገር ዋጋ ተኸፊልዋ ከም ዝመጸት ኩሉ መንእሰይ ኩሉ ኤርትራዊ ስለ

0: ናብቲ ሕድሪ። ስለዚ መንእሰይ ወለዶ ከዓ ከምቲ ዓንቲ ወይ ዝበልናዮ ናይ ዕትብቲ ነገር እዩ ኢልና ነርና። ምክንያቱ ኤርትራ ከም ሃገር ክትህሉ ክትቅፅል ኣብ ዓለም ዝገበረ እቲ መስዋእቲ ዝኸፈለን ዘሎን ተጋዳላይ እዩ። እዚ ተጋዳላይ እዚ ከዓ ብዙሕ ዋጋ ከፊ ኢሉ እዩ። ስለዚ ናይዚ ዋጋ እዚ ዓስቢ ኤርትራ ከም ሃገር ናይ ምህላው ሓላፍነት ኤርትራ ከም ሃገር ናይ ምህላዋን ናይ ምቕፃላን ሓላፍነት ኣብ ምግዳዕና እዩ። ኤርትራዊ ሃገራዊ ምንነት ናይ ምህላውን ናይ ምቕፃሉን ሓላፍነት ኣብ ምግዳዕና እዩ። ኣብ ምግዳዓ እቲ ኤርትራዊ መንእሰይ
1: ኣብ ነፍሶ ከፍሱግኒ ናይ ሓደ ሰብ ምእንቲ ህላወ ናይታ ኤርትራ ትበሃል ሃገር ምእንቲ ህላወን ቀፃልነትን ናይቲ ህዝቢ ኤርትራ ዝበሃል ህዝቢ ሂወት እንዳተኸፈለ መፅኡ ሂወት ሓሊፉ ኣርሞኦም ገቲሮም ነቲ ዝኣምንሉ ዕላማ ይወድቁ ምህላዎም ኩርዓት እንዳተሰምዖም ዝወድቁ ጀጋኑ ኣብ ቅድሜና ርፍትታት ኣፅንቶም ሂወት ከም ዝሰኩዓልና ንዓና ኣብቲ ኣፅሞምን ደሞምን ዝተኻዕወሉ መሬት ዝበቆለ እኽሊ እንዳበላዕና ኣብኡ ዝፈልፈለ ማይ እንዳሰተና ሂወት ከም ዝሰኩዕና ናትና መላእኽቲ እዮም ኣብዚ ቅድመ ተገቲሮም ፀኒሕኒ

እንተደኣቲ ንሶም ዝወድቅሉ ዘለዉ ዕላማ ማዕልኡ በፅሒ ከዓ እታ ዝምህጓ ዝነበሩ ሃገር ክቕፅል ደለዎ ህዝቢ ክቕፅለሉ ዝግብኦ ብራህዋ ብፍትሒ ከይተሳቀየ ካብቲ ዝነበረ ሓጢያት ኢልና ዝገለፅናዮ ናይ ጭቆና ናይ መግዛእቲ ሓጢያት ተናጊፉ ክርእዎ ወዲሰብ ዝውንና ሂወት ሳብ ኮይታ ዝዓበየት ዝውንና ወዲሰብ እታሃብቲ ገለመለኮ እንተዝህሉ ማሃለዋ እታ ሂወት እተዘየላ ግን ወላሓንቲ ነገር የለን እታ እንኮ ዝውንና ቀንዲ ወዲሰብ ዝውንናስ ውፍ የብለን ነዚኣ ከውፍይ ከለዎ ግን ታሓድንታ እምነትን ከዓ ምስኦም እያ ዘላ ፅባሕ ንጎ ከዓ ሓለንጎ ማይና እውን ተሓትት እያ ከምዚኣ ኢላ ተግቢርካ ዶ ስኻ ኢኻ ሓድገይ ንዓኸ ምእንታኻ ኩአ ምእንቲ ረሃዋኻ ምእንቲ ህላወይካ ኩአ ኩሉና እዮም እንተዳእ ዘይተግቢርናዮ እቲ መንፈሶም እቲ ዝበላዕናዮ ዝሰተናዮ ስግኦም ዶሞ ካብ ስጋና ንድማ ከዓ ክግፈፍ እዩ ሃገራዊ ኣገልግሎት ክቕፅል ከለኩ እዚ ሕድሪ እዚ ከይበርስ ከይሃስስ ከይጠፍእ ክቕፅል ስለ ዘለዎ

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻድሻይ ክፋል መደብና ኣዝዩ ኣገዳሲ ዝበሃል ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ኣቕሪብናዮም ካብ ዘለና ፍሉይ ዘብሎም ኣዝዩ ብዙሕ ነገራት እዩ ዘለዎም። ብፍላይ ንኽኢላታት ወይ ኣብ ምህንድስና ኣብ ቴክኖሎጂ እንተመሳሳሊ ኣብ ዓውዲ ቴክኒክ ንትነጥፉ ናይ ሎም መዓንቲ መደብና ኣዝዩ ፍሉይ ኮይኑ ከም ትረኽቦ ርግፀኛ እየ። እሱ ጥራይ ደይኮነ ብፍላይ ኣብ ፊልም ኣብ ስነ ጥበብ ብሓፈሻ ኣብ ስነ ጥበብ ብፍላይ ከዓ ኣብ ፊልም ከም ኣክተርስ ወይ ተዋሳእቲ ኾንኩም ትነጥፉ ሞያውያን እውን ናይ ሎም መዓንቲ መደብ ኣዝዩ ከገድሰኩም ምዃኑ ርግፀኛ እየ። ምስ ምምፃእ ናይ ኣርቲፊሻል ኢንቴሊጀንስ ቴክኖሎጂ ዓለምና ካብ ትፅቢት ንላዕሊ ብዙሕ ነገራታ ይቕየር ከም ዘሎ ብዙሕ ግዜ እንዳገለፅናዮ ክንመፅእ ፀኒሕና ኢና። ንምዃኑ ኣርቲፊሻል ኢንቴሊጀንስ ይቕይሮም ካብ ዘሎ ነገራት ወይ ዓውድታት ኣዝዮም ብዙሓት እኳ እንትኾኑ፣ ግን እቶም ምሳና ዝተኣሰሩ ብቐጥታ ክፀልውና ዝኽእሉ ንሞያውያን ንኤርትራውያን ሞያውያን ክፀልውን ንኣርቲፊሻል ኢንቴሊጀንስ ወይ ኣፕሊኬሽናት ወይ ሶፍትዌራት ናይ ኤኣይ ተጠቂምና ክንገብሮ ንኽእል ነገራት ኣዝዩ ብዙሕ እናኾነ መፅእ ኣሎ። ንሎሚ ኣብ ዓውዲ ፊልም ኣተኪርና ናይ ፊልም ደረስቲ ናይ ፊልም ኣክተራት እንታይ እዩ ዝመፀና ዘሎ ገለ ኣብነት ክንህብ ኢና። ቀፂልና ኣብዚ ሰሙን እዚ ካብ ዝተኻየዱ መዓልቲ ምህንድስና ወይ ካልኣይ ኢንጂነሪንግ ደይ ዝምልከት መደብ እውን ክህልወና እዩ። ዓሚ 2025 ኣሃዱ ኢሉ ዝፈለመ ቀዳማይ መዓልቲ ምህንድስና ኣብ ኮሌጅ ማይ ነፍሒ ተኻይዱ ከም ዝነበረን ኣብኡ ተሳቲፍና ዘቐረብናዮ መደብ ከም ዝነበረን ተኸታቲልኩም ኢኹም። ኣብ ሎሚ ዓመት ዝተኻየደ ናይ 2026 እውን ኣብኡ ተሳቲፍና ዘቐረብናዮ ትሕዝቶታትን ብሓፈሻ ዝነበረ መደባትን ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ከብለኩም እምበኣር ሰናይ ምክትታል። ከምዚ ኣብ መእተወ መደብና ክጥቀስ ፀንሐ፣ ንሎሚ ነተክረሉ ብፍላይ ኣብ ዓውዲ ምህንድስና፣ ኣብ ዓውዲ ቴክኖሎጂ፣ ኣብ ዓውዲ ስነ ጥበብ ንትነጥፉ ሰባት ኣዝዩ ኣገዳሲ ክኸውን ከም ዝኽእል እናተኣማመንኩ ዘቕርቦ ዘለኹ መደብ እዩ። ኣቐድም ኣቢሉ ስነ ጥበብ በይኑ ካብ ቴክኖሎጂ ተፈልዩ ዝኸይድ ዓውድታት ከም ዝነበረ ኩላትና ንዝክሮ ኢና። ንኣብነት ኣብ መጀመርያ 1900 ዝነበረ ናይ ዓውድታት ናይ ፊልም እንተዳርኢና ኣብ ተዋስኦ ጥራዩ ነይሩ ክበሃል ከኣል። እዚ ማለት እንታይ እዩ? ስነ ጥበባውያን ብዘለዎም ናይ ኮሜዲ ክኸውን ክእል፣ ናይ መልእኽቲ ምትሕልላፍ፣ ናይ ድርሰት፣ ናይ ስነ ጥበብ ብሓፈሻ ዘለዎም ክእለት ተጠቂሞም ህዝቢ የዘናግዑ፣ ይምህሩ፣ ዘድልዮም መልእኽቲ ከዓ የመሓላልፉ ነይሮም። ምስ ምዕባል ቴክኖሎጂ ኣብ ዓውዲ ስነ ጥበብ ቴክኖሎጂ እንዳመፀ ኣብ ሙዚቃ ክኸውን ክእል፣ ኣብ ድራማ ክኸውን ክእል፣ ኣብ ፊልሚንግ ክኸውን ክእል፣ ኣብ ዓይነታት ካሜራ፣ ኣብ ዓይነታት ስቱድዮ ወዘተ ብዙሕ ለውጥታት እንዳረኣና ክንመፅእ ፀኒሕና። ኣብዚ እዋን እዚ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ ከዓ ሓደ ዓብዪ መቐይሮ መፂ ኣሎ ክንብል ንኽእል። ንኣብነት ፊልም ታይታኒክ ክትስርሐሉ ኣብ ዝነበረት ግዜ ኣብ ባሕሪ ደይኮነ ኣብ ሓደ ስዊሚንግ ፑል ወይ ኣብ ሓደ መሐንበሲ ገንኢ ከም ዝተሰርሐት ብዙሕ ግዜ ንሰምዕ ነርና ኢና። ኣብ መሐንበሲ ገንኢ ከማ እንደይኮነ ኣብ ባስካ እንዳበልና ኢና ብዙሕ ዓመታት ክንመፅ ፀኒሕና። እዚ እውን ካብ ሓቂ ዝረሓቐ ኣይኮነን። ናይ ብሓቂ ኣብ ፊልም ንሪኦ ኩሉ ከም ዘለዎ ዘይኮነ ብጥበብ ቴክኖሎጂ እንዳተሓገዙ ኣብ ሓደ ንእሽተይ ነገር ዝሰርሕዎ ሞ ድሓር ንሕና ክንሪኦ ከለና ግን ዓብ ነገር ኮይኑ ይስማዓና። እዚ ንሪኦ ዘለና ኣብ ፊልም ታይታኒክ ዝነበረ ጥበብ ኣሰራርሓ እዩ። ፊልም ታይታኒክ እምበኣር ዝተሰርሐትሉ ኣገባባት ክረአ ከሎ ብከምዚ ንሪኦ ዘለና ኣብ ሓደ ኣዳራሽ ወይ ኣብ ዓብዪ ሆል ኮይኑ ኣብኡ ብዝነበረ ናይ ማይ ገንኢ ብዝተሰርሐ መርከብ መሳሊ ወይ ታይታኒክ ትመስል ነገራት እዩ ተሰሪሑ። ምናልባት ፊልም ታይታኒክ ከመይ ገይረ ተሰሪሓ፣ ኣብኡ ዘሎ ቴክኖሎጂ ዝተጠቀምሉ ከመይ ነይሩ ኢልና ክንገልፅ እንተደኣ ኮይና ርእሱ ዝኽኣለ መደብ ከድልየና እዩ። እዚ ምናልባት ካልእ መዓልቲ ደረጃታት ናይ ፊልም ብቴክኖሎጂ ተደጊፎም ከመይ ኢሎም እዮም ክመፁ ፀኒሖም ክንገልፅ ንኽእል ኢና። ምናልባት እዛ ክትርእዋ ፀናሕኩም ናይ ፊልም ታይታኒክ ኣሰራርሓ ሓደ ነገር ኮይኑ እስከ ካብዛኣ ድሒረ ዘቕርባ ሓንቲ ንእሽተይ ሲን ከርአኩም ሞ ክንምለስ።
1: I will protect you from the guns. I promise.

እዚ ክትከኣት ኣለዎ ፀናሕኩም ሙሉእ ብምሉእ ብናይ ኤኣይ መተግበሪታት ዝተሰርሐ እዩ ፀኒሑ። ኣብዚ ንብሎ ወይ ንርድኦ ነገር እንተደኣ ኣሎ ስነ ጥበብ ካብ ግዜ ናብ ግዜ እንዳመፀኸይ ፀኒሑ። እታ ኣቐዲምና ክንርያ ፀናሕና ፊልም ታይታኒክ ንሎሚ ስርሕዋ እንተንበሃል ምናልባት ኣነን ኮምፒዩተረይን ኮይና ሙሉእ ብምሉእ እቲ ኣብ ፊልም ታይታኒክ ዝመፀ ኣብኡ ዝነበረ ሕጂ ዘሎሞ ሽዑ ዘይነበረ ናይ ቴክኖሎጂ ምዕባለታት ኣብቲ እዋን እቲ ዘይማዕበለ ዝነበረ ግድን 5 10 20 30 ሰባት ዘድልዩካ ዝነብሩ ክትገብሮ ግድን እዩ። ሎሚ ግን ዝኾነ ይኹን ተዋስኦ፣ ዝኾነ ይኹን ፊልምታት፣ ዝኾነ ይኹን ከተመሓላልፎ ዝደለካ መልእኽቲ ኮሜዲ ክኸውን ይኽእል፣ ናይ ቆልዑ መምሃሪ ወይ ናይ ቆልዑ ድራማታት ወይ ፊልምታት ክኸውን ይኽእል፣ ናይ ቆልዑ ዛንታታት ክኸውን ይኽእል፣ ከምዚ ንእሽተይ ቁንጭላ ቢለ ዝረአኹም ኣክሽን ፊልምታት ክኸውን ይኽእል። ኣነን ኮምፒዩተረይን ጥራይ ኮይና ክንከይድ ንኽእል ኢና ወይ ክንሰርሕ ንኽእል ኢና። እቲ ዝተርፍ ድርሰት እዩ እንተደኣ ኢልና ንድርሰት ዝምልከት እቲ ዝቐለለ እዩ። ምክንያቱ መተግበሪታት ኣርቲፊሻል ኢንቴሊጀንስ ከመይ ገይሮም ድርሰት ካብ ሰብ ንላዕሊ ክሰርሑ ክኢሎም ኣለው ክንዕዘቦ ክኢልና ዘለና ስለ ዝኾነ ኣብዚ መደብ ቴክ ኢንሳይት ኤርትራ ከነመሓላልፎ ንደሊ መልእኽቲ እንታይ እዩ እንተደኣ ኢልና ቴክኖሎጂ ተጠቂምካ ዝግበሩ ነገራት ካብ ግዜ ናብ ግዜ እንዳዓበዩ ይኸዱ ስለ ዘለው ብፍላይ ናይ ኤኣይ መተግበሪታት እንዳተጠቀምካ ክትገብሮም ትኽእል እውን ካብ ግዜ ናብ ግዜ ብፍላይ ኣብ 2026 ኣብዘን ዝሓለፋ ውሕዳት ኣዋርሒ ዝመፁ ዓበይቲ ነገራት ምስ ምዃኖም ብዙሕ ነገር ክንርኢ ክኢልና ኣለና። እዛ ስዒበ ኣዳለያ ዘለኹ ሓፃር ፊልም እምበኣር ብእንግሊሽ ብትግርኛ እንዳሓዋወስኩ ቦታ እንዳሓዋወስኩ ወይ ካብ ቦታ እንዳቀያየርኩ እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ንምግባር ገለ ክፋላት ናይ ካቴድራልን ጎደና ሓርነትን ወሲደ ኣለኹ፣ ገለ ክፋላት ናይ ህንፃታት ኣስመራ እውን ወሲደ ኣለኹ። እዚ ንዝኾነ ይኹን ካልእ ዕላማ ደይኮነ ምናልባት እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ኮይኑ ምእንቲ ክርዳኣና ዳኣ እምበር ቦታታት ፍሉይ ቦታታት ንምምራፅ ኣይኮነን እዚ ክትርድኡለ ይደሊ። እምበኣርከስ እዛ ፊልም እዚኣ ብኸመያ ተሰሪሓ እንታይ ዝርዝራት ኣለዋ ፅንሕ ኢለ ክምለሶ እየ። ንሕጂ ግን ንሓደ 4 ደቂቕ ዝኸውን ሓንቲ ፊልም ኣዳልየልኩም ኣለኹ ርኢናያ ክንምለስ።

መጻፉ ዝወደይ ስሚዕካ ኣሎ ረዲእኒ ኣሎ መጻፉ ከድሕነካ ኢኸዓ

0: እዚ ክትካኣ ተለዎ ፅናሕኩም ሙሉእ ብምሉእ ብመተግበሪታት ናይ ኤኣይ ዝተሰርሐ ፊልም እዩ። እምበኣር ከስ እቲ ድርሰት ኤኣይ ዝደርሶ እንተደኣ ኮይኑ ኮፍ ኢላ ኣብ ኮምፒዩተረይ ዝደለኽዎ ዓይነት ሰብ እንዳምፃኹ ድላየ ዓይነት ዝላ እንዳዘለልኩ ድላየ ዓይነት ስራሕ እንዳሰራሕኩ ድላየ ዓይነት ኣክሽን እንዳሰራሕኩ ክስራሕ ዝኽእል እንተደኣ ኮይኑ እዛ ቀዲምኩም ዝረእኹማ ናይ ከባቢ 4 ፊልም ንመርኣይ ተሰርሐት ኮይና ነዚኣ ናይ ሓደ ሰዓት ጌርካ ክኢላታት ደረስቲ ኣሳቲፍካ ክኢላታት ኤዲተራት ኣሳቲፍካ ክኢላታት ናይ ድምፂ ወዘተ ወዘተ ኣሳቲፍካ ክግበር እንተደኣ ኮይኑ ምናልባት ካብዛ ሕጂ ዝተገብረት ኣዝዩ ምማዕበለ ክኸውን ይኽእል እዩ። ምክንያቱ ኣብ ፊልም ናይ ካሜራ ጥበብ የድሊ ከምዚ ከማይ ዝኣመሰለ ናይ ኮምፒውተር ናይ ኤኣይ ሶፍትዌር ተዘይኮይኑ ናይ ካሜራ ኣንግል ወዘተ ኣብ ፊልም ሜኪን ክእለት ዘይብሉ ሰብ እዚ ካብ ገበረ ክኢላታት እንታይ ክገብሩ ክእሉ ማለት እዩ። ስለዚ እዚ እንታይና ንብል ዘለና ደጊም ፊልም ታይታኒክ ትስራሐሉ ዝነበረት ባጀት እንተዳኣ ርእናዮ ሎሚ ብከባቢ 90 ሚኢታዊት ነኪዩ ንታይታኒክ ዝመስል ፊልም ክስራሕ ዝከኣለሉ ግዜ ኢና ዘለና። ስነ ጥበባውያን ኣብዚ በዚ ኣጋጣሚ እዚ ከዘኻኽሮ ዝደሊ እዚ ግዜ እዚ ቀልዓለም ዘለዎ ወይ ይፅንሓለይ ዝበሃሎ ግዜ ዘይኮነ እንተደኣ ናብቲ ዘሎ ቴክኖሎጂ ክንሰግር ክንክእል ኮይና ንዘሎ ቴክኖሎጂ ክንመልኽ ይግባአና እዩ ዝብል ኩሉ ግዜ ከም ዝጠቕሶ ኤኣይ ክንብል ከለና ኣዝዩ ዓብዪ ዓውዲ እዩ። ምናልባት ንምዕባል ናይ ኤኣይ ሞዴላት ብሃገር ደረጃ ብኮሌጃት ደረጃ ብኢንስቲትዩት ደረጃ ዝተሓስ ክኸውን ከሎ ሶፍትዌራት ምምሃር ግን ሓደ ነገር እዩ። ንኣብነት ፎቶሾፕ እንተዳ ርኢና ወይ ፕራይመሪ ፕሮ እንተዳ ርኢና ወይ ዝኾነ ማይክሮሶፍት ኦፊስ እንተዳ ርኢና እቶም ዝሰርሕዎ ሰባት ውሕዳት እዮም። እቲ ዝጥቀመሉ ሰባት ግን ሚሊዮን እዮም። 10 ሰባት ዝሰርሕዋ ሶፍትዌር ሓደ ቢልዮን ሰብ እዩ ዝጥቀመላ። ስለዚ እቲ ምምዕባል ናይ ኤኣይ ሶፍትዌራት ወይ ሞዴላት ንውሕዳት ሰባት ትካላት ሃገራት ወይ ኣዝዮም ኦርጋናይዝ ዝኾኑ ትካላት ክሰርሕዎ ከለዉ ተሰሪሑ ንዝመፀና ከምዚ ክትርከተለዎ ዝፀናሕኹም። ናይ ኤኣይ መተግበሪታት ግን ትማሊ ፎቶሾፕ ምምሃር የድልየና እንተደኣ ነይሩ ትማሊ ማይክሮሶፍት ኦፊስ ምምሃር የድልየና እንተደኣ ነይሩ ኮይኑ ሎሚ መተግበሪታት ናይ ኤኣይ ክንምሃር ዘየድልየሉ ምክንያት ክህሉ ኣይክእልን እዩ። ምክንያቱ ብዙሓት ሰባት ኤኣይ ከምዚ ሶፍትዌር ሞ ባዕሉ ብሓንቲ ፕሮምፕት ወይ ብሓንቲ ቃል ጥራይ ዝሰርሕ ድመስሎም ብዙሓት ሰባት ኣለዉ። እዛ ክትከኣተለዋ ፅናዕኩም ፊልም ናይ ፕሮምፕት ኢንጂነሪንግ ክእለት እንተዘይብልካ ፈፂምካ ክትሰርሐ ደይትኽእል ፊልም እያ። ስለዚ ፕሮምፕቲን ማለት ንኮምፒውተር እንታይ ክትገብር ከም ዘለዎ ወይ ንኤኣይ እንታይ ክገብር ከም ዘለዎ ብሕጊ ምምሃር ማለት እዩ። መዓስ ክነጥር ኣለዎ፣ መዓስ እንታይ ክገብር ኣለዎ፣ መዓስ እንታይ ዓይነት ህርመት ክሃርም ኣለዎ። እዚ ወላ እኳ ኣዝዩ ዝርዝራዊ ኣይኹን ግን ክእለት ዘድልዮ ምስ ምዃኑ ሎማዓንቲ ስነ ጥበብ ዓለም ናበይ ይኸይድ ከም ዘሎ በዛ ሕፅር ዝበለት ናይ ኣክሽን ፊልም ገለ ተዓዚብኩም ተማሂርኩም ወይ ገለ ነገር ተረዲእኩም ከም ዝኸውን ተስፋ ገብር። ምናልባት ዝኾነ ይኹን ሕቶታት ምስዝህለወኩም ብናይ ወትሮ ኣድራሻና ክትሰድሉና ትኽእሉ ኢኹም። ከምቲ ኣብ መእተዊ መደብና ዝጠቐስኮ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ብዕለ 7 ወርሒ 5 ማለት ሓሙስ መዓልቲ ኣብ ኮሌጅ ምህንድስና ማይ ነፍሒ ተኻይዱ ነይሩ። እዚ ብኣዝዩ ውዕውዕን ምዕሩግን ኣገባብ ዝተኻየደ ዓሚቕ ትሕዝቶታት ዘለዎም መደረታትን ምርኢታትን ዝነበሮ መዓልቲ ምህንድስና ከመይ ነይሩ፣ እንታይ ካብኡ ካብ ዝቐረቡ ኸ እንታይ ክንገልፅ ንኽእል ንሎም ተዳሊሎ። ምናልባት ኣነ ብወገነይ ኣብዚ መዓልቲ እዚ ተዓዲመ ዘቕረብክዎ ገለገለ ትሕዝቶታት ነይሩ፣ ብፍላይ ገለ መፅናዕታዊ ፅሑፍ ነይሩ። ነዚ ኣመልኪተ እውን ገለ ንሎሚ መእተው ዝኸውን ክንብል ኢና። ናብቲ ተዳልዩ ዘሎ ምሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብዛ ብሳይንስን ቴክኖሎጂን ትምራሕ ዘላ ዓለም ኣበርክቶ ወፍሪ ኣብ ምምዕባል ዓቕሚ ሰብ ኣገዳስነቱ ተራእዩ ልዑል ግምት ተዋሂብዎን ብመንግስቲ ኣብ ምምዕበል ፀጋ ሰብ ዝግበር ዘሎ ገስጋስ ኣብ መዓልታዊ ህይወትና ንሪኦ ጥራይ ዘይኮነ በዚ ፀጋ ዘይሓለፈ መንእሰይ ዳርጋ ዘየሎ ኮይኑ ኣብ ዘሎ ግዜ እቲ ውፅኢት እውን ይረአን ምህርቲ ናይቲ ዝተገብረ ወፍሪ ኣብ ዝተፈላለዩ ፅላታት ኣብ ዝረኣየሉ ዘሎ ግዜ በፂሕና ኣለና። ኣብዚ ክርሳዕ ዘይብሉ ግን ንዓውዲ ምህንድስና ካብ ካልእ ዝፈልዮ እንተሎ ንሽግር መፍትሒ ዝረክብ ኣብ ክንዲ ስለምንታይ እዚ ኣጋጢሙ ነዚ ኣጋጢሙ ዘሎ ብኸመይ ይፈትሖ ኢሉ ዝሓስብን ኣብ ሕብረተሰብ ናይ ለውጢ ምዕባለ መንኮርኮር ዝዝውር ኣካል ሕብረተሰብ ምዃኑ እዩ። መሃንድስ ንሓሳባት ናብ ግብሪ ዘምፅእ ናይ ፅርግያ መንገድታት፣ ናይ ኤሌክትሮኒክ መሳርሒ፣ ናይ ህንፃ ማሽነሪታትን ኣብ ሆስፒታላትን ጠፈርን ዘሎ መሳርሒታት ብምህንዳስን ምፍጣርን ካብ ርእሱ ዘመንጩ ዜጋ እዩ። ኣብ ሓደ ሃገር ካብዞም ዝተጠቕሱ ገለ ጉድለታት ምስ ዝረኣዩ ብቐዳምነት ዝውቀስን ዝንቀፍን ድማ እቲ ብዋጋ ህዝብን መንግስትን ዝተማሃረ ዝፈረየን ዜጋ ዳኣ እምበር መሃንድስ ተገምጢሉ ህዝብን መንግስትን ፍታሕ ክገብር ዝፅበ ይኮነን። ሰባት ብፅባሕ ክጭነቑ ይኽእሉ፣ መሃንድሳት ንፅባሕ የሃንፅዋ ዝብል ሓያል ኣባህል ኣሎ። ከምቲ ቴዎዶር ቮን ካርማን ሳይንቲስት ንዓለም ከም ዘላቶ የፅንዓ መሃንድስ ግን ይፈጥራ ዝበሎ ወይ እውን ኤሎን ማስክ ኣብዚ ዓለም ንማጂክ ዝቐረበ ፍጡር እንተሎ መሃንድስ እዩ ዝበሎ ኣብ መሃንድሳት ሃገርና ዘሎ ጾር ዘዘኻኽር እዩ። መዓልቲ ምህንድስና እውን ነዚ ዘዘኻኸረት ዕለት እያ ነይራ። ኣብዛ ንዛዝማ ዘለና ሰሙን ብሓሙስ ዕለት 7 ግንቦት 2026 እቲ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ወይ ኢንጂነሪንግ ደይ ኣብ ኮሌጅ ማይ ነፍሒ ተኻይዱ። ኣብዚ ኢኖቬሽን ፎር ናሽናል ዴቨሎፕመንት ዝብል ቴማ ሒዙ ካብ ሰዓት 7 ንጎ ክሳብ 6 ናይ ምሸት ዝተኻየደ ዝተፈላለዩ ብተምሃሩ ዝቐረቡ ምርኢታትን መግለፂታትን ብዕዱማት ተሳተፍቲ ዝቐረቡ ሰሚናራትን መፅናዕታዊ ፅሑፋትን ዝተዳለዉ ኣዝዩ መሳጢ ንሃገርና ብኩሉ መዳያዊ ናይ ምህንድስና ወገናቱ ዝጠመተ ኮይኑ ትረኽቦ። ከምቲ እቲ ቴማ ዝብሎ ድማ ቀንዲ ዕላማ ምህንድስናን መሃንድሳትን ኣብ ኣፍ ደገ ገዛኻ ጀሚርካ ኣብ ከባቢኻን ሕብረተሰብካን ዝረኣዩ መሃንድሳዊ መፍትሒ ዘድልዮም ኣብ ህዝብን መዓልታዊ ተጠቃምነቱን ኪንዮ ፍታሕ ዝኸዱ ኣገልግሎታት ምውሓስን ነቲ ብናፃ ብዘይ ዝኾነ ክፍሊት እኳ ደኣ መደቀሲኻን መግብኻን እናሓለየ ዘምሃረካ ህዝብን መንግስትን ፃማ ንኽፋል ኣነለኹ ኣብ ሃገረይን ህዝበይን ዝጎድል የለን ዝብል መሪሕ ዕላማ ብመሓዝ ኣብ ትሕቲ ቅርፂ ሕርሻ ሕክምናን ትምህርትን ካልኦት ፅላታትን መፍትሒ ምርካብ ምዃኑ ተምሃሮን መምህራንን ኮሌጅ ምህንድስና ማይ ነፍሒ በዛ መዓልቲ ዘረጋገፅዋን ብግብሪ ክሰርሑ ወይ ይሰርሑ ከም ዘለዉ ዘረጋግፁላን ገና ብዝሓየለ ንምትግባሩ ወፊሮም ኣብ ኣዝዩ ፍሉይን ኣገዳስን መዓላ ይውዕሉ ከም ዘለዉ ኩሉ ተሳታፋይ ዝምስክሮ እዩ ነይሩ። መሃንድስን ምህንድስናን ናይ ቃላት ዘይኮኑ ናይ ተግባር እዮም። ስቲቭ ጆብስ እቶም ህንጥዩነት ንዓለም ክቕይሩ ዝሓስቡ እቶም ዝገብሩ እዮም ኢሉ ነይሩ። ምህንድስና ናይ ወረቐትን ናይ ቁፅርን ዘይኮነ ናይ ግብርን ተግባርን እዩ። ቴዎዶር ሩዝቨልት ሓደ መሃንድስ መፍትሒ ከየቐመጠ ብዛዕባ ሽግራት ዝዛርብ እንተኮይኑ ምንኑ እዩ ኢሉ ነይሩ። መዓልቲ ምህንድስና ንምሩቓት መሃንድሳትን ተምሃሮ ምህንድስናን ዘዘኻኸረውን እዚ እዩ ነይሩ። ብወገነይ ኣብ ዝሓለፈ ዓመትን ሎም ዓመትን ኣብ መዓልቲ ምህንድስና ዘቕረብክዎ ክልተ ወረቓቕቲ ነይሩ። ኣብዚ ናይ ሎም ዓመት ዘቕረብክዎ ኣብ ሰለስተ ነገራት ተመርኪሰ እየ። እቲ ቐዳማይ ውፅኢት ናይቲ ኮሌጅ ብምዃነይ፣ ካልኣይ ንዝሓለፈ 10 ዓመታት ከም ኣዳለዊ መደብ ቴክ ኢንሳይትን ክኢላ ቴክኖሎጂን ንዝተዓዘብክዎ ኣብ ግምት ምእታው፣ ሳልሳይ ድማ ንዝሓለፉ 3 ዓመታት እግሪ እግሪ ዝምዕብል ዘሎ ናይ ኤኣይ ምዕባለታት እናተኸታተልኩን እናተምሃርኩን ከም ዝመጻኹ፣ ንምጾተይን ኮሌጅን ገለ ኽብል ከም ዘለኒ ስለ ዝተረዳእንን ገለ ኽብል ስለ ዝተዓደምኩን እዩ። ኣብታ ኢንጂነርስ ኣንሊሽን ኤኣይ ትራንስፎርሚንግ ፓብሊክ ሰርቪስ ዊዝ ቴክኖሎጂ ትብል ዘቕረብኳ ፅሕፍቲ ድማ ፍርያት ኮሌጅ ምህንድስና ዝኾኑ መንስያት ንህዝብን መንግስትን ብፍላይ ኣብ መዓልታዊ ንህዝብታት ዘድሊ ፍታሕ ዘድልዮ ብቴክኖሎጂ ብሓፈሻ ድማ ኤኣይ ብፍላይ ተሓጊዝና ከነቕርቦ ብዛዕባ ዘለና ኣገልግሎታት ዝእምት እዩ ነይሩ። ንሕና ኤርትራውያን መንስያት ካብ መንግስቲ ነፃ ፍልጠት ካብ ህዝቢ ድማ ልቦና ወይ ዊዝደም ዝዓጠቕና ኢና። እንተፈለጥና ናይ ህዝቢ እዩ፣ ኣገልግሎቱ ድማ ንህዝቢ። ፍልጠት ቴክኖሎጂ ብዘይ ልቦና ድማ ካብቲ ዝነበረ ዝለዓለ ናይ ጥፋኣት መሳርሒ ምዃኑ ማሕበራዊ መራኸቢታት ንዓለም ምሂሩ እዩ። እንሆ ድማ ኤኣይ ከም ክልተ ብልሒ ዘለዎ ሴፍ ኮይኑ መጺኡና። ተራ መሃንድሳትን ክኢላታት ቴክኖሎጂን እምበኣር ኣብ ካብቲ ዝጸንሐ ዝለዓለ እዩ ክኸውን ዘለዎ። እዚ እውን ናይ ሎሚ ዓመት መዓልቲ ምህንድስና ዝዳሰሶን መንእሰያት መሃንድሳት ኪንዮ ፍልጠት ኣብ ልቦናዊ ወገናት ቴክኖሎጂ ወይ ማይንድሰት ልቦናዊ ወገናቱ ኣተኩሮ ክህቡ መዘኻኸሪ ዝቐረበሉ እዩ። ብዓለም ደረጃ ክረአ ከሎ ኣብቲ ኣብ ምህናፅ ናይ ኤኣይ ትሕተ ቅርፂ ተመዲቡ ዘሎ ናይ 7 ትሪልዮን ባጀት እቲ 40 ሚእታዊት ብመሃንድሳትን ክኢላታት ቴክኖሎጂን ዝዕመም እዩ። እዚ እቲ ኣብ ዓበይቲ ኩባንያታት ዝትግበር ጥራይ ዘይኮነ ተራኽኢላታት ቴክኖሎጂ ኣብ ዝመፅእ ዘሎ ዓመታት ዘግህድ እዩ። ኣብ ሕብረተሰብ ካብ ዝመፅእ ለውጢ እቲ 40 ሚእታዊት ብመን ምዃኑ ኣንፈት ዝህብ ካብ ኮነ እምበኣር ተራ መሃንድሳትን ክኢላታት ቴክኖሎጂን ኣብ ምምሃዝን ምፍጣርን ንቕሓትን ተጠቃምነትን ቴክኖሎጂ እቲ ዝለዓለ ወይ ዝዓበየ ምዃኑ ዘረዲ እዩ። እዚ ክኸውን እንተኮይኑ እምበኣር እቲ ፍልጠት ከም ዘለዎ ኮይኑ ቀዳማይ ፍርሒ ከይብሉኒ ወይ ከይመዝኑኒ፣ ካልኣይ ፍርሒ እንተ ተማሂረ ወይ ትምህርቲ እንተወሲኸን እንተ ሓቲተን ዘይፈልጥ ክመስሎም እዩ። ሳልሳይ ድማ ፍርሒ ጌጋ እንተ ተዛሪበ ሰብ ክመዝነኒ እዩ። ተሪፉ ኣመልና መዓልታዊ ምምሃርን ደጋጊምካ ንነብስኻ ከም ተምሃራይ ምፍላጥን ትፈልጦ ዘበለ ናብ ሕብረተሰብካ ናይ ምትሕላፍ ኣመል ምዕባይን ገለ ካብቲ ኣብታ ዝቐረበት ፅሕፍቲ ዘገለፅክዎ እዩ። ኩሉ ድማ ኣብ ቅድሚ ፍርያት ኮሌጅ ምህንድስና ዝኾኑ መንእሰያትን ኣብ ቦታ ኮሌጅ ምህንድስናን ምንባሩ ውፅኢታውን ፍሉይን ይገብሮ። ብወገነይ መምህራንን ሓለፍትን ኮሌጅ ምህንድስና ስለቲ ብሉፅ ውዳብን ኣቀራርቦኦምን እናመስገንኩ፣ ኣብ ቀጻሊ ብዝሰፍሐ ክትግበር ንኹሎም ምርኢት ዘቕረቡ ተምሃሮን ሓሳባቶምን ድኻሞምን ልዕሊ ኩሉ ድማ ራእያቶምን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እናመስገንኩ ንሎሚ ንገለ ካብቲ ዝቐረበ ፍርያት ናባኹም ከነብል።
1: ሽመይ ሳሙኤል ኣለም፣ ኬሚካል ኢንጂን 5 ዓመት ናትና ፕሮዳክት ወልኩ ትበሃል። ቀንዲ ዕላማና ሕጂ ከም ፕላስሚ ኤጀንት ተጠቅመናይ። እዚ ከዓ ካብ ተሰሪሕና ትርናኻ ካብ ኮራ ኣላይ ኮራ ከዓ ካብ ባፅዕ ደምፀና ኮራ ብተፈጥሮ እንታይ ኣለዎ ኮራን ካልሲም ካርቦኔት ኣለዎ። ካልሲም ካርቦኔት ሕጂ ንዓና ቤዝ ኮምፖነንታትና ካልሲም ኦክሳይድ ንደለና ላይም ኢና ንደለና ላይም ካ ከምታይ ስርዐ እንተለካ ካብ ኮራ ላ ንወስድ ዘለና ኮራ ካልሲም ዝገበርነ እዚ ካልሲም ክንገብሮካ ኣብ 1000 ዲግሪ ሴልሲየስ ሓደ ሰዓት ዝኾን ካባቢ ገርና ላይም ንረክባና ማለት እዩ። ኩክ ላይም ንረክባና ኖራ ማለትና ማለት እዩ። ኦኬ ኣብቲ ቤዚክ ፎርሙሌሽን ሰኣታና ሕጂ ላይም ከም ቤዚክ ኮምፖነንታት ንጥቀም ኣለና። መጀመርታ ነዳልዎ ሕጂ ማይኖራ ነዳል ዘለና ማለት እዩ። ማይኖራ ሕጂ በይኑ ሕጂ ክሕሰ ዘይክእል ንዑ ባይንድ ኤጀንት ዘድልና ማለት እዩ። ባይንድ ኤጀንት ንጥቀም ኣለና። ባይንደር ከም ባይንደር ንጥቀሙ ኣለካ ካብ ፕሮቲን ናይ ፀባ ኤክሳት ዝገበርና ፕሮቲን ኣለና ማለት እዩ። ከም ባይንደር ኣክት ገብርለና ማለት እዩ። ሕጂ ኖራጣይ በይኑ ክንጥቀምቲ ኮይና ከዓ ኣዋጋካ ባሊበል ኣይኮነን ንዑ ንክትትእካ ማርብል ዳስ ከምፊለ ንጥቀመልና ነትናት ቮይ ኮምፖዚሽን ዓ ንክመል ማለት እዩ። እሱ ጣይ ዘይኮነ ማርብል ዳስ ፃዕባ ምስ ምኳኑ ከዓ ንትንጥቀመለና ሕብሪ ብድሕሪ ኖ ሕብሪ ናቱ ፕሪዘርቭ ናይ ምግባር ተወለሱ ዘለዎ ማርብል ዳስ ንጥቀም ኣለና ማለት እዩ። ኣብቲ ናትና ቤዚክ ኢንፎርሜሽን ሰኣታና ሕጂ እቲ መጀመርታ ንጥቀመ ዘለና ማይኖራ ማለት እዩ። ማይኖራ ዋን ቱ ስሪ ሬሽዮ ገናና እንዳለዎ ደን ባይንደራ ደዳላይና ኣለና ላብ ግሬ ደን ደፊለር ኣለና ካብ ማይኖራ 30% ንወስድ ከለና 10% ካብ ናትና ባይንደር ንወስድ ዝተረፈ ኮምፖሽን ከዓ በቲ ናትና ፊለር ንብሎ ዘለና ነቲ ማርብል ዳስ ገናካ ዝመሉ ኣለና ማለት እዩ። ሕጂ ተቐንዲ ዕላማና እንተርኢና ነዚ ንሓደ ገዛ ብወልኩት ንድሕር ከምፕላስን ኤጀንት ንጥቕመና ኢልና ብወልኩት ገና ንሕሸፊልናዮ ሓደ ካብ ክራክ ሬዚስታንት ኮነና ኣሎ ዝኾነ ቀጢፉ ክራክ ነትዎን ንሓይካ ነቲ ሕብሪ ዝለኸናዮ ከዓ ፕሪዘርቭ ናይ ግባት ተኽእሎ ኣለዎ ብብዝሒ ብውሕድ መጠን ገርና ሕብሪ ዝለኸናዮ ንውሕድ በለ ዓመታት ንውሕድ በለ ሰዓታት ንውሕድ ዓመታት ክፀንሓልና ኽእል ትንልኸ ሕብሪ ከዓ ብውሕድ በለ ሕብሪ ዝለኸይናዮ ነዊሕ ዓመታት ክኽደልና ኽእል ማለት እዩ። ኣብዚ ሰርአና ሕጂ ናቱ ስሙዝነስ ኣለዎ ስሙዝነስ ኢምፓርት ገበርና ዝዘለ ናይ ሕብሪ ካ ክንለኸይ ንኽእል ማለት እዩ። ኣብ ሕብሪ ተመፂና ከዓ ነቲ ናትና ፕላስቲክ ኤጀንት ምስ ገበርናዮ እዚ ንምንቃዕ ሕግዘና ኢልና ቻልና እንታይ ክንውስኸሉ ንኽእል ሕብሪ ከዓ ምስ ኢንኮፕሬት ንገብረሉ ከዓ ንኽእልና ማለት እዩ። ምስ ሕብሪ ኢንኮፕሬት ገርና እንተለኸልናዮ ከዓ ነዚ መስል ማለት እዩ። ሕብሪ ከዓ ረዚስ ገብረልና ማለት እዩ። ንውሕ ዝበለ ዓመታት ከዓ ሪዘርቭ ገብረልና ኽእል ማለት እዩ። ድሓድ ካብ ዓብይኻ ክራክ ሬዚስታንስ ዝኾነኻ እቲ መንደቕና ንውሕ ዝበለ ዓመታት ክፀንሕ ኽእል ማለት እዩ።
2: ሽመይ ጀሲካ ተለባል ተማሃሪት ኮምፒተር 5 ዓመቴ ንሰርሖ ዘለና ስራሕ ካ ብዛዕባ ኣስመራ ዲጂታል ትዊን ምፍጣር እዩ ዝኸባ ምንታይ ዝተበገሰ እዩ ቱሪዝም ናይ ኤርትራ ኣብዚ ሕጂ እዋን ስታቲክ ኢሜጅ ስራሕ እዮም ዘርኢና ወይ ከዓ ቴክስት ስራይ ማለት እዩ ዊ ዝኾነ ኢመርሲቭ ዝኾነ ፊሊንግስ ዘይብሉ ወይ ድማ እቲ ሂስትሪ ዳይሬክት ዝኽርደና ዘይክእል ማለት እዩ ሕጂ ግና ብዛዕባ ብምንታይ ገርና ኣለና ብዲጂታል ትዊን ሰሪሕና ኣለና ማለት እዩ ንኣብነት ናይ ኣስመራ ኣልቤርጎ ሆቴል ነዚ መስል ስራሕና ማለት እዩ ከምዚ ጌርናስ ናቪጌት ክንገብሮ ንኽእል ሓደ 3D ሞዴል ምስራሕ ይትዕላማ እዚ ከዓ ቀንዲ ብሰንኪ ወይዘር ዲግሬድ ዝኸውን ዘለዎ ኣርትሬኮ ቢልዲንግ ናይ ኣስመራ ኣብዚ ሕጂ ስተት ዘለዎ ፕሪዘርቭ ምግባር ማለት እዩ ንዝመፅእ ጀነሬሽን ሽዑ ነዚ መስል ነይሩ ኢልካስ ከተርዮም ካልኣይ ከዓኒ ነቲ ኣብዚ ሃገር መፅ ክርኢ ዘይከኣለ ብኦንላይን ጥራይ ነዚ ዌብሳይት ፈሎ ብምግባር ነቲ ኣርትሬኮ ቢልዲንግስ ናይ ኣስመራ ክርኦም ይኽኣል ማለት እዩ ካልእ ድማ ንሆቴላት ኣብ ክንዲ ኣድቨርታይዝመንት ናተን ኣብ ክንዲ ብኖርማል ዝኸውንቲ ብከምዚ ዓይነት 3D ሞዴል ገይሮም ነቶም ቱሪስትስ ብ3D ሪኦም ኦንላይን ቡክ ከም ዝገብሩ ክገብርዎም ማለት እዩ ነዚ መስል ስራሕ እቲ ፊቸርስ ከዓኒ ዲፈረንት ፊቸርስ ኣለዎ ኣዚ ንኣብነት እቲ ዩዘር እንድሕዳ ዳርክ ሙድ ክርያደሊ ነዛ ፕሌስ ከምዚ ገይሩ ይርዮ እንድሕዳ ብሳንሰት ሙድ ክርዮ ደሊካ ከምዚ እናገበረ ይርዮ ማለት እዩ ካልእ ድማ ኤክስሬይ ሙድ ኣለዎ ከምዚ ጌርና ክንሪኦ ንኽእል ኢና ፕላስካኒ ብቪኣር ጌርና ከዓ ክንሪኦ ንኽእል ኢና ኢንተር ቪኣር ሙድ ኢልና ከምዚ ጌርና ክንሪኦ ንኽእል እዚ መስል እቲ ቢልዲንግ ናይ ኣስመራ ማለት እዩ ናቪጌት ክንገብሮ ንኽእል ኢና ኣብ ክንዲ ብስእሊ ጥረ ኣልቤርጎ ነዚ ትመስል ዝብልናስ ብቪድዮ ንከላይ ከምዚ ጌርና ክንሪኦም ይኽኣል
3: በዛ ቪኣር ጌርና ሕጂ ታይ ኢና ክንገብር ልክዕ በዚ ዌብሳይት ክንሪኦ ዝፀንሕና ሲ ልክዕ ናቲ ቦታ ኢመርስ ኮይና ብኡ ንገልፅ ኣለና ማለት እዩ ሕጂ ልክዕ እዚኣ እሰብ ኣብ ዝኾነ ንኣብነት ሓደ ቱሪስት ንበል ብዛዕባ እታ ሆቴል ደልይዋ ዘሎ ኢፍኦኹል ኢንፎርሜሽን ምእንቲ ክረክብና ዕላማ ዘሎ ሽዑ ነዛ ቪኣር እዚኣ ነዛ ሄድሰት እዚኣ ምስእተዋ ሕጂ ኣነ ልክዕ ነታ ደልያ ዘለኹ ቢልን ልክዕዋ ኣለኹ ኣብታ ሩም ኣለኹ ማለት እዩ ልክዕ ኣብታ ቦታ ከም ዘለኹ ኮይኑ ንኹሉ ፓርቲ ናቪጌት እናገበርኩ ይርኢ ኣለኹ ማለት እዩ ሕዚ እዚ ትዕላማ ማለት እዩ ናትና ክስታይሲ ኢመርስ ኮይኑ ትሰብ ልክዕ ናብቲ ቦታ ማንዋል ፊዚካል ከይከደ ሲ ናብቲ ቦታ ከይከደ ንሱ ኢሜልስ ኮይኑ ንክንክሪኦ እዩ ማለት እዩ ድሕሪ ነቲ ቱሪስት ናይ ሃገር ዘሎ ኢንካሬጅ ንገብር ኣለና ማለት እዩ
4: ከመይ ወይልኩም ስመይ ሩፍ ተዓረፋይነ ባሃል 5 ዓመት ተማሃሪት ኮምፒተራዊት ስነፍጠትን ምህንድስና ኣብዚ ሎም መዓንቲ ብምክንያት ኢንጂነሪንግ ደያዳሊናዮ ዘለና ፕሮጀክት ድማ ንኮምፒተር ሳይንስን ኢንጂነሪንግ ወኪልና ደዘርት ሎክስ ብሪዲንግ ኣን ስዋር ሙቭመንት ፕሪዲክሽን ሲስተም ትብል ሲስተም ኣዳሊና ኣለና እዛ ሲስተም እዚኣ እንታይ እያ ትገብር ብኤኣይ ዝተሓገዛ ሞዴላት ተሓጊዛ መፃኢ ናይ ኣንበጣ ኩነታት ኣቐዲማ ትንቢት ትነግረና ማለት እዩ ሕጂ ሓፈሻዊ ብዛዕባ ኣንበጣ ክንርኢ ንድሕር ኮይና ኣንበጣ ካብ ምዕራባዊ ክፋል ናይ ኣፍሪቃ ክሳብ በዓል ፓኪስታን ክሳብ በዓል ህንዲ ሓሳብ ክሳብ በዓል ቻይና ይበፅሕ ትዝርግሑ ማለት እዩ እዚ ድማ ምችኡ ኩነታት ኣየር ወይ ውን እቲ ዓይነት ሓመድ ከምኡውን ካልኦት ኣከባብያዊ ፅልዋር ስለ ዘለዎ ማለት እዩ ኣብ ኤርትራ ንድሕር ተመልኪትና ድማ ከምዚ ንሪኦ ዘለና ኣብ ሰሜናዊ ክፋል ናይ ሰሜናዊ ቄሕ ባሕሪ በዓል ቃሮራ ኣብ ዓበድ ሽዕብ ዝያዳ ተሪዮ ናይ ኣንበጣ ኣሎ ማለት እዩ ንምንታይ ኢና ሕጂ ንሕና ደዘርት ሎከስት መሪፅና ዘለና ወይ ኣንበጣ ምድረ በዳ መሪፅና ዘለና ምክንያቱ እዚ ኣንበጣ ምድረ በዳ ዝበሃል ካብ ኤፍኤኦ ከምኡውን ካብ ሚኒስትሪ ሕርሻ ዝረኸብናዮ ሓበሬታ ተቐንዲ ሓደገኛ ዝኾነ ስለ ዝኾነ ማለት እዩ ምክንያቱ እዚ ንኣካል ዘጥቅዕ ኮይኑ ካልእ እውን ከምዚ ኣብዚ ስእሊ ንምልከቶ ዘለና ኣብ ሓደ ትርቢዒት ኪሎ ሜትር ክሳብ 80 ሚልዮን ዝኸውን ዕስለ ኣንበጣ ክዓስል ይኽእል ማለት እዩ እዞም 80 ሚልዮን ዕስለ ድማ ኣብ ውሽጢ 6 ሰዓት ዘይመልእ ግዜ ከባቢ ናይ 35,000 ህዝቢ መግቢ ክህልኹ ይኽእሉ ማለት እዩ ስለዚ ክሳብ ክንደይ ብመዓልታት ብሳምንቲ ንድሕርኢናዮ ክሳብ ክንደይ ኣዕናዊ ምዃኑ ክንምልከት ንኽእል ማለት እዩ ንሕና ሕጂ ከም ተምሃሮ ኮምፒተር ሳይንስን ኢንጂነሪንግ እንታይ ዓይነት ፍታሕ ኢና ኣምፂና ዘለና ኣብዚ ክንምልከት ንኽእል ኢና ሕጂ ከምዚ ንሪኦ ዘለና ኣዚ እቲ ስእላዊ መግለፂ ናይቲ ዳታና እዩ ኣብዚ ከዓ እቲ ዳታና ብከምዚ ዓይነት ኣገባብ ኣብቲ ዳታ ቤዝ ናኸና ሒዝና ኣለና ማለት እዩ ንምንታይ ዳታ ኣብ ዳታ ቤዝ ምትሓዝ የድልየና ምክንያቱ ሕጂ ኣብ ዘበነ ቴክኖሎጂ ዳታ ኣገዳሲ ስለ ዝኾነ እዚ ዳታና ዝኾነ ንካልእ ዕላማታት ከምዚ ዓይነት ዝመሳሰል ሲስተም ክንሰርሕ ድሕ ኮይና ዳታና መሓዝ ከድልየና እዩ ማለት እዩ። እሞ ዳታ ከመይ ጌርና ኢና ፕሪዲክት ንገብር ወይ ከመይ ጌርና ኢና ኩነታት ናይ መጻኢ ክንፈልጥ ንኽእል ኣብዚ ክንሪኦ ንኽእል? ንኣብነት ኣብዚ ብዙሓት ሃገራት ክንመርፅ ንኽእል። ንምንታይ ኢና ናይ ብዙሓት ሃገራት ዳታ ሒዝና ዘለና? ኣንበጣ ካብ ኢትዮጵያ ክመፃና ኽእል፣ ካብ ስዑዲ ክመፃና ኽእል፣ ካብ ምዕራቡን ካብ በዓል ናይጀርያ ክመፃና ስለ ዝኽእል ማለት እዩ። ስለዚ ናይ ኩለን ዘን ሃገራት ዳታ ኣጣሚርና ሓደ ማእከላይ ዝኾነ ወይ ሲስተም ሰርሕና ኣለና ማለት እዩ። ንኣብነት ናይ ኤርትራ ፕሬዲክት ገብር እየ። ንኣብነት ኣፍ ዓበት ካፍ ነክስት ክብላየ ማለት እዩ። ካብዚ ሕጂ ዕለት ክመርፅ እየ። ኣፍ ዓበት ናይ ማዓሰይ ፕሬዲክት ገብር ደልየ ዘለኹ። ንኣብነት ዲሰምበር ቀንዲ ካብቲ ኣንበጣ ዝረኣየሉ ወቅቲ ስለ ዝኾነ ዲሰምበር ወይ ወርሒ 12 ዕለት 17 ክርእየ ማለት እዩ። ነክስት ክብል እየ። እዚኣ ሳሰይቲ ገፅናትና ሕጂ ኢንተርነት ስለ ዘይብልና እምበር ምስ ኢንተርነት ዝተላገበት እያ። እዚ ዳታና ናይ መፃኢ ዳታ ሕጂ ኣነ ክፈልጦ ኣይክእልን፣ ግን ምዝ ዘሎ ቴክኖሎጂ ካብዘን ዓበይቲ ሳተላይትስ ናይ ዓድና ከነምፅኦ ንኽእል ኢና። ንኣብነት እዚኣ ናትና ሲስተም ምስ ኮፐርኒከስ ዝበሃል ዓብዪ ትካል ናይ ኤሮጳ ናይ ኩነታት ኣየር ዳታ ዝሕዝ ትካል ማለት እዩ ዝተላገበት እያ። ስለዚ ማንዋሊ ወይ ብኢድና እዚ ዳታ ምእታዊ ኣየድልየና። ዳሕራይ ሞ ዳታ እቲ ኤኣይ ነቲ ዳታ ኣኪቡ ካብኡ ይመሃር ማለት እዩ። ሓደ ማእከላይ ኢንፎርሜሽን ይሕዝ ማለት እዩ ወይ ጀነራላይዝ ክገብር ይኽእል ማለት እዩ። ብድሕሪኡ ንዝሃብናዮ ዳታ ከምዚ ገይሩ ክትርጉመልና ይኽእል ማለት እዩ። ስለዚ በዚ ዝሃብኮ ዳታ መሰረት ሎካስት ክህሉ ይኽእል ይብለና ኣሎ ማለት እዩ። እዚ ንሚኒስትሪ ሕርሻ ንምንታይ ዝጠቕሞም ክንብል እንድሕር ኮይና ከምቲ ዓንተ ወይ ዝበልክዎ ኣንበጣ እንድሕር ኣብ ናይ ምብራር ስቴጅ እንድሕር በፂሑ ተወዲኡ ሎ ነገር ማለት እዩ። ስለዚ ሚኒስትሪ ሕርሻ ነዛ ሲስተም እዚኣ ተጠቒሙ ኣቐዲሞም ቅድሚ እቲ ኣንበጣ ናይ ምብራር ደረጃ ምብፅሑ ኣብ ፅፍዮ ወይ ከዓ ብንቋቑሖ ከሎ እቲ ዘድሊ ስጉምቲ ንክወስዱ ይሕግዞም ማለት እዩ። ካልእ ኣብ መፃኢ ምስ ሜካኒካል ኢንጂነሪንግ ከምኡውን ኬሚካል ኢንጂነሪንግ ተዋሂድና ድማ ምስ ድሮን ኣላጊብና ነዚኣ ኣብቲ ኣሰካፊ ቦታ ዝበለቶ እታ ድሮን በዕላ ከይዳ ኣብ ክንዲ ኣብ ሙሉእ ኤርትራ ኮለላ ትገብር ኣብቲ ኣሰካፊ ቦታ ጥራሕ ከይዳ ነቲ ዝንፀግ መድሃኒት ክነፅብ ትኽእል ማለት እዩ። ናይ ኬሚካል ኢንጂነሪንግ ኣብዚ ኣበርክቶ ድማ ከመይ ገይሮም ሓደ ባህርያዊ ዝኾነ ፀረ ባልዕ ክሰርሑ ይኽእሉ እዚ ይመስል ስራሕና ማለት እዩ። ብሓፈሻ ይኣነየለይ
0: ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከምቲ ዝተገልፀ ንሎሚ ተዳልዩ ዝነበረ መደብ ብፍላይ ንኽኢላታት ቴክኖሎጂን መሃንድሳትን ከምኡውን ንኽኢላታት ስነ ጥበብን ኣዝዩ ሓደ ዓብዪ ኣስተምህሮ ረኪብኩምሉን ተዘናጊዕኹም ከም ትኾኑን ተስፋ እንዳገበርኩ ዝመፅእ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ቅነ

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክብራትን ክብራን ተኸተልቲ ናትራን ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኸየሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ዘዋርድ ካሜራ ኣብ ቅድድም መኪና ዝሳተፋ ዘለዋ ክልተ ደቂ ኣንስትዮ ሲና በረኸት ከምኡውን ቤተልሄም ፍፁም ንዓያን ዘላለ ትሕስ ምድብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ፊልምታት ተወዲዮም ናይ መወዳእታ መልክዖም ሒዞም ክንሪኦም ከለና ማለት እዩ። ብድሕሪ መጋረጃ ኮይኖም ንምፅበቕዎ ብዙሕ እዮ ዝዓሙ። ኣብ ድሕሪ መጋረጃ ዘለዉ ሰብ ሞያ ስራሓቶምን ፃዕሮምን ዘላለ ትሕስ ምድብ ክህልወና እዩ። ኣብ ንኡስ መደብና ፍኖታ ይወድ ድማ ነተጋዳላይ በረኸት ዘላለ ትሕስ መደብ ተሞክሮ ሂወቱ ብዘካፍል ትሕስ መደብ ክህልወና ማለት እዩ። ክኢላ ካሊብሪ ወይ ድማ ምስራሕ ሰብ ዝሰርሖ መሓውር ናይ ስንኩላን ክኢላ ዝኾነ ማለት እዩ። ብሓባር ክንላለዩ ኢና። ብዘይካዚ ፋን ክሊፕ ከምኡውን ተኸታተል ድራማሳ እውን ኣካል ትሕስ መደብናዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕስ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ እየ ከስክረኩም ሰናይ ምስትምቃር።

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዓለም ስነ ጥበብና ድሕሪ መጋረጃ ኮይኖም ብዙሕ ስራሓት ዝዓሙ ሰሙያ ናብኹም ክነብሎም ኢና። ፊልምታት መጀም ተወዲኦም ናይ መወዳእታ መልክዖም ሒዞም ማለት እዩ ክንዕዘቦም ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ስራሕ ስእሊ ወይ ድማ እቲ ዘለዎ ኩርናዕ ናይ ብርሃን ነድንቕ ኢና፣ ጎለ ድማ ሜላ ኣወሳሳ ናይ ተዋሳእቲ ነድንቕ ኢና። በዚ ኮይኑ በቲ ግን ድሕሪ መጋረጃ ኮይኖም እታ ፊልም ናይ መወዳእታ መልክዕ ሒዛ እሞኸዓ ፀቢቓን በቲ ዝደልይዎ መልክዕ ንክትወፅእ ዝሰርሑ ብዙሓት ሰሙያ እዮም ዘለዉ። እዞም ድሕሪ መጋረጃ ኮይኖም ዝዓዩ ሰሞያ ምንባር እንታይ ዓይነት ስራሕ እዮም ዝዓሙ ዘሕልፉ?

0: ምስራሕ ፊልም ገፊሕን ብዙሓት ስነ ጥበበኛታት በብሞዮኦም ዘሳትፍ ዓውዲ እዩ። ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታትን ዕዮታትን እዩ። ሓንቲ ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህሉ ኣለዎ። ሰኣላይ ብቕንዱ ነቲ ገፀ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ፣ ምከና ቦታ ዝገብሩ ክኢላታት፣ ምስ ገፀ ባህርያት ዝኸይድ ኣልባሳትን መፀባበቂታትን ዝገብሩ ሞያውያን፣ ኣርታዒ ኣካየዲ ስራሕ ወዘተ ካብቶም ብውሕዱ ዝፅውዑ ብድሕሪ መጋረጃ ኮይኖም ነታ ስራሕ ተወዲኣ ናብ ተዓዘብቲ ንክትቀርብ ዝሳተፉ እዮም። እታ ስራሕ ክውን ዝገብሩ ብድሕሪ መጋረጃ ዝዓዩ ሞያውያን ግን ብቁፅሪ ኣዝዮም ብዙሓት እዮም። ድሕሪ መጋረጃ ክንብል እንከለና እንታይ ማለት እዩ?
1: ስነ ጥበብ ዘሎ ኣርቲስት ሓደ ውዱእ ወይ ድማ ውዱዕ ዝኾነ ስራሕ ንምቕራብ ቅድሚ ናብ ፈነወይ ወይ ድማ ናብ ኦዲየንስ ምቕራቡ ዘሎ ሓጎስ ጎፃት፣ ገልጠምጠማት፣ እቲ ዘጓንፎ ብድሆ እንታይ ይመስል ትገልፅ ሓፃር መልሲ ወይ ድማ ሓፃር ነቲ ሓፃር ሕቶስ ሓፃር መልሳ ኮይና ዝስማዓኒ
2: ፊልም ተሰሪሑ ክትሪኦ ከለካ ክትሰርሖ ከለካን በበን እዩ ሕጂ ክትሰርሖ ከለካ ዘጋጥም ነገር ብዙሕ እዩ። ገዲኡ ኣብቲ ፊልም ትሪኦ ኣሎ፣ ገዲኡ ከዓ ዘይትሪኦ ኣሎ። እቲ ዘይትሪኦ ኩሉ ግዜ ድሕሪ መጋረጃ ንብሎ ስታት እዩ። ነቲ ቅድመ ምድላዋት ዝግበር ነገራት ኩሉ ብድሕሪ ስለ ዝግበር ምናልባት ኣብቲ ስእሊ ምስ ረኣኸዮ ሓደ ሰብ ዘሎ መስለካ፣ ግን ሰላሳ ሰብ ክህሉ ክእሉ እዮም ኣብታ ገዛ ብዙሕ ነገር ዝገብሩ፣ ናይ ክዳን በሉ፣ ናይ ገለ በሉ፣ ናይ ብዙሕ ነገራት፣ ናይ ሜካፕ፣ ናይ ብዙሕ ነገራት ዘዳልው ኣለዉ፣ ናይ ኤሌክትሪክ ኣለዉ፣ ናይ ሳውንድ ሲስተም ኣለዉ፣ ናይ ገለ ኣለዉ። እዚኦም ኩሎም ድሕሪ መጋረጃ ኮይኖም ነታ ፊልም ንክትከውን ዝገብሩ ሰባት እንጂ ኩሉ ግዜ እቲ ድሕሪ መጋረጃ ንብሎ እቲ ዘይረአ ኣብቲ ፊልም ዘይንሪኦ ነገራት ግን ብዙሕ ስራሕ ዝሰርሑ ሰባት እዮም።
3: እዛ ድሕሪ መጋረጃ ወይ ቢሃይንድ ዘ ስክሪን ዝበሃል ስብሓንቲ ቋንቋ ኮይኑ ትግለፅ ኮይና ትስማዓኒ። ምክንያቱ መብዛሕትኡ ግዜ ክንሰርሕ ወይ ኣብ ካፌ ወይ ኣብ ገዛ ምስኣተናሲ እቶም ዝርኢና ወይ ቶም ዘፍቀዱልና ናይቲ ገዛ ይኹን ዝኾነ ዝረኣየና ሰብሲ እዋይ እዚስ ኣብ ሳሉን ኮፍ ኢልካ ክትሪኦ እዩ ጥዑም፣ እዛ ዓይነት ስራሕሲ ከምዚ ከም ዘሎስ ኣይንፈልጥን እዮም ዝብሉና ኩሎም ዝረኣዩና ማለት እዩ። ምክንያቱ እቲ ብምሉእ እቲ ሃልክና እቲ ሃልኪ ዘለዎ ብድሕሪ ኣብቲ ተወዲኡ ካብቲ ደራሲ ጀሚሩ ስጋብቲ ስእሊ ተቐሪፁ ናብቲ ተዓዛቢ ዝቐርብ ዘሎ ብድሕሪቱ ዘሎ ብምሉእ ብጣዕሚ እዩ ሃልኪ ዘለዎ። እሱ ከዓ ኣይረኣይኒ ሕጂ እሱ ኣብኡ ደሎ ቡድሆ ኣብኡ ደሎ ሓርጎፅቦፅ እሱ እዩ እቲ ቢሃይንድ ዘ ስክሪን ወይ ከዓ ድሕሪ መጋርጃ ዝበሃል ኮይኑ ስማዓና ኣነ።
0: ኣሰራርሓ ፊልም ከከም ትሕዝቶ ዓይነት ከምኡውን ዕምቆት ዛንታ ክፈላለዩ ይኽእል። ኣብ ድሕሪ መጋርጃ ዝሳተፍ ዓቕሚ ሰብ ድማ ብመንፀር ናይዚ ይፈላለ።
1: ድሕሪ መጋርጃ ዘሎ ዓቕሚ ሰብ ከምቲ ኣብ ስክሪን በብናቶም ካብ ደራሲ ጀሚርካ ስጋብቲ ናይ መወዳእታ ዘሎ ኣብ ስራሕ ዝዋሳእ እቲ ክሪው ዝበሃል ወይ ማታ ጉጅለ ትበሃል እሱ እዩ። እሱ ማለት ከዓ ኦልሞስት ደራሲ ዳይሬክተር፣ ካስ ዳይሬክተር፣ ኣልባስ፣ ካሜራ ዳይሬክተር፣ ናይ ካሜራ ኤዲተር፣

ኣበልካ ናይ ሙዚቃ ውህደት እውን ካልእ ካልእ ብሙሉእ ኣብታ ስራሕ ዝሳተፍ ካብ ኤ ስጋብ ዘድ እቲ ክሪው እሱ እዩ ማለት እዩ። ተዓቕሚ ሰብ ከዓ ከምቲ ስራሕ እዩ ዝምዘን። ንኣብነት ሓደ ሾርት ሙቪ ወይ ማ ሓፂር ናይ ፍርቂ ሰዓት ዘዳሉ ኣካልን ሓደ ተኸታታሊ ፊልሚ ዝሕዝ ኣካልን ሓደ ዓይነት ዓቕሚ ሰብ ክህልዎም ኣይክእልን እዩ። ንኣብነት ኣብቲ ብደራስን ዳይሬክተርን

0: ንሪኦ ማለት እዩ ብዙሕ ባጀት ብዙሕ ሃልኪ ብዙሕ ናይ ንብረትን ዓቕሚ ሰብን ስለ ዝሓትት ዝገፍሐ ወይ ማ ዝሓየለ ናይቲ ስራሕ ጉልበት ይሓትት ድልኒ ኣውታት ኢና እንታይ ሽሙ ንገብር ኣብዚ ከዓ በቲ ታሪክ እዩ ዝምዘን ዝውሰን ማለት እዩ ሓደ ታሪክ ምናልባት ኣብ ውሽጢ ከተማ ዝስራሕ ማሕበራዊ ሂወት ዝህስስ ክኸውን ይኽእል እቲ ሓደ ዛንቲ ከዓ ማሕበራዊ ሂወት ኮይኑ ናይ ገጠር ክኸውን ይኽእል ኣብቲ ናይ ገጠር ዓመታት ኣለዎ ገሊኡ ገጠር ናይ ሎሚ ናይ ድሕሪ 1997 ኢልካ ክተበግሶ ትኽእል እቲ ገሊኡ ታሪክ ከዓ ኣብ 18 ክፍለ ዘመን ነበረ ዛንታ ናይ ሃገር ኢልካ ኣብ ገጠራዊ ነገራት ክትገብር ትኽእል ተመሳሳሊ ኣብቲ ናይ ከተማ ስራሕ ከዓ ናይ ቅድሚ ናፅነት ናይ ገላዊ ሂወትና ኢልካ ንዕኡ ከም መበገሲ ኣይድያ ሒዝካ ትብገስ ትኽእል ትኸውን ወይ ድማ ንዘሎ ማሕበራዊ ሂወት እዩ ስለዚ እቲ ዛንታ ከከምቲ ዓመ ተመረቱ ከከምቲ ገዲምን ሕጂ ዘሎ እዩ ዋጋ ዝሓተካ
1: ምስራሕ ፊልም ወይ ድማ ተዋስኦ ነቲ ኣብ ኣእምሮ ደራሲ ዝተሰርሐ ዛንታ ናብ ህያው ብምቕያር ነቲ ዛንታ ድማ ሓቀኛ ንምምሳሉ ብምስራሕ ማለት ስለ ዝኾነ ነቲ ኣብ ፅሑፍ ዘሎ ዛንታ ኩላቶም ኣብቲ ሞያ ዝሳተፉ ሰፋት ብዕምቆት ብምስራሕን ምፍታሽን እዮም እጃሞም ከበርክቱ ዝፅዕሩ በብዝኽእልዎ ድማ የበርክቱ ዝተፈላለየ ዛንታ ታሪክ ባህሊ ሕብረተሰብ ዝሓዘ ፊቸር ይኹን ተኸታታሊ ፊልም ይስርሑ እዮም ስነ ጥበብ ከም ነንፀብራቕ ሕብረተሰብ ምዃኑ መጠን ድማ ነቲ ተደልዩ ዘሎ ዛንታ ሓቀኛ ንምምሳሉ ብዕቱብነት ምስራሕ እዩ ዝሓትት መብዛሕትኡ እዋን ንድሕሪት ምልስ ኢልካ ዝስርሑ ባህላውያን ይኹን ታሪካውያን ፊልምታት ኣብ ምስርሖም ዝያዳ ኣህለኽትን ኣሸገርትን ይኾኑ እዚ ዝኾነሉ ምክንያት ድማ ነቲ ትብሎ ዘለካ ግዜን ክውንነትን ቦታን ሽዑ ግዜን ኣብዚ ሕጂ ኮንካ ክትመስሎ ኣፀጋሚ ብምዃኑ እዩ ብዝኾነ ግን ኣብ ምስራሕ ፊልም ዘሎ ሞያዊ ኣብ ድሕሪ መጋረጃ ኮይኑ በብሞይኡ ዝሕተቶ ነገር ብፃዕሪ ንኸተግብር ይሰርሕ
0: ስለዚ ኣነ ዝብሎ መጀመርያ ሓደ ስራሕ ክብገስ ከሎ ካብቲ ደራሲ እዩ ዝብገስ እቲ ደራሲ ቀዳማይ ድልውነቱ ከመይ እዩ ዛንታ በየናይ ዓንግል ርእይዎ ኣሎ ንዚ ሕብረተሰብ ከ ዝያዳ ይውክሎ ድዩ ወይ ንቲ ናይ ሽዑ ዝነበረ ናይ ቀደም ሕብረተሰብ ይውክሎ ድዩ እንታይ ዘፅንዖ ነገር ኣለዎ ነብሱ መጀመርያ ድልውነቱ የረጋግፅ ንነብሱ ካ ሓታ ምስ ነብሱካ ዲስካስ ዝገብር ማለት እዩ ንዚኣ ኣነ ክሰርሓስ ብቑዕ ድየ ይበቑዕን ኣማና ኮ ብዙሕ ግዜ ልሙድ ቡና ኣይኮነን ሓደ ኣይድያ መሰበገስካ ካባይ የማነ ወይ ካባይ ሱሌማን ይሓይሽ እንተደ ኮይኑ የሕሊፍካ ናይ መሃብ ባህር እውን ክህልወና ኣለዉ ማለት እዩ የማነ ንዚ ኣነ ሒዝያ ዘለካ እንግል ካባይ ንላዕሊ ዕምቀት ክበላ ወይ ድማ ኣፍልጦ ልዕና ኣለዎ ኮይኑ ኣሕሊፍካ መሃብ ፅቡቅ ደድሕሪኡ እታ ስራሕ ተፃሒፋ ምስ ተወደአት እቲ ታሪክ ናይ ቀደም እተ ኮይኑ ነቶም ናይ ቀደም ዛንታ ሰርች ዝገብሩ ምስኦም ይህን ምሂን ምበሃል ኣብ ኩሉ ኣብ ባህላዊ ኣንግላቱ ኩርናዓቱ ኣብ ቋንቁኡ ኣብ ኣልባሳት ኣብቲ ኣቃወማ ንዚ ከም ኣብነት ታይ ሽሙ ክትገብሮ ትኽእል ዘለዎ ሚዛን የጉድሎ ስለዚ ንዚ ንክትእክብ ወይ ንዚ ሰርሸ ትገብር ግዜ ክትበለካ ግዜ ሂብካ ምስ መፅናዕቲ ማለት እዩ እቲ ቦታ ዝጠልቦ ሰንዓፈ ተኮይኑ ሰንዓፈ ከትካ ሰርሸ ትገብር ኣለካ ኣብ ኣስመራ እተ ኮይኑ ናይ ሽዑ ዝነበሩ ሰባት ከትካ ሰርሸ ትገብር ኣለካ ኣነ ኣብ ግዜ እንግሊዝ ኣይተወለድኩ ኣብ ግዜ ጥልያን ኣይተወለድኩ ናይ ግዜ ጥልያን እንግሊዝን ዝነበሩ ሰባት ከትካ ነቲ ሽዑ ዝነበረ ስርዓተ ኣነባብራ ካብኦም ወሲድካ ሓሳብ ክሰርሖ ከለካ ነቲ ስራሕ ዝያዳ ዓብ ገብሮ
2: ሓደ ሰኣላይ ኣብቲ ቦታ ከይዱ እንታይ ክስእለ ኣይኮነን ክብል ዘለዎ ኣቀዲሙ ልክ ከምቲ ካደ ምድላዋ ዘድልዮ ምድላዋ ዘድልዮ ምስኣልካ ሕጂ እዚኣ ከዓ ከምቢኣ ትጅምር መጀመርያ ትሰኣላ ዓይን ናይቲ ዳይረክተር እዩ ዳይረክተር እንታይ እዩ ዝደሊ ዘሎ ኢሉ ክሓስብ ክኽእል ኣለዎ ነቲ ዳይረክተር ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ እንታይ ክገብር ደሊ ዘሎ እንታይ ክስእል ደሊ ዘሎ ወይ ድማ እንታይ ክነግረና ደሊ ዘሎ ኣብዚ ኣብታ ፍሬም እቲያስ ክንእትዎ ዘለናን ከንእትዎ ዘይብልና ነገራት እንታይ እዩ ክሓስብ ክኽእል ኣለዎ ኣጋጣሚ ዳይረክተር ዘይርኦ ነገር ኣብታ ፍሬም ዳሕርኣትያ ሪስፖንሲብሊቲ ዝወስዳ እቲ ካሜራ ማለት እዩ ሕጂ ኣብኣ ከዓ ክሕግዞ ኣለዎ ማለት እዩ ሕጂ እቲ ካሜራ ማን ምስኣን ጥራሕ ዘይኮነ ዓይን ናይቲ ዳይረክተር ክበል ነቲ ናይ ዳይረክተር ድሌት ተረዲእዎ ወይ ትሰርሖ ዘሎ ስራሕ እንታይ እዩ ናይ ቀደም እንዳሰኣልካ እቲ ናይ ተዓዛባይ ነቲ ተዓዛባይ መጨረሻ ዘቕርቦ ስቲ ኤዲተር እዩ ነቲ ስራሕ ብምሉእ ኣብ መጨረሻ ነቲ ተዓዛባይ ዘቕርቦ ስቲ ኤዲተር እዩ ሕዚ እቲ ተዓዛባይ እንታይ ይፅበያ ኣለዎ ኣብ ርእሱ እንታይ ይርኢ ኣሎ ኢሉ ክሓስብ

0: ክራሎ ልክ ከምቲ ካሜራማ ነቲ ዳይረክተር ዝዘንብቦ እቲ ኤዲተር ከዓ ነቲ ተዓዛባ እዩ ከንብቦ ዘሎ። ሕዚ ንምሳሌስ ሓደ ዝፈት ከልቢ ዘላቶ ሰብ ከተርኢ ፀኒሕ ከዓ እቲ ከልቢ ገለ እንድሕር ኮይኑ ወይ ማኪና ረጊፀቶስ መጀመርያ እቲ ኦዲንስ ተዓዛባይ ክርኢ ዘድ ዘሎስ ገፅ ናይቲ ዋኒ እዩ። ምክንያቱ ከም ዝፈትዋ ነጊርካ እያ ስለ ዘለካ ንሱ ከይረኣኻ ናብ ካልእ ንድሕር ከድካ ሕጂ ኤዲተር ተጋጊሉ ኣብ መዓሲ ክሎዝ ኣብ ክቆርፀልና ዝኽእል ኣብ መዓሲ እቲ ሚድየም ከርእየና ዘለዎ እቲ ኤክስፕሬሽን መዓሲ መን እንዳተዛረበስ ናይ መን ሪኣክሽን ዝፅበይ ዘሎ እቲ ተዓዛባይ ክርድኦ ክእል ኣለዎ እቲ ኤዲተር።
1: እንታይ እዩ እቲ ካራክተራይዜሽን ወይ እቲ ጠባይሲ እንታይ እዩ? እንታይ እዩ ዝመስል? ከመይ እዩ? ኣበይ እዩ? ክነግረካ ዝተሓቶ ጥራሕ ኣንቢብካያ ገለ ዶ ይኮነ እሱ ዕምቀት ናይቲ ካራክተራይዜሽን ተሓቶ ሞ ነግረካ እንዳሕር ዝፅናዕ ኣለዎ ከድካ ተፅንዖ። ገለገለ ሰባት ነይሮም በዓል ሳምሶም ተክ ኣብቲ ዝሓለፈ ስጋዕ ወርሒ ዝወሰደ ከፅንዕዎ ነቲ ጠባይ ማለት እዩ ኣብ ካልእ ቦታ ከይዶም ማለት እዩ በዕለይ ንበዕለይ ብዙሓት ሰባት ከምኡ ነይሮም እቶም ዝመሃሩና እቶም ዓበይቲ ማለት እዩ ጅመስዋእቲ ትገብረሉ እሱ ጥራሕ ዘይኮነ ኸማን ንበይንኻ ኮንካ ኣብ መስትያት ክትለማመድ ኢኻ ትውዕል ፍቕሪ ስጋ ምሽ እስኻ ካብ ስጋ ትመስልሲ ነቲ ካራክተር ትእትዎ።
2: ድሕሪ መጋረጃ ከምቲ ተደጋጊሙ ዝበሃል ዘሎ ብዙሓት ሞያውያን ዘሳትፍ እዩ። ደራሲ ዳይሬክተር ሰኣላይ ኣርትዖት ካብቲ ብተደጋጋሚ እንጥቕሶም ኣብቲ ስራሕ ዝሳተፉ ዝኾኑ ዳኣ እምበር ኣብ ምስራሕ ፊልም የማናይ ኢድ ዳይሬክተር ብምዃን ዓብታራ ዝፃወት ካልእ ኣገዳሲ ሞያው እውን ኣሎ። ንሱ ድማ ኣልባሳትን ምከና ቦታን ከምኡውን መመላኽዒ ተዋሳእቲ ሓላፍነት ዝስከም ሰብ። ኣብቲ ሞያ እዚ ዝሳተፍ ሰብ ሓላፍነቱ ነታ ድርሰት ኣዕሚቕካ ካብ ምፍላጥን ምፅናዕን እዩ ዝብገስ። ብሓፈሻ ድሕሪ መጋረጃ ብዙሕ ጨናፍር ዘለዎም ዓውድታት ዘሳትፍ ስራሕ እዩ።
3: ኣብ ኮስቲም ቅድም ክረእቲ ኢላ ማለት እዩ ኮስቲም ክበሃል ከሎ ሕጂ ኮስቲም ከተዳሉ ከለካ ማለት እዩ ናይ ሓንቲ ፅሕፍቲ ናይ ሓንቲ ዛንታ እንታይ ዓይነት ኮስቲም የድልያ ማለት ኣብ ገጠር እንዳር ጌድካ ነቲ ናይ ገጠር ዘድሊ ክዳውንትኻ እንታይ ዓይነት ኣልባሳት የድሊ ተኣቱ ማለት እዩ ኣብ ገድላው እንተ ኮይኑ ከዓ ኣብቲ ናይ ገድለኸ እንታይ ዓይነት ንብረታት የለየና እንታይ ዓይነት ክዳውንቲ የድሊ ከቡ ዋላ ስጋዕ እዚ ሕጂ ዘለናዮ ክዳውንቲ ከመይ ዓይነት ክዳውንቲ ክንክደን ኢልና ከዓ ንሓስብ ማለት እዩ ኣብቲ ንብረት ቀረባት ንብረት ከዓ እንተደ ኮይኑ ናይ መዓስ እዩ እቲ ንብረት ናይ መዓስ ንብረት እዩ ናይ ቅድም ንብረ ድዩ ነይሩ እንታይ ነይሩ ቲ ናይ ቅድም ንብረትና ንዕኡ ሪሰርች ትገብሮ ማለት እዩ ንዕኡ ሪሰርች ንክትገብር ንዕኡ ነቶም ሰባት ክትረብ እንደዩ ነይሩ ዶ ገለ ብሎካ ብዙሕ ስእልታት እንዳረኣኸ ኢካ ተምፅእ ካብ ገሊእ ተውፅኡ ካብ ገሊእ ታሽብታት ናይ ገብርካ ተምፅእ ማለት እዩ ቦታ ናይ ቦታ ከዓ ቦታ ክትርኢ ከለካ ከዓ ታዛንታ እንታይ እያ ታዛንታ ምስ ረኣ ከዓ ኣበይ ቦታ ክትሰኣል ትከ እዚኣ ዋላ ከምዚ ክብልዎ ፀንሑ ቅድሜና ዝነበሩ ማለት እዩ ኣብ ስመራ ትሽገረሉ መሳእሊ ቦታታት ኣሎ ነቲ ዛንታ መሰንበብካስ ነዚኣስ እዚኣ ዶ ትመስል እስከነክዳ ትብል ከድካ ርሑቅ ቦታታት ከድካ ኢካ ተውፅኦ ማለት እዩ ከምዚ ዓይነት መስል ማለት እዩ ትንንጥፎ ንሕና ማለት እዩ
4: ሳ ስራሕ ማለት መጀመርታ ማለት እዩ እንታይ ንብረት ዘድልየካ እንታይ ክርስ ኣብካን ሜሞሪ ኩሉ ዘድልየካ ባትሪ ቻርጀር ክትሓድር ኣለካ ተዳሉ ምሽ ሽኡ ካብኡ ከዓ ሰብ ኣለ ምሳሃለ ሰባት ናብቲ ቦታ ድብፅሑካ ማለት እዩ ቦታ ምብፅሓ ሽ ካብኡ ኣብቲ ቦታ ምብፅሓ ካሜራ ዋን ክበሃል ከሎ ሓበይን ይኮነ ካሜራ ዝበሃል ናይ ብርሃን ናይ ላይት ካትልካ ሰብ ኣሎ ብዓብኻ ናይ ድምፅካ ኣሎ ስለስቲ ተዋሂድ እዩ እቲ ስእሊ ክሰይር ኮ ናብ ህያው ዝመፅእ ማለት እዩ ሕጂ እታ ስክሪን ክትርአ ከላ እቲ ምስሓ ዘለዉ ላይት እቲ ዓይነት ላይት ዘድልየካ ንኣኻ በየናይ ሻዶ ገልካ ኣሎ ወይከዓ በየናይ ብርሃን በዚሕካ ኣሎ ድካትል ምስካ ግድን ሰብ ክህልወካ ኣለዎ ኣብ ድምፅካ ኸም ማለት እዩ እቲ ድምፂ ክብርትዕ የብሉን ክታሕት ከዓ ጎለካ የብሉን ነዞም ምስ ተጣመርካ ስራሕ ትጅምሮ ማለት እዩ ሕጂ ብሃን እዚ ድሕሪ መጋረጃስ ብዙሕ ነገራት ተሓልፍ እቲ ማለት እዩ
2: ጎኒ ጎኒ እዚ ኣብ ላዕሊ ክበሃል ዝፀንሐ ነገራት ዝኸይድ ኣብ ምፅባቕ እቲ ስራሕ ዓብታራ ዘለዎ ተነፃፊ ድምፂ እዩ። ሓንቲ ፊልም ተኸታታሊትኹም ፊቸር ፊልም ምስ ትሕዝቶ ዛንታ ዝኸይድ ናይ ባዕላት ተነፃፊ ሙዚቃ ወይ ድማ ሳውንድትራክ ዘለዋ እያ። እዚ እውን ካብቲ ኣብ ድሕሪ መ

0: ከምዚ ክበሃል ፀንሐ ሲ እቲ ሙዚቃ ወይ ሳውንድ ትራክ ንብሎ ሙድ ዘትሕዘካ ማለት እዩ። ኦልሞስት 25 ካብ 100 ሓይሊ ናይታ ፊልም ክኸውን ይኽእል እዩ። ምክንያቱ እንታይ ዓይነት ሙድ ህበካ፣ እንታይ ዓይነት ምስስ ትሪኦ ዘለካ ስእሊ ትሰኣላ ከዓ ምስቲ ሙዚቃ ዝኸይድ ሓደ ሓደ ግዜ ክኸውን ካልእ ትረፍ ዋላ እቲ ትሪኦ ዘለካ ሰብ ከማ እንድሕር ተንኮል ሓስብ ኣሎስ በቲ ሙዚቃ ጥራሕ ዝርድኦም ሰባት ኣሎ ቋንቋ ላ ይረዳዮም ውይ ተንኮል ሓስብ ኣሎ እዚ ክህዩ ገለ ዘብለ እቲ ሙዚቃ ይዛረብ ባዕሉ ሕጂ ሙድካ ሙድ ናይቲ ሰብ ናይቲ ካራክተር ናይቲ ተዋሳኣይ ናይ ገፀ ባህርያት ይነግረካ ነገር ከዓ ነቲ ዝርኢ ዘሎ ከዓ ናብቲ ዝድለይ ሙድ ይእትዎ ማለት
1: እዩ። እቲ ትመርፆ ሳውንድ ትራክ ትዛንታ እዩ ዝመርሓካ ናይ ደራሲ ናይ ዳይሬክተር ናይ ተዋሳእቲ ጥራሕ ኣይኮነን ትሕዝካየ ዘለካ ዛንታ እሳያ ትውስን። ምክንያቱ ናይ ንኣብነት ንእሽተ ሓወይ ክንዳ ሓሙተ ተርእናያ ሚለኑ እታ ዛንታ እታ ሙዚቃ ንታ ዛንታ እዚኣ ዳ ተሰሪሓ ኣብ ዝኾነ ኣጋጣሚ እታ ሙዚቃ ተሰሚዕካያ እታ ዛንታ ኢካ ትዝክር። ስለዚ ንዑ ተባሂሉ ስለተሰርሐ እዩ ገና ኣብ ምምዕባል ከም ዘሎ ሕጂ የማና ነገር ክፀኒሖም ብዙሕ ነገር ኣለዎ ብሕጂ ዝተርፈና እውን ነቲ ዘሎ መድረኻት ዝመስል ሙዚቃ ዝመርፆ ሰብ ኣይኮነን ዛንታ እዩ ዝመርፆ። ኣብቲ ውሽጢ ዛንታ ኣብቲ ሓጎስ ናይ ሓጎስ ሙዚቃ ኣብቲ ሓዘን ከዓ ብፍሉድ ድዩ ብካልእካልእ ሙዚቃ ተጠቂምካ ነቲ ሓዘን ዝያዳ ሓዘን ዘምስሎ ናይ ሙዚቃ ኣብ ዝኾነ ስራሕ ግን ዝሓየለ ፓርቲ ከምቲ ኩሉ ከምቲ ዛንታ ከምቶም ተዋሳእቲ ከምቲ ገለ ከምቲ ልባስ ከምቲ ገለ ዝሓየለ ተራ ዘለዎ ከዓ ኣካል ሙዚቃ እዩ። ሙዚቃ ነታ ዛንታ ከደይባ ይኽእል ከውርዳ ይኽእል ክዕንዋ ይኽእል ከማዕብላ ይኽእል ዝያደ ከዓ ሓባር እዩ። ፍቅራዊ ነገራት ብሙዚቃ ክስነ ከሎ ነቲ ፍቕሪ ዝመስል ሙዚቃ ተገይርካሉ ነታ ፍቕሪ ዝያዳ ግልፅከያ ኣለካ። ኣብዚ ንባዕሉ ኣብ ከተማ ትገብሮ ናይ ፍቕሪ ክገልፀለ ኢልካ ዘእተካዮ ሙዚቃ ንናይ ገጠር ክጥቅመሉ ትኽእል ኢኻ። ንናይ ገጠርካ ናይ ባዕሉ ናይ ገጠር ኣሎ። ብዙሕ ግዜ ብባህላዊ ሙዚቃ ዝፅወት ምስ ናይ ገጠር ዝያዳ ገልፆ። ስለዚ ዛንታኻ እዩ ነቲ ሙዚቃ ከመይ ክገብሮ ከም ዘለካ ዝያዳ ዝሕብር ማለት እዩ።
2: ድሕሪ መጋርጃ እቲ ተዓዘባይ ብዓይኑ ዘይርዮ ካልእ ሕቡእ ዛንታ እዩ ነቲ ክረአ ዘለዎ። ኣብ ዓይኒ ተዓዛባይ ንክበፅሕ ዝስራሕ ዘይረአ ካልእ ዛንታ፣ ኣብዚ ድማ ብዙሕ ኣጋጣሚታት ኣለው። ገለ ካብ ተመክሮ እዞም ስነ ጥበበኛታት ንምክፋል
1: እዘን ደሴታት ወፊረ ኣጋጣሚ እቲ እዋናት ከምዚ ሕጂ እዋን ናይ ጉንበት እዩ ነይሩ ማለት እዩ። በዓል ኣሉሊ በካ ገለ ዝበሃል ደሴታት እየን። ናይ ሓንቲ ደራፊት ሄለን ትበሃል ደራፊት ክንስእል ንኸይድ ማለት እዩ። ኣብኡ ምስከና ልዕሊ ዓቕን ሙቐት ካብ ፅፈፍ ሓደ ትሕቲ ዜሮ እዩ እቲ ዝነበርናሉ ኣዝዩ ሙቐት ነይሩ። ከድናየ ኢና ከዓ ኣብ በረኻ እዩ። ኣብተን ደሴታት ከዓ ቬንቲሌተር የለን ክተዘሕለሉ ትኽእል እዩ ከምዚ ናይ ኣስመራ ናይ ከበሳ ባህሪ የብሉን። ክንስእል ኢልና ምስከና እንታይ ኮይኑ እታ ካሜራ ፀሓይ መር ሃሪምዋ ካኖን እያ ነራ ፀሓይ ሃሪምዋ እቲ ይቆፅር እቲ ኬጅ እቲ ጌች ይቆፅር ትቐድሕ ከም ዘላ እቲ ካሴት ግን ኣይከን ካሴት ንርሽዑ እቲ ካሴት ግን ኣይዘውርን ስኢልና ወዲኢና ኢልና ምስ ተመለስና ንገላዓሎ ምስ ተመለስና ተፈተሽካ ካብዚ ሰለስተ መዓልቲ ዝሰኣልናዮ ስእሊ ክልተ ስእሊ ጥራሕ ጥዕያ ፅንሐ። ሕጂ እቲ ሙቐትን እቲ ሞስቸር ናይቲ ቦታ እቲ ካሴት ከምዘይሰርሕ ገይርዎ መዕቀኒ የብልናን ወላ እውን መፈተሺ የብልናን በረኻ እዩ። ንባዕሉ ጀነሬተር ጌካ ቻርጅ ትገብር ሞር ሙቐት ይትረፍ ንሰብ ካሜራ ዘምክኽ ሙቐት ነይርዎ። ሕጂ ብዚ እንታይ ጌጋ ነርና ንሕና ናይቲ ቦታ ናይ ሙቐት ዓቐን መዚና ምስቶ ሙቐት ዝዳረጋ ካሜራ ክሒዝና ክንወፍር ኣይከኣልናን። ዳሕራይ ከዓ ኣብ ደሴታት ኬትካ ክሰርሖ ትኽእል ኣብኡ ባሕር ኣሎ ኣብቲ ባሕር ኣሎ ዋይ ንምንታይ ኣባል ባፅዕ ዝቐረበ ቦታ እቲ ፋሲት ትረክበሉ ትኽእል ንገብሮ ደ ምኻልና ካልእ ጌጋናታ ነይሩ ማለት እዩ።
0: ተሓፀርሲን ክንስእላ 5 መዓልቲ ጌርና ክንጅምራ ደመና

0: መጽእ ፍርቅ ክኸውን ትስእሊ እንደገና ከ እታ ናይ መጀመርያ በታ ጀነራል ብፀሓይ ተሳኢላ ተባሃል ደመና ትመፅእ ነገ ፅባሒት ከምኡ እንዳበና ብሓሙሽተ መዓልቲ ዝወዳና ያሲን ኣላ እጂ እቲ ዝዓበየ ብድሆ ናይ ዝኾነ ይኹን ካሜራማን ዝመስለኒ ኣነ ኣብቲ ናይቶም ተዋሳእቲ ኮንቲኒቲ ክሕሉ ከመይ ኢሎም ዝዛረቡ ነይሮም ክርኢ እንደገና ከዓ ግዜ ክሕሉ ደመና ክሕሉ ማይ ክሕሉ ገለ ጓይ ከሎ ሳቶም ቀስ ክብሉ ከለዉ እዚ ዓባይ ብድሆ ሓደ ካሜራማን
1: ክዳን ናይ ጦር ስኢና ማለት እዩ ክዳን ናይ ጦር ስኢና ፈቲሽና ፈቲሽና መቸስ ካብቲን ትካላት እንዳጎስጓስ ንረኽቡ ቆቢዕ የለን ቆቢዕ የብልና ንመልሶ ቆቢዕ ደይብልና ዝጥራሕ ዳ ምንታይ ዳ ክንገብሩ ጭንቀት መፀና ማለት እዩ ሸዓ ከምኣ ተባሂልና ወፂኢና ክዳን ናይ ታሽሙስ ረኪብና እዮ እቲ ቆቢዒ ግን ስኢናየ ንብል ስሌማን እዩ ስሌማን ዑመር ኣብ መንገዲ ተጨኒቃ ሕጂ እዚ ቆቢዒ እንታይ ኢና ንገብ እንታይ ኢና ንገብረ እንዳብልና ስትረስ ፈጢሩላ ማለት እዩ ብዚ ኣጋጣሚ ነቲ ሰብ ቅሬታ ሓቴ ኣብ መንገዲ ንፈልጦን ናብታ ማእከል ከተማ እንዳኸድኒ ከለና ልክ ነተ ናይ ጦር ትመስል ቆቢዕ ገይሩ ፀንሓና ማለት እዩ እጂ ሰላም ዝሓወይ ከመይ ኣለካ ንሃና ደውፃና ያ ምሻ ኣለካ ከምዚ ዝረኸብካዮ ሓደ ንብረት ከምኡ ኮይኑ ስማ ሰላም ዝሓወይ ከመይ ዳሓኒኻ ሓተካ እዛ ቆቢዕ ሲ ካብያ ንፅኢኻያ ትኸውን ትወዲ ከዓ መሽክለ ፅልም ዝበለ ፀል ይብ ነሩ እዚኣስ ናይ ጦር እንድያ ሕዚ ካበይ ገዚእኻያ ኣለ ወዲ ብኩሉ ሻለቂ ገፁ ተቐይሩ ስሌማን ሽዑቡ ኣነ ይርዳኣሊ ዩደሎ ሽዑ ስሊ ዝሓወይ ንፊልም ስለ ዝደላናይ ና ጨሪቃትና ስለ ዝኾነ ከምዚኣ ስለ ዝደለና ኢና ኢሉ ሰ ይርድኦ ማለት እዩ እዚ ኣብቲ ታሽምለትኩም ኣብቲ ቤሩራ ናይ መደበር ዘሎ ኣብ ለኩም ካብኡ ውሰዶዎ ይብለላ ሓራ ይብሎ ማለት እዩ ካብኡ ከላ ማለት እዩ ከምዚ ዓይነት ኣጋለጥበካ ማለት እዩ
2: ሕጂ ናሳእና ከለና ኣነ ነበርኳ ቦታ ኣብ ፀድፍያ ከምዚ ነብሳ ደክ ዝበላ በረ ከምዚ ተራቂያ ትብላ ቦታ ኮነት ነራ ሓንታ ሜራ በዓል ትስእል ነራ ሕጂ እቲ ዝነበረ ክሳይ ዝነበረ ተዋሳኢ ምሳይ ታሓት ነሩ ማለት እዩ ሕጂ ተገብር ክዲብ ክብል ካብታ ጎቦ እንታይ ትፀድፍ እንታይ ትፀዲፉ ፀዲፉ ኣብይዋዶ ኣብ ንጨት ወድቕ ሕጂ ኣነ ንዕል ከልዕል ወይስ ካሜራ ከምጥ ኣለይፀበን ማለት እዩ እታ ካሜራ ኣብኢድ ኣላ ማሞጥ ካሜራ ይብለኒ ቦታ ፀድፍያ ኩላ ቦታ ማለት እዩ ሕጂ ፍርቅ ፍርቅ ትኾምሽ ንዕል ካትልዕሎ ነታ ካሜራ ሕጂ ከም ዓይነት ሽግራት ከጋጥመካ ኣብስድ ማለት እዩ
3: ኣብ መወዳእታ ድሕሪ መጋረጃ ኣበርክቶ ናይ ብዙሓት ሞያውያን ንኽውንነት ሓንቲ ስራሕ ካብ ኮነ ኣብ መንጎዞም ሞያውያን ውህደትን ዕትቡነትን ክህሉ ግዴታ ይገብሮ ኣብዚ ስራሕ ዝትግበር ጉድለት ናይ ሓደ ሞያዊ ነቲ ስራሕ ብዓሚቕ ክፀልዎ እንከሎ ውህደትን ምብሃልን ድማ ካብቲ ነቲ ስራሕ ኣብ ምዕዋት ዓብ ቦታ ዝሕዝ እዩ
0: እቲ ሓደ ይፅነቆ ከምዚ ናይ ኤዲተር ይፅነቆ ትብል ቃል ኣላ ክትሓልየሉ ለካ ላ ኤዲተር እዚ ሓደ ተዋሳኣይ ሲ ውዕል ክገብር ኢሉ መፅእ ኣብቲ ውዕሉ እዚ በዚሕኒ ዝውሕኒ ዝገለመለ ኢሉ ኣብቲ ውዕል ዋጋ ዕዳጋ ላዓል ታሕትን የብለካ ንሱ ጌርካ ምስ ወዳእካ ግን ኣብታ ናይ ትሬኒንግ ግዜ ከምቲ ናይ ቀደም ብዙሕ ግዜ ስለ ዘይወሃቦ እታ ናይታ ሸዓ መዓልቲ ሲን ሲን ክንዲዚኣ ኤደ ትሬኒንግ ክንገብራ ኢና ፅባሕ ክንለማመዳ ኢና ይብልዎም እታ እሳ ጥራሕ ሸምዲድዋ መፅእ ፅቡቕ ንፅባሕቲ ግን ረሲዕዋ ኣሎ ናይታ ሓንቲ ዝዝክር ሕጂ እሱ እውን ካብቲ ናይ ቀደም ዝፈላለየ ቀደም ኩላ ኢና ዳርጋ ንገብራታ ትሬኒንግ ሕጂ ንፍሲ መሰልሰል ምዃኑ እዚ ግን ቅሩብ ከምኡ እንዳመቓቐልካ ካትገብሮ ኣብቲ ስእሊ ምስ በፅሐ ሽዑ ድቅስ ሓዚሩ እቶም ካልኦት ኣፅኒዖም መፅኦም ንሱ እስከ ትሕዘኒ ገለ እንዳበሉ ከምዚ ፓፓጋሎ ዝብልዎ ኣሰራርሓ ከምኡ ሰራሕ ንኤዲተር ጭነቆ ሽዑላ እቲ ፓፓጋሎ ኣሰራርሓ ከማ ሓንቲ ሰንተንስ ብምልእታ ነጌድካዮ ከምኡ ተዝወፀ ፅቡእ እዩ ወይ ነታ ሓንቲ ሰንተንስ ናብ ክልተ ተዝመቕልዋ ሓደሓደ ግዜ ሰለስተ እዩ ሕጂ ንኩለን ነተን ክስታይ ከፀብቕ እቲ ኤዲተር እዩ ድመወት ማለት እዩ ነቲ ተዋሳኢስ ተዋሳኢ ዝገብሮ ዘሎስ እቲ ኤዲተር እዩ ብሓፂሩ ሕጂ እቲ ዝኽፈሎ ከማ እቲ ኤዲተር እዩ ክኽፈል ዝግብኦ እየ ዝብላ ኣለ ሕጂ ከምዚ ዓይነት ኣሰራርሓ ነቲ ኩሉ ኣሰራርሓና ይሃስየና ንኩሉ ንድሕሪት እውን ስለ ዝመልስ በዚ ኣጋጣሚ ከማ እንታይ ክብል ዘሎ ኣብዚ ስራሕ ኣብዚ ዓውዲ ዘለና ሰባት እዚ ከምዚ ዓይነት ኣሰራርሓ ከመይ ጌርና ክንፅብቆ ከም ዘለና ክንቀለሶ ከም ዘለናስ በዚ ኣጋጣሚ እዚ ክላውቡ ዘሊ
1: እዎ ብመጀመርታ ኮ እንታይ ይመስለኪ ፊልሚ ምስራሕ ንዓይ ከም ሓደ ዓብዪ ውራይ ዓብዳስ ኮይኑ እዩ ዓባይ ውራይ ክትገብር ከለካ ስክንዲ ኢደ ኢድካ እንዳበለ እዩ ዝሕግዘካ ማለት እዩ። እቲ ኣትጎድል እቲ ኣንፃርካ እቲ ኣትጎድል እቶም ኣብኡ ዘለዎ ኩሩ እንተ ደኣ ተሰማሚዖም እንተ ደኣ ልቢ ልልቢ ተዋሂቦም ወላ ሓንቲ ዘፀግመካ ነገር የለን ማለት እዩ። ኣብቲ ኩሩ ምውሃድ እንተ ደኣ ኣሃሊ ዝጎልካ የለን። ዋላ እንታይ ኣሎ ምስለኪ ካሜራማን ይኹን ዳይሬክተር ይኹን ተዋሳኣይ ይኹን ክጎለካ ከሎ ንብረታት ከምዚ ንብረት እምበር ጎድልና ይወፁ ካሜራማን ኣታ ናይ ገዛና ኮ ናይ ቀደም ዝነበረት ከምዚ ክዳና ኣላትና ኢሎም ኣምፅልካ ሕጂ እንታይ ዚ ትምውሃል ይህን ምሂን ይበሃል ማለት እዩ። ኣብዚ እቲ ይህን ምሂን ይበሃል ከዓ ኣገዳሲ እዩ ማለት እየ።
4: እዚ ንስኺ ይኮነኒ ኢል ክዝሓስኪዮ ኣነ ግን መዳኸሚ ይኹት ምዃኑ ጥራይ ዝነግረክንበሉ ሽሙ ከይፅዋላይ ክኸደለይ ኣዘየፀለይ

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብ ናፍነት ህይወት ተቐሪባ ኣላ። ሎሚ ንኡስ መደብ ናፍነት ህይወት ንገዲም ተጋዳላይ በረኸት ኣባ ሚካኤል ተመክሮ ሂወቱ ዘላለ ትሕሶ መደብ ኣሒዛትና ክትቀርብ ተጋዳላይ በረኸት ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ድማ ስንክልና መሓወር ኣጋጢሞ ጥዕንኡ ክከታተል ወይ ድማ ሕክምና ክገብር ናብ ፖርት ሱዳን ኣብ ዝኸደሉ ድማ ሞያ ካሊብሪ ተማሂሩ መፅኡ። ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ናይ ስንኩላን ማለት እዩ። ኣብዚ ሞያ እዚ ንውሕ ዝበለ ዓመታት ተሰሪሐሎ። ብዘይካዚ ተጋዳላይ በረኸት ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ኣብ ምፅጋንን ኣብ ምስናዕን ክሳብ ሎሚ ብዙሕ ስራሓት ኣመርኪትሎ። ተመክሮ ሂወቱ ብሓባር ንካፈል ናብ ፍፁም ፍለማርያም ከስክረክለይ

0: በረኸት ወልደ ሚካኤል ይበሃል ኣብ 1956 ኣብ ዓዲ ጎንበሎ ንኡስ ዘባጋላ ንፍሒ ተወሊዱ ኣብኡ ድማ ዓብዩ ካብ ቀዳማይ ስጋብ ሻድሻይ ደረጃ ትምህርቱ ኣብ ዓዲ ጎንበሎ ሰላዕ ዳዕሮኖ ዓዲ ጓዕዳደን ድሕሪ ምክትታል ምስቲ ዝነበረ ዕግርግር ትምህርቲ ብምቁራፅ ኣብ ሙያ ስራሕት ዕንፀይቲ ክነጥፍ ጀመረ። ይኹን እምበር ኣብ ንኡስ ዕድሚኡ ብዝርእዩን ዝሰምዖን ዝነበረ ዝተፈላለየ ሃገራዊ ምንቅስቃሳት ሃገራውያን ኤርትራውያን ምስ ብዙሓት መዘንኡ ንምግዳል ናብ ኣብ ከባቢኡ ዝነበሩ ወከልቲ ህዝባዊ ሓይልታት ከዱ። ይኹን እምበር እቲ እዋንቲ ዝኾነ ኤርትራዊ ብሰንኪ ግፍዒ ጸላኢ ብዛዕባ ሃገሩን ህዝቡን ዝሓስበሉን በብጉጅለ ብምዃን ዝዝትየሉን እዋን ስለ ዝነበረ ሕጂውን በረኸት ምስ ሓደ ዓድኩ ናብቲ ህዝባዊ ሓይልታት ይርከብሉ እዮም ዝበልዎ ከባቢ እምባደርሆ ተበገሱ። ይኹን እምበር ካልእ ግዜ ተመለሱ ይበልዎም። ድሕሪ ክንደይ ግና በረኸት ኪኖ ሜዳ ምውፃእ ኣብ ሕምብርቲ ጸላኢ ብምዃን ግቡእ ዕማም ክፍጽም ተልእኾ ተዋህቦ። ይኹን እምበር በረኸት ምስቲ ዝነበረ ናይ ሃሱሳት ምንቅስቓሳት ቀሲኑ ክሰርሕ ኣይከኣለን፣ ምኽንያቱ ተፈሊጡ ስለ ዝኾነ። ስለዚ ካልእ ተካእቲ ገይሩ ኣብ 1977 ብመንገዲ ዓላ ናብ ሜዳ ኤርትራ ተበገሰ። ይኹን እምበር ንሕማቕ መዓልቲ የለኹም በላ ከም ዝበሃል በረኸት ኣባላቱ መሪሑ ብጸልማት ንሓለዋ ኣብ ዝንቀሳቐሰሉ ዝነበረ እዋን ብእግሩ ብዝረገጸ ደንጎላ ሸተት ኢሉ ብምጽዳፍ ናይ ዓንዲ ሕቖ መልመስቲ ኣጋጠሞ። ዘይሓሰብካ ይርኸብ ኣይ መርገማይ ምረቓ
1: ሕጂ ለይቲ ኣብ ሓለዋ ኸለና ነቲዮም ክስተያ ደቂስንዮም ኣብ ሓለዋ ኸለና ይኸይድ ከም ዝፀፀገፀገቶም ደቂሶም ዘለዉ ተምሓላምቲ ፀገፀገ እንዳኸድኩ ከለኹ ሓደ ፅዳፍ ቦታ ፅዕነ እምንርግፅ ንትበልክዋ ሸተት ሒላ ሒዛህኒ ዕዝር ሸተት ሒላህኒ ዕዝር ምስ በለ ሽዑ ኣዝዩ ፀዳፊ ነይሩ ክወድቅ ክማ ናይ ተፈል ብቐጥታ ናፍቲ ሩባ ወሪቀ ሕጂ በዚ እግረይ ስለ ዝወደቕኩ ቀጥታ ቤተ ሃሪመ ኣብዛ ዓንቲ ሕቆሲ ስለዚ ከምኣ ምሳሃረም ክሽዑ እዋ ንሕክምና ከይደ ክሳብ ክንድኡ ድበፃሒ ትብለኒ ኣብ ጥቓና ስለ ዝነበርካ እቲ ሕክምና ናይ ዓላ ካብ ትሕተናይ ነይሩ ዓርዶተር ኣለም ዝነበርዎ ናብኡ ከይደ ኣደቂሶምኒ በዚ ናብዚ ኢንትራክሽን ስሒቦም በዚ እግረይ ስሒቦም ነዚ ንምስሓብ እዚ ተሃሪሙ ብዛዕ ንሕቆይ ተሃሪሙ ንምስሓብ ብዙሕ ክፈቲኖም ኣይተኸኣለን። ብከምዚ ሕጂ ናይ ዓንዲ ሕቆ ቀጥታ መልመስቲ ናይ ታሕተዋይ ማሓወር ኣምፅኡ እቲ ናይ እግሪ መልመስቲ ከምኡ ተወሲዱ ካልእ ህወት ከዓ ምቕፃል መፂ ማለት እዩ።
0: እወ ንዘይ ንቡር ከም ንቡር ንዘይ ውሁብ ከም ውሁብ ምቕባል ባህሊ ተጋዳላይ ህዝባዊ ግንባር እዩ። ስለ ዝኾነ ድማ እዩ ህዝባዊ ግንባር ምስ ኣዝዩ ገዚፍ ሰራዊት ገጢሙ ፀብለሊል ዝወፀ።
1: እጂ ኣብ ፖርት ሱዳን ምስ ኣተና ግን ካልእ ህወት እዩ ተመስሪቱ። ኩሉ እቲ ሓደት ፋሲሊቲ እኹል ኮይኑ ሙሉእ ኮይኑ ሓቂ ህዝባዊ ግንባር ተዳልዩ ክሳብ ክንድኡ ኣብ ሶራ ኮይኑ ክንድኡ ከዳሊልካ ሳይ ፅበይንካ ኣብኡ ዳሊ ግን ኩሉ ክልተሰለስተ ፒያኖ ገዛ እዩ ኣብኡ ተኻሪልና ኣቲና ኣብዚኣ ሽዑ ሕጂ ሓድሽ ህወት ኣብኡ ንጅምር ማለት እዩ። በቲ ሓደቶም ናይ ርእሲ ምህረንቲ ዝነበሮም እሶም ወይንቲ ጀላንቲ ክፃርዎ ስለ ዘይክሉ እሶም ኣብቲ ሓደ ገዛ ተኻሪዮም ንሕና ኣብቲ ሓደ ብቡሉና ሕጂ ኣብ ፖርት ሱዳን ብጥርነፍ ማለት እዩ።
0: እሞ ኸደኣ ጉዕዞን መፅአን እዚ ዝኸበደ ኣካላዊ ስንክልና ዘጋጠሞ ተጋዳላይ በረኸት እንታይ ኮነ?
1: ሕጂ ኣብዚ እዚ በዚ ናይ ስራሕ ድመፅ ሕጂ መበገስነ ስራሕ ኮነካ እቲ መጀመርታ መባእታ ኣብዚኣ ኣስመራ ከለኹ ፈለኛ ማያ ቅርብ ጀሚረ ነይረ ዳሓራኡ ምስኣተና ከዓ ድኾነ ነት ንክሳይ ደድልየካ ነቲ መነባብሮ ዝድልየና ሓርኮትኮት ክብል ጀሚረ ንእሰይ ኮሞዲኖ ኹን ንእሰይ ኣርማድዮ ኹን ሰፈር ቴሌቭዥን ኹን ትሚልና ካብኦም ፀምፂና ገዚእና ሲ ከምኡ እንዳገበርና ገልጠምጠም እዳልናስ ንሰርሕ ነርና በዚ ከዓ ዘነ ድዝገና እዚአንካን ውሕዳት እየን ነረን ገድመካ ሽዕቲ መጀመርታ ርእተና ኣሎስ ውሕዳት እየን ፀኒሕና ኡ ኣርባዕተ ሓሙሽተ ድየን ነረን ደድሕሪ ካባ እንዳልና ኢና ንስቀለ ነርና ሓዲስ ናይ በቃ ሽዑ እዚአን ተሰቂልካ ክስንቀስቃስ ገለ መለታት ምስ ወዳእ ካባ ድሕሪኻ በብሪጋ ነርና በቲ ገዛውተስ ውዛዓ እየ ነርን ሎም ዘን ሓሙሽተ ኣብዚ ሓደ ውዕላ ምደኒ ድሕርካ ፅባሕ ከዓ ናብቶም ሓደ ውዕላ ሕጂ ድሕሪ ካባ እንዳልና ከም እንዳልና ግን ኣይዶን ግን ባ ጉንባር ከምዛ ዝፈልጦ ሓያል እዩ እዚአን ክመፃ ጀሚረን እቲ ካልእ ስራሕ ከዓ ብአን መሰረት ከዓኒ ኣብአን ኮን ከዓ ኩሉ ንጥፈታት ክካየድ ከዓ ተቐሊሉ ማለት እዩ።
0: ህዝባዊ ግንባር ዝኾነ ዜጋ በታ ዘለቲ ዓቕሙ ከበርክት ከም ዝኽእል ጋህዲ ዝገበረ ውድብ እዩ። ስለ ዝኾነ ድማ እዞም ኣብ ፖርት ሱዳን ዝነበሩ ስንኩላን ዝተፈላለዩ ዕድላት ብምፍጣር ከከም ዝምባልኦምን ድሌታቶምን ኣብ ባህልን ኣብ ዝተፈላለዩ ስልጠናታትን ክሳትፎም ጀመረ። በረኸት እምበኣር ሕጂ ልዕሊ ሰብዝ ብንጥፈት ዝሰርሓሉ ዘሎ ሞያ ኣብኡ ዘማዕበሎ እዩ።
1: እጅ ብዚ እናተቐለለ ከሎ ከምዚ ድልበካ ትስራሕ ምስ ጀመርና ዳሕራይ እንታይ መፅኡ እዚ ዝካሊበር ዝንብሎ ኣይፍለጥኒ ነይሩ። ብከምዚ ድጋፍ ጌርካ ክየድ ከም ዝነበረሲ ከምዚ ክስራሕ መባእታ ክስራሕ ጀሚሩ መጀመርታ ሽዑ ኣነ ምስ ካልኣይ ናበይ ንኸይድ ንካርቱም ካርቱም ከይድና ከምዚ ምዕቡል ኣይኮነን፣ ግን ከምዚ ዓይነት ሕጂ ኣብ ካርቱም ተሰሪሒልና ንዓና ንክልትና ከምዚ ተሰሪሒልና መፂና ብኡ ንንቀሳቐስ ኣብዚ ኣሲርካ ብምሉእ ክልተ ምርኩስ ጌርካ ትንቀሳቐስ ከምዚ ጀሚርና ከምዚ ምጀመረ እምባ እሞ እዚ ደኣ ክስራሕ ክከኣል እዩ ዝተባሂለ ሽዑ ካብ ሜዳ ከይዶም በይሪ ተምሃሮ ነይሮምና ናይ ባምቡላ ታቦት ማሓረና እዚ ሕጂ ዓዲጓዕዳ ደሎ ወድፋግር ንብሎ ኢብራሂም እዚኦም ኣርባዕቲኦም ንበይሩት ከይዶም ተማሂሮም ነሩ ናይ ቧንቡላ ክምሃሩ። ካብኡ ምስ መፁ ሽዑ እሶም ንሜዳ መፂኦም ካብ ሜዳ መፅኡ ዝታቦት ድብለካ ታቦት ኣብርሃ ኣሎ ሕጂ ማይ ተመና ኣሎም እዛ ውና ቧንቡላ እዩ እሱ ሕጂ መባእታዊ ናይዚ ካሊበር ዝበሃል እዚ ሰብ ዝሰርሖ ድጋፍ ናይዚ ሕጂ መባእታዊ እሱ ኣብኡ ይምህረና ማለት እዩ። ኣብ86ሱ ምስ መሃርና ሽዑ ካብ ሽዑ ጀሚርና እምበዓር ኩሉ ክንቀሳቀሲ ኢልና ሽዑ እጂ ነሱ ከስንኩል ከምዚ ክንሰርሓሉ ጀሚርና በዓልና ትጥረ ነገራት ሽዑ ገሊኡ ካብ ቆርበት ካብ ክስዳን ገዝ ገሊኡ ጣውላ ንገብር ዋላ እዚ ቧንቡላ ዝበሃል ንበዓል ቧንቡላ እዚ ቧንቡላ ናይ ዞም ቆራፃት ካብ ዝተቐርፁ ቆርበት ነይሩ ቆርበት ነዚ ቆርበት ኣብ ማይ ንኣልኮ ጀሶ ጌርና ቅርፂ ነውፅእ ኣሎም ትነክሳይ ብኣ ጌርና እታሕታይ ኖርማል ጣውላ ሙራለ ከምኡ ፀሪብና ንገብረሎም ከምኡ እንዳገበርና ሕጂ ንሰከብ ሰብ እንቀሳቀሲ ነይሩ። ምክንያቱ ትበላ እቲ ነበርናያ ገዛ ሰለስተ ፕያና እዩ ኣብ ታሕታይ እቶም ሆስያት ክንቀሳቀሱ ዶ ይክሉ እሶም ቕመትዎ እቲ ካልኣይ ንሳልሳይኒ ግን ኩሉ ሰብ እዚ ካሊበር ንብሎ እዚ ከምዚ ኣሲሩ ምርኩሱ ገይሩ ናብኡ ክከይድ እቲ ንጥፈታት ሕጂ ክቃለል ጀሚሩ ማለት እዩ። ኩሉ ሰብ ኣብ ማእቶት ክሳረፍ ጀሚሩ ኣብ ስራሕ ክሳተፍ ጀሚሩ በዕሉ ይሓፅብ በዕሉ ሸቃቅ ገብር በዕሉ መነባብሩ የካይድ ከምዚ እንዳገበረ ሽዑ እቲ ስራሕ እንዳተቐለለ ኮይዱ ንሕና ከዓ እዚ ስራሕ እዚ ከዓኒ ብባምቡላ ኢልና ጀመርናዮ ከዓ እዚ ካሊበርና ጀመርናዮ ከዓ ካልእ ድኾነ ስራሕ ነቲ ገዛ ደድሊ

0: ናይ ጣውላ ይኹን ናይ ሓፂን ኹን ናይ ገለ ውን ከዓ ብምሉኡ ነብሲ እንዳኸኣለ ከዓ ከምዚ ኢሉ ከይጀሚር ማለት እዩ። ድሪኡ ቶናታት እቕፅል እቲ መውጋዕቲ ውን ብብዝሒ መፅካ ኣቡልካ ስለ ዝነበሩ እዚ ትካል እዚ ኣብቲ ፖርስዳን ቁሩብ ስለ ዝፀበቦ ንስዋኪን መፅኡ ምስቲ ጋራጅ ናይ ስዋኪን ምስ ተሓዊሱ ንጡፍ ስርሑ ክካይድ ጀሚሩ ማለት እዩ። ክሳብ ናፅነት ሕጂ እዚ እንዳገበረ እዚ ይኹን ካልእ ይኹን እቲ ንጥፈታት እዚ ንድዕረያ ንዚ ንዕረያ ይኹና እዚ ይኹን ብከምዚ እናግበር ከዓ እቲ ስራሕ ከዓ ክሳብ ናፅነት ቀፂሉ ማለት እዩ።
1: ብክልተ እግርካ ከይድካ ብዓረብያ ክትምለስ ከቢድ እኳ እንተኾነ እዞም ጀጋኑ ግዳእ ንስለውፅ ሕዝቢ ዝኸፈልዎ ዋጋ ስለ ዝነበረ ብሓበን እዮም ዝዝክርዎ። ስለ ዝተቐበልዎ ከዓ ኣብ ዝኣተውዎ ስራሕ ኣድማዕ ንጥፈታት እዮም ከካይዱ ተራእዮም። በረኸት እምበዓር ሓደ ካብኣቶም እዩ።
0: ክትጅምራ ኣለካ እምበር ምስ ጀመርካ ትሚልሱ ወልፊ ድኾነካ ትሚልክ እቲ ስራሕ ስራሕ ስራሕ ጥራይ ድመፀካ ሕጂ ከምኡ ስለ ዝኾነ ኩሉ እዚ ብስንኩሉ ዝደሎ ዚ ኣብቲ ኒው ከለኹም ዝድበልካ እጃሚዶ ኣብ ባህሊ ድነጥፍ ኣብ ባህሊ ነጥፍ ኣብ ስፌድ ነጥፍ ኣብ ስፌት ነጥፍ ኩሉ ነናቱ ስራሕ እዩ ነይርዎ። እዚኣ ንሃና ብጥኑፍ ግን ብትምህርቲ ድወሰድና ከምዚ ኮይና እዚኣ ገርና ድሕሪኡ ኣብዚ ምስ መፃእና ግን እዚ ስራሕ እዚ መሊስና ኣማዕቢልና እያ ማለት ምክንያቱ ፀገም ዝበሃል ኣነ ሕጂሲ እንድ ንነብሰይሲ በጀካታ ጉልበት ተሓትት ኮይና ሞ ተፅግመ እንተደ ኮይና እበር እዚ ካልእ ማለት እዚ ኮፊ ኢለ ክሰርሖ ዝኽእል እዚኣ ተኣብየኒያ ድብላ የብለኒ ኩላ እያ ድፍትና ናይ ዕንጨይቲ ይኹን ናይ ሓፂን ይኹን ወላ ናይ ኤሌክትሪክ ይኹኑ ትሚል እየ ድኾነ እየ ድፍትን ሕጂ ኣይፅግመካ ንዩ ስራሕ ሲ እንድሕር ተቐቢልካዮ መሊስ እዩ በሽ ተተባብዓካ መሊስ እዩ ድመርሓካ እቲ ስራሕ ሲ ስራሕ መርሓካ ሕጂ ከምኡ ስለ ዝኾነ ዋላ ስንኩሉ ኹን ኣይፅግሞን እዩ ስራሕ እታ ምብጋስ ጥራይ
1: ተጋዳላይ ፍረዶሙን ረሃፁን ህያብ ስዋዕቱን ዝኾነት ናፅነት ተበሰረ። በዓል በረኸት ድማ ነቲ ፍረዶሞምን ኣካላቶምን ዝኾነ ናፅነት ከስተማቕርቦ በቂዖም እዮም። ድሕሪ ናፅነት ከዓ እቲ ዝነበሮም ትካል ማሕበር ስንኩላን ሓርበኛታት ኩናት ብምስያም ኣብ ማዓስከር ለንደን ቀፀልዎ።
0: ሕጂ ከምኡ ስለ ዝኾነ ኣብዚ ምስ መፃና እቲ ስራሕ መሊስ ሰፊሑ ሓደ እዚ ናይ ከምዚኢታ እዚ ናይ ካሊበር ወዲ እዚ እግሪ ድብለካ እዚ ንሰርሕ ካልእ እዚአን ውልቸር እዚአን ወዲ ውልቸር እዚአን ነዚአን ትፀጋግን ካልእ ከዓ ብፍላይ ኣብዚ ሕጂ እዋን ተሪኢኸያ እቲ እዚ ስራሕና ኣብ ውሽጢ መነባብሮ ናይዚ ስንኩል ኣብዚ ዘሎ እዩ። ኣብዚ ውሽጢ እዚ ስለ ዝኾነ ድማ እቲ ዝሰርሖ ሕጂ ምዱብ ስራሐይሲ እዚ ከማ ናይ ትብልኒካ ሕጂ ብሰዓት እዚ ምዱብ ስራሕናስ እዚኣ እያ እንታይ እያ ስራሕካ ኢሎም ካሲ እዚ ናይ ባንቦላዮ ወይ እዚ ናይ ክሳይ ኣይትብልኒካ ሎም ድመፀ ስራሕ ኢኻ ምስ ፀገም ናይዚ ገዛ ዘሎ ማዕፆ ይባላሾ ማዕፆ ኮድካ ተዕሪ ዓራት ባላሾ ዓራት ርካ ትብል መጎጎ ባላሾ ናይ መጎጎ እግሪ መጎጎ ከድካ ተዕሪ ድኾነ እዩ። እቲ ስራሕ ሲ ኩሉ ነዚ ማዓስከር ዘድሊሲ ግድን ክትገብሮ ስለ ዘለካ ናትካ ምህዞ እንዳወሰካ እዚኣስ ከምዚኣ ትኾነ ኢልካ እንዳወሰንካ ኣብቲ ስራሕ ሲ ፅቡቕ ማዕቢለ ይብል ነድሓን እየ ኣብ ሰዓት እዚ ሲ ምናልባት ከምዛ ድበልኩካ ኣብ ገለገለ እንታይ መፀካ ክትገብራ ትኽእል ከለካ ሲ እቲያ ወይ ልዕሊ ኢላ ትኾን ወይ ብጉልበት ግን ክትገብራ ደይ ትኽእል ትኾን ሞ ተሕርቀካሳ ወይ እዚኣ ስቀላል ኮላ ንዓ ከምዚኣ ግበርለ ተልከ ከምታ ደልያ ምሻ ይገብረልካ እንትሰብ ኣብ ከምኣ ትሓርቕ ተደየሎ ግን ኣብዚ ካልእ ኮፍ ኢሎ ክሰርሑ ዝኽእል ግን እዚኣ ትጎድለኒያ ወይ እዚኣ ትፅግመኒያ ድብላ የብለይኒ ብከምዚኣ ክሳብ ሕጂ ሰርሐካ ኣብዚኣ ከዓኒ ብታ ዓቕሚ ተፍቀደለይ ትና ስትዕበ ነዚ ሰብ እዚ ሂወቱ ተቃለል ነሰብ እዚ መነባብርኡ ተቃለል ብኾነ ስራሕ ከምዚ ኣላ እንዳሒሎምኒ ይፍትና ሽቓቕ ኹን ምግብና ኹን ክለብ ኹን ተንደድሊኦም ኣብ ኣተዋላሸዋ ንብረት ዳርጋ ኢደይ ደይሓለፍ ኮንሲ ኣለዋ ንፍትነን እየ ኩለ እንተ ንደለዋ ስራሕ ሲ ይፍትነን እየ።
1: ኣባል ቀዳማዊ ዙርያ ሃገራዊ ኣገልግሎት በረኸት ሃይለ ካብ 1991 ናይ ስራሕ ተመክሮ ዘለዎን ምስ በረኸት ብዙሕ ዓመታት ዝሰርሐን መንእሰይ እዩ።
2: ብዛዕባ ናይ በረኸት ዝወፅኦ ነገራት የብሉ በርከስ መጀመርታ ዝመፃ ኩሉ ካብ ዓሰብ ሓንቲ ቆልዓ ፖልዮ ነራ ክንኦዶ ኢለ ዘይኮንኩስ ኣዝዩ ስርሑስ ብጣዕሚ ይነዶ ኣምፂናያ ሲ ዳሓ ዝያዳ ብእግራ ካሊበር ጌርና ትከነብላ ኢና ኢሉ ተኻቢልዋ ክሳብ ሕጂ ኣብ እምረይ ብንእሽተኣ ስለ ዝነበረት እያ ሕጂ ተትርእዋ ትኸይድ ትመፅእ ፅቡቅ እግሪ ዘለዋ ገይርዋ ማለት እየ። ቀፂለ ድማ እዚኣ ከምዚኣ ዶ ክንገብራ እንድሕሪ ኢልካዮ ሓሳባትካ ከይወሰደ ወይ ሓሳባት ናቱ ከየበለ ግደፍዎ እንዶ በዓሉ ይፈልጥ ኣይብልኒ ናይ ኩሉ ሓሳባት ሒዙ እሱ ዝገብሮ ግን ብናብቲ ይበልፅ ናይ ድኾነ ሓሳባት ተቐቢሉ ግን እንዳፈለጦ ከሎ ሓሳባትካ ይቕበል እዩ።
1: ከምዚ ክሰምዕዎ ዝፀናሕኩም ተጋዳላይ በረኸት ነቲ ስንኩል ኣተሓሳስባ ድኣ እምበር ስንኩል ኣካል የለን ዝብል ኣምር ኣነፂሮ ይርከብ ሞይኡ ንምዕባይ ብሓደ ጀርማናዊ ናይ ኣሳተ ሓደ ዓመትን መንፍቕን ዝወሰዶ ናይ ሰርቲፊኬት ስልጣና ዓብ ለውጢ ዝረኸበሉ እዩ። እዚ ትካል ንሰብ ሰርሖ መሓውርን ናይ ቆርበትን ናይ ብሽክለታታትን ንጥፈታት ዘጠቓለለ ኮይኑ ኣብዚ ሕጂ እዋን ኣብ ትሕቲ ፅላል ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር መናበይ ስንኩላን ኮይኑ ዝነጥፍ ዘሎ ትካል እዩ።
0: ምስ ከምዚኣ ሕጂ ሕጂ እንታይ ኮይና ሎ ሕጂ ካዘን ስራሕ እዚ ኣብዛ ናይ ካሊበር ወርክሾፕ ወይ ሰብ ሰርሖ መሓውር ንብላ ኣነ ኣለኹ ኣብዛ እንዳስፍት ከምዛ ዝብለካ ተሳይ ብርሃንን የማን ኣብ ተገርሽ ጓንድን ነይሮም ተሳይ ብርሃን ዝሰዊኢና ኣብታ እንዳ ጅግሊስታ ጀማል እሱ ዝበረኸት ረከዱ ብለካ ኣንጎሶም ኣሎ እዚኦም ነይሮም ጀማል ተሰዊኡና ሕጂ በበ እዚኣ ሲ እንዳጎደልና ኢና ከድና ተኸስተየ ሕጂ ዳርጋ ሲ ኣብታ እንዳ ጅግሊስታ ሰለስተ ሰብ ኣለዉ ኣብዛ እንዳ ቅርበት ካ ክልተ ነይሮም ሓደ ኣሎ ኣብዚኣ ከ ኣነለኹ ክሳብ ሕጂ ብከምዚ ኢና ንሰርሕ ዘለና ትስራሕ
2: ካብኡ ውሉ እውን እዘን ኩችነታታት እዘን ብሽከታታት ሕጂ ቀደም ምፅእ ምፅእ እብላ ነረን ሕጂ ክመፃና ስለ ዘይከኣላ መብዛሕተን ኩችነት ጥአና ይርከብኒ እዘን ብሽከታታት ዘን ቸርኪዮ ኩሉ በቃ ከራሰሪአን ከይተረፈ እውን ቆርበት እውን ኣብዚ ኢና ንዕርዮ ብምሉኡ እዝናተይ ሳይ ንባሃልኒ ኢና በብዘጓነፈና ስራሕ ኢና ንሰርሕ ሞያናስ ናብ ድኾነ ዩ ዝገላብጠና ክንበረኸት ሓላፊ ኢና ኣብ ሓደ ቦታ ይኮና ንዘውር ኣብ ኩሉ ኢና ንሳተፍ ማለት እዩ ማዓስከር ንዓባ እዚኣ ከምዚኣ ኮይናት እናተበሉካ ሲ ከም ገዛና ዓይነት ሲ ናይ ምልከተንን ድብል ቃል ኣብ ይወፀና ኒ ኣባና ኩሉ ናትና ምዃኑ ፈሊጥና ኢና ንጓዓዝ በርከስ ካብ ቀዳማይ ዙርያ ትሒዝና ካብ መጀመርታት ሒዝናስ ከምኡ ኢና ለሚድና ንዓ እዚኣ ከምዚኣ ከምዚኣ ኣላ እሞ እንታይ ተገበርና ሓይሽ እንዳተባሃልና እንዳተንቀሳቀስና እንዳተሳተፍና ነቲ ሽግር ሲ ኣባና ኢና ንገብሮ ጀሲ ብዛዕባ በረኸት ብጣዕሚ እዩ ዝወፀ የብለን ሓንሳ ኣብ ቆርበት ኣቱ ሓንሳ ኣብ ካሊበር ኣቱ ሓንሳ ኣብ ፋጉር ኣቱ ሓንሳ ኣብዲ ኣቶ የብሉ ናብ ባንቡላ ኣቱ እንታይ ዘይኣትዎ ነገራት ኣብ ፈለኛሞ ኣቱ ኣይክእላን እየ ትብል ቃልሲ የብሉን በረኸት
1: እሾኽ ብበላሓ ትፍጠር ከም ዝበሃል ተጋዳላይ በረኸት ናይ ምስናዕ ሜላን ጥበብን ዝተዓደለ እዩ። ስለ ዝኾነ ብርክት ዝበሉ ነገራት ኣብ ምምሃዝን ምስናዕን ነጢፉን ይነጥፍ ኣሎን
0: እወ ከምዚ ኣብዚ ናይ ሞዶፊክ ናይ ገለ መለ ዝብለካ ቁርብቲ ዓቕሚ ይሓፅረኒ እምበር ድኾነ እየ ድፍትን ድኾነ እየ ድፍትን ብርኢ ደበልኩዋ እዚኣ ስከገብራ ኣለኒ ኢለ ሲ ብዙሕ ኣይትፅግመኒን እዮ ከምኡ ስለ ዝኾነት ሕጂ ኣብ ካልእ እዚ ናይ ጣውላ ዶ ናይ ሓፂን ዶ ናይ ገለ ዶላ ዓምካ ብዙሕ እንደ ድፍትን ብዝያዳ ግን ኣብዘን ናይ ማካይን ድመፀ ድማኒ ኣይንፈልጠኒ ኢና ነርና ቀደም እዚ ስንኩል እዚ ሲ ከምዚ ገይሩ ማኪና ክዝውር እዩ ገለ መለ ድብልሲ ኣብ ሓንጎልናስ ኣይነበረን ዳሕራይ ግን ካብ ደገ ድመፀት ሓደ ከምዚ ገይሩ ዝውራ ብኢድ ዝውራ ርአ ንዑም ስራኹዋ እዚኣ ድኣ እሞ ክትግበር ትኽእል እንዲያ ድኣ እዚኣ ድኣ ደቐለሊ ካብታ ናሱ ዝበለፀት ከመን እዚኣ ስ ክትግበር ትኽእል እያ ኢለ ብየነ ዝጅምራ በዛናት ኣነ ቅድም ስከምገርመካ ሲ እዚ ቀደም ነፃ ቅረፅ ገለ መለ ክኣትዎ ከለዋ ሲ ኣፍልጦ ስለ ዘይነበረና ናይ ዘን ኣውቶማቲክ ኖርማል ማኪና ትሚለ ምፅ ኣውቶማቲክ ዶ ኣይኮነት ሓወይ ድ ዝውራ እ ሓወይ ዝውራ እሱ ድብፃሓ ብፅሓኒ ኣብ ድኾነ ክስደኒ እሱ እዩ ነይሩ ብድሕሪኡ ግን ነዛ ድብለካ ሞዲፍ ዝገበርዋ ንዓ ኣርአ እያ ከምዚኣነ ዝገበርኳ ማ ኮ ዝያዳ ናት የፈልፅ ንዓ ምስራ ክሽዑ ዝያዳ ክገብራ ክእል ኢለ ሞዲፊክ ገይረ ታ ማኪና እዚ ፍርስዮና ኣውቶማቲክ እያ ካልእ ግን ዋ ሓንቲ ብእግርያት ዝወር ነራ እዚያዳ ክገብራ ክእል እያ ኢለ ሽዑ ብቐልጥስ ኣብዚኣ ኮይነ ኣላሓይ ኩላ ገይረያ ፍትም ትበልኩዋ ኖርማል ማኪና ሓንቲ ፀገም ኣይግበርኒ ተደሊና ብሰሜናዊ ባሕር ንወርድ ተደሊና በዚ ባፅዕ ንወርድ ከምኣ ምስ ገበርኩ ሽዑ እዞም ስንጉላን እምባ ከምዚ ዳዕንድሕር ኮይኑ ዳ ደይነምፅ ኢሎም ደርጋ 20 ገለ መለ ንኾና ከምኡ ገይረሎም ናይ ዞም ኣብዚ ኣለዉ ብደገ ውን ኣለዉ ገለገለ ድመፁ ውሕዳት ውን ኣለዉ ከምኦም ገርና ኣላ በዚ ንንቀሳቀስ ድሕሪ 6-7 ዓመት ሲ ኣብቲ መጓዓዝያ ኣው ይፅውዑኒ ሓደ በሎ ክላውዶ ክገብር ምስ ከደስ እዚኣ ዳ እንታይ እያ ከመይ እያ ገለ መለ ዋ እዚኣ ዳ እሞ ለውቲ ሎፍቲ ወርክ ሸብና ኣለ ሓደ በረኸት ድበሃል እሱ ይሰሪሕ ኢልና ይብልዎ ዋ እሞ ይምፃእ እስከ ኣብየለ ኢሎ ኣብ ኣሽዑ እዚኣ ሰናይት ልጃም ዝነብሩ ክህሉ

0: ጓዓዝያ ምድሪ እዩ ካብዚኣ ነዛ ማኪና ሒዘ ያ ኸይድ ኩሎምቶም ናይ ቴክኒክ ዝበሃሉ ናይ ሚኒስትር መጓዓዝያ ኣብኡ መፂኦም ሪኦማ ሕጂ ሳ ወረቕት ሒዝሃልና መፅያ ካብ ስዑዲ ንመፅያ ኢላሲ እዚ በዚኣ መዘወሪ በዚ መትሓዚ ክህልዋ ኣለዎ በዚ ፍርዮ ንክኾን ኣለዎ በዚ ከም ዝኾን ኣለዎ ፅሑፍ ኣምፅያና ንሕና ሱ ሓሊፍናያስ ቀደም ዮ ከይድና ኣለና መፅያ ሽዑኡ ርኣታ ሽዑ እቶም ናይ ቴክኒክ ኩሎም ተኣኪቦም ናይ ብሓቂ ኣድኒቆማ መጀን ከምና እታ ስራሕ ከዓኒ ድበለፅ ገረ ዝሰሪሐ እያ በቲ ብጓይና ዝነበረ ትሚኢልካ ከም ጓይና ናይ ፍርዮና ነበረ መንጎብ ተኸካ ብ ዓቐብ ነዳዲ ይበካን ብማንዋል ጥራይ ገረ ኩላ ሰሪሐ እያ እስከ ርአያ ኢልሃን ሰቂለ ኩሉ ዘዊረያ ኣዛዊረያ ናብ ኩሉ ቢልያ ፅቡቕት እምበር ዝያዳ ሞንታይ ደኣ ከምህ ዘኢልካ ሲ ኣብቲ ኤክስፖ ዶ ተቐርቦ እንተኾንካ ገለ መለት ብለኒ እዋ ኣታ ንሕና ንከምኡ ኢልና ሓሰብና ንሕና ነታ ግዜያዊ ሽግርና ንምፍታሕ እታ ንኸደላ ፀገምና ንዓ ንምፍታሕ ኢለ ብከምዚኣ ጀሚረየን ካብኡ ናይ ምቕራብ ናይ ገለ መለስ ሓሳብ ከማ ናይ ነበር ናይ ዝኮርክዎን ከማ ኢልያ ሞዳሓን ፅብቕቲ እዚኣ ግን እዚኣስ ብኣፍሉጦ ኣብ መሬት ስለ ዝኾነ ኣብ ፅርግያ ስለ ዝኾነ ጓዓዛዘን ማካይን እዚአን ብኣፍሉጦ መጓዓዝያ ምድሪ ክኸውን ኣለዎ ኢልሃኒ ሓራይ ፅቡቅ ንዓይዳ ዝያዳ ረጎደ ኣፍሉጦ ከማን ረክብ ሕራ ኢለ እያ ብከማ ምስኦም ተፈላለዩና ድሕሪ ሰም ከማን ፈልዎ ኣበይ ገበርዋ ናይ ሰዓቡንን ብድሕሪኦም እውን ካልኦት መፂኦም ብደገ መፂኦም ኣነ ኢለዮም መዳሃግር ኣብ ድመፅኹም እዋን ብከምዚኣ ብከምዚኣ ስርሕዋ ታስርሒ ተቐቢልኩም ኣለኹም ዶወ እዚኣ ብቕዕት እንድሕር ኮይና ብከምዚኣ ብከምዚኣ ተሰርሐት ኢልኩም ኣርእኒ ሕጂ ብገለገለ ካልኦት ከምኡ ሞዲፋይድ ገበርዎ ንቕላ ርእን እየ ግን ኣይ ብዙሓይ ሰሓባን ከምቲ ናተይሲ ኣይመፅእ ንምን ኣድነሰይ ዘይኮነ ሲ ገሊኦም ሕጂ ስታይ ገበሩ በዚ ፍርዮኖ በዚ ከዓ ነዳዲ ሕጂ እዚኣ ሲ በዚ ነዳዲ ክቡ ፀንሑ ሞ ድሓርከ ፍርዮኖ በዚ እዚ ሕጂ ክልተ ኢድካ ስቴር ስፈኒኻ ኢካ ትገብሩ እታ ናተይ ግን ኣብ ኸላ በዚ ድሓን ብግብሪ ትእዋ ኣፍትያ ኣብ ኸላ በዚኣ ጥራይ ፍርዮኖ ነዳዲ ፍርዮኖ ነዳዲ ብከምዚኣ ገይረ ሞቕብልቲ ንድሕር ኮይና እዚኣ ድሓን ፅቡቕ ንዓይካ ኣፍልጦ ክኾነለይ ብመንጎዲኹም ናባይ ስደድዎም ኢልዮም ድሕሪኣ ሰማይ ሰዓብዋን ዋላ ብድሕሪ ድመፁ ኸማን መፂኦም ንሰባት ብደገ ድመፁ ብገለ ድመፁ ሰሪሐሎም ሳብ ሕጂ ከዓ ካብ 2005 ዝሰራሕክዎን ዋላሓንቲ ከምዚኣ ኮይናሃኒ ኢሉ ድመፀ ሰብ የለን ይኸዳ ኣለዋ ከማ ኢለን በታ ንገበርናየን ብዙሓት ኣለዋ ዝገዛ ኣለዋ ናብ ደግ ኣለዋ ብሙሉ እንዳ ከምዚኦ ገርናኸ ናልካ ነብሰና ፈትሕና ሕጂ ግዜዊ ፍታሕ ኢልና ድገበርና ጠቂምና ካብ ገለይ ንፅበ ካብ ገለይ ንፅበ ኩሉ ሰብ ማኪኑኡ ልዕል ብኢሉ ይኸይድ ኣሎ ከምዚኢታት እውን ድመሃዝናያ ውን ገለ መለታት እውን ኣሎ ሕጂ ፍቲ ምህዞ ድመፀ እንዲሱ ኮሚታት ሲ ብዙሕ ኢና ንፈታትን ዋላ ዘን ዊልቸር እዚአን ንባዕለን ሕጂ ዝተፈላለየ ዓይነት እየን ፈፂምካ ሓደ ዓይነት ኣይመፃን እየን ሕውስውስውስ ድበላን ገሊአን ጎደሎ ገሊአን ገለየን ነዚአን ግን ሕጂ ኣብዚኻ ክሳይ ትገብረን ሞዲፋይ ትገብረን ገለ እናንኮልካ ገለ እናገበርካ እንዳሰናዕናዕኻየት ስራሕ ስኮታ ሓደ ዓይነት ስሙስሲ ኣይኮነን ኣብቲ ፈተናታት ከዓ ድሓንየ ብዓቕመይ ሲ ይፈታትን እየ ዚ ናይ መህዞ ሲ ይፈታትን እየ ብዓቕመይ ከምቲ ድላ ይኹን እምበሪ ነቲ ግዜ ወፍታሕ ድኸውን ሲ ንፈታትን ኢና ብዝኾነ ከምኡ እናገበርናስ ንኸይድ ኣለና
1: ተጋዳላይ በረኸት በዓል ሓዳር ኮይኑ ኣብ ትርፊ ግዜኡ ኣብ ኩዕሶ መርበብን ኩዕሶ ኢድን እውን ይነጥፍ ነይሩ እዩ

ናትራን ይኹም ብምክትታል ትርከቡ ኣብ መደብ ናትራን ዝቐርቡ ትሕሶ መደባት ገሊኦም ኣዘነይቲ ገሊኦም ምሃርቲ ገሊኦም ድማ ሓድሽ ሓበሬታን ሓሳብን ትረኽብሎም እዮም ፍኻኒ ክሊብ ገለ ካብቶም ንኣኹም ንምዝናይ ነዳልዎ ትሕሶ መደማያ ንሎም ድማ ሲኒት ያቆብ ካብተን ካብ ተደኻኺባ ካብ ማሕበራዊ ሚድያ ተወኪሳ ከስሕቑና ይኽእል እኦም ዝበለቶም ቀሪባትና ኣላ ሞ

ንኡስ መደብና ዘዋሪት ካሜራ እያ ተቐሪባ ዘላ። ሎሚ ዘዋሪት ካሜራና ኣብ ቅድድም መኪናን ሞተር ሳይክልን ኣብ ዝቀረበ እዋናት ስም ክልተ ደቂ ኣንስትዮ ክፅዋዕ ሰሚዕና ኣለና። ሲና በረኻትን ቤተልሄም ፍፁምን ማለት እዩ። እዘን ደቂ ኣንስትዮ እዚአን ተሞክሮን ኣብ ቅድድም መኪና ከመይ መስል ብሓባር ክንከታተሉ ኢና። ቅድድም መኪናን ሞተር ሳይክልን ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቁፂሩ ዘሎ ሞ ክሳብ ሕጂ ድማ ፍትው ዘሎ ዓውዲ ስፖርት እዩ። ኣብ ትራክ ድማ ብዙሕ ንፈልጦም ብዙሕ ስም ገዲፎም ዝሓለፉ ሰብ ሙያ ንፈልጥ ኢና። ናቶም ፍርያት ዝኾነ ድማ እዘን ክልተ ደቂ ኣንስትዮ ኣብዚ ሕጂ እዋን ፅቡቕ ዝኾነ ገስጋስ የመዝግብ ኣለዋ እሞ ብኸመይአን ጀሚረን እንታይ መስል ተሞክረአን ብሓባር ንከታተለን ናብ ዘዋሪት ካሜራ

0: ወግዓዊ ቅድድም መካይን ኣብ ኤርትራ ብ1937 ብኮፓ ደል ጋቨርናቶሬ እዩ ተጀሚሩ። ብድሕሪ እዚ ን10ታት ዓመታት ድምፂ ሞተር ኣብ ጎደና ኣስመራ ክቃላሕ ጸኒሑ። ኣብዛ ብሉፅ ነቅድድም ታሪክ ዘለዋ ከተማ ትርክታ ልቢ እዚ ህዝቢ ምስ ሕንጻጽ ጎማታት ተኣሳሰረ እዩ። ቅድድም መካይን ኣብ ኤርትራ ስፖርት ጥራይ ጸንሐን ክብርን ውርሻን እምበር ካብቲ ኣብ 1938 ዝተጀመረ ናይ ኣስመራ ቸርኪቶ ክሳብቲ ሎሚ ኣብ ቤት ገርግሽ ዝካየድ ብድሆ ዝመልኦ ውድድራት እዚ ዓውዲ እዚ ንነዊሕ እዋን ብደቂ ተባዕትዮ ጥራይ ዝተዓለለዩ ነይሩ። ኣብ ዝሓለፈ ቀረባ እዋናት ኣብ ቦታ መቀዳደሚ መኪና ኣስማት ክልተ ደቂ ኣንስትዮ ክፅዋዕ ዝሰምዐ ኣፍቃርን ተዓዛብን እዚ ዓውዲ ስፖርት እዋ ንፉዓት እምበር ክተባብዓ ኣለወን ክስስና ኣለወን ዘይበለ ዳርጋ የለን። ቤተልሔም ፍጹምን ሲና በረኸትን ፍቕሪ መኪናን ዓውዲ ስፖርት ቅድድም መኪናን ኣብ ንእስነተን ካብ ወለደን ዝወረሰኦ እዩ። ኣቶ ፍጹም ከምኡውን በረኸት ኣርኣያ ኣብ እዋኖም ካብቶም ውርያት ተቐዳደምቲ መኪና ሃገርናዮም ነይሮም። ኣብ ጋራጅ ንዝገብርዎ ንጥፈታት ጽገና ተሽከርካሪት፣ ኣብ ጽርግያ ዝኽተልዎ ኣገባብ ኣመራርሓ መኪናን፣ ኣብ መወዳደሪ ቦታ ዘንጸባርቕዎ ብቕዓትን እናተዓዘባ ዝዓበያ ሲናን ቤተልሔምን ኣሰሮም ተኸቲለን ኣብዚ እዋን እዚ ዝነኣድ ብቕዓትን ርእሰታዊ ማንነትን ወኒነን ዓወት ኣቦታተን ክደግማ ኣብ ጻዕሪ ይርከባ።
1: ብጣዕሚ ይህንጠዮ ነይረ ነቲ ኮርሶ ኣቴ ክወዳደር ምስተመወዳት ከዓ ማዕረ ማዕረ እዮም ክትቀዳደም ፍሉይ ሓጎስ ስማዕኒ ነይሩ።
2: ኣነ ከዓ ካብ ኣባ ይፍለኒ ነይረ ኣብ ጎኑ ስለ ዝርዮ ኩሉ እቲ ዝገብሮ ዝነበረ ወላቲ ስፒድ ናይ ልቡ እዩ ድረግፃ ነይሩ። ሕጂስ ኣብ ነፍሰይ ሰዓት እዩ ኣነ ካብ ብቆልዓይ ምስኡ ስለ ዝኸይድ ወላ ብበዚ መንገዲ ባፅዕ ክንከይድ ከለና ገለ ክረግጣ ከሎ ሲርዮም ሽ ወይ ኣነስ ከምዚ ገይረ ዝቡር ዶኸውን ሓደ መዓልቲ ገለ ይብል ነይረ።
0: መኪና ካብ ንቡር ፍጥነት ንላዕሊ ኣብ እትሕንበበሉ ከየጋጥሙ ዘስግኡ ፍጸሜታት ኣለዉ። ንኣብነት ፍሬኖ ስርሑ ከይቋርፅ፣

0: መሪሕ ካብ ቁጥፅር ወፃኢ ከይከውን ጎማ እግሪ ከይንሸራትት ገለ ካብኦም ክንጠቀስ ንኽእል። ብዓብኡ ድማ ጀማሪ ዘዋሪ ምስ እትኸውን ክህሉ ዝኽእል ፍርሒ ኣብ ቦቱ እናሃለወ ማለት እዩ። ኣብ እዋን ውድድር ዝህሉ ፍጥነት ካብ ሞተር መቀዳደሚ መኪና ዝወፅእ ሓዳድ ድምፂ ጀሚርካ ክሳብ ኣብ ፅርግያ መቀዳደሚ ዝሕንበብዎ ደረት ፍጥነት ንተዓዛቢ ከም ዝኸማይ የስግእ ይኸውን። ንቤትን ሲናን ግን ኣይግድን።
1: እታ መጀመርታ ዝገበርኩላኮ ፕሬሽር ነይርዎ እዩ። ከምዚ ቁርተይ ፀቕጢ ነይርዎ፣ ምክንያቱ ቤነ ተወዳዲረ ሽዑኡ ኣነ ጥሕ ነረ ጓል ኣንስተይቲ ቁሩፍ ፍርሒ ነይርኒ። ዳሕራይ ግን ኣብቲ ፊልድ ምስኣተኻ ኣብቲ መወዳደሪ ምስኣተኻ በቃ ኩሉ ይቐንጠጠልካ እዩ። ክረግጥ ኣለኒ ጥራሕ ክትል በቃ ክርክቦም ኣለኒ ክትል
2: ኣነ ከዓ ከምቲ ዝበልኩ ኸ ብጣዕሚ ኮርሶ ክገብር ቅድሚኣ ዝነበረት ቅድሚዛ ዝገበርኳ ንዓሚ ቅድሚ ዓሚ ክገብር ሓሲበ ነይረ። ኣጋጣሚ ኣይጣዕመኒ ናይ መኪና ቴክኒክ ጉዳያት ሲስኣ ስለ ሓንቲ ሚት ሲስ ስለ ዝወሰኸት ኣጋጣሚ ኣይ ሚት ሲሲ ጎደሎ ምፅ መኪና ወይ ሽሕ ሲሲ ኣምፅ መኪና ዝበሉኒ ናይ ዜሮ ሰዓት ኮይና ከዓ ኣይገዲፍዮ ማለት እዩ። እታብ ድሕሪኣ ዝነበረት ግን ምስቲ ኣይትገብርኒ ካኢሎም ካ ፀኒሖም ብድሕሪኡ ክትገብር ስ ምሉእ ህንጢነት እዩ ነይርኒ። ቅድሚ ኮርሶ ይ ከዓ እትፍርሐ ዘሎ እምበር ኣብቲ ቦታ ናይ መቀዳደሚ ምስኣተኻስ ትርስዖ ኢኻ ከማን ከም ትቀዳደም ዘለካ ከምዚ እንደ እቲ ድሌት ድዩ ዋላ እንታይ እዩ ትርስዖ ኩሉስ ይጠፍእ ኣብ ሓንጎልካስ ብዛዕባ ከመይ ገይረ ማርሽ ቅድም ኣበይ ግንወስ ተቐድሞ ኣበይ ቀስብል ኣበይ ጎይ ከምኡ ኢኻ ትሓስብ እምበር ብዛዕባ ናይቲ ሰብ ከመስ ድሓኒ ፅቡቅ እያ ነዘሕልፍ እዮ።
0: ንውድድር ዝኣትዋ መካይን ቅድሚ ውድድር ኣብ ዘሎ እዋን ግቡእ ቁፅፅር ተገይሩለን ቴክኒካዊ ብቕዓት ኣብ ዘተኣማምን ደረጃ ምስ ዝህልዋይን ዝሓልፋ። ንዕአን ዝዝውሩ መራሕቲ መካይን እውን ሓፈሻዊ ኩነታት ጥዕነኦም ብዝግባእ ተመርሚሩ ንውድድር ድልዋት ምህላዎም ኣቐዲሙ ኣብ ዘሎ መዓልትታት ይረጋገጽ። ንኣብነት ዝውረደም ኣብ ግቡእ ደረጃ ምህላው፣ ህርመት ልቢ፣ ዓቐን ሽኮራብ ደምን ካልእን ገለ ካብቶም ኣብ እዋኑ ዝግበሩ መርመራታት እዮም።
1: ንዓ ኣብኣይኻ ትፅዕር እምበር ኣብ ነብስኻ ደኣ ዳሕራይኻ እምበር ገሊእኻ ኮ ትመስል ሓቂ ዘረባ ዕረፍቲ ዝበሃል የለን። ናይ ብሓቂ እታ መኪና ስቕልካ ኢኻ ትተኸትኻ ገለ ትገብር ገለ ትገብር ኣብኣይኻ በቃ ዕረፍቲ ዝበሃል የለን። ወላ መጋግባ ኸማኒ ስሩዕ ኣይኮነን ድኸውን ኣብ ጋራጅ ትኸይዲ ናፍቲ ትኸይዲ ማዕሪኦም ኢና በቃ ታሕቲ ጉድጓድ ተኣትዊ ገለ ንብረት ተምፂኢ ትደሊ ኮለልኻ ክትብል ትውዕል በቃ ኣብቲ መጋግባ ኸማኒ ኣይ ስሩዕ ኣይኮነን ነይሩ ኣብ ኩሉ ተቐዳዳማይ ማለት እዩ። ኣባና ጥራሕ ከማ ዘይኮነ ኩላትካ ነንሕድሕድካ ትራኸብ እንዲኻ ስቲከር ከተለጥፍ ገለ ኩሉ ሰብስ በቃ ኣይበል ዓይሰቲ ትፈርሒ ምስ ትፈርሐ ከዓ የኣበይኪ ወላት መግቢ ፅቡቅ ጌር ክሳይ ትምገብኒ ክልተ ኩላሶ ወዲእክ ናብ ኣይ ክትኸዲ ናፍታ ጋራጅ ክትኸዲ ተመዲስኪ
2: መጀመርታ ሞተረ ፅቡቅ ክዕመር ኣለዎ። ክዕመር ማለት ዚ ፊክስ ክኸውን ኣለዎ፣ ጥዕ ገይሩ ክስራሕ ኣለዎ፣ ክሕደስ ኣለዎ። ብድሕሪኡ እጋራ ፍሬኖ ጎማ ግድን እዩ። ጥዑይ ስኒ ዘለዎ ጎማ በቲ ስፒድ ትጥወዮ ለማፅ ጎማ እንተሎ ሸተት ተንሸራትት ኣብ ሓደጋ ኢኻ ክትኣቱ። ብዓብኡ እቲ ማርሜታ ዝበሃል ማርሜታ ከዓ ይኽፈት ድምፂ ዝገብረለን ፍሉይ ዝገብረን ማለት እዩ። እሱ ከዓ ተኸፍቶ ማለት እዩ። ኣብቲ ሓደ ሞዲፊካረድ ዝበሃል ኣሎ ምስናዕ ማለት እዩ። እሱ ከዓ ኣብ ካርቡሬተር ፍሉይ ሕጂ ጅግለር ተዕብዮ ዝያዳ ምእንቲ ሓይሊ ክትውስኽ ብዙሕ ነገር ኣሎ ኣብኡ ዝቀያየር ወይ ክልተ ፋልፋላ ዝበሃል ኣሎ። ክልተ ፋልፋላ ጌርካ ትሰርሖ ኣብኡታት ሞዲፊክ ትገብሮ መብዛሕትኦም መካኒካት ከዓ ስለ ዝኾኑስ ኣብኡኻ ሞዲፊክ ጌርካ ነተን መካይን ቁርብ ሓይሊ ከም ዝውስኻ ጌርካ ንኮርሶ ድልዋት ጌርካ ትእትውን ማለት እዩ። ራቤቲ
0: መኪና ኬንዮ መሪሕ ጨቢጥካ ኣብ ፅርግያ ምሽክርካር ዝኸይድ መሰረታዊ ኣፍልጦ ትሓትት። ውሽጣውን ደጋውን ክፋል ኣካላታ ከመይ ይሰርሕ ብዝግባእ ምርዳእ፣ ኣየናይ ኣቕሓ ነናይ መዓላ ይውዕል ምፍላጥ፣ ብልሽት ኣብ ዘጋጥም ክትገብሮ እትኽእል ቀዳማይ ረድኤት ምፍላጥ፣ መሰረታውያን ዝበሃሉ ኣቑሑ ኣብ ውሽጢ መኪናኻ ከም ዘለዉ ምርግጋፅን ካልእን። ሲናን ቤትን ነዚ ኣፍልጦ እዚ ክህልወን ዝሓገዘን ብቐረባ ምስ መካይን ዝራኸብ ስራሕ ምህላወን እዩ። ኣብ ጋራጅ መለዋወጢ ኣቑሑ ዝውዕለኦ ብቐረባ ኣቑሑ መኪና ኣስማቶም ክላለየኦ ካብ ሌላ ሓሊፈን እውን ብልሽት መኪና በየናይ ኣገባብ ይፅገን ክርዳኣ ሓጊዝወን። ኣብ እዋን ኮርሶ ዘጋጥመን ብድሆ ሰጊረን ክወፃ እውን ኣኽኢልወን።
2: ንዓይኮ እስካዕ ሕጂ ተንክልቲኢን ኮርሶ ብሰላም እንታ መኪና ወዲኣለይ እታ ዝሓለፈት ጀማሪት ነይረ ምሽሕ ሲሲ ኣብኣ ናይ ተብተብ ስለ ዝነበረ እታ መኪና ከም ዘክብለክ ፀናሕኩ እታ ማርሜታ ትበሃል ጥራየ ቀዲደ ያዓቲ ሳ ቆሪፅካ ንተልሕማምሽ ድምፂ ንክትህልዋ ማዕረ ናይ ተንኮርሶ ዘይተቀይርናላ ካልኦ ላሓንቲ ገበርናላን ግዜ ሓፂራትና ኣብታ ሓሙስ ስለ ዝነበረት ልክዕ ኮርሶ ምስ ወዳእኩ ግን ጥሪሽትሪፊላ መኪና ኣብቲ ንዳዓሸኳ ከለኹ ሕነቕ ሕነቕ ኢልሓኒ ኦሬድ ኮርሶ ወዲአ እየ ተመስገን ጥራይ ኢለ ወዲ እያ ቁሩብተይ እዛ ሕጂ ዝገበርኩላ ኣንሸራቲ ተኸማ ነይረ ኣብቲ ናይ ሳስፔንሽን ዝበሃል ኣብቲ ናይ እጋር ሙሉእ ብሙሉእ ኣይተበለትን ነይረ ኣይተሓተትን ነይራ መኪና ሕጂ እሱ እንዳፈለጥኪያ ከማንኣተ ቁርብ ኣብኣ ከዓ ኣንሸራቲታትኒ ቀስ ክብል ነይርኒ ኣብታ ላዕሊ ስፒድ ምስ ወሰኽ ኩላ ከዓ ኣንሸራቲታትኒ ግን ናይ ተዳሃልኩን ከዓ ንኩሉ ከዓ ክትቅበሉ ኣለካ ኦሬዲ ኣቲኻዮ ኢኻ ዋላ ሓንቲ ኣብታ መኪና እየ ደለኹ ፅቡቅ ነገሩስ ሓፂን እዩ ላሜራ እዩ እተተሃሪምካ ወላ ወላ እውን ክስማዓካ ክእል ንዲ ግን ኣትሊስት ንሪኢ ምስቲ ስራሕ ስለ ኣብተን ናይ መካይን ስለ ዘለና ድዩ ዋላ እንታይ ድሓኒ ነይረ ሓደጋ ከየጋጥመካ ኢካ ትፈርሕ ምክንያቱ ካልኤይቲ ነይረ ብድሕሪት ከዓ ኩሎም ቶም ኣርባዕተስ ብድሕሪዮም ድመፁ ነይሮም ሕጂ ልክዓ ኣብ ኣንጎሎ ካዓ ስለ ዝነበረ ኣብ ኣንጎሎ የርክበካ እዩ ሰብ ከምዚ ኣብ ኣንሸራት ከዓ ሕማቅ ከዓ እቲ ኣንጎሎ ግን ፅቡቅ ነገሩ እቲ ብድሕረይ ድነበረ ከማን ፅቡቅ ተቆፃፂርዋ ቢንያም ማለት እዩ ይሪኦ ኣለኹ ብፊተይ ከማን ሙሉእ ነብሳ ሙሉእ እያ ገጻ ተገምጢ ኢላ ንቅድሚ ድነበረስ ንድሕሪታ ተገምጢ ኢላ ሽዑኡ እሱ ከምዚ ከምዚ እንዳበለ ናብቲ ሓደ ሓሊፍኒ ኩሎም ሓሊፎምኒ ሕሊፍ እዮም ሽዑኡ ከም ብሓድሽ ደበኪሰ ቀዳማይ ማርሻ ገይረ ማለት እዩ ድሓር ተክአያታ ቦታይ ከዓ ሳልሰይ ክኣት እያ
1: መጀመርታ ፀወታ ክገብር ከለኹ እኮ ከምዚ ቤት ዝበለቶ ናተይ መኪና 6,00 ስለ ዝነበረት ወላ ቅድሚ እየ ከማን ክገብር ሓሲበ ነይረ ዳሕራይ ግን ሲሰዓብያ ስለ ዝኾነት ኣይተኣትውን ይኽኢሎምኒ ሓቆም እዮም ካኣቶም ፌደሬሽን መጀመርታ ክትጅምር ከለኻ ኣይትፈልጦን ኢኻ እቲ መገዲ ስለ ዘይትፈልጦ በቲ ዓብ ስፒድ ብዓብ መኪና ሒዝካ ክትመፅእ ከለኻ ሓደጋ ከዓኒ ዓብ እዩ ድኸውን እንድሕር ንእሽተይ መኪና ሒዝካ ተመፂኻ ግን እቲ ስፒድ ናተን ስለ ዝውሕድ እቲ ሓደጋ ከዓ ብኡ መንፅር ከዓ ይውሕድ ማለት እዩ ይጎድል ሕጂ ከምኡ ኢሎምኒ ክስተገረ መኪና ናይ ሰብ ሓቲተ ሓደ መሓዛ ይሂብኒ ማርሜታ ቆሪፀ ከዓኒ ኣተይ ማለት እዩ ብድሕሪኡ ፅቡቅ ፀወታ ነይሩ ከም መጀመርታ ምስ ቴድሮስ ዝበሃል ምስኡ ተሓላሊኽና ፅቡቅ ከይዳ መኪና ኣብ ናይ ሓምሻይ ደረጃ በፂሐ ወዲ እያ ማለት እዩ ኣብታ ካልእቲ ፀወታይ ግን እታ መኪና በቃ ሙሉእ ብምሉእ ሰሪሕና ኢና ወዲእና ኢና ኣቲና ግን ናይ መዓልቲ ጉዳዩ ናይ ቴክኒክ ጉዳይ ኮይኑ ሓንቲ ጅሮ ከይገበረት ጠጠው ኢላትኒ ብጣዕሚ ከባድ እዋን እያ ነራ ሕማቅ ተሰሚዐኒ ምዃን መጀመርታ ግዜ ብዙሕ ሰብ ከዓ ኣብቲ ሚለሰይሲ ኣይትኽእል እዮን ይኽስኺ ዓብ ካቴጎሪ እዩ ክንደይ ናይ 20-30 ዓመት ዘለዎም ብቕዓት ዘለዎም ተቀዳደምቲኦም ምሳይ ናይ ኣቦይ ካቴጎሪ ዝነበረ እዩ ምስኦም ከዓ እትኸለኹስ ክፍትነ ኢድሓን ወላ ደድሕሪኦም ክኸይድ ኢለ እየ ሓሲበ ነይረ ግን ጠጠው ኢላትን መኪና ወላ ብቕዓታ ይረእኽዋን ኣነ ኸማን ብቕዓት ኣዘዋውራይሲ ከመይ ከም ዝኾነ ከይፈለጥኩ ተባላሻትኒ ማለት እዩ ኣብዛ ናይ ሳልሳይቲ ፀወታይ ድማ በቃ ብሙሉእ ሙሉእ ብሙሉእ እየ ተዳልያእተ ዝኾነ ጠጠው ክትብለኒ ኣይደልኹን ካብ ኩሉ ክፍትና ኢለ ከዓ ፅቡቅ ከዓ ከይዳትለይ ሰለስተ ጅሮ ቀዳሜይቲ መሪሐ ወኢለ ብቕዓት መኪና ይርእዮ እቲ ጉድለታ ኣበይ ዘሎ ኩሉ ከዓ ሕጂ ፈሊጠዮ ኣለኹ ኩሉ ኣተዓረሪና ከዓ ኣብ ኔክስት ታይም ከዓ ብፅቡቅ ንመፅእ
0: መብዛሕትኡ እዋን ኣብ ግዜ ፈተና እዋን ውድድር ዝኾነ ተፈታኒ ወይ ተወዳዳሪ ዝስምዖ ፀቕጢ ክህሉ ንቡር እዩ ብዝሒ ተዓዛቢ ኣብ ዝህልወሉ ክሳብታ ናይ 0 ሰዓት ኣኺላ ጀምር እትበሃል ዝስምዑኻ ኩሎም ስምዒታት ተቆፃፂርካ ንመጀመሪኻ ትዳሎ ኣብ ቅድድም መኪና ዝሳተፋ ዘለዋ ሴና በረኻትን ቤተልሔም ፍጹምን እውን ካብዚ ብዘይፈለ ክሳብ ጀምር ዘስምዕ ባንዴራ ዝወርድ በዚ ስምዒት እዚ ከምዝሓልፋየን ኣዕሊለናና ነዚ ተቆፃፂረን ቦታ መወዳደሪ መኪና ብግቡእ ክጥቀማሉ ብሕልፊ ኣብ ኣንጎሎ ምጥዋይ ክገብርኦ ብዛዕባ ዝግበአን ሜላ እናሓሰባ ከዓ ውድድራተን የሰላስላ
2: ኣብ ኣንጎሎ ሕጂ ኩሎም ከምቲ ኩሉ ኮርሳት ተረ ዝገብሮ ብስፒድ መፅሓ ኣቐዲምካ ፍሬና ሒዝካ ሽዑ ኣዝሒልካ ብማርሻ ተሓንቃ ማለት እዩ ብፍሬኖ እንድሕር ትጥወለኻ መኪና ወይ ተንሻራቲትካ ክትጋጮ ኢኻ ወይ ክትቆፃፀራይ ትኽእልን ኢኻ ማለት እዩ ክትጥወየካ ምስቲ ስፒድ ዘሎ ሕጂ ነታ መኪና ሚዛን ናይታ መኪና ከዓ ክትወስዳ ኣለካ እታ መኪና ብክንድኡ ስፒድ ክትከደለይ ትኽእል ዳ ክትጥወ ትኽእል ዳ ኩለን መካይን ሓደ ይኮናን ኣብቲ እጋረን ፍልልያ ኣለውን ሕጂ ገሊአን ስፖርት ዝገብርዎ ኣሎ እቲ እጋር ኩሉ ንከምኡ ትስራሕ እጂ ንክጥወ ወላ ሓንቲ ቁርቦላ ስፒድ ወሲኽካ ክጥወ ትኽእል ንሕና ኣነ ዝገብሮ ዝነበርኩ ግን ኣብ ቅድሚ ኣንጎሎ መብፅሐ ቅድሚ ቅርብተይ ቅርብ ኣዝሕላ ኣቢለ ብማርሻ ገይራ ቀኒሰ ሽዑብታ ኣንጎሎ ክጥወያ ከለኹ ነዳዲ ትህባ ማለት እዩ ኣክሰለሬት ትገብር ትእግሪ ንባዕሉ እንዳሽከርከበ እዩ ዝኸይድ
1: ኣነ ከዓ ሓዊ ኣለኒ ኬቦን በረኸት ዝበሃል እሱ ደው ኢሉ እዩ ኩሉ እቲ ቴክኒካት ዝምህረኒ ኣብ ኣንጎሎ እንታይ ክገብር ኣለኒ ወላ ኮርሳት ኣሎ ድወስድዎ ንሳቶም ሰዲድ ለይ ሱ ብኡየ ተጠቂማእቲ እንታይ ይብለኒ ኩሉ ግዜ ፍሬኖን ፍሪስዮንን ኩሉ ግዜ ማርሻን ኣንጎሎ ወዲእካ ኢኻ ትጥዎ ክጥዎ ከለካ ክትንክፎ ይብልካን ማርሻ ንድሕር ሕጂ ፍሬኖ ንድሕር ተሒዝኪ ቀዳማይ ነገር ምግምጣልኪ እዩ ሸተት ያ ክትብለኪ እታ መኪና በቲ ስፒድ መፂኺ ማርሻ ከዓ እንድሕር ትዓፊንክዮ ኩሉ ግዜ ፈሎላ ማለት እዩ እታ መኪና ሕጂ ፈሎ እንድሕር ተሃለካ በቲ ዘላቶ ስፒድ ተኸይዳላ ማለት እዩ ስለዚ ኩሉ ግዜ ኣንጎሎ ክትጥወ ከለካ ቅድሚት ኣንጎሎ ምብፃሕኪ እቲ ፍሬኖን ማርሻክን ኩሉ ወዲእኪ ይኸይድ ትኸዲ ክትጥወ ክትበፅሕ ከላ ፍርቂ ምስ ከድክ ከዓ ሙሉእ ኣክስለሬሽን ትብያ ነዳዲ ትብያ ማለት እዩ ሽዑታ መኪና ክትጥወ ፀኒሓ ነዳዲ ክትብያ ከለክ ትሰጥም ማለት እዩ ተረዲኽኒ ከምኡ ኢላ ከዓ ትኸደለይ ነይራ ሓቂ ዘረባ እቲ ኣነ ዝተጠቀም ኩሉ ገፊሕ ጎማ ምፅእ ኢላ ናይ መኪና ማለት እዩ ስፖርት ሴሚዝሊክ የርኣቴ ሕጂሱ ንኣየን ሸራትታኒነታ መኪና ሕቑፍ ኣቢሉ ድሕዛ ማለት እዩ ሙሉእ ኣጋራ ከዓኒ ኣሚዛ ተረ ታሕቲ ገይረ ትሒተያ የ ከምዘይትሸተት ከምዘይትብለኒ ገይረ ማለት እዩ ፅቡቅ ከዓ ትኸይድ ነራ ኣብ ኣንጎሎታት ሸተት ኣይበለትንን ማለት እዩ
0: ቅድድም ኮርሶ መኪና ኣብ ሃገርና ናይ ነዊሕ ዓመታት ተመክሮ ዝተጠርየሉ ዓውዲ ስፖርት እዩ ሴናን ቤተልሔምን ብዜካ ካብ ኣዋላድ ስድራ ቤተን ካብተን ቅድሚአን ኣብዚ ዓውዲ ስፖርት ነዊሕ ተመክሮ ዝቐሰማ ፌቨን ክብሮም ከምኡውን ቪቪያን ገብረ መድህን ዝወሰድኦ ሓሳባት ሞራልን ምትብባዕን ድፊኢት ፈጢሩለን እዩ ኣብ እዋን ውድድር ተወዳደርቲ ጀሚሮም ክሳብ ዝተዳልወሎም ዙርያታት ወዲኦም መዛዘሚ ሕንፃፅ ዝረግፁ ተዓዛቢ ብሰላም ንኽዛዝሙ እዩ ዝምነ ቤተልሔምን ሴናን ድሕርዘን ኣብ ታሪክ እዚ ዓውዲ ስፖርት ስመን ኣንቢረን ዝሓለፋ ተቐዳደምቲ ዝቐፀላ ናይ ፈለማ ደቂ ኣንስትዮን እዚ ኣብ ዓይኒ ተዓዛቢ ከኣትዋ ገይርዎን እዩ በዚ ዝመፀ ከዓ ናብ ውድድር ከኣትዋን ከለዋን ምስዛዘማ እውን ካብ ተዓዛቢ ዝመፀን ምትብባዕ ሓይሊ ከም ዝኾነኒን ዝገልፃ ሱታፌኤን ብዘይ ዝኾነ ሓደጋ ብሰላም ብዓወት ንኸዛዝምዎ ከዓ ለበዋ ናይ ኩሉ ኣፍቃሪ ቅድድም መኪና እዩ ብወገን ፌደሬሽን ዝወሃበን ምኽሪ እውን ካብዚ ብዘይፍለ ኣብ ንሓድሕደን ብቐፃሊ ቅድምን ድሕርን ውድድር ብሞራልን ብንዋትን ወትሩ ብሓባር ኣለዋ ካብ ህፃንነተን ኣብ ደመን ዝሰረፀ ካብ ኣቦታተን ዝወረሰኦ ፍልጠትን ፍቕርን ቅድድም መኪና ክገልፃን ከለዋ
2: ናይ ባባ ሕጂ ብጣዕሚ ንዓይሲ እሱ እዩ ናብዛ ደረጃ እዚ ኣብፅሒኒ ዘሎ ካብ ብንእሽተይ እሱ እዩ መኪና ላሚድን ድ ከምዚኣ ግበሪ ከምዚኣ ግበሪ ዋላ ኣብ ፅርግያ ክዝውር ከለኹ ኩሉ ሰብ ፅሉል ኢልኩም ሕሰቢ ሽዑ እስ ክጥራይ ኣነ ጥዒተ ኢልክ ሕሰብ ኢልኒ ዝኸይዱ ምክንያቱ ምእንቲ ኣብ ሓደጋ ክሕልዎም ምእንቲ ሕጂ ኩሉ ግዜ ሓደራ ዩ ድብለኒ ዝኾነ ሓደጋ ንኸይምፅእ ኣብ ፅርግያ ክሳብ ዘለካ ከዓ ግድን ኣብዚ ናይ ኮርሶ ከዓ ሕጂ ከምኡ ክብለኒ ከሎስ ዋይ ከመይ ኢለ ደኣ ክዝውር እየ ገለብል ነረ ቀስበለ ከይብለኒ ድሓር ርገፅያ የፈትነኒ ርገፅያ እንታይ እዚ ኮርሶ ከመይ ኢልክ ክትኣቱ ድብለኒ ኣብቲ ናይ ፕሮቫ ቦታ ኣብቲ ናይ ኮርሶ ንገብረሉ ኣብኡ ምሳ ይኸይድ በዚ ጎነ ይኸውን ከምዚኣ ግበሪ ኣብዚኣ ከምዚኣ ሕነቕያ ኣብዚኣ ክሕጂ ተጠወይ ኣብዚኣ ሕጂ ሸተት ክትብለኪያ ምስ ዓቕሚ መኪና ስለ ዘይከይድ ከምዚኣ ክትገብርለኪ ሕጂ ኣነ የግፍሕ ነረ እየ ድሓለፈት ኮርሰይ ወላ ተግፍሕ ነርኪ ኢሉ ሕጂ እውን ቁርብተይ ከማናላትኪ ብቐዳማይ ከማን ከምኡ ብለኒ ነይሩ ኣብታ ግዜ ዝረኸባስ ግድን ናቱ

0: ሓሳባት ይነግረኒ እቲ ጌጋታተይ ከዓ ይነግረኒ እዩ። እሱ ዩ ከዓ ዘላምደኒ ካብ መጀመርታ ክሳብ መወዳእታ ባዕሉ ዩ ከዓ እታ መኪና ዘዳልወለይ መካኒካ ኣለዋ ስዮም ዝበሃል
1: እናተይ ኮ ባባ ብሂወት የለን ሕጂ ግን ስጋዕ ዚ ሕጂ ሰዓት ብሓቂ ከም ኣብ ጎነይ ዘሎ እዩ። እታ መኪና እሱ ይዳልለይ ኩሉ እቲ ቴክኒካት ከዓ እሱ እዩ ዝምህረኒ ነይሩ። ጭራ ዘይብላ ኣንበሳ ይድለኒ ነይሩ ኩሉ ግዜ ብዘይናቱ ሳፖርት ብዘይናቱ ክስተይ ከዓ ኣነስ ኣብዚ ኣይ ምስ በፃሕኩን ነይረ። ናይ ብሓቂ ስጋዕ ዚ ሕጂ ሰዓት ከዓ ወላ ብመንፈስ ወላ ስምሰይ ኣሎ ናይ ብሓቂ እየ ድብለኪ ወላ ኣብቲ ኮርሶ ክኣቱ ከለኹ ሲ ከምዚ ኣብ ነፍሰይ ኮይኑሱ ዝውር ዘሎ ኮይኑ እዩ ድስምዓኒ ብሓቂ እቲ ኣዘዋውራይ ወላ እቲ ቴክኒካት ኩሉ ክበቲ ዝብለኒ ዝነበረ ዳይሬክሽን እዩ ዝኸይድ። ናይ ብሓቂ እንድዕ ይፍትን ካ ኣለኹ ወላ ከምዚ ሕጂ ተዝርእኒ ከማንስ ካልእ ነገር በቃ ምስ ተሓጓሰ ነይሩ ንእሽተይ ነገር ዝገብራ እዩ ድሐግሶ ነይሩ ንዕኡ።
2: ሴናን ቤተልሄምን ኣብ ቀጻሊ ብርክት ዝበላ ደቂ ኣንስትዮ ተደሚረንአን ተወዳዳሪ ዝኾነ ዝነኣድ ብቕዓት ንኸንፀባርቓ ካብአን ዝሕተት ንኸማልኣ ኣብ ቀጻሊ ስራሕን ፃዕርን ይርከባ። መኪና ብኣይምሮ እትዝወር ተሽከርካሪት እያ። ጉልበት ወዲ ተባዕታይ ተወሲኽዋ ኣይትጎይ፣ ጉልበት ጓል ኣንስተይቲ ደኺምዋ ኣይትዝሕል። ብቕዕቲ ተወዳዳሪት መኪናን ብርእሰ ተኣማንነት ክዕወቴልካ ምብጋስን እቶም ኣገደስቲ ረቋሒታት ኣብ ኮርሶ መኪና ምዃኖም ሲናን ቤትን ዝገለጾ እዩ። ክሳብ ሎሚ ኣብ ዘካየደኦ ውድድር ብሞራል ብንዋት ብግዜን ካልእን ደገፍ ንዝገበሩለን ካብ ስድራ ቤተን መቕርበን መሓዙተን ደገፍተን ብዓብኡ ድማ ፌደሬሽን ቅድድም ሞተር መኪና ንኹሎም ኣመስጊነንን ተፋኒን።

0: ፈኖ ኤሪ ቲቪ ምክታል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 14 ግንበት ሰዓት 5 ዝተዳለዉ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምሳቅራ ቤት ቋንቋ ምልክት ሰናይት በርከት ምኳኑ ኢና ፍለማ ኣርእስተ ዜና ልኡኽ ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርግሐ ምዕሩይ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጻ። ኤርትራ ኣብ ናይሮቢ ኬንያ ዝተቓንዐ ዋዕላ ኣፍሪካ ንቕድሚት ተሳቲፋ። ኣብ ዜናታት ውፃኢ መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂንግ ተራኺቦም ንኣስታት 2 ሰዓታት ዝቐፀለ ዝርርብ ኣካይዶም። ዕጡቅ ጉጅለ ኤም23 ካብ ምብራቕ ክፋል ዲሞክራስያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ኣፍሊጠን። ዝርዝር ዜና ልኡኽ ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ መደረ ስሚዑ። ካብ ጋምቢያ ዝበፃሕና ሓበሬታ መልክዕ ፀብጻብ ተዳልዩሎ ዳናይ ተስፋ ዝጊ ክተቕርቦ እያ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ናብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ። ልኡኽ ኤርትራ ብ13 ጉንበት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት ናጽነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናጽ መብጻዕ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ። ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ፀቕጥን ተፃዊራ ኣብ ብዙሕ ፅላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መርግጋስ ቀረብ ፅሩይ ዝስተማይ መግቢ፣ ውሑስ ኣከባቢ፣ ትምህርቲ፣ ጥዕና፣ ፀዓት፣ ሕጋዊ ስርዓት፣ ሓገዝ ንፅጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ። ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበፅሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኩሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መፃ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕፃልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ፃዕራ ቀፃሊ ምዃኑ ኣብሪሁ። ልኡኽ ኤርትራ ብተወሳኺ ምርግጋፅ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ። እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ።
0: ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዘርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጹ። ጋዜጠኛ ሳሙኤል ሃብተ ሚካኤል ንሚኒስተር ሓሊማ መሓመድ ኣዘራሪቡ መልክዕ ፀብጻብ ዘዳልዎ ትሕዝቶ ግረ መስቀል ገረዝጌር ክቕርቦ እዩ።

0: ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓመ ኣድማዕ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምኽንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርናዕ ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኹሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝተቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል ዝጥመት ከም ዘይኮነ ኣነፂራ። ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 225 ብ544 ሚእታዊት ዓብዩ 1952 ከም ዝበፅሐ ብምጥቃስ ከም ውፅኢቱ ቁፅሪ ተምሃሮ ካብ 6461 ናብ ልዕሊ 100,000 ከም ዝበረኸ ገሊፃ። ብዘይካዚ ቁፅሪ ኣብያተ ትምህርቲ መባእታ ካብ 381 ናብ 197 ማእከላይ ደረጃ ካብ 65 ናብ 469 ካልኣይ ደረጃ ድማ ካብ 25 ናብ 132 ክብ ከም ዝበለ ኣፍሊጣ። ንቁፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991 1992 ኣብ ኩለን ደረጃታት ልዕሊ 267,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224 225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29448 ከም ዝዓበየ ሓቢራ። ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቁፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቁፅሪ ነቕጦታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክት ኣረድያ። ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምሃራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣብ መምሃራን ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መፃኢ መደባት ከም ዝኾነ ኣብሪሃ።
1: ኤርትራ ኣብ ናይሮቢ ኬንያ ዝተቓንዐ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽክነት ምስራት ዝዓለመ ዋዕላ ኣፍሪቃ ንቅድሚት ተሳቲፋ ከምኡውን ኣብ ቤልጅየም ሽወደንን ሆላንድ ዝነብሩ ዝተፈላለየ ንጥፈታት ኣካይዶም ኣርሴማ ስመሮም መልክዕ ፀብጻብ ዝዋሃደቶ ትሕዝቶ ቀፂሉ ቀርብ እዩ።
2: ብኣምባሳደር ኤርትራ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11/12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቅድሚት ተሳቲፎም። እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስትራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ። እቲ ዋዕላ ብቐንዱ ኣብ ሓባራዊ ረብሓ ምትእትታው ሓደስቲ ቴክኖሎጂታት ምስ ፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ፣ ውሕስነት መግቢ፣ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም። ብካልእ ወገን ኤርትራውያን ነበርቲ ቤልጅየም ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናፅነት ፀንቢሎም። ፀሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ሂወት ኣብ ዘስምዐ ቃል ብመስዋእቲ ዝመፀትን ዝተዋሕሰትን ናፅነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊፆም። ቀዳማይ ፀሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላፅ ነዚ ንኣትዎ ዘለና ናይ ልምዓት መድረኽ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ። ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ፀሓፊ ሚኒስትሪ ጉዳያት ወፃኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ሽወደን ኣብ ኤርትራን ዕውት ርክባት ኣካይዱ። ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምይይጥ ድሕሪ ምክያድ መንግስታት ሽወደንን ኤርትራ ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበፂሖም። እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካያዲ ዝኣካል መሪፆም።
1: ኮሚሽን ባህልን ስፖርትን ጨንፈር ዞባ ደቡብ ምክንያት ፅምብል መበል 35 ዓመት ናፅነት ዝወደቦ ሓበራዊ ጉያ ዝመፅእ ሰንበት 17 ጉንበት ኣብ ከተማ ደቂ ምሓሪ ክካየድ እዩ። እዚ ብደረጃ ንዞባን ሓምሻይ ብዞባ ደረጃ ድማ ንካልኣይ ግዜኡ ዝእንገድ ዘሎ ጉያ ናፅነት ምስዛዛ ምኪና ደቂ ምሓሪ ብምትእሳር ዝካየድ ኮይኑ ሓደስቲ ኣትሌታት ዝፈርሉ መድረክ ፈጢርካ ታሪክ ተጋድሎና ናብ ተምሃሮ መንእስያት ምትሕላፍ ዝዓለመ ከም ዝኾነ ወደብቲ ገሊፆም። ሓላፍ ኮሚሽን ባህልን ስፖርትን ኣብ ንዞባ ደቂ ምሓሪ ኣቶ ኺዳነ ፍሳሃየ ካብ ዕለት 19 ክሳብ 22 ግንቦት 1991 ዝተካየደ ሓያል ምርብራብ ዝነበሮ ዛዛ ምኩናት ደቂ ምሓሪ በርናፅነት ዘረሓቦ ኣጋጣሚ ብምዃኑ ንዝኽሩ ዝውደብ ሓበራዊ ጉያ ረዚን ትርጉም ከም ዘለዎ ሓቢሩ። ኣብ ቦምበር ፌደሬሽን ኣትለቲክስ ኣብቲ ንዞባ ኣቶ ሳምሶም ተክለ ሃይማኖት ብወገኑ እቲ ውድድር 3 ደረጃታት ማለት ናይ 3 ኪሎ ሜትር፣ 5 ኪሎ ሜትር ከምኡውን ናይ 15 ኪሎ ሜትር ከም ዘጠቃልል ብምግላፅ እዚ መደብ እዚ ኣብ መፃኢ ደረጃ ሃገር ንምውዳቡ ክሕሰብ ተላብዩ። ኣብ ንዞባታት እምና ሓይልን ዓድኻላ ናይ ካልኣይ ደረጃ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ግብኦም ንፍፃምን ናብ ሳዋን ምውራድ ንዝቀራርቡ ዘሎ ተምሃሮ 11 ክፍሊ ኣስተምህሮ ተዋሂቡ። ኣብ ንዞባ እምና ሓይሊ ኣብ ኩደብ ዑርን እምና ሓይልን ብ78 ጉንበት፣ ኣብ ንዞባ ዓድኻላ ድማ ኣብ ዳራሽ ዓዲ በጊዖ ብ7 ጉንበት መምህራን ቤት ትምህርቲ ዋርሳይ ከኣሉ ዝተዋህበ ኣስተምህሮ ንዕላማ ንጥፈታትን መምርሒታትን ናይታ ቤት ትምህርቲ ዘነፅር እዩ። ቤት ትምህርቲ ዋርሳይ ከኣሉ ጎኖጎኖ ተጠቕስሞ ኣካደሚያዊ ፍልጠት ተምሃሮ ምስ ካብ ሙሉእ ሃገር ዝመፁ መዛንኦም ዝላሊላ ከምኡውን ስፖርታውን ስነጥበብን ዓቕሞም ዘንፀባርቑላ ከም ዝኾነ ዝሓበሩቲ መምህራን እኹል ቀረባት ስለ ዘሎ ተምሃሮ ዘየድልን ወለዲ ኣብ ተወሳኺ ውፃኢታት ዝእቱን ነገራዊ ጥልባት ከወግዱ ምዒዶም። ኣብ ንዞባ ዒላ ብርዕድ ኣብ ምሕደራ ፀጋታት ዘሎ ዓቕሚ ክምንባል ዝዓለመ ስልጠና ን66 ሰራሕተኛታት ምምሕዳር ንኡዞባ ማሓደርቲ ከባቢ ኣነባብርቲ ዓድን ካልኦት ኣካላትን ተዋሂቦ። እቲ ምምሕዳር ዞባ ዓንሰባ ተወዲቡ ሓውሲ ከተማ ኢደን ዝተካየደ ናይ 3 መዓልታት ስልጠና ኣብ ምሕደራ ሰብኣዊ ዓቕሚ ኣተሓዛ ንብረት ከምኡውን ምክትታል ፊናንሳዊ ሕሳባት ዝተኮረ ነይሩ። ኣብ ምሕዳር ዞባ ዓንሰባ ሓላፍ ኣህዱ ምዕባል ዓቕሚ ሰብ ኣቶ ዓብድልከሪም ሓሰን ተመሳሳሊ ስልጠና ኣብ ወርሓት ጥቅምትን ሕዳርን ናይ 225 ኣብ ንኡዞባታት ሓጋዝን ሓልሓልን ኣብ ወርሓት መያዝያን ጉንበትን ናይ ዝዓመዚ ድማ ኣብ ንኡዞባታት ዓዲ ክለይዛንን ዒላ ብርዕድን ተዋሂቦ ከም ዘሎ ብምጥቃስ ኣብተን ዝተረፋ ንኡዞባታት ክቕፅል ምዃኑ ኣነፂሮም። ድሮብ ጠቕላላ 229 ሰራሕተኛ ሰልጢኖም ከም ዘለዉ ናብ ስርሖም ኣዝዩ ሓጋዚ ምዃኑን ድማ ረድዮም። ሓላፍ ምሕዳርን ፋይናንስን ንኡዞባ ዒላ ብርዕድ ኣቶ ግርማ ፀን ከሰተ ብግድኡ እቲ ስልጠና ንፀንሐ ድኻማት ምፍዋስ ፅፉፍን ስልጥን ኣገልግሎት ንምርግጋፅ ከም ዝሕግዝ ገሊፁ። ኣመሓዳሪት ንኡዞባ ዒላ ብርዕድ ወይዘሮ ዓሻ ዓሊኑር ብግድኣ ብቕዓት ዓቕሚ ሰብ ክምንባል ዝውደብ ስልጠናታት ኣብ ኣድማዓነት 30 ስራሕ ወሳኒ ምዃኑ ብምእማን ሰልጠንትን ዝቐሰሞዎ ትምህርቲ ብግብሪ ክሰርሕሉ ትፅቢት ከም ዝግበር ሓቢራ። ኣባላት ማሕበር እውን ንትካላት ትምህርቲ ምምራሕ መኪና ዞባ ማእከል ብ12 ጉንበት ንመጀመርታ ግዜኦም ብጥርኖፍ ዝወሰድዎ ተበግሶ 45 ክረፂት ደም ለጊሶም። ኣብ ዋሃቲ ናይቲ መደብ ኣብ ዝሃብዎ ሓበሬታ ደም ምልጋስ ፃውዒት ዘየድልዮ ሰናይ ተግባር ምዃኑ ብምግንዛብ ተጠርኒፎም ነቲ መደብ ከም ዘበገሱን ኣባላት ብንቕሓት ከም ተቐበልዎን ገሊፆም። ኣባል ሃገራዊ ባንክ ደም ነርሲ ኣብርሃም ተክሊ ኣብርሃም ብወገኑ ብውልቂ ይኹን ብጥርኖፍ ዝልግሱ ወገናት ኣብ ድሕነት ዜጋታት ዓብ ኣበርክቶ ይግብሩ ከም ዘለዎ ብምጥቃስ ብሰፊሑ ክድፋኣሉ ተላ

ብዮም ለገስቦ ወገኖም እቲ ዝገብርዎ ልግሲ ኩነታት ጥዕንኦም ክፈልጡ እውን ከም ዝሓገዞም ብምሕባር ኣብ እዋን ሓደጋን ሕርስን ዝፈስስ ደም ንምትካእን ሂወት ዜጋታት ምድሓንን ብቐጻሊ ክልግሱ ድልዋት ምህላዎም ኣረጋጊፆም። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ፕረዚደንት ቻይና ሺጂንፒንግን ፕረዚደንት ዶናልድ ትራምፕን ሎሚ 14 ግንቦት ኣብ ከተማ ቤጂንግ ንኣስታት 2 ሰዓታት ዝቐፅለ ዝርርብ ከም ዘካየዱ ተቓሊሑ። ክልቲኦም መራሕቲ ብርክቦም ኣብ ክልተኡ ዞባውን ኣህጉራዊ ጉዳያት ከም ተመያየጡ ተገሊጹ። ብዘይካዛ ሃናፂ እስትራቴጂያውን ርጉእን ዝምድና ንምስራት ኣብ ምርድዳእ በፂሖም። ፕረዚደንት ሺጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ዘራኽብን ናይ ሓባር ረብሓታት ከም ዝዓዘዝ ከምኡውን መሻርክቲ እምበር መቐናቕንቲ ክኾና ከም ዘይግባእ ሓቢሩ። ጉዳይ ደሴ ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተታሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕረዚደንት ሺ ብተወሳኺ ኣጠንቂቑ። ፕረዚደንት ትራምፕ ወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ላዕሊ ዝሓሸ ከም ዝኾን ብምግላጽ ቻይና ዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክትሽምትን ፀዊዑ። ቻይናን ኣሜሪካን ኣብ መንጎኦን ዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመን ዘካየድዎ ተኸታታሊ ርክባት እወታ ውፅኢት ክርከቦ ከም ዘይከኣለ ጸብጻባት የረድኡ። በዚ ድማ ርክብ መራሕቲ ክልቲኤን ሃገራት ነተን ኣህጉራዊ ንግዳዊ ንጥፈታት እውን ብኣሉታት ጸሊዩ ዘሎ ንግዳዊ ምትፍናን ኣብ ምፉኻስ ኣበርክቶ ክገብር ትፅቢት ይግበር። ፕረዚደንታት ዶናልድ ትራምፕን ሺጂንፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝንቀሳቐስ ዕጡቅ ጉጅለ M23 ካብ ሰፊሕ ምብራቕ ክፋልቲ ሃገር ከም ዝወፀ ይግለጽ ኣሎ። እቲ ዕጡቅ ተቃዋሚ ጉጅለ ብዘጋጥም ዘሎ ዲፕሎማስያውን ወታደራውን ፀቕጢ ነቲ ስጉምቲ ክወስድ ከም ተገደደ ይተቓሊሑ። ኣብ መወዳእታ 2025 ብመንጎኝነት ኣሜሪካ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝተኸተመ ውዕል ሰላም እቲ ዕጡቅ ጉጅለ መጥቃዕታቱ ከቋርፅ ዝጠልብ እዩ ነይሩ። ይኹን እምበር እቲ ውዕል ከምቲ ትፅቢት ዝተገብረሉ ውፅኢታዊ ከም ዘይኮነ ዝገልጽ መንግስቲ ኮንጎ ኣብ ልዕሊ እቲ ዕጡቅ ጉጅለ ሰፊሕ ስርሒት ከካየድ ጸኒሕ ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ልዕሊ መራሕቲ ናይቲ ዕጡቅ ጉጅለ እገዳ ክተጽድቕ ምዃና ክተጠንቀቕ ጸኒሓ እያ። በዚ ድማ እቲ ዕጡቅ ጉጅለ ኩሉ መድያዊ ክሳራታቱ ንምንካይ ናይ ምንስሓብ ስጉምቲ ይወስድ ከም ዘሎ ወታደራዊ ምዕባለታት ኮንጎ ዝከታተሉ ወገናት ይጠቕሱ። ዕጡቅ ጉጅለ M23 ሓደ ካብኦም ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝንቀሳቐሱ ልዕሊ 100 ዕጡቓት ጉጅለታት እዩ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ገሊፀን። ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማል 13 ግንቦት ኣብ ከተማ ኒው ደልሂ ዘካይድዎ ዝርርብ እዩ። ሩስያ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ቁልውላዊ ክስዕብ ንዝኽእል ሕፅረት ነዳድን ምቅላል ናብ ህንዲ ትገብሩ መጠን ሰደድ ክብ ከም ተብሎ ኣብ ትርክብ ኣፍሊጣ። ብዘይካዚ ሩስያን ህንድን ኣብ መዳያት ፀጥታን ምክልኻልን ንፀንሐን ምትሕግጋዝ ብዓይነትን መጠንን ከም ዘስፍሕዎ ገሊፀን ኣለዋ። ክልቴን ሃገራት ዝሓለፈ ዓመት ንዝኸተመ ወታደራውን ፀጥታውን ውዕል ካብ ዝሓለፈ ወርሒ መያዝያ ተግባራዊ ክገብርኦ ከም ዝጀመራ ምግላፀን ዝፍለጥ እዩ። እቲ እስትራቴጂካዊ ውዕል ሩስያ ሰራዊት ህንዲ ኣብ ግዛኣታ ክዋፈር ከተፍቅድ፣ ህንዲ እውን ተመሳሳሊ ስጉምቲ ክትወስድ ዝኽእል እዩ። በዚ መሰረት ሩስያ ልዕሊ 3,000 ወታደራት 5 መራኽብን 10 ነፈርቲ ኩናትን ናብ ህንዲ ክትልእኽ ንከላ ህንዲ ብወገና ናብ ግዛኣት ሩስያ ተመሳሳሊ ኣሃዱ ከተዋፍር እያ። ኣብ ወታደራውን ቅጠባዊ መዳያት ብተዛማደ እወታዊ ገስጋስ ተመዝግብ ዘላ ህንዲ ካብ እቲ 800 ኣፅዋር እቲ ልዕሊ 600ታዊት ናይ ሩስያ ምዃን እዩ ዝጥቀስ። ሃገራት ኤሮጳ ግዳማዊ ተፃብኦታት ንምካት ናይ ባዕለን ጥሙር ወታደራዊ ሓይሊ ከቑማ እስፓኛ ፀዊዓ። ትዝቐሙ ወታደራዊ ሓይሊ ንሃገራት ኤሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላገል ክኾን ከም ዝግባእ ቀዳማይ ሚኒስተር እስፓኛ ፔድሮ ሳንቸዝ ኣተሓሳሲቦ። እዚ ፃውዒት እዚ ኣሜሪካ ኣብ ኤሮጳ ብሓፈሻ ኣብ ጀርመን ድማ ብፍላይ ኣወፊራቶን ዘላ ቁፅሪ ሰራዊት ከተጉድሎ ምዃና ድሕሪ ምሕባራ ይስዕብ ዘሎ። ኣሜሪካ ፀጥታ ኤሮጳ ንምሓስ ልዕሊ 90,000 ወታደራት ኣዋፊራ ከም ዘላ ዝፍለጥ ኮይኑ ምስ እትስሕቦ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ፈረንሳ ቅዲማ ሃገራት ኤሮጳ ጥሙር ወታደራዊ ሓይሊ ክህልዎን ፃውዒት ከም ዘቕረበ ዝፍለጥ ኮይኑ እቲ ጠለብ ካብ ጀርመን፣ ኢጣልያ፣ ቤልጅምን ዝርከበ ደገፍ ከም ዝረኸበ ፀብጻባት የረድኡ። ዜናታት ንምዝዛም ኣርእስታ ዜና ክደግመልኩም። ልኡኽ ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ ምድር ኣስሚዑ። ሚኒስተር ትምህርቲ ኣብ ዝርግሐ ምዕሩይ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጻ።

ኤርትራ ኣብ ናይሮቢ ኬንያ ዝተቓንዐ ዋዕላ ኣፍሪቃ ንቕድሚት ተሳቲፋ መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂንግ ተራኺቦም ንኣስታት 2 ሰዓታት ዝቐፀለ ዝርርብ ኣካይዶም። ኣቶ ጉጅለ M23 ካብ ምብራቅ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ኣፍሊጠን። ባርከ ዝኽርኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ሰዛዚምሎ ስለምክታልኩም ንምስግን ምስ ተረፍ መድባትና ንሓድገኩም ብወገና ሰናይ ምሸት።

ንኽብሪ ዛዕለት ዝኾነ ሓፁራ መዳርግቲ ኣልቦ ሰራዊት ኤርትራ ንሱ እዩ ዝወራረስ ጅግና እንዳተደጋገመ እቲ ሓደ ይፍጠር ሓደ ኸይደኸመ ተኣምራት ስርሑ ዓለም ዘገረመ ሰለስተ ወለዶ ታሪኽ ዘቃመመ ንሱ ኣርሓንበሳ መዋፍርቱ ዋዕሮ ምቃል መሰንገለ ንግሥቲ ስንጭሮ ዓቐብን ቁልቁልን ብዓቕሊ ትሰግሮ ፍጹም ዘይትሰዓር ብነገር ተፈጥሮ እዚኣያታ ጅግና እዚኣያታ ጅግና ትምሰል ብዕራብ ወያ ዘይትደክም ኣብቲ ምርብራብ ብረታ ሎጊማ ኣብ ድፋዕ ትግደም ንባሕራን ሓመዳን ትልግስ ክቡር ደም ምኩሓት እንተመፁ እንዳበሉ ዓጠምጠም ቡምባ እንዳወርወረት ምስ ሞት ትጠማጠም እዚኣያ ግዝኣትና ኽደፍሩ ክሰግሩ ሰንጢቖም ከም ነብሪ ዘሊላ ክሳዶም ተሓንቆም እዚኣያታ ጅግና መጋድልቲ ጅግና ክብሪ ናይ ዝሃገር ድምፂ ህላወና ናታዩ ዝሓመድ ክቡር ሓመኽሽቲ ብደም ዝተባዕጠ ድርቅምቃም ማዕፅምቲ ኣብ ዝላታ ኣፍሮ ታጀጀብታ ፍሕሶ ንኽብሪ መስዋእታ ማንም ከየክሶ ታሪኽ ኣለዎ ሓመድ ስዉእ ብኽብሪ ንሕፈሶ ሻምብቆታት ደም ተበሲዑ ደም ዝፈሰሶ ስጋ ናይ ሰማእታት ኣዕፅምቲ ጀጋኑ ኣብዚ ሓመድ ኣሎ ውሽጢ ተደፊኑ ምንጻፍ ክቡር ሃሪ ዘይጽምሉ ዝፋኑ ብደም ዝጸጥዐ ጽምዒ ናይ ኪዳኑ ንጸልማት ዝጋልህ ንሓፊዝ ደበና ወራሲ ታሪኹ ውቁጥ ኣብራና ዘይውዳ መጽሓፍ ኣናሻዕ ዝቕለም ድምቀት ፀሓይ ኮይኑ ዝደጕሐ ንዓለም እዝዩ ኤርትራዊ ግመል ዝኣርምኡ ረባዕ ምድረ በዳ ዘይቈርጽ ብዕዝኡ ኣሩፍና በልዐ ብጥሜት ብጽምኢ ብጀካ ብጽፍሩ ዘይጽበረ ዳኢ ኣብ ሎሚ ዝንበ ብዛዕባ መጻኢ ኣርሒቑ ዝጥምት በዓል ነዊሕ ራኢ ካብ ሓመድ ተፈጢሩ ናብ ሓመድ ክምለስ ንኽብሪ ሓመዱ ብመትከል ዝቃለስ ክቡር ብመስዋቱ ብኽብሪ ዝሕደስ ጅግና ኤርትራዊ ዘይሰዓር መንፈስ ኣብዚ ሓመድ ኣሎ ኣካሉ መንፈስ ናይ ትንፋሱ ህድኣት ንኸንግስ ብህድኣት ደቂሱ ፍረዚ ሓመድ እዝዩ ፍራሓያል ገድሊ ውፅኢት ሰማእታት መዕቀሊኡ ዓቕሊ ርኢኹምሞዶ ትማል ኣብ ጐልጐል ጻቤቲ ሕልሞም ክብትኖ ብዘገርም ስልቲ ርኢኹምሞዶ ትወዲ ታሪኽ ታሪኽ ክደጋግም ንስሪ ሰማይ ኮይኑ ክጸፍዕ ጽግድም ርኢኹምሞዶ ርኢኹምሞዶ ጅግና ከም ዑፍ እንዳሸረበ ደበና ሰንጢቑ ኣባይ ዘረብረበ ኣብ ቦታቱ ትማል ኣብ ጊዜ መግዛእቲ ታሪኽ ዝፈጸሙ ኣብ ማእከል ጸላእቲ ኣጽዋር ዝሓምሸሹ ምስ ዕስለ ነፈርቲ ዓለም ዘስደመሙ ዘገርም ትእምርቲ ሓለዋ ሰንጢቖም ሰንሰለት በቲኾም ኣብ ውሽጢ ጸላኢ ዝኣተዉ ሰሊኾም ብተመልከተለይ ፊት ንፊት ኣብሪኾም ብኣርቢጂ ዝደበሉ ነፈርቲ ማሪኾም ዓርሞሸሽ ሰራዊት ምስ ብዝሒ ኣጽዋሩ ኣፈሙዝ ታንክታት ሻምብቆን ተገቲሩ ጥሒሶም መንከይዶም ድምብርፅ ከይበሎም መድፍዕ እንዳብስዑ ከም ንህቢ ዓሲሎም ንኽብረ ተሪሞም መስዋእቲ ቐዲሞም ምስ ሓመድ ዝጐልጐል ሓዊሶሞ ድሞም ጀጋኑ ሰብ ቅያ ቅያ ስሙር መስርዕ ኣናሻዕ ክዝንቶ ታሪኾም ዘኹር ሎሚ እውን ውሉዶም ኣትዮ ኣብ ሰፈረን ወናንየን ባዕሉ ኮይኑ ኢደ እግረን ከም ቅናት ሰማያት ኣብ ህዋ የብርረን ከም ድምፂ ኣንበሳ ብዓውታ የግዕረን ተባዕ ወዲ መሬት ውላድ ፍረ ሰውራ ኣብ ኣየር ዝንሳፈፍ ልክዕ ከም ኣሞራ ንሱ ይመምር ቃልሲ ጅግና ተጋዳላይ ኣብ ህዋ ዝዕንድር ናይ ጠፈራት ቃፍላይ ኣኽላባት ይነብሑ ናብኡ ኣንቃዕሪሮም ንስሪ ሰማይ ኮይኑ ይበትኽ ዓንቆ ኵሩዕ ብመንነቱ ንጉሥ ናጽነቱ ፈትሑ ይፈልጥን ዕጥቂ ኣያታቱ ንጸላቱ ግን ኣብቲሕቦም ስሪኦም ጅግና ንስሪ ሰማይ ኣንሳፊፉ ልዕልኦም
ህልዋት ክበስሉ ግዒሮም ለፍሊፎም ጎረሮ መሬፃ ኣርኪቦም ቁልፎም ስጋ መትከሊለ ብልቢ ኽምሕለሉ ብሩር ደሃብ ሃገር መዘና ዘይብሉ እዝዩ ትሰረት ጨንፈር ገረብ ገድሊ ሎሚ ዝተጋህደ ትንቢት ራይትማሊ ኣብ ህዋ ይርከብ ኣብ መሬትን ባሕርን ይርከብ ኣብ ታንክ ጸኒሑ ይንሳፈፍ ብመርከብ ብሰላም ንዝመጾ ይምልስ ብሰላም ኣብ ብርሃን ይጸንሖ ተኣልዩ ኻብ ጸላም ብኣጽዋር ንዝመጾ ይምልስ ብኣጽዋር ንዂሉ ኸኣሊ ብፍጥረቱ ጽዋር እዝዩ ኤርትራዊ ማለት ኣምበላይ ኤርትራ ኣብ ሜዳ ጀግንነት መጋድልቱ ባዝራ መስመስ ዝብል ሰይፊ ወፂያ ኻብ ሰፈራ ጉራደ ጀግንነት በላሕ ከም ጭማራ ከም ወርቂ ትዅላዕ ኣብ ማእከል መከራ ሃገራ ዘቐደመት ልዕሊ ናታ ናብራ ጥሜት ዕርቃን ጽምኢ መጓዕሲ ገድሊ ንዅሉ ኽእላ ወፂያቶ ብዓቕሊ ማዕርዩ ትጐይ ትስዋእ ኣብ ጐኑ ፍሉይ ስያምኦም ናይ ሃገር ጀጋኑ ኤርትራውያን ዝብል ስም ኣለዎም ውቃጦ ማሕተም እሰራውርደም ማንድም ዘይቅንጥጦ እዚያ መትከላዊት እዝዩ መትከላዊ ኣብ ውሽጢ ስንጭሮ ርጋፍ ናይ ኳኺቶ እሾኽ እንዳወፍኦ ኩሉ ዝመከቶ እንዳተሸኸለ ኣዊ ሕጃብ ሰልሚ ምዘስካሕካሕ ኣጽዋር ብኒሕ ተራጻሚ ፀሓይ ሃሩር ሓግዩ ኣብ ቀዝሒ ከራሚ ንጸልማት ስንጢቑ ተልእኮ ፈጻሚ እዝዩ ራእይ ናጽነት ዝተገልጸ ሕልሚ ስለ ሃገር ተፈልዩ ምስ ምንባር ምስ ጣዕሚ ናብ ዓወት ክበጽሕ ዝተሳገረ ብሓዊ ጽኑዕ ኣብ ዕላማ እሙን መትከላዊ እዝ እቲ ውፉይ ጅግና ኤርትራዊ ቀንዴል ናይዛ ሃገር ኣብ ሽግር መርሃዊ ወለዶ ሓሊፉ ይተካ ወለዶ ተመሊሱ ይውለድ ታሪኽ ዘሰወዶ ፍጹም ዘይታኽስ ወትሩ ኣብ ተዳሎ ዋሕስ መንነቱ ዋርሳይ ይከኣሎ መስፍን ሰላም ኮይኑ እፎይታ ዘስፈነ ርግኣት ንኽነግስ ንህውከት ዘድነነ ውሽጡ ፍቕሪ ሃገር ፍጹም ዘይሰኸነ ብርሃን ኰሊዕዎ ነቲ ጸልማ ትድነ ቈስሉ ኸይሓኸኸ ናይ ትማል መድመይቲ ምስ በሰላ ኸሎ መውጋእቲ መስዋእቲ ሃገር ምስትትንከፍ ቀዲሙ ይሓልፍ ወጋእታ ማሪኹ ንፍቕሪ ይሓልፍ ሰላም ንኸ ንግስ ይጓዓዝ ካብ ውሽጡ ዕርክነት ይፈጥር ንጽሊ ቐንጢጡ ወዲ ፈቃር ሕዝቢ ናይ ፍቕሪ ኣብነት ንሕዝቡ ዝኸፍል ክቡር መስዋዕትነት ንውሕስነት ሃገር በረኻ ሓዲሩ ብዘገርም ዓወት ጸላእቱ ስዒሩ ታሪኽና ኸይሃስስ ብደሙ ወሪቑ ሃገር ኣብረቕሪቑ ፀሓይና ኣድሚቑ ጅግና ይከኣሎ ገዲም ተቓላሳይ ተቐባሊ ሕድሪ ዋርሳይ ወዲ ዋርሳይ ሰለስተ ወለዶ ኣብ ሓደ ሰሚሩ ናብ ጻውዒት ሃገር ብጥምረት ወፊሩ ኣውራጃ ዓድነት ትዕቢት መስፍንነት መብትታን ህዝቢ ምፍንጫል ሃይማኖት ኣዕሚቑ ቐቢርዎ ሕማም ዓሌትነት ሰንደቕ ዕላምኡ ኣርምኡ ሓድነት ጽኑዕ ኣማሕልኡ ናይዝ ሃገር ድሕነት ኣኽቢሩ ዝነብር ስምዒር

ኤርትራውነት ኣብዚ ሰፈሩ መርሖ ናይ ናፅነት ብኽብሪ ንርገጾ ቦታ ሰማዕትነት ኣብዝሎ ኣብዝሎት ጅግና ኣብዝሎት ኽብሪ ካብ ልቢ ነኽብሮ ኣይንምጻእ ብሃውሪ ብስም ሓመድ ጥራይ ከይመስለና ጸብሪ ክዳን ሰማዕታት እዩ ለንጽፈሉ ሃሪ ንስለ ናፅነት ህይወት ዝተኸፍሎ ጸዳል ሃገር ኮይኑ መንፈሱ ኣብዝሎ ሓመድ ስዉ ጅግና ክዳኑ ምንጻፉ ብመንፈስ ዝንበብ ታሪኹ መጽሓፉ ሓመድ ስዉ ጅግና ዝዓቀበ ዓጽሙ ብብልዒ ዝዛርብ ዘይጽንቀቅ ቀለሙ ሓመድ ስዉ ጅግና ዝተዋዕጸ ብደም ውፅኢት ናጽነት ክብሪ ሪፈረንደም ሓመድ ስዉ ጅግና ብለምዒ ይሰለም ዘንጊ ባንዴራና ዘንበልበለ ኣብ ዓለም ሓመድ ስዉ ጅግና ምስጢር ህላውነት ውሕስነት ዝህዝቢ መርሖ ናይ ናጽነት ሓመድ ስዉ ጅግና ሓመድ ሓላል ህዝቢ ህያው ብናጽነት እዩ ኪዳን ውሽጢ ልቢ ቅያ ስሙር መስርዕ ምልክት ናይ ጽንዓት መሰጋገር ድልድል ካብ ቃልሲ ናብ ልምዓት ንሱ እዩ ቅያ ስሙር መስርዕ።

0: ካብ ሎሚ በታ ክጎረሮ መንጣል ዓይኑ እንኳን ካ ክኣፍለጥ
1: ንዕነ ድኣ ክነግረክ ናብ ዝእዝኒ
2: ትመበይዋ ምክንያት ጥራሕሓደ ኮይና
1: ኮነ
2: እሞ ሓሳባ ስግርም ነሩ
3: ትላሉ
4: ኣክቲ ትብሊ ለካ ዝተወረይ ሳሓቂ እዩ
3: ኣይሰማዕክ ዲ
4: ደይ ሰማዕኹ በለ ሕራይ እሞ ሒድ እንታይ እዩ ዝግበሩ
3: ድንዳይ
5: ብዓምሆ ካብዚ ዓዲ ካብ ዝወፅኮ ክሳብ ሕዩ ተመልሱ
6: ናበይ ከም ዘበሉ ሞ እንታይ ፈልጥ ና ኢና
5: እንታይ ኣብራ ናበይ ንመኮይ ከዲ ኢኻ ዘይናብቲ ጋኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
7: እቲ ቁርሱ ዝዓመፃ ሓሳብ ልቦ ሰምራ ይጠነሰ
4: ወይ ኣታሽማይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ኒበሎ
7: ኒበልዮ
5: ብዛዕባ ዓይኖም እንታይ ዝሰማዕካ የወረ ኣሎ ዓይኖም እንታ ኮይና ደ ብዛዕባ ዓይኖም እንታይ ዝሰማዕካ የወረ ኣሎ ዓይኖም እንታ ኮይና ደ እንታ ዓርኩ ናታ እናፀላኣኹስ ናትካኻ ዋ ዓርኩ ድሓንካ ዲኻ ብቋዶኦ ፊት ቢልካ ፀኒሕካ ኢኻ ሰር ወራ ዓይኖ ከይፅለል ከይዓብድ ተኸውልን ንበር ኣባይካ ፀልል ዓርኩ ኣነ ሰምዖቶ ዝህልወኒ ክንኻ ሲትረፍ ማዕረ ከም እትኾን ዞ ኣእትዋ ኣእትዋ ብለካ ኣለኹ ድሓን ዲኻ እንተ ኾንካ ኢኻ ክንዲ ዝዝርበ ዘላ እንታ ንገረና ዶ እንታይ ድኻ ኾንካ
7: እንታት ዓይኖ
5: ይህም ዓይኖ ተባዒስኩ
7: ሓዘኒ ዶ
5: እንታ ድተሓዝኮ ሲኢናልካ ሃየ ስክበልክ ኢደነ
7: እንታ ብዛዕባይ ዝሰማዓካዮ ወረ እንታይ ኣሎ ክትብለኒ ሰብ መፂና ሽርብ ክትብል ሓደ ኮይኑ
5: ይ ዋይ ዘየደቅስ
7: ኣያነስኮም ኮይነ እንደ ሰብ ገይረ ድሄደ
5: ወይ ትንግርቲ ክሰምዖ ዘልሙ
7: እንታይ እሞ ክነብር ኢና
5: ምንታይ ዳ እዩ ዝግበሩ
7: ንዓባ ተላይልካ ከይድካ ጠይቃ
5: ቁሩብ ከይ እስኻ ክንታይ ትርጥር
7: ኣነ ድኣ ሞንታ ክትርጥር እየ ንትርፎም ይሸቐል
5: ካብ ንዓ ምጥያቕ ሲ ነታ ወይና ምጥያቕ ሓይሽ
7: ወይለይ ወይለይ እንታታ ኮይኑ ዳ ኣለይ ስኪደ ኣይ ባዕለይ ማሕተት ኳ ኒ ንዓ
5: ንሓንድሓን ባዕለይ ካሓታይ እስኻ ጥራይ ኮ ክፉ ይትሕሰብ ፀፅቡቕ ምናይ ከናበይ ከይድካዩ
7: በል ኣነ ከዓ ድሕምቆለኒ በትረይ ካብኡ ንገር ፀኒሐ ተሓዝ ኣለዩ
5: ተትት ነብክንቀልባ ንዓይኖም እንተኾኑ ስለ ዝፈልጥ ድብለካ ይብለይ ወላ ተወቕዓ ካንስታይ ዶክብል ተወቅዕ ስክብል ዳኣለ
7: ግደፈና ንዓበል ኪዳ ሞ መፀካ ወላ ዳሕራይ
5: ካሉን ድሓንቲ መፀካ እዩ ኣብዚ ጥራይ ፅንሓኒ ከይደ ግዳ ከይደ
7: ኪዳ ቅስለኒ
0: ከዓ ዓዲ ክትከዲ ኢኺ
4: ይሄ መን ኢኻ ንዲኻ
0: መን ኢሉኪ
4: እሞ እንታይ ደኣ
0: ኣፍኪ ዝሃበኪ ትዛረብ እዩ
4: ኣነስ ክንድፈት ከምዲ እግረይ ክሳብ ዝሓብጥ ለይጣም ኩርባን ሰጊረ እንዳመፀኹ ክንዲ
0: ኣኸለ ዘሮ ዓድሊ ኢኸ ኣለኹ ጉዳያት ጣሊሉ ፅጋእ ክሳብ ዝለና ንስ ኺኢሉ ንስኦ ክመፅ እዩ
4: እንታይ ከዓይ
0: እንታይ ከምዝ ዓይ ቀሲልኪ ክሰምዑ የኺ ሕይ ግና ፀሓይ ደም ከይመሰለት ብዓንተ ዎ ክዓዲ እተው
4: ዓዲ ከኣቶ
0: ተኣትውወ ከፈላ ርሒቑ ዝገሸሉ መዓልቲ እንተሎ ጥብ ኢል ክብዚኣ መፂእ ክሓብርኒ ኣነ ሳውን ኣነ ብሕሙም ከብደይ ዘይሓድር ምዃነይ ብግብሪ ኸርኢ እየ
4: ሓራይበል
0: እንተኸዓ ተኸም ክተስቆንቅ ንለኺ
4: ወላ
8: ወጃዕ ዘሎ ዕላልካ ዘርጠብጠብ እንዳበለ ከም መዓሪ ጣዕሙ
0: ኣይፈቃ ልበይ ክትረኽብኒ ይክል ኢኺ እሞሳ እውን ካብ ውሳነ ድሕር ዘይብል ሕ ግዳ ንቐሊ ሃረይ ካብቲ ስርናይ ዘይከብዳ ቁሩብ ስርናይ ቋፅሩላ
5: ጎይታ
0: ዕበል ኪድሪ
8: ሃራይ ጎይታ
0: ኪድ ክፋን ወርኪ
8: ሃራይ ብሩህ መዓልቲ ጎይታይ
0: ሃራይ ብሩህ መዓልቲ
8: ሃራይ ፅንሓ ምባታ
0: ኣይተ ኸዓ አንተ ክንብልብልብልካ ኢላ ሕይ ዝጥዒምዋ ቀምበይበይ በለት

0: ስምዐባ
1: እየ
0: እቲ ዓይኖም ተሃጋጢሞ ቀኒል
2: ነዚ ዲኻ እንታ ሓድሩ
1: ሒስ ኣይሰማዓካን ማለት ድዩ
0: ቅራ
1: ኦ ኣይ ትዳይር ወደር ኣይ ሓዊ ዘርኡ እንድዩ ንመርኣሓት ትለቀን
0: ዳይር ዚ ንዓይኖም ክወስድ
1: ዝገርም እኳል
0: መሓቆይ ዝሽማይ ክዕለግን
1: ሰሚዑ ድዩ
0: ኣይፋሉ
1: እንታይ ዳ
0: ግና ሲ ተራኺቦም ነይሩ ገለ ክትብሎ ሓሲባ ነ ኣብ መንጎ ግን ከይ ነገረቶ ሃንደበት ሽርብ ኢላ ሻቕላ ነዲድ ዩ ሓቲትኒ
1: እስኻ ድማ ማእሲ ዝጥራይ ከ
0: ካልእ ክንተይ ኣሎ ድ
1: ኣቦኦን ካብ ሰናድኹን ንበይኒ ክንተሪፍክን ሰናድኹን ወሊደን ዘሚደን እናበሉ መክተእን ኣፅጊቦም ምንቀን እዮም ኣዲአን ትደፋእ
0: ንመን ከመርዕዋ
1: ዋይ እንታ ሕድሩ ደለይተ እንዳ መሊኦም ካብ ፀሓይ ብራቅ ክሳብ ፀሓይ ዕራብ መንገዲ ቤተን መንገዲ ማይ ቀይሮም ኣለዉ ዋይ ንስኻ ድማ
0: ወይቲ እግርቲ ኣንቲ እንታይ ዝበልዎ ስማዕዳ እዩ
1: ጉድ ኣንታ
0: የ
1: እቲ ሽማይ ተሰሚዑ ሞ ክዓብድ
0: ወይ ንስኺ ምስማዑ ዶ ክተርፈ ኢሉ ዝወረደ ትውረት በዕለ ይ ክነግረ እንታይ ዳ ክገብር
1: ዶ
0: ወ
1: ዳ ክገብር ንስን ዘቕኒ ኣሞ ኩሪድ እንትደፋእ
0: ኣይሓበይ ሓሚሳ ድቕኒ ኣነ ድኣ ተኸውኢሉኒ እንዲኦኒ
1: ዋይ ሕድሪ እየ ወራ ዓድና ገለን ልዕሊ መቓብር ገለን ልሕቲ መቓብር እንዳኣሉ ተኸውኢልካ ዶ ድሒርካ
0: ወረ ሂቡኻኒ ደርከይድ ወና ተሸቐለ ገዲፍ እዮ
1: ከይደበ ወይነ ወይነ ዓድኣ እተንተ ከዓ ከዓ መፅና ኣለዋ
0: ርኢኽያ
1: ብዓይነ ርአዮን ክኣትዋ ማዕድ
0: እቲ ዘርኡ
1: ኣይትሐስዎ ንሱ ሳይሳ ኣይረኣኹን ኣይረኣኹን

0: ኣድሓን መፃኸይ ኣንቲ ብርሃን ገፃ ኣንቲ ፀኒሕና እኮ ክፀኒሕ ናደለ ከውር ደክ ዶ ተታይዲ ክተሸኪግ ታጎፂ ከማዝከባዓል ብኣርዋላ ጠስሚ ክምፅኺ ሓንጤ እንደ ዘለኹ ታዊኸ እንደ ዘለኹ ድሓን ድሓን ዕፅው ይበል ኣይጨነወን ስቕበሊ ንዕበል
1: ኣንቲ
0: ኮፍስክበሊ ደኺን ክለኽ በዕለይ ደሞ ከፈት ክክና ኣብየ ብማዕደ እንዲ ክሪአ ክፀኒሐ
2: ደኺም ክዶ መቸም ከም ዘለክ እኳ ኣይትመስለኒኺ መቸም ምሳውን እንተቐኒኺ ከምዛርሕዶ ምልኩልኩልኩል ኢልክ ክትመፅ እንታይ እዩ ዘብላዓኪ እንታይ እዩ ዝልብጠኪ እንታይ እዩ ዘስትየኪ እንድዩ
1: ብለሱ ዶ ካብዚ ሓሳር ዓዲ ተፈለየ
2: ከመይ ዝበለት ዒረ ዓዲ ወ ኣይ ኣነ ዝቐንኽዎ
1: ዳይ ከንታይ ኣሎ
2: ይ ኣንቲ ናቱ ዶ ይፅናሓልኪ እንሄልኪ ንስኺ ከድኪ ናይ ዘርኡ ተሓዊስዎ በቃ እዚ ዓዲ ሲ ወ በረውረውረውረውረው ኢላ ከምዛ እክሊ ዘይብላ ቆፎ ድምድም ኢሉ ብፅምዋ ብልዕ ዒለቐኒ እንታይ ዳ ኣበለክ እንታይ በለክ ናብቲ ነገርና ክንኣቱ እንታይ እንታይ ልኩሉ ክንዓፅዋ ደዛዋ ገዛ ድሓንያ እንታይ እንታይ ዳ ኣበለኪ
1: ዘርኡ በረኻ ዓድኹን ቀሪቡ ዝረኸበን ከብቲ ዘቤትኩ መፀኒ ኢሉ
2: ተኩሲ ንማዓዝ
1: እሱ ዝበለ ደኣ ኣነ ዓዲ ምስኣትኹ እዩ ዝበለ
2: ድበለ ደንበኸ ነጊሩሎ ካብ እንዳመን ከምኮነ ካብ እንዳመን ገዛ ካብ እንዳመን ከብቲ ምኳኑ ኸ ነጊሩሎ
1: ፋሉ ካብ ዝረኸብካየን ኢልዎ
2: ድንቂ ሕይ ግርም ዋህሪ ተለብለባት ዓዲ ዋህሪ ኣተወታሃጂ ሓየ
1: ንሕና ከዓ ዝበሃል ሰሚዕኩም ተረኢልኩም ምፅኒ ኢልና ኣሎ
2: ፅቡቅ ፅቡቅ እዚ ዳ ስራሕና እንድዩ ስራሕና እንድዩ ንሽሮሲ ጠስሚ ወረሮ ድ ዝበሃል
1: ኣብ ወለላ ገፈለ ካብ ዓዲ እንተወፂኡ ከዓ ንጎርኒ ኢልና ኣሎ
2: ግርም እዚ ዳ ስራሕና እንድዩ በላ ኣነ ከዓ ክነግረኪ እዛ ኣብዚ ዓዲ ናቐኒያ ዘላ ታቦት ዝተባሃለ መን ይኸፋንዋ ምስ መን እያ ክትከይድ ኣይፈለጥኩን እንድ እምበር ንዓዳ ክትከይድ እያ ትሓስብ ዘላ ከይድ እያ ንዓዳ ለምቀ
1: ትበቆፅ
2: ብቁፅ ትበል ስዳ
1: ዘፋንዋ ርኢና ከዓ ንግሩ
2: ከመይ ዳ እንታይ ድዳ እዚ ከፈላ ከፈላ ዝበሃል ሰብ እንተ ኣብ ኢዱ እትይዎ ሞ ወዲና ስራሕና ወዲና ወክትፈልጥ ዳ በሊ ቡንክስተይ ቡንክስተይ ኣነ ክኸይ ኣይኮነን ሰታት ክምለስ እየ ደስ ስኳኢሉኒ ዘሎ እጂ ናብ ትቐልቀል ከይደ ነዛ ኩላ ክሪኣ ኒ ክብላ በዛ ዝብለኩ ዘለኩ ረግ ካልእ እንተሰማዕኩም
3: ሊጠ ከተፀምወና ይክትታወቱ ይገርም እዩ ዘይክእል ናፍቆትካ ኣይክእል
4: ብለ ዘርባዕባዓይ ትበሊ ዘይፅቡቅ ይኣክለኪ
3: ዘይክእል ኣብመፅናዕ ዝበሞ ዘለዉ
4: ፈሊጠ እንዴ በፂሕኒ እንዲ
3: ምስትናይ ትርጉ ጨካንሳ እውን ዘጋጠመኒ
4: ዳሓንዳሓን ሕጂ እንድሕሪ ትገፅ ክትበል እዩ
3: ዝገብረኩ ይጠፊኢሉ
4: ድሓና ትታበቱ ክልተ ሰዕሐ ሰብ ንቤት ክትኸድኸባለካኒ ነቦ ክትዕልል እዮም
3: እንታይ ዓይኑ ዘይውላ ደልአ ክልተ ሰዕ ንውረይ ዝፈተንኩ
4: ፈለጥ ግን ኩሉ ናይ ፈጣሪ እዩ
3: ኣትታበቱ
4: ፅባሕዶ ትፈልጢ እያ ይኸ እሞናት ክግበር ፈጣሪ ከዓ ናቱ ዝሓዘልክ ኣለዎ ሓንድሓሽ እምብበልክ ዘገድደ ክሰብ የለን ሕራይ እንተብል ካብኦዱ ዘጎዘሕያዋይ ሰብ
3: ኣይሎ ንሓቂ ዓዲሎም ከይበርትዖን ከየፈርሐ
4: ዳሓን በዕል ኣቦይ ምሳ ክኸዱ ካብሃለው ኩሉ ናይ ውሽጢ ክዕልል እዮም ንስም ከዓ ንስድረኪ ግርን ገይሮ መረድኡልኪ
3: ሓራይ በሊ መንገዲ ሰላምን ጥዕና ንመግበር ኣለና
4: ኣሜን
3: ከብሪ
4: ከምኡ በሊ እስከድክስ ስድራ ክሐጉስ ክብሉ እዮም

0: እዛ ዓሽከሪት ናመይ ስንበር ድሮ መላዕ ኮይና
1: እወ እንተኻልእ ዓንዳ ኮይና ትሪአ
0: ና ከዓ ኣብኢና ንውዕሉ መሬት ፅቡሕ እዩ
1: እተን ኣጣል በዚ ወሪደን ኣለዋ ንዓዋ ንዓ ማዕዱ በዚ
0: ወሪደንሽነት መፅ
1: ኣብኡ ከለካ ኣንቲ ያሓ ያሓ ያሓ

0: بعت لها ملوسه مريت كنت سمعت وصل مريت
1: صباح ما أغلق عدي

0: ሓንሳብ ዶ ትደሊ?
1: ሓንጠን ክቕበለላ ዝወደ
2: ዝኾነ ንታቦት ፅባሕ ጅሓት ኣዘባ ኣወርፃሓ ክትት ግዜ
1: ንታቦ ትሸቕ ብዛዕባ ጥሪት ቤት ንባዕል ያዝኩም
2: ንገዚ መዓልታት ምስ ምዃኑ ባ ኣሻቕል
1: ንታቦ ከምባይትኹ
2: እንተ ዘቑልዓሲ ዘዋህ ኣቤት ክፍልስቲ ወዲ ዘቡ እንተሰበረለ ሕፈትለ ይድ
1: ታቦቱ
3: ወይ ታቦቱ

0: انت طب هنا انت زغله
1: انت
0: ፀጊቡ ፀጊቡ ዓዱ እንዲኻ ሸለሊላቶ

ሰላም ሰላም፣ ከመይ ቀኒኹም? ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደብና መደፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፊዮርና ፅቡቅ ዋርከስ ፊዮርና ድማ ሎሚ ንዓና ይበቕዑ ይሐግሱ ብዓብዪ ብዓብዪ ኢኻ ይምህርኦም ዝበለቶም ትሕሳታት ተወሊዳ ኣብ ሰዓት ኣደብ ኸይዳትና ኣላ ካብኹም ንደልዮ መደብና ጀሚሩ ክሳዕ ዝውድእ ምሳይ ሓቢርኩም ትከታተል እዩ። ባርከስ ከም ትክል ሻዕ ንገብሮ መደብና ብሓንቲ ጥዕምቲ ዜማ ኢና ክንፍልሞ። እዛ ዜማ እዚኣ ከዓ ማይ ዘይጣዓመት ኣዝያ ብልፅትን ሓዳሽን ዜማ ከም ምዃና ከዓኒ ኩላትኩም ፅቡቕ ገይርኩም ክተስተማቕርዋ ተስፋ ገብር። ባርከስ እዛ ዜማ እዚኣ ኣርእስታ ናድራሶ ትብል ኮይና ብቋንቋ ሳሆ ዝተዘየመት እንዳ ቀንዲ ትሕዝቶኣ ከዓኒ ንፍቕሪ ሃገር ንምዕባለ ከምኡ ድማ ንተስፋታት ናይ መፃኢ ትገልፅ ኮይና ብኣባላት ቀያሕቲ ዕንባባ ናይ ዞባ ደቡብ ሃዋመተአ ማለት እዩ ዝቐረበት ስራሓ። ስለዚ ኣዝያ ደስ ትብል መበቀላዊ ስራሕ ከም ምዃና መጠን ፅቡቕ ገይርኩም ክትርእዋን ክትሕገሱና ንተስፋ እንዳገበርኩ ብቐጥታ ናብኣ ከብለኩም እየ ሰናይ ምክትታል።

0: ኣብዛ ጥዕምቲ ዝኾነ እዚ ማ ተመይሰኩም ኣለኹ ፍትዋ ተኸታተልቲ መደፊዮርና ሞሆመይ ተሰማሩ ኣፀኒሕኩም ከምታ ዝበልኩኹም ኣዝያ ብልፅ ስራሕ ምዃና ባዕልኹም ደምዲምኩም ኹም ዝኾንኩም መቸም ህግፀኒየ ባርከስ ብዚ ጋጣሚ እዚ ድማ ንጉጅለ ቀያሕቲ ዕምባባታት ናይ ዞባ ደቡብካ ነዛ ስራሕ እዚኣ ሰሪሖም ብምብርካቶም ከ ኣዝና ኣዝና ክነመስግኖም ንደሊ ፅቡቅ ባርከስ ካብዚ ብምቕፃልካ ናብቲ ስዒቡ ዝቕፅል ትሕዝቶ የኽብል ካብ ዝቐፂለ ሰሪዐ ዘለዉ ከ ንኡስ መደብ ብራቮ ይኸውን ንሎሚ ብራቮ ከዓኒ ጨንፈር ሚኒስተር ትምህርቲ ንኡስ ዞባ ደቡባዊ ምብራቕ ዝርከባ ኣብያተ ትምህርቲ ዝገበርኦ ውድድር ኢና ክንርኢ እዚ ውድድር እዚ ከዓኒ ትምህርታዊ ፍልጠት እዩ ትምህርታዊ ፍልጠት ዘብለኒ ምክንያት ከዓ ኣብ ኣካዳማዊ ትምህርትና ንምሃሮ ወይ ዝምሃርዎ ሕቶታት እንዳላዓሉ እኦም ተወዳዲሮም ማለት እዩ ስለዚ እቶም ትፈልጥዎ ምስኦም ሓቢርኩም ክትምልሱ ቲፎዝ ክትኮኑ እቶም ዘይትፈልጥዎ ከዓ ሰሚዕኩም ብኡ ከዓ ክትምሃሩ ተስፋ ንገብር ማለት እዩ ስለዚ እዚ ናይ ሎሚ ተቐሪቡ ዘሎ ውድድር ከዓኒ ኣርባዕተ ዓይነት ትምህርትታት እንዲነሩ ትሕቶ ዘጠቓልል ንሎሚ ኻኒ ካብኣተን ክልተ ዓይነት ትምህርቲ ክተወዳዲሮም ከርኢና እዮም ማለት እዩ ኣብ ዝቕፅል ከዓኒ ተንዝሰረፈ ክልተ ኣብ ካልኣይ ክፋል ጌርና ከነቕርበኒና ስለዚ እዛ ቀዳመይቲ ከይተሓልፈኩም ፅቡቕ ጌርኩም ርኢኹም ንመን ኣይነይቲ ጋንታ ከም ትድግፉ ኮታስቲ ውድድር ከዓ ከመይ ከም ዝኸውን ምስይ ሓቢርኩም ተኸታተልዎ ብቐጥታ ናባ ክብለኩም እዩ ደጊመ ሰናይ ምክትታል
1: ስለዚ ብቐጥታ ናብቲ መደብና ክንኣቱ ኢና እዞም ንሪኦም ዘለና ናይ መባእታ ኣብያተ ትምህርቲ እያ እዞም ንሪኦም ዘለና 17 ኣብያተ ትምህርቲ ኣብ ሰለስትኡ ክላስተር ናይ ጎዳይፍ ገጀረት ገዛማንዳ ክኸይድ ዝፀንሐ በብክላስተሩ ውድድር ክግበር ይፀኒሑ ከካብ ክላስተሩ ከዓ ከክልተ ሓሊፎም ካብተን 17 ናብ 6 በፂሖም ኣለዉ ስለዚ ሎሚ ከዓ ቀዳማይ ካልኣይ ሳልሳይ ኢልና ንፈልየሉ መዓልቲ እዩ ማለት እዩ ናይ መወዳእታ ናይ ንኡስ ዞባና ኣብዚ ጥራይ እውን ኣይኮነን ክዛዘም ካብዚ ቀዳማይ ኮይኑ ዝሓለፈ እውን ብደረጃ ዞባ ዝግበር ውድድር ክንቅፅል ኢና ማለት እዩ ስለዚ ብጥንቃቐ መልሲ ዘረባ ፀጥታ ከድልየና እዩ ስለዚ ተወዳደርትና ኤቨን ኤዘር የማነ ካብ ቤት ትምህርቲ ፍረ ሰላም ታቕዕሉ ዳግማዊ ቶማስ ካብ ቤት ትምህርቲ ቆሓይቶ ታቕዕሉ ንክላስተር ወኪል መፅእ ዘሎ ክላስተር ገዛ ማንዳ ፍረ ሰላም ከዓ ክላስተር ገጀረ ቢታንያ እሙን ታደሰ ካብ ቤት ትምህርቲ ቀሓውታ ክላስተር ጎዳይፍ ያቤት ቢንያም ኤርምያስ ቤት ትምህርቲ ዓወት ክላስተር ገጀረት ሻሎም ሄኖክ ሰመረ ቤት ትምህርቲ ሰሊና ጣውዕላ ክላስተር ገዛ ማንዳ ኤልሃና ፍሬሱስ ተኬ ቤት ትምህርቲ ደንበ ሰንበል ጣውዕላ ክላስተር ጎዳይፍ ስለዚ ክልተ ካብ ጎዳይፍ ክልተ ካብ ገጀረት ክልተ ካብ ገዛ ማንዳ እዩ ስለዚ ንኩልኹም ፅቡቅ ዕድል ንምነየልኩም እስኪ ድምቕ ዝበለ ጣቕዒት ንገርሎም ቅድሚ ምእታዎም ማለት እዩ እዚ ብቐጥታ ናብቲ ውድድርና ክንኣቱ ኢና ነዚ ሕቶታት ዝመርሐልና

0: መጀመርታ ብትግርኛ ክንጅምር ኢና ክክልተ ሕቶ ይክኸውን ግዜ ሓንቲ ደቂቕ ኢና ክንበኩም ኣብ ምረፅ ሓንሳብ ይዕድልኩም ኣብ ጥቐስ ግለፅ ግን ስጋዕታ ግዜ ተኣክል ስጋዕ ካምፓኔላ ትውቃዕ ክትምልሱ ኣለኩም ማለት እዩ 30 ሰከንድ እያ ተኣስታይ ስለዚ ብትግርኛ ክንጅምር ኢና ትግርኛ ካብዚኣ ክክልተ ወረቐት ትወስዲኹም ኤቨን ኤዘር ዳግማዊ ቢታንያ ያፌት ሻሎም ኤልሃና ካብዚኣ ከክልተ ወረቐት ሕራይ ክንጅምር ኢና ብኤቨን ኤዘር ክንጅምር ኢና ኤቨን ኤዘር ቁፅሪ ክንደ በፂሒካ ቁፅሪ 9 ሕራይ ኣስተውዕል ፍቕሪ ሰላም ራህዋ ናይ ምንታይ ስም ንብሎም ጥቐስ እያ ሙሉእ መልሲ ዳግማዊ ቁፅሪ 2 ተግባሩ ኣብ ባዕሉ ጠጠው ዝብል ናይ ካልእ ዘየመሓላልፍ ዳሽ ግሲ ይበሃል ተግባሩ ሙሉእ መልሲ ቢታንያ ቁፅሪ 7 ቃላት ኣዋሃሂድና ሙሉእ ሓሳባት ንሰርሕ ሙሉእ ሓሳባት ኣዋሃሂድና ዳሽ ንሰርሕ ሙሉእ መልሲ ያፌት ያፌት ቁፅሪ ክንደ በፂሕካ ኣሎ
1: ቁፅሪ 10
0: ቁፅሪ 10 ኣጣል ኣብዑር ሸቃሎ ናይ ምንታይ ስም ንብሎም
1: ናይ ሃባር ስም
0: ሙሉእ መልሲ ሻሎም ቁፅሪ 4 ኣስተውዕሊ ሕንቅል ሕንቅሊተይ ኣቦይ ኣደይ ዝሃቡኒ ወንበር ወዲቓ ዘይትስበር ሙሉእ መልሲ ኤልሃና ቁፅሪ 6 ኣብ ቋንቋ ትግርኛ ሰሚዒኻ መፅሓፍ እንታይ ንብሎ ግዜኺ ተፀበይ መልሲ ኣብ ቋንቋ ትግርኛ ሰሚዒና መፅሓፍ እንታይ ንብሎ ሓንሳብ ግዜ ኣኽእለን ሙሉእ መልሲ ሕራይ ካልኣይ ሕቶ ክንከይድ ኢና ኤልሃና ካልይቲ ወረቐት ክቁፅሪ እንዳያ ቁፅሪ 8 ፅሒፉ ኣብ ሰታሪት ተሰሚርላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ ክደግመልክ ፅሒፉ ኣብ ሰታሪት ተሰሚርላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ መልሲ እንታይ ይበሃል ታይምስ ኦቨር ሕራይ መልሲ መለሰትን ፖስታ እያ ሻሎም ቁፅሪ 3 ንቓላት ንምሉእ ሓሳባት ዘተኣሳስር ክፍሊ ሰዋስኡ ዳሽ ይበሃል ኣይኮነን ንቓላትን ንምሉእ ሓሳባትን ዘተኣሳስር ክፍሊ ሰዋስኦ ዳሽ ይበሃል ኣይኮነን ኣይኮነን ታይምስ ኦቨር ሕራይ መልሲ ናብ ገዛ ሕራይ ድሕሪት እዋ መስተ ፃምር ኣይረኸብክያን ያፌት ቁፅሪ 23 ኣገናዕ ተዓወት ዳሽ ኣብነት እዩ ሙሉእ መልሲ ቢታንያ ቁፅሪ 11 ሮዛ ዳንኤል ጀማል ናይ ተፀውዐ ስም እንተኮይኑ ንህቢ ሰራዊት ህዝቢ ናይ ዳሽ ስም እዩ ሙሉእ መልሲ

أربعة جامعة كندي سنتيمتر كندي سنتيمتر

ሕራይ ኣይተመለሰትን መልሲ ናብ መን ናብ ገዛ ወይ ናባኻትኩም ስክፈቱ መን ካባኻትኩም ፍትና ሕራይ 2200 ሻሎም ቁፅሪ 6 ወረቀትን ፒሮን ሕዚ 7 ተደመሮ 6 ኣብ ልዕሊ 10 ክደግመልክ እየ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 ብዕሽር ክፀሓፍ ከሎ ክንደይ ይኸውን ፀሓፍ እየ ብዕሽር ቀይር እዮ ፀሓፍ ይበል 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 እዚ ናብ ዕሽር ቀይር እዮ ክንደይ ይኸውን

ሙሉ መልሲ ቢታንያ ናምበር 3 ኣልማስ ካብ ቤት ትምህርታ ናብ ገዛ ሰዓት 4:20 ተበጊሳ ሰዓት 5 ገዛኣ በፂሓ ክንደይ ግዜ ወሲዱላ? ክንደይ ደቂቕ ወሲዱላ?

ምሎ መርሲ። ዳግማዊ ቁፅሪ ክልተ ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሙሉ መልሲ። ኤቨኔዘር ቁፅሪ ሓሙሽተ ሰለስተ ቶን ክንደይ ኩንታል እዩ? ሙሉ መልሲ። ሕራይ ናብ ካልኣይ ሕቶ ቁፅሪ ክንከይድ ኢና። ሕጂ ከዓ ብኤቨንኤዘር ክንጅምር። ቁፅሪ ክንደይ? ቁፅሪ ዓሰርተ። እዚ ሕቶታት ይምረፅ ኣይኮነን። ያርድ እንታይ ዓይነት ስርዓተ መስፈር ወይ መለክዒ እዩ? ሙሉ መልሲ። ዳግማዊ ቁፅሪ ሸውዓተ ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ተጠንቀቁ ተምሃሮ።

0: Chamonix.
1: Mulo Mersi. Bir tane.
0: Chamonte.
1: Kultur Chamonte. Kılıkta okubat, ma'ara okubat yom ennublom entay mizzemali yom. Kılıkta okubat, ma'ara okubat yom ennublom entay mizzemali yom.
0: Avalatum ma'arim zifonu.
1: Rasulullah.
0: Kutrum ma'arim zifonu. Avalatum kutrum.
1: تخكل بزحن وي معرم زغنو يا فيت قطر عسرت عاده كاب كلتن نلعلي روقعت زلو مهاس انت يبهالو كومبوزيت مولو ملسي شالوم قطر عسرت غلطه ورغت حزي بادو ነጥቢ ባዶ ነጥቢ 89 እዚ ቁፅሪ እዚ እንታይ ተባሂሉ ይፅዋዕ? ዕሽር ሙሉ መልሲ ኣራይ ኤልሃና ፍሬስ ቁፅሪ 9 ቆፃሪ ካብ ረቋሒ እንተበዚሑ እንታይ ዓይነት ጉዚ እዩ? ዘይግቡእ ጉዚ። ሙሉ መልሲ።
2: ውድድር ከመይ ክንከታተሎ ፀኒሕና ፍትዋት ተኸታተልቲ መደፍ ዮርና መቼም ከምቲ ዝበልኩኹም ፅቡቕ ነገራት ርኢኹምሉ ተማሂርኩምዎ ክትከውን ተስፋ ገብር ከምቲ ቀድም ኣቢለ ክብለኩም ፅናሕ ክ ከምዚ ክንሪኦ ፀናሕና እዞም ተምሃሮ እዚኦም ተምሃሮ መባእታ ትምህርቲ ከምምዃኖም መጠን እቲ ዝገበርዎ ግን በ ከምዚ ዓበይቲ ኮይኑ ይስምዐካ ነይሩ ኣዝዩ ፅቡቅ ዝኾነ ውድድር ኢና ክንሪኢ ፀኒሕና። ንሎሚ እተን ክልተ ዝበልክኹም ዓይነታት ትምህርቲ ተወዳዲሮምን ኣለዉ። እዚ ከዓ ቀዳም ኣይክፋል እዩ። ኣብዚ መፅእ ከዓኒ እተን ዝተረፋ ክልተ ዓይነታት ትምህርቲ ኣብ ካልኣይ ክፋል ጌርና ከም ነቐርበልኩም ቃል ኣትበልኩም ማለት እዩ። መን ቀዳማይ ወፅኡ ከዓኒ ሓቢርና ክንከታተልና መን ስዕሪ ክኾኑ ዝኽሉ ተወዳዲሮም ከዓኒ ምሳይ ሓቢርኩም ትከታተልዎ ተስፋ ገብር ማለት እዩ። ምባርከስ ካብ ዝቐፂለ ከ ናብቲ ስዕሪ ትሕዝቲ እየ ክብለኩም። ቅድሚኡ ግን ሓንቲ ሕፅር ዝበለት መሳገሪት ኣላትኒ ኣነ ከ ድሕሪያ ክምለሰኩመ ሰናይ ፃንሓት

ድሕሪ ዝሓፃን መስተኻኸሪ ዳግመይ ተራኺብና ኣለና። ፍትዋት ተኸታተልቲ መደፊዮርና ሞት ሕሶታትና ከመይ ትከታተሉ ኣለኹም? ፅቡቅ መቸም ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ተሓጊስኩም ደስ እንዳበለኩም ትሕልፈ ክትህሉ ተስፋ ንገብር። ባርከስ ካብዚ ብምቕፃልካ ነታ መወዳእታ መደብናን ስርዓት ሕዝቶ ድራማ ይቐሪበልኩም ዘለኹ። ንሎሚ ድራማ ከ ቅድሚ ናብኡ ምኸደ ማለት እዩ። ማሓዛኻ መን እዩ? ስኺ ስኺ ስኺ ኖኖ እስኺ እዋ ማሓዛኸ መን እያ? ንስኻ ኸ ዓርክኻ መን እዩ? እዋ መቸም ምስ መሓዝትና ኣዕሩኽትና ኣዝና ከም ንፋቶ ኩሉ ዝምስክረሉ ሓቂ እዩ። እዋ ናይ ሎሚ ድራማና ኸ ኣርእስታ ማሓዛ ምሁራ እንትብለ ከመይ ገይራ ሓንቲ ንእሽተይ ተምሃሪት ክነሳሲ ምስ ዓበይቲ ምሁራንስ ክትመሓዙ ኽኢላ ከመይ ገይራ ትምሕዝነት ክትፈጥሩ ኽኢላ ዝብልካ ዋላ ናይ ሕቶ ኮይኑ ዘሎ ነገር እዩ። እታ ድራማ ክንከታተለና እንታይ እዩ ትሕዝታ እንታይ ክትምህረናኻ ሓቢርና ንሪኢኹም ብቕጥታ ናብኣ ክብለኩም እየ። ሰናይ ምክፋል

0: እዚ ናይ ጠፈር ክነግረኩም ፀናሕኩ ኣስትሮኖሚ ጆን ዋልተር ዝበሃል ነገርኒ እዩ።
1: ካልእ እውን ብዛዕባኡ ብዙሕ ነገርኒ
2: ዘሎ ጆን ኦልትራ ስትራ
1: ጆንስኹም ደመሳኸ እዚ ናይ እንስሳታት ገለ ክመን ነገርኪ?
0: ኣሀ እዚ ናይ ባህሪ እንስሳታት ኢለ ክነግረኩም ፀናሕኩ ከዓ ቬትሪናሪ ዶክተር ዮሴፍ ዝበሃል እዩ ነገርኒ
2: ኣባዛሓፍተይ ንሕና ክንሓተ ክደልና ዘለና ኮ ብዛዕባ ካሊ እዩ ናይ ወርሒ ናይ ጠፈር ናይ እንስሳ ኮ የበልናክን ነዞም ምሁራት ብኸመይ ተላሊኹ እዮም ንእሸሎም ከማነናኣ ብኸመይ ክተላሊኹ እዮም ንገርና ስ
0: ንሳቶም እኮ ከምቲ ንስኹም ትሓስቦም ኣይኮነ ተተላሊኹሞም ከይ በቕኡ ተመክሮኦም ፍልጠቶም ክነግርኹም እዮም ተደሊኹም ከዓ ክላልየኩም ክእል
2: ወይ ነገር ኣብዘይ መንጠቢትክን ኣይተእትዋኢትክን
1: ንታስኹም ዶበስኻ ወደ ማዓሲ ክትለልና
0: ናብ ገዛኦም ምኻዳ የለይኩም እሶም ናብ ገዛኹም ክመፁ ክእል እዮም
1: ንገዛና ክሳብ ፅባሕ ንሽተ ዕድል ምሃቡኒ ኩሎም ሕዚኦም ክመፅ እየ ንሕጂ ግናቸው
2: ንገዛና ክመፁ እዮም ማለት ድዩ ኣጆን ኣልትራድ ዕላ ቶማታ በዓል ዶክተር
1: ዮሴፍ ተዝተባሉ

በሉ ፍትዋት ተኸታተልቲ መደብ ፌርና ፌርና ንሎሚ ኢላቐሪባት ልና ዝነበረት ሕሶታት እዞም ክንካታተሎም ፃሕና እዮም ነይሮም እዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ካተማየርና ክንከውን ተስፋ እንዳግበርኩ ምርኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ኣብ ልክዕ ሰዓት ይኸውን ክሳብ ሽዑ ግን ሰሰናይ ንኽልና እንዳበልኩ ቻ

0: ሰላም ሰላም ኣብ ውሽጢ ሃገርን ወፃእን ብምዃን ኣብ ምክትታል ትሕዝቶና እትርከቡ ክቡራትን ክቡራንን ተኸታተልትና ሰለስተና ኣዳለውቲ መደብ ሙዚቃ ክትርእዩ ከለኹም መቸም ኩሉ ግዜ መልሲ ኣለዎ ፍሉይ መደብ ሙዚቃ ከም ዘሎ ርዲ እዩ። ንሎሚ ፍሉይ መደብ ሙዚቃ ኣዳሊናዮ ዘለና ከምዚ እንሻባሸበሉ ዘለና ዕለት ንክብሪ በዓል ናፅነት ሃገርና ንምኽባር ኢና። ሎሚ ዓመት ድማ ኩሉና ፈሊጥናዮ ከም ዘለና ንመበል 35 ዓመት በዓል ናፅነት ሃገርና ፅንዓትና ዋሕስና ብዝብል ቴማ ኢና ኣብ ምኽባር ዘለና። ስለዚ መዓልታዊ ኣብ ትሕዝቶና ኣብ መደባት ኤሪቲቪ ማለት እዩ ቁሩብ ንድሕሪት ምልስ ኢልና ሃገራውያን ደርፍታትና ክንፍትሽ ክንፍትን ኢና። ምክንያቱ ሃገራውያን ደርፍታትና እንተ ደኣ ኣብ ምምፃእ ናፅነትና ርእናዮም ዓብሪ ተራ ዘለዎም ኣገደስቲ ዝኾኑ መልእኽቲ ዘመሓላልፉ ዝነበሩ ኣብ ከተማ ዝነበረ ከምኡውን ኣብ በረኻ ዝነበረ ንሓድሕዱ ክረዳድእሉ ዘኽእሎ ዝነበረ ሓደ ካብ ነጥብታት ስነ ጥበብ ስለ ዝኾነ ክቡራት ተኸታተልትና ቁሩብ ንድሕሪት ክንምለስ ኢና። ንመላ ህዝቢ ኤርትራ ድማ እንቋዕ ናብ መበል 35 ዓመት በዓል ናፅነት ሃገርና ብሰላም ኣብፅሓና ርሑስ በዓል ናፅነት ክንብል ንፈቱ።
1: ኣህለን ወሳህለን ብኩም ኣዕዛ ሙሻሂዲን ፊ ሓልቀትና ኣልሙሲቂ ኣልካሳ ብሙናሰበት ዒድ ኣልእስትቕላል ኣልመጂድ ሰነዲ ጠብዓ ጋዕድ ይሕተፍል ታሕቲ ሸዓር ሰሙድና ደማኑና طبعا زي ما انتم عارفين كل مره انا وزميلتي فاطمه وماجده لما نجي دايما يكون برنامج خاص برنامج موسيقي في اعيادنا الدينيه وفي اعيادنا الوطنيه. طبعا برنامجنا ده حيكون بمناسبه عيد الاستقلال المجيد السنه ال 35. احب المناسبه دي اهني الشعب الاريتري الموجود في الداخل والخارج وطبعا طبعا اكيد قوات دفاعنا الباسله اقول لهم كل سنه وانتم طيبين بالمناسبه دي. وطبعا حنكون دي اول حلقاتنا حتكون بمناسبه عيد الاستقلال حنكون معاكم تقريبا شهر كامل حنقدم لكم برنامج وطنيه جميله اغاني وطنيه جميله جدا من ايام زمان حيكون فيها عندكم ذكريات اكيد خاصه مقاتلينا الكرام حيكون

0: ፅቡቅ ሕጂ እውን ካብኡ ኣይ ክንወፅን ኢና። እቲ ናይ ሜረ ደርፍታት ብዙሕ ደርፍታት እዩ ዘለና። ሽቦ ሽቦ ክንብል ከለና ኩሉ ሰብ ይዝክራ እዩ እዛ ደርፊ እዚኣ። ስዓድ እውን
1: ኣብ ስቱድዮ ሓንቲ መዓልቲ ሽቦ ሽቦ ሳዕሲዐላ ኣብ ደባይዋ ሕጂ ይዝክሮ
2: ሓቂ
1: ጥዕምቲ ደርፊ ዋላ ቆልዑት ንኣሽቱ
0: እፈትዋዮም ትድገምያ ከዓ እሳ እውን ካብቲብቲ ፈለማይ ኣብቲ ዋናት እቲ ዝተደርፈት ደርፊ ብዓቢ ድምፃዊና መሓመድ ዘሚልያ ብቋንቋ ኩናማ ከማታብዑነ ልለየኩም በርናምጃትና ዘየትብላ ኣስተብዳ በርዱ ብዙሕ ሓልየቱ ዱልያ ምልየና መንንታት ለና ከማግላን ብላ ፀናሕና ሕላየት ዓቢ ፈናን መሓመድ ዘሚል ሕላየት ኩናማ ሽቦ ሽበላ ትብል እግላ ንርኢና ሄ ግና ቅብልቱ ናይ ኢለ ሰነት ለ ስቕራትና ሄ ደማና ሰባትና እበትብል ስቕራት 35 ሰነት ዒድና ዓይድ ኣሌና እግል ኩሉ ሸዓብና ሄ ኣሰናይ ዲብ እለመና ሰበት ኣብፅሐና ዲብ ንብል ኣዜማ ዲብ ሕላየት ክንብል

ምክንያቱ ኣብ ውሽጢ ፀላኢ ኣቲኻ እሞ ከዓ መዕርፎ ነፈርቲ ኣቲኻስ መዓርክን ድዚ ብዝሒ ዘለዎን ነፈርቲ ደምሲስካ ብዘይ ሓደ ክሳራ ክትወፅእ እቲ ስራሕ ቀሊል ኣይነበረን ዕበ ፍፃሚ እሞ ከምቲ ዝበልክዮ ፅቡቅ ዘለኹ ኣተቅብላትና ለክል ሓልየት ንዘርእየና ግን ነቕብልቱ ድማ ንግልኩሉ ሸዓብና ኣሰናይ ዲበ ዒድ ሕርየት 3 ወ 5 ሰነ ኣብፅሐና ዲ ምበል

0: አንታ ብርሃኔ
1: አይን
0: አንደ ቀኒኻ
1: እወን
0: እኽለቀሽምት ገሽካ ቀኒኻ
1: አይን
0: ብዛዕባ አስመራ

ኣብ ክንደይ ሓይሉ ንዋጋ ኢሉ መሬተ እውያ ብደም ጨቅያ ድንቂ ቆሚድሓወይ ኣኽሊለይ ሽልማተይ ጠባና

ربي يا الكسار حي ننجزت الحساب ايه طبي الكسار.

ሻቢያ ኩመንዶ አስማራ ለሕሉቴ ሲራግለት ግራ ሩብቴ ኢትዮጵያ ከሳሪሴ ዶዕብያ ኩመንዶ

መጀመርታ ንዝገበርኩም ለይ ዕድመ የመስግን። ብምቕፃል እዛ ደርፊ ብ1987 እያ ንስራሕ ተዳልያ ኣብ መጀመርታ ዓመት ማለት እዩ። ዳሓር ኣብ ቤት ምሶውራ 87 ማለት እዩ ፌስቲቫል ነይሩ። ንመጀመርታ ግዜ ኣብቲ ፌስቲቫል ናይ ቤት ምሶውራ ኣብ ዓራርብ ማለት እዩ ዝነበረ ተደሪፋ ዘይተፀበዮ ኣነ ተፀቢኮንኩም ዓይነት ተቐባልነት ብጣዕሚ ዓብ ተቐባልነት ነይርዋ። ከም ደርፊ ተሐጉሰካ፣ ተፅናዓካ፣ ተብክየካ ኩሉ ባህር ኣለዋ። ስለዚ ኣብዚ እዋን ዝቀሪባ ማለት ተቐባልነት ካ ላዕሊ ነይሩ። ብጣዕሚ ፅቡቕ መዓልቲ ነይሩ ሽዑ ማለት እዩ።

0: ሽዑ ክትህቦም ከለኻ እቶም ተፃእቶም ናይ ተጋሎ ሓርነት ይንቀሳቀሱ ሞ ቀሪብናዮም እንዳበልካ ሸተት ኢሎም እዮም ጠፍኦ ከምዚ ናይ ምሻለኪ ክሳብ ክንደይ ነይሮም እንታ ዝቀረብካሎም ከማንስ ክበልዑ ኣይክእሉን እዮም ነይሮም መሪድ ግዜ እዩ ነይሩ ማለት እዩ። እዛ ደርፊ እዚኣ ከዓ ሓያል ናቱ ገላፂ ትብላ ኣበደ እንድሕር መፅያ ከዓ ኣዴታት ኤርትራ ኣብዚ ሕጂ ኮይነ ብፍላይ ክሪኦም ከለኹ ክሳብ ክንደይ ሓያላትን ተባዓትን ምዃንን ክገልፅ ደሊ ማለት እዩ። ምክንያቱ ንውሉዳ ኣወፍያ ንጅግንነት ናይ ወዳ ፈሪዓ ብደቃ ተሓቢና ንደቃ ንገድሊ ክትሰድድ ተሰዊኡ ክትሰምዕ ከላ እልል ትብል ኣድያ ዘላትና። ስለዚ ኣብዚ ሕጂ ኮይነ ክሪኦ ከለኹ ሞ ከዓ ምስ ወለድኩ ክብደቱ ሕጂ ይረአያኒ ዝያዳ ማለት እዩ። ከም ታሪክ ዳ ያ ቀደም ዝስሕበኒ ነራ እምበር ከም ታሪክ ናይ ኣደ ኣብ ኣደነት ምስ በፃሕኩ ዘለዎ ሓይሊ ዝያዳ እዩ ዝስምዓኒ። ምክንያቱ ደቅና ሓንሳብ ወፂኦም ክንፅበ ነምሲ ድሓንዶ ኮይኑ ኣበይ ከይዱ ገለ ንብል ኣደ ግን ንሓውን ነበልባልን ሰዲዳትካ ሓበን ኩርዓት ዝስምዓ። ስለዚ በደ ክሓስብ ከለኹ ናይ ኣደነት ኤርትራስ መዳርግቲ የብሉን ክትገልፀ ውን ሓፅረካ እዩ ሓቂ
1: ወሰን ሓዲሩ ገና ከሎ ዕሸል ጥዑም ኣይረአየን ንጥዑም ክቐልቅል ብዘይካ ብዘይካ ጥምዋ በረኻ ህደት ገደል ብዘይካ
0: ኣብ ዓላ ተራእዩ ምስ በሉኒ ነዛ ዓይነይ ንክሪኦ ሎም ፅባሕ ይበልኩ ዓላ ኣትየ እንተጣየቕኩ ግን ብቐሊል ትረኽቦኦም ይኹን ተዘይደኸም ክንሕሸክም ዶ በኩሪ ውላደይ ስለ ዝነበረ ግን ዝርንዛሕ ነቢዐ ዓቢት ንሱ ተበጅዩ ክብርሞት መይት ክተሰውኡ ኣነ ግን ከም ወላዲት ሓዚነ ከም ሓርበኛ ምጨክ እወ ንምጭካን ኣይግዛእን እየ ንምባል ዝወለደት ማህፀን ትገብ ጨኪነ
2: ንምጭካን ጨኪ ኣይግዛእን እየ ንምባል ዝወለደት ማህፀን ትገድድ ጨኪነ።
0: መቸም ሰውራ ኤርትራስ ንውሉድ ወለዶ ፅንዓት ዝህብ ታሪክ እዩ ዘለዎ። ስለዚ ነዚ ሕሉፍ እዚ እንዳረአዩ ደቅና ታሪክና እንዳሰምዑ ታሪክና ደግሞ ከም ዘለዉ ተኣማመን እንዴ ታሪክ ህዝቢ ኤርትራ ነባሪ እዩ። ፅንዓት ናይ ኣዴታትና ከዓ ነባሪ እዩ። ነዚ ከዓ ኩሉ ግዜ ንሃገር ከተውሕሰሉ ታሪክካ እንዳደገምካ ፅንዓት ክትገብር የተባብዓካ እቲ ታሪክ ሲ ንክትፀንዕ የተባብዓካ ኩሉ ግዜ በዓል ኣብዚ ኣጋጣሚ ንበዓል ናፅነት መበል 35 ዝቐርብ ዘሎ ብምዕዳምኩም እንዳተሓጎስኩ እንዳክበርኩ ማለት እዩ ፅንዓትና መብፃዕና ንሕድሰሉ ንስዕስዕ ክንፃወት ንኽእል ኢና። እዚ ግን ንዘለኣለም ፅንዓትና ወይ መብፃዓና እንሕድሰሉ ብምዃኑ ንህዝቢ ኤርትራ ለበዋ ዘድልየኳ ኣይኮነን ግን ኩሉ ግዜ ኣብ ፅንዓት ክንነብር ታሪክና ክንስንድን ከነፅንዕን ይላቦ ማለት እዩ። ንኩሉ ህዝቢ ኤርትራ ርሑስ በዓል ናፅነት ብፍላይ ንሓይልታት ምክልኻል ርሑስ በዓል ናፅነት እናበልኩ ከዓ ሓሳብ ይዓፅ ይቀኒለ
1: ዲብያናይ ወንጎቦ ምስ ሰገራ ንሳሓል ነቂለና ኣለና ንክብላ ገተብ ምሰጥለለየ ኮነ ዝላ ስሙርጥፅን ፀባ ተደሪራ ኩናት

ዝቐደመይ ንመንፈስካር ኢል ክሳግም እየ ንቕድሞ ኣሰርካ ለሚነይ ክጋልብየ ገና ኣብ ዝባን ፈረስካ ኣብ ናትክክደ ዝኾነ መንግሥቲ ብዝኾነ ጣቋ ኣብ ዝኾነ ሜዳ ብዝኾነ ቋንቋ ይምጻብ ምክሉ ይንቀጻብር ኩናት ትኹን ብር የትክላ ፍትሕ ኣነ ለኒ ምዕራፍ ታሪኽ ኣለዋ ጓሕ

يحليو ما تيمشرا سينا صوتي مستورا يحليو ما تيمشرا.

trovo nome.

0: ልምዲ ምስቃስ ደይ ይኮ
1: ካብቲ ልምዲ ክወፅ እንዲ ንወፅ እንዲና ዓተፅብቶ ዓተፅ ወፅ ኢና።

0: ኣሎ ስቲፍዓወይ ከመይ ቀኒኻ? ንስኻኸ ድሓን ዲኻ?
1: ድሓኒና ፅቡቅ ኣለና ሲኮ፣ ፅቡቅ ኣለና። ኣንተ ኣኪለኻ ደው ኢሉለይ ነይሩ። ብጣዕሚ ተሓጒስና ሲራክ ሓወይ ቦቦቦ። ናይ ብሓቂ ተሓጒስና። በቃ ማማ ሞትም ናይ ትፈልጥ ሓቂ ንግዜ ኣትድፈን እምበሪ እዚ ከም ድመፀ ዳ ፍሉት እንዲ ኣትብለካ። በቃ ንስኻትኩም ከዓ እንኳ ሓጎሰኩም ናይ ብሓቂ እንኳ ፃማኹም ራኹም ከርተት ኢልኩም ይኹም ከርተት ከርተት ኢልኩም ይኹም ናይ ብሓቂ
2: ካብ ኩሉ እታ ሊብሬቶ ምስ ረኣየኒ ኣነ ኣሚነ ሓደ ሚልዮን ዝኣክል ክብ ከለኹ ሕሰብ እዮም።
0: ኣታ ስቲፍዓወይ እዚ ከም ድመፅዳ ማዓስ ጠፊኡኒ ትዘጉየካ ነገር ምስቲ ናይ ክብረት ጥዕናን ዝወሰዶ ግዜኒ በር ክብረት ኣብ ኩሉ ተዓዊታ ናይ ገንዘብን ናይ ገዛን ዓወት ዘይኮነሲ ሓቅነት እዩ ተረጋጊፁ። ሕጂ ደኣ ኸማን ክብረት ኣቦይ ዳርጋ ዘይሞተ ክትብል ጀሚራ
1: ሓካ እንዲኦም ሞሲራ ክሓወይ ኣቦይ ዓንዶም ዳርጋ ደሞት እዮም ስኢልካ ብ ኣቦይ ዓንዶም ተለኪሞም ስኻትኩም ላዕልን ታሓተን ኢልኩም በቲ ንሶም ዘቕርብዎ ወረቐት በቲ ክብረ ስድራ ቤተያ ኢለኻ ክብኒ ምሳኻ ክራ ቅርብኒ ዝበለቶ ተሳዒርኩም ተትኾንኸ እዚ ዓብ ዓወት እዩ ሲራ ክሓወይ ዕልኩሉ ክምስገኑ ዘለዎም እቶም ድሕሪት ኮይኖም ቃሎም ዝሃቡ ኩሉ ፋሚሊ ናይ ብሓቂ ክምስገን ዝግብኦ እዩ እዚ ሓቂ ከዓ ንንግዜ ተኸዊላ ዝፀንሕ መጨረሽታ ብሎክ ምበላ ኣይተርፋን ይርያ እንኳ ሓጎሰና እንኳ ሓጎሰና ሲራ ክሓወይ።
0: ኣሜን ኣሜን ስቲፍዓወይ ሕጂ ንማማ ክድውለላይ ሕጂ ኩሉ ነገር ተወዲ እዩ ቅሶኑ ኣብ ምምፃና እዩ
1: በቃ እንኳ ሓጎሰና ሲራ ክሓወይ ሓራይ ቻው ቻው ሩሕ መዓልቲ ቻው
0: ኦኬ ስቲፍዓወይ ቻው ቻው ሩሕ መዓልቲ

0: ዝመቸዩ ዝኾነ ይትበልዮም ካል ራድና ና
1: ባዕታ ናይ ትሳም በር ኣነ ኮ ናትኡ ብሂን ደሎ በር ሱ ኣ ብግብሩ
0: ንስም ብግብሩ ኣትዎ ደሎ ሕጂ ዶ ንሕሱ ኮይና
1: ኣብዘይ ትፈልጦ ስኢልካ ትምስክር
0: ኣምሃሮ ኮኑ ኣብዩኒ እዩ
1: ከምዚ ኣዶ ትሕሸካ ሓሲኻ ምምስካር ኣብ ምንታይ እትካ ሎ
2: ቤታ ኣነ ሓሴ ኮንኩ መስኪር ሓቂ ዘለኹ ይመሲል በር ዳፈለጥረ ሰብ ሕስ እዩ
1: ሓሴ ኮንኩን መስኪረ ገለባይ ትበለኒ
2: ሞ ይፈለጥኩም ከተፍሉጥ ነርኩም ንስኹም ኮይኹም ተፍሉጥናፈጡ ርኩም ተፍሉጥና
0: ፈሊጥካ እንዲኻ ምፍላዳ ፈሊጥካ ኮያ ክሰምዓኒ ካደደለካ መርክ ግዜ ነገረካ
1: እኒ ኣለካ ሞ ገደልኣት እዩ
2: ሕጂታይ ክትበፅሑና ዲኹም መፅ
1: ክትመሩ እስኻ ስቕሙ ቤል ሓንሳብ ኣነ ምስ እየ ዛርብ ዘለኹ
3: ሰላም ናትናስ ጥዑሚ ክደይ ከማና መንእስያት ኣለዉ ፍቕሪ ድባት እሞ ክብረት ዝዕጂ ናባ ከምፂኢኑ ዘሎ ጉዳይ ንኣኸ ዝበቅዕ እኳ ተዘይኮነ ግን ብገለ ክፋል ወይ ከዓ ብገለ ሸነኹ ቁርብ እንተህደአ ኪኢለ መፅኤ ዘለኹ ክብረት ከም ግብርኺ ኣይረኸብክን ከምቲ ክትኮን እዩ ዝግባእኪ ጎማ ኣይኮንክን ከምቲ ዝሓሰብ ከዮ ፀናሓክን ግን ካብ ወረደ ትብሎ ነገር ይብልካን ሕጂ ከዓ ዘለና ሓይሊ ኣኪበ መፅኤ ዘለኹ ከም ድፍረት ኣይትሕስብለ ግን ለባም ስለ ዝኾን ክትርድእኒ ክብረት እዚ ኣብ ልዕሊ ክዝወረደ ትረፍ ንዓኺ ትርህፂ ንስድራ ክትሓስቢ ንሕዋት ክትሓስቢ ሰብ ንተርሕ ሕማቕ ሰብ ከማ ዝግብኦ ኣይኮነን ግን ወሪድ ኣሎ ብቴድሮስ ዝወረደኪ በደል ቀሊል እኳ ተዘይኮነ ካብኡ ዝኸበደ ከዓ ናይ ኣደይ ወላዲተይ ብሓሶት መስኪራ ዝገበረቶ ነገር ድቃ ስለይቲ ይኸሊኒ እዚ ክብለክ መፅእ ዘለኹ ክብረት ካባ ክለቢ መል ኮንኩ ካብ ልቦና ኸ ተማሂበ ካብ ልቦና ኸ ለቢ መስለ ዝኾንክ ሎማ ኣንቲ ኣብቲ ደይ ዘላቶ ተሃድሶ ኣብየ ውዒለ በደይ ገርኤ ናባ ክመፅእ

0: ክብረት ሃፍተይ ነደይ በቲ ዝገበረቶ የቕረ ክትገብርላ የቕረ ክትብልላ እየ መፅኪ
1: ሰሊሓወን ከምቲ ተኽብረና ኣንዎን ልዕሊ እየ ዝኽብረካ ምክንያቱ ተናፍቀኦም ነገር ፅቡቅ ገረ ስለ ናይ ረሃዋ እንታይ እዩ እቲ ፍሉይ ነገሩ ንና ስድራ ኢና ሄለን ሓፍትና እያ እና ከም ሰይቲ ሓውና ርኢናዮ ንፈልጥ ኢና ከም ሓፍትና ኢና ንሪኣ ትፈልጥ ኢኻ ንዓይ ብፍላይ ሓፍትያ ንሳሊና ሓፍታ ኩሉ ገዛ ረሃዋ ኣድያ እያ ከምዚ ፀገም ኣጋጢሙ ክብላ ከሎ ካልእ ትረፍ ክብረት ንምንታይ ቃል ክትቕየር ኣለኸ ኢላ ተተሓተኒ እቲ ሓቂ ንፈለጠቶን እዮም እዚ ኩሉ ከይፈለጠ ግን ኣብ ጎኑ ቴድሮስ ኮይና ማለሲ ተታሊላ ድሓ ንበላ ሞ ክትምስክር ተገድ መፅያ ኣነ ሰንቢደ እየ ምስረኣኹዋ ኣብ ሓቂ ሰንቢደ እየ ረህዋ ድያኸ ኢለ ግን ጌይራቶ እዚ ከቢድ ነገር ኣይኮነ እንታይ መሲሉ ካ ብዓብኡ እቲ በዕለይ ዘዕበኽዎ ሓወይ ደምሪ ሂፀ ስድራይ እንድሕሪት ገዲፈ ሓወይ ኢለ ዘዕበኽዎ እናጠለመኒ ንረህዋ ተታለላ ሞ ይገርመካ
2: ከቢድ እዩ እዚ ጉዳይ ኣብ ኣደይ ክኸውን ስለ ዘይነበሮ እዩ
0: ኣደይ ነቲ ሕማቕ መዓልቲ የለኹና ይበለቶ ግን ወሪዱ ዝሕዝን ከኣባኸ ብምዃን እዩ ግን ክብረት ልባም ስለ ዝኾንኪ ነደይ ሕድገት ብምግባር ከኸ ክብረት ሃብኪ
1: ፀገም የለን ሰሊሓወይ ፀገም የለን ምክንያቱ ነዚ ንምቅላዕ እውን ንስኻ ዘተፃወጥካዮ ተራ ቀሊል ኣይኮኑ ሌላይኮነን ስለዚ ኣነሱ እየ ዝርኢ ንራዊ ከታላ ኽእል ቴድሮስ ቴድሮስ ንፈልጦ ኣይኮነን ቴድሮስ ክልተ ሰብ ቴድሮስ ምሳይ ካልእ ምሳኻ ካልእ ምስ ካልእ ካልእ ምስ ድላዩ ክጋማጠል ዝኽእል ሰብ ኣነ ከምዘይ ፈልጦ ነ ትሓወይ ኣፍኮርስ ንእሽትኡን ስለ ዝገደፍክዎ የለልየ እቲ ባህርያት እውን ክብል ኣይክእልን እየ ግን ዘጋጠመ ከጋጥም ትፅቢተይን ድልተይን ኣይነበረን ትፈልጥ ኢኻ ክራይ ሳብ ትገዛዛእትወ ሂወት ኣቦና ለኪሙ ኩሉ ፍቅሪ ተሳዒኑ ብዓብኢኻ ካብ ገዛና ወፂና ኣምላኽ መስገን ጥዑያት እንዳሓሙ ስለ ዘለውኒ ብዓብኢኻ በዓል ቤተይ ካብ ጎነይ ስለዘይተፈለየ ምዕቆብ ገዛ ረኪብና ኣለና እምበር ካብ ገዝእን ወፅአን ኣብ ሆቴላት ከሪመን ንኩሉ ጉዳያትን ክፈትሓ መዓት ገንዘብ ኣውፅአን ዝምለሳ እውን ብዙሓት ኢና ንፈልጥ ስለዚ ብኡ መጠንቃእ ተመስገን ብልኣነ
3: ኣቦሽከ ብለና ነይሩ
4: ኢልካኣነ ሲልኣነ
3: ብሓሶታይ መስኩርኩ ኣሚነ ዮ ስለዚ ኣመንኩ
5: ከዓለካ ገደልኣትኻ ወደይ
4: ለኪመካ ሕጂ
3: ባእታት ኣይቕና ኹም መፅኹም ኣይናፈቕኩምና ኒ
4: ናፊቕና ካ ናመፅና እንታይ ትዛርብ ደሎ ናፈቕት ኳይ ድምፀና ኣሎ ግን ሓደቀ መፅኻ ይሓርቃ ኣሎ መሲልኒ ኣሚነዮ ናትዩ ነይሩ ከመይ ናትኹ ኣቶ ንኾን ኣብ ከመይ ታዕዝካ
3: ተጋጊና
4: ኮይኣትካለካ ሕጂ ግን መምሃር ኮነካ ተማሃሩ
3: በቃ ንምሃር ኣለና ኣምላኽና ሒዝና ተረዲኻ ለካ ንምሃር ኣለና
4: ሕጂ ምስ ተሸገርካ
5: ናዓጥራይ ሕጂ
3: ታይካ ናይ ብሉ ግቡም ድማታ ንእሱር ተየትለካ ይበሃል ኒታ ዝኾነታ ናይ ሳምና ኣሎና ይላማ ናሪኢኹም ኣለኹም ጨጉሪ ዘገፍገፍ ናይቲ እንታ ናይ መቐምቀም
5: ኣይ ቅድሰንን ኢናቱ ንዓኸ ይዳ ሓተካሎቶም
3: ጀማዕ ደይኮና ንሓንዓይብ ክንኮን እንት ቤት ዓይነት
5: ሳኒ እንታይ የድልየካ ገ
3: ኩሉ የለን ኩሉ ኩላ
0: ክብረት ቅድሚ ሕጂ ዝገበርኪ ብቅድሚ ክፀንሐኪ ዘረእኸያኻ ተዓንፅድ ሰናይ ዘርእኪ ሰናይ ከዓ ዓፂድኪ ሕዚ ዘመስግነኪ ክብረት ዝኾነ ይኹን ነገር ከምቲ ቅድሚ ሕጂ ሕጂውን ኣነብገኒ ከለኹ ነደይ ሕድገት ጌርክ ማለት ከዓ ንይ ሕድገት ጌርክለዩ ማለት እዩ
1: ምሳኻ ክማ ከይድ ክርአ ምሳኻ ከይዲ ክበፅሓ የ ክርአየ ክነግረ እያ እቲ ዝበለፀ ካብኡ ተማሂራ ንክትወፅእ ጥራይ እምበር ደስ ዝብለኒ መስለካ ዲኻ ቤት ማእሰርቲ ሓወይ ኣብቲ ቤት ማእሰር ደስ ዝብል ኣይብልን ግን ካብ ወረድ እንታይ ይግበር
0: ክነግረኪ ክብረት ሎም ዓንቲ ምሳ ምስ ባዓልኩ ናይቲ ተቐፂዓቶ ዘላ ይሓሰበትን ናይቲ ኣብ ነብሳ ወሪዱ ዘሎ ይሕሰባን ናይቲ ኣብ ልዕሊ ክዝወረደ ገበን ኣብ ልዕሊ ክዝወረደ በደል እሱ ዩ ዘሰቀያ ዘሎ እሱ ዩ ድሕሰባ ዘሎ ምስ ንብዓት ዓይና ገዲፍያ መፅ

0: ኣግባእክን ይኽብላት ግን ኩሉ ትርድእ ስለ ዝኾንኪ ብጣዕሚ ደመስገነኪ
1: ፀገም የብሉን ሰሊሓዊ
2: እሞ ክብረት ሃፍተይ ኣነ ክኸይድ ሰዓት ቁሩብ ኪት ኢላ ትምላ
1: ሰነቤት
2: ምስ ፍዓል ሽረኩሕ ክመፅእ ክኸይድ ፎሊንካ ኣለና ንዲ ሮማ ኣለና ቶም ምፅት ማኪና ግድዕ ናብ ሶሉሽፊዮም ፍቃድ ሓቲት መፅእ ግድን መፅእ

0: ኣረ ዘብሲ እቲ ማለ ዝፈልጥ እዩ ክብረት ኣብኪ ክብረት ሓፍተ መፅእ ካልእ ግዜ ንባዓሲራካ ሰላም በለለ ሕራይሽ ሕራይ
1: ኢታ ቴዲ ንሓንዲኻ ቴዲ ናይ ብሓቂ ንባዕልካ ብሽግራት ኢኻ ንዓይካ ብሽግርት
2: ኢኻ
1: እዛ ኣነ ምስ ዘለካ ግበን ካልእ ግበን ክውስቀልካ ይደኒ ገንዘብ ሽ ተቐመጥካ ገንዘብ ኣሎ ኣነ ደ ሓንቲ ወለድ ግልፎ ከም ገንዘበይ ግን ሃለኒ
2: እታ መምሪ ሓወይ ካብዚ ዘለዎ ኩነታት ንቅድም ክወፅእ ካብቲ ዘሕለፍካ ኣይከፍኒ ንእሽተይ ተፀመመኒ ሽዑ ትግበር ንገብር
1: ሕጃ ናኸ ከመ ኢሉ ክፅበየካ ዋላ ብዝኾንካ ኳ ክትገብሮ ትኽእል ኢኻ እታ ቴድሮስ
2: ርዳእኒ ግን ትሪኦም ኣለካ ቆልዓ ሰበይቲ ብጎልገል ደርቢ እዮም ስለዚ ንእሽተይ ተፀመመኒ ድሓን ወይ ከዓ ካብቶም ዕርክተይ ድዩ ወይ ከዓ ቤተሰብ ገለካ ክትገብረልካ ኢ
1: ድሓን ርባ ሕሰብ ሕጃ ክፅበ ኣነ ኮ ገዛ ክገዚ ኢለ ይመፅእ ናይ ኩሉ ፀገመይ ርኢኻ ማለት ሲ ቆርብካ ተርዳእ ንባናዓይ ኣነ ገዛ ክገዚ ኢለ መፅስ መሊስካ ንዓ ክፅብየካ ግዜ ክጥፍ
2: ርዳእኒ እዩ ግን ካብዛ ዘለኹዋ ትኸፍእ ኢላ መብሬ ሕጃኻ ንእሸይ ተዓገሰኒ ኣነ ዝግበር ገይረ ሓንቲ ዝኸውን ኩሉ ክገብሮ እየ
1: ቴድሮስ ኣነ ነግረካ ኣሎ ገዛ ክዕዲ ግደ ስለዝመፃኹ ኣብዝሓፀረ ግዜ ገንዘበይ ተደ መሊስካ ኣነ ከሰካ ምኳኑ ይፈልጥ ካልእ ዘረባ ይብለ

0: ካልኣይ ትሕቶ እምነት ምጉዳልን ናይ ሓሶት መሰኻኽል ምቕራብን ገበን ምዃኑ ተኣምነሉ ዶ ዝሓተከ ዘለኹ መሊሰለይ ተኣምነሉ ዶ
1: ኣምነሉ እየ
0: ኣረ ተደረሱ ወዲና ኣለና ይኹን የለን

0: ሜዳ ደገለ ዘከርከ በጣም ዝምፅክረና ወይ ታዳ ደቂ ሰባት ሕማቃት ምኳና ከይተፈለ ኣብረሃባና ማዓሳ ማክ ንስክር
1: እንታይ ያ ከባድ ኣኹን ከ ከክህሉ ተካብደለኹ እንታይ ማለት ከ ከባድ ያ
2: ከባድ ኣይኮነት ኖርማል ነገር እምበር ንከይድ ኣብታ ቤት ፍርዳ ሓሙሽተ ደቅደውን ናቱ ድዩ እወ ናቱ እዩ ተወዲያ ናቱ እዩ ንብል ትወዳእ
1: ምስክር ደ ብለ ግድነት ግዜ ምስክር ዝውዳእ ጉዳይ ዘሎ
3: ወዲ ሕት ምስክር ኮይኑ ግን እሞ እንታይ ንፈልጦ ሃልና ኢላ ምኹን ምስክር
1: ዳሓንዳሓን ዝዓርከይ ማዕረ ኣነ ነዊሕ ዓመታት ብሓደ ክንጓዓዝ ከለና ፅቡቅ ጌርና ንፋለጥ ፈልጠን እንዲ ዝመስለኒ ነይሩ እንታይ ኣነ ከይሕስወካ ተጠራጢርካ
3: ተጠራጢሮ ኮይኮንኩን ግን ኣነስ ዝፈልጦ ነገር የብለየን እታ ድፈልጣስ ውሕት እያ
1: ዳሓንዳሓን ዝዓርከይ ማዕረ ግደፎ ብልዒኻ ኒኻ ትክሕድ ዘለካ ፀገም ዘለዎ ከ ይኮነ
3: ኣይከዓልኩን ኣነስ ወልካ ኢለ ኣለኩ
1: ኮስኻስኽብል ናይ ነብስካ ግበል እንታይ ካብ ዝፈልጦ ልቕመፅመፅ ትብል
2: እታ ልቕመፅመፅ ኣይኮነን ትገዛ ብገዛ ክንሕሱ ናቱ እንዲ ትገዛ ናተይ ደልና ከመይ ገይሩ ሕሱሱ
0: ካዓና ከማን ለኪምካና ብሓሶታ መስኪርካና ገለመለ እዚ ብዘይ ኢድና ብዘይ እግና ኮይናትኢና ኣይደለ
4: ብደፈ ምስ ከሰቆል በጃ ከኢለካ ናተይ ኣክሊ ንስኻ ከይትውቀሰን
0: ሰካደይ ኮንኩ ዘሎ
4: ኮይኑ እንዲ ሞ በቃ ሕጂ ሰቕ ንበል
0: ኣቤት ከዓ ኮድ ገደፈትለየ የብላን ብሓሶት ትምስክር ገለመለ ገለ ትብለኒ እንታይ ዳ እሙን ዓርከይ ክብል ኢለ እምበር ፈተ መዓዝ ኮይኑ ኢለ እያ
4: ክበል ሳራ እንታይ ከደይቱ
0: ደገ ኮነ ባ ማ እዛ ጉዳይ እዚኣ ቢንያም ዓርክና ጥራይ ገጢሞ ሓደ ኣሽኪልካኒ ሽኪልካኒ ኮያ
4: ግደፈኒ ባ ንእሽተይ ስጋዕ ድፅውዑ ንክዕርፍ ኢለ ምስ ኣምላኸይ ክራኸብ ኢለ እዚኣ ኮፍ ኢለ ግደፈኒ ንኻንካ ንዳሕሪ ትመልሰና
0: እዚ ትብሎ ኣለካ መምሃሪ ከዓ ኮነ

0: ሕጂ ዘሎ ግዜ በዝሕ ተማሂርና ብሰላም ምውፃእ ቅራይ
1: ከምኡ በቃ ይ ብሕልፍ 10 ግዜ ዝወቕሰ እንታይ
0: ንወቕሰ ካቆይ ኮንኩ ዘለኹ ኣግደፈና ሕማቕ ይውዕልና ንረኻ ምሽውዕሉ ሎም ማዓልት ናይ ካሜራ መፅያት ነራ ቤድ ማትና ጎራሕ ናይ ሞላ ትከ ዝቕረበሉ ዳ ዝፈጣር ቅረ ዘለና ሕጂኻ ንምሃር እዚ ከም መወዳእታ ናይ ኮን
2: ሌላ ዝጨጉርካ ከ ቀለይ መለይ ባብል ፀሎትና ዓዲግና ኣለ ላኽ በዓል ወዳ ኣለ ኣለካ ዲሞ ሽያ ከም ገዛና ይግበ
1: ኣለ ናሃራዳ
2: ኣብ
1: ደገና ውሽጢ ኩሉ
2: ተቆርቢመን ወለኒ ካብ ጌጋና ኮተ ማሂርና ኢና ግን ኣብዛ ጎኒ ከያነ
3: መርሓባ ሲራኮ ወደይ ከመይ ቀኒኹም ተሓኒ ቀኒኹም ክብረትካ ከመይ ቀኒያ
1: ከመይ ቀኒኸ ስኸ ጥዕክዶ ቀኒኸ
3: ዳ ሓኒር ሓኒር ዝወደይ እምበኣር ተወዲኡ እስቲ ፍንዲ ነጊርኒ እንታይ ዳ ኢለን ለምለም
1: ኣቲ ማማይ ንሳስ ደይ ነገር ውላድ ኮይኑዋ እዩ እምበር ማዓስ ትዒምዋ
3: ከምኡ ትበል ንውላደን ክብላሲ ቆራቢ ሰጋዲ ሰበይቲ ክሕስዋ ግዳድሓን በትርሓቂ ትኸጥን በራይ ዝበርን ከም ዝበሃል እንቋዕ ሕጂ ተዓወትኩም መጨረሽታ ንቕረ ተባሃሉ
1: ኣነስ ተዛሪበ ንዴ ስድራ ኢና ኣብ መንጎ ከምኡ ዘቃየም ጉዳይ ይብልናን ብፍቕሪ ንስዓሮ ኢለ እዮም ግን ክብረት ኣብያትን በቃ ምስማዕ ኣብያትን ንዓኸ ምናልባት ስለትስከፈኪ ግን ስኽተዛረብያ እሞ ተሰማዓትኪ
3: መኣስ ቀሊል ኮይኑ ሲራ ክወደይ ሓቃ እንድያ ኣብ ፅእ ንበረን እዩ ብኣምላኽ ዳ ንኩሉ ቀለል ዝዓቢልዎ እምበር እዩ
1: ሃራይ ማማይ ዝኾነ ነገር ተልዩ ክድውለልክ እየን በቃ ኩሎም ስድራ ሰላም በለዮም ሰላም ክናን
3: ብሩኽ መኣስቲ ኮፊርኩም እቶም መርሓባ ዝወደይ ብሩኽ
1: ኦኬ ማሚ ቻው ቻው

0: ዝለምዓ ስራሕ ከም ተዓመ ገሊጹ። ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስግን ስራሕ ከም ተዓመ ክፍሊ ሕርሻን መሬትን ሓቢሩ። መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂን ተራኺቦም ንኣስታት 2 ሰዓታት ዝቐጸለ ዝርርብ ኣካይዶም። ኣቶ ጉጅለ ኤም23 ካብ ምብራቃዊ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕጋዝ ከም ዘስፍሓ ኣፍሊጠን። ልኡኽ ኤርትራ ኣብ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪካ መደረ ስሚዑ። ካብ ጋምቢያ ዝበፅሐን ሓበሬታ ብመልክዕ ፀብጻብ ተዳሊሎ ዳናይት ተስፋዝጊ ከተቕርበያ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ናብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ። ልኡኽ ኤርትራ ብ13 ጉንበት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት ናፅነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናፅ መብፅዓ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ። ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ፀቕጥን ተፃዊራ ኣብ ብዙሕ ፅላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መረግጋስ ቀረብ ፅሩይ ዝስተማይ መግቢ፣ ውሑስ ኣከባቢ፣ ትምህርቲ፣ ጥዕና፣ ፀዓት፣ ሕጋዊ ስርዓት፣ ሓገዝ ንፅጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ። ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበፅሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኹሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መፃኢ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕፃልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ፃዕራ ቀፃሊ ምዃኑ ኣብሪሆም። ልኡኽ ኤርትራ ብተወሳኺ ምርግጋፅ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ። እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ።
0: ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጹ። ጋዜጠኛ ሳሙኤል ሃብተ ሚካኤል ንሚኒስተር ሓሊማ መሓመድ ኣዘራሪቡ ብመልክዕ ፀብጻብ ዘዳለወ ትሕዝቶ ኣሎ። ገረመስቀል ገረስ ግሄር ካቕርቦ እዩ።

ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓመ ኣድማዕ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምኽንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርናዕ ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኩሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝተቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል ዝጥመት ከም ዘይኮነ ኣነፂራ። ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 225 ብ544 ሚእታዊት ዓብዩ 1952 ከም ዝበፅሐ ብምጥቃስ ከም ውፅኢቱ ቁፅሪ ተምሃሮ ካብ 6461 ናብ ልዕሊ 100,000 ከም ዝበረኸ ገሊፃ። ብዘይካዚ ቁፅሪ ኣብያተ ትምህርቲ መባእታ ካብ 381 ናብ 197 ማእከላይ ደረጃ ካብ 65 ናብ 469 ካልኣይ ደረጃ ድማ ካብ 25 ናብ 132 ክብ ከም ዝበለ ኣፍሊጣ። ንቁፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991 1992 ኣብ ኩለን ደረጃታት ልዕሊ 267,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224 225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29448 ከም ዝዓበየ ሓቢራ። ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቁፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቁፅሪ ነቑጣታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክታ ረዲያ። ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምህራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣብ መምህራን ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መጻኢ መደባት ከም ዝኾነ ኣብሪሃ።

0: ኣብ ዞባ ማእከል ኣብ ምዕቃብ ማይን ሓመድን ምግራብን ከምኡውን ምውዳድ ነቑጣታት ማይን ልምዓት ዓሳን ዝምስገን ሰፊሕ ስራሕ ከም ተዓመ ተገሊጹ ወኪል ኤሪና ዳንኤል ወልዱ ንዘዳለዎ ዜናዊ ፀብጻብ ዕልልታ ሃብተ ማርያም ከተቕርበ እየን።
1: ኣብ ዞባ ማእከል ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም እትዓመ ወኪል ክፍሊ ሕርሻ መሬትን ኣቶ ኣስራት ሃይለ ሓቢሮም ምንጭታት ማይ ንምውሓስ ኣብ 84 ዓድታት 126 ዒላታት ከም እተኳዕታ ዝተፈላለየ ዓቐን ዘለዎ 59 መዕረቕ ማይ ኣጋንእ ከም ተዋደደ 209 መዕደሊ ማይ ንቑጣታት ከም እተሰርሓ 222 ኪሎ ሜትር ሻምብቆታት ማይ ከም እተዘርግሐ ገሊጹ። ንልምዓት ሃብቲ ዓሳ ብዝምልክዕ ድማ ካብ 219 ኣብ ዲጋታት ዓሳታት ክዝራእ ከም እተጀመረ ዛጊት 11 ማሕበራት ተመስሪተን ዓሳ ገፊፈን ናብ ዕዳጋታት የውርዳ ከም ዘለዋ ኣብ ሕምብርቲ ትርከብ ማሕበር ድማ ብሃገር ደረጃ ቀዳሚት ብምዃን ንሽልማት ከም ዝበቐት ሓቢሩ። ኣብ ልምዓት ኣሕምልቲ ንዝተረኣየ ዕቤት ከብርህ ከሎ ኣቶ ኣስራት ኣብ 998 ካብ 430 ሄክታር 37,600 ኩንታል እቶት ከም እተሓፍሰ ኣብ 225 ድማ መጠን ዝለምዐ ናብ 1313 ሄክታር ክብክብል ከሎም ልዕሊ 190,000 ኩንታል እቶት ከም እተረኽበ ኣብርሁ። ኣብ ፈለማ ናፅነት ብዝሕ ናይ ፀባ ከብቲ 12,000 ዝነበረ ኣብዚ እዋን ናብ 6,000 ክብ ኢሉ ምህላው ብምጥቃስ በዚ መሰረት ምህርቲ ፀባ ዓመታዊ ካብ 2 ሚልዮን ናብ 9 ሚልዮን ሊትሮ ክብ ከም ዝበለ ገሊጹ። ኣብ ንጥፈታት ምዕቃብ ማይን ሓመድን 49,620 ኪሎ ሜትር ዛላ ብእምኒ 37,641 ኪሎ ሜትር ዛላ ብሓመድ 10,378 ኪሎ ሜትር ቅናታዊ ዛላ 2153 ኪሎ ሜትር መደባዊ ዛላ ከምኡውን ልዕሊ 166,000 ሜትሮ ኩቦ ከትሪ ከም እተሰርሐ ብምሕባር ቁፅሪ ዲጋታትን ራህያታትን እውን ካብ 52 ናብ 133 ከም ዝዓበየ ኣፍሊጡ። ኣብ መወዳእታ ኣቶ ኣስራት ዞባ ማእከል ብማእከላይ ገምጋም ዓመታዊ ካብ 400 ክሳብ 600 ሚሊ ሜትር ዝናብ ከም ዝረክብ ብምጥቃስ ኣብዚ እዋን እዚ ካብቲ ክሕረስ ዝኽእል ልዕሊ 36,000 ሄክታር እቲ 91 ሚታዊት ይሕረስ ከም ዘሎ ኣረዲኡ።
0: ኤርትራ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ኣብ መንጎ ሃገራት ኣፍሪካን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽርክነት ንምስራት ዝዓለመ ዋዕላ ኣፍሪካ ንቅድሚት ተሳቲፋ ከምኡ ውን ኣብ ቤልጅም ሽወደንን ሆላንድን ዝነብሩ ዜጋታት ዝተፈላለዩ ንጥፈታት ኣካይዶም። ኣርሴማ ኣስመሮም ብመልክዕ ፀብጻብ ዘወሃዶቶ ትሕዝቶ ይስዕብ።
2: ብኣምባሳደር ኤርትራ ኣብ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11/12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቕድሚት ተሳቲፎም። እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስትራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ። እቲ ዋዕላ ብቐንዱ ኣብ ሓባራዊ ረብሓ ምትእትታው ሓደስቲ ቴክኖሎጂታት ምስፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ ውሕስነት መግቢ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም። ብኻልእ ወገን ኤርትራውያን ነበርቲ ቤልጅም ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናጽነት ጸንቢሎም። ጸሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ህይወት ኣብ ዘስምዐ ቃል ብመስዋእቲ ዝመፀትን ዝተዋሕሰትን ናጽነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊጾም። ቀዳማይ ጸሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላጽ ነዚ ንኣትዎ ዘለና ናይ ልምዓት መድረኽ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ። ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ሃፄን ጴጥሮስ ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ጸሓፊ ሚኒስትሪ ጉዳያት ወፃኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ወደን ኣብ ኤርትራን ዕውት ርክባት ኣካይዱ። ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምድሕሪ ምክያድ መንግስታት ሽወደንን ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበፂሑ። እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካየዲት ኣካል መሪፆም።
0: ኣብ ንዞባ ድገ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬሮን ኣብ ልምዓታዊ ንጥፈታት ንዝተዋፈሩ ኣባላት ኩባንያ ህንፃ ሰገንን ህዝባዊ ሰራዊትን ንምትብባዕ እንጉደት ገይሮም ብመሰረት ዝረኽብ ናይ ሓበሬታ ኣባላት ኩባንያ ህንፃ ሰገን ኣብ መስመር ድገ ሳዋ ኣባላት ህዝባዊ ሰራዊት ድማ ኣብ ሩባ ሃሚየም ከባቢ ኬሩን ንሰብን ጥሪትን ተገልግል ዲጋ ኣብ ምስራሕ ተዋፊሮም ኣለዉ ፀሓፈ ግደፍ ኣብቲ ንዞባ ኣቶ ዓብዱልከሪም ዑመር ኣብ ዝሃቦ ሓበሬታ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬሩን ዝወሰዶ ተበግሶ ኣብቲ ዝትግበር ዘሎ መደባት ልምዓት ድፊኢት ከም ዝፈጥር ሓቢሩ ሓላፊ ቤት ፅሕፈት ሕርሻ ኣቶ ቴድሮስ ግብረ ማርያም ንመስርሕን ፀጥታ ብምትሕባር ህዝብን ህዝባዊ ሰራዊትን እትስራሕ ዘላ ዲጋ ብዝሃቦ ሓበሬታ እቲ ቦታ ኣቐዲሙ ብክኢላታት ሕርሻን መሻርክቲ ኣካላት መንግስትን ተፀኒዑ ዝተመርፀ ምዃኑ ብምጥቃስ ብፅቡቕ ይቕፅል ከም ዘሎ ገሊጹ ኣመሓዳር ንዞባ ድጊ ኣቶ ሙሐመድ ኤላ ብወገኑ እቲ ዝትግበር ዘሎ መደባት ልምዓት ኣብ ምዕባለ እቲ ከባቢ ዝህልዎ ኣስተዋፅኦ ብቐሊል ከምዘይጥመት ብምጥቃስ ኣባላት ኩባንያ ህንፃ ሰገንን ኣባላት ህዝባዊ ሰራዊትን ነቲ ስራሕ ንምዕዋት ንዝገብርዎ ዘሎ ኣበርክቶ መጊሱ ኣብ መወዳእታ ደገፍ ንዝገበራ ምምሕዳራት ከባቢ ናይ ምስጋና ወረቐት ተዓዲሉ ኣብ ንዞባ ዕላ በርዕድ ኣብ ምሕደራት ፀጋታት ዘሎ ዓቕሚ ክብል ንምባል ዝዓለመ ስልጠና ን66 ሰራሕተኛታት ምምሕዳር ንዞባ ኣመሓደርቲ ከባቢ ኣነባበርቲ ዓድን ካልኦት ኣካላትን ተዋሂቡ እቲ ብምሕዳር ዞባዓን ሰባት ተወዲቡ ኣብ ሓውሲ ከተማ ኤደን ዝተካየደ ናይ 3ለስተ መዓልታት ስልጠና ኣብ ምሕደራ ሰብዊ ዓቕሚ ኣተሓዛ ንብረት ከምኡውን ምክትታል ፊናንሳዊ ሕሳባት ዘተኮረ እዩ ነይሩ ኣብ ምምሕዳር ዞባዓን ሰባ ሓላፈ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደልከሪም ሓሰን ተመሳሳሊ ስልጠና ኣብ ወርሓት ጥቅምትን ሕዳርን ናይ 225 ኣብ ንዞባታት ሓጋዝን ሓልሓልን ኣብ ወርሓት መያዝያን ግንቦትን ናይ ዝዓመት እዚ ድማ ኣብ ንዞባታት ዓተከሌዛንን ዒላ በረድን ተዋሂቡ ከም ዘሎ ብምጥቃስ ኣብተን ዝተረፋ ንዞባታት ክቕፅል ምዃኑ ኣነፂሩ ድሮብ ጠቕላላ 229 ሰራሕተኛታት ሰልጢኖም ከም ዘለውን ኣብ ስርሖም ኣዝዩ ሓጋዚ ምዃኑን ድማ ኣረድዩ ሓላፊ ምምሕዳርን ፋይናንስን ንዞባ ዒላ በረድ ኣቶ ግርማ ፅን ከሰተ ብጊዱ እቲ ስልጠና ንፀንሐ ድኻማት ብምፍዋስ ፅፉፍን ስሉጥን ኣገልግሎት ንምርጋፅ ከም ዝሕግዝ ገሊፁ ኣመሓዳሪት ንዞባ ዒላ በረድ ወይዘሮ ዓሻ ዓሊኖር ብጊዳ ብቕዓቲ ዓቐሚ ሰብ ክብ ንምባል ዝውደብ ስልጠናታት ኣብ ኣድማዕነት ዝሰላሰሉ ስራሕ ወሳኒ ምዃኑ ብምእማን ሰልጠንቲ ንዝቐሰምዎ ትምህርቲ ብግብሪ ክሰርሕሉ ትፅቢት ከም ዝግበር ሓቢራ ኣብ ንዞባታት እምኒ ሓይልን ዓዱ ኻላን ናይ ካልኣይ ደረጃ ትምህርቶም ንምዛምን ኣብ መበል 39 ዙርያ ሃገራዊ ግቦም ንምፍፃምን ናብ ሳዋ ንምውራድ ንዝቀራረቡ ዘለዉ ተምሃሮ 11 ክፍሊ ኣስተምህሮ ተዋሂቡ ኣብ ንዞባ እምኒ ሓይሊ ኣብ ክዶብዕሩን እምኒ ሓይልን ብ78 ግንቦት ኣብ ንዞባ ዓዱ ኻላ ድማ ኣብ ኣዳራሽ ዓዲ በጊዖ ብ7 ግንቦት ብመምህራን ቤት ትምህርቲ ዋርሳይ ካሎ ዝተዋሃበ ኣስተምሮ ንዕላማ ንጥፈታትን መምርሒታትን ናይታ ቤት ትምህርቲ ዘነፅር እዩ ቤት ትምህርቲ ዋርሳ ይከኣሎ ጎንጎንቲ ተቕስሞ ኣካዳምያዊ ፍልጠት ተምሃሮ ምስ ካብ ሙሉእ ሃገር ዝመፁ መዛንኦም ዝላለዩላ ከምኡውን ስፖርታውን ስነ ጥበባውን ዓቕሞም ዘንፀባርቑላ ከም ዝኾነ ዝሓበሩቶም መምህራን እኹል ቀረባት ስለ ዘሎ ተምሃሮ ዘየድልን ንወለዲ ኣብ ተወሳኺ ወፃኢታት ዘወቱን ነገራዊ ጠለባት ከወግዱ ምዒዶም ዝኸበርኩም ተኸታተልቲ ስዕብ ኣህጉሮ ዜናታት ፕሬዚደንት ቻይና ሺጂንፒንግን ፕሬዚደንት ዶናልድ ትራምፕን ሎሚ 14 ግንቦት ኣብ ከተማ ቤጂን ንኣስታት 2 ሰዓታት ዝቐፀለ ዝርብ ከም ዘካየዱ ተቓሊሑ ክልትዮ መራሕቲ ኣብ ርክቦም ኣብ ክልታዊ ዞባ እውን ኣህጉራዊን ጉዳያት ከም ተመያየጡ ተገሊጹ ብዘይካዚ ሓናፂ ስትራቴጂያውን ርጉእን ዝምድና ንምስራት ኣብ ምርዳእ በፂሖም ፕሬዚደንት ሺጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ይቕሬታ ዘራኽበን ናይ ሓባር ረብሓታት ከም ዝዓዝዝ ከምኡውን መሻርክቲ እምበር መቐናቕንቲ ክኾና ከም ዘይግባእ ሓቢሩ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተተሓይዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕሬዚደንት ሺ ብተወሳኺ ኣጠንቂቑ ፕሬዚደንት ትራምፕ ብወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ንላዕሊ ዝሓሸ ከም ዝኸውን ብምግላፅ ቻይና ንዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክሽምትን ፀዊዑ ቻይናን ኣሜሪካን ኣብ መንጎን ንዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመን ዘካየደ ተኸታታሊ ርክባት እወታዊ ውፅኢት ክርከቦ ከም ዘይከኣለ ፀብፀባት የረድ በዚ ድማ ርክብ መራሕቲ ክልቴና ሃገራት ነቲ ንኣህጉራውን ንግዳውን ንጥፈታትን ብኣሉታ ፀሊዩ ዘሎ ንግዳዊ ምትፍናን ኣብ ምፉቓስ ኣበርክቶ ክገብር ትፅቢት ይግበር። ፕሬዚደንታት ዶናልድ ትራምፕን ሺጂንፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝንቀሳቀሰ ዕቱብ ጉጅለ ኤም23 ካብ ሰፊሕ ምብራቃዊ ክፋልቲ ሃገር ከም ዝወፀ ይግለጽ ኣሎ። እቲ ዕጡቅ ተቃዋሚ ጉጅለ ብዘጋጥሞ ዘሎ ዲፕሎማስያውን ወተሃድራውን ፀቕጢ ነቲ ስጉምቲ ክወስድ ከም ተገደደ እዩ ተቓሊሑ። ኣብ መወዳእታ 2025 ብመንጎኝነት ኣሜሪካ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝተኸተመ ውዕል ሰላም እቲ ዕጡቅ ጉጅለ መጥቃዕትታቱ ከቋርፅ ዝጠልብ እዩ ነይሩ። ይኹን እምበር እቲ ውዕል ከምቲ ትፅቢት ዝተገብረሉ ውፅኢታዊ ከም ዘይኮነ ዝገልጽ መንግስቲ ኮንጎ ኣብ ልዕሊ እቲ ዕጡቅ ጉጅለ ሰፊሕ ስርሒት ከካይድ ፀኒሑ ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ልዕሊ መራሕቲ ናይቲ ዕጡቅ ጉጅለ እገዳ ከተፅድቕ ምዃና ከተጠንቅቕ ፀኒሐ። በዚ ድማ እቲ ዕጡቅ ጉጅለ ኩሉ መድያዊ ክሳራታት ንምንካይ ናይ ምንስሓብ ስጉምቲ ወስድ ከም ዘሎ ንወተሃድራዊ ምዕባለታት ኮንጎ ዝከታተሉ ወገናት ይጠቕሱ። ዕጡቅ ጉጅለ ኤም23 ሓደ ካብኦም ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝንቀሳቀሱ ልዕሊ 100 ዕጡቃት ጉጅለታት እዩ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕጋዝ ከስፋሓ ምዃነን ገሊፀን። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ትማሊ 13 ጉንቦት ኣብ ከተማ ኒው ደልሂ ኣብ ዘካየድዎ ዝርርብ እዩ። ሩስያ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ቅልውላው ክስዕብ ንዝኽእል ሕፅረት ነዳዲ ንምቅላል ናብ ህንዲ እትገብሮ መጠን ሰደድ ክብ ከም ተብሎ ኣብቲ ርክብ ኣፍሊጣ። ብዘይካዚ ሩስያን ህንድን ኣብ መዳያት ፀጥታን ምክልኻልን ዝፀንሐን ምትሕጋዝ ብዓይነትን መጠንን ከም ዘስፍሕዖ ገሊፀን ኣለዋ። ክልቴን ሃገራት ዝሓለፈ ዓመት ንዝኸተምዎ ወተሃድራውን ፀጥታውን ውዕል ካብ ዝሓለፈ ወርሒ መያዝያ ተግባራዊ ክገብሮ ከም ዝጀመራ ምግላፅን ዝፍለጥ እዩ። እቲ እስትራቴጂያዊ ውዕል ሩስያ ሰራዊት ህንዲ ኣብ ግዛእታ ክዋፈር ከተፍቅድ ህንዲ እውን ተመሳሳሊ ስጉምቲ ክትወስድ ዝኽእል እዩ። በዚ መሰረት ሩስያ ልዕሊ 3,000 ወተሃድራት 5 መራኽብን 10 ነፈርቲ ኩናትን ናብ ህንዲ ክትልእኽ ከላ ህንዲ ብወገናን ናብ ግዛእት ሩስያ ተመሳሳሊ ኣሃዱ ከተዋፍር እያ። ኣብ ወተሃድራውን ቁጠባውን መዳያት ብተዛማዲ እወታዊ ገስጋስ ተመዝግብ ዘላ ህንዲ ካብ ትሽምቶ ኣፅዋር እቲ ልዕሊ 600ዊት ናይ ሩስያ ምዃኑ እዩ ዝጥቀስ። ሃገራት ኤሮፓ ግዳማዊ ተፃወታት ንምምካት ናይ ባዕለን ጥሙር ወተሃድራዊ ሓይሊ ከቆማ እስጳኛ ፀዊዓ። እቲ ዝቃወሙ ወተሃድራዊ ሓይሊ ንሃገራት ኤሮፓ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ቀዳማይ ሚኒስትር እስጳኛ ፔድሮ ሳንቸስ ኣተሓሳሲሙ። እዚ ፃውዒት እዚ ኣሜሪካ ኣብ ኤሮፓ ብሓፈሻ ኣብ ጀርመን ድማ ብፍላይ ኣዋፊራቶ ንዘላ ቁፅሪ ሰራዊት ከተጉድሎ ምዃና ድሕሪ ምሕባራ እዩ ዝስዕብ ዘሎ። ኣሜሪካ ፀጥታ ኤሮፓ ንምውሓስ ልዕሊ 9,000 ወተሃድራት ኣዋፊራ ከም ዘላ ዝፍለጥ ኮይኑ ምስ ትስሕቦ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ፈረንሳ ኣቐዲማ ሃገራት ኤሮፓ ጥሙር ወተሃድራዊ ሓይሊ ክህልዎን ፃውዒት ከም ዘቕረበት ዝፍለጥ ኮይኑ እቲ ጠለብ ካብ ጀርመን፣ ኢጣልያን ቤልጅምን ዝርከበ ንሃገራት ደገፍ ከም ዝረኸበ ፀብጻባት ይረድኡ። ዩክሬንን ሊትዌንያን ኣብ ፀጥታዊ ምትሕባር ዘተኮረ ክልተ ውዕል ተፈራሪመን። እቲ መራሕቲ ክልቴን ሃገራት ትማል 13 ጉንቦት ኣብ ከተማ ቡካሬስት ሮማንያ ኣብ ዘካየደ ርክብ ዝተኸተመ ስምዕ ድሮናት ብበዝሒ ምፍራይ ዘጠቓልል ምዃኑ ተገሊጹ። ከም ኣካል ትስምዕ ዩክሬን ኣብ ምስራሕ ድሮናት ዝነጥፉ ክኢላታት ናብ ሊትዌንያ ክትልእኽ ምዃና ተፈሊጡ። ኣብ ምምዕባል ድሮናት ጥራይ ዘይኮነ ኣብ ምፍራይ ፀረ ድሮን ኣፅዋር እውን ከም ዝተሓባበራ ገሊፀን ኣለዋ። ኩናት ዩክሬን ብዘተ ከይዓርፍ ዕንቅፋት ይፈጥራ ከም ዘለዋ ዝውቀሳ ሃገራት ኤሮጳ ብዘይካቲ ዝልእኻኦ ዘለዋ ደገፍ ምስኣ ወተሃድራውን ፀጥታውን ስምምዓት ክኽትማ ፀኒሕን ኣለዋ። ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ብምፍፃን ምስ ወራስ ዓራት ሕቡራት ኢማራት ዓረብ ሸክ መሓመድ ቢን ዛይድ ኣልናህያን ተራኺቡ ከም ተዘራረበ ተሓቢሩ። እቲ ንሓየሎ ሰዓታት ዝተካየደ ርክብ ኣብ ዝምድና እስራኤልን ሕቡራት ኢማራት ዓረብን ታሪካዊ ምዕራፍ ከም ዝኸፈተ ቤት ፅሕፈት ቀዳማይ ሚኒስትር እስራኤል ገሊጹ። ይኹን እምበር መንግስቲ ሕቡራት ኢማራት ዓረብ ቀዳማይ ሚኒስትር ነታንያሁ ናብ ሃገሩ ዑደት ከም ዘካየደ ብእስራኤል ንዝተዋሃበ ሓበሬታ ነፂግዎ ኣሎ። ሚኒስትሪ ጉዳያት ወፃኢ ሕቡራት ኢማራት ዓረብ ብማሕበራዊ መራኸቢታት ኣብ ዝዘርግሑ ፅሑፍ ሃገሩ ምስ እስራኤል ዘለዋ ዝምድና ብህዝቢ ዝፍለጥን ብመንገዲ ኣብ 2020 ዝተኸተመ ውዕል ኣብርሃም ዝምራሐን እምበር ሚስጢራዊ ከም ዘይኮነ ፍሊጡ። ሕብራት ኢማራት ዓረብ ንቀዳማይ ሚኒስትር እስራኤል ብምስጢር ተቐቢላ ዝብል ሓበሬታ ካብ ሓቂ ዝረሓቐ ከም ዝኾነ እታ ሚኒስትሪ ብተወሳኺ ኣነፂሩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ ነቲ ጉዳይ ብዝምልከት ኣብ ዝሃቦ መግለፂ ኣንጻር ሃገሩ ምስ እስራኤል ዝካየድ ምትሕባር ይቕረ ዘይበሃሎ ገበን ከም ዝኾነን ከቢድ ዋጋ ከም ዘኽፍልን ኣጠንቂቑሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣምባሳደር ኣሜሪካ ኣብ እስራኤል ማይክ ሃኒካቢ እስራኤል ንመጀመርታ ግዜ ስርዓተ ምክልኻል ኣየር ኣይሮን ዶምን ዓሰርተታት ኣባላት ሰራዊትን ናብ ሕቡራት ኢማራት ዓረብ ከም ዝለኣኸ ድሕሪ ምሕባር እዩ። እስራኤልን ሕቡራት ኢማራት ዓረብን ኣብ ወርሒ መስከረም 220 ዝንድነ ንምምሕያሽ ከም ተሰማምዓ ፀብጻባት ይረዱ። ሩስያ ናብ ኤውሮጳዊ ሕብረት እትገብሮ ሰደድ ፈሳሲ ባህርያዊ ጋዝ ኣብ ቀዳማይ ረብዒ ዓመት 226 ክብረ ወሰን ናብ ዝሓዘ ደረጃ ከም ዝዓረገ ተሓቢሩ። ብመሰረት ፀብጻብ ካብ ወርሒ ጥሪ ክሳብ ወርሒ መጋቢት ኤውሮጳዊ ሕብረት ካብ ሩስያ ዘእተዎ ጠቕላላ መጠን ባህርያዊ ጋዝ 6.9 ቢልዮን ሜትሮ ኩቦ ከም ዝበፅሐ ተሓቢሩ። እዚ መጠን እዚ ምስቲ ኣብ ዝሓለፈ ዓመት ኣብ ተመሳሳሊ እዋን ዝተካየደ ክነፃፀር እንከሎ ብ16 ሚታዊት ዕቤት ኣርኢሎ። ፈረንሳ፣ ስፓኛን ቤልጅምን ዝለዓለ መጠን ሸመተ ባህርያዊ ጋዝ ሩስያ ዝገብረ ሃገራት ኤውሮጳ እየን። እዚ ወሰኺ እዚ ኤውሮጳዊ ሕብረት ካብ ፅግዕተኛነት ቀርብ ፀዓት ሩስያ ንምግልጋል ዘካይዶ ዘሎ ፃዕርታት ገና ብድሆታት የጋጥመ ከም ዘሎ ዘርኢ እዩ። ሩስያ ናብ ኤውሮጳዊ ሕብረት እትገብሮ ቀረብ ባህርያዊ ጋዝ ብቕፅበት ከተቋርፆ ከም ትኽእል ፕሬዚደንት ፑቲን ኣብ ዝሓለፈ ወርሒ መጋቢት ምእማቱ ዝዝከር እዩ። ቤት ምክሪ ኤውሮጳዊ ሕብረት ካብ ሩስያ ዝግበር እታው ባህርያዊ ጋዝ በብደረጁ ክሳብ መወዳእታ 227 ደው ክብል ንዝወፀ ሕጊ ኣብ ዝሓለፈ ወርሒ ጥሪ ምፅደቑ ኣይርስዓን። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ሎኽ ኤርትራ ኣብ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪካ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርከሀ ምዑሪ ኣገልግሎት ትምህርቲ ኣድማዓ ስራሕ ከም ተዓመ ገሊፃ። ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ክፍለ ሕርሻን መሬትን ሓቢሩ። መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂን ተራኺቦም ንኣስታት 2 ሰዓታት ዝቐፀለ ዝርርብ ኣካይዶም። ዕጡቅ ጉጅለ ኤም 23 ካብ ምብራቃዊ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕጋዝ ከም ዘስፍሓ ኣፍሊጠን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

0: ጥዕኑ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት እያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እያ ዝኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእ ንከለና ገሊአን ተፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሻ ንዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሬን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊብ ፀኒሕና ንዕኡ ዓንዲድና ንመሬት ውን ቢኤም ነይሩ ቢኤም ተኪስና ገለገ ተኪስና ኣርባዕተ ኣፉ ቢኤም ገርና ነርና ደብዲብና ነታ ካሊብ ዓንዲድና ጃልባ ንእሽቶ ፈጣን ነራ ምስኣ ብድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብ ካይ ነጋጥመና ብሰላም ስለ ዝወፃና ነዚኣ ድሓን ንግደፋ ኢሎም ምስታ መርከብያ ተእሲራ ብድሕሪ ትንደየ እጅስ በቲክና ገመድ ክንወስዳ ተባሃልና ኖ ግደፍዋ ኣብ ካልእ ስርሒት ክንዳረኣትና ሕጂ ካልእ ሓደጋ ከይ ኣጋጥመና ንውፃ ጥራሕ ይልፍሳ ብኣ መሰረት ከዓ እታ መርከብ ኣባ ተቃፂላ
0: ድሕሪ መጥቃዕቲ ጢዖ ድሕሪ ክልተ መዓልቲ ኣቢሉ ምንቅስቃስ ስላያ ፀላእይ ንምክህታል ኣብ ፊት ራሻን ኣልውልን ዝበሃላ ዓድታት ሓንቲ ሓዲርና ነና ንግሆ ሰዓት 10 ከባቢ ይኸውን እታ ንጥባያ ዝነበርና ናይቶም ስላያ ሳንቦቅ እያ ፈለጥቲ እያ ናቶም ሰም ዘሰልዩላ ሳንቦቅ ከምዘ ናይ ገባር እያ ሓላፊ ናይቲ ስላያ ኣብ ዓምራ እዩ ዝበሃል ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢናዩ ናብቲ ዓዲ እንዳሓለፈት ርኢና ተጃልባ ናብቲ ዓዲ ዓሺጉ ኣትዮም እታ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ካኢና ንመጥኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቅ ዓሺግና ኣብኣ ምስ ዓሸግና ሓድሽ ብረት ደይ ተተንከፈ ዓይነት ብጉሮሶ ተሸፈነ ገለ ቀይሕ ልዓት ኩሉ ሓድሽ እዩ ኣርበጂ ብሬን ኣከላሽንኮፍ ሓደን ኣከላሽን ሓደን ኣርበጂ ገለ ብሬን ክንሕድ ንከለና ፈሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕ ኢና ክንወስድ ኢሉና ሽኡ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲ ኣብኡ ዝነበረ ወራቅቲ ወሲድና ኣብታ ጃልባ ነገርና እታ ጃልባ ብጣይ እስቴፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠውዩ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይነፍቀደልኩምና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ካባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራ ምስ ኣባላቱ ኣብታ መቃበሊትኩም እታ መቃበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ነቐርብ ንስኹም ትቐርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም እውን ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ደቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነዚሕናትና ነዚሕናትኩም ተመለሱ ኢሎም ፍሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ከባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ዋላ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጠንቢርና ኣብ ዓምራ ኣብ ዓላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብላዕሊ ሸሚዝ ከሚስጫ ማለት እዩ ሸባጥካ ኖርማል ሸባጥ ኣላና ኣነን ፍስሓ ድማ ኣብቲ ዘይፍተሽ ኣብዚ ትሕተ ፎጣ ዘይፍተሽ ከባቢ ሓንቲ ሸጎጣ ጠየቅና ኣለና በካ ኣብኡ እንዳ ዓለና እንከለና ኣብቲ ደገ ግን ይሽገሩ ገሌ ነገር ድልዮም ከም ዝኾኑ ይዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎምኒ እቲ ምሳሕ እኪኢሉ ኣሎ ኣብዛ ግዜ እዚኣ ምሳሕ ድረስ ኣኩልካ ምሳሕ ብሓደ ኢና ተመስሒና በቢ ዓይነቱ ናይ ጉቡጃ ናይ ሓላፊ ተባሂሉ ዝቀረበ ነይሩ ንዓና እውን ፅቡቅ ይቀርቡልና ነይሮም እዚ ግን ድያዳ በቢ ዓይነቱ ስጋን ወላ ዓሳ ኩሉ ርኡዝ ገለ ኣለዎ ኣብዚ ግዜ እዚኦም እቶም ገባር ገለ ነገር ከም ዘለዩ ኮይኑ ሰሚዕኒ መፅአ እንታይ ትበልኩም እቲ ብፃይኩም ምሳሕ ንሕና ዘና ከናብፅሓሉ ወይ በዓልኩም ተብትሕሉ ይብሉን ንዓይ ወላ ሓንቲ ኣይትገደሰሉ ግደፉ ጥራሕ ኢለ ተመሊሰ ርሳ ከዓ ጉድጉድ ኢሉኒ እንታይ ይብሉ ኣለዉ ይብለኒ ከምዚ ይብሉ ኣለዉ ምስ በልኩ ክራ ወላ ሓንቲ ኣይትገደሰሉ ጥራሕ በሎም ኢሉ ስሓቅ እንዳበለ ኣብዛ ግዜ እዚኣ ነዚ ተዓደበ ይመስለኒ ኣብ ዓምራ እዝን ንዓይ ንፍሳ ነድሪስ ዓፋ ኣመልከተ ካበይ መፅኦም እዚኦም ደቂ እዚኦም ኣብዚ ዓዲ ኣይፈልጦም ኒ ካበይ ዝመፁ እዮም ኢላሕቲቱ ኣብ ዓምራ ንዓና ይትፈልጠና ንኻ ኢልዎ ፍሳ ኣብኣ ንከሎ እንዳስሓቀ ንስኻ ከ ንዓይ ትፈልጠኒ ኢልዎ እወይ ፈልጣካ ኣብ ዓምራ እንደኻ ኢልዎ ንስኹም ንዓይ ፈለጥኩምኒ ኣለኹም ኣነ ግን ኣይፈለጥኩኩምን ደቂ ምን እዮም ኢልዎም ነቶም ገባር ሕቶ ኣቅርበ ኣሎ እወ ኩላትኩም ንኣሽቱ ደቀናኹም ጭሕሚ ክሳይ ዘለዎም ሸማገለ እዮም ሕና እዮም ዝጥቀሙ ንስኹም ኩላትኩም ደቀናኹም ንሕና ኢና ክንኣላልየኩም እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዛ ዓዲ ኣይመጠንሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖምካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲ ምእማይ ድሕና ዕለ ናይዚ ዓዲ ትፈልጦ ኸ ርሑቕ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቕ ዕላ እንዳኣመላለሱ ማይ እዞም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሉ ይረድኡ ምትውልጦም ድማ ፅቡቅ ኣለኻ ትግራወት እዮም ኢልዎ ከምኡ ደይትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮ

0: ኢሉ ናብ ዕላሉ ተመሊሱ። በድሕሪ እዚ ቁሩብ ከይጠንሐ ንዓና ሓዊሱ ማለት እዩ፣ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሖኒ ክመጠኩም እየ ኣኬባ ኣለና ይብላና። ንሕና ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢና። ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ወፂና ኮፍ ኢና ምስኦም ምስ መፂና ገለ ካብ ደረብኡ ዝዝክሮ እንታይ ይብላና፣ ስምዑ ክሓተኩም ሰብ ናብ ኣዲኡ ሓደ ወዲ ሰብ ናብ ኣዲኡ ፀላኢ ይሕልፍ ድዩ ይብላና? ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ፀላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ፀላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ። ስለምንታይ ናብ ኣድና ፀላኢ ንሕልፍ? ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ጉቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ ሓበሬታ ኣይነበረኩም ከውን ድኮነ ምንቅስቃስ ናይ ወንበዴ ኣብቲ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና፣ ትኽኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ። ነቲ ዋርድያ ምስ ሕበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንክእል በዚ መንገዲ እዚ። ካሊእ ጃልባ ከሸግረኩም ይኽእል፣ በንዲና ክትረኽቡ ኣይትኽእሉን፣ ረበል እውን ከሸግረኩም ይኽእል። ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ሓደ ምልክት ስለ ዘለና ንዑ ትሕብሩ፣ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብላና። ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ። ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ መሎቕ መሎቕ መሎቕ ኢና ከይድና። እታ ብድሕሪ እምኒ ዝነበረት ንእሽተይ ጀልባና ብጣይ እስቴፋኖስ ሬድዮ ርክብ ሂዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢና ወፂና። ሽኡ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂቡ። ብድሕሪ እዚ ናብ ካሊእ ስርሒታትና ወፊርና ራስ ዕንድዳይ እውን ብድሕሪኣ ንዕና ንባዕለና ዋርድያ ክንኮናላ ጀሚርና ምንቅስቃሳቶም ክንዕደ ብባሕሪ ይኩን ብመሬት መቋጠሪት ቦታ እያ ባዕለና ብለይቲ ክንሓድራላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና።
1: ድሕሪ ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተነይሩ ግን መራኽብ ካብ ዳህላክ ወፅን ንባፅዕ ምትብታል
2: ዕለት 10 ናይ ንግሆ እታ ናይ ስለ ኣህዱ ራስ ሃርብያ ትመፅእ ወዲ ቕላት ኣለዎ ፍሳሓ ስዉእ ፍሳሓ ገር መስቀል ኣሎ ስዉእ ዘርጋብር ገብራይ ኣሎ እድሪስ ዓፋ ኣነ ወዲ የማነ ወልደ ስላሰ ወዲ ባሊላ ስዉእ ኢና ነርና ዎ እዚ እዚኣ ፍፃሜ እዚኣ እታ መስዋእቲ ናይ ወዲ ባሊላ ወይ የማነ ወልደ ስላሰ ዘጋጠመህና ማለት እዩ። ኣብኡ ውዒልና ኢና። እቲ ኩነታት ካብኡ ቀረባ ይደሎ ምክትታል ዩ ነይሩ። ባሕሪ ብኩሉ ኢካ ትከባተሎ፣ ብማዕበል ትከባተሎ፣ ብፅበብ ትኸዶ ምንቅስቃሱ ኩሉ ኢኻ ክትፈልጥ ዘለካ። ኣብ መወዳ እንታይ ይገብረና ግን እታ ጃልባ ሰዓ 6ዱሽተ ክትወፅእ ነይርዋ። ካብኡ ሰዓ 6ዱሽተ ክንብገስ ነርና ኣይተበገስናን። ከይድና ርእናያ መሬት ሒዛ ፀኒሓ ባሕሪ ገዲፍዋ ኸይዱ ኣብ መሬት ኮፍ ኢላ። ስለዚ 4ባዕተ ሰዓት ክንፅበ ኣለና እዩ። እዚ 4ባዕተ ሰዓት እዚ ከዓ ክመልእ ኣለዎ። ድሕሪ 4 ሰዓት እዩ ዝመልእ። ሰዓት 10 ክኸውን ነይሮ ሰዓት 10 ከዓ ክሪኣ ኢላኣነ ኸይድ ማለት እዩ። ክሪኣ ኢለ መስኮትኩ መሊኣ በፂሕዋ እዩ እቲ ባሕሪ በፂሕዋ ደፊእና እስክነውፃ ንኽኢልና ርእያ ውርድ ኢለ ከይድ ከለኹ ሕጂ ኣብቲ ቅድመይ

ዘይተኸታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ። ኣብዚ ተኽሲ ፍጠር ተኽሲ ምስ ተፈጥረ ኣነ ብሓደ ቦታ ከይደ በጢ ኢለውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ። ካብኡ በታ ዝመፅ ኣኹዋ ተመሊሰ ቲ ቦታ ምስ ኮትኩ እቶም ናህና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ። ሕጂ ዳሓር ወዲ ባሊላ ሽዑ ይድህረም ኦፕሬተር እዩ።

0: ማ ደለዋ ህረምዎን ተኸታቲልኩም ተኸትብሎ ገበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበይ ኣብዛ እንገል ጎበላ ኣብኣ ኮይና ያ መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባይና ንወፅእ ሓንቲ 14 ነጥቢ 5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ቆዲ ገር ዝጥርንፈና ነይሩ ተተሓሒና ሰለስቲኤን ጃላቡ ንወፅእ ኣብ ከባቢ ኢንቴርያ ምስ ወፃእና እዚ ኢንቴርያ ኣተዓተገ ናይ ዳህላክ ምእተዊ ደሴት ኣላ ኢንቴርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናብኡ ኣንከት ግር በፂና ተፀጊዕና ኣይሰማዓና በሉ ንህሮሞ ኢልና ተገዲምና ንሃርሞ ክሳብ ቡምባላ ንውድእ ሃሪምና ዋላ ምንዳ ዝኣብዩ ኣይነድት ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ከ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየኖ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብሙሉ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምና ና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 136 135 137 138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
1: ሓይሊ ባሕሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰራሒታት ብ5-59 ኣብ ከባቢ ናኹራ ኢንትራ ኣብ ዝተባሃለ ቦታ መጥቃዕ ተፈፂሞም
0: ዕለት 5/7 ሓደ መደብ ወፅኡ ብሓይሊ ባሕሪ ደረጃ እቲ ሓይሊ ብምልእታ ከምትወፅእ ተገይሩ ሕጂ እቲ ኣወዳድባ ኣብታ ቀዳመይቲ ጉጅለ ኣብርሃም ትኽለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙዕ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚአ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ዓገባ ተክለ ደብረ ፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘት እያ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ከዓ እዚኣ ተላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳህላክ መጥቃዕቲ ንክግበር እዩ ተወሲኑ ሕጂ ንብገስ ወዲ ኣብርሃም ተክለ ሒዙና ቀዳመይቲ ጉጅለ ኣብ ኢንቴርያ ምስ በፃሕና ውሽጢ ዳህላክ ዝፀንሐ መርከብ ክወፅእ ከምዝፅበብ ኢላታ ናይ ባብ ናይ ዳህላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳህላክ ኣሎ ሕጂ ከምዚ ዕሙቅ ኢለያ ኣብኣ ይፀኒዑ ሕጂ ካብኣ ክወፅእ ኣለዎ ክሃድም ኣለዎ ካብኣ እንተወፅእ ሕጂ ድድሕን ኣብኣ ከሎ እንተሓትብሎ ተገይርናያ ግን መውፅእ የብሉን ካብኣ ምስ ርኤናያ እስካ ርኢና ግን ቀዲምናያ እታ ቦታ ዓፂናያ ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠው ኣቢልና እዮ ሕጂ እቲ ዙ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዕን ተን ጠያይቱ ወዲእዎን ንሕና ከዓ ተን ዝነበረና ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኤሜሪካ 75 ድ ዓረር ኣለዎ ዓረር መሊቅዎም እንትኳሳ እዚ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ ንድሕር ድኸይድ ኮይኑ ወዲ እያ ሰዓነ ከዓ ከይድ ምስኡ መጥፋዓጅ እጂ ዳዊት ወልዲ የሱስ ትበሃል እዩ ዘሎ እዚ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ የሃርመነዛ መርከብ
2: ሓውት

0: እጂ ክልተ መድፍዕ ሒዝና ኢና ናእቲ ዘለና መድፍዕ ስጋዕ ቦምባ ተወቱ 75 ስጋዕ ተውፅእ ድልይ ተኽብለካ ክእል ኩሉ እቲ ብላዕሊ ድ ትኮስ ተኩስልና 23 ነይርዎ 76 ነይርዎ ብኤም ኣለዎ ሮኬት ኣለዎ
1: ኣነ ባዕለይ ካብ ሳንዶቕ ኣውፅአ ንመንሽሙኒ ለገሰ ብኣበልኩ ለገሰ ዝተኳሳ ቦምባ ነቲ ብሪጅ ከባቢ ቃልቃል ደበለቶ መጀመርታ ለገሰ እዩ ተኪስዋ በድሕሪኡ እዚ ዘይበሃል ተኩሲ ብፍጡም ምንታይ ከም ዘለካ ድኮነ ተባደላ ምንታይ ከም ዘሎ ብጃክ ከም ትኳስ ይፍለጥ ንዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቦምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ እርብጀ ሂደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናጋጣምካ ቦምባ እንዳውፅእካ 11 ቦምባ ዝኸውን ካብ መንኮብካ ከየውረትካ ምትኳስ ዕድነይ እውን ሽዑ ከም ዝጠመመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳመቶሬ ወይ እንዳነዳዲ ክንረክብ ኢና ኢሉ ፍፃ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትና ነርና ሓንቲ ሁሪ ኣትያ ትሃርም ትወጥእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ሸዓ ንኣሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ቦምባ ናይ 75 ኣብ ሰጋጥ የእትዩ ኣጉሪሱ ሰጋጥ ክዓፆ ንክብል ብላዓሊ ተቐልቂለን ቦምባ ተፈንጫሊ ዓይነት ቦምባ ናይ ኣርበጂ ተኩስን ኣሉ
0: እዚ መርከብ እዚ ሲ ኣስታ 9 ሜትሮ ይቁመቱ ታናህና ድማ 7 ሜትሮ እያ እንታይ ኮይንና ሕጂ ተፀጊዕናዮ ኩሉ ተዓበይቲ ፅዋር ገዲፉ በርቤጂ እዩ ጀሚሩ ሽዑ በርቤጂ ድማ ክልተ ርቤጂ ካብ ቀዳሜት ርቤጂ ምስ ተኮሳ ብታሕቲ እያ ተሃሪማ ናሕና ዋላ ዳሓር ምስ ወፀት ዝረአነ ማይ የእት እያ ማይ ምስእትወት ፒስቶ ነተኩስ ሞተር እታ ካልአይቲ ኣርቢጂ ኣብታ ናይ ቅድሚት ሃሪምዋ
1: ኣብኣ ተኩሶም እታ ቦምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፀወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ መሲሎም ስኮጆታት እውን ኩሎም ተተናኪፎም ነይሮም ኣብዛ ግዜ እዚኣ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣብ ኣርበጂ እንዳገባናሉ እዩ ኣት ነይሩ ብጣይ ናይ ጀልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ብፅት ኣነ እውን ኣይፈልጥ ነ ጥራሕ ሓሸዋ ከይረክበኩም ኣስተኻክሉ ለይ ኣንፈት ሁሪ ጥራሕ ድብል ነረ ብጃካ ተኩሲ ወሓንቲ ሽዑ ግዜ ኣይርዳእካ ነ ክሳብ መከላከሊ ናይ ድምጢ ጦጥ እውን ተዋሂቡና ነይሩ ኣብ ግዜ ተኩሲ ክንጥቀመሉ ናናጢሩ እንዳኸደ ኣይትግደሰሉ ንኻ ዕድነይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጠማማት ብሆቆካ እንዳጠፍጠፉ ተኩሲ ኣቋርጥ ምልክት እዮም ዝገብሩልካ ከምኡ ገይሮም ምስ ኣወኩ ኣርበጂ ኣብ መንኮበዮም ከሎ ናብተ ናይ በዓል ፍሳ ተሃሪማ ዘላ ጀልባ ዓሽጎምኒ በታ ጀልባ ማለት እዩ
0: እቶም ክልተ ሰብ ድማ ኣብኡ ተወጊእና ማለት እዩ እጂ ወላ ክንከይድ ከለና እታ ጀልባ ማይ ስለ ደእተወት ክትከይድ ኣይከኣለትን

0: ካኻሊእቲ ነበረት ፀዊዕናዮ ማለት እዩ እሳይ ተፀጊዓትና
1: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ተጀልባ እውን ነኩኢላ እንዲኣ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እየ በፂሓ ማይ ባሕሪ ሽዑ ከም ስጉምቲ ዝወሰድናያ ትኽእና ነቲ ብረት መፍትሓን ናብታ ጥዒቲ ጀልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝደመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም። በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገሌ ደቃይቅ ብክልተና ዝኮነ ተኩሲ ደው ኢሉ መርከብ ኣንከር ከውፅ እንከለዉ ንሰምዖም ኣለና። እቲ ሰንሰለት ከርከርለዉ ከርከርለዉ ክብል እንከሎ ንሰምዖ ኣለና። ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና። መወዳእታ ኣንከሩ ኣውፅኡ ናባና ገጡ ክረቅጣና ኣብል እንከሎ ብፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ ተሓስብካ እዩ ነይሩ ናታ ተሃርመት ጀልባ ንዓ እታ ጀልባ ግዛፋ ተጥሕል ኣላ እዚኣ መርከብ እውን ክትረቅጣና መፅያ ኣላ ንዓ ግዛፋ ስጋር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ከይድ እየ ንስኹም ከይዱ ምስ ተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነ ዓቅቢጡና እዩ ከይንገድፎ ኣይ ከኣልናን ከይፀበት ድማ እቲ መርከብ ክረቅጣና ቀሪቡ እዩ። ኣብዚ ህሞት እዚ ከባቢ ኣንካላ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መፂኦም ብድሕሪት ነቲ ንዓና ክረግጥ ዘልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፎም ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ ንሕና ድማ ሳላ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጀልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልኒ እዩ ከጥሕል እንዳመሰለት ኣይትሓለትን እንዳ ጓታትናያ በታ ጥይቲ ሰለይ እንዳበልና ኣንፋትና ንባፅዕ ገርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት ሓኪም እዩ ነይሩ ሳንጣና ሕክምና ኣበየላ ኢለዩ ኣብ እሲባ ኣላካ ይብለኒ ካብታ እሲባ ውፅአ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክመካ ትበልኩ ፅራሕ ንኦም ሓክሞም ንፍሳ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ እየ ኢሉ ኣብኒ ፍሳ ሂወቱ ትንፋሱ ነይራ ኣብ መወዳእታ ቃሉ ግን ጎረርኡ ስለ ዝተሃርመ ብፍላይ እተን ዝሃሰያኑ ክልተ ብዙሕ ማህረምትታት እዩ ብብዙሕ እዩ ተረኪቡ ነይሩ ፍሳ ብፍላይ እተን ሂወቱ ሓልፋ ከም ካራ ትመሲለን ድሓረድኦ ክልተ እስኮጆ ነይረ ብየማን ብፀጋም ሓሪደንኦ ተራኺበን ከም ካራ ዓይነት ጎረርኡ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበላና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረበን ኣብ ፍርቂ መንገዲ ፍስሓ ተሰዊኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠኒሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤና እዩ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍስሓ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮን ዶ ገዲፍካና ከይድካ ኢሉ ብፃይ ደረአ ጋብር ጋብራ ብሻቃ ኣብ ቦታና ገዲፍና ዩ ስለዘመና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥናይ ፍስሓ ኣነ ኣጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍስሓ ኣበይ ኣሎ ኢሉ ባህንደበት ፍስሓ ኣብ ሕክምና ውሪድና የለና ኢለዩ

ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይ ኣብኣዩ ብኩሎም ሓለፍቲ ሃይሊ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎየን ስለዝዓረፈ ክልቲኦም ብኣዮም ተቐቢሮም

0: መዓል ካበርህ?
1: እግዚአብሔር ይመስገን።
0: ዶንጌካ ዶ
1: እዋ ምድንጓ ይኳ ዶንጌካ እንዲኻ ግን ድሓን ካብኡ ዝዓቢ ጉዳይ ስለ ዘለናስ ናብ ጉዳይ ናርኣነቶ
0: ሓራይ ግረ
1: በልከ እንታይ ሓድሽ ስለ ዘሎ ኢኻ ዳ ቕልጥፍ ኢልካ ምፀኒ ኢልካ ዝለኣካለይ
0: ሓድሽ ዳኣ መሊ እዩ ነቲ ሓዎም ረኺበ ዘራሪበዮ ነይረ እዛ መረባዕኩም ካብ ዘይትዛዘምን እዚ ሰፊሕ ናይ ሕርሻ መሬትኩም እውን እቲ ኸእትዎ ዝግብኦቶት ካብ ዘይእቱን መዋእል ኮይኑ ኣሎ ስለዚ ንስኹም ብመሬትኩም ንሕና ድማ ብገንዘብና ተሓባቢርና ንህነፆ ነልማዓዮን እሞ ብድሕሪ እሲ ተሓቋቒፍና ንማሚቕላ ንነብር ይለእሚን እየ ኣለኹ
1: ሓራይ ግርም ገበርካ እሞ እንታይ ዳ በለካ
0: ዋ ኣብቲ ፈለማ እኳ ብዙሕ ኣይተዋሕጠሉን ነይሩ ዳሓር ግን ንዝኾነ ክኾነካ ብርክት ዝበለ ገንዘብ ክንበካ ኢና ምስ በልክዎስ ኣይተማተ ኣብኣ ከሎ ኮ ይሕራ ኢሉ እንታ እዚ ገንዘብ ድብልዎ ሰራሚ ክብልዎስ እንካን ሓቆም እዮ ስለዚ ኸዓ ብርክት ዝበለ ገንዘብ ሒዝካ ናብዚ ክትመፅእ ዝቆፀርኩኻ ንዕኡ እውን ናብዚ ንክመፅእ ቆፂረዮ ኣለኹ
1: እሞ እንድሕር ቆፂርካ የዳ እንታይ ክንዲ ዚ ሰዓታት ኣደንጎዮ እንድዕኸ እዚ ጉዳይ ግን ይሰልጠና ኢልካ ዶ ትሓስብ እዞም ገዛ ጽኑዓት እዮም ብገንዘብ እኳ ዝሰልጠና ኣይመስለንን ገለ ሜላስ ክንሓስብ ኣለና ባህላየ
0: ግድብልካ ገረ ብሓኽላ ከም ዝበሃል ድሮ ኮደት ምንኣስ ሓዊ እሚንዎ ኣሎ ሕራይ ምባሎም ስዘይተርፍ እዩታ ይግድኸ
1: ሕራይ ድሓ ንሪኦ
0: ንህልካ እኳ መፅኡ
2: በርሀ ገብረ ሓንደ ውዒልኩ ከመይ ኢልኩም ውዒልኩ
0: መስጎኖ ጓዕዳሓን መፃኸ
2: ቋድሓን ፀናሕኹም ጓዕድሓን ፀናሕኹም ትምብሩኻን
0: እሞ ብዛዕባ ዝተባሃልናዮ ዳ እንታይ ገበርካ
2: ኣይናኡ እንዴ ሕጂ ሲ ዝተረፈኒ የለን ኣብ ጫፍ ናይ ተዓወት ዳርጋ በፂሐ እቲ ዓበ ሓወይ ጥራይ ትተርፈኒ ናእቲ ኸዓ ፀገመ ብሉን እምበር ከምቲ ባኣምርበልኩኻ ናይቲ ምናእሰይ ዳርጋ ሚነ ወዲአ እየ
0: ሕራይ ግረን ርኢኻለኻ ረዘነ ንዝኾነ ነገር ቅልጥፍ ኢልካ ተገበርካዮ እዩ ዘዕውተካ
2: ሓቂኻ ኣይ ሓቂኻ እንዲኻ
0: ሕራይ ግርም እንካ እሞዚ ንዝኾነ መሳለጦ ኾነካ እዩ
2: ኣይ ኣታ ሰኪፍናኩማ ኣይ ሓራይ በለስከ ዋይ
0: እዚ ኸዓ ነቲ ምንኣስ ሃብካ ሃቦ ንዕእውን ንዝኾነ ኾነ እዩ
2: ኣታ በዝሓና ኣሎታ ዋይ ሓራይ በለስከ ዘውፃኹም ሞተካኣልኩም እሞ ክገድፈኩም ከምቲ ዝበልኩም ንኽገብር ነቲ ዓብኻ ወይ ክረኽቦ ብሩኽ መዓልቲ
0: ሓራይ ብሩኽ መዓልቲ
2: ኣይ ብሩኻ ከይድና ወለስከ ሓጒስና ኢና ሓጎስና ወሰነ የብሉን ሓራይ በሉ ብሩኻ
0: እንታ በርሀ እሞ ከመይ ረኺብካዮ እዚ ጉዳይ
1: እዋ እንታ ገብር ሓዊ እዚኣ ዳ ዳርጋ ተወዲኣ እንዲያ
0: እንታ በርሀ እንታይ ዳርጋ ዳ ተወዲኣ ተጠሪሻ በላ እምበር እንታይ ዶ ዝተርፈና ኣለናይ ሕጂ ኮ መዓልቲ ፈሊኻ ሓጎስካ ምብዓል ጥራይ እዩ ሃየ መዓልቲ ንፍሎ እሞ ነቲ ዓወትና ብሓጎስ ንፅምብሎ
1: ሕራይ ግረ በልመዓልትን ግዜን ፈሊኻ ለኣኸለይኻ እሞ ክመፀካ የ ሕጂ ግን ክገድፈካ ሰዓት እናኣኸለኒ እዩ ብሩኽ መዓልቲ ገብሪ ሓወ
0: ሕራይ ብሩኽ መዓልቲ
3: ሓድጉ ሓድጉ ሓድጉ ንዓኸ እንዲ
4: ኣብየት ኣደ ድሓ እንዲ ኽዳል
3: እንታ ኸድሕና ተሓድጉ ወደይ
4: ይህ እንታይ ተረኺቡ
3: ንስኸስ ብእኹሪ ገዛ ኢኻ ንሱ ጥራሕ ዘይኮነ ኸ ለባምን መስተውዓልን ኢኻ ነርካ
4: እዋ እሞ ሕጂ ኸ እንታይ ደጉጅለ የትደ
3: ዘቕደልካ የዳ መል እዩ ወደ እንታይ ወሪድካ ኸ መዘም ሕዋትካ ዘይትገብር
4: ይህ ድሓን ኣይኮኑ እንዴ ረዘናሓወይ ይሓሾ እንዲ
3: ብኢስዎ እምበራቤ ክሕሾ ዳ
4: ደገ ደገ ምባል ዲኺ
3: ካብኡ ዝዓቢ ሕማም ዳሃልዩ
4: ድሓን ብኡስ ብዙሕ ዘጨንቕ የብልክን
3: ዘጨነቕ የብልክን ብኣኸም ብሕዋትካን ዘይተጨነቕኩ ዳ ብመን ክጭነቕ ብጃካኹም ዶመን ኣለኒ
4: ይርዳእኒ ትደ እንተኾነ ግን ምረት ደገ ምስ ፈለጠ መቐረት ገዙ ተሰቂርዎ ክምለስ እዩ ማለት እየ
3: ኣይ ሓድጎ ወዳይ ኣይትብከይ ዘብከኒ ድዮም ዝበሉ ኣመት ሕወትካይ ትገብርና ኣለኻ ዘበለ እንዳ ንሱን ድዩ
4: ይህ እንታይ ዘይፈለጥኩ ሓድሽ ነገር ኣሎ ድ
3: መቐረት ገዙ ተሰቂርዎ ክምለስ እዩ ዶ ትብለኒ ኣለኻ
4: ኣይ ንሱን ድዩ ሞተ ሓቂ
3: ኣበይ ሞ ተስተውዕለሉ ኣለኻ
4: እንታይ እቲ ዘየዝተውዓል ኩሉ ነገር ግልፅልፅ ኣቢል ክንደንገርኒ
3: በልክ ትፈልጥ ኣይኮነ እንዶ ንሱ ክምለስ በተንቑ መፅመፂ ኢሉ ብደገ ዝረኽበን ቁሩብ ቁራቡ ንዓብለሎም ሓውኻ ደገ ደገ ንኽብል እዩ ዘስትዖ ዘሎ
4: ንዑዲኺ ናቱ ዝሓንቲ ዓዚብ የለኹ ግዲ ይብልከን ካልእ ዘይፈልጦ ይተምፅእ መሲልኒ ነይሩ
3: ኣይ እምባር እናፈለጥካ ኢኻ ትምሚልካ ትርእዮ ዘለኻ
4: ኣደ ተሃዊኸን ይኽዕዎ ተደቢረን ይሓፍሶ ኸይኮነና ትዕግዝ ትኸድሉ እዩ
3: ክሳብ መዓስ

0: ትዕግስቲ
1: ክሳብ ናብ ልቦም ዝምለሱ ኩሉ ብሜላን ብትዕግስትን እዩ ዝኸውን። ከመይ ኢለ ነቲ ዝሸፈተ ልቦም ከም ዝመልሶ ኸ ኩሉ ብዘገምታ ኸርእክ እየ።
0: ዘይንሱ እንታይ ይደሊ? ኣምላኽ ይሓግዝካ።
1: ኣሜን። ከምኡ ኢልክ ጥራ ይመርቒ
0: እዋሓድ ክወደይ እዛ ኣቦኹም ዕድሜ ዘብለየላ መርባዕና ተሰሪታ ካብቲ ፈረቕ ዓመታት ገይራ ኣላ። ንሱ ጥራሕ ዘይኮነ ኣብ ዙርያ ከመይ ዝበለ ተፈጥራዊ ፈልፋሊ ማይ ንጀርዲን ዝኸውን ሰፊሕ መሬት እውን ኣለዋ። ኢደይድካልኩም ዘዝምዋ እሞ እፎይ ኢልና ከዓ ንነብር።
1: እፎይ እፎይ ድኣመን ጸላኣትደ እንተኾነ ግን ብዙሕ ዘይተረዳእክ ነገር ኣሎ። እምበራኒ ድኣ ምስዞም ዝፈትዎም ኣሕዋት ኣብ ትሕቲ ጽላል ኩማሚቕና ክንነብር መዓጸል እየ።
0: እንታይ ድኣ ኣሎሞ ዝዕንቅፈካ ዘሎ?
1: ዓንቃፍ ዳ ክንደይ ክትብል እዮ? እዛ መረባዓና፣ እዚ ሰፊሕ ናይ ሕርሻ መሬትና፣ እዚ ተፈጥራዊ ፈልፋል ዒለና ባህጊኡ በዚሕ ይበጃኺ።
0: እሱ ስፈልጥ ይሓድጊ ወደይ ኣቦኻ እውን እኮብ ክንደይ ቃልሲ ይሰሪትዎ።
1: ንሕና እውን ኣይክንሓምቕኒ ኢና። ነቲ ዓንቃፍ ኣሊና መፈፀምታ ክነብፅሓ ኢና።
0: ኣምላኽ ሓግዝኩም ዝወደይ በል ነዚኣ ክብል ኢለየ ተዳሄካ ከየብ ኩረ ካብ ሩኽ መዓልቲ
1: ኣራይ ብሩኽ መዓልቲ
2: መዓልካ ሓድጋሓወ ድሓንደ ውዒልካ ከመልካ ውዒልካ
1: መዓልካ ረዘነ ብንብየ እንዳልካ ፅኒሕኻ
2: ኣይ ስራሕ ወፊረ ምስ በዓልኩ እንዴ ነዛ ዋኒ ነይ ጥንጥን ኣቢለ መጽ እየ
1: ዋኒንካ ዘጠንጥ እንዳ እንታይ ተረኺቡ ድኻም ድ ትህኪት
2: ኣይ ኣይፋሉ ድኻምሲ የብለይን ትህኪትካ ጥቓይ ትቐርብን እያ
1: ዶ
2: የግዳ ሓድጊ ሓወይ ክረኽበካ ኢለ ይመጽ እየ
1: ቀዳዊና ይግበሮ ብድሓን ዳ ክትረኽበኒ መጺኻ
2: ደሓንየ ብዛዕባ እዛ መረባዕና እንታይ ንግበር ይህን ምሂን ክንበሃል የመጽየ
1: መረባዓና ዳ እንታይ ዶ ኾይነ
2: ኣታ ሓድጊ ሓወይ እንታይ ኾይነ የ ኸዓ ክትብለኒ ዝኾነቶ እሞ ትስሕቶ የብልኒ እየ
1: እንታይ ክትብል ከም ዘለኻ ዋላ ክሕዘካ ይከኣልኩም እንታይ ኻ ክትብል ደሊኻ
2: ከምታ ቦይ ድሰረታ እኳ ያደላ ኣይገለ ረብ ሓደ ኺብና ኣላ ኣይተዛዚማ ውፈይልና ዕሪፍና ኣላ
3: ሓዲጉኮ ዕድሜና ተወዲ እዩ
1: እሞ ኢደይ ኢድካልና ንዛዝማድ ይባህላኻ
3: ወይ ምዝዛም በይነ ኣጋራ ሰጋጋድ እዮም ድበሉ እንታይ ዓቕምን ክእለትን ሃሊልና ኢና እሞ ክንዛዝማ
1: እሞ እንታይ ዳኣልካ ትብል ዘለኻ
3: እዚ ጊዜ እኳ ኸም ቀረመ ኣይኮነ ተላፊንካን ተሓዋቒፍካን እዩ ዝሕለፍ ዘሎ
1: እንታይ ማለት ኢኸ ተላፊንካን ተሓዋቒፍካን
3: እወ እንታይ መሲልካ ሓድጋሓወ ንስኹም ብመሬትኩ ንሕና ኻ ብገንዘብና ተላፊና ክናንጸልኩም እሞ ሽዑ ብሓባር ተላፊና ንተሓቂፍና ንነብር ዝብሉሲ ብዙሓት እዮም ዘለዉ
1: ዶ
3: እወ
1: እምበኣር ከምኡ ዝብልኻ ኣለዉ
3: ኣለዉ ርሑ ከይከትካ ኸማን እዞም ሃብታማት እዞም ርብሓት ሰብ ጸጋ ንሶም ኣለዉ
1: እሞ ዝርስቲ ናይ ኣቦናሲ ኣስሒና ክንዝነብረሉሲ ጓና መላፍንቲ እቲናስ ከም ተኻረይትኹን ኮርመድ ይበሃላኻ
3: ግድን ወይ ጎበኹን ወይ ምስ ጎበተ ጸጋ ዒዘበኑ
1: ወዮ ደኣ ዘይርዳእካ ኾይኑ እምበር ኣበይ ነርና ኣበይ ኣለና ስትስሕቶ ይብልኒ እሞ በዓልና ደኣ ጎቦ ንኸውን እምበር ጎቦ እንዳማትና ክነቋም እቲ ዓይንና ይቁልዕን እዩ
3: ዋይ በይነይ ዓቕምና ኢና እሞ ጎቦ ክንከውን ዋይ ስኢልካ
1: ሓደ ኢድ ኮይንና ተፂዕርና ልዕሊ ዘን ትብለን ዘለኻ ጎቦ ክንከውን ንኽእል ኢና
3: እዚ ትብሎ ዘለኻ ክኸውን ዘይክእል ባዶ ትምኒት እዩ ኣብ ሕልሚ እምባር ገሪፍና ግዳብ ጋህሪ ዘይነብር
1: ኣብ ገዛ ርስኻ ጽግዕተኛ ኾን ካብ ምንባር ትጋዱ ትብሎ ዘለኻ
3: እወ ካብ ብስሪ ዓቕሚ ካብ ጸላም ምንባር ተጸጊዕኻ ትረኽቦ ምርሃር እዩ ዝምረጽ ብል ኣለኹ
4: ኣታ ሓድግሓ ወይ ኣፈትንና እንደዛብራና ሓቢርና እንደንፈትና እታብጃኹም
1: እንታይ
4: መረባዕና ተሃኒፃ ክትዛዘም እንተኾይናሲ ምዞም ካብታማ ሰብ ጸጋ ምፍቓር ንምልፋን ንኸድልየና የ ዝብል ዘለኹ
1: ስቕበል ብቱኽ ተስፋ ዘይብሉ ኣታ እምበር ተንስኻ ዘርእና ኢኻ
4: እዚ ሓሳብ እዚ ኮነ የበይነይ ሓሳብ ኣይኮነን ኣብ ለሎም ሓወይ
1: ስቕበል
4: ከምኡ ደሊ ሓሳቡ
1: ኣቦና ኸ ወለዲ ተረኪቡ ዋጋ ዝኸፈለላ ርስትስ ንንዳማት ናሕሊፍና ክንህባ ድሕርዛ ሕጂ እዛ ቓል እዚኣ ክሰምዓ ኣይደልን እየ ወዲ ሓንካ
4: ሓድጉ ንዓባ ስምዓኒ ኣንታ ስምዓኒ ባበጃኻ
3: ድሓን እዚ ሓሳብ ዝኸውን ተዘይኮይኑ ረዘነይኩ እዛ ዝረይ ዘይመለስኩ ድሓን ከዓየልካ እንዴ

0: መዓልካ ረዘነ ሓወይ
1: ኣብ ሎሎም ሓወይ ከመልካ ውዒልካ
0: ግርም እንታይ ደኣ በይንኻ እትዛረ ኣይዳ ሓንካ እንዲኻ
2: ከመይ ኢለ ክድሕን ምዘሾክ ሓውና ድሓና ኣሎ ድሓና ኣሎ ድ
0: ክሳብ በይንኻ ዘዛርብ ደኣ እንታይ ግዲ ኢልካ
1: በዓል ፈልጥ እቲ ብኣእሞ ምሳኻ ተባሃልናዮ ነጊረ ዮ
0: እሞ እንታይ ደኣ ኢለካ
2: ኣይንርአዮ ነዛ ክጥሕረኒ ናብ ዛሓራ ስነብሪ ተቐይሩታ
0: እንታይ እሞ ማዕሮ ክንድኡ ዘጨንቕ ኣለካ እዚ ኮ ብሓደ ምዕልቲ ዝኸውን ነገር ኣይኮነ ኩሉ ነገር ብዘገምታ እዩ
1: እሞ እዞም ሃብታማ ሰብ ፀጋ እንዮም ዝርብሽኑ ዘለዉ
0: ሃታ ሃታልካ ዝኸውን ኣይኮነ ዓቕሊ ግበርዎኣሎ
2: ዓቕሊ ክሳብ መዓስ ዓቕሊ እዚ ርጉም ሓውና ኣይከውን ኢሉ ተቕበፀናኸ ሀ እንታይ ክገብር እንታይ ክገብር እስገ
0: ተቕብጭ ዳ እንታይ ክትብል ኣይሰለጠንን ኣይተሓዝለይ ትብሎም
1: ዶ ንሶም ከ ዝምሕሩኑን ዝድቁስሎይ ዶ መስለካ
0: ክላት እምበል እንታይ ክገብሩ ኢኻ
2: ወይ እንታይ ከይገብሩ ዋ እንተ ክቢፅ እዮም ርሒ ካብፅኒ የቃብፅኑታ ዋ ዳሓርካ ዝኣክል ዝመስል ጉኑዕ ኮ በልዐ ስማዓስከ ዓብለሎም ሓወይ እዚ ኩሉ እልብ ደይብሉ ገንዘብ እልብ ደይብሉ ገንዘብ ኣውፅኦም ንኸብቁዑሲ ኣይከውን እዩ እንተኢለዮም ዝምሕሩ መስለካ
0: ወይለ እምበኣር ከፊ ኢሎም ኸዮም
1: ከፊ ኢሎም ንወእ ዘይንሱ ረኣ እንታይ ኣፍርሓን ኣሎ
0: ስማዓስኪ ክኸፍሉና እዮም እምበር ከፊ ኢሎምን ግን ኣይበልካን
2: ዓብለሎም እዚ ጉዳይ እኳ ሕጂ ኮይኻ ትፅምብሮ ዘለኻ እንታይ ኾንከኻ ህቡህቡ ክትብል
0: እሞኸ
1: ከም ትሕግዘን ዘለኻ ነጊር እዮም ኣለኹ ናትካ እጃዊን ኣዳልዮምልካ ኣለዉ እምበር ዓብለሎም ሓወይ እዚ ኣዳልዮምልና ዘለዉ ገንዘብ ኣብ ኢድና ተኣት እዩ
2: ዋ ሃብቲብና ረቢሕና ኮመሽታት ተኺድና
0: እወ
2: ስዋና ሰቲና ጣጥ
0: ረዘና ሓወይ ከም ዝሕግዘካ ዘለኹ ሲ ነጊርካ እዮም ኢኻ
2: ነጊረ እዮም እንታይ ርእየ ዝብለካ ዘለኹ ናትካ እጃወይ ናዳልየምልካ ኣለዉ ካ የድብለካ ዘለኹ
0: ፅቡቕ እሞ እንታይ ተገብርና እዩ ዝሓይሽ
1: እወ ሕጂ ኣብዚኣ ንያታ ምምኽኻርን ምውሓጥ እንተድልያ
0: ወ
1: ሕጂ እታ ክንገብር ኢና መሲልካ ካብ ንቃበፅሲ ከነቃበፅ ይደለና
0: ንመን ከነቃበፅ
2: ነቲ መንገዲ ጀራና ኮይኑ ዕንክፋድ ይኮነና ዘሎ
0: ንሓድካ ሓውና
2: ውይ ኣታ ዋ ነብስኻ ዶ ቅርበካ ሓውኻ ንሱ እተዘይተቓቢፁ ንሕና ኸም ንቃበፅ ፍለጥ ብለካ ኣለኹ
0: ተታይ ስምዕ እዩ ሓራይ ንዑስ ኣቃበፅናዮ ጉዳይ ትምኒት ሓፍትናኸ
1: ኣብ ሓሳብና ተረዓመት ጉናዓ ኣነህባ
2: ኣነ ዘይፈሉን ኣይሰምዓኩም ኒ
1: ትብልተ ኾይና ኣስራሓ ዋነስ
0: ዋ
1: እወ ካልእ ኣማራፂ ድባሃለ ይብልና ብዝኾነ ክገጥፈካ ምዞም ሃብታማ ሰብ ፀጋ መኺረ ሓድኡ ክገብር ብሩኽ መዓልቲ
0: እንታታ እዩ ዝግበሮ
1: ብሩኽ መዓልቲ ባ
2: ወይለ ዓብለሎ ኣተዓብለሎ ማይ ሓዊስካ ፈሪሕኻ ዲኻ
0: እዎ ፈሪሐ ፍራይ ግን ንሓድጉ ምቕታልን ዘይምቕታልን ኣይኮነን
2: እውይ ካልእ ዳ እንታይ ዘፍርሕ ኣለካ
0: እዎ ተረዝነ ነዞም ሰብ ፀጋ ኣመናት እሞኖም ይኸዋዕ
1: ኣታ ዓብለሎም ሓወይ
2: ናይ ምእማን ዘይምእማን ጉዳይ ኣይኮነን ገጢምና ዘሎ ናይ ምንባር ዘይምንባር ሕቶ እዩ ኣታ በጃኻ ባ ተረዳእኒ
0: ተረዲእካ ኣለኹ ግን ኣብ ምስኦ ምምኻር የድልን እዩ
1: እዩ ስለምንታይ
0: ግርም ኩንቆትሎ ኢና ኢልና እንተረኣካፊልናዮ ኩሉ ሓሳብና ንዑ ብምንጋር ነንሕድሕድና ከየፋሉስና ምጥንቃቅ ከገድስ እዩ
1: ዶ እዚ ኣባ ሓሲበላ ርኢ ፅናሕኹ
0: እወ
1: እሞ እንታይ ተገበርና ዳ እዩ ዝሓይሽ
0: ግርም ንስኻ ጉዳይ ክፍሊትናን ውዕልናን ጥራይ ግበር ናይ ሓድጊ ጉዳይ ናባይ ጉደፎ ኢኻ
1: ባዕልኻ ትኸትሎ
0: ተንኪለ ድሕር ከምዘይብል ትቡጌ ካትፈልጥ ኢኻ።
2: ሰይ ዝሓወይ ሰይ ዝሓወይ ኣንበሳ ኣንበሳ ምዃን ካ ኣፈልጥኒ ግርም ግርም ዝሓወይ
0: እሞ እዚ ጉዳይ ጥንቅቕ ኢልካ ዘዝሞ ኢኻ ዳሃንዳሃና ጆኻ።
1: ኣነ ከምቲ ዝበልካ ንክገብር ናብቶም ሃብታማ ሰብ ፀጋ ኸይድ።
0: ብሩኽ መዓልቲ ብሩኽ መዓልቲ
2: ሰይ ዝሓወይ ኣንበሳ ብሩኽ መዓልቲ።

0: ክስራሕ ክደይ ትሰርሒ?
1: ኣይ ምስማዕ ዳኣ ሰሚዐኩም እንዴ? ባዕልኻ እንተይ ነገርካ ንሓይሽለ እንዳኣለይ
0: ከመይ ስምዐት ትልጠብኩ ጓለይ? እንታይ ኢኸኸ እቲ ትሰምዕዮ?
1: ዝረኣነ ዛርበና በለትኩ ብጥሽ ዝበሃል እንታይ ጥዑም ስማዕ ኮይኑ እዮ ምክደግሞ
0: ዋ ኣቶ ቆልዓ
1: ቆልዓይ ትበለኒ ኩሉ ዝፈልጥን ኩሉ ዝርዳን እኽል ትጎርዞ እዩ ገፅረ ዘይኮን ጎርዞ ኳርኣ
0: መን ኸ ትገፅረ
1: ዋይ ፈሪሕና ርኽሞት ኮይና ኢና ንስኻ ዕሉሎም ኢኻ ገፅረ
0: ኣነ ዶ ኣትስዲ ኣነ እኳ ዓባሃውኹ እየ ክተኽብርኒ ዝግባአኪ
1: ዕድመ ዘይኮነ ግብሪ ዘኽብርን ዘድፍርን ብግብሪኻ ከዓ ትድፈር
0: ዋሃጢ እንተወልጓስ ትጎስሞ እንታይ ሕማ ግብሪ ገይረ
1: እንታይ ክኽደግም ምስ ረዘነ ኾንካ ብዛዕባ ሓድጎ ምስ ሓድጎ ኾንካ ብዛዕባ ረዘነ ዝዛርቦ ኩሉ ሰሚዕ እየ ይሕመቕ ይፀበቕ ምስ ሓደ እንወግን ተባዓይ ሞተ ፈራሓይ ሞተ ላንጋላንጋ ሞተ ከም ዝበሃል ከይትኸም
0: ኣትለቕማጥ ትምኢልካ ኣብ ክድሃበኪ ትዛርብ
1: ኣፈይ ዝሃበኒ ኮነን ግብሪካ እዩ ዝገልፀልካ ዘለኹ ኣይ ፃዕዳ ኣይ ፀሊም ሓሙኽሽተይ መርገፂ ሒዝካ ንኽልጥኦም ተናቕሶም ትሓስብ ከም ዘለኻ ሃይለ ክዛርቦም እዩ
0: ክላትንበሊ ማዕሩኽ ንዶ ዕድል ትረኽብ ይመስለኒ
1: ዋይ ትምኒት ድሓንሱስ መን ክኽልክለኒ
0: ባዕለይ ከደይ ሳሃለ ክትስዲ ስድዎ ስዲ
1: ግደፈኒ ጣለ ፈንወኒ
0: እሂ ውዲታይ ክተፍሽልኒ ኢለረ ገድፈኪ
1: ክልተ ኣሕዋት ነንሕዶም ኣጣፊካ በይንኻ እምበሪ ትውሪ
0: እዚ ትብልዮ ዘለኹ ውዲት ሎሚ እዩ ክዛዘብ ኣፃፊፋ ክሳብ ዝውድእ ድማ ምስ ወደ ሓደ ሰብኣይ ክትራኸብኒ ኸ ኣፍካ ዓቢሰ ኣዳው ኩን ኣጋር ክንኣሲረ ኣብቲ ጸላም ዳምራኽት ክዳጉነኪ ሕለፊ
1: ፈንወኒ ፈንወኒ ጣለ ፈንወኒ
0: ሕለፊ
1: ታሌለይ ግድሎ

0: ገብረ መዓልካ እንታይ ደኣ ካበርተ ግበርተ ክትብል ድሓ እንዲኻ
1: እንድ ኣነስ በይን ኣትኻ ኢለ
0: እዋ ብማዕፆ ግዲ ኣይተራሒ እንዲ ደሎ ማዕፆኻ
1: ዶ ብልከ ድሓ እንኳዕ ድሓ ንመፀኻ
0: እንኳዕ ድሓ ንፀናዕኻ ገብረ ሓወይ
1: ንበር ንበር እስኪ ንበር
0: ሰማይ ሰማይ ክበር
1: እዚኣ ኸ ነዚ መዓልቲ ሓጎስና ክትከውን ኢለ ዘዳለኹዋ እያ
0: ግርም ገበርካ ገብረ ሓወ ክገርመካ ኣነ ነዛ መዓልቲ እዚኣ ከመይ ብሃንቀውታ ፅበያ ነይረ መስለካ
1: እንካስካ ሓዚ በረሃ ሓወይ
0: ችርስ
1: በርሀ ነዚ ጉዳይ ዝኽውን ንምግባር መዋእለይ ሰለም ከየበልከ ኣሕሊፈ እዩ ሕጂ ከምዚ ኢልና ብዓወት ምብፃሕና ሓጎሰይ ወሰን የብሉን
0: ኣነ እውን ሓጎሰይ ወሰን የብሉን ገብረ ሓወ ንዓስ ከስዓመኒ እንታ ብሩኽ ገብረ ኣነ እውን

ነዛ ፍጻመ እዚኣ ክፍፅም ሰላም ከይበልኩ የ ሓዲረ መዋዕለይ ሰመነኽዋ መረባዕ ትማል ትማል ብድሕሪ ሃፍቲምካ ክትጫረተንም ሕሳብካ ሓንትን ዝዓበየትን ጌጋኻ እያ ነይራ ፍርዳ ድማ እዚኣ እያ እንታይ ድዓይ ድኹውን እድ

0: ኣብለሎ ረዛደ ኣታይ ኣለኹም እንዲኹም
1: ይሓድ ጎደይ ኣይደሓና እንዲና
0: ንሕና ዝደሓን ኢና እዞም ደለይቲ ዘይናቶም ግን ነንሕድሕዶም ተዋዲኦም
1: ዶ ትብለኒ እማ ዞም ቆልዑ ዳኣናብየ ኣቢሎም
0: ኣይነዕኦም እንዴ ዳዮም ክገብር ኢለ መት
1: የሎ እውን ኣብዛ ገዛ በኢነ የደ ኣለኹ እታ ትምኒት ሓፍትኻ ከኣበየን ከም ዝወፀት ሽርብ ኢላ ውዒላ
0: ትምኒት ሓፍተይ ዳ ካብዚ ገዛ ሓሊፋ ናበይ ከይትኸይድ ኢልክያ
1: ኣንታ የላ እንዴ ዝብለካ ዘለኹ ኣንታ ፈጣሪ ሕማቕ ናይ ዞም ደቂ የ ተርእየኒ ወይ ጓለ ኣንቲ መን ኣሲርኪ ወዲኺ ዓብለሎም ወዲኺ ኣሲርኒ ዓብለሎም ወደይ እንታ ኮይነ ኢሉ እንታይ ስለ ዝኣበስካ ኣሲርኪ
2: ምስ ረዘን ኾንካ ብዛዕባ ሓድጉ ምስ ሓድጉ ኾንካ ብዛዕባ ረዘን ሕሽክሽክ ትብሎ ዘለኻ ኣይተበረሃኒን ተበልኩ ኣሲርኒ
0: ሓድጉ መፂ ኣለኹ
2: ዋ ኣተካዕዶ እንታይ ክትገብር መፂኻ እንታይ ዝበልዐት ክድ ኣለኹ ዓጢቕ ዘሎ
0: እንጓዓ ብድሓን መፃኸ
2: ከይትቐርቦ ካራ ዓጢቕ ኣሎ
1: ናይ ምንታይ ካራ ኣንታ ናይ ምንታይ ካራ እዩ
3: ንሓድጊ ሓወይ ክቐትለላ ካብዞም ጓሓላሉ መንገዲ ረዘና ሓወይ ዝተረከብክዎ ኸርአ
1: እንታይ ሓውኻ ክትቀትል
0: ኣይውዕሎ መዓስ ኣቢዱ
2: ኣንታ ትዑዲኻ ኣፍ መሊሎ በዓል ብለካ የለን
0: ኣቲ ቆልዓ
2: በዝጌረ ፈጣዕ ከብለካ
0: ትሚት ኣይተሃወኺ ረዘና ሓወይ ብጥቕሚ ተደሊሉ ምምላስ ምስ ኣብየና ካብ ንኸስር ክንጥቀመል ኢና መሪፅና
2: ከምቲ ኮይኑ ንዳ እሞ ንምንታይ ንዓ ኣሲርኒ
3: መስክልቲኣቶም ክትዕሊ ሰሚዐካ ስለ ዘልክን
2: ሰሚዐካ እንደ ሞ
3: እዎ ሰሚዕክኒ እንተኾነ ግን እቲ ምስ ሓድጉ ዝዕለልናዮ ንረዘነ ኸይድካ ከይትነግርዮ ስለ ዝሰጓእኸየ ኣሲረ ዳጉነኪ
2: ኣልዕል ኣቢልካ ኢኻ ሓሳዊ
0: ሓሶት ኣይኮነን ሓቂ ይዛርብ ዘሎ
2: ኣንታ ርዳእ ኣካሎ ድዩ ንረዘነ ዘይኮነ ንዓኸ ከይነግርካ ኣሲር ንኮ የድብለካ ዘለኹ
0: ይርዳእኒወ ኣነ እውን ከምዝኣሰረ ክፅቡግ የረ ፈልጥ ኣደ የላ እንዳበለት ንኻብቲ እንዳምራኾት ኣእዳው ክን ኣጋር ክንፈትሐ ዞም ፃኽኹ ኣብኡ ከም ዘለኽ ስለ ዝፈልጥ ዘይኮንኩን
1: ወይ ለከለይ ሰምዖ ዘይብለይ ረዘና ክሕጅበይ ኣሎ
3: እዞም ጓሓላሉ ነንሕድሕዶም ምስተዋድኡ ንሱ ድማ ማይ ዓሚኹ ተሪፉ ነዛ ንዓይንና ክርዓቐም ምስኮኖ ሃፂሉ ጠፊዩ
1: ከስዕደ ጉራጉራ ክበሃል ናይ ሓቂ እንድዩ ካባኹም ሕዋቱስ ውልቃዊ ረብሒኡ ቐዲሙ
3: ታይ ሞ ክንብልና ትድእ
0: ብዝኾነ ኩሉ ተረዲእዎን ተጣዒሱን ይቕረበሎ ኢልምለስ ይኸውን እንታይ እሞ ክንብል ኢና ሕማቕ ጥሪትካ ዝሸጦ ትልውጦ ሕማቕ ሓዊኻ ከንመን ትህቦ
1: ግርም ኣለኻ ሓድጊ ወደይ ሓዊኹም ሓዊኹም ምዃኑ ይተርፎን እዩ ንመን ዳኣ ክትህብዎ
3: ሓድጊ ሓወይ እታ መቕተሊትካ ዝተሓሰበት ካራ መካላኸሊ ክትኮነካን ከተቐበለኒ
1: ነይበላእ መዘዝከይ ተምፀልና ድሓርካ ኣቦታትና ዘእረሱና ሓደ ሓቂ ኣሎ ዘይናህና ይንደልን ናህና ኸ ኣሕሊፍና ይንህብ
0: ልክዕን ሓቅን ዘረባ እዩ ኣብ ናህና ኾይንና ንናህና ንኹን ደጊም ዘራጊ ስለ ዘየለ እዛ ርእሲ ናይ ኣቦና ዝኾነት መረባዕ ክንሃንፃን ክነማዕርጋ ሓቦ ንበል
3: ልክዕ ኣለኻ ሓድጊ ሓወይ እቲ ግዜ ሕጂ እዩ
2: ዕብለሎም ሓወይ መሲልኒ ደፊረካ እሞ ይቕረ ግበረለይ
3: ይቕረኹም ክትምኒት ሓፍተይ ሓፈሊት ደፍኢ
1: ተመስገን ተመስገን ፈጣሪ ኩሉ ዓለም

0: ዕዙ ሰላምታና ተቐበሉ ፈነወ ኤርቲቫ ብምክታል ትርከቡ ዝኸድኩም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 14 ግንቦት ዝተዳለወ ዜናታት ውሽጥን ወፃን ሒዘልኩም ቀሪበ ኣለኹ ንምክታልኩም ብኸብሪ ዝዕዲ ምስኻትኩም ዝፀንሕን ሚካኤል ሓርጉ ፈለማግን ብቀነጡታቱ እፍለም ልኡኽ ኤርትራ ብምበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ኣስሚዑ ሚኒስተር ትምህርቲ ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እትዓመ ገሊጻ ኤርትራ ኣብ ናይሮቢ ኬንያ ብዝተቓንዐ ዋዕላ ኣፍሪቃ ንቕድሚት ተሳቲፋ ኣብ ዜናታት ወፃኢ ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ንክልተ ሰዓታት ዝቐፀለ ዝርርብ ኣካይዶም ቀዳማይ ሚኒስትር እስራኤል ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ከም ዝፈፀመ ተሓቢሩ ሩስያ ናብ ኤሮጳዊ ሕብረት እትገብሮ ሰደድ ባህርያዊ ጋዛ ብቀዳማይ ርብዕ ዓመት ክብሪ ወሰን ናብ ዝሓዘ ደረጃ ዓሪቡ ዝርዝር ዜና ልኡኽ ኤርትራ ኣብ መበለ 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ኣስሚዑ ካብ ጋምቢያ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ ዳናይ ተስፋዝጊ ከተቕርቡ እያ
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ናብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ኣስሚዑ ልኡኽ ኤርትራ ብ13 ጉንበት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመትና ፅነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናፅ መብፅዓ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ፀቕጥን ተፃዊራ ኣብ ብዙሕ ፅላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መርግጋስ ቀረብ ፅሩይ ዝስተማይ መግቢ ውሑስ ኣከባቢ ትምህርቲ ጥዕና ፀዓት ሕጋዊ ስርዓት ሓገዝ ንፅጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበፅሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኹሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መፃ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕፃልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ፃዕራ ቀፃሊ ምዃኑ ኣብሪሁ ልኡኽ ኤርትራ ብተወሳኺ ምርግጋፅ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ
0: ናብ ካል ዜና ብዝንሰግር ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እትዓመ ገሊፆም ጋዜጠኛ ሳሙኤል ሃብተ ሚካኤል ሚኒስትር ሓሊማ መሓመድ ኣዘራሪቡ ብመልክዕ ፀብጻብ ዘዳሎ ትሕዝተሎ ግረ መስቀል ገረዝጌር ካቕርቦ እዩ

ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓመ ኣድማዕ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምኽንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርናዕ ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኹሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝጠቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል ዝጥመት ከም ዘይኮነ ኣነፂራ። ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 225 ብ544 ሚእታዊት ዓብዩ 1952 ከም ዝበፅሐ ብምጥቃስ ከም ውፅኢቱ ቁፅሪ ተምሃሮ ካብ 6461 ናብ ልዕሊ 100,000 ከም ዝበረኸ ገሊፃ። ብዘይካዚ ቁፅሪ ኣብያተ ትምህርቲ መባእታ ካብ 381 ናብ 197 ማእከላይ ደረጃ ካብ 65 ናብ 469 ካልኣይ ደረጃ ድማ ካብ 25 ናብ 132 ክብ ከም ዝበለ ኣፍሊጣ። ንቁፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991 1992 ኣብ ኩለን ደረጃታት ልዕሊ 267,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224 225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29448 ከም ዝዓበየ ሓቢራ። ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቁፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቁፅሪ ነቑጣታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክታ ረዲያ። ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምህራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣብ መምህራን ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መጻኢ መደባት ከም ዝኾነ ኣብሪሃ።

0: ኤርትራ ኣብ ናይሮቢ ኬንያ ብ ዝተቓንዐ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽርክነት ንምምስራት ዝዓለመ ዋዕላ ኣፍሪቃ ንቅድሚ ተሳቲፋ ከምኡ ውን ኣብ ቤልጅም ሽወደንን ሆላንድን ዝነብሩ ድማ ኣብ ዝተፈላለየ ንጥፈታት ኣካይዶም ሙሉእ ትሕዝቱ መልክዕ ፀብጻብ ተዋሂዱሉ ኣርስዮም ኣስመሮም ከተወርውያ
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11 12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቅድሚት ተሳቲፎም እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስትራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ። እቲ ዋዕላ ብቐንዱ ኣብ ሓባራዊ ረብሓ ምትእትታው ሓደስቲ ቴክኖሎጂታት ምስፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ፣ ውሕስነት መግቢ፣ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም። ብኻልእ ወገን ኤርትራውያን ነበርቲ ቤልጅም ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናጽነት ጸንቢሎም። ጸሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ህይወት ኣብ ዘስምዐ ቃል ብመስዋእቲ ዝመጸትን ዝተዋሕሰትን ናጽነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊጾም። ቀዳማይ ጸሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላጽ ነዚ ንኣትዎ ዘለና ናይ ልምዓት መድረኽ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ። ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ሃፄን ጴጥሮስ ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ጸሓፊ ሚኒስትሪ ጉዳያት ወፃኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ሽወደን ኣብ ኤርትራን ዕውት ርክባት ኣካይዱ። ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምይይጥ ድሕሪ ምክያድ መንግስታት ሽወደንን ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበጺሑ። እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካያድስ ኣካል መሪፆም።
0: ዓለምለኻዊ መዓልቲ ጥዕና ቦቕሊ ብደረጃ ሃገርናን ዓለምን ተዘኪራ ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ሓበሬታ መልክዕ ጸብጻብ ተዋሂዱሎ ዳናይት ገብሪ ወፅ ከተቕርበያ።
2: ዓለምለኻዊ መዓልቲ ጥዕና ቦቕሊ ኣብ ትሕቲ ውሑስ ጥዕና ቦቕሊ መሰረት ውሕስነት መግቢ ዝብል ቴማ ብ12 ጉንበት ብደረጃ ሃገርናን ዓለምን ንሓሙሻይ ግዜ ተዘኪራ። ኣብቲ ጽምብል ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ኣቶ ተኽላ ምስግና ምሕላው ጥዕና ቦቕሊ ኣብ ውሕስነት መግብን ቁጠባዊ ርግኣትን ወሳኒ ግደ ከም ዘለዎ ብምጥቃስ ብባልዓትን ሕማማትን ክመጽእ ዝኽእል ሓደጋታት ብምጉላሕ ኣቐዲምና ክንወስዶም ብዛዕባ ዝግባአና ስጉምትታት ከም ኮለላ፣ ምርምር፣ ምዕባይ ንቕሓት ሕብረተሰብ ከምኡውን ዘላቕነት ዘለዎ ሕርሻዊ ንጥፈታት ብዝለዓለ ክስርሓሉ ከም ዝግባእ ኣዘኻኺሮም። ሕርሻ ኤርትራ ብቐንዱ ኣብ ኣካል ኣሕምልትን ፍረታትን ስለ ዝምርኮስ ዝኾነ ሓድሽ ሕማም ወይ ባልዕ ምዝኣቱ ኣብ ቁጠባ ሃገርን መነባብሮ ህዝብን ሃስያ ከስዕብ ስለ ዝኽእል ኣቐዲምካ ንምክልኻሉ ንውሸባ ቦቕሊ ዝምልከት ህላወን ምሕያል ሕጋዊ መሳርሒታት ጥዕና ቦቕሊ ከምኡውን መምዘኒታትን ደረጃታትን ይፅናሓለይ ዘይበሃሉ ሃገራዊ ዕማም ስለ ዝኾነ መንግስቲ ኤርትራ ንውሸባ ቦቕሊ ዝምልከት ኣዋጅ ቁፅሪ 156 እዝባር 206 ኣውፅኡ ብግብሪ ከም ሰርሓሉ ኣረዲኦም። ወኪል ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣርኤላ ግሊኒ ብወገና ሕርሻ ዓንዲ ማእከል መነባብሮ ህዝቢ ቁጠባዊ ብቕዓትን ሃገራዊ ውሕስነት መግብን ኣብ ዝኾነላ ኤርትራ ምውሓስ ጥዕና ቦቕሊ እስትራቴጂያዊ ቀዳምነት ከም ዝኾነ ጠቒሳ ንሳ ኣስዒባ ምርግጋፅ ስነ ህወታዊ ድሕነት ቦቕሊ ብኽነት ፍርያት ዘራእቲ ከም ዘወግድ ብምጥቃስ ምርግጋፅ ድሕነት ቦቕሊ ዋሕስ ስርዓተ መስርሕ ፍርያት ስለ ዝኾነ ውሑስ ንግዲ ከም ዝፈጥር ከምኡውን ናብ ስግረዶባውያን ባልዓትን ሕማማትን ንዝህሉ ተቓላዕነት ከም ዘጉድል ሓቢራ። ኣብቲ ኣጋጣሚ ንድሕነት ቦቕሊ ኣስጋእነት ጉድለት ድሕነት ኣብ ምርግጋፅ ውሕስነት መግቢ ኣግራብን ድሕነት ቦቕልን ግኑናት ሕማማትን ባልዓትን ኣብ ሃገርናን ኣህጉርናን ዝብሉን ካልኦትን ወረቓቕቲ ብኽኢላታት ቀሪቦም ሰፊሕ ዘተ ተኻይድሎም።
0: ኣብ ዞባ ዓንሰባ ቁፅሪ ትካላት ቅድሚ ትምህርቲ ብልዕሊ 100 ዕፅፊ ዓብዩ። ብዛዕባ እዚ ዓብዪ ገስጋስ ወኪል ኤሪና ቤትኤል ሰሎሞን ዘዳለቶ ፀፅዋ ይስዕብ።
3: መንግስቲ ኤርትራ ንቅድመ ትምህርቲ ቀዳምነት ናይ ቀዳምነታት ሂቡ ሳላ ዝሰርሓሉ ሎሚ ኣብ ኩሉ ኩርናዓት ሃገርና ቅድመ ትምህርቲ ዘይብሉ ቦታ ምርካብ ዝከኣል ኣይኮነን። ሓደ ምርኣያ ናይዚ ድማ ኣብ ዞባ ዓንሰባ ካብ ፈለማ ሓርነት ክሳብ ሕጂ ተዋሊዶም ዘለዉ ትካላት ቅድመ ትምህርቲ ምስ እዋን መግዛእቲ ዝነበረ ምንፅፃሮም ዝከኣል ኣይኮነን። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ናይ ናፅነት ዓመታት ቁፅሪ ትካላት ቅድመ ትምህርቲ ብልዕሊ 100 ዕፅፊ ከምዝዓበየ ሓላፊ ተሃዱ ቅድመ ትምህርቲ መምህርቲ ዕግስቲ መሓራ ሓቢራ። ንገስጋስ ናይ ዘን ትካላት ትምህርቲ ኣመልኪታ ንኤሪና ኣብ ዝሃቦቶ ሓበሬታ ቅድሚ 1991 ኣብ ከተማ ከረን ጥራይ ዝተወሰና 3 ትካላት ቅድመ ትምህርቲ ከም ዝነበራ ብምጥቃስ ድሕሪ ናፅነት ብምውሃድ ህዝብን መንግስትን ሳላ ዝተካየደ ሓያል ፃዕሪ ሎሚ ኣብ ኩሉ ኩርናዓት ናይቲ ዞባ ዝተዘርግሐ 304 ትካላት ከም ዘለዋ ገሊፃ። በዚ መሰረት ኣብ ንዞባ ዓድት ክሊዛን 22፣ ኣብ ንዞባ ኣስማጥ 45፣ ኣብ ንዞባ ዒላ በርዒድ 45፣ ኣብ ንዞባ ገለብ 46፣ ኣብ ንዞባ ሃበሮ 22፣ ኣብ ንዞባ ሓጋዝ 38፣ ኣብ ንዞባ ሓልሓል 25፣ ኣብ ንዞባ ሓመልማሎ 28፣ ኣብ ንዞባ ከረን ድማ 33 ትካላት ተኸፊተን ምዕሩይ ኣገልግሎት ሂባ ከም ዘለዋ መምህርቲ ዕግስቲ ሓቢራ። ምስ ምውዳድ ትካላት ቅድመ ትምህርቲ ናብ ማኣደ ትምህርቲ ዝፅንበሩ ተምሃሮ እውን ቁፅሮም ንዓብየ ይመፅ ምህላው ብምጥቃስ ቅድሚ ናፅነት 353 ጥራይ ዝነበረ ናብ ኣስታት 19,000 ቁፅሪ መምህራን ድማ ካብ 13 ናብ 1220 ክብ ከም ዝበለ ኣነፂራ። ኣገልግሎት ቅድመ ትምህርቲ ኣብ ምምሕያሽ ብቕዓት ተምሃሮ ፀላውዩ ዝበለት መምህርቲ ዕግስቲ ኩሎም ህፃናት ነዚ ዕድል ዝክረኽብሉ ዝኽእሉ ባይታ ክህሉ ከም ዝግባእ ኣተሓሳሲባ። ኣብ መወዳእታ ሳላ ናፅነት ዝተረኽበ ዕድላት ቅድመ ትምህርቲ ብምዕሩ ናብ ኩሎም ህፃናት ንምብፃሕ ምስራሕ ንመምሃራን ቅድመ ትምህርቲ ስልጠናታት ብስሩዕ ምውዳብ ከምኡውን ሱፐርቪዥናዊ መደባት ምስፋሕ ዘጠቓልል ናይ መጻኢ መደባት ስራሕ ከም ዝኾነ ገሊፃ።
4: ተረከብቲ ወለዶ ዝኾኑ ህፃናት ብብቕዓት ትምህርቲ ተሃኒፆም ነታ ኣብ ቀረባ መጻኢ ክንሪያ ንትምነያ ምዕብልትን ብልፅትን ኤርትራ ክውንቲ ክገብሩ ካብ ሕጂ ነዝተፈጢሩ ዘሎ ዕድላት ተጠቀምትን ምግባሮም ብውህደት ክንሰርሕ ይግባእ። ምስኣላይ ኤፍሬም ተስፋ ብርሃን ቤትኤል ሰለሙኔ ካብ ኣገልግሎት ዜና ዞባ ዓንሰባ። ርሑስ ቅንያት ናፅነት ንመላ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ፅንዓትና ዋሕስና።
0: ነመስግነኪ ጋዜጠኛ ቤትኤል ሰሎሙን። ካብ ዜና ዞባ ዓንሰባ ከይወፃና ቤተ ትምህርትያ ብምእካብን ምምስራሕን ሓበሬታ ዓቕሚ ሰብ ንብረትን ገንዘባዊ ሕሳባትን ፅርድል ዓቕሚ ንክድልባ ዘኽእል ስልጠና ስርዓት ሓበሬታ ካብ መላእቲ ዞባ ንዝተዋፅኡ 115 ርእሰ መምህራንን ሓለፍቲ ትምህርትን ንዞባታትን ተዋሂቡ። እቲ ካብ 8 ክሳብ 12 ግንቦት ኣብ ከረን ዝተዋሃበ ስልጠና ምሕደራ ትምህርታዊ ስርዓተ ሓበሬታ ንምውፃእ ዝዓለመ ኮይኑ ሓፈሻዊ ኣምር ስርዓተ ሓበሬታ ዝርግሐን ተባፅሕነትን ትምህርቲ ምርጋፅ ብቕዓት ስርዓተ ትምህርቲ ከምኡ ውን መስርሕ ምእካብን ምምስራሕን ሓበሬታ ዘጠቓለለ ነይሩ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ዓቕምን ብቕዓትን ተምሃሮ ንምዕባይ ኣብያተ ትምህርቲ ብምትሕባር ከም ዘመናዊ ቴክኖሎጂ ይዓጥቃ ስለ ዘለዋ እቲ ስልጠና እዝዩ ኣገዳሲ ከም ዝኾነ ገሊፆ። ኣዋህዲ ናይቲ ስልጠና ዶክተር ዳንኤል ጃምቦ ብወገኑ ኣብ ሜላታት ምስናድ ምምስራሕና ተዓቓቕባን ዕለታዊ ንጥፈታት ኣብያተ ትምህርቲ ዝርዝራዊ መብርሂ ድሕር ምሃብ ብደረጃ ሚኒስት ትምህርቲ ተዋዲዱ ኣብ ኣብያተ ትምህርቲ ንኽተኣታቶ ዝስርሐሉ ዘሎ ዳታ ቤዝ ኣብ መፈፅምቱ ይቀራረብ ስለ ዘሎ ቅልጡፍ ምልዋጥ ሓ

ሬታ ንኽረጋገጽ እቲ ስልጠና ከም ትወደብ ኣረድዩ። ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ምርምርን ስታትስቲክስን ኣቶ ሃይሉ ኣስፋሃ ኣብ መወዳእታ ኩለና ቤተ ትምህርቲ ኣብ ኣታሓሕዛ ገንዘባዊ ሕሳባትን ባጀትን ሕጋዊ መስርሕ ክኽተላ ከምኡ ውን ኣብ ቀዋምን ሃላኽን ንብረት ኣታሓሕዛ ሰነዳት ምእካብ ሓበሬታ ተምሃሮን መምህራንን ስሉጡን ጽሑፍን መስርሕ ክህልወን ኣተሓሳሲቦም። ኣባላት ማሕበር ወነንቲ ትካላት ትምህርቲ ምምራሕ መኪና ዞባ ማእከል ብ12 ግንቦት ንመጀመርታ ግዜኦም ብጥኑፍ ብዝወሰሩ ተበግሶ 45 ከረጺት ደም ለጊሶም። ኣዋሃርቲ ናይቲ መደብ ኣብ ዝሃቦ ሓበሬታ ደም ልጋስ ጻውዒ ዘየድልየሉ ሰናይ ተግባር ምዃኑ ብምግንዛብ ተጠርኒፎም ነቲ መደብ ከም ዘበገሱን ኣባላት ብንቕሓት ከም እተቐበሉን ገሊፆም። ኣባል ሃገራዊ ባንክ ደም ነርስ ኣብርሃም ተኽለ ብርሃን በገኑ ብውልቂ ይኹን ብጥርኑፍ ዝልገሱ ወገናት ኣብ ድሕነ ዜጋታት ዓብዪ ኣበርክቶ ይገብሩ ከም ዘለዉ ብምጥቃስ ብሰፊዑ ክድፋሉ ተላብዩ። ለገስቲ በገኖም እቲ ዝገበርዎ ልግሲ ኩነታት ጥዕኖኦም ክፈልጡ እውን ከም ዝሓገዞም ብምሕባር ኣብ እዋን ሓደጋን ሕርስን ዝፈስስ ደም ንምትካእን ህይወት ዜጋታት ምድሓንን ብቐጻሊ ክልግሱ ድልዋት ምህላዎም ኣረጋጊፆም። ኮሚሽን ባህልን ስፖርትን ጨንፈር ዞባ ደቡብ ብምኽንያት ጽምብል መበል 35 ዓመት ናጽነ ዝወደቦ ሓበራዊ ጉያ ዝመጽእ ሰንበት 17 ግንቦት ኣብ ከተማ ደቀ ምሓረ ከካይድ እዩ። እዚ ብደረጃ ንኡ ዞባ ንሓምሻይ ብዞባ ደረጃ ድማ ንካልኣይ ግዜኡ ዝእንገድ ዘሎ ጉያ ናጽነት ምስ ዛዛሚ ኩናት ደቀ ምሓረ ብምትእሳር ዝካየድ ኮይኑ ሓደስቲ ኣትሌታት ዝፈሪሉ መድረኽ ፈጢርካ ታሪክ ተጋድሎና ናብ ተምሃሮ መንስያ ንምትዕላብ ዝዓለመ ከም ዝኾነ ወደብቲ ገሊፆም። ሓላፊ ኮሚሽን ባህልን ስፖርትን ኣብ ንኡ ዞባ ደቀ ምሓረ ኣቶ ኪዳነ ፍሳሐ ካብ ዕለት 19 ክሳብ 22 ግንቦት ኣብ 1991 ዝተኻየደ ሓያል ምርብራብ ዝነበሮ ዛዛሚ ኩናት ደቀ ምሓረ በሪ ናጽነት ዘርሓወ ኣጋጣሚ ብምዃኑ ንዝኽሩ ዝውደብ ሓበራዊ ጉያ ረዚን ትርጉም ከም ዘለዎ ሓቢሮም። ኣቦ ወንበር ፌደሬሽን ኣትለቲክስ ሳብቲ ንኡ ዞባ ኣቶ ሳምሶም ተኽለ ሃይማኖት በገኑ እቲ ውድድር 3 ደረጃታት ማለት ናይ 3 ኪሎ ሜትር፣ 5 ኪሎ ሜትር ከምኡውን 15 ኪሎ ሜትር ከም ዘጠቓልል ብምግላጽ እዚ መደብ እዚ ኣብ መጻኢ ደረጃ ሃገር ንምውዳቡ ክሕሰብ ተላብዩ። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደግመ ብቐብሪ ዕደም። ዜናዊ መሰናዶ ኤርቲቪ እናቐፀለ እዩ። ዝኸድኩም ተዓዘብቲ ስለ ምክታልኩም ኣዘ መስግን ዜና ወፃኢ። ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ሎሚ 14 ግንቦት ኣብ ከተማ ቤጂንግ ንኣሳት 2 ሰዓታት ዝቐፀለ ዝርርብ ከም ዘካየዱ ተቓሊሑ። ክልቲኦም መራሕቲ ኣብ ርክቦም ኣብ ክልታዊ ዞባውን ኣህጉራውን ጉዳያት ከም እተመያየጡ ተገሊጹ። ብዘይካዚ ሃናጺ ስትራቴጂያውን ድርጉን ዝምድና ንምምስራት ኣብ ምርርዳእ በፂሖም። ፕረዚደንት ሺ ጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ዘራኽበን ናይ ሓባር ረብሓታት ከም ዝዓዝዝ ከምኡውን መሻርክቲ እምበር መቀናቕንቲ ክኾና ከምዘይግባእ ሓቢሩ። ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተታሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕረዚደንት ሺ ብተወሳኺ ኣጠንቂቖም። ፕረዚደንት ትራምፕ ብወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ንላዕሊ ዝሓሸ ከም ዝኸውን ብምግላጽ ቻይና ዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክትሽምትን ጸዊዖም። ቻይናን ኣሜሪካን ኣብ መንጎን ዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመ ዘካይድዎ ተኸታታሊ ርክባት እወታዊ ውፅኢት ክርከቦ ከም ዘይከኣለ ጸብጻባት የረድዉ። በዚ ድማ ርክብ መራሕቲ ክልቲን ሃገራት ነቲ ንኣህጉራዊ ንግዳዊ ንጥፈታት እውን ብኣሉታ ጸልዩ ዘሎ ንግዳዊ ምትፍናን ኣብ ምፉኻስ ኣበርክቶ ክገብር ትፅቢት ይግበር። ፕረዚደንታት ዶናልድ ትራምፕን ሺ ጂንፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ። ናይ መወዳእታ ዜና፣ ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁ ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ብምፍጻም ምስ ወራሲ ዓራት ሕቡራት ኢማራት ዓረብ ሼክ መሓመድ ቢን ዛይድ ኣልናህያን ተራኺቡ ከም ተዘራረበ ተሓቢሩ። እቲ ንሓያሉ ሰዓታት ዝተኻየደ ርክብ ኣብ ዝምድና እስራኤልን ሕቡራት ኢማራት ዓረብን ታሪኻዊ ምዕራፍ ከም ዝኸፈተ ቤት ጽሕፈት ቀዳማይ ሚኒስትር እስራኤል ገሊጹ። ይኹን እምበር መንግስቲ ሕቡራት ኢማራት ዓረብ ቀዳማይ ሚኒስትር ነታንያሁ ናብ ሃገሩ ዑደት ከም ዘካየደ ብእስራኤል ንዝተዋህበ ሓበሬታ ነጺግዎ ኣሎ። ሚኒስትሪ ጉዳያት ወፃኢ ሕቡራት ኢማራት ዓረብ ብማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ሃገሩ ምስ እስራኤል ዘለዋ ዝምድና ብህዝቢ ዝፍለጥን ብመገዲ ኣብ 2020

ሐራን ዝተኸተመ ውዕል ኣብርሃም ዝምራሕ ንምበር ምስጢራዊ ከም ዘይኮነ ኣፍሊጡ። ሕቡራት ኢማራት ዓረብ ንቐዳማይ ሚኒስትር እስራኤል ብምስጢር ተቐቢላ ዝብል ሓበሬታ ካብ ሓቂ ዝረሓቐ ከም ዝኾነ እቲ ሚኒስትር ብተወሳኺ ኣነጺሩ። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ዒራቂዲ ነቲ ጉዳይ ብዝምልከት ኣብ ዝሃቦ መግለፂ ኣንጻር ሃገሩ ምስ እስራኤል ዝካየድ ምትሕባር ይቕረ ዘይባሃሎ ገበን ከም ዝኾነን ከቢድ ዋጋ ከም ዝኸፍልን ኣጠንቂቑ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣምባሳደር ኣሜሪካ ብእስራኤል ማይክ ሃንካቢ እስራኤል ንመጀመርያ ግዜ ስርዓት ምክልኻል ኣየር ማለት ኣይሮን ዶም ንዓሰርተታት ኣባላት ሰራዊትን ናብ ሕቡራት ኢማራት ዓረብ ከም ዝለኣኸት ድሕሪ ምሕባር እዩ። እስራኤልን ሕቡራት ኢማራት ዓረብን ናብ ወርሒ መስከረም 220 ዝምድነን ንምምሕያሽ ከም ተሰማምዓ ፀብጻባት የረድዎም። ዜናታት ንምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ልኡኽ ኤርትራ ብመበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እትዓመ ገሊጻ። ኤርትራ ኣብ ናይሮቢ ኬንያ ብዝተቐንዐ ዋዕላ ኣፍሪቃ ንቕድሚ ተሳቲፋ። ኣብ ዜናታት ወፃኢ ፕረዚደንት ቻይና ሺ ጂንፒንግን ፕረዚደንት ዶናልድ ትራምፕን ንክልተ ሰዓታት ዝቐፀለ ዝርባ ካይዶም። ሩስያ ናብ ኤሮጳ ሕብረት እትገብሮ ሰደድ ባህርያዊ ጋዛ ብቀዳማይ ርብዕ ዓመት ክብሪ ወሰን ኣብ ዝሓዘ ደረጃ ዓሪቦ።

ዝኸብርኩም ተዓዘብትን ሎሚ ቀትሪ ዝተዳሎ ዜና መሰናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። መሳርሕተይ ጋዜጠኛ ስፖርት ሙሴ ገብሪ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገነ ግን ሰላም።

0: ሰላም ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዎ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ሰናይ ምቅታል።
1: ኤርትራዊ ተቐዳማይ ክለብ ኣስታና ሄኖክ ሙሉ ብርሃን ትማረቡ ዓብራውዓይ መድረኽ ኣዘርባጃን ካልኣይ ብምእታዊ መድረኽ ደይቦም መራሒት ጉጅለ ነዚ 152.8 ኪሎ ሜትር ዝሸፈነ ውድር ብ3 ሰዓት 11 ደቂቕን 46 ካልኢትን ኣብዛዘመትሉ ኣባል ክለብ ባርዲያኒ ማርኮ ማኔንቲዩ ብሽኳር ትዕዮ ቀዳማይ ኣትዩ ሄኖክ ብፀቢብ ፍልልይ ካልኣይ ደረጃ ሒዙ። በዚ ውፅኢት ሄኖክ ኣብ ናይ ግዜ ውድር ካብ መራሒ ወዲ ጋንቱ ዩጉኖቨይ ፈዶሮቭ 8 ካልኢት ድሕሩ ሳልሳይ ተቐሚጡሎም ንናይ ሽኳ ማልያ ማርኮ ብሳን 2 ክለብሳን ከሎ ሄኖክ 47 ነጥብ ዋሂሉ ካብ መበል 11 ናብ 50 ሓኺሩሎም። ንናይ ጋንታ ውድር ኣስታና ትመርሐላ ክለብ ባርዲያኒ 9 ካልእ ድሒራ ትስዕባ። እዚ ውድር ሎሚ ሓሙስ ኣብ 50 መዛዘምን መድረኽ 181.5 ኪሎ ሜትር ክሽፍን እዩ። ሊግ ዓንሰባ ዝሓለፈ መዓልትታት ኣብ ስታድዮም ከረናብ ዝቐፀሉ ኣልነስርን ዓንሰባ ነጥቢ ኸሲረን። ኣብ ድሕሪት ሴሌዳ ዘላ ሕውነት ምስታ ብቕዓታ መሊሳ ሳሳይ ደረጃ ሒዛ ዘላ ኣልሂላል ተጻዊታ። ኣልሂላል ኣብ ካልኣይ እብሪ ኣካቲላ ኣብ መበል 63 ከምኡውን 81 ደቓይቕ 2 ካብ ረዳ ወልደ ሚካኤል ሓንቲ ካብ ሚካኤል መሓሪ ሸቶዋት ተመዝጊባ 3 ባዶ መሪሓ። ሕውነት እንተመዝገባ ሸቶዋት ምሕዋይ ፃዕርታት ኣካይዳ ግዜ ኣብ ምእካሉ 2 ሸቶዋት እኳ እንተመዝገበት ካብ ስዕረት ብኣልሂላል 3 ብ2 ግና ይምለጠትን። ኣብ ቁምና ዝርከብ ረዳ ወልደ ሚካኤል ብሉ ተጻዋታይ ናይቲ ፀወታ ተባሂሉ። መራሒት ሊግ ዓንሰባ ዘላ ኣልንስር ንላሳለ ኣብ ተፋለመትሉ ኪንዮ ፈተንታት ሸቶ ይትረአየ ፀወታ ኣካይደን 21 ነጥብ ትማቒለን። ኣልንስር 2 ነጥቢ ብምኽሳራ ድማ ነታ ድሕሪኣ ትፃወት ነበረት ዓንሰባ ኣርባሓ ነይሩ። ናይቲ ግጥም ብሉ ተጻዋታይ ስምኦን ሕድራይ ካብ ላሳለ ዩ ተፀዊዑ። ሰንበት ቀዲመን ጋሽን ደንደንን ብሉፅ ምንቅስቓስ ዘርኣየሉ ፀወታ ጋሻ ቅዳማ ዕብረ ክዛዘም 5 ዳቂ ምስተረፎ ብመንገዲ ሲራክ ሶሎሞን መሪሕ ነዘት ሓዘታ ሸቶ መዝጊባ። ካልኣይ ዕብረ ደንደን ብዙሕ ፃዕሪ ካይዳ ብተመዝገን ሀብቲ ዝጊ 2 ሸቶታት ኣመዝጊባ ካብ ድሕሪ ተበጊሳ 2 ባሓለ ተዓዊታ። ተመዝገን ድማ ብሉፅ ተፃዋታይ ናይ ትግጥም ተፀዊዑ። ፀወታ ዓንሰባን ኣልሳሕልን እውን ኣካል ትዕለት ነይሩ። ዓንሰባ ቅድሚ ሓደ መዓልቲ መዋድርታ ኣልነስር 2 ነጥቢ ከም ዝኸሰት ምርኣያ ንዓወት ዝያዳ

0: እታ ጀሚራም እንተኾነ ኣልሳሓልያ ኣብ ሳልሰይቲ ደቂቕ ብቕልጡፍ መልሰመት ካዕቲ ብመንገዲ መሓመድ ኣሕመድ መሪሕነት ዝተሓዘታ ሸቶ መዝጊባ በዚ ሰንበድ ዓንሰባ መጥቃዕታ ሓይላ ሸቶ ግና ክሰልጥ ኣይከኣለን ንዕረፍቲ ብመሪሕነት ኣልሳሓል ሓደ ባዶ ወፅአን ዓንሰባ ድሕሪ ዕረፍቲ ተመዓርያ ሸቶ ብመንገዲ ኣይመን ጣህር ብልጥቲ ሸቶ መዝጊባ መዕወት ሸቶ ክተመዝግቡን ሰሪሓይ ሰለጣን ሓደ ብሓደ ተፋልየን ነቲ ፀወታ እንተትዕወተሉ ነይራ ምስ ኣልነስር ዘሎ ኣፍልይ ናብ ሓንቲ ነጥቢ ክተጉድሎ ትኽእል ነይራ ሓላ ውልዳት ኣልሳሓል ዓብዱ ህያብ ብዞም ኮኖም ፈተነታት ብሉ ተፃዋታይነቲ ግጥም ተፀዊዑ ኣብ ሓያል ጥምጥም ዝርከብ ሊብዓን ሰባ ዝመፅ ሰሙን ክቕፅል ምዃኑ እውን ካብቲ ፌደሬሽን ዝበፅሓና ሓበሬታ ይረድም ብዘይካዚ ኣብ መንጎ 12 ጋንታ ደቂ ተባዕትዮን 8 ጋንታ ደቂ ኣንስትዮን ብምክንያት በዓልቲ ናፅነት ዝሰላሰል ዘሎ ስፖርታዊ ውድራት ኩዕሶ መብ ከተማኸረን ዝሓለፈ መዓልትታት ቀፂሉ በዚ መሰረት ኣብ ደቂ ተባዕትዮ ሜካ ንስኒት ከምኡ ውን ኣዳል ንኣዘል ብተመሳሳሊ 3 ባሓለ ረቲዐነን ኣብ ናይ ደቂ ኣንስትዮ ድማ ደንደን ምስከረን ካልኣይ ደረጃ ተራኺበን ደንደን ክልተባዶ ተዓዊታ ጌና ኣብ ውድር ዋንጫ ፕሪምየር ሊግ ዘላ ማን ሲቲ ትማሊ ምሸት ንክሪስታል ፓላስ ዓዲማ ጎደሎ ፀወታ ኣካይዳ ኣብዛ ተኸላኻሊ ሲቲ ማርኮ ግሄ ኣንጻር ናይ ቅድም ክለቡ ፓላስ ተፃወተላ ምሸት ሲቲ ካብታ ዝሓለፈ ቀዳም ንብሬንትፎርድ 3 ባዶ ሰዓረት ጋንታ 6 ፀዋቲ ሃላን ቸርኪ ዶኩ ራይንደርስ ኣከን ኦራይሊን ተቐየርቲ ጌራያ ፈሊማ ሲቲ ነዛ ፀወታ ምስ ትዕወተላ ምስ መራሒ ዘላ ኣርሰናል ዝነበራ ፍልይ ካብ 5 ናብ 2 ነጥቢ ክተውርዶ ትኽእል ብምንባራ ማዕረ ይኹን ስዕረት ካብ ዋንጫ ዝጎታ ብምስ ምዃኑ ከዓ ብፍፁም ዘይትምንዮ ነራ ካብ ከተማ ለንደን ናብ ማንቸስተር ተጓዒዛ ዝመፀትን ብዙሓደ ሚእታዊት ኣብ ኤሮጳ ውድር ከሳትፋ ዝኽእል ተስፋ ሒዛ ነበረት ምፓላስ ኣብ ቀዳሞት ደቃይቅ ብመንገዲ ጥቃዓ ጁያን ማቴታ ሸቶ ብምዝጋብ ንሲቲ ተስፋ ክተብነላን ከላ ብማዕዱ ኮይና ትዕዘም ነበረት ኣርሰናል ኣደሲታታ ይኹን እምበር ሃንዳስታ ሸቶ ጆንሰን ካብ ፀወታ ወፃኢ ብምንባሩ ተሰሪዛ ፀወታ ፍርቂ ሰዓት ምስ ተላዓለ ኸ ሚዛን ተቋፂራ ሸቶ ተሃድን ነበረት ሲቲ ልዑል ጥበብ ኣካፋልያ ፊል ፎደን ተንፀባርቐላ ቀረብ ሴሜንዮ መሪሒነት ዝሓዘ ሸቶ ቀይርዋ ናይ 2 ኣዋርሒ ፀሞ ልጓሚ ይፈትሑ ሴሜንዮም ድሕሪ 8 ደቂቕ ፎደን ንዑመር ማርሙሽ እውን ኣብ ውሽጢ ልዳድ ዕድል ፈጢሩሉ ዝሓለፈ ቀዳም ኣብ ልዕሊ ብሬንትፎርድ ሸቶ ዘመዝገበ ማርሙሽ ተኻታሊ 2 ፀወታ ሊግ ሸቶ ከመዝግብ በቂዑም ውፅኢት ቀዳማይ እብረ ብመሪሕነት ሲቲ 2 ባዶ ተዛዚሙ ድሕሪ ዕፍቲ ብዙሕ መሳጢ ፀወታ ኣብ ዘይነበረሉ ተቐይሩ ዝኣተዎ ዕድላት ናይ ምፍጣር ልዑል ዓቕሚ ዘለዎ ሪያን ቸርኪ ካብ ፍርቂ ሜዳ ኮብኪዋ ዝመፀ ኩዕሶ ብፀቢብ ቦታ ተኸላኸልቲ ፓላስ ኣሕሊፉ ንሴቬንዮ ዕድል ቀሪቡሉ እቲ ብራዚላዊ ዓወቶም ዘግፍሐ ሳልሸት ሸቶ ተመዝጊቡ ፀወታ ብዓወ ሲቲ 3 ባሎ ተዛዚሙ ሲቲ ዝሓለፈ ወርሒ ተሓሳስ እውን ኣብ ቀዳማይ እግሪ ኣብ ሜዳ ፓላስ ብተመሳሳሊ 3 ባሎ ተዓዊታ ነይራያ በዚ ውፅኢት ሲቲ ብ79 ነጥቢ መራሒት ምስ ዘላ ኣርሰናል ነበራ ፍልይ ናብ 2 ውዲላቶላ ጌና እቲ ውድር ከምዘይተወደ እውን ኣረዲያ ሲቲ ድሕሪ ፅባሕ ማለት ቀዳም ኣንጻር ቸልሲ ናይ ፍጻሜ ፀወታ ኤፍኤ ካብ ፅበያ እዚ ከምዚ ኢሉ እንከሎ ፒኤጂ ረቡዕ ምሸት ናብ ሜዳ ልንስተጓዓዛ 2 ባዶ ብምዕዋታ ጌና ሓንፀወታ ተሪፍዋ እንከሎ ሻምፒዮን ሊግ ሓደ ፈረንሳ ኮይና ካብ ኬቫ ኬቨራስኬልያ ኣብ መበል 29 ደቂ ካብ ኢብራሂም ሙባያ ድማ ኣብ 93 ደቂ ሸቶ ዝረኸበ ዛጋንታ ንሓምሻይ ተኸታሊ ግዜኣ ሻምፒዮን ሃገራት ትኾን ዘላ ብድምር ድማ ንመበል 14 ግዜኣ ሻምፒዮን ብምዃን ኣብ ቅድሚት ትርከብ ለንስ ብ7 ነጥቢ ካልኦይቲ ኮይና ትስዕባላ ብዘይካዚ ሰንበት ንሪያርማል ብምስዓር ሻምፒዮን ላሊጋ ዝኾነት ባርሴሎና ትማሊ ምሸት ብኣላቨስ ሓደ ባዶ ተረቲዓ ድሕሪቲ ፒኤጂ ሻምፒዮን ሃገራ ምዃና ዘረጋገፀትሉ ምሸት ብዘካ ፕሪምየር ሊግ ዝተረፉ 4 ዓበይቲ ሊጋት ኤሮጳ ማለት ላሊጋ ቡንደስሊጋ ሴሪኣን ሊጋ ሓደ ፈረንሳን ዕውታት ጋንታታት ፈሊጦም ኣለዉ ፕሪምየር ሊግና ዝተረፉ 2 ግጥማት ኣርሰናሎ ወላ ሲቲ ክትዕወት ከነፅሮ እዩ ላዕለዎት ሓለፍቲ ማንቸስተር ዩናይትድ ብግዜኡ ነዛ ጋንታ ክመርሓ ዝቐንየ ሚካኤል ካሪ ቀዋሚ ኣሰልጣንታ ጋንታ ንምዃን ሓሳቦም ናብ ወናንያ ሰር ጂም ራትክሊፍ ከብፅሑ ምዃኖም ተገሊጹ ካሪክ ኣብ ወርሒ ጥሪ ዓላም ዛ ጋንታ ነበረ ሮሞን ኣሞሪም ካብ መዝነቱ ምስተባረረ ብግዜያውነት ነዛ ክለብ ክመርሓ ከም ጀመረ ይዝከር እዚ እንግሊዛዊ ናይ ቅድም ተፃዋታይ ዛ ክለብ ካብ 15 ግጥማት ፕሪምየር ሊግ ኣብ 10 ክዕወት እንከሎ 2 ጥራይ ተሳዒሩ ኣብ 3 ማዕረ ወፅኡ በዚ ድማ ዩናይትድ 13 ጥሪ ብካሪክ ክትዕለም ካብቲ ጅምር ኣብ ፕሪምየር ሊግ 33 ነጥቢ ኣኪባ ልዕሊ ዝኾነት ክለብ ኣብ ቅድሚ ትስራ ካብ ፀናሓቶ ቅልውላዊ ኣውፅኡ ድማ ንዓመታ ኣብ ሻምፒዮንስ ሊግ ዘሳትፋ ደረጃ ሒዛ ክትውዳእ ኸኢልዋ ንቐዳሞት መራሕቲ ፕሪምየር ሊግ ኣርሰናል ማንሲቲን ኣካቲሉ ሰዓርን ካሪክ ኮታ ሻምፒዮንስ ሊግ ንምርካብ ዝቃለሳ ነበራ ሪቨርፑል ቸልሲን ኣስቶን ቪላን እውን ኣንበርኪ ክኾን እዩ ብሓፈሻ ዕውት ግዜ ይሕሊፉ ከም ውፅኢቱ ላዕሎት ሓለፍቲ ዛጋንታ ነዚ ቦታ ብቃወሙ ክሕዞ ዓቕሚ ከም ዘለዎ ቅኑዕ ምዃኑን ብምእማን ንወና ኒኣ ራትክሊፍ ውሳኔኦም ኣብ ሰሙን ክነግቦም ምዃኖም ይሕበር ኣሎም ዩናይትድ ሰንበት 17 ግንቦት ኖቲንግሃም ኣብ ሜዳ ዓዲማ ናይ ሊግ ፀወታ ድሕሪ ምስልሳል 24 ግንቦት ናብ ብራይተን ጌሻ ናይ ዓመተ ስፖርት 2025 26 ናይ መወዳእታ ፀወታ ክተሰላሰለ እዮም
1: ባርከ ዝቕርኩም ተኸታተልትና ናይ ሎሚ ትሕሶና ኣብዚ ክንዛዘ ምሳኹም ፅራሕኩ ሙሴ ገብረ ዝጋብሄር ሰሰናይ ንኽሉና

0: سلام اب كل خرنا اتعلم بمخان نمدبات اير تي في بحفشا بفلاي دما انا وددر تاريخا وفلطت بويات كاتاتولو دالهم كبرات هاتاتلتنا كم يالهم باركس نلومي كما غزلتنا يتزعلفه ناي قداماي مدرخ قال اي زورو وددرينا حيزنا لكم مزينا زلنا ناي لومي وددر تاريخا وفلطت بويا اب كتما اسمرا مس من اسيا سرحتنياتات منستر هرشا بمخانينا كان اقرب لكم እዚ መደብ እዚ ብምትሕብባር ሃማተን ሚኒስትር ሕርሻን ዝዳሎ ዘሎ ኮይኑ ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ ምሳና ፅንሑ ካልኣይ ክቡራት ዕድማትና ተወዳደርትን ኣብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ ቀዳማይ ተወዳዳሪ ቢንያም ብርሃነ ካልአይቲ ተወዳዳሪት ሳባ ገብሪ ሂወት ሳልሳይ ተወዳዳሪ ኬብሮን መሓሪ ራብዓይ ተወዳዳሪ ኤፍሬም ገብረ የሱስ ሓራይ ተወዳደርትና እንኳዕ ድሓን መጻኹም ቢንያም ብርሃነ ብኣኸይ ክጅምር ቀዳማይ ተወዳዳሪ ኢኻ ዘለኻ መጀመርታ ምስ ነብስኻን ብዛዕባ ስራሕካ ወይ ድማ ትዘለኻዮ ክፍሊ ሓፈሻዊ መብርህ ክትበና
1: ሃራይ እንኳዕ ድሓን ፀናሕኩም ሽመይ ቢንያም ብርሃነ ባሃል ካብ ሃገራዊ ትካል ሕርሻዊ ምርምር ማለት እዩ ነጥፈሉ ስራሕ ከዓኒ ኣብ ምርምር ኣሕመልትን ፍረታትን ኮይነ ይሰርሕ ማለት እዩ
0: ካበይ ቦታ ማለት እዩ
1: ካብ ሓልሓለ
0: ካብ ሓልሓለ ሕራይ ፅቡቅ እዚኣ ክትብለና ድፀናሕካ ክፍልኹም ወይ ድማ እዚኣ ጨንፈር ሓፈሻ ወይ ኣብዚ ሚኒስትሪ ሕርሻ እንታይ ዓይነት ዕማማት እዩ ደለዋ ወይ ከመይ ይመስል ትስኻትኩም ትሰርሕዎ ስራሕ ማለት እዩ
1: መጀመርያ ኣብ ኣሕምልትን ፍረታትን ዘተኮረ ምርምራዊ ንጥፈታት ነካይድ ካብኡ ምሩፅ ዘርኢ ከዓ ናብ ኤክስቴንሽን ንዝርግሕ ማለት እዩ ናይ ኣሕምልትን ፍረታትን
0: ሓራይ ፅቡቅ እሞ ናብ ሕቶካ ክንቅፅል ኢና ተዳሊካ ድካ ፅቡቅ ቀዳሜይቲ ሕቶካ ምረፂያ ክትከውን ስለዚ ሓንቲ ዕድልያ ክትህልወካ ኣስተውዒልካ መልስ ብ19 ሓምለ 1955 ብንጉስ ሃይለ ስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም ለ መሓመድ ብርሃኑ ሐ ኢብራሂም ሱልጣን ማ ሸክ መሐመድ ዑመር ኣኪቶ
1: ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም
0: ምሉእ መልሲ ረኺብካ ኣለካ ቢንያም ሕቶኻ ብ19 ሓምለ 1955 ብንጉስ ሃይለ ስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ እያ ትብል ነይራ ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም ለ መሓመድ ብርሃኑ ሐ ኢብራሂም ሱልጣን መ ሸክ መሓመድ ዑመር ኣኪቶ የ ነረ እንተን ምረፅ ስለዚ እታ መልሲ መልኣከ ሰላም ዲሜጥሮስ ገብረ ማርያም እያ ብሓፈሻ ኣብቲ ባይቶ ዝተፀውዑ 10 ወከልቲኦም ነይሮም ንሳቶም ድማ ቃዲ ዓሊ ዑመር ደጊያት በርሀ ኣስበሮም ቃዲ ሙሳ ዑምራ መልኣከ ሰላም ዲሜጥሮስ ገብረ ማርያም ሸክ ኢብራሂም ሱልጣን ሸክ እድሪስ መሓመድ ኣድም ሸክ መሓመድ ዑመር ኣኪቶ ባሻይ ብእምነት ተሰማ ሰይድ ስዒድ ስፋፍን ኣቶ መሓመድ ብርሃኑን እዮም ነይሮም ካብዚኣቶም ድማ ብዘይካ ዲሜጥሮስ ገብረ ማርያምን ብእምነትን ካልኦት ብምልኦም ቶም ዝተረፉ ኣባላት ሰልፊ ዲሞክራሲ ኤርትራ ነይሮም ማለት እዩ ብሓፈሻ መልኣከ ሰላም ዲሜጥሮስ ገብረ ማርያም ድማ ካብ ማሕበር ኣንድነት እዩ ነይሩ ማለት እዩ ስለዚ ምሉእ መልሲ ረኺብካ ኣለካ ቢንያም ካብ ሓጎሰካ ሕራይ ካልእቲ ተወዳደሪትና ሳባ ከመይ መፂኺ
2: ፅቡቅ
0: ከመይ ይጅመር ኣሎ መደብ
2: ድሓነ
0: ሓራይ ሓፈሻዊ ብዛዕባ ነፍስኽን ብዛዕባ ዝመፃኽሉ ክፍልን ከተላሊና
2: ኣረ ሽመይ ሳባ ገብሪ ህወት ይበሃል ኣብ ሚኒስትሪ ሕርሻ ኸ ኣብ ጨንፈር ምምዕባል ኣቕም ሰብ ይሰርሕ
0: ካበይ ቦታ ማለት እዩ
2: ቪላጆ
0: ኣብ ቪላጆ እዮ መፅ ሓራይ ፅቡቅ ምድላዋት ከመይ ዘሎ ነዚ ውድድር
2: ፅቡቅ
0: ፅቡቅ ተዳሊ ክዲ ክመፅ ኸ ሓራይ እምበር ናብ ቀዳሜ ትሕቶኺ ክንሰግር ኢና ከምቲ ዝሓለፈ ቅዳሜ ትሕቶናትኩን ምርጫ ክትከውን ስለዚ ሓንቲ ዕድል ያደላትኪ ኣስተውዕላ ቢል ክመልስ የኸ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ ሀ ቡጥሩስ ቡጥሩስ ጋሊ ለ ባንኪሙን ሐ ኡታንት መ ትሪጊቭሊ
2: ኡታንት
0: ኣይ ረኸብክያን እታ ሕቶ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ እያ ትብል ነይራ መልሲ ድማ መ ትሪጊቭሊ ኣትኸውን ማለት እዩ። ስለዛ ይረኽብ ከያን ኣለኺ ናብ ሳልሳይ ተወዳዳሪ ክንሰግር ኢና። ኬብሮን መሓሪ ከመይ ይጅምር ኣሎ ውድድር? ኬብሮን
3: ድሓኒ
0: ሓራይ ፅቡቅ መጀመርታ ምስ ሽምካን ድመፀኻሉ ብራንችን ከተላልየና።
3: ስመይ ኬብሮን መሓሪ ይበሃል። ካብ ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ መፅእ ኣለኹ ካብ ገጀረት ማለት እዩ።
0: ኦኬ ካብዚኻ መፅኻ ማለት እዩ። እንታይ እዩ ዕማምኩም ጨንፈር ምምሕዳርን ፋይናንስን?
3: ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ እንዲና ምምሕዳር ኣምሰብ ከምቲ ኩሉና ንፈልጦ ማለት እዩ ትካላት ዘሎ ሰብ ካብ እቲ መጀመርያ ካብ ምደባ ወይ መቁፃራት ሒዝካ ክሳብቲ ናይ ኣብ ስራሕ ግዜ ዘሎ እቲ ኩሉ ንዕኡ ዝምልከት ስራሕ ንሰርሕ ማለት እዩ ካብ ምዳቡ ጀሚርካ ክሳብ ምውዳእ።
0: ሓራይ ፅቡቅ ኬብሮን ናብ ቀዳመይ ትሕቶካ ክንሰግር ኢና። ተዳሊኻይ ሃምሽ ሓራይ ናትካውን ምረፅ ያ ክትከውን ቀዳመይ ትሕቶካ ሓንቲ ዕድልያ ደላትካ ኣስተውዕል ኣቢልካ መልስ። ማሕበር መንእሰይ ፌደራሊስት ኤርትራውያን ወይ ድማ ማመፈኤ ማዓስ ቆይማ ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 1 ሰነ 1955
3: 7 ታሕሳስ 1952
0: ኣይረኸብካ ያና ኣለኹ ሕቶኻ ማሕበር መንእሰይ ፌደራሊስት ኤርትራውያን ማዓስ ቆይማ እያ ትብል ነይራ። ሓሙሽተ መስከረም 1954 15 መስከረም 1952 7 ታሕሳስ 1952 መ ድማ 1 ሰነ 1955 እያ ነይራ። መልሲ ሓሙሽተ መስከረም 1954 እያ ትኸውን ማለት እዩ። ዕላማታት ናይዚ ማሕበር ዝቆመሉ ድማ ሓደ ብዛዕባ ናይ ስራሕ ዕድላት ክኽፈተሎም ወይ ድማ ዝለዓለ ናይ ስራሕ ዕድላት ንክረኽቡ እዩ ነይሩ። ካልኣይ ብዛዕባ ቃልሲ ይዘራረቡ ወይ ድማ ዕላማታት የውፅኡ ነይሮም ማለት እዩ። ከምኡ ድማ ኣብ መነባብሮ ወዘተ ዘተኮረ ዕላማታት ነይርዋ እዛ ማሕበር ማለት እዩ። ኤፍሬም ከመይ መፂኻ?
4: ፅቡቅ ምናመስከ
0: ከመይ ኣሎ ክሳብ ሕጂ ተወዳደርቲ ከመይ ረኺብከም?
4: ድሓና ኣሉ ዝጋብጅስ
0: ፅቡቅ ሃራይ ብሓፈሻዊ መብርሃ ሃበናበል ብዛዕባ ስራሕካ ወይ ዘለኻዮ ጨንፈር።
4: ኣረ ስመይ ኤፍሬም ገብረስ ይበሃል። ካብዚ ማእከላይ ቤት ፅሕፈት ገጅረ እየ ካብ ምሕደር ዓምሰብ ማለት እዩ
0: ብሓንሳብ ይኹም ማለት እዩ ምስ ኬብሮ ሃራይ ፅቡቅ ተዳሊኻ ድኻሞ ናብ ሕቶና ንሰግር። ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ? 32 2 15 19 ተሕቶ ከብረሃልካ ባይቶ ኤርትራ ኣብ 1952 ክቐውም ከሎ 68 ወናብር እዩ ነይርዎ። ስለዚ ካብዘን 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ትብል?
4: ዓሰርተ ሓሙሽተ
0: ኣይ ረኸብካ ያና ኣለ ሕቶኻ ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ነይራ? 30

ኣብ 1955 ሃይለ ስላሴ ናብ ኣዲስ ኣበባ ፀዊዑ ስልጣኑ ብኣስፋ ወልደ ሚካኤል ከም ዝተኮኦ ወይ ድማ ንኣስፋ ወልደ ሚካኤል ከም ዘረከቦ ይፍለጥ ማለት እዩ። ስለዚ ሙሉ መልሲ ረኺብካላ ኤፍሬም።

0: ቢንያም ናባ ኸይና ክንምለስ ቅድሚ ናብዛ ሳልሰይቲ ሕቶ ካ ምስጋርና ግን ገለ ብዛዕባ እዚ ሚኒስትርኹም ወይ ድማ ብዛዕባ ሚኒስትር ሕርሻ ሕቶታት ተሓተትካ ከመይ ይመስለካ?
1: ኣርሒ ፅቡቅ።
0: ኣነሲ ሓንቲ እንታይ ኣላ ተተሓሳስበኒ ነገር መብዛሕትኡ እዚ ሕብረተሰብና ማለት እዩ ብጥረ ስጋ ብምብላዕ ወይ ድማ ብግቡእ ዘይፈልሐ ፀባ ብምስታይ ኣብ ሕማማት ይወድቕ እዩ ሓቂ። እዚ ሕጂ ምስ ሚኒስትር ሕርሻ ከመይ እንታይ ዓይነት ኣስተምህሮ ትህብሉ ወይ ብኸመይ መንገዲ ኢኹም ትቋፃፀርዎ?
1: እጂ ክፍሊ ሕጋጋትን ቁፅፅርን ዝበሃሉ ኣለዉ ብዝያዳ ከሎ ዝኸባቢ እሶም ክምልስዎ ይግባእ ነይሩ። ግን ሓፈሻዊ ክፍሊ ሕጋጋትን ቁፅፅርን ኩሉ ሻዕ ኣብ ማሕረድን ስጋ ኣብ ፅባ ክዕደል ከሎ ቸክ ክገብር እዩ ማለት እዩ። ናይ ሕማም ይኹን ቅምሶ ወሲዱ ነቲ ጥዕና ናይቲ ውፅኢት ስጋን ፀባን ይምርምሮ ማለት እዩ። ሽዑ እንዳሕር ሓሊፍ

0: ተቐባልነት ኣለዎን ኣብ ዕዳጋ ይቐርብ ማለት እዩ ብከመይ ቁፅፅር።
1: ስለዚ ኩለን ትካላት በቲ ክፍሊ ቁፅፅር እየን ዝሓልፋ ማለት እዩ። ሓራይ ፅቡቅ ሞ ናብ ሳልሰይቲ ሕቶ ክንሰግር ኢና። ንጉስ ነገስት ሃይለ ስላሴ መረብ ሰጊሮም ናብ ኣስመራ ምብፃሕ ዝፈፀምሉ ወርሕን ዓመተ ምህረትን ጥቐስ።

0: መሓመድ ዑመር ኣኪቶ
1: ኣይኮኑን ስከፍ ፈትኒ ዕድል ኣለ ክፈትኒ ግዜ ክተጠቕምሉ

0: ጆሆ ሳባ
1: መሐመድ ዓሊ ረደይ
0: ቆረብስካ ኣመሓይሻ ሙሉእ መልሲ ረኺብ ክላ ሳባ ኣባይቶ ሕብራት ሃገራት መቕሊ ኤርትራ ዝሓተተ ኣብቲ እዋን ዋና ፀሓፊ ኣራቢጣ ኣልእስላምያ ምዕራባዊ ቆላ ዝነበሩ መን እዮም እያ ትብል ነይራ ዓሊ ረድኣያ ታ መልሲ ስለዚ ረኺብኪ ኣለኺ ኬብሮን ናባኻ ተመሊስና ኣለና ንሳልሰይ ትሕቶኻ ከመይ ተዳሊኻ ኣለኻ
2: ተዳልየላ ኣለኹ መቸን
0: ሃራይ ፅቡቅ ብሪጣንያ ነቲ ንህዝቢ ኤርትራ ዝኣተወሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ
2: ንጥቕሚ ሕቡራት መንግስትታት ኣሜሪካ ክበሃል ኤርትራ ርእሳ ንከይትኽእል ኣብ ዝተናውሖ እዋን ብጎበጣ ናብ ኢትዮጵያ ንክትሓብር
0: ሕጂ እቲ ምክንያት ብንፁር እስካ ረኺብካ ኣለካ እንዲኻ ተናኺፍካ ኣለካ ትመልሲ እቲ ምክንያት ንሶም ዝሃብዎ ወይ ድማ ብሪጣንያ ዝሃበቶ ምክንያት
2: ኤርትራ ብቁጠባ ርእሳ ክትክእል ስለዘይትኽእል ኣብዚ ሕጂ ግዜ ምስታ ዓባይ ኢትዮጵያ ትጠርነፍ ኢሎማ ትተሓወስ
0: ፈታትንስኣብ
2: ውሽጢ ኤርትራ እውን ብዙሕ ምፍልላይ ኣሎ ዝብል ዘቕረብዎ ምክንያት ነይሩ ብዙሕ ምፍልላይ ግርግር እውን ኣሎ ስለ ዝበሉ በዘን ምክንያታት እዚኣትን ደያ ነ
0: ሙሉእ መልሲ ረኺብካ ኣለካ ኬብሮን ብሪጣንያ ነቲ ንህዝቢ ኤርትራ ዝኣተወትሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ እያ ትብል ነይራ እቲ ምክንያት ኤርትራ ብፖለቲካን ቁጠባን ርእሳ ኣይትኽእልንያ ብዝብል ምስምስ እዩ ነይሩ ስለዚ ብሪጣንያ ብዙሕ መብፅዓታት እያ ኣትያ ነራ ንኤርትራ ርእሳ ዝኽኣለት መንግስቲ ንክህልዋ እንተኾነ ግን ኣይተግበረቶን እዚ ምስምስ እዚ ብምምፃእ ኣይተግበረቶን ማለት እዩ ራይ ኤፍሬም ናባኻ መፂና ኣለና ቅድሚ ሳልሰይቲ ሕቶኻ ምሕታትና ብሚኒስትሪ ሕርሻ ዝዳሎ ባህርያዊ ድኩዒ ኣሎ ዶ
3: ኣሎ
0: ብኣኹም በዚ ትካል እዚ ዝዳሎ ማለት እዩ
3: ትካል ዝዳሎ ሳብቲ ባሕሪ እውን ተሻሪካ ስራሕ እውን ኣሎ
0: ብኸመይ እዩ ዝዳሎ ወይ እንታይ እንታይ መስርሕ ሓሊፍ እዩ ዝዳሎ
3: እቲ መስርሕ ምናልባት ከይክስተኸይግብሮ ግን እቲ ናይ ኮምፖስት ዝበሃል ብባህርያዊ ድኩዒ ናይ ዝተፈላለየ ውፅኢት ናይ ገረብ ኮናይ ዝኾነ ኣኪብካ ዝግበር ናይ ኮምፖስት ኣሎ ካልኣ ውን ምስ ናይ ሃብቲ ባሕሪ ናይ ዓሳታት ዝተባሪኹ ናይ ሲን ናይ ባሕሪ ሓቁፅቲ ጌርካ ተዋጅ ስራሕ ከም ዘለዎ
0: ስለዚ ሰፊሕ እዩ ማለት እዩ ካብ ሚኒስትሪ ሃብቲ ባሕሪ ኣሎ ኣብዚ ሚኒስትር ሕርሻ እውን ዝዳሎ ኣሎ ማለት እዩ
3: ዝዳሎ ኣሎ
0: ብመንፅርቲ ምስ ፍሑ ኸ ኣብ ህዝቢ ወይ ድማ ኣብ ሕርሻ ሃገርና መዓላ ይውዕል ኣሎ ዶ ትብል ከመይ ይኸይድ ኣሎ ይጥቀመሉ ዶ
3: ሰብጥቀመሉሎ እቲ ኣዌርነስ ሕጂ ህዝብ ዳርጋ ዝበዝሕ ህዝብና ሕጂ ንዑ ጥቀምሉ እዩ ጀሚሩ ዘሎ

0: ምክንያቱ እቲ ኩሉ እቲ ክኢላዊ ናትና ክኢላ ማለት እዩ ኣብቲ ዞባ ስጋብ ዓዲ ወሪት ኣስተምሮም ስለ ዝህብ ብኡ መንፅሪ ሕጂ እቲ ዘመናዊ ዝበሃል ብይ ዝጥቀም ዘሎ ምክንያቱ እቲ ናይ ቀረብ ዝነበረ እዚ ከምዚ ነምፆ ዝነበረ መዳበርያ ገለ ዝበዕሶ ተሪፉ ስለ ዝኾነ ሕጂ ኩሉ እቲ ሓረስታይ ሕጂ ኣብዚ እዩ ኣተኪሩ ዘሎ እቲ በዕሉ ክገብሮ ዝኽእል ኣብ ኢድ ዘሎ ክሳብ ዝኾነ እስ ሕጂ እቲ ሓረስታይ ና ይጥቀመሉ ዘሎ ማለት እዩ
1: እቲ ኬሚካላት ካብ ኬሚካላት ዝስራሕ ስለዝኾነ ሳይድ ኢፌክቱ ንበዝሕ ማለት
0: እዩ ኬሚካላት ተሪፍ ስለዝኾነ እ በቲ ባህርያዊ በቲ ኣብ ቀረዋን ክረኽቦ ዝኽእል ማለት እዩ ና
1: ራይ ፅቡቅ ናብ ሳልሰይቲ ሕቶካ ክንሰግር ኢናበል ኤፍሬም እቲ ኣብ መጋቢት 1949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ ኣስታት 325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ
0: ሓደ እቲ ናይ ደሞዝ ማለት እዩ ደሞዝ ሰራሕተኛ ካልኣይ ካ እቲ ናቶም መድሕን ሂወት ማለት እዩ ናይ ኢንሹራንስ
1: ወሶኽ ስከ ካልኦት ሃልዩ ክልተ ጥቐስ እንዳ ግን ድሓን ወሶኽ
0: መሰልካ መሰል ናይ ሰራሕተኛ ክሕሎ ዝብል ማለት
1: እዩ ከመይ ማለት መሰል ክሕሎ
0: ማለት እቲ ሰራሕተኛ ሲ ኣብቲ ስራሕ ትካል ናቱ ዘድልዮ መሰላት ስ ክመልእ ኣሉ ዘድሊ ነገራት ማለት እዩ
1: ኣራይ ፅቡቅ ካልእ ከ ግዜ ኣኺላ ኣላ ሰለስተ ነጥቢ ሂቦም ካለዉ ድያኑ እቲ ኣብ መጋቢት 1949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ ኣስታት 325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ እያ ትብል ነይራ ሓደ ኤርትራውያን ምስ ኢጣላውያን ማዕረ ክፍሊት ክህልዎም እዚ ከምቲ መሰል ዝበልካዮ ማለት እዩ ሓደ ካብቲ መሰላት እዩ እዚ ካልኣይ ዝበዝሐ ናይ ስራሕ ቦታታት ብኤርትራውያን ክትሓዝ ዝብል ጠለብ ነይርዎም ምምሕያሽ ቦታ ስራሕ ወዘተ ነዚታት የጠቓልል ነይሩ ማለት እዩ ስለዚ ሰለስተ ነጥቢ ረኺብካ ኣለኻ ኤፍሬም ቢንያም ናባኻ ተመሊስና ኣለና ራብዒትን ናይ መወዳእታን ሕቶ ኸያ ክትከውን ቅድሚ ምውዳእኻ ውድድር ከመይ ፀኒሑ
2: ብጣዕሚ ፅቡቅ ድሓኒ
1: ትፅቢትካ ከመይ እዩ ዘለዎ ኣብዚ ውድድር
2: ፍልጠት ንቐስም
1: ፍልጠት ንቐስም ብዓብዩስ እዩ ተዓዊትናኸ ይንፀልእን ምሽ ኣራይ ፅቡቅ ራብዒቲ ሕቶኻ ኣብቲ ካብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ 300,000 ዝኸውን ሕራይ ሙሉእ መልሲ ረኺብካ ኣለኻ ኣቢንያ ኣብቲ ኣብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ እያ ትብል ነራ ተሕቶ ናይ 66 ዓድታት ብድምር 300,000 ሄክታር ዝኸውን መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ ስለዚ ስፍሓት መሬት ስለዝተሓተትካ እታሳኻ ረኺብካ ኣለኻ ሙሉእ መልሲ ኮይኑልካ ኣሎ ማለት እዩ ሰባ ናባኺኢና ክንምለስ ራብዒቲ ሕቶ ኸያ ክትከውን ቅድሚ ራብዒቲ ሕቶኽ ግን ሓንቲ ናይ ሕርሻ ሕቶ ክሓተኪ ኣብዚ ሚኒስትር ሕርሻ ብዛዕባ ምቁፅፃር ሕማማት ከም ትነጥፉ ወይ ድማ ከም ትሰርሑ ኣቐዲመ ሰሚዐ ነይረ ንእንስሳታት ኣብ ዝወሃብ ናይ ሕክምና ኣገልግሎት ኣብ ትሕቲ ሚኒስትር ሕርሻ ድዩ ብኸመይ እዩ ዝተሓዝ ወይ ድማ ብኸመይ እዩ ዝካየድ
3: ሕጂ ብሓፈሻ ኣብዚ ማእኸላዊ ቤት ፅሕፈት እንተደኣ ኮይኑ ክሊኒካት ኣለዋ ካብ ክሊኒካት እቲ ዝተረእየ ሕማማት ናብ ላቦራቶሪ ኣብ ቪላጆ ዘሎ ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልና ኣሎ ንፃረ ናይቲ ሕማም እቲ ሳምፕላት ናብኡ ይስደድ ተሰሪሑ ከዓ ነቲ ዝምልከቶ ኣካል መልሲ ምስ ተዋሃበ ከዓ እንታይ ዓይነት ስጉምታት ክውሰድ ኣለዎ ከዓ ይሕበሮ ማለት እዩ
1: ሕጂ እዚ ኣብ ሓፈሻ ወይ ኣብ ከብቲ ወይ ኣብ ጥሪት እዩ
3: ሓፈሻ ኣብ ናይ እንስሳ እንዲ ክዛረብ ፀኒሕ ኣብ ናይ ኣትክልቲ ከዓ ዝበዝሐ ወይ ብክፍሊ ሕርሻዊ ኤክስቴንሽን ወይ ብክፍሊ ሕጋጋትን ኣቆፅፅርን ብዝለኣኽ እዩ ዝስራሕ ገለገለ ሓረስቶት ከዓ ዳይረክትሊ ሒዞሞ ናብቲ ላቦራቶሪ ይመፁ እቲ ዓይነት ሕማም ተሓቢሮም ከዓ መድሃኒት ይወሃቦም ወይ እንታይ ክገብሩ

0: ሎም ከዓ ይነገሮም ማለት እዩ።
1: ኦኬ፣ ፅቡቅ። ድሙ ወይ ከልቢ ተሓሚሞም ንኣሃኖም ፆም ንኽእል ኢና? ፍቀደና ድዩ?
0: ፍቀደኪ።
1: በቃ ፅቡቅ፣ ሒዝናዮም ክንመፅእ ማለት እዩ። ሕራይ ናብ ራብዒቲ ሕቶ ክዩ ክንሰግር ኢና። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ።
0: ጎላጉል ሳሕል፣ ኣልጌን።
1: ፅቡቅ።
0: ከባቢ ማርሳ ተክላይ።
1: ፅቡቅ።
0: መልዒት ይበሃል።
1: መልዒት ወስኽ ተሃሊክ ዳ ወስኽልና ኣይንፀልን ኢና
0: የብለይ ን
1: ሓራይ ሙሉእ መልሲ ረኺብ ክላኺ ሰባ። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ እያ ነራ ትሕቶ። እቶም ሓደስቲ ናብ ጨንፈር ሕርሻ ተመደቡ ተጋደልቲ ፈለማ ኣብ ጎላጉል ሳሕል ከባቢታት ኣልጌን፣ ኣስራይ፣ መልዒት ወይ ድማ መርሳ ተክላይ፣ በሪጠ፣ ወድጋን እዮም መፅናዕቲ ኣካይዶም ማለት እዩ። ስለዚ ረኺብከ ያለ ክታ መልሲ። ኬብሮን መሓሪ ናብ ናይ መወዳእታ ሕቶካ ቀሪብና ኣለና። ቅድሚኡ ግን ሓንቲ ሕቶ ክሓተካየ ኣብዚ ቅሩብ ግዜ ንርቃሕ ገለ ትብል ቃል ብዙሕ ግዜ ክትደጋገም ሰሚዐ ነይረ። ብዛዕባ ገለ መብርህ ዶ ክትበና?
2: ንርቃሕ ንኡስ ርቡሕ ቃፅኦ ሕርሻ እንድዩ ዝዝርዘር ኣብ ከበሳ ኣብ ሰለስተ እብረ ዝካየድ እዩ። ኣብቲ ሓውሲ ደረቕ ቦታታት ድማ ንክልተ ግዜ ብዓመት ዝካየድ እዩ ማለት እዩ። እዚ ኣብ 1000 ሜትሮ ዝካየድ ንጥፈታት ማሕረስ ኮይኑ ብምሩፃት ኣዝርእቲ ብምጥቃም ብመስመር ብምዝራእ እቲ ኩሉ ናቱ ኣሰራርሓ ኣለዎ ናይቲ ሳይንሳዊ ኣተዓባብያ ናይቲ ተኽሊ ኣብኡ ኤክሰርሳይዝ ጌርካ ኣብኡ ተጠቒምካ ዝለዓለ ውፅኢት ንምግባር ዝስራሐሉ ዘሎ እስትራቴጂ
1: ኣብ ንእሽተይ መሬትሲ ብዙሕ ምህርቲ ምሕፋስ ማለት እዩ።
2: እወ
1: ትዕላሙ ኸም ድ
2: እወ ንስ
1: ራይ ፅቡቅ መዎን ኣብ ራብዒት ሕቶካ ክንሰግር እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደይኦም ጥቐሶም?
2: ሰለስተ እስትራቴጂ ኣለዉ። ሓደ ካብኡ እዚ ናይ ንርቃሕ ክንብሎ ፀናሕና ንኡስ ርቡሕ ቃፅኦ ሕርሻ።
1: ፅቡቅ።
2: ካልእ እስትራቴጂ ንኡስን ማእከላይን ማእከሎትን ንግዳውያን ሓረስቶት ዝብል እስትራቴጂ ኣሎ። ካልእ ድማ ሚሃብ ኣሎ ንኡስ ስድራ ቤታዊ መደብ ሕርሻ ዝብል ሰለስተ እስትራቴጂታት ማለት እዩ።
1: ሙሉእ መልሲ ረኺብካ ኣለካ ኬብሮን። እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደዮም ጥቐሶም እያ ነራ ትሕቶ? ሰለስተዮም ሓደ ንኡስን ርቡሕን ቃፅዖ ሕርሻ ንርቃሕ፣ ካልኣይ ንኡስን ውሁድ ስድራ ቤታዊ መደብ ሕርሻ፣ ሳልሳይ ድማ እስትራቴጂ ንኡስን ማእከሎትን ንግዳውያን ሓረስቶት እዮም ዝበሃሉ። ስለዚ ሰለስተዮም ረኺብካዮም ኣለኻ። ኤፍሬም ናይ መወዳእታ ተወዳዳሪና ምስ ናይ መወዳእታ ሕቶ ኢኻ ክትከውን ከመይ ኣሎ እዚ ምውድዳር?
3: ፅቡቅ ኣሎ፣ ተወዳዳርነት ኣለዎ።
1: ፅቡቅ ኣስተማቂርካ ኣለካ ምሽ ሓራይ ናብ ራብዒት ሕቶካ ክንሰግር ኢና። ኣብ ሳልሳይ ገፅ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲት 1926 ዝወፀ ንጉሳዊ ኣዋጅ እዩ። በዛ ኣዋጅ እዚ መሬት ኤርትራ ብኸመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ?
3: እቲ ምብራቃውን ምዕራባውን ናብ ኢጣልያውያን ኣረስቶት ማለት እዩ። እቲ ናይ ዝተረፈ እቲ ናይ ንከበሳ ዝ8 ትን 50 ትሕቲ ሕፈባር ዝርከብን 3 50 ንሕፅባር ዝርከብ ከዓ ንኤርትራውያን ዝብል ተዋሂቡ ነይሩ።
1: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም። ሕቶኻ ኣብ ሳልሳይ ገፅ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲት 1926 ዝወፀ ንጉሳዊ ኣዋጅ እዩ። በዛ ኣዋጅ እዚ መሬት ኤርትራ ብኸመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ እያ ነራ ትሕቶ። በዛ ኣዋጅ እዚ ዝውሃብ ኮንሰንሽን ምብራቃውን ምዕራባውን ጎላጉል ንኢጣልያውያን ሓረስቶት ዝሓዝእ ኮይኑ ብወገን ምዕራብ ካብ ፅፍሒ ባሕሪ ልዕሊ 850 ሜትር፣ ብወገን ምብራቅ ከዓ ካብ ፅፍሒ ባሕሪ ልዕሊ 350 ሜትር ብራኸ ንኤርትራውያን ሓረስቶ

ፍላጎት ከም ዝግደፍ ዝገብር እዩ። ስለዚ ሙሉእ መልሲ ረኺብ ካለኻ ክቡራት ተኸታተልትና ንሎሚ ሒዝናዮ ዝነበርና መደብ እዚ ክትከታተልዎ ድፀናሕኹም እዩ ዝመስል ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ብሩህ ቅንዕ።

0: ኣብዚ ካልኣይ ክፋል ናይዚ ተላዒሉ ዘሎ ኣርእስቲ እቲ ዓብዛንታ እዞም ናብቲ ሰፈር ዓብዛንታ በፂሖም ዘለዉ መንእሰያት ኣብ ሓንቲ ኣብ 1980ታት ብተጋደልቲ ዝተሃንፀት ናይ ትሕቲ መሬት ቤት ማለት ኣንደር ክርእዩ መጺኦም ኣለዉ። ኣብ ከባቢ ናቕፋ ክሳብ 1500 ዝኸውን ከምዚኣ ኣንደራት ከም ዘለዋ ሓበሬት ኣሎ። እዞም ደቂ ናጽነት በፂሖማ ዘለዉ ናይ ትሕቲ መሬት ህንፃ እቶም ዝሃነፅዋ ተጋደልቲ ኣብቲ ነታ ህንፃ ተሰኪሙ ዘሎ ዓንዲ ዓወት ናትናዩ ዝብል ጽሑፍ ሓድጊ ገዲፎም ኣለዉ። ተጋደልቲ ህዝባዊ ግንባር ሓርነት ኤርትራ ካብ ኣስመራ ናብ ሳሕል ምስ ዘለቑ ኣብቲ መጀመርያ እዋን ኣብ ናቕፋን ሰሜናዊ ምብራቕ ሳሕልን እዮም ዓሪዶም። ኣብ እዋን እቲ ሓያል ጥምጥም ስኖም ነኺሶም ብርሃፆም ደሞም ንምዕቃብ ይተሃላለኹ ምንባሮም እቶም ብሂወት ዘለዉ ተጋደልቲ የዘንትው እዮም። እዛ ዓወት ናትናዩ ትብል ጽሕፍቲ ግና ኣብ ውሽጣ ዘሎ ምስጢር ንምፍላጥ ከድሊ እዩ። ኣብቲ ኸቢድ ጥምጥም ከም ዝተጻሕፈ ዝነግር መንፈስ ናይቶም ጀጋኑ ክሳብ ሕጂ ሕያው ኣሎ። ምስቶም መንእሰያት ተጓዒዞም ዘለዉ ናይ ሽዑ ሰብ ውዕሎ ነታ ጽሕፍቲ ምርኩስ ገይሮም ነቲ ናይ ሽዑ ዓብዛንታ ከዘንትውዎ ኸለዉ።
1: እዛ ጥቕሲ እዚኣ ከኣኒ ንኹሉ ነቲ ንኸዶ ዝነበርና እዚ ዝቐንኹሞ ውዕሎታት ናቱ ኣጠቓሊላ ከም መግለፂ ኮይና ኣብዚኣ ፅሒፎማ ዘለዎ ቀዳሞት ብፆትና እዛ ዓወት ናትናያ ትብል ጥቕሲ እዚኣ ኣብ ትሕቲ መሬት ኮንካ ከምኡ ክትብል ከለኻ እንታይ ስለ ዝረአኸኻ ዝብል ብዙሕ ሕቶታት እያ ተላዓለልካ። ነዚ ንምምላስ እንድሕር ኮይኑ ሕጂ እቲ ናይ ወገን ሓይልን እቲ ናህና ሓይልን ክልቲኡካ ትርዮ ማለት እዩ። እቲ ናይ ጸላእ ሓይሊ ክትርኢ ከለኻ መወዳእታ ዘይብሉ ብዙሒ ሰራዊት፣ መወዳእታ ዘይብሉ ብዙሒ ኣፅዋር፣ መወዳእታ ዘይብሉ ሶቤት ሕብረትን ሰዓብታን ሓገዝቱ ምዝ ኩሉ ኣፅዋሩ ዝጎቦታት ደራኹመስ ኮጀመል እዩ ዝነበረ ምዝ ኩሉ ኣፅዋሩ ሓያል ዝኾነ ምርብራብ እዩ ዝካየድ ነይሩ። ብወገን ሓይሊ ናይ ህዝባዊ ግንባር ተሪኢኻ ከዓ ብዓቕሚ ሰብ ውሑት፣ ብስንቂ ትሑት፣ በፅዋር ትሑት፣ እዚ ኩሉ ከሎ እንታይ ደኣ እዩ እቲ ምስጢር? ኣብ ትሕቲ መሬት ኮንካ ሲ ዓወት ናትናይ ክትብል ከለኻስ እንታይ እዩ እቲ ምስጢር? እቲ ምስጢር ኣብዚ ዝገሃደልካ እዛ ኣንደር እዚኣ መቐፀልታ ናይቲ ኣንደር ኣብቲ ድንያ እድረኣኹሞ ኣብ ኣንደር ኮይኖም እዋግኡ፣ ኣብ ኣንደር ኮይኖም ሕንፅፁ፣ ሓለፍቲ ሓንፀፅቲ ዝነበሩካ ኣብዛ ኣንደር ዝኮይኖም ሕንፅፁ፣ ኣብዛ ኣንደር ዝኮይኖም የረዱ፣ ኣብዛ ኣንደር ዝኮይኖም ካ ይእክቡ ነይሮም። ሕጂ እዚ ምስጢር እዚ ዓወት እዚ ተጋዳላይ ህዝባዊ ግንባር እዩ። ተጋዳላይ ህዝባዊ ግንባር ትእዛዝ የድልዮ እንታይ ዳ እዩ ደድልዮ ነይሩ? ሓበሬታ ጥራሕ እምበር ትእዛዝ ዝግበር ዝበሃል ኣይደበረን። ተጋዳላይ ህዝባዊ ግንባር ሓደ ሰብ 10 ሰብ እዩ ዝኸውን። 10 ግዜ እንተተወጊኡ ቁስሉ ከይሓወ 10 ግዜ ኣብታ ድፋዕ ኣመላለስ።
2: ብመሰረቱ እዛ ጭርሖ እዚኣ ናይ ብሓቂ ናይ ንውር

0: እዞ ትትርፍ ኣብዛ እንዳር ኣይኮነት እዛ ጨርሖ እዚኣ ትማል ነይራ ሎምላ ፀባሓ ኣላ እታ ዓወት ናትና እዩ ኣብቶም ዝፀንኮሩ ወራራት ከይተረፈ ዋላ እቲ መወዳእታ ወራር ሓንሰብ ናሓዋሩ ተጋዳላይ ኤርትራ ምቕባር ኣኺሉ እዩ ኢሎም ዋላ ክብገሱ ከለዉ ቀይሕ ኮኸብ ዘመቻ ኣበጊሶም ኩሉ ጁጅማጁጆም ሒዞም መፅኦም መፅኦም ክብገሱ ከለዉ እቲ ተጋዳላይ እንታይ ብን ነይሩ ሕጂ እውን እቲ ዓወት ናትና እዩ ምክንያቱ እንታይ ስለ ዝኣመነ ሓያል ረአይ ስለ ዝነበሮ እምነት ናይ ሃገሩ እምነት ናይ ህዝቡ እቲ ክበፅሕዎ ዘይክእሉ እዛ ንርእያ ዘለና ሳሕል እዛ ንርእያ ዘለና ሳሕል ዋላ እቶም ካህናትና ዋላ እቶም መሻየኽና ብእግዚኣብሔር ዝተቐብአት ሳሕል ኤርትራ ብምሉኣ ብእግዚኣብሔር ዝተቐብአት ሃገር እዚ ስለ ዝኾነ እቲ ረቂቕ መንፈሳዊ እምነቶም ከይተረፈ እቶም ተጋደልቲ እቲ ረቂቕ መንፈሳዊ እምነት ከይተረፈ እቲ ክበፅሕዎ ዘይክእሉ ጸላእቲ ከይተረፈ እምነቱ በታሃገሩ እዛ ሃገር እዚኣ ሓንሰብ ንሓዋሩ ሓራ ክትወፅእ ምዃና ኣሚኖም እዮም ዝሓልፉ ነይሮም ካብዚ ውሽጢ ረቂቕ መንፈሳዊ እምነት እዚ ተበጊሶም ኤርትራ ኣብ ዝመፀ እንተመፀ ዝወረረ እንተወረረ እቲ ዓወት ናይ ኤርትራን ናይ ህዝቢ ኤርትራን እዩ ዝብል ሓያል ውሽጣዊ እምነት ሰኒቆም ስለ ዝነበሩ እዩ
1: እዚ እንድሕር ትገብር ኮንካ ሲ ዓወትካ ናይ ግድን ዘይከውን እንታይ እዩ
0: ንጸላእቲ እቲ ፍልሊ ኣብ መንጎና ኣብ መንጎም እቲ ዝመፅእ እንተ ብደገ እንተ ብኢትዮጵያ እቲ ዕሱብ ሰራዊት እዩ ኣብዘይ ዓላሙ ኣብዘይ መሬቱ ክዋጋእ ዝብገስ እዩ ንድሕሪት ግልፅ እናበለ እዩ ናብቲ ወደይ ክምለስ ናብታ ጓለይ ክምለስ ናብታ ተሰበይተይ ክምለስ ናብቲ ክምረሕባረብሓይ ክምለስ ዝብል እዩ እቲ ተጋዳላይ ግን ሓንሰብ ንሓዋሩ ነቂሉ ሕሰም ናይ ኤርትራ መግዛእቲ ኣብ ልዕሊ ኤርትራ ዘሎ ንኤርትራ ንህዝቢ ኤርትራ ደሳቀየ ሓንሳብ ንሓዋሮ ሓግሒገ ዶብ ከሳጉሩ እዩ

0: ብሓያላት ተዘሪኻ ምስ ሓፂነ መፂኑ መሬት ዝእኩት ሽሾ ሰራዊት ጸላኢ ፈሲሱካ ካብ ኣፍ ደገ ሙሉእ ዓወትን ካብ ልዳት ኣስመራን ልዕሊ 230 ኪሎ ሜትር ተደፊእካን ኣብ ሰሜን ኤርትራ ተኾርኒዕካን ከመይ ኣቢልዩ ዓወት ናትካ ዝኸውን? እቲ ምስጢር እዚ ኽንሰምዖ ጸንሕና እዩ። ናይቶም ተጋደልቲ ዘይጽንቅቕ ተስፋ ምስተውዓሉ ከድል እዩ ዝበሉ መንእሰያት ናጽነት ካብቶም ናይቲ እዋን ተጋደልቲ ዝያዳ ምስክርነት ክሰምዑ ምድላዮም ምልክት ናይቲ ተሰኪሞሞ ዘለዉ ሕድሪ እዩ።
1: ስለዚ እዛ ጥቕስ እዚኣ እንታይ እያ ካብዚኣ ንመሓረላ እንተልዩ ዓወትና ናይ ግድን ክብል ከሎ ጸልማት እኳ ኣብ ትሕቲ መሬት እኳ እንተለና ጽባሕ ንጎ ግን እዚ ትሕቲ መሬት እዚ ኣብ ልዕሊ መሬት ብርሃን ኤርትራ ክንኩላ ዓይና ደስምዕ ቃል ማለት ጥቕስ እዩ።
2: እቲ ተጋዳላይ ሓያል ዝኾነ እምነት ስለ ዝሰነቐ ኣብ ኩሎም ዝመፁ ዝነብሩ ወራራት እቲ ዓወትና ኣና ሕጂ እቲ ዓወት ቅድም ከምዚ ተባሂሉ ሕጂ እውን እቲ ዓወትና ኣና እዩ። ድሕርና ጽነት እውን ኩሎም ካብ ርሑቕ ይኹን ካብ ሙሉእ ዓለም ዝኹን ወሪሮምና እቲ ዓወትና ኣና እዩ ነበርና ቐፂልና ተዓዊትና ኸ ሕጂ እውን እቲ ዓወት ናትና እዩ ንቐጻሊ ኤርትራ ብልፅግትን ስልጥንትን ሃገር ክትከውን ድወዳቓላ ራእዩ ቐፂሎም ጋህዲ ክገብርዎ እዮም። እዚ ስለ ዝኾነ እቲ ዓወት እውን ብሕጂ እውን ናይ ህዝቢ ኤርትራ እዩ።
0: ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ዝነበረ ብፃይ ኣፈወርቂ ሃይለ እውን
3: እዚኣ ፅሕፍቲ ኣብዚ ፀኒሓትና ላ እታ ዓወት ናትና እዩ ትብል ሕጂ እታ ዓወት ናትና እዩ ነይራያ።
0: እዛ ፅሕፍቲ እዚኣ ኣብቲ ድሕሪ ምዝላቕ ዝነበረ ጥምጥም ከም ዝተፃሕፈት ድሕሪ ምምስካር እቲ ዓወት ናትና እዩ ምባል ኪኖቲ ሽዑ ዝነበረ ጸልማት ብርሃን እተማዕድወሉ መንፈሳዊ ትብዓት ዘመንጩ ጭርሖ ምንባሩ ገሊጹ። ኣስዒቡ ድማ እቶም ኣብ መጀመርያ ሰብዓታት ኣብ ሩባታትን ጎቦታትን ሳሕል ተቐርቂሮም ዝነበሩን መጽለል እኳ ዘይነበሮም መስረቲ ናይቲ ውድብ ውሑዳት ተጋደልቲ ኣብ ሩባ ገረግር ኣስመራ ኣብ ከውሒ ብኢዶም ወቒሮም ዓወት ንህዝባዊ ሰውራ ኢሎም ሓድጊ ገዲፎም ምህላዎም እቲ ውድብ ገና ብዕሸሉ ኸሎን ገና ነዊሕ ጉዕዞ ተሪፍዎ ኸሎን ብተስፋ ንዅሉ ክበጽሖ ምዃኑን እቲ ኣንቂልዎ ዝነበረ ዕላማ ድማ ክዕወት ምዃኑን ብዓንተብኡዋ ዝተውዒልዎ ምንባሩ ንደቂ ናጽነት ኣዕሊልዎም። ናትና እዩ ንሽዑ ጥራይ ሰሪሑ ዝተረፈ ጭሩሕ ኣይኮነን። ሎሚ እውን ኣብዛ ብዓመፅ ዝተጠናነገት ዓለም ንቕኑዕ ሕልናኻ ኽስዕብ ናይ ነዊሕ ራእይኻ ኸተተግብር ዓወት ናተይ ዩልካ ብተስፋ ኽትከይድ ሕጂ እውን መመሊሱ ዝሕደስ ናይ ዓወት መርሓ እዩ። እዞም ሎሚ ነዛ ሃገር ኣብ እንግድዖም ተሰኪሞማ ዘለዉ መንእሰያት ድማ ንሕድሪ ኣቦታቶም ንምትግባርን ኣብ ዕላምኦም ንምብጻሕን ብተስፋዮም ተበጊሶም ዘለዉ።
4: ብዛዕባ እዛ ኣንደር ወይ ካዛ ዘለና ሕያው ቅርሲ እንዲና ክንዛረብ ልዕሊ ኩሉ ከዓ እታ ኣብ ኣደላ እታ ዓወትናህና እዩ ትብል ከምታ ክትበሃል ፀናሐት ነይሩ እዩ። እታ ዓወትናህና እዩ ክትፅሓፍ ኮላስ መሰረት ኣለዋ መምፅእ ኣለዎ እቲ ሰብ ክፅሕፋ ኮሎስ እቲ ታሪክ መሰረት ኣለዎ መምፅእ ኣለዎ ተኣማሚኖም እዮም ፅሒፎማ። ልዕሊ ኩሉ እንታይ እቲ ተፃብኦታት ካብ ቅድም ዝፀንሐ እዩ እንድሕርና ታነታ ተፃብኦታ ቐንዲ እታ ርእሰ ምርኮሳ ወይ ከዓ መንነት ኣለኒ ኣብ ካበይ ከም ዝመፁ ክፈለጥ ናበይ ከም ዝኸይድ ከዓ ፈልጥ እየ ዝብል ህዝቢ ነዚ እዩ ተቃወሙ መፅ ካብ ቀዳማት ሒዙ ማለት እዩ። ስለዚ ብመንነቱ ዝተኣማመን እንድሕር ኮይኑ በቲ መበቀሉ ዝተኣማመን እንድሕር ኮይኑ ነፍሰይ ክኽእል ወይ ከዓ ርእሰይ ክኽእል ዝብል ህዝቢ እንድሕር ኮይኑ እሳያ እቲ ናይ ዓለም ኣካይዳ ነቲ ዝደቐቐ እቲ ዝፈረየ ነቲ ዝደቐ ምቕምላዕ እዩ ከምዚ ደቂቁ ይረኣዮ ነይሩ ክኸውን ይኽእል እዩ ምናልባት ህዝቢ ኤርትራ ካብ ቀደም ግን እታት ዝተኣማመለላ ነገር ግን ኣለዋ መንነት ኣለዎ መበቆል ኣለዎ ስለዚ ክቕፅል ዝኽእል እዩ ከዓ።
0: ሕጂ እውን እቲ ዓወት ናትና እዩ ምባሎም ድማ ብርግጽ ከምቲ ኣቦታቶም ዝተዓወትዎ ክዕወት እዮም።
4: ወረስትናቶም ክሳብ ዝኾና ካብዚ ታሪክ እዚ ክሳብ ዝመፃና ካብዚ ታሪክ እዚ ክሳብ ዝመፃና ናቱ ወነንቲ ወይ ከዓ ናቱ ውላድ ክሳብ ዝኾና ናቱ ውፅኢት ክሳብ ዝኾና ከም ዝበልናያስ ኣቐዲሙ ዝተባህለስ ንክሕዶ ነገር ኣይኮነን ዝከሓል ነገር ኣይኮነን። ስለዚ ካብኡ እንድሕር መፂና እቲ ዓወትናትና እዩ እቲ መንነትናትና እዩ እቲ ክልሲ ሓሳብ እውን ናትና እዩ። ስለዚ እቲ ዓወትካ ግድናትና እዩ ማለት እዩ።

0: ኣብዚ ንኻልኣይ መዓልቲ ኣብ ሰፈር ዓብዛንታ ዝግበር ዘሎ ዑደት መንእሰያት ናጽነት ከም መቐጸልታ ናይ ዛዕለት መደቦም ኣብ ድፍዓት ከባቢ ፊደልፔን በጺሖም ዘለዉ ኣብ መቓብር ሰማእታት ብዝክረ ሰማእታት ድማ ዮም ፈሊሞሞ
1: ረኺበዮ ዓጽሚ ረኺበዮ ዓጽሚ ረኺበዮ መዘና ረኺበዮ ንኡስ ረኺበዮ ጅግና መንዩ ዝንውንወኒ ልዋመይ ዝቕስቅስ ውይ ዝብል ዘሎ መንዩ ዝንውንወኒ ልዋመይ ዝቕስቅስ ንመቓብር ዕጽምተይ ነውኒዉ ዝቕስቅስ መንዩ ዝዛረብ ንጾሮይ ኣፍኪሱ ዝጠቅስ ንሱር ጽንዓት ዓቕለይ ዝደሊ ክብንቁስ መንዩ መንኡ ንረሃፀ ደም ምኾነ ኢሉ ኣብ ምቾት ዝድንግል መንዩ ብቓና ግምጃዌ ብቓላት ዝሕድም ትማሊ ረሲዑ ንነውሪ ዝኽድም መን ይዛረብ ኣለኹ ስውእ ይዛረብ ኣለኹ ሕሉፍ ጅም ሂም ኣጽሄ ዘሕልፍ መሪርን ተሪርን ብደመይ ዝኸልፍ ኣነ ደንደን እየ ኣነ እንዴ ስው ኣነ ጉሎብ ኣነ እንዴ ስው ኣነ ፊደል ፔ ሪጎሬ ኣነ እየ ስውእ

ንክብሪ ኤርትራ ኣድሚቑ ዘውዓውዕ ንህዝበይ ንሃገረይ ብታሪክ ዝፀውዕ ኣነ ስ መን ዩ ዝትንክየኒ ስግር ኮይኑ ማሙቕ ከም ይሁዳ ኣርዮስ ብሽልን ዝዕነቕ ኣብ ህምታታት ገዲፉኒ ክመልቕ ኣይከኣልን ኢሉ ኣብ መንጎይ ክጸልቕ ካብ መንጎይ ክጸልቕ ትማል እንዲ ነይሩ ትማል ዶርሳ ብሰነፍን ጸያፍን ታሪኽ ድኹምሳ ሓፂን መጺን ገጢሙ ቤቱ ገይሩ ድፋዕ ፀሓይን ዝናብን ክድረር ክንሳሕ ንዓኻ እንዴት ታንኡስ ወሲነ ክስዋእ ንዓኻ እንዴ ታዕሸል ወሲነ ክስዋእ ንዓኻ እንዴ ወደይ ንዓኻ እንዴ ጎንበለ መዓንቲ ኣይተዘሪቑ ግንባረይ ዝነሃለ ስለኻ እንዴ ካናለ ገይረዮ መንገደይ ስለኻ እንዴ መንእሰይ ጅባታት ወሲደዮ ዓደይ ቀስ ኢልካ ርገፀኒ ኣሕፅንተይ ሃይከ ይብል ቀስ ኢልካ ርገፀኒ ኣነ ተወልደ እድሪስ ኣነ ሓሊማት ረሓስ ቀስ ኢልካ ርገፀኒ ኣነ ሃይለ መሓመድ ኣነ ኣምና ፍረወይኒ ተቐቢረ ኣነ ኣብ ማህፀነይ ዝተኸልክ ዕሸል ምውላደይ ኮሊፈ መረፀ ክጋደል ኣብ ማህፀነይ ዝተኸልክ ዕሸል ምውላዱ ኮሊፈ መሪፀ ክጋደል ምህላው ፈኒፊነ ኣቲ ኣብ መቐብር ንኡስ መንእሰይ ንስኻ ክታፅር ተሓበነሉ ንደንደን ንግሎብ ናቕፋ ኣነ ኸለኹ ተንከስ ኢሉ ከይሓልፋ ትንፋስን ንፋስን ተኒኑ ከም ሓፋ ሳላ ፅንዓት ወለድኻ ኤርትራ ተሪፋ ዘርካ ዶ ትቦታ ዓፅመይ ኣሎ ርግእ በል ዝግ ናፅነት ክትፈልጥዋሉ ተዛረብ ምሳይ ከፊለየ ኣዲኻ ተዛረብ ምሳይ ከፊለየ ኣቦኻ እቲ ሓፂን መፂን ምህርተይ እተሻቆጦ ክልውግእ ተሓበን ንኡሰይ ምስ ታሪኽካ ኣውክእ ህያብ ህያብ ስዎ ኣይትበል ሰጋ ሓበን እየ ሚልዮን ሚልዮናት ዝዓገትኩ መሪር ግዛኣት ብፅንዓት ዝገታእኩ ተሓበን ንኡስ ሕሹኽ በለኒ ስው የቦኻ በቲ ናይ ሽዑ ዕድሜ ነይረ መዘናኻ ተሓበን ኣለኒ በል ኣዕፅምተይ ተለ ሸዋሕዋሕ ኣነ እየ ቀሲልካ ርገፀኒ ንቓሕ ኣነ እየ ኣባኻ እየ ኣነ እየ ኣቦኻ እየ ኣዴኻ እየ ከጣጣሓልካ ክርኳሕ ኣስተንፍሰኒ ኣይትውሰድ ንፋስ ማእዝን መንገድኻ ክትቅልስ ተወጃቢሩካ ድሓር ከይትምለስ ትክ በዚሑካ ብዘራገቦ ከይትኽለስ ትንፋሰ ኣስተንፍስ ቦታ ስዋኣቲኻ ዘለኻ ርገፀኒ ጥንቅቕ ኢልካ ጥንቅቕ ግን ከዓ ኣስተንፍሰኒ እሞ

0: እዞም መንእሰያት ንጽንዓት ህዝቢ ኤርትራ ንምፍታሽ ገና ብዙሕ ክህድስስ እኳ እንተኾኑ ሓደ ካብትን ህዝቢ ኤርትራ ጽኑዕ ህዝቢ ክኸውን ዘኽኣሎ ምስጢር እቲ ኣብዚ ቦታ ብተጋደልቲ ደቁ ዝተረኣየ ጽንዓት ከም ዝኾነ ባዕሎም ብዝገብርዎ ዘለዉ መጽናዕትን ምርምርን ናብ መደምደምታ በጺሖም ኣለዉ።
1: እዚ ሃገር ሰብ ኣለዋ፣ ሕጂ እውን ሰብ ኣለዋ። ሎሚ መቐጸልታ ናይቲ ትማሊ ኣብ ዝድሕሪና ንሪኦ ዘለና ዓብዪ እምባ ደንደን ዋንጫ ዝተገብረ ውዕሎ ናይዞም መንእሰያት ውልዶ መንእሰያት መብዛሕቶም ድሕሪ ናጽነት ዝተወልዱ ኣብቲ መሰረትና ክንከይድ ኢና ብምባል ነቲ ክልተ ኣገልግሎታት ማለት ነቲ ቀዳማይ ኣገልግሎት ኣብዚ ዝተወድአን ነቲ ካልኣይ ኣገልግሎት ብሳዋ ዝጀመረን ንዕኡ ንምልጋብ ኣብዚ ቦታ እዚ በጺሖም ኣለዉ።
2: ስመይ ኣማኒኤል ዘካርያስ ይበሃል። ዝሰርሐሉ ትካል ከዓ ብሚኒስትሪ ወፃኢ ጉዳያት ማለት እዩ።
1: ኣማኑኤል ብሓንቲ ሕቶ ክጅምር ክንደይ ኸውን ዕድሜኻ?

0: ናይ 28 ዓመት ገይረ ኣለኹ።
1: ኣብዚ ስኻ ዝክዝክረሉ ዝጀመርካ ዕድሜ ኣብዚ ሰብኣይ ኮይነ ጎቢዘ ዓብየ ዝበልካሉ ዕድሜ ኣብ ሓደ ዓብዪ ረዚን ዝኾነ ስራሕ ርእካ ኣለኹ። ስለምንታይ
0: ውሕጅ ልክ ኣኹም ዝኾነ ኤርትራውሲ ኣብ ዝኾነ እዋን ሕቶታት ኣለና ውሽጥና ሕጂ ትሕቶታት ካ እንታይ እዩ ምስለካ? ህዝቢ ኤርትራ ስለምንታይ እዩ ፅኑዕ ኮይኑ? ህዝቢ ኤርትራ ስለምንታይ ሓበኛ ኮይኑ? እቶም ንዑ ዝኣልይዎን ድውድንዎን ኣለይቲ ኸ ስለምንታይ እዮም ማለት ኣጠማምቶኦምሲ ኪኖ ኣዝዩ ርሑ ፀመተ ዝኸውን እናበልና ስናሓትቲና ኣብ ዝኾነ እዋን ማለት እዩ ሕጂ መበገስ ኣለዎ እናበልና ንምልሰሉ ሕጂ እቲ መበገስ ግን እንታይ ኣብ ትብለሉ እዋን ኣብ ሓደ እዋን ኣብ ሓደ ወቕቲ ኣብ ሓደ ቦታስ ሓደ ዓብ ስራሕ ተሰሪሕ ነይሩ ማለት እዩ እናበልና ብውሽጢና ክንምልስ ንፍትን ማለት እዩ ሕጂ ትዕዘብ ኢኻ ናብ ነድሕርና ፅነት ብዙሕ ጅግነ ትዕዘብ ኣብ ዝተፈላለየ ክፋላት ናይ ዓለም ኣብ ሽንኳይ ደቡብ ኤርትራ ካብ ኤርትራ ወፃኢ ኤርትራውያን ጀጋኑ እሲ መለለዮም እዩ ሕጂ ስለምንታይ እንዳልካ ኣብ ተሓተሉ እዋን ናብ ታሪክ ሽዑ ትምለስ ሕጂ ኣብ ታሪክ ከዓ ብግዜን ብጀጉራፍን ኢካ ትምለስ ቀዳማይ ብግዜ ክትምለስ ከለካ ማዕሲ እቲ ጅግነት ተገይሩ ማዕሲ ተሃኒፁ መን እዮም ከቶም ተግበርቱ ትብል ኣብ ጂኦግራፍ ክትምለስ ከለ ኣበናይ ቦታ ዩ ተፈፂሙ ትፍፃሜታት ትብል ሕጂ እዚ ኩሉ እንዳ ኣካባስኮ ከለካ ሽኡ እቲ ኣብ ሓንጎልካ ድምፀልካ ቦታእንታ እዩ ዘለናዮ ቦታ ናቕፋ ማለት እዩ ናቕፋ እዩ ሕጂ እቲ ፅኑዕ ንክኸውን እቲ ህዝቢ እቲ ሓቦኛ ንክኸውን እቲ ህዝቢ እቲ ንሽግራት ብዓቕልን ብትግሃትኒ ብፈጠራውነት ንኸሰግሮም እቲ ህዝቢ ሲ ልክዕ ኣብዚ ቦታ እዚ ተማሂርዎ ዘብል ሕጂ ኣብዚ ዓበይቲ ነገራት ይፀንሑካ ማለት እዩ እሱ እዩ ዝዛረበካ እቲ ድፋዕቲ ዝዛረበካ ስኻይ ትዛረብኒ ኢኻ እቶም ኣግራቢ ይዛረቡካ እቶም የእማን ይዛረቡካ መን ኢኻ ስኻ ይብሉካ ከምዚ ከምሃ ሰባት ሲ ኣብ ሓደ እዋን ኣብ ሰለስተ መዓልቲ ሓንሳብ እናበልዑስ ከምዚ ይገብሩ ነይሮም ንሳኻታይ ትገብር ኣለካ ይብሉካ ሕጂ ክትምልሰሎም ይኸብደካ እዩ ረዝን ረዝን መልእኽቲ ዘመሓላልፈልና ዘሎ እዞም ድፋዕ እዚኦም ሲ መን እዮም ሰሪሕሞም መዓዝ ሰሪሕሞም እቲ ዓይነት መንደቕ መነዲቕዎ እሞ ኣብ ከምዚ ዓይነት ክዋሕ ቦታ ኸ መዓልታዊ ብዘይ ዶ ዝበሩ ብዘይዝኾነ ይኹን መሳርሒ ክትኩዕትን ሞከዓ በዝካ ፀላእየ እንዳሃጀመካ ምስኡ ትተላለኽን ክትነብር ምዃን 10 ዓመት ኣዚ ቆራር ቦታ ሲ እንታይ ዓይነት ሰባት እዮም ናይ ብሓቂ ሰባት ድዮም ከ ፍጡራት ድዮም ከ እንታይ ዓይነት ሓሳባት ነይርዎም ናቶም ክነቶ እምሮ እንታይ መስል እናበልና ሕጂ ብውሽጥና ንሓስብ ኣለና ማለት እዩ ሕጂ ኣብ መወዳእታ ነቲ ቦታ እንታያ ዝብሎ ሕጂነ ኣብቲ ዝፀንከረ ፈተነ ወይ ካብቲ ዝፀንከረ መድረክ ናይ ህዝቢ ኤርትራ ዝዕቕበ ቦታ ስለ ዝኾነ እዚ ናይ ብሓቂ ክቡር ቦታ እዩ እቶም ነዚ ቦታ እዚ መሪፆም ህዝቢ ኤርትራ ናቱ ኣተሓሳስባን ናቱ ኣመላኻኽታን ናቱ ክነቶ እምሮን ንክቕፅል ንክዓቅኹን ኣብዚኣ ዝኽኣሉ ዓበይቲ ኣቦታትና ከዓ ክቡራት መምሃራን እዮም ይብል ማለት እዩ ኣብ መወዳእታ ከዓ እዚ ቦታ እዚ ናይ ብሓቂ ሃወልቲ እዩ ንዘለኣለም ከዓ ሃወልቲ ኮይኑ ንክቕፅል ማለት ሲ እቲ ቦታ ወላ ከም ቦታ ጥራሕ ዘይኮነስ እንተለይ ኣብ ልብና ስለ ዘሎ ዝኾነ ዜጋ ብተገዳስነት ክበፅሖን ከም ደብሪ ዓመታዊ ኢድ ክነስኣሉን ለባዊ መሓላለፍ ማለት እዩ
1: ሓቂ ካብዚ ንላዕሊ ረዚን ቋንቋ ብዛዕባ እዚ ቦታ እዚ ክንሰምዓ ይንኽእል ኢና ንሕና እውን ክንዛረቦ ይንኽእል ኢና ምክንያቱ እዚ ትማሊ ምስ ናፅነት ዝተወልደ መንእሰይ ነዚ ሓላፍነት እዚ ተሰኪሙ ምስ ካልኦት መማፅቲ ኮይኑ ምስ ኩሎም እዞም ትሪእዎም ዘለኹም ኣብዚ ከባቢ ዘለዉ ንኣሽቱ ነዚ ሓላፍነት እዚ ክስከም ኢሎም መፅኦም ዘለዉ

ኣማናት ዶ ንብላ ዘ ኣማናት ዲብ ነፍሱ ነፍሱ ኣማናት ዲብ ሃገፉ ኣማናት ዲባ ሜርሓትና እዩ ሜርሓትና ያለ ተንዚም ኣማናት ዲብ ስትሻሃድ ወለደ ፍዋዕውን ዲብል ኣማናት ን ቀራቱ ጠብዓ ናላዕለዋዘ ብዙሕ ቀያም ባና ዲብሊ እዛ ነምና ቀያም ብዙሕ ኣዝሓፍት እንዳ እንተተኮደርያ ለመሰባ ኣለት ደማለክ መሪሸራሕ ግዳዓላ ወይ ነፈርለምራ ዘ ገለይሆ ኣዳም ክነድፋዕ ጠንሐዮም ከዲቡ ገበውልየተ ከምናሓረቦመለ ዝሰምቕ ደህለቐለ ከም ዕርድ ብራቆ ንደፀንሓኒ ላኪን ዲብሊ ሸክል ንግትብለሱ ወእግል ድፋዕ ጎን ንትፈራር ከም ገቢ ደቡት ሸቄ ኣላት ወፈራግት ከም ገቢ መቅሽ ይቀል ሓቲ ኣላት ውፉር ይኮን ካሊእ ፈራቅ ናይ ዘመን ኣሎ ብዛ ዴካ ሓተ ትለክፍባ ወዴካ ሓተ ትሓፍርባ ሰበትላና እለመሰባል ነትብል ከሊመት በደል ኩቱ ብዕድ ሸርሕ ሸርሓ ዓመተን ዲብል ድፋዓት ናይ ርያ ንግስና ንርያ ወፍንቱ ዲብል ድፋዕ ናይ ናቕፋ ወላይ ድፋ ወሰባተት ወሃጠር ለትበረሰብ ንድፋዕ ሰበቲ ዲብል ድፋዕ ንመፀና ክምሰል መድረሰት ናይ መሰባል ናይ ፍዕል መድረሰት ናይ መሰባል እንገባ ሰባ

0: ትላ ታሪክ ናይ ኣቡየ፣ ታሪክ ናይ እምየ፣ ታሪክ ናይ ሓውየ፣ ታሪክ ናይ ሓዋቼ እግልግል ረማፅ ትለየኮ ትላ ኣይዋ እንደርእየኮ እሸኑ ንቡ እንደርእየኮ ትሓበ ንቡ እንደርእየኮ ደርስ ምኑ ኣደርስ ምኑ ከማ ወላሂ ኣወል እኪት ነይርእየከ ሰነይቲ ትርእየኒ ኣመላኪን ክል ህኪት እንዳሓላፍና ኣዘግሎም ወስ ምግበሎም ታሪክካ ግልታ ቀብ ላዝምቱ ታሪክ ሓኮ ኢል ዓቀብ ገባ ዛቱ ድንያ ይልኮ ግልበል ከማ ነገሩ ምክሉ እትሚ ታሪክ ሓኮ ኣለብካ ንሱ ኣዳንበል ታሪክ ይነብርኒ እዚ ታሪክ ከም ምሽእቱ ቶም እየን ታሪኮም ግልቀቦ እትፋነዮ
1: ሕርየት እርትያ እብደም ወርውሓት እነዳፍዓት እተለመፀታ ሕርየት እምብል እንህልየና ኣውየኒ ሕርየት እብል እንህልየ ኣነ ከምሰል ኤርትርየት እትሓበን እባ እትሓበን እባ ሰበብ ህየ ሕርየት ኤርትርያ ካማ ገለ ድወለ እንሰምዑ እፌርመት እብድም ልባስየት ውእብዕድ ዕላቓት ለመፀት ኢኮን ሕርየት ኤርትርያ እመሪር ግድላ ፈራሰት ሓጠር እስትሽሃድ ለመፀታ ሕርየት ኤርትርያ እንደ በራክና ወሓሰብ እንድቤልና ያምፃናሃኒ ምስል ዓባይ መኣመራት ወዓባይ ድዋል እንደተሓረብና ምስል ስያሰት እንደሓረምና ኣምፃናሃ ሰበታ ኣነ ትሓበን ባ ምንኩሉለት ኣትፈክር ህየ እትአይ ቤት ኤርትርያ እግልውላዶም ምርሕሞም ለፍገርዎም ባህለቱ ሞት እሳት እስትሽሃድ እንደለርእዎ ጊሶ ትሓረቦ ጊሶ ሙቶ ጊሶ እስተሽዶ እንደቤለዎም እውላዶም በርዐ እፍንቲት ህየ እት ብዕድወል ልኢትርኤት ወለኢትትርኤ ዓባይ ምስትንክርተ ከምሳሊ ልሕነ እዜ በዚር ላምፃናሁ ብዓውል ቃሊ እንደዳፍዓና ላምፃናሃ ኣዜማ እግል ዓማራ ዘማና ውእግል ብናሃ እቲ መሸንገልና ከምሳል ህላ ግል ንትረሳዕ ይወጅበናን ወይሄን ግል ንትረሳዕ ኣለብና ላዓባ ዶር ህየ ኣዘ ልፀበረና ከምሳል ሃለሄኒ እግል ንኣምር ወጅበና

እወ ተስፋ ብእምነት እትሕሎ ቀንዴልያ እምነት ንዘንበርካልዩ ኻ ትትስፎ ሎሙ እውን ኣብና ጽነት ጸላትና እምነትና እንተሕዲጎምና ተስፋና መንጢሎምና ማለት እዩ። ኣብ ልዕሊ ተስፋ ዝግበር መጥቃዕቲ ነቲ ብተስፋ ዝነብር ህዝቢ ጎረሩኡ ምብታኽ ማለት እዩ። ኣካልና ብስሕለት ተወቒዑ ሙማት ምሰቕበፀ መሬትና ኸም ሕምባሻ ንግደት ቆሪስካ ዘይውሰድ ምዃኑ ምስ ተረጋገፀ ተስፋና ንምስንኻል እንተቐኒዑ ድማ ንመቕታል ዘይተገብረን ዘይተባህለን የለን።

ከምዚ ዝዓይነት ዑደት መዓልታት ዘይኣኽሎ እኳ እንተኾነ መንስያት በጻሕቲ ሰፈር ዓብዛንታ ኣብተን ሒደት መዓልታት ጽዑቕ መደባት ሰሪዖም እዮም ተንቀሳቒሶም። እቲ ኣብ ውሽጦም ዝነበረ ድሌት ክቱር ይደፍእ ምንባሩ ኣብ ምንቅስቓሶም ንዕዘቦ ዝነበርና ጉዳይ እዩ። ካብ ከባቢ ፊደልፔ ናብ ማእከል ናቕፋ ናብ ዝርከብ ቤተ መዘክር እዮም ተጓዒዞም።

0: ጸላትና ንምንጭ ኃይልናን ሓድነትናን ንምጥፋእ ከምዘይ ንጥጥዕ ሱርና ኩዒቶም ክምንድቡና ኣንቂዶም ንሕና ግና ካብ ትሕቲ መሬት ወፂና ንዕኦም ትሕቲ መሬት እቲናዮም ነቲ ሓድሽ ጉዕዞ ክንቅጽሎ ድማ ብተስፋ ነቒልና ሎሚ ልዕሊ ዝኾነ እዋን ተስፋና ኣጽኒዕና ክንሕዝ ከዘኻኽሩና እዞም መንስያትና ጽነት ኣዕጽምቲ ናይቶም ትእምርቲ ተስፋ ዝኾኑ ሰማእታትና ኽበጽሑ ናብቲ ሰፈር ዓብዛንታ ዝኾነ ቤተ መዘክር ከተማ ናቕፋ በጺሖም ኣለዉ በቲ ንዕኦም ዝርድኦም ቋንቋ ድማ ክገልጽዎ ሰሚዕና
1: ካብ ቦታ ጅግንነት ናብ ቦታ ጅግንነት ኢና ገና ካብታ ቦታ ጅግንነት ኣይወፀናን ካብ ቦታ ጽንዓት ኣይወፀናን ካብ ቦታ ድፍዓት ኣይወፀናን ካብ ቦታ ስውኣት እውን ኣይወፀናን ገና እዛ ቤት መዘክር እዚኣ መይ ብፅላል ቀይር ክኸውን ኽእል ገዛ ቀይር ክኸውን ኽእል እቲ ንብረት ንስ እዩ እቲ ጅግንነት ንስ እዩ እቲ ጽንዓት ንስ እዩ ሲና ዲስፕሌይ ኮይኑ ወይ ከዓ ንክስታይ ቀሪቡ ዘሎ ማለት እዩ ሕጂ እንታይ እዩ ንብረት ንርኢ ንህሉ ምክንያቱ ቤት መዘክር ናይ ንብረት መቐመጢ እዩ ድሕሪ እቲ ንብረት ዘሎ ወይ ከዓ ድሕሪ እቲ ጥረ ነገራት ዘሎ ታሪክ እዩ ዘገድስ ማለት እዩ ንዕኡ ንምዕቃብ እዩ ካብ ዝመፅእ ዘሎ ብምላእ ናብ ዘለዋ ንብረታት እንድሕርኢና ካብቲ ጃኬታት ጀሚርና ካብቲ ቀንዲ ዓበይቲ ጭሩሓ ናይ ህዝባዊ ግንባር ዝነበረስ ንፀላኢ ብጥይቱ ብንብረቱ እዩ ዝብል ነይሩ ብክዳኑ እውን ነይሩ እዩ ክዳውንቲ መንጢልካ ትቃለሰሉ ማለት እዩ በቲ ክዳውንቱ ስቲልካ እቲ ንፀላኢሉ ዝመፀ ንብረት እስኻ ተኸዲኖሞ እሶም ተኸዲኖሞ ተዋጊኦም ተቓሊሶም ተሰዊኦም ከዓ ሒዞሞ ከዓ ስቲልካ እትናቱ ኣሰራት ከዓ ተረኺብሎም ማለት እዩ ነፍሲ ወከፍ እንድሕርኢናያስ ሓንቲ ክዳን ሓንቲ ጫማ ሓንቲ ኮስትሞ ሓንቲ ዕጥቂ ነልዕል ብድሕርያ ዛንታ ኣሎ ሓንቲ ኮንጎ ክትርኢ ከለካ ስልቕብቃብ ኣለዋ ክልቅባ ከሎ እቲ ዛንታ ይረኣየካ እዩ እቲ ሰብ ትስእሎ ኢኻ ከላግብዋ ከሎ ሕጂ ንስ እዩ ርኢ ምሰብ በልካዮስ እዚኣ ክስራሕ ኮላ ከመይ ነራ ትኸውን እቲተጋዳላይ ክጋደለላ ከመይ ነራ ትኸውን ከመይ ገይሩ ዕርያ ነይሩ ትኸውን እቲ ስእሊ ብሙሉ እዩ ዝመፀልካ እቲ ፅንዓት እቲ ጅግንነት እቲ ሓርፋፍ መነባብሮ ዝበልናዮ ንባዕሉ ዝተመከተ ሓርፋፍ መነባብሮ ኣብቲ ቦታ እቲ ዝቐነናዮ ቦታ ወይ ኣብቲ ዝረኣናዮ ቦታስ እቲ ዝነበረ ንብረት ይመፅ እዩ ዘሎ ካብ መጀመርያ ካብቲ ገድሊ ክጅምር ከሎ ነይሩ ክቃለሱ ከለዉ ክውግኡ ከለዉ ነይሩ ምስኦም ክስውኡ ከለዉ ከዓ ምስኦም ነይሩ ትማል ገሊኹም ብተመሰጠቱ ዝክርዎ ነርኩም ዓፅምቲ ትረክብ ኢኻ ኣብዚ ከድካዮ ቦታ ኣብ ሓደ እዋን ነይሩ ብዚ ከባቢ እዚ ኦፕሬሽን መጥባሕቲ እንዳተገበረ ምስ ጓንቱ ዝተረኸበ ኣስከሬና ተእዳው ነይሩ ትስእሎ ኢኻ ንዕኡ ሓንቲ መጥባሕቲ እንዳገበረ ሓደ ሓኪም ምስታ ጓንቱ ክስዋእ ከሎ ተቆሪፃታ ኢድ ንበይና ክትርከብ ኮላ ሞኻ ስቲልካ ፍልሖ ከይተበልዐ ገለ ነገር ከይኮነ ድሕሪ 30-40 ዓመት ክፀንሓካ ከሎ ኣሎ ዝሓድረልካ ገለ ነገር ኣሎ ክትሪኦ ከለኻን ክትዕዘቦ ከለኻን ክትሰምዖ ከለኻን በበይን እዩ ዝኾነ ነገር ማለት እዩ ዋንነት ይስማዓና ዶ ናይዚ ናይቲ ዝፀናሕናዮ ድፍዓት ዋንነት ይስማዓና ዶ ሕጂ ትሕቶ ናባና እዩ ዝመፁ ዘሎ ነቶም ዝሰርሕዎ ኣይንጠራጠርና ምክንያቱ መስሪቶም እዮም ትንፋስ ሰኪዖምሉ ይዕኺኾሞ ኣዕብዮሞ ውፅኢት ኣምፅዮምሉ ናይዚኦም ኣየጠራጥርን እዩ ንሕና ከ ዋንነት ይስማዓና ዶ እቲ ምስግጋርካ ኣሎ ዶ እታ ባህላዊ ውርሻ ዝበሃል ንባዕሉ ተጨባጥን ዘይተጨባጥን ባህላዊ ውርሻ ተባሂሉ እዩ ዝምቀል ተረቂቕን ዘይረቂቕን እቲ ተጨባጥ ንብሎ ትንሪኦ ዝፀናሕና ድፍዓት ብፍላይ ካ ኣዚ ብሙሉእ ህዝቢ ኤርትራ ኣብ ሙሉእ ኤርትራ ንድሕር ኬናስ እልቢ ዘይብሉ ተጨባጥ ባህላዊ ውርሻታት ኣሎ ናይ ግንባር ናቕፋ ጥራይ ኣይኮናን ክንብል እተን ግንባራት እንድሕርልና ናይ ሓልሓል ናይ ሰሜናዊ ምብራቕ ሳሕል ተጠቂሱ እዩ እዚ ተጨባጥ እዩ እቲ ትሪኦ እዩ እቲ ንዕኡ ንምስራሕ ዝተገበረ ተጨባጥ ኩሉ ሻዕ ንምንታይ ካ ተጨባጥ ትደሊ ንድሕርናስ ኣብ ናይ ስነ ቅርሲ ክኢላታት ንሪኦ ኢና ምሽ

ስለምንታይ ማተርያል ትደሊ? ስለምንታይ ሓደ ጥረ ነገር ትደሊ? ካብኡ ዛንታ ንምስራሕ እዩ። ካብኡ ዛንታ ሪኮንስትራክት ዳንጉ ንምስራሕ ነበር ከምዚ ነይሩ ኢኻ ትብለና። ንሓና ግን ኦልሬዲ ተፃሒፉ ኣሎ። ነቲ ዝተፃሕፈ ግን ከምቲ ዓንተ ትብልዎ ነበርኩም ብቦታን ብግዜን ኢኻ ብግዜን ቦታን መዓስ ተሰሪሑ እቲ ዛንታ ተፃሒፉ ኣሎ ኣበይ ንዝብል ሕቶ ድሕሪ ቅርብ ዓመታት ኣበይ ተሰሪሑ ኢልካ ምስ ተሓተትካስ ክንምልሶ ንኽእል ኣሎ። እዚ ድፍዓት ዝፀንሓና ዶ ከምቲ ዝበልክዎ ኣብ ነፍሲ ወከፍ ዛንታታት ኣሎ ኣብቲ ውሽጢ ኣሎ ኣዕፅምቲ ኣብዚኣላ ጥቕሲ ሸዓተ ሸዓተ ንፋስ ተዝህልዎንስ ሸዓተ ሸዓተ ስአ ምሞት ኩላ ግን ተሲኦም ኣይሞቱ እንዲም ተሲኦም ኣብቲ ሬሳታት ስኪጆ ኣሚን ሓፂን መጥባሕቲ ተገይሩሎም ተሓፃዊን ጋንሾ መእሰሪ ኣብኡ ይርከብ ኣብቲ ኣስከሬናት ክልዓል ከሎ እቲ ኣስከሬናት ሓፃዊን ዘሎ ኣስከሬናት ሰለስተ ሻዕ ኣርባዕተ ሻዕ ተለቂቡ ከምዚ ከም ንብረት ሪሳይክልድ ኮይኑ ኣይተዋግአ እንዲ ተዋጊኡ ከተእምን ተኾንካ ከዓሱ መእመን ክህልዎ ኩሉ ሻዕ እንታይ ደቂ ሰባት ካብ ምስማዕ ንላዕሊ ምርኣይ ዘእምነና ሞ ክንሪኦ ክንድህስሶ ክለና እዩ እትናሃና ኪሮሲት ወይከዓ ትተርባፅሲ ኣብ እዩ ዘሎ ክትሪኦ ክድህስሶ ከለካ ሓደ ነገር ኩሉ ሻዕ ብብዝሒ ወይከ ብሓይሊ ተኣማኒ ይኸውን ምስ ረኣናዮስ ናይ ብሓቂ እዩ ነይሩ ሰለስተ ሻዕ ኣርባዕተ ሻዕ ትንፋስ ይሓለፈ ንኸውን 3-4 ተለቃቂቡ ክሳብ 7 ተለቃቂቡ ኣብ መወዳእታ ዝሓለፈ ትንፋስ ኢሉን ዘሎ ማለት እዩ ጅንዑ ኢንዲቴይልስ ከምዚ እንዳስቆርቆርና እንዳስተንተና ነፍሲ ወከፍ ንብረት ዛንታ እንዳሰርሕና ኣላ ክመፀና እዩ በዕሉ እንታይ ዓይነት ዛንታ ነይሩዋ ኸውን ክእል እንዳበናስ ክንሪኦ ንፍትን ማለት እዩ።

0: ካብ ሰማዕታት ተሪፉ ዘሎ ሓድጊ ሎሚ ብትርኢት ክትርዮ ኸለኻ ብላይን ዝተመናንህን ይዝመስል። እቲ ኣብ ኮርሱ ዘሎ ትንፋስ ህይወት ተረዲኡካ ኽተዛርቦ ምስ ቀረብካዮ ግን እቲ ትርጉም ክግንጸል ይጅምር።
1: ንገለ ዝዝንተው ዛንታታስ ብመልክዕ ፅንፅዋይ ጌርካ ትርእየሉ እዋን ኣሎ። ክሳብ ዘይረእኸዮ ክሳብ ዝጭበጥ ነገር ዘይረኽብካሉ ናይቲ ዝዝንቶ ዘሎ እዋን ማለት እዩ። እዚኦም ምስቲ እዋንቲ ካብ ምትእስሳር ሓሊፉ ስምዒትካ ክቕስቅሱልካ ዝኽእሉ ንብረታት እዮም ማለት እዩ። ሕጂ ዝዓብ መልእኽቲ ኣለዎ ምስ ስምዒት ከየተኣሳስርካ ዝኾነ ታሪክ ክትኣምነሉ ይትኽእልን ኢኻ። ስለዚ ስምዒትካ ክበራበር ንድሕር ኮይኑ ክትሪኦም ኣለካ፣ ነዚኦም ክትቀርቦም ኣለካ፣ ክትፈልጦም ኣለካ ማለት እዩ።
2: መጀመርያ ኣብዚ ቦታ ፅንዓት፣ ቦታ ክብሪ፣ ቦታ ፍቅሪ፣ ቦታ ናይ ምትሕግጋዝ ሰብ ዝተሰርሐሉ ቦታ፣ ናይ ዲስፕሊን ቦታ ኮይነ ክዘርብ ከሎ ስማዕ ሓጎስ ምዕቀን የብሉን። ምክንያቱ ኣይኮነን ዶብቲ ቦታ ዝኽሪ መፂኻ ብኣንቢብካ ብማዓዶ ሰሚዕኻ ውን ብዙሕ ዝስማዕካ ኣብዚ ብኣካል መፅ ነዚ ኩሉ ኩነታት ክሪኦ ምኽኣለይ ግን ክገልፆ ዘይክእል ኣብ ውሽጠይ ገለ ነገር ስማዓን ኣሎ። ስለዚ እዚ ሲ ህይወት ደለዎ ነገራት ኢናብዚ ንርኢ ዘለና። እቶም ኣብቲ ድፋዓት ዝነበሩ ንዓሰርተ ዓመታት ዓሪዶም ንኤርትራ ዝሃነፁ ንኤርትራ ዘምፁ ንኤርትራ ህይወት ዘልበሱ ሓራ ዘውፁ ሰማእታት ገሊኦም ገለ ኣካሎም ዝገደሉ እናቶም ምልክት እዚ እናቶም መግለፂ። ስለዚ እዚ ከምዚ ኖርማል ማቴርያል ጥራይ ኣይኮነን ወይ ነገር ጥራይ ጨርቂ ጥራይ ኣይኮነን እ ኣብቲ ውሽጢ ሲ ኣለዎ ህይወት ኣለዎ መንፈስ ኣለዎ። ስለዚ ቀሪብካ ምስኡ ከተዕልል ቀሪብካ ምስኡ ክትዘራረብሲ ዝድረኸካ እዩ።

እዚ ንሪኦ ዘለና ሓድጊ ሰማዕታት ሓድጊ ጀጋኑ እቶም ትማሊ ምእንቲ ናፅነት ኤርትራ ምእንቲ ልዕላውነት ኤርትራ ዝወደቑ ጀጋኑ እዩ ዘርእየካ።

ሓድግናቶም እዩ። ንሶም ብኣካል ትሪኦም ዘለካ ኮይኑ ስማዓካ ምናልባት እዚ ዕጥቂ፣ እዚ ሽዳ፣ እቲ ክዳን ደም ኣለዎ። ዘይነቐፀ ደም ክሳብ ሕጂ ህያው ዝኾነ ደም ማለት እዩ። ስለዚ እዚ ቅርሲ እዚ ሓድግናቶም እዩ፣ ውርሻ ናቶም እዩ። ልክዕ ምስቶም ሰማእታት ዘለና ኮይኑ ይስማዓናነ ነዚ ብምርኣይ ከም መቐፅልተ ናይቲ ክንሪኦ ዝባዓልና ድፍዓት ማለት እዩ። ሓደ ዘለዓለልካ ሕቶ ኣሎ ኣነ መን እየ ዝበል ሕቶ ይለዓለካ። ሓደ ቀሊል መልስኻ ትረኽበሉ ንሱ ከዓ ወድቶም ጀጋኑ፣ ወድቶም ሰማእታት፣ ወድቶም ትማሊ ዝበለፀ ዕድል እንከለዎም ዕድሎም ንህዝቢ ንሓፋሽ ዝወፈዩ ነዚ መድረኽ እዚ ነዚ ሰላም እዚ ንኽመፅእ ትንፋሶም ዘይበቕቑ ሰማዕታት ምዃኒ መልሲ ህበኒ ንዓይ ማለት እዩ። እዚ ሓድ ግዜ ኣነ ንምስዋእቲ ምስ ሽምዓ እየ ዘመሳስሎ። እንተ ፀልሚት ካ ሽምዓ ትውልዕ ብርሃን ከዓ ትረክብ። እታ ሽምዓ ግን ንበዕላት መክኻ መወዳእታ ብርሃን ለጊሳ ንበዕላት መክኽ ማለት እዩ። መስዋእታ ኹም እዩ። ስለዚ ንሕና ከም ወለዶ ነቲ ዘሎ ናፅነት ክንዕቅብን ሕድሪ ሰማእታት ክንትግብርን ኣለና ማለት እዩ።

0: ብልክዕ ኣፋውፂኡ ዝዛረብ ሓድጊ እዩ። ከም ዝኾነ ግዛዕ ተኣኪቡ ዝተኸዘነ ኣይኮነን። ከምኡ ስለ ዝኾነዮም እዞም ወረስቲ ብምስትንታን ምስኡ ክዛረቡ ንርእዮም ዘለና። እዚ ግና ነቶም ዘፍቅርዎን ዘኽብርዎን እምበር ነቶም ዝኽሕድዎስ ግዲ የብሉን።
1: እልል ንሪኢ ለለየና ናዮም ክፋል ጎረቦም ለልባሶም ልእስእኖም ለዓጥሙታት ንረዲ ብለና ያዕኒ እሊ እግልኩም ሓደግናሁ እሊ እግልኩም ሓደግናሁ እንቱም ወንሕና ኣስተሻድነ ጀላ ወጠን ፍዛ ገባና እሊማ ምስና ግንቀበር ብዩ ካሕኮ ንቀድር ንስእዎ ምን ኢና ከውሮሱ ወኣውሩሱ ሰበት ቤላውና ለሰማዕትና ኣና ኮንዶእ ማረ ምነ መራቐበቸ ወልዓል ገበት እትረስዓ ይመስል ድ ብየ ወቀደምላ ብኣማን እለ ን ቤት መዘክር እንደይአተ ሓልፍ ልዓልኩ ዘመን ዋላ እዘከሮማ መን ዓለየኩም ለጠልሞም ልዓልኩ እነገባ ሰምዒኒ ከፎ ኣስቡሕ ኣስቡሕ ሰኒ ምይት ገልእባ ላዓለት እየ ሕቶም እንደነብረ ድ ይባ ንልብል ሕሳባት ትሓንገልየ ሰበት ኣትየኮ ክምካልዕ ሓሰኩዎ ከእስካ ተረኬት መፅእ ገለ ታጌ ወለ ስምዒቸ ገለ ሽራሕ ብኣማን ሻፍገት ዓልኩ ለት እግልሎም ለለት በረ ያኒ ኣነ ከፎ ሸርሐኩ እሎም ያኒ ኣነ ኦሮት ሕውየቱ ኦሮት ኣቡየቱ ኦሮት ሓልየቱ ኦሮትማ ሕቸ ገቢእ ሕቸ ወኣቡየ ወሓልቸ ተኣሪኮም ድፉና ምእንቶም ሓንቲ ኣርድ እግሎም ለል በረ ያዕኒ ምንጅዋ ስምዒት ኣለውት ሓተ እይሻቃ ባሃለቱ ይትዓባ ዲባ ሓጀት እተለተት ዕብዲማ ይትፋማካን እትግሳየ ማይዶል እሰትዩ ባርዳ እቸ ሓፍና እቸ እብል እንዳተዓብኮ ዲቡ ላኪን ወናየቱ ናየ ገበት መንጋ ሓጀት መሃላ ሽዑር ኣላ ወለ ሽዑር እትርሕከ ይትሓድዩ ናይካ ገበት መንገድ ሓጀት እሎም ለልበረ ኣነ ምእት ምእት ኤርትሪ ኮለ ስምዒት ናይ ኤርትራውያን የለቡታ ይብል

ብርግጽ እዚ ሃገር ዋጋ ተኸፊልዋ ከም ዝመፀት ኩሉ መንእሰይ ኩሉ ኤርትራዊ ስለ ዝኣምን ናይቲ

0: ጋቲ ዓስብኻ ሃገር ኣብ ዝለዓለ ደረጃ ናይ ምዕባልን ብልፅግቲ ናይ ምግባራን ሓላፍነት እዩ እቲ ሕድሪ። ስለዚ መንእሰይ ወለዶ ከዓ ከምቲ ዓንቲ ወይ ዝበልናዮ ናይ ዕትብቲ ነገር እዩ ኢልና ነርና። ምክንያቱ ኤርትራ ከም ሃገር ክትህሉ ክትቅፅል ኣብ ዓለም ዝገበረ እቲ መስዋእቲ ዝኸፈለን ዘሎን ተጋዳላይ እዩ። እዚ ተጋዳላይ እዚ ከዓ ብዙሕ ዋጋ ከፊል እዩ። ስለዚ ናይዚ ዋጋ እዚ ዓስቢ ኤርትራ ከም ሃገር ናይ ምህላው ሓላፍነት ኤርትራ ከም ሃገር ናይ ምህላዋን ናይ ምቕፃላን ሓላፍነት ኣብ እንግዳዕና እዩ። ኤርትራዊ ሃገራዊ ምንነት ናይ ምህላውን ናይ ምቕፃሉን ሓላፍነት ኣብ እንግዳዕና እዩ። ኣብ እንግዳዓ እቲ ኤርትራዊ መንእሰይ
1: ኣብ ነፍሶ ከፍ ስጉሚ ናይ ሓደ ሰብ ምእንቲ ህላወ ናይታ ኤርትራ ትበሃል ሃገር ምእንቲ ህላወን ቀፃልነትን ናይቲ ህዝቢ ኤርትራ ዝበሃል ህዝቢ ሂወት እንዳተኸፈለ መፅ ሂወት ሓሊፉ ኣርሞኦም ገቲሮም ነቲ ዝኣምኑሉ ዕላማ ይወድቁ ምህላዎም ኩርዓት እንዳተሰምዖም ዝወድቁ ጀጋን ናብ ቅድሜና ርፍትታት ኣፅምቶም ሂወት ከም ዝሰቕዓልና ንዓና ኣብቲ ኣፅሞምን ደሞምን ዝተኻዕወሉ መሬት ዝበቆለ እኽሊ እንዳበላዓና ኣብኡ ዝፈልፈለ ማይ እንዳሰተና ሂወት ከም ዝሰዃዕና ናትና መላእኽቲ እዮም ኣብዚ ቅድመይ ተገቲሮም ፀኒሖም እዩ።

ተድኣቲ ንሶም ዝወድቅሉ ዘለዎ ዕላማ ማዕልኡ በፅሒ ከዓ እታ ዝብህጓ ዝነበሩ ሃገር ትቕፅል ደለዎ ህዝቢ ክቕፅለሉ ዝግብኦ ብራህዋ ብፈትሒ ከይተሳቀየ ካብቲ ዝነበረ ሓጢያት ኢልና ዝገለፅና ናይ ጭቆና ናይ መግዛእቲ ሓጢያት ተናጊፉ ክርእዎ ወዲ ሰብ ዝውንና ሂወት ሳብ ኮይታ ዝዓበየት ዝውንና ወዲሰብ ታሃብቲ ገለ መለኮ እንተዝህሉ ሃለዋ እንታ ሂወት ተዘየላ ግን ብሓንቲ ነገር የለን እታ እንኮ ዝውንና ቀንዲ ወዲ ሰብ ዝውንናስ ውፍያ ኣብለን ነዚኣ ከውፍሪ ከለዎ ግን ታሓድን እንተእምነትን ከዓ ምስኦም እያ ዘላ ፅባሕ ንጎ ከዓ ሓለን ጎመና እውን ተሓትት እያ ከምዚኣ ኢላ ተግቢርካዶ ስኻ ኢኻ ሓድገይ ንዓኸ ምእንታ ካብ ኮአ ምእንቲ ረሃዋኻ ምእንቲ ህላወይ ካብ ኮአ ኩሉና እዮም እንተዳእ ዘይተግቢርናዮ እቲ መንፈሶም እቲ ዝበላዕናዮ ዝሰተናዮ ስግኦም ደሞ ካብ ስጋና ድማ ከዓ ክግፈፍ እዩ ሃገራዊ ኣገልግሎት ክቕፅል ከለኩ ዝሕድር እዚ ከይበርስ ከይሃስስ ከይጠፍእ ክቕፅል ስለ ዘለዎ

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባ ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻድሻይ ክፋል መደብና ኣዝዩ ኣገዳሲ ዝበሃል ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ኣቕሪብናዮም ካብ ዘለና ፍሉይ ዘብሎም ኣዝዩ ብዙሕ ነገራት እዩ ዘለዎም። ብፍላይ ንኽኢላታት ወይ ኣብ ምህንድስና ኣብ ቴክኖሎጂ እንተመሳሳሊ ኣብ ዓውዲ ቴክኒክ ንትነጥፉ ናይ ሎም መዓንቲ መደብና ኣዝዩ ፍሉይ ኮይኑ ከም ትረኽቦ ርግፀኛ እየ። እሱ ጥራይ ደይኮነ ብፍላይ ኣብ ፊልም ኣብ ስነ ጥበብ ብሓፈሻ ኣብ ስነ ጥበብ ብፍላይ ከዓ ኣብ ፊልም ከም ኣክተርስ ወይ ተዋሳእቲ ኾንኩም ትነጥፉ ሞያውያን እውን ናይ ሎም መዓንቲ መደብ ኣዝዩ ከገድሰኩም ምዃኑ ርግፀኛ እየ። ምስ ምምፃእ ናይ ኣርቲፊሻል ኢንቴሊጀንስ ቴክኖሎጂ ዓለምና ካብ ትፅቢት ንላዕሊ ብዙሕ ነገራታ ይቕየር ከም ዘሎ ብዙሕ ግዜ እንዳገለፅናዮ ክንመፅእ ፀኒሕና ኢና። ንምዃኑ ኣርቲፊሻል ኢንቴሊጀንስ ይቕይሮም ካብ ዘሎ ነገራት ወይ ዓውድታት ኣዝዮም ብዙሓት እኳ እንትኾኑ፣ ግን እቶም ምሳና ዝተኣሰሩ ብቐጥታ ክፀልውና ዝኽእሉ ንሞያውያን ንኤርትራውያን ሞያውያን ክፀልውን ንኣርቲፊሻል ኢንቴሊጀንስ ወይ ኣፕሊኬሽናት ወይ ሶፍትዌራት ናይ ኤኣይ ተጠቂምና ክንገብሮ ንኽእል ነገራት ኣዝዩ ብዙሕ እናኾነ መፅእ ኣሎ። ንሎሚ ኣብ ዓውዲ ፊልም ኣተኪርና ናይ ፊልም ደረስቲ ናይ ፊልም ኣክተራት እንታይ እዩ ዝመፀና ዘሎ ገለ ኣብነት ክንህብ ኢና። ቀፂልና ኣብዚ ሰሙን እዚ ካብ ዝተኻየዱ መዓልቲ ምህንድስና ወይ ካልኣይ ኢንጂነሪንግ ደይ ዝምልከት መደብ እውን ክህልወና እዩ። ዓሚ 2025 ኣሃዱ ኢሉ ዝፈለመ ቀዳማይ መዓልቲ ምህንድስና ኣብ ኮሌጅ ማይ ነፍሒ ተኻይዱ ከም ዝነበረን ኣብኡ ተሳቲፍና ዘቐረብናዮ መደብ ከም ዝነበረን ተኸታቲልኩም ኢኹም። ኣብ ሎሚ ዓመት ዝተኻየደ ናይ 2026 እውን ኣብኡ ተሳቲፍና ዘቐረብናዮ ትሕዝቶታትን ብሓፈሻ ዝነበረ መደባትን ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ከብለኩም እምበኣር ሰናይ ምክትታል። ከምዚ ኣብ መእተዊ መደብና ክጥቀስ ፀንሐ፣ ንሎሚ ነተክረሉ ብፍላይ ኣብ ዓውዲ ምህንድስና፣ ኣብ ዓውዲ ቴክኖሎጂ፣ ኣብ ዓውዲ ስነ ጥበብ ንትነጥፉ ሰባት ኣዝዩ ኣገዳሲ ክኸውን ከም ዝኽእል እናተኣማመንኩ ዘቕርቦ ዘለኹ መደብ እዩ። ኣቐድም ኣቢሉ ስነ ጥበብ በይኑ ካብ ቴክኖሎጂ ተፈልዩ ዝኸይድ ዓውድታት ከም ዝነበረ ኩላትና ንዝክሮ ኢና። ንኣብነት ኣብ መጀመርያ 1900 ዝነበረ ናይ ዓውድታት ናይ ፊልም እንተዳርኢና ኣብ ተዋስኦ ጥራዩ ነይሩ ክበሃል ከኣል። እዚ ማለት እንታይ እዩ? ስነ ጥበባውያን ብዘለዎም ናይ ኮሜዲ ክኸውን ይኽእል፣ ናይ መልእኽቲ ምትሕልላፍ፣ ናይ ድርሰት፣ ናይ ስነ ጥበብ ብሓፈሻ ዘለዎም ክእለት ተጠቂሞም ህዝቢ የዘናግዑ፣ ይምህሩ፣ ዘድልዮም መልእኽቲ ከዓ የመሓላልፉ ነይሮም። ምስ ምዕባል ቴክኖሎጂ ኣብ ዓውዲ ስነ ጥበብ ቴክኖሎጂ እንዳመፀ ኣብ ሙዚቃ ክኸውን ይኽእል፣ ኣብ ድራማ ክኸውን ይኽእል፣ ኣብ ፊልሚንግ ክኸውን ይኽእል፣ ኣብ ዓይነታት ካሜራ፣ ኣብ ዓይነታት ስቱድዮ ወዘተ ብዙሕ ለውጥታት እንዳረኣና ክንመፅእ ፀኒሕና። ኣብዚ እዋን እዚ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ ከዓ ሓደ ዓብዪ መቐይሮ መፂ ኣሎ ክንብል ንኽእል። ንኣብነት ፊልም ታይታኒክ ኣትስርሐሉ ኣብ ዝነበረት ግዜ ኣብ ባሕሪ ደይኮነ ኣብ ሓደ ስዊሚንግ ፑል ወይ ኣብ ሓደ መሐንበሲ ገንኢ ከም ዝተሰርሐት ብዙሕ ግዜ ንሰምዕ ነርና ኢና። ኣብ መሐንበሲ ገንኢ ከማ እንደይኮነ ኣብ ባስካ እንዳበልና ኢና ብዙሕ ዓመታት ክንመፅእ ፀኒሕና። እዚ እውን ካብ ሓቂ ዝረሓቐ ኣይኮነን። ናይ ብሓቂ ኣብ ፊልም ንሪኦ ኩሉ ከም ዘለዎ ዘይኮነ ብጥበብ ቴክኖሎጂ እንዳተሓገዙ ኣብ ሓደ ንእሽተይ ነገር ዝሰርሕዎ ሞ ድሓር ንሕና ክንሪኦ ከለና ግን ዓብ ነገር ኮይኑ ይስማዓና። እዚ ንሪኦ ዘለና ኣብ ፊልም ታይታኒክ ዝነበረ ጥበብ ኣሰራርሓ እዩ። ፊልም ታይታኒክ እምበኣር ዝተሰርሐትሉ ኣገባባት ክረአ ከሎ ብከምዚ ንሪኦ ዘለና ኣብ ሓደ ኣዳራሽ ወይ ኣብ ዓብዪ ሆል ኮይኑ ኣብኡ

0: ዝነበረ ናይ ማይ ገንኢ ዝተሰርሐ መርከብ መሳሊ ወይ ታይታኒክ ትመስል ነገራት እዩ ተሰሪሑ። ምናልባት ፊልም ታይታኒክ ከመይ ገይራ እያ ተሰሪሓ፣ ኣብኡ ዘሎ ቴክኖሎጂ ዝተጠቀምሉ ከመይ ነይሩ ኢልና ክንገልፅ እንተ ደኣ ኮይና ርእሱ ዝኽኣለ መደብ ከድልየና እዩ። እዚ ምናልባት ካልእ መዓልቲ ደረጃታት ናይ ፊልም ብቴክኖሎጂ ተደጊፎም ከመይ ኢሎም እዮም ክመፁ ፀኒሖም ክንገልፅ ንኽእል ኢና። ምናልባት እዛ ክትርእይዋ ዝፀናሕኩም ናይ ፊልም ታይታኒክ ኣሰራርሓ ሓደ ነገር ኮይኑ እስከ ካብዛኣ ድሒረ ዘቕርባ ሓንቲ ንእሽተይ ሲን ከርአኩም ሞ ክንምለስ።
1: I will protect you from the guns. I promise.

እዚ ክትከታተልዎ ፀናሕኩም ሙሉእ ብምሉእ ብናይ ኤኣይ መተግበሪታት ዝተሰርሐ እዩ ፀኒሑ። ኣብዚ ንብሎ ወይ ንርድኦ ነገር እንተደኣ ኣሎ ስነ ጥበብ ካብ ግዜ ናብ ግዜ እንዳመፀ ከይድ ፀኒሑ። እቲ ኣቐዲምና ክንርያ ፀናሕና ፊልም ታይታኒክ ንሎሚ ስርሕዋ እንተንበሃል ምናልባት ኣነን ኮምፒዩተረይን ኮይና ሙሉእ ብምሉእ እቲ ኣብ ፊልም ታይታኒክ ዝመፀ ኣብኡ ዝነበረ ሕጂ ዘሎሞ ሽዑ ዘይነበረ ናይ ቴክኖሎጂ ምዕባለታት ኣብቲ እዋንቲ ዘይማዕበለ ዝነበረ ግድን 5 10 20 30 ሰባት ዘድልዩካ ዝነብሩ ክትገብሮ ግድን እዩ። ሎሚ ግን ዝኾነ ይኹን ተዋስኦ፣ ዝኾነ ይኹን ፊልምታት፣ ዝኾነ ይኹን ከተመሓላልፎ ዝደለካ መልእኽቲ ኮሜዲ ክኸውን ክእል፣ ናይ ቆልዑ መምሃሪ ወይ ናይ ቆልዑ ድራማታት ወይ ፊልምታት ክኸውን ክእል፣ ናይ ቆልዑ ዛንታታት ክኸውን ክእል፣ ከምዚ ንእሽተይ ቁንጭላ ኣቢለ ዝረኣኹም ኣክሽን ፊልምታት ክኸውን ክእል። ኣነን ኮምፒዩተረይን ጥራይ ኮይና ክንከይድ ንኽእል ኢና ወይ ክንሰርሕ ንኽእል ኢና። እቲ ዝተርፍ ድርሰት እዩ እንተደኣ ኢልና ንድርሰት ዝምልከት እቲ ዝቐለለ እዩ። ምክንያቱ መተግበሪታት ኣርቲፊሻል ኢንቴሊጀንስ ከመይ ገይሮም ድርሰት ካብ ሰብ ንላዕሊ ክሰርሑ ክኢሎም ኣለው ክንዕዘቦ ክኢልና ዘለና ስለ ዝኾነ ኣብዚ መደብ ቴክ ኢንሳይት ኤርትራ ከነመሓላልፎ ንደሊ መልእኽቲ እንታይ እዩ እንተደኣ ኢልና ቴክኖሎጂ ተጠቂምካ ዝግበሩ ነገራት ካብ ግዜ ናብ ግዜ እንዳዓበዩ ይኸዱ ስለ ዘለው ብፍላይ ናይ ኤኣይ መተግበሪታት እንዳተጠቀምካ ክትገብሮም ትኽእል እውን ካብ ግዜ ናብ ግዜ ብፍላይ ኣብ 2026 ኣብዘን ዝሓለፈ ውሕዳት ኣዋርሒ ዝመፁ ዓበይቲ ነገራት ምስ ምዃኖም ብዙሕ ነገር ክንርኢ ክኢልና ኣለና። እዛ ስዒበ ኣዳለያ ዘለኹ ሓፃር ፊልም እምበኣር ብእንግሊሽ ብትግርኛ እንዳሓዋወስኩ ቦታ እንዳሓዋወስኩ ወይ ካብ ቦታ እንዳቀያየርኩ እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ንምግባር ገለ ክፋላት ናይ ካቴድራልን ጎደና ሓርነትን ወሲደ ኣለኹ። ገለ ክፋላት ናይ ህንፃታት ኣስመራ እውን ወሲደ ኣለኹ። እዚ ንዝኾነ ይኹን ካልእ ዕላማ ደይኮነ ምናልባት እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ኮይኑ ምእንቲ ክርዳኣና ዳኣ እምበር ቦታታት ፍሉይ ቦታታት ንምምራፅ ኣይኮነን እዚ ክትርድኡለ ይደሊ። እምበኣርከስ እዛ ፊልም እዚኣ ብኸመያ ተሰሪሓ እንታይ ዝርዝራት ኣለዋ ፅንሕ ኢለ ክምለሶ እየ። ንሕጂ ግን ንሓደ 4 ደቂቕ ዝኸውን ሓንቲ ፊልም ኣዳልየልኩም ኣለኹ ርኢናያ ክንምለስ።

0: እዚ ክትካኣት ኣለዎ ፅናሕኩም ሙሉእ ብምሉእ ብመተግበሪታት ናይ ኤኣይ ዝተሰርሐ ፊልም እዩ። እምበኣርከስ እቲ ድርሰት ኤኣይ ዝደርሶ እንተደኣ ኮይኑ ኮፍ ኢላ ኣብ ኮምፒዩተረይ ዝደለኽዎ ዓይነት ሰብ እንዳምፃኹ ድላየ ዓይነት ዝላ እንዳዘለልኩ ድላየ ዓይነት ስራሕ እንዳሰራሕኩ ድላየ ዓይነት ኣክሽን እንዳሰራሕኩ ክስራሕ ዝኽእል እንተደኣ ኮይኑ እዛ ቀዲምኩም ዝረእኹማ ናይ ከባቢ 4 ፊልም ንመርኣይ ተሰርሐት ኮይና ነዚኣ ናይ ሓደ ሰዓት ጌርካ ክኢላታት ደረስቲ ኣሳቲፍካ ክኢላታት ኤዲተራት ኣሳቲፍካ ክኢላታት ናይ ድምፂ ወዘተ ወዘተ ኣሳቲፍካ ክግበር እንተደኣ ኮይኑ ምናልባት ካብዛ ሕጂ ዝተገብረት ኣዝዩ ምማዕበለ ክኸውን ይኽእል እዩ። ምክንያቱ ኣብ ፊልም ናይ ካሜራ ጥበብ የድሊ ከምዚ ከማይ ዝኣመሰለ ናይ ኮምፒውተር ናይ ኤኣይ ሶፍትዌር ተዘይኮይኑ ናይ ካሜራ ኣንግል ወዘተ ኣብ ፊልም ሜኪን ክእለት ዘይብሉ ሰብ እዚ ካብ ገበረ ክኢላታት እንታይ ክገብሩ ክእሉ ማለት እዩ። ስለዚ እዚ እንታይና ንብል ዘለና ደጊም ፊልም ታይታኒክ ትስራሐሉ ዝነበረት ባጀት እንተዳኣ ርእናዮ ሎሚ ብከባቢ 90 ሚኢታዊት ነኪዩ ንታይታኒክ ዝመስል ፊልም ክስራሕ ዝከኣለሉ ግዜ ኢና ዘለና። ስነ ጥበባውያን ኣብዚ በዚ ኣጋጣሚ እዚ ከዘኻኽሮ ዝደሊ እዚ ግዜ እዚ ቀልዓለም ዘለዎ ወይ ይፅንሓለይ ዝበሃሎ ግዜ ዘይኮነ እንተደኣ ናብቲ ዘሎ ቴክኖሎጂ ክንሰግር ክንክእል ኮይና ንዘሎ ቴክኖሎጂ ክንመልኽ ይግባአና እየ ዝብል ኩሉ ግዜ ከም ዝጠቕሶ ኤኣይ ክንብል ከለና ኣዝዩ ዓብዪ ዓውዲ እዩ። ምናልባት ንምዕባል ናይ ኤኣይ ሞዴላት ብሃገር ደረጃ ብኮሌጃት ደረጃ ብኢንስቲትዩት ደረጃ ዝተሓዝ ክኸውን ከሎ ሶፍትዌራት ምምሃር ግን ሓደ ነገር እዩ። ንኣብነት ፎቶሾፕ እንተዳ ርኢና ወይ ፕራይመሪ ፕሮ እንተዳ ርኢና ወይ ዝኾነ ማይክሮሶፍት ኦፊስ እንተዳ ርኢና እቶም ዝሰርሕዎ ሰባት ውሑዳት እዮም። እቲ ዝጥቀመሉ ሰባት ግን ሚሊዮን እዮም። 10 ሰባት ዝሰርሕዋ ሶፍትዌር ሓደ ቢልዮን ሰብ እዩ ዝጥቀመላ። ስለዚ እቲ ምምዕባል ናይ ኤኣይ ሶፍትዌራት ወይ ሞዴላት ንውሕዳት ሰባት ትካላት ሃገራት ወይ ኣዝዮም ኦርጋናይዝ ዝኾኑ ትካላት ክሰርሕዎ ከለዉ ተሰሪሑ ንዝመፀና ከምዚ ክትርከባትለዎ ዝፀናሕኹም። ናይ ኤኣይ መተግበሪታት ግን ትማሊ ፎቶሾፕ ምምሃር የድልየና እንተ ደኣ ነይሩ ትማሊ ማይክሮሶፍት ኦፊስ ምምሃር የድልየና እንተ ደኣ ነይሩ ኮይኑ ሎሚ መተግበሪታት ናይ ኤኣይ ክንምሃር ዘየድልየሉ ምክንያት ክህሉ ኣይክእልን እዩ። ምክንያቱ ብዙሓት ሰባት ኤኣይ ከምዚ ሶፍትዌር ሞ ባዕሉ ብሓንቲ ፕሮምፕት ወይ ብሓንቲ ቃል ጥራይ ዝሰርሕ ድመስሎም ብዙሓት ሰባት ኣለዉ። እዛ ክትከታተልዋ ፅናሕኩም ፊልም ናይ ፕሮምፕት ኢንጂነሪንግ ክእለት እንተዘይብልካ ፈፂምካ ክትሰርሐ ደይትኽእል ፊልም እያ። ስለዚ ፕሮምፕቲን ማለት ንኮምፒውተር እንታይ ክትገብር ከም ዘለዎ ወይ ንኤኣይ እንታይ ክገብር ከም ዘለዎ ብሕጊ ምምሃር ማለት እዩ። መዓስ ክነጥር ኣለዎ፣ መዓስ እንታይ ክገብር ኣለዎ፣ መዓስ እንታይ ዓይነት ህርመት ክሃርም ኣለዎ። እዚ ወላ እኳ ኣዝዩ ዝርዝራዊ ኣይኹን ግን ክእለት ዘድልዮ ምስ ምዃኑ ሎማዓንቲ ስነ ጥበብ ዓለም ናበይ ይኸይድ ከም ዘሎ በዛ ሕፅር ዝበለት ናይ ኣክሽን ፊልም ገለ ተዓዚብኩም ተማሂርኩም ወይ ገለ ነገር ተረዲእኩም ከም ዝኸውን ተስፋ ገብር። ምናልባት ዝኾነ ይኹን ሕቶታት ምስዝህለወኩም ብናይ ወትሮ ኣድራሻና ክትሰድሉና ትኽእሉ ኢኹም። ከምቲ ኣብ መእተዊ መደብና ዝጠቐስኮ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ብዕለ 7 ወርሒ 5 ማለት ሓሙስ መዓልቲ ኣብ ኮሌጅ ምህንድስና ማይ ነፍሒ ተኻይዱ ነይሩ። እዚ ብኣዝዩ ውዕውዕን ምዕሩግን ኣገባብ ዝተኻየደ ዓሚቕ ትሕዝቶታት ዘለዎም መደረታትን ምርኢታትን ዝነበሮ መዓልቲ ምህንድስና ከመይ ነይሩ? እንታይ ካብኡ ካብ ዘቕረቡ ኸ እንታይ ክንገልፅ ንኽእል ንሎም ተዳሊሎ? ምናልባት ኣነ ብወገነይ ኣብዚ መዓልቲ እዚ ተዓዲመ ዘቕረብክዎ ገለገለ ትሕዝቶታት ነይሩ፣ ብፍላይ ገለ መፅናዕታዊ ፅሑፍ ነይሩ። ነዚ ኣመልኪተ እውን ገለ ንሎሚ መእተው ዝኸውን ክንብል ኢና። ናብቲ ተዳልዩ ዘሎ ምሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብዛ ብሳይንስን ቴክኖሎጂን ትምራሕ ዘላ ዓለም ኣበርክቶ ወፍሪ ኣብ ምምዕባል ዓቕሚ ሰብ ኣገዳስነቱ ተራእዩ ልዑል ግምት ተዋሂብዎን ብመንግስቲ ኣብ ምምዕበል ፀጋ ሰብ ዝግበር ዘሎ ገስጋስ ኣብ መዓልታዊ ህይወትና ንሪኦ ጥራይ ዘይኮነ በዚ ፀጋ ዘይሓለፈ መንእሰይ ዳርጋ ዘየሎ ኮይኑ ኣብ ዘሎ ግዜ እቲ ውፅኢት እውን ይረአን ምህርቲ ናይቲ ዝተገብረ ወፍሪ ኣብ ዝተፈላለዩ ፅላታት ኣብ ዝረኣየሉ ዘሎ ግዜ በፂሕና ኣለና። ኣብዚ ክርሳዕ ዘይብሉ ግን ንዓውዲ ምህንድስና ካብ ካልእ ዝፈልዮ እንተሎ ንሽግር መፍትሒ ዝረክብ ኣብ ክንዲ ስለምንታይ እዚ ኣጋጢሙ ነዚ ኣጋጢሙ ዘሎ ብኸመይ ይፈትሖ ኢሉ ዝሓስብን ኣብ ሕብረተሰብ ናይ ለውጢ ምዕባለ መንኮርኮር ዝዝውር ኣካል ሕብረተሰብ ምዃኑ እዩ። መሃንድስ ንሓሳባት ናብ ግብሪ ዘምፅእ ናይ ፅርግያ መንገድታት፣ ናይ ኤሌክትሮኒክ መሳርሒ፣ ናይ ህንፃ ማሽነሪታትን ኣብ ሆስፒታላትን ጠፈርን ዘሎ መሳርሒታት ብምህንዳስን ምፍጣርን ካብ ርእሱ ዘመንጩ ዜጋ እዩ። ኣብ ሓደ ሃገር ካብዞም ዝተጠቕሱ ገለ ጉድለታት ምስ ዝረኣዩ ብቐዳምነት ዝውቀስን ዝንቀፍን ድማ እቲ ብዋጋ ህዝብን መንግስትን ዝተማሃረ ዝፈረየን ዜጋ ዳኣ እምበር መሃንድስ ተገምጢሉ ህዝብን መንግስትን ፍታሕ ክገብር ዝፅበ ይኮነን። ሰባት ብፅባሕ ክጭነቑ ይኽእሉ፣ መሃንድሳት ንፅባሕ የሃንፅዋ ዝብል ሓያል ኣባህል ኣሎ። ከምቲ ቴዎዶር ቮን ካርማን ሳይንቲስት ንዓለም ከም ዘላቶ የፅንዓ መሃንድስ ግን ይፈጥራ ዝበሎ፣ ወይ እውን ኤሎን ማስክ ኣብዚ ዓለም ንማጂክ ዝቐረበ ፍጡር እንተሎ መሃንድስ እዩ ዝበሎ ኣብ መሃንድሳት ሃገርና ዘሎ ጾር ዘዘኻኽር እዩ። መዓልቲ ምህንድስና እውን ነዚ ዘዘኻኸረት ዕለት እያ ነይራ። ኣብዚ ኣንዛዝማ ዘለና ሰሙን ብሓሙስ ዕለት 7 ግንቦት 2026 እቲ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ወይ ኢንጂነሪንግ ደይ ኣብ ኮሌጅ ማይ ነፍሒ ተኻይዱ። ኣብዚ ኢኖቬሽን ፎር ናሽናል ዴቨሎፕመንት ዝብል ቴማ ሒዙ ካብ ሰዓት 7 ንጎ ክሳብ 6 ናይ ምሸት ዝተኻየደ ዝተፈላለዩ ብተምሃሩ ዝቐረቡ ምርሂታትን መግለፂታትን ብዕዱማት ተሳተፍቲ ዝቐረቡ ሰሚናራትን መፅናዕታዊ ፅሑፋትን ዝተዳለዉ ኣዝዩ መሳጢ ንሃገርና ብኩሉ መዳያዊ ናይ ምህንድስና ወገናቱ ዝጠመተ ኮይኑ ትረኽቦ። ከምቲ እቲ ቴማ ዝብሎ ድማ ቀንዲ ዕላማ ምህንድስናን መሃንድሳትን ኣብ ኣፍ ደገ ገዛኻ ጀሚርካ ኣብ ከባቢኻን ሕብረተሰብካን ዝረኣዩ መሃንድሳዊ መፍትሒ ዘድልዮም ኣብ ህዝብን መዓልታዊ ተጠቃምነቱን ኪንዮ ፍታሕ ዝኸዱ ኣገልግሎታት ምውሓስን ነቲ ብናፃ ብዘይ ዝኾነ ክፍሊት እኳ ደኣ መደቀሲኻን መግብኻን እናሓለየ ዘምሃረካ ህዝብን መንግስትን ፃማ ንኽፋል ኣነለኹ ኣብ ሃገረይን ህዝበይን ዝጎድል የለን ዝብል መሪሕ ዕላማ ብምሓዝ ኣብ ትሕቲ ቅርፂ ሕርሻ ሕክምናን ትምህርትን ካልኦት ፅላታትን መፍትሒ ምርካብ ምዃኑ ተምሃሮን መምህራንን ኮሌጅ ምህንድስና ማይ ነፍሒ በዛ መዓልቲ ዘረጋገፅዋን ብግብሪ ክሰርሑ ወይ ይሰርሑ ከም ዘለዉ ዘረጋግፁላን ገና ብዝሓየለ ንምትግባሩ ወፊሮም ኣብ ኣዝዩ ፍሉይን ኣገዳስን መዓላ ይውዕሉ ከም ዘለዉ ኩሉ ተሳታፋይ ዝምስክሮ እዩ ነይሩ። መሃንድስን ምህንድስናን ናይ ቃላት ዘይኮኑ ናይ ተግባር እዮም። ስቲቭ ጆብስ እቶም ህንጥዩነት ንዓለም ክቕይሩ ዝሓስቡ እቶም ዝገብሩ እዮም ኢሉ ነይሩ። ምህንድስና ናይ ወረቐትን ናይ ቁፅርን ዘይኮነ ናይ ግብርን ተግባርን እዩ። ቴዎዶር ሩዝቨልት ሓደ መሃንድስ መፍትሒ ከየቐመጠ ብዛዕባ ሽግራት ዝዛርብ እንተኮይኑ ምንኑ እዩ ኢሉ ነይሩ። መዓልቲ ምህንድስና ንምሩቓት መሃንድሳትን ተምሃሮ ምህንድስናን ዘዘኻኸረውን እዚ እዩ ነይሩ። ብወገነይ ኣብ ዝሓለፈ ዓመትን ሎሚ ዓመትን ኣብ መዓልቲ ምህንድስና ዘቕረብክዎ ክልተ ወረቓቕቲ ነይሩ። ኣብዚ ናይ ሎሚ ዓመት ዘቕረብክዎ ኣብ ሰለስተ ነገራት ተመርኪሰ እየ። እቲ ቐዳማይ ውፅኢት ናይቲ ኮሌጅ ብምዃነይ፣ ካልኣይ ንዝሓለፈ 10 ዓመታት ከም ኣዳለዊ መደብ ቴክ ኢንሳይትን ክኢላ ቴክኖሎጂን ንዝተዓዘብክዎ ኣብ ግምት ምእታው፣ ሳልሳይ ድማ ንዝሓለፉ 3 ዓመታት እግሪ እግሪ ዝምዕብል ዘሎ ናይ ኤኣይ ምዕባለታት እናተኸታተልኩን እናተምሃርኩን ከም ዝመጻኹ፣ ንምጾተይን ኮሌጀይን ገለ ኽብል ከም ዘለኒ ስለ ዝተረዳኣንን ገለ ኽብል ስለ ዝተዓደምኩን እዩ። ኣብታ ኢንጂነርስ ኣንሊሽን ኤኣይ ትራንስፎርሚን ፓብሊክ ሰርቪስ ዊዝ ቴክኖሎጂ ትብል ዘቕረብኳ ጽሕፍቲ ድማ ፍርያት ኮሌጅ ምህንድስና ዝኾኑ መንስያት ንህዝብን መንግስትን ብፍላይ ኣብ መዓልታዊ ንህዝብታት ዘድሊ ፍታሕ ዘድልዮ ብቴክኖሎጂ ብሓፈሻ ድማ ኤኣይ ብፍላይ ተሓጊዝና ከነቕርቦ ብዛዕባ ዘለና ኣገልግሎታት ዝእምት እዩ ነይሩ። ንሕና ኤርትራውያን መንስያት ካብ መንግስቲ ነፃ ፍልጠት፣ ካብ ህዝቢ ድማ ልቦና ወይ ዊዝደም ዝዓጠቕና ኢና። እንተፈለጥና ናይ ህዝቢ እዩ፣ ኣገልግሎቱ ድማ ንህዝቢ። ፍልጠት ቴክኖሎጂ ብዘይ ልቦና ድማ ካብቲ ዝነበረ ዝለዓለ ናይ ጥፍኣት መሳርሒ ምዃኑ ማሕበራዊ መራኸቢታት ንዓለም ምሂሩ እዩ። እንሆ ድማ ኤኣይ ከም ክልተ ብልሒ ዘለዎ ሴፍ ኮይኑ መጺኡና። ተራ መሃንድሳትን ክኢላታት ቴክኖሎጂን እምበኣር ኣብ ካብቲ ዝጸንሐ ዝለዓለ እዩ ክኸውን ዘለዎ። እዚ እውን ናይ ሎሚ ዓመት መዓልቲ ምህንድስና ዝዳሰሶን መንእሰያት መሃንድሳት ኪንዮ ፍልጠት ኣብ ልቦናዊ ወገናት ቴክኖሎጂ ወይ ማይንድሰት ልቦናዊ ወገናቱ ኣተኩሮ ክህቡ መዘኻኸሪ ዝቐረበሉ እዩ። ብዓለም ደረጃ ክረአ ከሎ ኣብቲ ኣብ ምህናፅ ናይ ኤኣይ ትሕተ ቅርፂ ተመዲቡ ዘሎ ናይ 7 ትሪልዮን ባጀት እቲ 40 ሚእታዊት ብመሃንድሳትን ክኢላታት ቴክኖሎጂን ዝዕመም እዩ። እዚ እቲ ኣብ ዓበይቲ ኩባንያታት ዝትግበር ጥራይ ዘይኮነ ተራ ክኢላታት ቴክኖሎጂ ኣብ ዝመፅእ ዘሎ ዓመታት ዘግህድ እዩ። ኣብ ሕብረተሰብ ካብ ዝመፅእ ለውጢ እቲ 40 ሚእታዊት ብመን ምዃኑ ኣንፈት ዝህብ ካብ ኮነ እምበኣር ተራ መሃንድሳትን ክኢላታት ቴክኖሎጂን ኣብ ምምሃዝን ምፍጣርን ንቕሓትን ተጠቃምነትን ቴክኖሎጂ እቲ ዝለዓለ ወይ ዝዓበየ ምዃኑ ዘረዲ እዩ። እዚ ክኸውን እንተኮይኑ እምበኣር እቲ ፍልጠት ከም ዘለዎ ኮይኑ ቀዳማይ ፍርሒ ከይብሉኒ ወይ ከይመዝኑኒ፣ ካልኣይ ፍርሒ እንተተማሂረ ወይ ትምህርቲ እንተወሲኸን እንተሓቲተን ዘይፈልጥ ክመስሎም እዩ። ሳልሳይ ድማ ፍርሒ ጌጋ እንተተዛሪበ ሰብ ክመዝነኒ እዩ። ተሪፉ ኣመልና መዓልታዊ ምምሃርን ደጋጊምካ ንነብስኻ ከም ተምሃራይ ምፍላጥን ትፈልጦ ዘበለ ናብ ሕብረተሰብካ ናይ ምትሕላፍ ኣመል ምዕባይን ገለ ካብቲ ኣብታ ዝቐረበት ፅሕፍቲ ዘገለፅክዎ እዩ። ኩሉ ድማ ኣብ ቅድሚ ፍርያት ኮሌጅ ምህንድስና ዝኾኑ መንእሰያትን ኣብ ቦታ ኮሌጅ ምህንድስናን ምንባሩ ውፅኢታውን ፍሉይን ይገብሮ። ብወገነይ መምህራንን ሓለፍትን ኮሌጅ ምህንድስና ስለቲ ብሉፅ ውዳብን ኣቀራርቦኦምን እናመስገንኩ ኣብ ቀጻሊ ብዝሰፍሐ ክትግበር ንኹሎም ምርኢት ዘቕረቡ ተምሃሮን ሓሳባቶምን ድኻሞምን ልዕሊ ኩሉ ድማ ራእያቶምን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እናመስገንኩ ንሎሚ ንገለ ካብቲ ዝቐረበ ፍርያት ናባኹም ከነብል።
1: ሽመይ ሳሙኤል ኣለም ኬሚካል ኢንጂን 5 ዓመት ናትና ፕሮዳክት ወልኩ ትበሃል። ቅንዲ ዕላማና ሕጂ ከም ፕላስሚ ኤጀንት ተጠቅመናይ እዚ ከዓ ካብ ተሰሪሕና ትየልና ከዓ ካብ ኮራ ኣላይ ኮራ ከዓ ካብ ባፅዕ ድምፀ ናይ ኮራ ብተፈጥሮ እንታይ ኣለዎ ኮራል

0: ካልሲየም ካርቦኔት ኣለዉ። ካልሲየም ካርቦኔት ሕጂ ንዓና ቤዝ ኮምፖነንታትና ካልሲየም ኦክሳይድ እንተለና ላይም ኢና እንተለና ላይም ካ ከምታይ ስርዕ እንተለና ከዓ ካብ ኮራላ ንወስድ ዘለና ኮራ ካልሲየም ዝገበርና እዚ ካልሲየም ክንገብሮ ከዓ ኣብ ሽሕ ዲግሪ ሴልሲየስ ሓደ ሰዓት ድኹን ከባቢ ገርና ላይም ንረክባና ማለት እዩ ፒክ ላይም ንረክባና ኖራ ማለትና ማለት እዩ ኦኬ። ኣብቲ ቤዚክ ፎርሙሌሽን ምስኣታና ሕጂ ላይም ከም ቤዚክ ኮምፖነንታት ንጥቀም ኣለና። መጀመርታ ነዳልዎ ሕጂ ማይኖራ ነዳልለና ማለት እዩ ኖራ ሕጂ በይኑ ሕጂ ክሕሰ ዘይክእል ንዑ ባይንድ ኤጀንት ዘለና ማለት እዩ ባይንድ ኤጀንት ንጥቀም ኣለና ባይንደር ከም ባይንደር ንጥቀም ኣለካ ካብ ፕሮቲን ናይ ፀባ ኤክሳት ዝገበርና ፕሮቲን ኣለና ማለት እዩ ከም ባይንደር ኣክት ገብረለና ማለት እዩ። ሕጂ ኖራ ጣይ በይኑ ክንጥቀምቲ ኮይና ከዓ ኣዋጋካ ባሊበል ኣይኮነን ንዑ ንክትትእካ ማርብል ዳስ ከም ፊለ ንጥቀመልና ነትናት ቮይ ኮምፖዚሽን ዓው ንክመል ማለት እዩ። እሱ ጣይ ዘይኮነ ማርብል ዳስ ፃዕባ ምስ ምኳኑ ከዓ ነቲ ንጥቀመለና ሕብሪ ብድሕሪ ንክ ሕብሪ ናቱ ፕሪዘርቭ ናይ ምግባር ተቆለሱ ዘለዎ ማርብል ዳስ ንጥቀም ኣለና ማለት እዩ። ኣብትናትና ቤዚክ ኮምሽን ምስኣታና ሕጂ እቲ መጀመርታ ንጥቀመ ዘለና ማይኖራ ማለት እዩ ማይኖራ ዋንት ስሬሽ ገና ንዳልዎ ደን ባይንደራ ደዳላይና ኣለና ላብ ግሬ ደን ደፊለር ኣለና ካብ ማይኖራ 30% ንወስድ ከለና 10% ካብ ናትና ባይነር ንወስድ ዝተረፈ ኮምፖሽን ከዓ በቲ ናትና ፊለር ንብል ዘለና ነቲ ማርበል ደስ ገና ካ ንመሉ ኣለና ማለት እዩ ኦኬ። ሕጂ ጥቕንዲ ዕላማና እንተርኢና ነዚ ንሓደ ገዛ ብወልኩት ንድሕር ከምፕላስን ኤጀንት ንጥቕመና ኢልና ብወልኩት ገና ንሕሸፊልናዮ ሓደ ካብ ክራክ ሬዚስታ ትኾነና ኣሎ ዝኾነ ቀጢፉ ክራክ ነትን ንሓይካ ነቲ ሕብሪ ዝለኸናዮ ከዓ ፕሪዘርቭ ናይ ግባ ተኽእሎ ኣለዎ ብብዝሒ ብውሕድ መጠን ጌርና ሕብሪ ዝለኸናዮ ንውሕድ በለ ዓመታት ንውሕድ በለ ሰዓታትንውሕድ በለ ዓመታት ክፀንሓልና ኽእል ትንልኸ ሕብሪ ከዓ ብውሕድ በለ ሕብሪ ዝለኸይናዮ ነዊሕ ዓመታት ክኽደልና ኽእል ማለት እዩ። ኣብዚ ሰርእና ሕጂ ናቲ ስምዝነስ ኣለዎ ስምዝነስ ኢምፓርት ገበርና ዝዘለናይ ሕብሪ ከዓ ክንለኸ ንኽእል ማለት እዩ። ኣብ ሕብሪ ተመፂና ከዓ ነቲ ናትና ፕላስቲክ ኤጀንት ምስ ገበርናዮ እዚ ንምንቃዕ ሕግዘና ኢልና ቻልና እንታይ ክንውስኸሉ ንኽእል ሕብሪ ከዓ ምስ ኢንኮፕሬት ክንገብረሉ ከዓ ንኽእል ኢልና ማለት እዩ። ምስ ሕብሪ ኢንኮፕሬት ጌርና እንተለኸልናዮ ከዓ ነዚ መስል ማለት እዩ ሕብሪ ከዓ ረዚስ ገብረልና ማለት እዩ ንውሕ ዝበለ ዓመታት ከዓ ሪዘርቭ ገብረልና ኽእል ማለት እዩ። ድሓድ ካብ ዓብዪ ከዓ ክራክ ሬዚስታንስ ዝኾነ ከዓ እቲ መንደቕናስ ንውሕ ዝበለ ዓመታት ክፀኒሕ ይኽእል ማለት እዩ።
1: ሽመይ ጀሲካ ተቕለ ባል ተማሃሪት ኮምፒተር 5 ዓመት እንሰርሖ ዘለና ስራሕ ካ ብዛዕባ ኣስመራ ዲጂታል ትዊን ምፍጣር እዩ። እዚ ከዓ ከምንታይ ዝተበገሰ እዩ ቱሪዝም ናይ ኤርትራ ኣብዚ ሕጂ እዋን ስታቲክ ኢሜጅ ስራሕ እዮም ዘርኢና ወይ ከዓ ቴክስት ስትራይ ማለት እዩ ዊ ዝኾነ ኢመርሲቭ ዝኾነ ፊሊንግስ ዘይብሉ ወይ ድማ እቲ ሂስትሪ ዳይሬክት ዝክርደአና ዘይክእል ማለት እዩ። ሕጂ ግና ብዛዕባ ብምንታይ ገርና ኣለና ብዲጂታል ትዊን ሰሪሕና ኣለና ማለት እዩ። ንኣብነት ናይ ኣስመራ ኣልቤርጎ ሆቴል ነዚ መስል ስራሕና ማለት እዩ። ከምዚ ጌርናስ ናቪጌት ክንገብሮ ንኽእል ሓደ 3D ሞዴል ምስራሒት ዕላማ እዚ ከዓ ቀንዲ ብሰንኪ ወይዘር ዲግሬድ ዝኸውን ዘለዎ ኣርትሬኮ ቢልዲንግ ናይ ኣስመራ ኣብዚ ሕጂ ስቴት ዘለዎ ፕሪዘርቭ ምግባር ማለት እዩ። ንዝመፅእ ጀነሬሽን ሽዑ ነዚ መስል ነይሩ ኢልካስ ከተርዮም ካልኣይ ካኒ ነቲ ኣብዚ ሃገር መፂኡ ክርኢ ዘይከኣለ ብኦንላይን ጥራይ ነዚ ዌብሳይት ፈሎ ብምግባር ነቲ ኣርትሬኮ ቢልዲንግስ ናይ ኣስመራ ክርዮም ይኽኣል ማለት እዩ። ካልእ ድማ ንሆቴላት ኣብ ክንዲ ኣድቨርታይዝመንትናተን ኣብ ክንዲ ብኖርማል ዝኸውንቲ ብከምዚ ዓይነት 3D ሞዴል ገይሮም ነቶም ቱሪስትስ ብ3D ሪኦም ኦንላይን ቡክ ከም ዝገብሩ ይገብርዎም ማለት እዩ። ነዚ መስል ስራሕ እቲ ፊቸርስ ከዓኒ ዲፈረንት ፊቸርስ ኣለዎ ኣዚ ንኣብነት እቲ ዩዘር እንድሕዳ ዳርክ ሙድ ክርያ ደሊ ነዛ ፕሌይስ ከምዚ ገይሩ ይርዮ እንድሕዳ ብሳንሰት ሙድ ክርዮ ደሊካ ከምዚ እናገበረ ይርዮ ማለት እዩ። ካልእ ድማ ኤክስሬይ ሙድ ኣለዎ ከምዚ ጌርና ክንሪኦ ንኽእል ኢና ፕላስካኒ ብቪኣር ጌርና ከዓ ክንሪኦ ንኽእል ኢና ኢንተር ቪኣር ሙድ ኢልና ከምዚ ጌርና ክንሪኦ ንኽእል እዚ መስል እቲ ቢልዲንግ ናይ ኣስመራ ማለት እዩ። ናቪጌት ክንገብሮ ንኽእል ኢና ኣብ ክንዲ ብስእሊ ጥረ ኣልቤርጎ ነዚ ትመስል ዝብልናስ ብቪድዮ ንከላይ ከምዚ ጌርና ክንሪኦም ይኽኣል
2: በዛ ቪኣር ጌርና ሕጂ ታይ ኢና ክንገብር ልክዕ በዚ ብዌብሳይት ክንሪኦ ዝፀናሕና ሲ ልክዕ ናቲ ቦታ ኢመርስ ኮይና ብኡ ንገልፅ ኣለና ማለት እዩ። ሕጂ ልክዕ እዚኣ እቲ ሰብ ኣብ ዝኾነ ንኣብነት ሓደ ቱሪስት ንበል ብዛዕባ እታ ሆቴል ደልይዋ ዘሎ ኢፍኦኹሉ ኢንፎርሜሽን ምእንቲ ክረክብና ዕላማ ዘሎ ሽዑ ነዛ ቪኣር እዚኣ ነዛ ሄድሰ እዚኣ ምስእተዋ ሕጂ ኣነ ልክዕ ነታ ደልያ ዘለኹ ቢልን ልክዕ ኣለኹ ኣብታ ሩም ኣለኹ ማለት እዩ። ልክዕ ኣብታ ቦታ ከም ዘለኹ ኮይኑ ንኹሉ ፓርቲ ናቪጌት እናገበርኩ የርኢ ኣለኹ ማለት እዩ።

0: እዚ ዕላማ ማለት እዩ ናትና ክስታይ ሲ ኢመርስ ኮይኑ ትሰብ ልክዕ ናብቲ ቦታ ማ ፊዚካል ከይከደ ሲ ናብቲ ቦታ ከይከደ ንሱ ኢመርስ ኮይኑ ንክንክርኦ እዩ ማለት እዩ ድሕሪ ነቲ ቱሪስት ናይቲ ሃገር ዘሎ ኢንካሬጅ ንገብር ኣለና ማለት እዩ
1: ከመይ ወኢልኩም ስመይ ሩፍ ተዓረፍ ኣይነ ባሃል ሓምሻይ ዓይነት ተማሃሪት ኮምፒተራዊ ስነፍተትን ምህንድስና ኣብዚ ሎም ዓንቲ ብምክንያት ኢንጂነሪንግ ደይ ኣዳሊናዮ ዘለና ፕሮጀክት ድማ ንኮምፒተር ሳይንስን ኢንጂነሪንግ ወኪልና ደዘርት ሎክስ ብሪዲንግ ስዋርም ሙቭመንት ፕሪዲክሽን ሲስተም ትብል ሲስተም ኣዳሊና ኣለና እዛ ሲስተም እዚኣ እንታይ እያ ትገብር ብኤኣይ ዝተሓገዛ ሞዴላት ተሓጊዛ መፃኢ ናይ ኣንበጣ ኩነታት ኣቐዲማ ትንቢት ትነግረና ማለት እዩ ሕጂ ሓፈሻዊ ብዛዕባ ኣንበጣ ክንርኢ ንድሕር ኮይና ኣንበጣ ካብ ምዕራባዊ ክፋል ናይ ኣፍሪቃ ክሳብ በዓል ፓኪስታን ክሳብ በዓል ህንዲ ሓንሳብ ሓንሳብ ክሳብ በዓል ቻይና ይበፅሕ ትዝርግሑ ማለት እዩ እዚ ድማ ምችኡ ኩነታት ኣየር ወይ እውን እቲ ዓይነት ሓመድ ከምኡውን ካልኦት ኣከባብያዊ ፅልዋ ስለ ዘለዎ ማለት እዩ ኣብኤትና ንድሕር ተመልኪትና ድማ ከምዚ ንሪኦ ዘለና ኣብ ሰሜናዊ ክፋል ናይ ሰሜናዊ ቄሕ ባሕሪ በዓል ቃሮራ ኣብ ዓበድ ሽዕብ ዝያዳ ተሪዮ ናይ ኣንበጣ ኣሎ ማለት እዩ ንምንታይ ኢና ሕጂ ንሕና ደዘርት ሎከስት መሪፅና ዘለና ወይ ኣንበጣ ምድረ በዳ መሪፅና ዘለና ምክንያቱ እዚ ኣንበጣ ምድረ በዳ ዝበሃል ካብ ኤፍኤኦ ከምኡውን ካብ ሚኒስትሪ ሕርሻ ዝረከብናይ ሓበሬታ ተቐንዲ ሓደገኛ ዝኾነ ስለ ዝኾነ ማለት እዩ ምክንያቱ እዚ ንኣካል ዘጥቅዕ ኮይኑ ካልእ እውን ከምዚ ኣብዚ ስእሊ ንምልከቶ ዘለና ኣብ ሓደ ትርቢዒት ኪሎ ሜትር ክሳብ 80 ሚልዮን ዝኸውን ዕስለ ኣንበጣ ክዓስል ይኽእል ማለት እዩ እዞም 80 ሚልዮን ዕስለ ድማ ኣብ ውሽጢ 6 ሰዓት ዘይመልእ ግዜ ከባቢ ናይ 35,000 ህዝቢ መግቢ ክህልኹ ይኽእሉ ማለት እዩ ስለዚ ክሳብ ክንደይ ብመዓልታት ብሳምንቲ ንድሕርኢና ክሳብ ክንደይ ኣዕናዊ ምዃኑ ክንምልከት ንኽእል ማለት እዩ ንሕና ሕጂ ከም ተምሃሮ ኮምፒተር ሳይንስን ኢንጂነሪንግ እንታይ ዓይነት ፍታሕ ኢና ኣንፅና ዘለና ኣብዚ ክንምልከት ንኽእል ኢና ሕጂ ከምዚ ንሪኦ ዘለና ኣዚ እቲ ስእላዊ መግለፂ ናይቲ ዳታና እዩ ኣብዚ ከዓ እቲ ዳታና ብከምዚ ዓይነት ኣገባብ ኣብቲ ዳታ ቤዝ ናህና ሒዝና ኣለና ማለት እዩ ንምንታይ ዳታ ኣብ ዳታ ቤዝ ምትሓዝ የድልየና ምክንያቱ ሕጂ ኣብ ዘበነ ቴክኖሎጂ ዳታ ኣገዳሲ ስለ ዝኾነ እዚ ዳታና ዝኾነ ንካልእ ዕላማታት ከምዚ ዓይነት ዝመሳሰል ሲስተም ክንሰርሕ ድሕ ኮይና ዳታና መሓዝ ከድልየና እዩ ማለት እዩ ኣብሞ ዳታ ከመይ ጌርና ኢና ፕሪዲክት ንገብር ወይ ከመይ ጌርና ኢና ኩነታት ናይ መፃኢ ክንፈልጥ ንኽእል ኣብዚ ክንሪኦ ንኽእል ንኣብነት ኣብዚ ብዙሓት ሃገራት ክንመርፅ ንኽእል ንምንታይ ኢና ናይ ብዙሓት ሃገራት ዳታ ሒዝና ዘለና ኣንበጣ ካብ ኢትዮጵያ ክመፃና ኽእል ካብ ስዑዲ ክመፃና ኽእል ካብ ምዕራቡን ካብ በዓል ናይጀርያ ክመፃና ስለ ዝኽእል ማለት እዩ ስለዚ ናይ ኩለን ዘን ሃገራት ዳታ ኣጣሚርና ሓደ ማእከላይ ዝኾነ ወይ ሲስተም ሰርሕና ኣለና ማለት እዩ ንኣብነት ናይ ኤርትራ ፕሬዲክት ገብር ንኣብነት ኣፍ ዓበት ካፍ ነክስት ክብላየ ማለት እዩ ሕጂ ዕለት ክመርፅ እየ ኣፍ ዓበት ናይ ማዓሰይ ፕሬዲክት ገብር ደልየ ዘለኹ ንኣብነት ዲሰምበር ቀንዲ ካብቲ ኣንበጣ ዝረኣየሉ ወቅቲ ስለ ዝኾነ ዲሰምበር ወይ ወርሒ 12 ዕለት 17 ክርእየ ማለት እዩ ነክስት ክብል እዚኣ ሳሰይቲ ገፅናትና ሕጂ ኢንተርነት ስለ ዘይብልና እምበር ምስ ኢንተርነት ዝተላገበት እያ እዚ ዳታና ናይ መፃኢ ዳታ ሕጂ ኣነ ክፈልጦ ኣይክእልን ግን ምዝ ዘሎ ቴክኖሎጂ ካብዘን ዓበይቲ ሳተላይትስ ናይ ዓድና ከነምፅኦ ንኽእል ኢና ንኣብነት እዚኣ ናትና ሲስተም ምስ ኮፐርኒከስ ዝበሃል ዓብዪ ትካል ናይ ኤሮጳ ናይ ኩነታት ኣየር ዳታ ዝሕዝ ትካል ማለት እዩ ዝተላገበት እያ ስለዚ ማንዋሊ ወይ ብኢድና እዚ ዳታ ምእታዊ ኣየድልየና ዳሕራያሞ ዳታ እቲ ኤኣይ ነቲ ዳታ ኣኪቡ ካብኡ ይመሃር ማለት እዩ ሓደ ማእከላይ ኢንፎርሜሽን ይሕዝ ማለት እዩ ወይ ጀነራላይዝ ክገብር ይኽእል ማለት እዩ ብድሕሪኡ ንዝሃብናዮ ዳታ ከምዚ ገይሩ ክትርጉመልና ይኽእል ማለት እዩ ስለዚ በዚ ዝሃብኮ ዳታ መሰረት ሎካስት ክህሉ ይኽእል ይብለና ኣሎ ማለት እዩ እዚ ንሚኒስትሪ ሕርሻ ንምንታይ ዝጠቕሞም ክንብል እንድሕር ኮይና ከምቲ ዓንቲ ወይ ዝበልክዎ ኣንበጣ እንድሕር ኣብ ናይ ምብራር ስቴጅ እንድሕር በፂሑ ተወዲኡ ሎ ነገር ማለት እዩ ስለዚ ሚኒስትሪ ሕርሻ ነዛ ሲስተም እዚኣ ተጠቒሙ ኣቐዲሞም ቅድሚ እቲ ኣንበጣ ናይ ምብራር ደረጃ ምብፅሑ ኣብ ፅፍዮ ወይ ከዓ ብንቋቑሖ ከሎ እቲ ዘድሊ ስጉምቲ ንክወስዱ ይሕግዞም ማለት እዩ ካልእ ኣመፃኢ ምስ ሜካኒካል ኢንጂነሪንግ ከምኡውን ኬሚካል ኢንጂነሪንግ ተዋሂድና ድማ ምስ ድሮን ኣላጊብና ነዚኣ ኣብቲ ኣሰካፊ ቦታ ዝበለቶ እታ ድሮን በዕላ ከይዳ ኣብ ክንዲ ኣብ ሙሉእ ኤርትራ ኮለላ ትገብር ኣብቲ ኣሰካፊ ቦታ ጥራሕ ከይዳ ነቲ ዝንፀግ መድሃኒት ክነፅብ ትኽእል ማለት እዩ። ናይ ኬሚካል ኢንጂነሪንግ ኣብዚ ኣበርክቶ ድማ ከመይ ገይሮም ሓደ ባህርያዊ ዝኾነ ፀረ ባልዕ ክሰርሑ ይኽእሉ እዚ ይመስል

0: مالي في بحر الشاي يعني اللي
1: ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከምቲ ዝተገልፀ ንሎሚ ተዳልዩ ዝነበረ መደብ ብፍላይ ንኽኢላታት ቴክኖሎጂን መሃንድሳትን ከምኡውን ንኽኢላታት ስነ ጥበብን ኣዝዩ ሓደ ዓብዪ ኣስተምህሮ ረኺብኩምሉን ተዘናጊዕኹም ከም ትኾኑን ተስፋ እንዳገበርኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ቅነ

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውፍትን ወፃእ እንትርከቡ ክብራትን ክብራን ተኸታተልቲ ናትራን ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኸየሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ተሕዝቶታትና ኣብ ንኡስ መደብና ዝዋርት ካሜራ ኣብ ቅድድም መኪና ዝሳተፋ ዘለዋ ክልተ ደቂ ኣንስትዮ ሲና በረኸት ከምኡውን ቤተልሄም ፍፁም ንዓያን ዘላለ ትሕዝቶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ፊልምታት ተወዲዮም ናይ መወዳእታ መልክዖም ሒዞም ክንሪኦም ከለና ማለት እዩ። ብድሕሪ መጋረጃ ኮይኖም ንምፅባቕዎ ብዙሕ እዮ ዝዓሙ። ኣብ ድሕሪ መጋረጃ ዘለዉ ሰብ ሞያ ስራሓቶምን ፃዕሮምን ዘላለ ትሕዝቶ መደብ ክህልወና እዩ። ኣብ ንኡስ መደብና ፍኖታ ይወት ድማ ነተጋዳላይ በረኸት ዘላለዩ ትሕዝቶ መደብ ተሞክሮ ሂወቱ ዘካፍል ትሕዝቶ መደብ ክህልወና ማለት እዩ። ክኢላ ካሊብሪ ወይ ድማ ምስራሕ ሰብ ዝሰርሖ መሓውር ናይ ስንኩላን ክኢላ ዝኾነ ማለት እዩ። ብሓባር ክንላለዩ ኢና። ብዘይካዚ ፋን ክሊፕ ከምኡውን ተኸታተል ድራማሳ እውን ኣካል ትሕዝቶ መደብናዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕዝቶ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ እየ ከስክረኩም ሰናይ ምስትምቃር።

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዓለም ስነ ጥበብና ድሕሪ መጋረጃ ኮይኖም ብዙሕ ስራሓት ዝዓሙ ሰሙያ ናብኹም ክነብሎም ኢና። ፊልምታት መጀም ተወዲኦም ናይ ሙዳታ መልክዖም ሒዞም ማለት እዩ ክንዕዘቦም ከለና ኣብ ገለ ስራሕ ኣርትዖት ኣብ ገለ ስራሕ ስእሊ ወይ ድማ እቲ ዘለዎ ኩርናዕ ናይ ብርሃን ነድንቕ ኢና፣ ኣብ ገለ ድማ ሜላ ኣወሳሳ ናይ ተዋሳእቲ ነድንቕ ኢና። በዚ ኮይኑ በቲ ግን ድሕሪ መጋረጃ ኮይኖም እታ ፊልም ናይ መወዳእታ መልክዕ ሒዛ እሞ ከዓ ፀቢቓን በቲ ዝደልይዎ መልክዕ